Así.

ኣብ ሰሜን ነርካ ኣብ ደቡብ ትፀንሕ ሻምቡቆ ብረትካ ዓማዓሙቕ ይነብዕ ተቐስል ትቡንስ መዓታ ዝረቕ ኤርትራዊ ብርሃን ናይ ዓይኒ መነፀር ሓገዝ ዒራቐሺ ዝባን ዓዲ ፀፀር ከመይ ነይሩ ኩናት ጨጓር ሩባታ ብዓዲ ዓሰር ዘብዘብ ንቑሎ ቅድማት ምስታንክታት ተሕወስ ንቑሎ ተቐዳደም ኣብ ዕርቲ ማቲወስ ስምካ ይብልካ ውረድ ዝተወራረስ ኩሉ ዘይፅጉማ ዓሰርተ ዕማሙ ዘይትኽማህ ጅግና ጎብለል ናይ ሰላሙ ሀይሉ ጀንቢሩሎ ንወፍሪ ዕማሙ ኣየ መዓት እንግዳዓ ፀዋሪ ምስቲ ጠንባር ዕስለ ዘይኮነ ዘዋሪ ማዕበል ድሕር ማዕበል ከማያት ዝዛሪ ኣርሓና ኢላላ ፅሑና ሓዳሪ ዕድል ኮያብከየን ርእሱኡ ከኣሪ ኣሞራ ሰማይ ወርሳይ ፊት ወራሪ ወስ ናብ ዘበሎ ጢት ተቐብሎ ወና ማጓጓይላ ኣንበሳ ሽዳሎ ኣብኡ ተራጊፉ ተረፍ ናይ ጎምሃሎ ኣብ ውጅብና እንድኻ ሓውል ይኮኣሎ ኣብ መዓሙቕ ክስውድ ኣብ በሪኽ ነባሒ ዝናብ ተባረስቲ ኣብ ነብስኻ ተፅሒ ኣርሓና ኢላላ ብዕስለ ዘርጋሒ ሓኽባር ካባ ሰማይ ዘይተንደር ኩሒ ሓደን ዓሰርተ መኪትካ ንስኻ ረባሒ መርዓተን ክሱባት ስኻና ዘንበያ ስሕል ንቐደ ሰርሕ መፃወድያ ዝውዓልካየን ኣብ መዛቡ ዙርያ መራቶን ቅድድም ሓየት በርቅላፅያ ስኑት ታሪክ ዓለም ዘይርስዖ ኣንፈትስም ቀይሩ እውን ስጋኻ ዘይቆንዖ ዘረደስካ ርእሳ ደቂ ማርያም ሒዛ ኣንዊሓ ደቂሳ ሩፍታ ዘንቲ እለት ሕድሕድ ተተርኢሳ ጎብለ ተፈጢርካ ሃገርና ውሒሳ ኣንበሳ እግሪ ምኽር ሩባታት ባልሳ ዘብዘብ ደድሕሪኦም ንስኻ ሸባቢ ዓለም ብዓለሙ ትፈዞ ናትካ ተዓዛቢ መትከልካ ዘፅናዕኻ ዓራምካ ሰራቢ ፍቱ ተኳሳይ ካብ ማዕዶ ቀላቢ መድሕን እምባሴራ ኣብ ጥንፊ ከባቢ ስጋ ለበስ ሓጢን ኢኻ ዘይትንደል ክብሒ ስጋ ለበስ ሓጢን ኢኻ ዘይትንደል ድርዒ ዋሓስ ህላወና ቁመን መፀግዒ መገረጃ ፀልማት ቀዳዲ ተርባዒ ኣብ ጠላት ጎልጎል ኣልቦ መፀግዒ በሊሕ ተኳሳይ ቅርቅር ትወቕዒ ብፅቕ ንዝበለት በልማማ ቐፅዐይ መስሎ ሰላም ብደምካ መልምዒ ዓወድ ንሓፈስ

ኣማርኛ ከምናዊ ትምረን መላፍን ትስራሕ ምስሃልክ ትቁረን ኣይትርብርብ ወረ ኣይተመኽኒ ወትሩ ትኩር ከምሓላዊ ዓይኒ ዘይትቁርፀን ፍፁም ዘይትጥሓን ንጉስ ተፃብኦ ከም መስቀለ ምድሓን እሙን ጓሳ ሃገርን ሓፋሽን ኣፍራዛ ዓጢቅካ ትሕንገጥ ከላሽን በዓል ድርብ ቅፅል ወርሳይን ድርማስን ኣብ ዘመንካ መይተን ትህክትን ኣላሽን ሓላዊ ለበዋ ዘይዓፅፍ ኪዳኑ ሃልኪ ዝቐለብካ ዓለታዊ ማእተት ደላቢ ምህርቲ ሃገራዊ እቶት መሳልል ታሪክና ወራሲ ቁዳሞት እንትርፎ መስዋእቲ ዘይትፈልጠካ ሞት መላጉ ወቕያ ድልድልካ ዘይብተኽ ማእገር ቀፃልነት ኣንጉዕ ክልተ መድረኽ ደጉዒ ፍሽኽታኻ ድምቀት ናይ ወልዶ ነባሪ ቀንገል መብራህቲ ወለዶ ቀጠለያ ክዳኑ ኣብ ምድረቅ ቀፀሎ ሓፀምፀመ ጎበዝ ኣማን ይከኣሎ መቐይሮ ዘመን ለውጡ ከምዕባለ ፀዋር ሕሰን ብድሆ ዘቕለለ የብልካን መግለፂ እንታይ ዝኸውን ተውለ ካልእ እዩ ስምካ ዛኪት ዘይተባሃለ ብሶላ ኣንፈትና ዓንዲ ማእከል ስሕበት ናበየ ወገኑ ከምኡ ዝውቱ ውድበት ተበለፅቲ ይምቱ ንስኻ ተዓወት ግልፅ ኣይትበሎም የብሎውን ሂወት ውዒልካ ኣብቲ ጎቦ ኣብ ኳሕን ኩርኳሕን ምዛራ ጥያይት ኣብ ሃልክን ስራሕን ርእካ ኣብቲ እምባ ኣብ ጥርዚ ተኣኽራን ድሙቕ ኮኸብ ከም ጉጅለ ደብራል ሕላገት ቀዳሞት ወራሲ ብርግፅ ሰጋሪ መስገደል ንዕብየት ርህፅ መለኮት ውዕለኻ ንባህሪ ዘግብእ ነጠብጣብ ረሃፅካ መጥለለይ ኣፀምን መላኺ ምድረ በዳ መላኺ ተፈጥሮ ገነታዊ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር። እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕሪ ዜና ዓረብ ብቐጥታ ተፈኒ ረቡዕ ምሸት ድሕሪ ዜና ትግረ ዝድገም መደብ እዩ። ብቁፅሪ ቴሌፎን 12244 ከምኡ 12244/74 ብምስታፍ ሕቶታት መሊስኩም ሽልማት ካርድ ናይ ሞባይል ክትረኽቡ ንዕድም። ኣብ መስመር ሰብ ኣለና። ሄሎ ሄሎ መርሓባ መልሲ ኣብ መስመር። መን ክብል? መን ክብል? ሰላም። መን? ወልደ ሚካኤል። ካበይ ኸ? ሰላም። ካብ ፋንኮ ሓራይ። ሰላም፣ ፅቡቅ ዕድል ምንየልኪ። ኣብ ቀዳማይ ደረጃ ካብ ቁፅሪ ሓደ ክሳብ 10 ቁፅሪ ምረፂ። 8 ሓራይ ከም ብበልከ የታሕቶ ግንባር ናቕፋ ኢልና ናደው ንብል ግንባር ሰሜናዊ ምብራቅ ሳሕል እንተይልና ኸ እንታይ ንብል? የብላን ታሕቶ ስክሪን ኣትያ ደ ግንባር ናቕፋ እንታይ ኢልና እናደው ንብል ግንባር ሰሜናዊ ምብራቅ ሳሕል ኢልና ኸ እንታይ ንብል? ሰላም ኣለኽ ዶ? ኣማታ ግዜ ተኸይድ እንዲያ ኣለላ ትፍትኒ ውቃውፅ ቁኑዕ መልሲ። ኣብ ግንባር ናቕፋ እንተዳና ደው ኢልና ኣብ ግንባር ሰሜናዊ ምብራቅ ሳሕልካ ውቃው ንብል ማለት እዩ። ክልቲኦም ዝተደምሰስሉ ቦታ እዩ። ሓራይ ናብ ካልኣይ ደረጃ ንኸይድ። ሰላም ሄሎ ኣለኹ ዶ? ሰላም ትሰምዕኒ ኣለኺ? ሄሎ ሰላም ሄሎ ሄሎ ገለ ቴክኒካል ነገር ኣሎ ማለት እዩ። ሰላም ክነውፃኪና እሞ ናብ ካልእ ደዋሊ ክንሰግር ክንፍትን። ሄሎ ሓፃር መሰጋግ። ሄሎ መን ክብል?
1: ሄሎ
0: መን ክብል? መን? ሙኒር። ሙኒር መን? ካበይ ሙኒር?
1: ሙኒር ካበይ ማስከራ ውገት።
0: ካበይ
1: ማስከራ ውገት።
0: ኣራይ ሙኒር፣ ኣብ ቀዳማይ ደረጃ ቁፅሪ ምረፅ ካብ ሓደ ክሳብ 10 ዘይካ ቁፅሪ 8
1: ኣረ ቁፅሪ 9
0: ሓራይ ክቐርበልካ የታሕቶ
1: ኣረ
0: ኣብ ኤርትራ እቲ ዝተሓተ ቦታ ዳሉል እንተኮይኑ ዝበረኸ ኸ?
1: ኣቤት።
0: ኣብ ኤርትራ እቲ ዝተሓተ ቦታ ዳሉል እንተኮይኑ ዝበረኸ ቦታ ኸ?
1: እቲ ዝበረኸ ባሴራ።
0: ባሴራ ያስ ህያብ እያ ነራ 110 እንተዓወትካ ኣለኻ። ሓራይ ናብ ካልኣይ ደረጃ ንኺድ።
1: ተማ ቁፅሪ 9
0: ቁፅሪ 9 ሓራይ እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላትካ።
1: እሺ
0: ከም ብበልክዕ استعلام تأثر الله كاب كلهم عينت كتابتات بمرفئن بنطبن كوهاب زغل عينت كتابت عينايو ه ويبو لا تيتانوس ح نفيو ما بوليو
1: بوليو
0: كون عمل سي ثلاثة ميتين ثلاثة كوين الكالو انت دا نفسال ساي درجة نخيل الكا نقتل نخلينا
1: عاطر
0: عراي كتر مرات كاب حادث كاب عسرته
1: تمام تعته
0: شاد

0: za hato zi antara meliskaya shomonta mitin samania ankon alkay
1: እሺ
0: እንተራ ዘይ መለስካያ ግን እዛ 220 ናይ ክትሁልን ያ 110 ታን ያ ትዕወት ፈልታ ያ ተጻውታ
1: ፈልታ
0: አራይ ሙኒር ጽቡቅ ዕድል ምን ይልካ ምስ

0: አፍሪክ ማራቶን ማዓሲዩ ኣህጉራዊ መልክዕ ሒዙ ዓመተ ምህረት
1: ናይ ፈንቅል ማለት
0: እዩ ይግበር ያ ሓቂ ዓመታዊ ውድድር ካብ ዝተፈላለዩ ሃገራት ዝመፁ ተወዳደርቲ ዝሳተፍሉ ማራቶን ካየል እዩ ካብ ማዓስዮ ኣህጉራዊ መልክዕ ሒዙ ቅድሚኡ ናይ ውሽጢ ሃገር ጥራይ ዝካየድ ነይሩ
1: ኣብዚ ቀረባ ግዜ እንዲ ግን ኣይ ቲንክ ዕድል ኣለዋ ድዮ
0: ዋ ክልተ ዕድል ኣለካ
1: 2017
0: ቆናይ መልሲ ከመይ ኣንጨያኸያ ኣዳ
1: ኣብዚ ቀረባ ግዜ ከምዝኾነት ዝክራ ካብ ዓመተ ምህረት ግን ሽራይ ኮንኮንፀኒ ካብ ክልቲያ ካብ 18 ወይ 17 ስካብ ክልቲእ ገሚተ ፀኒ
0: ፅቡቅ ገሚትካ ምንር ፅቡቅ ኣስተውዒልካ 88 ዓዊትካ ኣለካ ኣዚና ነመስግነካ ተሳትፎካ ይፈለየና ይቀኒልና
1: እሺ ቲንክ ዩ ይቀኒልና
0: ናራይ ናብ ካል ድዋለ ክንሰግር ኢና ሄሎ ሄሎ መርሓባ መልሳ መስመር መን ክብል
2: መርሓዊት
0: መርሓዊት ካበይ ኸ መርሓዊት መን ሓራይ መርሓዊት ንዓኹን ፅቡቅ ዕድል ምነየልኪ ኣብ ቀዳማይ ደረጃ ቁፅሪ 89 ተሓቲተን እየን ካልእ ቁፅሪ ክትመርፂ ክንደይ ሸዋዓተ እዚኣ ሓንቲ ዕድል እያ ዘላትኪ ምርጫ ኣይኮነት ግንታ ሕቶስ ዳርጋ ምርጫ እያ ከም ብበልክ የበል እዩ ካብ ዞባታት ኤርትራ ምስ ሓደ ዞባ ጥራይ ዝዳወብ ኣየና እዩ ዞባ እዩ ንጠንቂያ ክመልስ ሓንቲ እያ ተዓድል ተዳ ዘይነፀረትልክ ከነፅረልክ ክእል እየ እንታይ ኢልክኒ ሄሎ መርሓዊት ሄሎ ሄሎ መርሓዊት ኣለኽ ዶ
2: ደቡባዊ
0: ቃሽ ኣበይዳ ፀኒሕ ክዳ ዘላና ሓ መርሓዊት ክንብል ኣለኹ ዶ ክብለክ ፀኒሐ ሳይመለስ ክ ትሰማዕኒ ኣለኸ ዲኸ ክንቅፅል ተ ኮይና ብፅቡቅ ክንሰማዕ ኣለና ሎ መርሓዊት ትሰምዕኒ ኣለኽ ንዓይ ትሰምዕኒ ኣለኽ ዶ ንዓይ ሄሎ
2: ብቴሌቭዥን ዶሞ ሰማዕከ
0: ብቴሌፎን ይኹ ክሰምዕኒ ዘለኪ ኣይሰምዕኒ ኣለኹ ሕጂ
2: ብቴሌፎን ኣይሰማዕከን ኣሎ ብቴሌቭዥን ግን
0: ሓራይ ዳሓን ፅቡቅ ኣሎ መስለኒ ሓራይ ቁኑዕ መልሲ ደቡባዊ ዞባ ደቡባዊ ቀይሕ ባሕሪ
2: ብቴሌፎን ኣይሰማዕከን ኣሎ
0: ሓራይ ደቡባዊ ቀይሕ ባሕሪ ኢልክናሓቀ ገለ ፀገም ኣሎ ማለት እዩ ሓራይ ቀፅሊ በሊ መርሓዊት ኣብ ካልኣይ ደረጃ
2: ቁፅሪ 7
0: ሓራይ ከም ብበልክ እየ
2: ሕጂ ሰማዕከ
0: ኣሎ ቴማ መበል 35 ዓመት ዝኽሪ ስርሒት ፈንቅል ናይ 225 ፈንቅል ቅያ ፈንቅል ቁኑዕ ሕርያ ዝብል ነይሩ ናይ መበል 36 ዓመት ማለት ናይ 226 ዝኽሪ ቴማ ኸ እንታይ ዝብል ነይሩ ናይ ፈንቅል ማለት እዩ
2: ዕድል ኣለዋ ድ
0: ኣለዋ ወ
2: ፈንቅል ንወለበታት
0: እስኪ ትፃፍፍ እያ ኣፃፍፍ እያ ቅንዕቲ ከተምፅያ ኣለኪ ቴማ እንያ ብምልእቲ ከተምፅያ ኣለኪ ገለ ክፋላይ ክምፅእ ክያ ደ ኣለኺ
2: ፈንቅል ذكرى

0: ሰላም ቀን ምውልድ ወለደታት
1: አይኮነትን
0: ወረብ ሓግዘሊ ከይተ
1: ኣዋይ ታ ፈንቅል ንወለዶታት ኢልክያ ሓቀይ ንዓ ከተመሓሽ ያደለክ ኣጉዲልክላ
0: ኣጉዲላላ ወን ውሉድ ወለዶታት ኣይኮነትን
1: ኣይኮነትን
0: ፈንቅል ቅያ ወለዶታት
1: ኣይኮነትን
0: ኣቤት ዘሊሰ
1: ኣይኮነትን
0: ቅያ ወለዶታት ኣይኮነትን ቅያ ንውሉድ ወለዶታት
1: ኣይኮነትን ዋ ሞታ እዚኣ ቴማ እንዲያ ልካ ከተምፅ ኣለኪ ልካ እሲ ከተምፅ ኣለኪ ቴማ እንዲያ እንድሕር ሓዋዊስኪ እንድሕር ገላቢጢ ክሰ ከመላ ሞ ትመፅእ
0: እንታይ ኣብ ማእከል ደ ክእትወላ ሕጂ ዘለኒ
1: ኣብ እንዲ ክደለ ተን ቃላት ኣብውለዋ ምምዕራይ ጥራይ ሓዋዊስ ኣላ
0: ጥያገለ
1: ኣንዋሪ መልሶ ነግረክ ኒና ዝያዳ
0: ፍርቃ ሰፅሕያ ዲ
1: ፍርቃ ብፅሕከያ ሕጂ እንታይ ግበሪ ክልተ ዕድል
0: ያ ንውሉድ ወለዶታት ይለ
1: ኣይኮነትን ሕጂ ሓንቲ ዕድል ክበኪ ወይ ክልተ ዕድል ሓራይ ክልተ
0: ንእሽተይ ንእሽተይ ጋብያ ኣ
1: ፈትነ ሕጂ ግዜ ከይወሰድና ግዜ ከይወሰድና ፍትን እያ ሕጂ ኣበነ እንተን ቃላት ንሰን እየን ግን መስራዕና ይሓዛን ኣንፈት ይበክ ኣለኹ ፅቡቅ ገይረ ፅቡቅ ገይረስ ኣንፈት ይበክ ኣለኹ እተን ቃላት ኣምፂኸይና ኣለኹ ኩለን ግን መስራዕ ይሓዛን መስርዕ ሲ ይሓዛን መስራዕ ይሓዛን
0: ንወለዶታት ቅያ ገለ ኣንፀየ
1: እወ
0: እሞት ኣ ከይሰር መሊሰያ እንዴ
1: ዘይመለስከያ ንገርና እታ ቴማ ንገርና መራ
0: እዚ እትን ከመፅና ኣለዋ ክለ ንተንቃላእጂ
1: 20 ሰከንድ ክበክየ መልስ እያ ተዳደየ መለስከያ
0: ታሰማዓለካ
1: ሰማዕ ክለኹ ሞ 20 ካሊት ክበክ እንዴ 20 ካሊት ክበክ እዛ ግዜ ፈትን እያ
0: እሞ ፈትነ ሕተፈሰተንኳ
1: ልካ ክትመፅእ ኣለዋ ልካ ክትመፅእ ኣለዋ ልካ ክትመፅእ ኣለዋ እንታይ ግዜ ተኸደክላ
0: ቅያ ፈንቅል ንወለዶታት
1: ቀያ ፈንቅል ንወለዶታት ልካ ተማይት ክምፅኸያ መጨም
0: ሓጊዞም
1: ድ ሓጊዞም ክደቡ ፀኒሖም ኣራይ ፅቡቅ ቴማ ስለ ዝኾነ ልክ ያ
0: ክትምለስ
1: ዘኪርከየ ንኮ ግን ስለዚ 330 ኮይኑ ልክሎ ናብ ሳለሳይ ደረጃ ንኺድ
0: ቁፅሪ7
1: ግድን ኣይኮነን ክትከዲ ናብ ሳለሳይ ደረጃ እተ ፈቃደኛ ኮይኑ ክጥራሕ
0: እዩከይድራይ
1: ኮይና ኣይኮነትን ምርጫ እያ እዚኣ ስለዚ ሓንቲ ዕድል እያ ዘላ ትኪ ኣራይ ከነንብብ ኢና ማሕበር ሓካይም ኤርትራ መዓስ ተመስሪቱ ሀ 993 ለ 203 ሐ 983 መ 213
0: ንቲ ተጉድለለይ ተጉድለለይ
1: ከጉድለልኪ ኣነ ናይ ትበድልኒ
0: እዚ ሓገዝካኒከተስብ ሳልሰይት ሓገዝካኒ
1: ኣብታ ካልይቲ እዋ ዳርጋ መልሲ ነጊርና ክምር ኣብታ ካልይቲ ቃላት ኣምፂ ኸየን ኣለኹ ይቀያይርየን ገለልና ሓጊርና ክምበር ሕጂ እዚኣ ሳልሳይ ደረጃ እንዲያ ብስራኸያ
0: ዘለ ሓንቲ
1: ሕጆኸ فتن يا مرايت جزيت خير الله جزيت خير الله
0: جزيت كان ريها
1: أبكو هنجا حنت راغا غندي تاع جزي غن كنت موتك يا
0: حساب مشتي قرب درت الى عامه ولا سبعين
1: انت عقد قبرما سبت حتي
0: ها و
1: ها قلت فالي
0: وما قرب حنت بدالي بقى اطراق الى سنه
1: هاي تقدرني
0: حنت بدالي جا
1: هاي تقدرني يا مراوي
0: و
1: معناته تاع خلاي درجه سلا تتحققزناس حجب زي انت راه ما جيرناس في راي كنت مراويت
0: هذه
1: عسرا خليت تريفنا خلوها عسرا خليت كنبكينا حجي ترى دايما لسكيا كان سلك مقبرينا حنا وصاينا
0: محمد حكيم اختار كلمات هون هي ذات الناس تدش اي راينا لو تاريخ
1: اب سكرين اي رايك نالو شحن جاعت 193 203 شحن جاعت 183 213 كيدات كلها جزي قلت فيه مرايت
0: 193
1: اي كونت المرهويت شحن جاعت 183 يا 210 قلت عويت كلها غرحان
0: ها
1: راه يغني لنا ثلاثة تسعات فوقي اب مسمر قال سوا لنا هيلو هيلو مرحبا مساء مسمر من كبل
2: سامير
1: سامير من
2: امانيل
1: كيفك يا سامير
2: كوعدك
1: عدك ها راه سامير كنا كيلومتر يا عدك اخا بسمره
2: 10 كيلومتر كوصفه
1: 10 تتوصفه
2: او
1: بغراس تغيير يا
2: او قرب راح تقول لي
1: هاي فتنكا اي
2: فتنكا قاعد
1: اه اوتوبوس قال لي غالي ميدكا
2: او غيره
1: حراي ساميل اب قداي درجه بالك قصر مرط
2: ترا سرت
1: اه رايت ابو عدل من نيلكا اه ودخني عمتي ها
2: صافامش
1: هاي هاي من الوقت زي عمت فلتا تخون مهنيات اب ابا بيت تمرتي كندك فليها ما
2: عشان
1: عشان هاي كان ببل كابل بناي ايرترا بوليسي كتابت مكلاخلي من شروك ساد ما حصن زملكتن دقا انستيو ابينا عد مزركباين مرجالاتك انت عدل ياتا عد الحراي سامين تتنكي كاملس ها تحت عمشت عامت لا كاب تشعتك 17 عامت ح كاب 10 عمشك 24 عامت ما كاب 20 عمشتك 44 عامت
2: لا كاب تشعتك 14 عامت
1: كون عمل سي كون عمل ساميل 210 تعويت قالها جيزيونه هاو كان نابك على درجه نخيل ويساخ لنا
2: نريد
1: كثر مرات ابك على درجه
2: 10
1: 10 اندغنا አራይ ዲያውን ምርጫ አረ ምስተዓናውን ንርከብ ዘለዋ ተስፋ ገብርት ምልሳ ከምበበልከ ንህፃናት ንህማም ጋህሚ ንምክለኻል ዝውሰድ ክታበት ቫይታሚን ኤ አብ 66 ወርሒ ክሳብ ክንደይ ዓመት ክውሰድ ይግባእ ሀ 4 ዓመት ለ 6 ዓመት ሐ 3 ዓመት መ 5 ዓመት
2: ምንድን
1: ነው የምትማዲ? እ? እንታልካኒ?
2: ወንዴ?
1: አረ። አንተ ሰውታ ታርባት ሽድሽ
2: ተፈምሽልኝ። ታህቶ ተረዳት ካለ? እስኪ ቁርባን
1: ጥረሚ። ቫይታሚን ኤ ወሃቢ ክታበት ሐቀይ? ህፃናት። አብ ሽድሽ ወርሒ ዘውሃብ። ስጋ ወድኸ እንደ ዓመት ዝኾኒ ክውሰድ ዘለዎ ያ ታሕቶ ንህፃናት ንሕማም ጋሚ እንታይ ኢልካኒ ሳሚል
2: ሓንቲ
1: ምርጫ ኣብ ግደለካ ሕራይ 4 ዓመት ኣብ ግዲልና ኣለና 6 ዓመት 3 ዓመት 5 ዓመት ክንደይ ሳሙኤል ክልተ መልሲ እንደ ሰምዕ ዘለኹ ሕጂ ሓንቲ ዕድል ክበከ ናይ መወዳእታ ነፂርካ መልሰለይ ሓሙሽተ ዓመት ቁኑዕ መልሲ ስጋብ ሓሙሽተ ዓመት 330 ኮይኑልና ኣሎ ሳሙኤል ንቐፅል ወይ ሳ ኣለና ቀፅል እንተ እዚኣ ሕቶታ ዓዊትካላ 880 ክኾነልካ እዩ እንተ ዘይተዓወትካ ግን እታ 220 የላን ቁፅሪ ምረፅ በል ቁፅሪ 10 እንደገና ሕጂ እውን ምርጫ እያ መፅሓትካ ደላ እዚኣ ከዓ ምስ ጥዕና ምትእሳር ዘለዋ እያ ክንደይ ክፍሊ ኢልካ ኒ ታሻዓይ ክፍሊ ዓራይ መቸም ከነቀርባ ኢና ከም ብበልካ እየ ኣብ ሓደ ኣከባቢ ዝርከቡ ክፍልታት ሕብረተሰብ ክታበት ምስዝኽተቡ ዝርግሐ ናይቲ ሕማም ብክንደይ ሚእታዊት ሙሉእ ብሙሉእ ደው ይብል ሀ 90 ሚታዊት ለ 70 ሚታዊት ሐ 80 ሚታዊት መ 60 ሚታዊት ሄሎ ሳሙኤል ኣላ ሃዶ ተረድያት ካላ ድያ ታሕቶ ኣብ ስክሪን ከነምፃልካ ታሕቶ ኣራይ መፂ ኣላ ሳሙኤል እንታይ ግዜ ትኸደካ ኣላ እንታይ ክገብረልካ ምጉዳል የላ ዝያዳታ ካላ ኣጉዲልና እንዲና ሰብዓ ሚታዊት ኣይኮነትን ሳሙኤል 80 ሚታዊት እያ ስለዚ 110 ተዓዊትካ ኣለኻ ይቀኒልና ሳሙኤል ካብ ዓድቀ ተሳትፎካ ኣይፈለየና ዝኸበርኩም ተኸታተልቲ ምስ መደብ መልሲ ኣብ መስመሪኹም ዘለኹም ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ቁፅሪ ቴሌፎንና 12 24 54 ከምኡ 12 24 74 እዩ ክንምለስ ኢና

0: ምስ መልሳ መስመር ኣለኹም ሰብ ኣለና። ሄሎ ሄሎ፣ መርሓባ። መልሳ መስመር መን ክብል? መን? ዩኤል። ዩኤል ምን? ካበይ ኸ ዩኤል? ሰገነይቲ። ኣረ ዩኤል፣ ቀዳማይ ደረጃ ቁፅሪ ምረፅ። ኣለዎ እዚኣ ሓንቲ ዕድል እያ ዘላ ትካ ዩኤል፣ ሓንቲ ዕድል እያ ዘላ ትካ ከም ብበልከ። ኣብ ባጤራ ናቕፋ ዝርከብ ፅሑፍ ብክንደይ ቋንቋታት እዩ?
1: ዕድል ይበለኒ።
0: ሓንቲ ዕድል የብልካ እንዲ ናቕፋ ኣብጅባሃ
1: ኣጋጣሚ
0: ሪሕቕና ዲና ፀኒሕና
1: ኮይኑ ጅባ ጥራያ
0: ደላ ጅባ ጥራያ ዕድል እያ እዚኣ ማለት እዩ።

0: Hello,
1: Hello.
0: Mancol?
1: Abel Ben.
0: Abel Cabeja?
1: ታረስ ነራ
0: ኣራይ ኣቤል ኣብ ቀዳማይ ደረጃ ቁፅሪ ምረፅ ካብ ሓሙሽተ ክሳብ ዓሰርተ ተሓቲተን እየን። ሓደ ክልተ ሰለስተ ኣርባዕተ ሽዱሽተ ኣለዋ።
1: ኣራይ ሰለስተ
0: ኣራይ ምርጫ እንድያ ሓንቲ ዕድል እያ ዘላትካ ከምብበልካ እየ። ካብቶም ሸውዓተ ኣገረምቲ ነገራት ዓለምና ዘይኮነ ኣየና እዩ? ሀ ታጅ መሃል ህንዲ፣ ለ ዓብ መንደቕ ወይ ግንቢ ቻይና፣ ሐ ቲምቡክቱ ናይ ማሊ፣ መ ማቹ ፒቹ ናይ ፔሩ።
1: ካብቶም ሸውዓተ ገረምቲ ነገራት ዓለምና ዘይኮነ ኣየና እዩ? ሓንሳበት ፅና
0: ኣራይ
1: ኣብ ስክሪን ባህለኒ
0: ኣብ ስክሪን ከነምፃልካ ሕራይ መፅ ኣላ ትሪኢ ኣለኻ
1: ፅና ዓይነት ሪሕቕዋ ይመስለኒ ትገዛውት ሕጂ
0: መፅእ
1: ማሊ ቲምቢክቱ ማሊ
0: ቲምቡክቱ ማሊ ቁኑዕ መልሲ ኣራይ ኣቤል 110 ተዓዊት ካላት እዮም ካልኦት ኣብተን ሰቨን ወንደርስ ኣትዉ እዮም። ኣራይ ናብ ካልይቲ ደረጃ ንኽኢድ ወይስ
1: ንኸይድ?
0: ቁፅሪ ምረፅ።
1: ትደገም
0: ቁፅሪ ሰለስተ ኣራይ እዚኣ እውን ምርጫ እንድያ ኣጉድለለይ ዘይብላ ምጉዳል ዘይብላ እያ እዚኣ
1: ኣይትቸክን ከምኡ
0: ምስ ታሪክካ ምትእሳር ስለ ዘለዋ እያ እዚኣ ከምብበልካ እዩ። ካብዞም ስዕቡ እምባታት ሃገርና ኣብ እዋን ሰውራዊ ቃልሲ ዕቑባን ሰፈርን ተጋደልቲ ካብ ዝነበሩ ሓደ እዩ። ሀ ዓጎምቦሳ፣ ለ ኣባሓኒ፣ ሐ ደንደን፣ መ እምባሶይራ፣ ሰ ኩሎም። ዕቁባን ሰፈርን ተጋደልቲ ካብ ዝነበሩ ሓደ እዩ።
1: ደንደን ዓጎምቦሳ
0: ዓጎምቦሳ ኣይኮነትን ኩሎም ነይሮም እዮም። ኣብል ኩሎም እያታ መልሲ። ካልእ ግዜ ተዕወት ተስፋ ንገብር ይቀኒልና። ኣራይ መርሓባ ኣራይ ኣብል ናብ ካልእ ደዋል ክንሰግር ኢና። ሄሎ ሄሎ ሄሎ
2: ሄሎ
0: ሰላማት መልሲ ኣብ መስመር መን ክብል?
2: ገብረ ሚካኤል።
0: መን?
2: ገብረ ሚካኤል ዮሃንስ።
0: ገብረ ሚካኤል
2: ዮሃንስ።
0: ገብረ ሚካኤል ዮሃንስ
2: ዎ
0: ካበይ ኻ? ገብረ ሚካኤል
2: ካብ ደቀ መሃሪ።
0: ደቀ መሃሪ ኣራይ ኣብ ቀዳማይ ደረጃ ቁፅር ምረፅ።
2: ሸመንተ ተሓቲት ሓደ
0: ተሓቲት እያ። ሓደ ክልተ ሰለስተ ሓደ ክልተ ኣርባዕተ ሽዱሽተ እዩ ዘሎ።
2: ራይ ኣርባዕተ
0: ራይ ከም ብበልካ የ 226 ዓመተ ምህረት ሕጂ ሓንቲ ዕድል እያ ዘላትካ እወ ወይ ኣይፋል ስለ ዝኾነት 226 ዓመተ ምህረት ሊፒር ድያ ኣይኮነትን?
2: ዎ
0: ሊፒር እያ ሊፒር ኣይኮነትን? ገብረ ሚካኤል ኣፍልጦ ኣለካ ድዩ ብዛዕባ ሊፒር? ኣብ ክንደይ ዓመት እያ ትመፅእ ሊፒር?
2: ኣብ ኣርባዕተ
0: ኣብ ኣርባዕተ 224 ነራ ሊፒር። ስለዚ 228 ያ ሊፒር ስለዚ የመለስካ ገብረ ሚካኤል ስና የቅሬቱ ቃል ጊዜ ተዋ ተስፋ ንገብር ዓራ ይቀኒልና ናብ ካልእ ደዋለ ክንሰግር ኢና ወዲና ኢና መስለኒ ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ሰዓትና ኣኺል ኣሎ ናይ ሕጂ ትሕዝቶና ኣብዚ ክንዛዝም ኢና ዝመፅእ ሰሙን ኢና ክንረኸብ ንሓንቀኒ እዩ

ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም? ናትና ናባኹም ዘብለሉ ሰዓት ኣኺሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕሶታትና ኣብ ንኡስ መደብና ዘዋርት ካሜራ ኣብ ፅባሕ ዝእንገድ ማለት እዩ ዓለማዊ መዓልቲ ትንባኾ። እዚ ማለት ዓለምና ካብ ምትካኽ ሽጋራ ነፃ ክትከውን ከም ዘለዋ ዘዘኻኽር መዓልቲ ብዛዕባኡ ዝስስትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ከምዚ ክንዕዘቦ ዝቐንና ፅቡቕ ናፅነት ንምድማቕ ብዙሓት ፍርያቶም ክፈሪቐን እዮም። ብጥበብ መልክዕ ንበሎ፣ ብስፖርት፣ ብልምዓታዊ ዕዮታት ብኩሉ ክፅምበል ቀኒ እዩ። ኣብ ፅቡቕ ናፅነት ዝቐርቡ ወይ ድማ ኣብ ቅንያት ናፅነት ዝቐርቡ ጥበባዊ ዕዮታት ከመይ ምስሉ ብሓባር ክንዕዘብ ኢና። ብዘይ ካዚ ንኡስ መደብና ፍኖተ ህይወት ኣብ ንዕዘቦ ዓረዛ ዝረኸብናዮ ኣብነታዊ መምህር ኣበርክትኡ ክንከታተልና ተኸታታይ ድራማ ሳውን ክምፋን ክሊፑን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከምትወትሩ ንገብሮ ትሕሶ መደብና ብደርፊ ክፍልም እሞ ናብዛ ትቐፅል ደርፊ እየ ከስግረኩም ንሰናይ ምክትታል

ብምቕፃል ንኡስ መደብና ዓለም ስነ ጥበብ ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፅምብል ናፅነት ዝግበሩ ስነጥበባዊ ዕዮታት ከመይ መስሉ ብሓባር ክልካተልዮምና ከተቕርበልና ማለት እዩ። ፌሩዝ ቢና ኣብ ፅምብል ናፅነት ገሊኡ ብልምዓታዊ ዕዮታት፣ ገሊኡ ብስፖርታዊ ንጥፈታት፣ ገሊኡ ድማ ብጥበባዊ ዕዮታት ይፈርዩ። ኣብ ጥበብ ድማ ቅብኣ፣ ቅርፃ፣ ደርፊ፣ ድራማታት ብዙሕ ከነልዕል ንኽእል ኢና። ኣብ ቅድ ናፅነት ዝግበሩ ነቲ በዓልቲ ድማ ዝእንገዱ ነጥፈታት ከመይ መስሉ ብሓባር ንከታተል። ናብ ፌሩዝ ቢናም ከስክረኩመ ሰነ ምግታል

ነዛ ዝተፈለየ ብሄርን ሃይማኖትን ሓቂፋ ትርከብ ዘለና ሃገርና ማዕረት መብዝሑ ዝተፈለየ ናብራን ቋንቋን ዘለዎ ሕብረተሰብ ዝኣከበት እያ። ነዛ ብ9 ብሄራት ቆይማ ብባሕሪ ዝማዕረገት ሃገርና ነቲ ብዙሕ ሕብርታት ኣብ ሓደ ምስማር ከም ሓንቲ ሃገር ኮይና ክትቀውም ካብ ዘኽእላ ሓደ ነገር ድማ ስነ ጥበብ እዩ። ሓይሊ ስነ ጥበብ ነቲ ርሑቕ ዘቕርብ እዩ፣ ነቲ ዝነድድ እውን ዘብርህ እዩ። ስነ ጥበባዊ ምስትምቓር ልክዕ ከምቲ ነተንፍሶ ኣየር ብነፃ ዝተዋህበና ተውህቦ እዩ። ነቲ ዝተዋሃበካ ተውህቦ ለሊኻ ኣብ ተግባር ኣውዒልካ ነፍስኻን ኣብ ዙርያኻ ዘለዉ ሰባትን ምሕጓስ ድማ ገለ ካብ ትፅቢት ዝግበር ንጥፈታት እዩ። ስነ ጥበብ ብሞያ ዘቕበበ ዓውዲ ምዃኑ እውን ንኣእምሮኻ ዘቐልል ምሪፅካ ቋንቋ፣ ብሄር፣ ሃይማኖት ከይበልካ ክተሰማቕሮን ክትነብሮን ዝሕግዘካ ዓውዲ ምዃኑ እውን ክዝንጋዕ የብሉን። ንተስፋ ምቑራፅ፣ ምስቁርቃር፣ ንሕርቃን፣ ንጉህን፣ ንምስምሳልን ፈውሶም ከቢድ እዩ። ኣብ ዓለም ዘለዉ ሓኻይም ንብዙሕ ዓመታት ተመራሚሮም ፈውሲዞም ጸጋማውያን ኣጋጣሚታት ክረኽቡ ይከኣሉን። ገለ ድማ ፈውሲ ክረኽቡ ተበጊሶምን ክንሶም ንነብሶም ኣብዞም ጸገባት ክዕለብጡ ዝረኸብዋ እውን ውሕዳት ኣይኮኑን። በዚ ድማ ክንዲ ዝተመራመሩ እንተተመራመሩ ካብቲ ልክዓዎ መልሲ ኣዝዮም እዮም ርሒቖም። እንተኾነ ግን ህድእ ዝበለ ሙዚቃን ንዓይኒ ብዝስሕቡ ሕብርታት ተጠቂሞም ዘዳለውዎም ቅብኣም ነዞም ኣሉታውያን ሽግራት ኣብ ሓደ መዓልቲ ጥራይ ዘይኮነ ኣብ ውሕዳት ካልኢታት ክፈትሖምን ከም ዝርስዑ ክገብሮም ይኽእል እዩ። እዚ ነገር እዚ ኣህጉር፣ ሃገር፣ ዞባ፣ ከተማ ከይፈለኻ ኣብ ኩሉ ብሓደ ዘጋጥምን ካብቶም ኣገረምቲ ፍጻሜታትን ክሳብ ዝኾነ ስነ ጥበብ ፈውስቶም ዝሓየሉ ሕማማትን እንተተባህለ እውን ኣገነኑ ኣይኮነን። ስነ ጥበብ ዓለም ለኻዊ ቋንቋ እንተተባህለ እውን ካብ ሓቂ ምውፃእ ኣይኮነን። ወዲ ሰብ ምስ ኣብ ዓለም ዘለዉ ተፈጥሮውያን ነገራት ተላልዩ ብዛዕባ ከባቢኡ ክሓስብን ከስተውዕልን ምስ ጀመረ ትሒዝዩ ምስ ስነ ጥበብ ተላልዩ። ጌና ቋንቋ ከይተላመደ ናይ ከባቢኡ ዜማ ኣጽኒዑ። ጌና ጽሑፍ ከይተምሃረ እውን በዚ ሕዞ ምሕንጣጥን ሓሳባቱ ብስእሊ ምግላጽን ለሚዱ። እዚ ምዕባለ ዝደሊ ዝነበረ ምትእስሳር እውን ድሕሪ ግዜ ክምዕብልን ክዓብን ግዜ ይወሰደሉን። ነቲ ቋንቋ ከይመለኽካ ዜማ ከባቢኻ ዝለመድካሉ ከም ዓብ ዓውዲ ኣቒሙን ተፈጥራዊ ድምፅታት ኣኪቡን ንዝተፈላለየ ግጥምታት መሰነይታ ኮይኑ ዝስዕብ ዜማ ክበሃል በቂዑ። ነቲ በተን ዘይጎበዘ ኣዳውና ብዝሓዝናዮ

ስለዚ ስነ ጥበብ ከም ኣካልና ህይወትና ኮይኑ ምሳና ካብ ዝነብር ነዊሕ ዓመታት ኣቕፂሩ እንተበልና ምግናን ኣይኮነን። በዚ መንፅር ድማ ነቲ ኣብ ነብሱ ክዕቆብ ዝደሊ ሰብ እንኮ መልሱ ስነ ጥበብ ጥራዩ፣ ነቲ ካብ ልቡ ዘስተመቕር ሰብ ኣብ ውቅያኖስ ባሕሪ ስነ ጥበብ እናሓንበሰ ኣብ ካልእ ፕላኔት ከም ዘለዉ እዩ ዝውፅር። መሳርሒ ሙዚቃ ተሓንጊጡ እናተፃወተ ኣዓይንቱ ዘይርኢ ኣእዛን እውን ዘይሰምዕ እቲ ዝበዝሐ እዩ። ሕብርታት ኣቃሚሙን መልከይ ተጠቂሙን ምስ ቋንቋ ልቡ ዝሰመረ ቀባይ ኣብ ቅድሚኡ መድፍዕ እውን እንተተተኮሰ ዘይክሰምዕ ይኽእል እዩ። ኣብ ኣእምርኡ ብዝሰኣለው ቅርፂ ዝተዳለወ ቅራፃይ ኣብ ሓደ ፀቢብ ኩርናዕ ንደቃያቅ ጥራይ ዘይኮነ ንመዓልትታት እውን ክሰርሕ ይኽእል እዩ። ምክንያቱ ቋንቋ ልቢ ዋኑ ጥራይ ስለ ደድምፆ እዩ። እዚ ቋንቋ እዚ ድማ ስነ ጥበብ ተባሂሉ ካብ ስመት ሒዙ ንሃገርና ሓሊፉ ነዚ ዓለም እውን ተቆፃፂርዋ ይርከብ። ኩሎም ዓይነታት ስነ ጥበብ ኣወዳዲርካ ሓደ ካብ ሓደ ይበልፅ ክትብሎም ዝኽእሉ ይኮኑን፣ ኩሎም ንኣስተማቐሪኦም ሓደ እዮም። ምክንያቱ እቲ ካብ መሳርሒ ሙዚቃታት ሓደ ሒዙ ዝፃወድሎ ሙዚቀኛ ካብቲ ፔሮ ሒዙ ዝሕንጥጥ ደራሳይ ዝፈለየ የለን። ክልቲኦም እቲ ዝተሰቕልሉ ቁፅሪ ናይ ኣውቶቡስ ዳኣ ዝተፈለየ ይኹን እምበር ጉዕዝኦምን ኣገባባ ዘዋውርኦምን ግን ነቲ ናይ ውሽጦም ታህነኦም ሰውፅኡ ድማ ብደስታ ተኸቢቦም ነቲ ፍቕሮም ዝገልፅሉ ሞይኦም ተሓንጊጦም ይነብሩ። ኣብ ዘለናዮ ቅንያት ብድሙቕ ኣበዓላ ዝበዓል መበል 35 ዓመት በዓል ናፅነት ሃገርና እውን ገለ ካብቲ በብወገኖም ስነ ጥበባውያን ተራ ስነ ጥበብ ዘንፀባርቕሉ በዓል እዩ ዝነበረ። ስነ ጥበብ ከም ስፍሓቱ ሓቢሮም ክሰርሕሉን ኣብ ዝጅምሩሉ ዘብርህዎ ብርሃን ቀሊል ኣይኮነን። ከመይ እንተበልና ስነ ጥበብ ከከም ዓውዱ ብዙሕ ተዓዛብን ኣድናቕን ዘለዎ ዓብ ዓውዲ ብምዃን እዩ። ነዛ ቀዲሙ ዝተገልፀ ባህላ ናይ ስነ ጥበብ እውን ኣብዚ ቅንያት ብዝቐረቡ ኣጋጣሚታት ገሊፅና ስነ ጥበባዊ ሃገርና ከመይ ከም ዝነበረ ክንገልፅ ክንፍትን።

እዛ ኸም መንእሰይ ድሮ 35 ዓመት ኣቝፂራ ዘላ ሃገርና ንስነ ጥበብ ካብ ትላለዮ ውሑድ ግዜ ኣቝፀረትን ነቲ ብገዛእቲ ይኹን ብኻልእ መንገዲ ዝተላለየቶ ዓውዲ ስነ ጥበብ ምስክር ናይ ጽንዓትን ተወፋይነትን ብምጥቃም ኣብ ግዜ ብረታዊ ቓልሲ እውን ዓብ ግደ ዝነበሮ ምዃኑ ዝዝንጋዕ ኣይኮነን። እምበሺ ብዝበለፀ ናይ ካልኦት ሃገራት ዕላማን ናጽነት ብምግባር ስነ ጥበብ ኪንዮም ዝንጋዕን ሕማማት ምፍዋስን ነዛ ሎሚ ነተንፍሳ ዘለና ናጽነት ክትመጽእ እውን ዓብ ተራ ዝነበሮ ከም ዝኾነ እውን ብብዙሕ መንገዲ ኣብ ታሪክ ሰፊሩ ንረኽቦ ሓቂ እዩ።

ስለዚ ስነ ጥበብ ማዕሪና ንፅምብልና ፅነት እና ዘለለት ክተብዕሊ ግባዩን ተበልና ምክነን ኣይኮነን። ከመይሲ ኣብ ሳሕል ዝወፈረ ብብረቱ ኣብ በዓትታት ሳሕል ዝነበረ ድማ ገለ ብብርዑ ገለ ብድምፁ ገለ ድማ ብሕብርታት ተጠቂሙ ስለ ናፅነት ዝተዋግአ ውሑድ ስለ ዘይኮነ እዩ። ነዚ ኣብ ብረታዊ ቃልሲ 30 ዓመት ድሕሪኡ ድማ 35 ዓመት ናይ ሰላምን ረሃዋን እዋናት ከም ዝሕለፈት ከተረጋግፅ እውን ስነ ጥበብ ሃገርና ከምዚ ክንዕዘቦ ዝቐነና ብዝተፈላለዩ መንገድታት ሓጎሳን ዝነበረ ቃልስን ከተንፀባረቕ ዘሕለፈቶ ፃዕሪ ቀሊል ከም ዘይኮነ ምግማት ኣይከብድን። ነቶም ነዝረዚም በዓል ከድምቑ ካብ ዝቐረቡ ነገራት እውን ካብ ብዙሓት ገለ ክንገልጽ ክንፍትን። ጎደናታት ኣስመራ ጌና ወርሕን ክተርፎ ቅራጻይ ስርሑ ዘንጸባረቐሉ ግዜ እዩ ዝኸውን።

ነቶም ንብርሃን ከመንጭው ዝተተኽሉ ዓንድታት ኣደና ቅዲ ብምውፃእ ጎደና ሓርነት ዘወቅብሉ ግዜ ብምዃኑ እውን ገለ ካብቶም ኣቐዲሞም ኣብ ዓይኒ ፀንበልቲ ዝቐርቡ ንዝመፅእ በዓል እውን ማዕረ ክንደይ ድልዋት ክንከውን ከም ዝግባእ ዘተንብህ ስነ ጥበባዊ ስራሕ እዩ። ብሓደ በሪሆም ጎደና ከድምቑ ኣብ ትዕዘበሉ እውን ነቲ ፀልማት ግዜ ብብርሃን ምትክኡ ካብ ዝገልፁ ኣገደስቲ ነገራት እዮም። ጎደናታት ምስ ምድምቑ ኣብ ሰሙን ናይ በዓል ናፅነት ንዝቐርቡ ኣድነቕቲ ምርኢታት ዝዳልውን ብድሙቕ መልክዕ ንዕኦም ዝቐርቡ ድምፃውያንን ካልኦትን እውን ጎሲናዮም ክንሓልፍ ካብ ዘይንደልዮም። ብተወሳኺ ንኡሳን ዘቦታት ብምምሕዳራት ተወኪለን ገላፂ ምስላዊ ትርኢት ብምቕራብ እውን ህዝቢ ሓገሱ ብጥበባዊ መንገዲ ንክገልፅ ዝቐርብ ካርኒቫል እውን ካብቶም መዓልቲ ናፅነት ሃገርና ምቕራቡ ደወል ዝድውሉ መደባት ናይ ሃገርና እዮም። ካብተን ነቲ ሓደ ዓይነት ክዳን ተኸቲለን ከበሮ ሒዘን ብሓጎስ ዘላ ኣዴታት ጀሚርካ ክሳብቶም ባንዴራ ሒዞም ሓጎሶም ዝገልፁ ህፃውንቲ እውን ንቕንያቱ ዘድምቑ ነገራት እዮም። ውህደት ናይ ባንዴራዊ ሕብርታትን ሙዚቃን ሳዕስዒትን ቅብኣን ቅርፃን እውን ተሳንዮም ሓደ ቓል ዘድምፅሉ ፅምብል እዩ። ንሱ ከዓ ናፅነት ዝብል እዩ። እዞም ነቲ ቀንዲ መዓልቲ በዓል ናፅነት ንምብዓል ዘወናውኑ መድባት ምስ ተዛዘሙ ስዒቦም ዝመፁ እቶም ነታ ቀዳሚት መዓልቲ ናፅነት ከማዕርጉ ተባሂሎም ንወርሓት ኣብ ስታድዮም ክላመዱ ዝወርሑ ተምሃሮ ኤሮቢክስ እውን ካብቶም ቀንዲ ንድምቀት በዓልና ተራዘለዎም ኣባላት ስነጥበብ እዮም። ብሓደ ሙዚቃን ብሓደ ቁፅርን ሰሚሮም ኣብ ሜዳ ስታድዮም ኣስመራ ክወዛወዙን ክትዕዘቡን ዝሓለፍዎ ልምምድን ድኻምን ምርዳእ ኣይከብድን። ማዕሪ እውን ድኻሞም ፍረ ክረኽቡ ተባሂሉ ብልብሲ ዘማዕረጎም ምሁራት ናይ ቅዲ ክዳን እውን ንዓውዲ ቅዲ ክዳን ኣብ ምፅምባል ናፅነት ኢዳ ክዝርግሕ ኣኺሎማ እዮም። ኣብ ስነ ጥበብ ኩሎም ዓውደታት ማዕረ ክንደይ ስኒት ከም ዘለዎም ዘንፀባርቑሉ ምርኢት ኤሮቢክስ እውን ሳዕስዒት፣ ሙዚቃ፣ ድምፂ፣ ልብስን ካልእን ብሓደ ሰሚሮም ናፅነት ከንፀባርቑ ንዕዘበሉ ዓውዲ እዩ። በዚ መንገዲ እውን ኣብ ስታድዮም ኣስመራ ዝቐረበ መደብ ብሕብርታትን ዝተፈላለዩ ሞያታትን ብሄራትን ዝደመቐ ኣቀራርባ ክኸውን ዘኽኣሎ እቲ ብምውህድ ሕብርታት ዝፍለጥ ቀብኣይ እውን ኣነ እውን ግደይ ከበርክቴ ክብልን ክመስል ብተወሳኣይ ወይ እውን ተላሃያይ ብምስናይ ስርሑ ካብ ምቕረብ ኣይድሓረን።

ቅንያት ናጽነት ኩሉ ስነ ጥበበኛ እጃሙ ዘበርክተሉን ኣብ ዝተፈለየ ግዜን ቦታን ንረኽቦም ሞያታት እውን ኣብ ሓደ ቦታ ብሓደ ንኹሎም ዓውድታት ስነ ጥበብ ነስተማቐረሉን ብምዃኑ ድምቀቱ ዘጉልሐ ሓቂ እዩ። ስነ ጥበብ ሃገርና ብፅንዓት ክሳብ ሎሚ ብምፅናሕ ብዙሕ ስራሓትን ሃገራዊ መግለፂታትን ዘበረክተ ክሳብ ዝኾነ ኣብ ዝረዚም በዓል እውን ናጽነት ሃገርና ብወትሩ ዘይፈርስ ፅንዓት ውሕስና ከም ንሕሉ ብዝገልጽ መንገድታት ከም ዝቐረቡ እውን ዝዝከር እዩ። እቲ ኣብ ሃገርና ኮይንና ዘድመፅናዮ ድምፂ ሰላም እውን ዶባ ሰጊሩ ኣብ መላእ ዓለም ዝተሰምዐን ንዓውዲ ስነ ጥበብ ተደሪቱ ዘይተርፍ ቋንቋ ናይ ዓለምና ምዃኑ ዘረጋገፀን እዩ። ስለዚ እውን ስነ ጥበብ ሃገርና እያ፣ ሃገርና እውን ስነ ጥበብ እያ። ነቲ ሓጎስ ይኹን ሓዘን ብዝግባእ ብምግላፅ ስምዒት ናይ ህዝብን ሃገርን ዘንፀባርቕ ስለ ዝኾነ እውን ስነ ጥበብ ሲ ህዝቢ እዩ። ህዝቢ እውን ምንጭ ናይ ስነ ጥበብ እዩ። ሓደ ካብቲ ሓደ ከይተነፃፀሉ ብሓደ ድምፂ ዘድምፁ ብምዃኖም እውን ክሳብ ሎሚ ብፅንዓት ክሰርሑ ካብ ንዕዘቦም እዩ።

ናትራን ይኹም ኣብ ምክትታል ትርከቡ ብምቕፃል ድማ ንኡስ መደብና ፍኖተ ህይወት ተቐሪባኣላ። ሎሚ ፍኖተ ህይወትና ጋዜጠኛና ፍፁም ክፍለ ማርያም ናብ ንኡ ዘባ ዓረዛት ተንቀሳቂሱ ዝረኸቦ ኣብነታዊ መምህር ናባና ከብሎ ዩ። ኩሉ ግዜ ኣብ መደባትና ኣብነታውን መምሃራን ንሶም ዝፈጥሮ ወፅርዋን ንሶም ዘበርክቱ ኣበርክቶም ክትዕዘቡን ከለኹም ናይ ቀደም ዝነበሩ መምሃራና ንዝክር ንኸውንና ኣብ ሂወትና ጥብላሕታ ዝፈጠሩልና ወይ ድማ ሂወትና ዝቀይሩልና ወይ ድማ ንዓና ዝኸውን ንዓና ዝጠቅም ዕላማ ክንሕዝ ዝገበርና መምሃራት ንዝክሮም ንኸውን ኢና እንታይ ንረኽቦም ሽልማት መሃብናዮም እውን ንብል ንኸውን ኢና። እዚ ስዕቢ መምህር እምበዓር ብኣብነት ዝጥቀስ መምህር እዩ። ነተምሃርዎ ድማ ፅቡቅ ክሕድር ዝኽእል መምህር እዩ እሞ ንተዓዘቦ ስርሑ ናብርክትውን ከመይ መስል ናብ ፍፁም ክፍለማርያም ከስክረኩም እየ ሰናይ ምክትታል።

0: መጀመሪያ ሽሜ ህያብ ታህለጽጌ ይበሃል። ተማሪት ሻድሻይ ክፍሊ ድማር ነቲ ዘለዎ ንዓና ንኸረድእ ዝገብሮ ፃዕሪ ንኸበርትዖ ካብዚ ዘለዎ ከዓ ክቕፅሎ ከም ዘለዎ
1: መጀመርያ ስመይ ስሙስሙን ጣዕሚ ይበሃል። ኣብ ኳሕሶ እየ ውዕለና እምበር መምህር ኣብርሃም ደርዚርካ ይውደን ውዕለታት
2: ንዝገብረልካ ወይ ግበረሉ ወይ ንገረሉ ከም ዝበሃል እዞም ክሰምዕዎም ዝጸናሕኩም ተምሃሮ እውን ካብቲ ዕድሎት ሕብረተሰብና ዝኾነ ምምስጋን ኣይወፁን። ስለ ዝኾነ ድማ ብዘይ ምስልካይ ፍልጠት ንዝመገቦም መምህሮም ኣመስጊኖም ንኣመስጋናይ ሂቦሞ ዘለዉ። ብሉፅ ምዃን ረኻቢኡ ዝረኽቦ ዓብ ጸጋ እንተ ኮይኑ ንዕኡ ምውናን ድማ ሓያል ጻዕሪ ዝሓትት ገዚፍ ዕማም እዩ። ምኽንያቱ ኣብ ዙርያኻ ብዙሓት ምሳኻ ዝወዳደሩ ናይ ስራሕ ብፆትካ ስለ ዘለዉ። እዚ ሕጂ እንዛረበሉ መምህር ኣብርሃም ፀሓየ ኣብ ንኡ ዘባዓረዛ ቤት ትምህርቲ ኣሰር ኣብ መምሃርን ምስትምሃርን ተዋፊሩ ዝርከብ መምህር እዩ። ንሱ ካብ ኮሌጅ ሓመልማሎ ብናይ ዲፕሎማ መዓርግ ድሕሪ ምምራቑ ካብ 2016 ስጋብ ሕጂ ኣብ ብዙሓት ኣብያተ ትምህርቲ ብትግሃትን ተወፋይነትን ዝዓይ ዘሎ ኣብነታዊ መምህር እውን እዩ። ስለ ዝኾነ ድማ ንጻዕሩን ተገዳስነቱን ዝምስክር ኣብ ዓመት 2024-2025 ካብ ሚኒስትሪ ትምህርቲ ንኡስ ዞባ ዓረዛ ናይ ኣብነታዊ መምህር ኣፍልጦ ዝህብ ምስክር ወረቐት ዝረኸበ መምህር እውን እዩ።
3: መምህር ማለት ንሓደ ሕብረተሰብ ክቕይር ኢሉ ዝብገስ ወይ

0: ነቲ ከባቢ ካብ ሓደ ዘይንፁር ብርሃን ናብ ጉልሕ ዝበለ ብርሃን ከብፅሖ ኢሉ ዝብገስ ወይ ዝፅዕር ሰራሕተኛ ይጥራይ ይበልካ።
1: ኣብ መዓልታዊ ህይወትና እንግልገለሎም ብዙሓት ሞያታት እዮም ዘለዉ። ኣብ ንሓድሕዶም ብምፅልላ እውን ውህደት ምፍጣርን ከዓ ዕማሞም የሰላስሉ። እዚ እንዛረበሉ ዘለና ሞያ መምህርና ድማ ሓደ ካብኣቶም እዩ።
0: ሞያ መምህርና ካብቲ ካልእ ፍልይ ዘብሎ

0: ዮ መጀመርታ ገለ ነገር ክገብሮ ድኽእል ወይ ብሕማቅ ክገብሮ ድኽእል ብድሕሪ ግን ገለ ምእላይ ክመፁ እዩ ማለት እዩ ኣብ መምህር ተመፂና ግን ሕብረተሰብ ሙሉእ እንድሕር ክውክሎ ይኽእል እዩ ማለት እንድሕር ጌጋ ንድሕር ክኸይድ ተኮይኑ ማለት እዩ ሓፈሻ ግን ኣብቲ ስነ ምግባርን ሞያን ነቲ ሞያ ምናልባት ከም ንብሎ ዘለና ተማሂርከያ ክትመፅእ ትኽእል ኢኻ ምምሃር ወይ ምፍላጥን ነቲ ስነ ምግባር ምክታልን ግን በቦይኒ እዩ ሕጂ ኣብ ስነ ምግባር መጀመርታ መምህር ኣርኣያ ወይ ከዓ ሞዴል ናይ ሕብረተሰብ ብምሉኡ ናይ ተምሃሮ ጥራይ ዘይኮነ ናይ ሕብረተሰብ ብምሉኡ ክኸውን ኣለዎ ማለት ኣብዚ ከባቢ ዋላ ክዘውር ወይ ክትወፅእ ከለካ ውን ብኩሉ ተጠማቲ ኢካ ትኸውን ማለት እዩ ክንደይ ዓይኒ እየን ምሳኻ ዝውዕል ኣብዚ ምስ ተምሃሮ ትውዕል ከለካ ኣብዚ ሞዴል ናቶም ኮንካ ንድሕር ከድካ እቲ ተምሃራይ ናይ ለውጢ ክኸውን ይኽእል እዩ እምበር ኣብ ገለገለ ዘየለይ ክኸውኒ ሓደሓደ ናዳሽ ነቲ ሞያ ተማሂሮም ሞ ክመፁ ይኽእሉ እዮም ኣብቲ ስነ ምግባር ተመፂና ግን ካብ ኣለባብሳኻ ኣቀማቕማኻ ኩሉ ኣካየዳኻ ዘራርባኻ ክሳብ ብእርማ ኣገባብ ክኸይድ ከም ዘለዎ ዝለዓለ ኣብቲ ስነ ምግባር ናይ መምህር ማለት እዩ ምክንያቱ ብኩሉ ተጠማት ስለ ዝኾንካ
1: ሓደ መምህር ኣብ ክፍሊ ኣብዝኣተወሉን ካብ ክፍሊ ኣብዝወፃሉን ዘርእዮም ጠበያትን ምቁፅፃራትን ኣብ ዕብት ናይቶም ዝፈሪ ተምሃሮ ኣገዳሲ እዩ ከም ኣገላልፃ መምህር ኣብርሃም ኣብ ምትሕላፍ ፍልጠትን ምቁፅፃር እቶም ኣብ ክፍሊ ትምህሮም ዘለካ ተምሃሮን ኣገዳሲ እዩ
0: ሕጂ ኣብዚ ቤት ትምህርቲ እኳ ሓገዝ ናይ ኮሚተን ቤት ትምህርትን ኣሎ ኮሚተታት ካብ ኮሚተ ክፍሊ ጀሚርካ ኣለውን ኣብዚ ቤት ትምህርቲ ንሳቶም ዝከታተልዎ ይበዝሕ ክሳብ ኣብ ክላስ ምሳና ይኣት እዮም ኣብዚ ቤት ትምህርቲ ኣብ ክላስ መፂኦም ተምሃሮ ይከታተሉ ከመይ ኣለኹም ይብልዎም እታ ዘላ ነገር ኣብዚኣ እቶም ወለድን እቶም መምሃራን ማዕርኢካ ትፈለጥ ማለት እዩ ሕጂ ካብኦ ፍለይ ዝበለ ግን ንሕና ኣነ ኣብዚ ቤት ትምህርቲ ዝጥቀመሉ ሓፈሻዊ ዋላቲ ዝነበርክዎ እውን እቶም ተምሃሮ ንበይነይ ጥራይ ኮም ክንዛርብ ጉጅላዊ መፅናዓት ኣለው ኣብቲ ክላስ እውን ነቶም ቁርብ ዝኹም ዝበሉ ናቶም ሊደር ኣለዎ ንዖም ክረድእሎ ዩ ዝኽእሉ ተምሃሮ ኣለዉ ማለት እዩ ሓንቲ ጉጅለ 5-6 ተምሃሮ ንሕር ኣለዋ ኣብታ ጉጅለ ሳ ከም መምህር ኮይኑ ከረድኦም ዝኽእል ተምሃራይ ኣሎ ጉጅላዊ መፅናዕቲ እውን ኣብ ገዝኦም ኮይዶም ገብሩ ከም ዘለዎም ኣለና
1: ብዘይካዚ መብዛሕትኦም ኣምሃራን ምስቲ ዝምህርዎ ዘለዉ ዓይነታት ትምህርትን ደረጃ ብቕዓት ናይቶም ተምሃሮን ዝኸደ ቅዲ ወይ ሚላ ኣመሃራ ይጥቀሙ እዮም
0: ካልእ እውን ኣንጻር እብረ እናፀዋዕኻ ወይ ቀዳሚ ሰመት እናፀዋዕና እውን ንረድኦም ኢና ማለት እዩ ሕጂ ሓፈሻዊ እቶም ንፉዓት እቶም ማእከሎት እቶም ቁርብ ትሕት ዝበሉ ተማዛዚኖም ክኸዱ ከም ዘለዎም በዚ ኣገባብ ናብ ማዕረ ክመፅልና ኢልና ክቃለሰሉ ማለት እዩ ሓፈሻዊ ግን ኣብ መሳለጥያ ምህሮ ተጠቂምና ንኸዶ እዮም ቀንዲ ስለ ዝርዱና ኣነ ኣብ እየ ዘድህብ ማለት እዩ ኣብ ዲቪዥዋል ኣብዚ ቤት ትምህርቲ ኣለና ኣብ ዲቪዥዋል ከዓ ንጥቀም ማለት እዩ ኣብ ክንዲ ብመግለፂ ጥራይ ኣብኡ ከለዉ ሰሚዖም ጥራይ ካብ ዝርድኡካ ብሓፈሻዊ ናርእኻ ትውድእ ነገራት ወይቲ ሪል ኦብጀክት ንብሎ ኣንፂና እነሪኦም ከለና ዝያዳ ስለ ዝርድእና ብኡ እየ ዝጥቀም ኣነ ሕ
1: ሓደ ሓረስታይ ዝዘርኦ ከም ዝዓፅድ ሓደ መምህር እውን ውፅኢት ድኻሙን ምህርቲ ዓወቱን ብኩሉ እንትንኡ ብቑዕ ዝኾነ ተምሃራ ይምፍረዩ
0: እሳቶም መጀመርታ ዝምሃርኮም ብፍላይ እሳቶም ሕጂ ሓብሻም ናይ ፀንሑ ዘለዉ ሻውዓይ ፀንሑ ዘለዉ ሽዕ ግዜ መጀመርታ መፅ ከለ 216 እሳቶም ክሳብ ክላስ ፎር ወዲኦም ተመዲቦም ኣለዉ ማለት እዩ ኣብ ኩሉ ሚኒስትርታት ኣለዉ ንረኽቦም እዛሕቶም እኳ ኣብዚ ሚኒስትር ትምህርቲ እዮም መፂኦም ዘለኹም ኣገልግሎት ማለት እዩ ሕጂ ትሪኦም ኢኻ ኣብዝለዉ ሕጂ ኣብዚ ቤት ትምህርትታት ኣለዉ ኣብዚ ሚኒስትር ፍትሒ ኣለዉ ኣብዚ ከባቢ ኣብ ጥዕና ኣለዉ ይፀንሑን እዮም ኣብ ሕጂ ብዓቕሚ ይስ ካብዛ ሎም ዓመት ብፍላይ ብዝኸድክዎም ፀንሑን ሕጂ ክትረኽቦም ከለካ ብጣዕሚ ከምዛ ኣብኡ በኣነ ሓሊፎም ኣብ ድወፅ ኮይኑ ሳይስማዓካ እዩ ጀሚርና ኣለና
1: ኣብ መስርሕ መምሃርን ምስትምሃርን ዝኾነ መምህር ክኽተሎ ዘለዎ ሜላ ወይ ውጥን ኣመሃህራ ኣለዎ ከም ኣገላልፃ መምህር ኣብርሃም እዚ ውጥን ኣብ መምሃርን ምስትምሃርን ዘለዎ ኣስተዋፅኦ ኣዝዩ ዓብዩ
0: ለሰን ፕላን ዓብዪ ኣገዳስነት ዘለዎ ብዘይ ብኡ ክትንቀሳቀስ ዘይትኽእል እቲ ውጡን እንታይ ኢና ንብሎ እሱ ሕጂ ብለሰን ፕላን እንተዘይኬድካ ከምዚ ፈረስ መትሓዚ ድየብሉ ፈረስ ከም ድላይ ናብ ድላይ ክኸይድ ትኽእል ኣንፈትካ እውን ኣይትፈልጥ ኒኢኻ ማለት እዩ ሓደ መፅሓፍ ሒዝካዮ ኣብ ሰሙኑ ክትውድቕ ትኽእል ኢኻ ወይ እውን ድሕሪ ግዜ እውን ክትከይድ ትኽእል ሕጂ እታ ለሰን ፕላን እንታይ ክትገብር ከም ዘለካ ብቀይዲ ሒዛትካ ትኸይድ ልጓም ናይ ፈረስ ብሓፂሩ ሰ ታስቴርሶ ናይታ ትምህርቲ ስሰያ ብሓፂሩ ኣብ ሚኒስትር ትምህርቲ ኣብን ምምሃር ምስ ትምሃር እምበር ኣብ ኩሉ እውን ውጥና ኣሎ ዲ ብሓፈሻ ግን ኣብዚኣ እታ ቐንዲ ቀይዲ ናይ መምህርን እሰያ ማለት እዩ
1: መምህር ዘርኣብሩኽ ገብረ ዝጋኣብሄር ርእሰ መምህር

0: ቤት ትምህርቲ ኣሰር ከተማ ዓረዛ እዩ
1: ኩሎም እዮም ብሉፃት ግን ክተወዳድር ስለ ዘለካ ክትፈሊ ስለ ዘለካ ብረቂቕ ክራይቴርያ ተጠቒምና እጂ እንታይ እዩ ንሕና ድያር ኣለና መዓልታዊ ንጥፈት ናይ መምህራን መምህር ብግምት ኣይኮንካን ወይ ብይቐርበኒ ወይ ብካልእ ስለ ዘሐጎሰካ ኣይኮነን ኣብቲ ርትዓዊ ነገራት መፅኢኻ እዚ መምህርቲ እንታይ ይሰርሕ ነፍሲ ወከፍ መምህር ናቱ ድያር ኣለዎ ካብ ብክባር ግዜ ካብ ተገዳስነት ኣብ ቆልዑ ኣድማዕነት ኣብ ክፍሊ ኣብ ተወሳኺ ንጥፈታት ኩሎም እቶም ንዘልዮም ክራይቴርያ በብእዋኑ ዓመት ሙሉእ እንዳተመዝገቡ ይኸዱ እንዳተመዝገቡ ኮይኖም ኣብ መወዳእታ ሽዑ ኮሚቴ ቤት ትምህርቲ ከዓኒ ሓደ ሰብ ናቱ ዝረኣዩ ክገብር ይኽእል እዩ እታ ኮሚቴ ግን ተኣኪባ ዲስካስ ገይራ ነጥብታት ሓደ ብሓደ እናረኣየት ነናቶም ነጥብትዎም ማለት እዩ
0: ኣብ እተበርክቶን እተፈርዮን ዝኾነ ይኹን ነገር ቦቶም ተጠቀምቲ ኣድናቆትን ክብርን ምዝወሃበካ ድኻምካ ፍረ ረኺብካሎ ማለት እዩ ኣብነታዊ መምህር ኣብርሃም እውን ብተምሃርኡ ንኣዳን ምስጋናን ዝረኸበ መምህር እዩ
2: እቶም መምሃራና ከዓ ብጣዕሚ ንፋዓት እዮም መምህር ኣብርሃም ንኩሉና ብማዕረ ብሓንቲ ዓይኒ እዩ ድርአና ከም ወላዲናን ከም ኣቦናን ከም ኩሉ እዩ ድሕብሕበና
0: ሓደ ተምሃራይ ድሕሪ ወለዱ ንዕኡ ዝከታተል ቤት ትምህርቲ እዩ ስለዚ ዝኾነ መምህር እቲ ዘመሓላልፎ ዘሎ ፍልጠት ብሞያዊ ስነ ምግባር ዝተሰነየ ሜላ ኣመሃራ ምስ ዝኸውን ብሉፅ ዜጋ ይህነፅ ኣሎ ማለት እዩ እዚ ማለት ድማ ንተምሃራይ ናባኻ ከም ዝቐርብን ዘለዎ ፀገማት ኮነ ድኻማት ኣለሊኻ ሓገዝ መሃብን ፅባሕ ፍረ ዝርከቦዎ ፍሪ እዩ
3: ኣብ ትምህርቲ ሕጂ እንታይ እዮም ከምዚ ትብሎ ዘለካ ኣብዚ ቤት ትምህርቲ ኳ ብዙሕ ደሸግሩ የለውን እዮም ኩሎም ድሓን እዮም ንእስ ንእስ ዝበሉ እዮም ካልኣይ ከዓ ኣብዚ ከባቢ ከዓ ካብቶም ኣብ ገዝኦም ሲ ፅቡቕ ርድኢት ናይ ትምህርቲ ዘለዎም ስድራ ቤት ዝመፁ እዮም ሕጂ እዚኦም ብዙሕ ዘሸግሩ እዮብሎምን ኣብከምኡ ሓፈሻዊ ግን ኣብ ትምህርቲ እቲ ቁሩብ ኣብ ትምህርቲ ቁሩብ ትሕት ዝበለ ተምሃራይ ወይ ዝሕል ዝበለ ተምሃራይ እንታይ እዩ ዝገብር ወይ ከርፍር ትሪኦ ወይ ከብኩር ትሪኦ ወይ ገለ ክላስ ኣብ መቕፃዕ ዝገብሩ ኣለው ማለት እዩ ኣብቲ ካልእ ቤት ትምህርቲ ንበርኩም በር ኣብ ቤት ትምህርቲ ከም የለን ሕጂ ነዚኣቶም እንታይ ኢካ ትገብሮም ኣብ ቦቶኦም ክኣትውኹም ዘለዎም ብኸመይ ይሕዞም ሕጂ ኣነ ንኣብነት ከርክብዎም ከም ዘለዎም ንዖም እንድሕር ሓንቲ ክፍለ ግዜ ተሓሊፋቶ ኣንፃር ሽፍቲ ክመፅእ ከም ዘለዎ ኣነ ናይ ንጉሆ ንድሕር ኮይኑ ተምሃራይ ኣብ ናይ ምሸት መፅኡ ክምላእ ከም ዘለዎ ወይ ቀዳም ሰንበት እውን ሓደሓደ ግዜ ንገብር ኢና ማለት እዩ ሕጂ ነዚኦም ተምሃሮ ማዕሪኦም ክመፅእ ከም ዘለዎ ነብሲ ወከፍ ተምሃራይ ሓደ ንፍዑ ተምሃራይ መሊስለ ኢለ ኣነ ሰቃይብልኒ ተክላስ ማዕርያ ንኩላትኩም ኣብዚ ክላስ ዘለኹም እንታይ ኮን ካስኻ ዘይመለስካ እንታይ ኮን ዘይመለሰ ሕጂ ፀቕጢ ይገብረሎም ይኡኸም ክገብር ከለዉ ኣድህቦ ናብኣቶም ንድሕር ጌርካ ክትምህር ከለካ ውን ሰምዑካዮም ክትሓቶም ምዃንካ ስለ ዝፈልጡ ሕጂ ብሓፈሻ ግን ኣብታ ምሕደራ ግዜ ንድሕር ከድና ግዜ ንድሕር ሓሊፋቶ ተተምሃራይ ከርክብ ከም ዘለዎ ኣብ ናይ ንግሆ ንድሕር ሓሊፋቶ ናይ ምሸት ክመፅእ ከም ዘለዎ ከምዚኣ የድገብሮባነ ብሓፈሻ ርዮ
0: ብተወሳኺ መምህር ተምሃራይን ወላድን ቀጻሊ ዝኾነ ርክብ ምስዝህልዎም ኣብ ሓፈሻዊ ዕቤት ናይቲ ተምሃራይ ኣዝዩ ኣገዳሲ ምዃኑ እዩ እዚ ኣብነታዊ መምህር ዝዛረብ
3: እሱ ብጣዕሚ ኣገዳሲ እዩ ምክንያቱ ኣብ መንጎ ወለድን ተምሃሮን መምህራንን ንሳኣትያ ስራሕ ትስራሕ ንበይንኻ መምህር ኣብዚ ተዛሪብካ ወይ ምስ ተምሃራይ ጥራይ ተዛሪብካ ኣብ መንጎካ ገለ ፍልሊ ክመፅእ ይኽእል እዩ ምክንያቱ ሓፈሻዊ ድሕረ ባይታ ናይቲ ተምሃራይ እውን ምስ ወለዲ ተዘራሪብካ ክትፈልጦ ትኽእል ትገሊኦም ተምሃሮ ወይ ናይ ጥዕና ፀገም ክህልዎ ክእል ወይ ናይ ቁጠባ ፀገም ክህልዎ ክእል ብሓፈሻ ሓፈሻዊ ናይ ማሕበራዊ ጉዳያት ፀገማት ክህልዎ ክእል እቲ ተምሃራይ ወይ ከዓ ባዕሉ ፀሊእዎ ክኸውን ክእል እዩ ነቲ ትምህርቲ ነዚ ክትፈልጦሎ ትኽእል ግን ንወለዲ ፀዊዕኻ ምስኣቶም ሰለስተ ኮንካ ምዝራብያት እንታይ ድበሃል ማለት እዩ ጅሳቶም ይሕግዙ ከዓ ምቶም ወለዲ ኣብዚ ቤት ትምህርቲ ከዓ ቀረባ ስለ ዝኾነ ምስቶም ወለዲ ቀፃሊ ኢካ ትረኸብ ወላ ሓደ ተምሃራይ ብከምኡ ኣሽጊዑ ድኸይድ የለን ኣብ ገለ ተምሃሮ ሕጂ ንወለዶም ትምህርቲ ከይድና ኢሎም ኣብ ገለ ክውዕል ይኽእሉ እዮም ንሕና ጥራይ ተቋይቕና እዮም ከዓ እንታይ ክብሉና ይኽእሉ ንዓና ስድራይ ከምዚ ኢሎምና ኣብ ከምዚ የውዒለ ከምዚ የተለኣየኸ ኢሎም ከሽኩዓ ክእሉ እዮም ሕጂ እታ ቀጥታዊ ርክብ ምስ ወለድን መምህርን ተምሃራይን ርኻብ ዝዓበየ ታራ ኣለዋ ኣብዚኦም ማለት
0: ሓደ መምህር ከም መምህር ኣብነታዊ ከብሎ ዝኽእል ኣብ ተምሃሮኡ ብዘመዝገቦ ብቕዓትን ምስ መሳርሕቱ ዝፈጥሮ ውህደትን ኣብ ምሕደራ ግዜ ዘለዎ ተገዳስነትን ርክብ ምስ ተምሃራይን ስድራ ቤትን ምዃኑ ድማ እዩ መምህር ዘረኣብሩ ክወሲኹ ዘረድዕ
1: ኣብ ቆልዑ ዘለዎም ተገዳስነት ቤት ትምህርቲ መምሃር እዩ መምሃሪ ስለ ዝኾነ ከዓ መምህር ከዓ መምሃር ይስርሑ እታ ስርሑ ብግቡእ የካይዳዶ ብቆልዑ ይሓምምዶ ብስራሕ ይሓምምዶ ብግዜ ይሓምምዶ እዚ ትቐልቲ ንሕና ንጥቀመሉ

0: በዛ ብልፅኣት ኮይኖም ስለተረኽቡ ቀፃሊ እቶም ካልኦት እውን ንዕኦም ከርክብዎም ቅዱስ ቅኑዕ ክሓድሮም ዳኣ እምበረ ንዓይ ዚ ብኸመይ በሊፅኒ ድበሃል ኣይኮነን ኮፍ ኣቢልና ከዓ እስከ መን ይበልፆነ ዘተልካ ከዓኒ ኩሎም ንርዕሙ እውን ዝቕበልዎን እዩ ዋላቶም መሳርሕቶም ይኣምንሎም እዮም ልቢ እዮም ዝኣምንሎም እዚኦም ኣብነታውያን መሰጥቲ ንካልእ መምሃር ክኾኑ ዝኽእሉ ቅዱስ ቅኑዕ ክሕድር ዝኽእሉ ንፋዓት እዮም ኩሎም ከምኦም ክኾኑልና ከዓኒ ኣብ ቀፃሊ ፃዕሪና ንርከብ ማለት እዩ ኣፕሬዛል ፎርም ዝበሃል ከኣልና እዚ ኢቫሉሽን ገምጋም ናይ መምሃራን ከዓ ንእዚ ከኣሎ ብደቂቕ ፐርሶናሊቲ ኣኽብሮት ግዜ ውጥን ኣገላለፁ ኣመሃሩ ተገዳስነቱ ተወፋይነቱ ሓደ ብሓደ ብዝርዝር ዝገለፅ ካሱ ብደቂቕ ኣለና ማለት እዩ ነዚ ኩሉ መስራሕት ሓሊፍና እዞም መምሃራን እዚኦም ኣዝዮም ብሉፃት ኮይኖም ተረኪቦም ማለት እዩ ሕጂ ነብሰ ወከፍ ቤት ትምህርቲ ነናታ ትሰድድ ኣብቲ ንኡ ዘባ ከዓ ኮሚቴ ተኣኪባ መሰበላለፀቶም እቲ ንሕና በዚኣ ዝወሰድናዮ ኣብቲ ንኡ ዘባ ከዓ ቀዳማይ ኮይኑ ትናሃና ምስክርነት ኣዝዩ ሓቂ ምኳኑ ብኡ ይረኣየካ ማለት እዩ
1: ሓደ ሞያዊ ብሉፅ ዘብሎ በቶም ብቕዓት ባእታታት ስነ ምግባር ዝበሃሉ ተቐሊሱ ምዝኸይድ እዩ ሞያና ብዝእዘና መሰረት መምህር ከም መምህር ሓኪም ከም ሓኪም በቲ ጥጡሕ መንገዲ እንተተጓዒዝና ዝዕንቀፍ ዜጋ ኣይክህልወናን እዩ
2: መምህር ኣብርሃም እሞ ግዜ ዘኽብር ኣዝዩ ክቡር መምህር ካልእ እቲ መምህር ኣብርሃም ነቶም ዝሓመቑ ተምሃሮ ናብቲ ናይ ኣብቲ ቅድሚት ኣምፅኦ ምስቶም ንፋዓት የረዳድኦም ካልእ እውን ኣብቲ ሽፍቲ ኣብቲ ትርፊ ግዜኡ ምስቶም ኣብቲ ትርፊ ግዜኡ ምስቶም ስድራ ተራጊቡ ተረዳድዩ የምፆም ቀዳመ ሰንበት የምህሮም ማለት እዩ
3: ንክንነፍዕ ንክንብርትዕ ነቲ ዘለና ትምህርትስ መሽና ንክውስኸሉ ከምኦም ተማሂርና ሰዋ በፂሕና ከምኦም መምሃራን ክንከውን እዩ ዝነግረና
1: ኣብ ዕለታዊ ጉዕዞና ከነማልኦምን ክነወገዶምን ዝግባአና ባህርያት ሞያዊ ስነ ምግባር ኢልና ንፅውዖም እዞም ንዝተፈላለየ ባህር ዘንብሩና ጠባያት ዝተፈላለየ ኣሉታን ኣወንታን ውፅኢት ኣለዎም ከም ኣገላልፃ መምህር ዘረኣብሩኽ ዝኾነ ተምሃራይ ንመምህሩ መሲሉ ስለ ዝኸይድ መምሃራን ኣካይድኦም ርጡብን እሩምን ክኸውን ኣለዎ
0: ኣብዚ ቤት ትምህርቲ ብዙሕ ንጥፈታት እዩ ዝካየድ ቀንዲ ቤት ትምህርቲ መምሃር እዩ ስለ ዝኾነ ከዓ እታ ቀንዲ ዕላማና ምምሃር ምስ ተምሃር እያ ተምሃሮ ተማሂሮም ዶ ፈሊጦም ዶ እያታ ቀንዲ ኣብ መባእታ ይፅሑፉን የንብቡን ዶ ኢልና እዚኣ መጀመርያ ነረጋግፃ ማለት እዩ ኣብ ማእከላይ ደረጃ ከዓ በተወሳኺ ቋንቋ እንግሊሽ ኣብ ሕሳብ ኣብተን ቀንዲ ኣርእስቲ ከመይ ይሰርሑ ብድሕሪ ናብቲ ዝስዕበ ሳብጀክትስ ንመፅእ ማለት እዩ እዚ ሕጂ ንሕና ጥራሕ ቤት ፅሕፈት ይኮና መምህራን ብምልኣት ስረ ዝሰርሕሉ እዚ ቤት ትምህርቲ ዕውት ክኸውን ክኢሉ ማለት እዩ ተምሃራይ ንመምህሩ እዩ ድመስል ቆፃብቲ ጎስጓስና እውን ከምኡ እዩ መምህር ዝጋገ ኮይኑ ይስማዕምኒ ይቆልዑ መምህር ሕማቕ ዝገብር ኮይኑ ይስማዕምኒ እዩ ስለዝኾነ ንሕና ብኩሉ ኣካይዳና ንዞም ቆልዑ ኣብነት ኮይና ክንሰርሕ ሮል ሞዴል ክንከውን ኣለና ኢና ንብላ ተቐፃሊ ዘረባና ንቆስቋስናን ካብ ውጥን ስጋዕ ትግበረ ኣብዚ ቤት ትምህርቲ ዝስራሕ ስራሕ ኣክሽን ፕላን ዘይብሉ የለን ሚኒስትር ትምህርቲ ብቐንዱ ብውጥን እዩ ዝፍለጥ ኣብዚ ቤት ትምህርቲ ከዓኒ ንዘባም ዝምስክሮ እዩ ኩሉ ሕብረተሰብ ዝምስክሮ ሓቂ እየ ዝዛረብ ዘለኹ ብውጥን እዩ ዝኸይድ መምሃራን ሕጂ ኣብ ኩሉ ስርሖም እሩማት ኣብነታውያን ተምሃሮ ብሄቨራል ቸንጅ ወይ ከዓ ናይ ባህር ለውጥ ክገብሩ ንድሕር ኮይኖም ካብ መን እዮም ዝጀምሩ ካብ መምህር ስለዝኾኑ ንዕኹም ክመስሉ ስለ ዘለዎም ኩሉ ካይዳኹም እሩም ክኾኑ ኣለዎ ኢና ንብል በዚ ኢና ከዓ ንኣምን ቤት ትምህርቲ ከዓ መምሃራን ኣሚን እዩ ዝሰርሕ ኣገዲድካ ኣይኮነን ቀፅዕካ ኣይኮነን ተቋየቕካ ኣይኮነን እታ ትግበር ስራሕ ናይ ሓባር ዕላማ ኩሉ ከና ንኣምንላዎ ንኽኢል በሉ በዚ ከዓኒ በቲ ንሕና ንብሎ ወይቲ ሕብረተሰብ ዝምስክሮ ዝሓሸ ውፅኢት እናመዝገብና ዝሓሸ ስራሕ እናስራሕና ንኸይድ ኣለና
1: ከም ኣገላለፃ መምህር ኣብርሃም ኣብነታዊ መምህር ኢኻ ማለት ሕልፊ ሰብካ ሓላፍነት ዘሰክም ኣዝዩ ዓብ ፀር እዩ ምክንያቱ ምህናፅን ምፍራይን ፅባሕ ሃገርን ሕብረተሰብን ዝስከም ዜጋ ስለ ዝኾነ
4: ዓብዪ ሓላፍነት እዩ ከቢድ ሓላፍነት እዩ ከምኡ ኢሎም ከብፅሃሉ ብዛሕቱ ኣብዚ ቤት ትምህርቲ ኣነ ክሪኦ ከለኹ ኩሉ ኣብነታዊ ኮይኑ ይሰርሕ ወላ ኣብ ግዜ ወላ ኣብቲ ኣመሃራ ከም ንኣብነት ኣብ ግዜ ተመፂና ሓጂሲ ኣብ ክላስ ፀኒሓ ክትወፅእ ከለ ሰዓት ምስኣኸለት ልክዕ 00 ምስኣኸለት ኣብቲ ኣፍ ደገ መምህር ኣሎ ዋላ ከይ ኳሕኳሕካ ከሎ ሰዓት ቆፂርካ ውፅእት የልካ ኣብቲ ኣፍ ደገ ፀኒሓ ካውስኻ ሕጂ ሓደ ክፍለ ስለ ዘለዎ የተፈለየ እምበር ኩላቶም ኣብ ዘለዉ ከምኡ ይበቃ ኩሉ ኣብነታዊ መምህር ሕጂ ግን ነዚ ክስከም ከለካ ኣብነታዊ መምህር ተባሂልካ ክትወፅእ ከለካ ግን ዓብዪ ሓላፍነት እዩ መራሒ ነቶም ተምሃሮ ነቶም መምሃራ ኩሉ ሰብ ይድጥምተካኻ እንታይ ስለ ዘለዎ እዩ ከምዚ ኮይኑ ስለ ዝብለካ ገለ ነገር ክትገብር ኣለካ ማለት እዩ ሓለፋ ገብር ዓብዪ ክስታይ እዩ ዘለዎ ፀር እዩ

0: ኣብዚ ቤት ትምህርቲ ዘለዎ መምሃራን ብዙሕ ተወሳኺ ነጥፈታት ከም ዘካይዱን ኣብ ተምሃሮኦም ዘለዎም ተገዳስነት ድማ ኣዝዩ ዓበ ምዃኑን እዩ መምህር ዘረኣብሮኽ ወሲኹ ዘረድእ።
1: ካልእ ተወሳኺ ነጥፈታት ናይ ምግራብ ናይ ጥዕና ተምሃሮ መጀመርያ ጥዕንኦም እዩ ዘገድሰና። ክጥዕዩ ክኽእልሎም ካብ ምሕፀብ ኢድ፣ ፅሬት ኣካላት፣ ፅፍሪ፣ ፀጉሪ፣ ኩነታት ሸቓቕ ኩሉ እዚ ንጥፈታት እዚ ናቱ ዝኾነ ፎካል ፐርሰን ወይ ከዓ ተወካል ጥዕና ዝበሃል ኣለና ብኡቢሉ ከዓኒ ምስ ኣባላት ኮይኑ እዚ ኩነታት እዚ ናይ ጥዕና ይካየድ ማለት እዩ። ዝሓመሙ ተምሃሮ እንታይ እዮም ኮይኖም ሕክምና በፂሖም ዶ ክንደይ ካብኦም ሪፈር ተባሂሮም እንታይ ኣጋጢሞ በብናቱ ጎስዋሳት እውን ካየደሉ እዩ ናጥዕና ዝናመፁ ብቐፃሊ ብቤት ትምህርቲ ውን ኣብ ባኔራ ኹን ኣብ ክፍሊ ኹን ንጥዕና ዝምልከት ኩሉ ክግበር ዝግብኦ ነካይድና ማለት እዩ። እሩም ሰብ ክመፀካ፣ ብሉፅ ሰብ ክመፀካ፣ ብቑዕ ሰብ ክመፀካ ይኩንካ ንትፅበ ነቲ ዝመፀካ ከመይ ጌርካ ሸብ ትገብሮ ከመይ ጌርካ ናይ ባህር ለውጥ ምፅኻ ናብቲ ዝደለ ብቕዓት ተምፆ እዚ ለይትን መዓልትን ዝሰርሓሉ ስራሕ ማለት እዩ።
2: ሕረ መጀመርታ ሽመይ እስሮም ግርማ ይበሃል። ግሬድ ሻርሻይ ክፍሊ ይምሃር መራብራም ናይ እንግሊሽ መምህርና ኮይኑ ኩሉ እዚ ሓደ ካብቶም መምሃራን ብሉፃት መምሃራና እዩ። ኩሉ እቲ ኣወፃፃ ናይቲ ቃላቱ ክረዳዳእና ከሎ ኣወፃፃ ቃላቱ እቲ ጠባይ ዲስፕሊኑ ካልእ እዚ ምምሃር ጥራይ ኮይንካ ድምህረና እዚ ናይ ትምህርቲ ናይ እዚ ናይ ዓለማዊ ትምህርቲ ጥራይ ኮይኑ ናይቲ ስነ ምግባር ስነ ስርዓት እዚ እውን ምህረና እዩ። ሕጂ ኩሉ ድምህረና በቃ ምረብራ መግለፂ ይብሉ።
3: እቲ ትምህርቱ ክምህረና ከሎ ከዓ ፒሮ እርሳስ ዝኾነ ተምሃራይ ፒሮ እርሳስ መፅረብ ጥራስ ኩሉ ነገር ከይሓዘ ክመፅ ከም ዘይብሉ እንድሕር ከይሓዘ ተመፂ ከዓ ነቶም ወለዱ ፀዊዑ ከምዝን ከምዝን ይበሃል ኣሎ ደቅኹም ስለምንታይ እዮም ከምዚ ዝገብሩ ዘለዉ ኢሉስ ምስቶም ወለድና ይዘራረብ ካልእ ንዓና ከዓ ከምኡ ክንገብር ከም ዘይብልና ካልኣይ መዓልቲ ክንደግም ከም ዘይብልና ነገረና ማለት እዩ።
0: ኣብነታዊ መምህር ኣብርሃም ኩሉ ሕብረተሰብ ንውሉዳቱ ኪኖ ምቕራብ ዝብላዕን ዝስተን ሓፈሻዊ ኩነታት ደቁ ናይ ምክታል ሓላፍነት ከም ዘለዎ ብምሕባር ኣብ መወዳእታ ንዝስዕብ ለበዋ ኣመሓላለፉ።
4: ኣብ ኩሉ ሕብረተሰብ ንደቆም ኣብ ማዲ ትምህርቲ ተቐርብዎም ሞ ኣብ ማዲ ትምህርቲ ቀሪቦም ጥራይ ዘይኮነ ከዓ ክከታተልዎም ክመፁ ከም ዘለዎም ዓብዪ ሓላፍነት ከም ዘለዎም ነቶም ወለዲ ከላይ ቆልዓ መግቢ ጥራይ ኣይኮነን ዝደሊ ኣተዓባቢኡ ኣብ ናይ ኣእምሮ ክስኮሳውን ዓብዪ ነገር ከም ዘለዎም ማለት እዩ። ካልእ ቁሩብ ፍልይ ዘለ ዝሓስባ ከዓ እዞም ስፔሻል ኒድስ ተምሃሮ ኣለዉ እዞም ዳውን ሲንድሮም ኦቲዝም ገለ ማለት እዩ እዚኣቶም ፍቐድኡ ከባቢታት ተዓፂኦም ኩሉ ክእሉ እዮም ኩሉ ስድራ ቤት ከም ተምሃሮ ኣብዚ ከምፅኦም ንሳቶም እንታይ ኣብ ምንታይ ክበፅሖዮም ኣብ መወዳእቱ ኣበይ ለውጢ ክበፅሖዮም ገለ ዝበሃል ኢልካ ዘይምዕፃው እንተዋሓደ እንተዋሓደ ትነብሶም ከኣሊኢልካ ዝኽእሉ እውን ዓብዪ ትምህርቲ ስለዝኾነ ወይ ዓብዪ ሓገዝ ስለዝኾነ ነዚኣቶም ከዓ ኣብ ማዲ ትምህርቲ ከቐርብዎም ሓደራ ይብል ማለት እዩ።
2: ሕጂ ዝኾነ ንፉዕ ተምሃራይ ምልስ ተቢሉ መተባብዒ ወይ ከምዚ ክሪመለ ገለ ድሃበ እቶም ተምሃሮ ከዓ መፀናንዑ ኮኑ ማለት እዩ። እቶም መጀመርያ ሕሙቕ ዝበሉ ተምሃሮ ከዓ ካብቲ ናይ ንፉዓት ተምሃሮ ብልፅ ዝብል መተባብዒዎሞ ሽዕሶም ካ ብኡ ተተባቢዖም ክነፍዑ ይጅምሩ ማለት እዩ። ብግሩቡን የስራሕና እዩ ማለት እዩ ቱቶሪያል ክላስ ኩሉ እዩ ደስራሕና መምህራብራ ጠባያቱ ኣይግለፅ መምህራ
5: ሓገዝ ዝገብረልና እዩ ድኾነ ሜክ ኣፕ ወለ ናፀወአ ሓገዝ ዝገብረልና እዩ ማለት እዩ። ካልእ መምህራብራ ወላ ብትሕትኑ ኣምሃሩ ኩሉ ኣብ ፅሕፈቱ ካልእ ኩሉ ንፁር ብሉፅ መምህር እዩ ማለት
3: መምህር ኣብርሃም ከምቲ ኣብ ክፍሊ ግዜ ቀልጢፉ እዩ ዝመፅእ ኩሉ ግዜ ኣብዚ ቤት ትምህርቲ መምህር ኣብርሃም ኣብዚ ከማን ዓም ተሸሊሙ ነይሩ እዩ ኣብ ኩሉ ግዜ ክንምሃር ኣብ ዝለዓለ ደረጃ ክንበፅሕ ይምህረና ማለት እዩ።

ፋኒ ክሊፕ ገለ ካብቶም ኣብ ናትራ ነቕርቦም ትሕሶ መረብና ተዓዘብትና ድማ ክትዛነዩ ብምባይልና ናባኹም ነብለልኩም ንሕጂ ድማ ስኒት ያቆብ ካብትን ካብ ማሕበራዊ ሚድያ ተወኪሳ ከስሐቑና ይኽእል እዮም ዝበለቶም ቀሪባትልና ኣላ ሞ ንከታተሎም።

ንስ መደብና ዝዋርድ ካሜራ ተቐሪባ ዘላ ሎሚ ዝዋርድ ካሜራና ነቲ ፅባሕ ተዘኪሩ ዝውዕል ዓለማዊ መዓልቲ ትንባኾ ማለት ዓለም ካብ ምትካኽ ሽጋራ ነፃ ክትከውን ከም ዘለዋ ዘዘኻኽር መዓልቲ ማለት እዩ። ንዑ ዝደስስቲ ሕስን መደብያ ሒዛ ክትቀርብ ኩሉ ግዜ ኣትካኽቲ ሽጋራ ምትካኽ ሽጋራ ማዕረ ክንደይ ኣብ ጥዕና ሃስያ ከስዕብ ከም ዝኽእል ይፈልጥ እዮም። እንትኾነ ግን ገና ኣብ ምትካኽ ይርከቡ። እዚ ካብቲ ኣብ መውዓውዒ ዝዕዘብዎ ክኸውን ይኽእል። እዚ ማለት ኣብ ቪድዮ ክሊፓት ከምኡና ፊልምታት ኣብ ሃገርና ዝፈር ይኹን ካብ ሃገርና ወፃኢ ዝፈር ፊልምታት ማለት እዩ ተዋሳእቲ ቶም ቀንዲ ጠብያ ድማ ብፍላይ ሽጋራ እናትክኾ ይረአ እዮም። እዚ ከዓ ከም ምልክት ሕርፍና ወይ ድማ ከም ምልክት ምዕባለ ተባሂሉ ክግለፅ ይኽእል ይኸውን እዩ። ብዘይክኡ ድማ ኣብ ሎሚ ዘለናዮ ደረጃ ካብታ ንፈልጣ ሽጋራ ሓሊፉ ናብ ካልእ ስረቐቐው ግን ከዓ ኣብ ጥዕናና ኣዝዩ ጎዳኢ ሳዕብን ክህልዎ ዝኽእል እናኸደ እዩ ዝመፅእ ዘሎ። በዚ ኮይኑ በቲ ግን ኣብዛ መደባትና ኣብዛ ቀጥላት ሰዓት መደብ እንዕዘቦ ምትካኽ ሽጋራ ከስዕቦ ዝኽእል ሓልክታት ከም ይምስል ብኸመይ ክኽውገድ ኣለዎ ኣብ ፊልምታትን ኣብ ዝተፈላለዩ ጥበባዊ ዕዮታትን ከ ብኸመይኡ ተራእይነቱ ክውሕድ ዘለዎ ብሓባር ንከታተል ናብ ተሕሶ መደብ ከስክረከመ ሰነ ንክፍታል

ዓመት መጽእ ዕለት 31 ግንቦት መዓልቲ ምውጋድ ምትካኽ ትንባኾ ወይ ሽጋራ ንመንግስታት ትካላት ጥዕና ማሕበራትን ኣማኪሉ ንሓደ ዕላማ ቴማ ሓንጢጡ ይዝከር። ንሱ ድማ ነዚ ለበዳ ወልፊ ምትካኽ ሽጋራ መወዳእታ ክግበረሉ ንመጻኢ ወለዶ ድማ ካብ ትንባኾን ኒኮቲንን ነፃ ዝኾነ መጻኢ መረጋጋጽ እዩ። ኣብዚ ሒዝንያ ዘለና ዓመተ 2026 ነዚ መዓልቲ ዘረጋግፅ ቴማ ዝሓዘ ዕላማታት ነዞም ዝስዕቡ ዕላማታት ዘማእከለ እዩ። ቀዳማይ ነቲ ትካላት ትንባኾን ኒኮቲንን ዘማዕብልዎ ዘለዉ ስልተታት ንምቅላዕ ንቕሓት ምፍጣር፣ እዚ ድማ ሰብ ሰርሖ ኒኮቲን፣ ጨው ኒኮቲንን ተመሳሰልቲ ባእታታትን ተጠቒምካ እቲ ፍርያት ብቴክኖሎጂ ዝረቐቐ እንዳምሰልካ ኣቕሚ ወልፊ ናይ ምስፋሕ ተንኮል ዘቃልዕ እዩ። ካልኣይ መንእስያት ንምክልኻል ድልዱል ፖሊሲታት ክውሰድ ምጉስጓስ፣ እዚ ድማ ጣዕሚ ዘለዎም ፍርያት መወዓውዒታትን ምልዕዓላትን ብፍላይ ኣብ ዲጂታላዊ ማሕበራዊ ሚድያታት ክእገድ፣ ከምኡ ውን እቲ ስሕበት ዝውስኽ ምዕሻግን ንድፊ ፍርያትን ክቆጻጸር ምሕታት እዩ። ሳልሳይ ንህዝቢ ብፍላይ ድማ ንመንእስያት ካብ ተንኮላት ናይዞም ትካላት ክከላኸሉ ዘኽእል ፍልጠትን መሰናድኦታትን ብምዕጣቕ ወልፊ ምክልኻልን ጠለብ ምጉዳልን፣ ከምኡውን ኣብ መርትዖ ዝተመርኮሰ ናይ ምቁራጽ ደገፍ ክረኽቡ ምግባር እዩ።

0: ትንባኹ ፈለማ ኣብ ሓድሽ ዓለም ተባሂሉ ብኤሮጳውያን ዝፅዋዕ ዝነበረ ሰሜንን ደቡብን ኣሜሪካ ዝበቆለ ዓይነት ቆፅሊ እዩ። ኣብዚ ሰዓት እዚ ህዝቢ ዓለም ክሳብ 8.2 ቢልዮን ኣቢሉ ይበፅሕ። እቶም 2 ቢልዮን ኣትካቶ ሽጋራ እዮም። ሓደ ካብ 8 ሰባት ሽጋራየ ትክኽ ማለት እዩ። እዚ ቁፅሪ በዚ ሒዝዎ ዘሎ እንተ ደኣ ቀፂሉ ኣብ ዓለምና ብሽጋራ ምትካኽን ካብ ኣትክኽቲ ብዝስዕብ ትክን ዝሞቱ ቁፅሪ ኣዝዩ ክዛይድ ከም ዝኽእል እዩ ዝግለፅ ዘሎ። ምክንያቱ ዝበዝሕ ሰብ ኣብ ትሕቲ ድነ ትኪ ሽጋራ ስለ ዘሎ። ኣብ 20 ክፍለ ዘመን ብሰንኪ ሽጋራ ምትካኽ ቀዳማይን ካልኣይን ደረጃ ኣትክኽቲ ብድምር ክሳብ 100 ሚልዮን ሰባት ሞይቶም። ኣብዚ ዘለናዮ ዘመን ድማ እቲ ቁፅሪ ናብ 1 ቢልዮን ክሰጋገር ከም ዝኽእል እዩ ዝእመት ዘሎ። ዓመታዊ ግና 8 ሚልዮን ሰባት ይሃልኩ ከም ዘለዉ ስታቲክስ ይሕብረና። እዚ ክንዲዚ ቁፅሪ ኣትክኽቲ ክዓቢ ዝገበሮ ቀንዲ ምክንያት እንታይ እዩ? እቲ መልሲ ኣብ ማሕበራዊ መራኸቢታት ዝግበር ዘሎ ናይ መወዓውዒ ንጥፈታት እዩ። ኣብቲ መጀመርታ እዋን መወዓዋዕ ናይ ምትካኽ ሽጋራ ክግበር ብቕቡል ፍቑድ እዩ ነይሩ። ምስ ግዜ ግን ኣብ ከባቢአን ዘምፅኦ ሓስያ ዝተዓዘባ ሃገራት መወዓዋዕ ሽጋራን መስተን ኣብ ሜድያታተን ከልከላ። እቲ ብዙሓት ተመራምርትን ክኢላታት ሳይኮሎጂ ዝቆፅር ትካል ሽጋራ ግና ኣገባብ መወዓውዑ ብካልእ ኣገባብ ክገብሮ ጀመረ። ንሱ ድማ ኣብ ፊልምታትን ደርፍታትን ክሰርሕሉ ጀመሩ። ኣብ ሓንቲ ፊልም ከም ቀንዲ ገፀ ባህሪ ሒዞም ዝዋስኡ ተዋሳእቲ ከም እንዕዘቦም ኣዝዮም ሓያላትን በላሕትን ኮይኖም እዮም ዝቐርቡ። ዝኾነ ሰብ ብፍላይ ድማ ኮተቴ ምትካኽ ሽጋራ ከም ምልክት ጅግንነትን ዘመናውነትን ገይሩ ክቆፅሮ ዝተጠቕሙሉ መዳይ ሙሉእ ብምሉእ ተዓዊቶምሉ እዮም።
1: Is the purpose of advertising to attract new smokers?
2: No, it is not. The purpose of cigarette advertising is to get people either to switch to your brand who already smoke or to make sure that your current smokers are happy with the brand that they smoke.
0: ነዚ ዓይነት ኣገላልፃ ናይ ተጠቃምነት ሽጋራ መበገስ እዩ ካብ ሆሊውድ ምዃን እዩ ዝንገር። እዚ ከዓ ካብ መጀመርታ 1980ታት ኣትሒዙ ምውዕዋዕ ሽጋራ ከም ዝጀመረ ታሪክ ዝሕብሮ እዩ። ኣብዚ ግዜ እዚ ዝፈርዩ ዝነበሩ ፊልምታት ንምትካኽ ሽጋራ ከም መግለፂ ናይ ስብእነት ንምንፅብራቕ እዮም ተጠቂሞምሉ። ቀንዲ ዕላማ ናይዚ ምውዕዋዕ ከዓ ኣብ ደቂ ተባዕትዮ ጥራይ ነይሩ። ቀፂሉ ግን ኣብ ደቂ ኣንስትዮ ኣተኩሮ ገይሩ ክስራሓሉ ጀመረ። ዝተፈላለየ መንገድታት ተጠቂሞም ከዓ ኣብ ፊልምታቶም ብምልክታት ናይ ሽጋራ ወልፊ ኣብ ነፍሲ ወከፍ ገዛ ከም ዝኣቱ ብምግባር ብመንገዲ ስነ ጥበብ ዓብ ወፍሪ ገይሮም።

በዚህ ዝፈለመ ካብ ግዜ ናብ ግዜ ብዘመናውነት እናተላበሰ ከደ ሰብ ሞያ እውን ንሽጋራ ዘወዓውዕ ስራሓት ካብ ምቕራብ ኣይተለቐቑን። ኣብ 1998 ትካል ሆሊውድ ዝኾነ ናይ ሽጋራ ምውዕዋዕ ንኸይገብር እኳ እንተተሓበሮ መፅናዕቲ ከም ዝሕብሮ ግን 80 ሚእታዊት ናይ ስራሓቶም ብዝተፈላለዩ መንገድታት ነዚ ካብ ምቕራብ ኣየቋረፁን።

በዚ መንገዲ ልክዕ ከም ካልኦት ኣብ ሃገርና እውን ዓብ ፅልዋ ክሕደር ክኢሉ እዩ። ካብዚ ብምብጋስ ብገለ ቅዱሳት መንእስያት ኣብ 224 ዝተገብረ መፅናዕታዊ ፅሑፍ ነይሩ። ቀንዲ መበገሲ ሓሳቡ ከዓ ኣብ ተጠቃምነት ሽጋራን ንዑ ዝፀልዉ ነገራትን ካብ 12 ዓመት ንላዕሊ ኣብ ዘለዉ ተማሃሮ እዩ። እቶም መፅናዕቲ ዘቕረቡ መንእስያት ንተምሃሮ ኣብ ውሽጢ ወርሒ ንወልፊ ሽጋራ ዘተባብዕ ፊልም ወይ ደርፊ ተዓዚብኩም ዶ ዝብል ምሕተት ኣቕሪቦም። ካብዚ ዝተረኽበ ውፅኢት ድማ 82.7 ሚታዊት ካብ ተሳተፍቲ ከም ዝተዓዘቡ ገሊፆም። ኣብ ናይ ውሽጥን ደገን ተጠባዊ ስራሓት ኣተኩሮ ገይሮም ብዘቕረብዎ መገዲ እዮም ነዚ መልሲ እዚ ክረኽቡ ክኢሎም። ነዚ መፅናዕቲ ዝደረኸ ረቋሒ ገለ ተምሃሮ ናይ ትምህርቲ ዲቪዞኦም ለቢሶም ውን ከይተረፈ ሽጋራ ክገዝኡን ከትክኹን ምዕዛቦም እዩ። ካብ ገለ ትካላት ሓበሬታ ክእክቡ ኣብ ዝኸደሉ እዋን ድማ ብኣዝዩ ዘገርም መልክዕ ንትፅቢታቶም ዘዐቢ መርትዖታት ረኺቦም።

0: መጽናዕቶም ኣብ ሰለስተ ደረጃ እዮም ከፍ ኢሎሞ። መጀመርታ ኣብ መጠን ተጠቃምነትን ተቓላዕነትን ሽጋራ ኣብ ተምሃሮ ካልኣይ ደረጃ፣ ቀጺሉ ከዓ ነቶም ነዚ ወልፊ ዘስዕቡ ዘለዉ ረቑሒታት ከጽንዑ፣ ኣብ መወዳእታ ድማ ካብቲ ውፅኢት ተበጊሶም እንታይ ክግበር ከም ዝከኣል ምእማም።
1: ንዕኦም ንመረፅናሉ ኣብነት ታርጌት ፖፕሌሽን ወይ ትናትና ዕላማ ንገበርናዮ ክፍሊ ሕብረተሰብ እቲ ኣብ እዋን ብፅሕና ወይ ግርዝውና ኣሎ ድበሃል ክሊ ዕድመ ማለት እዩ ካብ 12 ዝጅምር ማለት እዩ። ሕጂ እዚ ክሊ ዕድመ እዚ ንምንታይ ከም ዕላማ ሒዝኩምዎ ንድሕሪ ኢልክኒ፣ ከም ክሊ ዕድመ እቲ ትራንዚሽናል ስቴጅ ንብሎ ወይ ከዓ መሰጋገሪ ክሊ ዕድመ ካብቲ ንእስነት ሲ ናብ ደረጃ ሙሉእ ዕቤት ዝሰጋገረሉ ሓደ ሰብ እዩ። ሕጂ ኣካላዊ ጥራይ ዘይኮነ ኣእምራዊ ዕቤት እውን ዝረአየሉ ክሊ ዕድመ እዩ። ምስ ተተሓይዙ ድመፅእ ሕጂ ብዙሕ ናይ ባህሪ ለውጢ ነገራት ይረአዩ። እቲ ሓደ እቲ ከም ህንጡይነት ኢልና ንፅውዖ ወይ ኪሮሲቲ ነገራት ክትፍትን ናይ ምድላይ ኣዝኻ ተፀላዊ ምኳን ብመዛኑካ ይኹን በቲ ከባቢካ ደሎ ነገራት ማለት እዩ። ሕጂ ነዚአን ታርጌት ንገብረለን እንኽእል ክሊ ዕድመ እዚአን ሲ ትዝከብሉ ቦታታት ኢልና ዝሓሰብና ካልኣይ ደረጃ ቤት ትምህርትታት እዩ። ምስቲ ናትና መፅናዕቲ ብምትእሳር ከዓ ምስቲ ናይ ሽጋራ ምጥቃኽ ዓለም ለካ ውድብ ጥዕና ዋላ ብዙሕ መፅናዕትታት ደንፀባርቆ እንታይ እዩ ድብል ዝበዝሑ ኣስታት 88 ሚታዊት ኣብ ዓለምና ዝርከቡ ኣትከክቲ ሲ ካብ 12 ክሳብ 15 ኣብ ዝርከብ ክሊ ዕድመ እዮም ዝጅምርዎ ወይ ኢኒሽት ዝገብርዎ ማለት እዩ። ኣብቲ 15 ክሊ ዕድመ ብበፅሕሉ ከዓ ከምዚ ሬጉላር ኣትከክቲ ወይ ከዓ እዞም ቆወምቲ ውሉፋት ኣትከክቲ ዝኾኑሉ ክሊ ዕድመ እዩ ማለት እዩ። ሕጂ እቲ ሽግር ናይዚ እንታይ እዩ ድብሎ ኣብዚ ክሊ ዕድመ እዚ ዝጅምር ምትካኽ ሽጋራ ንኸተቋርፁ ኣዝዩ ከቢድ እዩ። ኣብዚ ክሊ ዕድመ እዚ ዝጀመረ ሰብ ከዓ ንሙሉእ ዕድሚኡ ኣትካኸይ ናይ ምዃን ዝያዳ ተቓልዓነትን ተኽእሎን ኣለዎ ማለት እዩ። እጂ ንሕና ብዲ ሓሰብናሉ ኣብዚ ክሊ ዕድመ እዚ ኣብ ዝርከብ ዕድመ እትገብሮ ዝኾነ ዓይነት እንታይ ኢና ንብሎ እትስኻ እትገብሮ ኣብ ልዕሊ ኣብቲ ክሊ ዕድመ እትገብሮ ዝኾነ ጥዕናዊ ስራሓት ዝያዳ ኣድማዕ ይኸውን። ንሓደ ኣብ መጀመርታ ዕድሚኡ ዝርከባትካ ክሽጋራ ንኸቋርፃ ንኽትመኽሮን ድሓር ኣብ 40-50 ምስ በፅሐ ክትመኽሮን ብዓይነ ቁጠባ ኣድማዓይ ኣይከውንን፣ ብዓይነ ግዜ እውን ኣድማዓይ ኣይከውንን። ስለዚ ኣብዚ ክሊ ዕድመ እዚ ኣብ ዝርከብሉ ዕድመ ኢኻ ዝያዳ ግዜን ክስታይን ሂብካሲ ክትነጥፈሉ ደለካ ማለት እዩ።
2: ተና ስነ ጥበብ ስራሓት እቲ ኣብ ወልፋ ምፅላ ወልፍና ምጅማር ምፅላ ክስታይን ምግባር ከምዚ ክስታይና ኮይና ንሕና በቲ ሪዛልት ናይ ሙዳእታ ኢና ባፈልድ ኮይና ከምኡሳይ ተፀበና እዩ። ሕጂ ሞር እንታ ክንገብር ፈቲና ሞር ከነፅናዓሉ ሞር ከነንብበሉ ሞር ክንመራመሩ ፈቲና ማለት እዩ። ስለዚ ነቲ ምጥቃም ሽጋራ ይኹን ውን ካልኦት ዘይድለዩ ንጥዕና ክጎድኡ ዝኽእሉ ልምድታት ከም ተባሃግቲ ንጥፈታት፣ ከም ንቡር ንጥፈታት፣ ዝኾነ ሳዕቤን ዘይብሎም ንጥፈታት ብሓፈሻ ዝተዛብዐ ኣጣም እንታይ እዩ ዘሎ መብዛሕትኡ ኣብ ፊልምታት ጥቃብ እዚ ነገራት ዘተኸልካ ተጠቀምነ ሽጋራ ተጠቀምነት ኣልኮላዊ መስተብል ዋላ ኣብቲ ናይ ፆታዊ ባህታት ምድንፋእ ዘሎ ክትሪኦ ከለካ እተን ፊልምታት ይኹን ዝኾነ ዝንጥበብ ስራሓት ዘቕርቦ ክትሪኦ ከለካ ዝተዛብዐ ኣጣም እንታይ እዩ እቲ ንቡር ሂወት ናይ ወዲ ሰብ ዘሎ ዘይኮነ ሲ እቲ ዝተዛብዐ ኣጣም እንታይ እዮም ዘቕርቡ ማለት እዩ። ንኣብነት ሕጂ ምትካ ሽጋራ መብዛሕትኡ ግዜ ከምንታይ ዝበ ከም ኣርባ ሓሪፍነት ከምዚ ቅጭፅ ዘይብሎም ምርቓቕ ዋላ ንዑስ ኮይኑ ክቐርብ ትሪኦም ማለት እዩ። መብዛሕትኡ ግዜ ከዓ እቲ ተፃይ ገፀ ባህሪ ሒዙ ዘሎ ወይ ካቶም ከም ሓራይፍ ኮይኖም ቀሪቦም ዘለዉ እቶም ደቂ ሾቅ ንብሎም ካራክተርስ ኣብ ናይ ዓድና ጥዕሲ ይኩን ዋላ ኣብ ካልእ ክትሪኦ ዋላ ኣወታት ሽጋራ ክውልዑ ከለዉ ድራማቲካዊ ዝኾነ ገይሮም ብተመስጦ ክስሕብዎ ከለዉ ከጥፍዎ ከለዉ ኢካ ትርኢ ማለት እዩ። ስለዚ ሕጂ እቲ ፊልምታት ብከምዚ ገይረን እዮም ዝቐርቦ።
0: ዝበዝሑ ካብዞም ኣብ ፊልምታት ሆሊውድ ከትክኹ እንሪኦም ተዋሳእቲ ኣብ ካልእ ሂወቶም ዘየትክኹ ክነሶም ስለምንታዮም ኣብ ፊልም ዘትክኹ? ኣብ ገለ ፊልምታት እሞ ዳርጋ እታ ፊልም ጀሚራ ክሳብ ትውዳእዮም ብብዝሒ ዓቐን ዘትክኹ ናይ ባሓቂ ዶ ይኸውን? ኣይፋልዩ ትመልሱ። ነቶም ተዋሳእቲ ንጥዕናኦም ብዘይሓስብ መንገዲ ካብ ካካዎ ዝተሰርሐ ኒኮቲን ይኹን ካልእ ተጓዳእቲ ባእታታት ዘይብሉ ውሑስ ሽጋራ እዩ ዝዳለወሎም። ነዚ ዘይጎዳእ ሽጋራ እዚ ኣትኪኾም እዮም ኣብ ህዝቢ ሕማቕ ስእሊ ዘርእዩ ዘለዉ።

0: ኣብ ሽጋራ ዘሎ ባእታታት ስለምንታይ ኣብ ባኮ ናይ ሽጋራ ዘይፀሓፍ ኢሉ ዝሓትት ገርሂ ዓሚል ክህሉ ይኽእል እዩ ግና እቲ ባኮ መዐሸጊ ክንዲ ዝዓበየ ተዓበየ ንኹሉ ዘሎ ባእታታት ክፅሕፈሉ ዘሸግር እዩ ነን ገዲፍካይ ሞ ነን ክፅሓፍ
1: ተመራመርቲ ዝገልፅዎ ካብ 5800 ንላዕሊ ባእታታት ድሓዘ እዩ ገሊኡ ካብቲ ቆፅሊ ናይቲ ሽጋራ ወይ ቶባኮ ብሎ ብናይ እንግሊዝ ፀቕባ ካብ ዓረብ ድማ ፀቕባል እዩ ካብኡ ምስ ዝፍጠር እዩ ካልኣይ ንመመቀሪ ዝሕውሱሉ እዩ ሳልሳይ ካብቲ መጠቕለል እዩ ብተፈላለዩ ዓይነት ነገር ክጥቀምሉ ስለ ዝኽእሉ ክንዲዚ ዝኾኑ ባእታታት ኣለዉ ክነድድ ከሎ ከዓ ድወፁ ኣለዎ ማለት እዩ ስለዚ 5800 ከባቢ 6,000 ባእታታት ዘለዎ ሰራም ቆፅሊ እዩ
0: ኣብዚ ሎሚ እዋን ሽጋራ ዓማዊል ብዝተፈላለየ መዳይ ከትክኽሉ ዝኽእሉ ገይሩ እዩ ተዳልዩ ዘሎ እዚ ድማ ንተጠቃሚ ኮነኢልካ ብዝስሕብ ኣገባብ ተፀኒዐ እዩ ዝግበር በዚ ኮይኑ በቲ ይቀየር ኩሎም እዞም ባእታታት ኒኮቲን ዝበሃል ኣወላፊ ባእታ ዝሓዙ እዮም ካልእ ዝኾነ ሰብ ዘየሰፍሎ ኣዛናየ ኮይኑ ዝስምዓና ሓደገኛ ኣገባብ ኣታኸኻ ትንባኾ ሽሻ እዩ ሕብረተሰብና ብዛዕባ ትንባኾ ክፈልጦ ዘለዎ ኸ እንታይ እዩ
1: እቶም ሓደ ዓይነት ናይ ሽጋራ ምትካኽ ወይ ናይ ትንባኾ ምትካኽ እዚ ቶባኮ ንብሎ መልክዕ እዩ ኣብ ማይ ኣትዩ ተፈለየ መቐረታ ገይሩሉ ብሕልፊ ከዓ ኣብ ቤተሰብ ዝትካኽ ብሕልፊ ኣብ ሃገራት ዕራብ ስዑድያ በልኪዮ ቀጠር ዱባይ በዓል ቱርኪ ትደዓበየ ፀገሞም እሱ እዩ ሓደ ዓይነት ኢኸታትከላ ለውጥ የብሉ እቲ መርዚ ዳኣትሉ ፍልዮ እቲ ትክዩ እቲ ከዓ ፍሬርኤ እንዳበለ ብማይ ውዒ ብታሕቲ መፅእ እንዳተቐበልካ ተትክኾ ሰባት ወዝ ክህልወሎም ኩዕንትሩ ክረጉዱ ክቕሒሎም እዮም ዳሓስቦ ንዑ ክብረክሎ ምናልባት ብለለዎ ስቲም ደምፆቶ ዘይኮይኑ ክፍለጥ ዘለዎ ሓቂ ዓለማዊ ውድጥዕና ከምዝብሎ ኣብ ሓንቲ ናይ ሽሻ ግዜ ሰዓት ድያ 2 ሰዓት ተውሰደልካ ተትክኽዮ ሽሻ ዳርጋ 100 ሽጋረ ነዚ ክንደይ ካብ ህዝብና ዝፈልጦ ክንደይ ካብ ኣፍሪካ ፈልጦ ኣብ ገዛ እዩ ዝግበር ኣቦይ ክገብሮ ኣደይ ክትገብሮ ትሪኦ ትሰብ ዘዕልለካ ካልእ እዩ ትድመፀካ ካልእ እዩ ወይ ኣነ ወይ ኣነ ይባሃል ዳ እዚ ሕጂ ዝርእዎ ደሎዉ እዚ ናይ ሽሻ ባህሊ ናብቲ ስልጡን ዓለም ኢሎም ንቐርቦ በዓል ኣሜሪካ ኣውሮጳ ምስ ሰገረ ብደም ክምርመሩ ክእሉ እዮም እንተረኣይዎ ትፀሓቐ ናይ ኒኮቲን ናብ ውሽጢ ደም ዝመፅእ ብጣዕሚ ብርቱ እዩ እቲ ሽሻ ካብቲ ሰቲ ካታትክኽ ይሓይሽ ብጣዕሚ ብጣዕሚ ፃቕ ድመፅእ ዘሎ ኣብ ወርሒ ሓንቲ ሽሻ ማለት እንድሕር 100 ሽጋራ ዘለዎ ኒኮቲን ትወስድ እንድር ኮንካ ነፍሰ ቅትለት እዩ ብተወሳኺ ካብ ሰብ ናብ ሰብ ትቃበሉ ትኾንካ ካብ ዓባይ ሰዓል ጀሚርካ ሕጂ ኮሮና ድዩ ተፈላለየ ዋላ እዚ ኤች ባይ ሎና ዝፅውዖ ነገር ከመሓላለፍ ስለ ዝኽእል ብሕልፊ ኣብ ዓድና ብቃልዕ እንተዘይተገብረ ኣብ ውሽጢ ውሽጢ ይግበር እንድሕር ሃሎ እቲ ሰብ ነዚ ክነቕሓሉ ክኽእል ኣሎ
0: ሽጋራ ዝተፈላለየ ዓይነት መንሽሮ ከስዕብ ዝኽእል ባእታታት ዝሓዘ እዩ እዞም ትካላት መፍረ ሽጋራ ነዚ ይፈልጥዎ እዮም ክሳብ ክንደይ ሚልዮናት ዘውፅእ ምርመራታት ኣብ ቦታ ምርምር እዘን ትካላት ይካየድ እዩ ሓደ ካብዚኦም ድማ እቲ ኣትካኸይ ኣብ ክንዲ ካልኦት ሓደገኛታት ባእታታት ዝወስድ ኒኮቲን ጥራይ ብዝሓሸ ኣገባብ ክወስደሉ ዝኽእል ኣገባብ ሰሪሖም እዮም ግና ኸ ኣባይታ ክጥቀምሉ ይደለ እዩ
1: ኣየናይ ባእታ ካብቲ ናይ ሽጋራ እዩ ፅቡቅ ዘወልፍ ኣየና ዓይነት ሰብ ናብ ቀይዲ ደእትወልና ኢሎም ንምፍላጥ እዮም ዝመራመሩ ካልኣይ ከ እንተጋጠመስ እንታይ ክንጥንቀቀሉ ንኽእል ሞ ነቲ ከጋጠም ዝኽእልከ ብምንታይ መሸፈኒ ነገር ክንሽፉኖ ኢሎም ዝመራመሩ እምበር ንሰብ ከርብሒ ኢሎም ኣይቀር ምንያቱ ተዕላሞም እሱ ይኮነን ካብ መጀመርያ ስለዚ ኒኮቲን ድበሃል ባህታ ዝህብ ኣወላፊ ባእታ መንሽሮ ብዘይመፀሉ መገዲ ከመይ ከም ዝውሃብ ፈልጡ እዮም ክገብርዎ ግን ኣይደሉ እዮም ኒኮቲን ወዲ ሰብ ኣብ ውሽጡ ኣለዎ ኣብ መንጎ ናይ ነርቭ ንብሎ ወይ ከዓ ጅማውትና ርክብ ብዓቐን ተፈጥሮ ዝቐመጦ ኣሎ ንሓደ እዮ ኣካላት ክንቀሳቀሱ ወይ ኣእምሮይ ንክሰርሕ ነብሲ ዝእዘሉ ናይ መራኸቢ ባእታ እዩ ነዚ ካብ ዓቐን ላዕሊ ናብ ነብስና እንዳእተና ነቲ ነብስና በትናቱ ኣብ ክንዲ ድግዛእ ብወልፊ ክግዛእ ዝድርኽ ሓያል እምበር ኣካልናትና እዩ እቲ ደዓበየ ሓስኡ ብቐሊል ናብ ሳንቦ ስላዝቶ መንሽሮ ናይ

0: ሒሳምቡእ የምፅእ። እዚ ርኡይ መባእታዊ ፍልጠት እዩ። ሽጋራ ዘምፅኦ ሰለሎ ግን ፀብፂብካ ኣይውዳእን። ስለዚ ካብ መንሽሮ ናይ መልሓስ ናይ ኣፍ ናይ ግርፃን ናይ ሻሕለለ ናይ ጎረሮ ስጋብ ከስዐ መዓናጡ ረጉድ ቀጢን ማዓንጣ ማህፀን ክሳድ ማህፀን ከይተረፈ ጡብ ከይተረፈ ዘምፅእ ባእታታት ኣለዉ ሓደ እዩ። ካልእ እቲ ጎናዊ ሳዕቤን ነትክኽቲ ኾነ ነፍሰ ፆር ኣደትክኻን ወይ ምዘተክኸ በዓል ቤት ዝነብራ ወይ ኣቦን ወይ ሓወን ኣብ ገዛ ትክምዝህሉ ቁንፅባት ቆልዑ ትውለዱ ኣብደይ መዓልቶም ውለዱ እቲ ጥንስ ክንፀል ኽእል መድሓንቲ ብደይ ቦትኡ ክመፅእ ኽእል ቲቆልዓ ትሽዓተ ወርሒ ከይመልአ ከሎ ቲማህፀንን እቲ መድሓንቲ ንፍለ ቲቆልዓ ኣብ ከብዲ መውት ተወሊዱ ቲቆልዓ ተደጋጋሚ ረኽሲ ናይ ሳምቡእ ኣዝማ ስርዓተ ምስትንፋስ ፀገማት የምፅእ ኣሉ። ሓንሳብ ሓንሳብ ከዓ ወዲ 2-3 ወርሒ ከሎ ወይ ገና ናፅላ ወዲ መዓልታት ከሎ ሃንደበታ ኣብ ገዛ መይቶም ሒዞሞ ንመፅቕሉት እንታይ ኣሎ ተበለና ምስሓተትካ ደተክ ክሳብ ኣብቲ ገዛ ትረክብ ወይ ኣሳሳይት ኮይና ኣብ ሽጋራ ዝትከኸሉ ቤት ምግቢ ድዩ ቤት መስተ ትሰርሓ ኣዶ ኮይና ትፀናሓካ እዚ ሕጂ ትደዓበይ ሃስ እዩ። ሕዚ ሓንሳባትከ ካቢለ ተመሊሰስ ኣየትክኸውን ኣይልከውን ኣሉ ክብል እዮም ምስ ክዳንካ ኢዳቅቱ እዚ ክፍለጥ ክኽእል ኣሉ። ሓ ሕጂ ኣብ መኪና ንድሕራትኪካ ዋላ መስኮት ክፈት ዋላ ጨና ግበር ዋላ መሽረፈት ግበር ወይ ፋን ግበር ብቲ መኪና ኣይ ነቲ ጨና ተጉድሎ ትኾን እምበር ነቲ በዓልተ ካብቲ ሰብኣይ ትገላግሎን ኢኻ ምሳኻ ዝነብር ሰብ ብሕልፊ ሓንሳሓንሳብ ኣብ ሸቃ ኮንካ ትክኽ ኣብ ሳሎን ኮንካ ኣትክኽ ተበሉካ ላግፂ ይመፅ እዩ። ሓንሳሓንሳብ ኩዕሶ ዘርያ ትካላት ንሪአን እዚ ናይ ዘትክኹ እዩ እዚ ዘየትክኹ ይብሉ ካብ ሓደ መፈላለዩ ዘይብሎ ወይ ሓንቲ ማዕፁ ጥራይ ትፈልዩ ዳርጋ ሕጂ ፅቡቅ ስጉምቲ ኮይኑ ኣብ መብዛሕትኡ ትካላት ሽጋራ ምትካኽ ተኸልኪሉ
1: ምዕራባውያን ሃገራት ትሕቲ ዕድመ ሽጋራ ንከይጀምሩ ንምቁፅፃሩ ብዙሕ ፃዕርታት ገይረን ዳርጋ ተዓዊተናሉ እየን። እዞም ትካላት መፍረስ ሽጋራ ግና ከምዚ ዓይነት ንኣታዊታቶም በዳሂ ሕግታት ክመፆም እንከሎ ካብኡ ንኸምልጡ ካልእ መልክዕ እናቀያየሩ ስለ ዝመፁ ንምግትኡ ኣፀጋሚ ኮይኑሎ ልክዕ ከምቲ ተምሃሮ ኣሕዋትናን ደቅናን ዝጥቀምሉ መሳርሒታት እናኣምሰሉ ዘመናውን ጨና ዘለዎን ቬፕ ዝተባህለ ኣገባብ ንኽጥቀሙ ይፅዕቱ ኣለዉ። እቲ መሳርሒታት ኣብ ከምፒሮ ሰዓት ፍላሽ ሊፕስቲክ ወዘተ ዝኣመሰሉ ነገራት እዩ ተሓቢኡ ዝዳሎ ዘሎ። በዚ ድማ ስድራ ቤታት ንደቆም ክቆፃፀርዎም ይብድሆም ስለ ዘሎ ገለ መንግስታት ገደብ ገይረን ኣለዋ።

ተኸታይ ቲ ድራማ ሳውን 17 ክፋላት ኣዛሚድ ትሕሶ መደብና ክትከውን እያ እሞ ናብኣ ከስክረኩመይ ሰናይ ምክትታል

0: ኣታን ሳንደይ ዝፍረኸ መሊ ውሽጢኽና ትበልዕግ
1: ሕዚ ኢኹ በለ ሃየ
2: ሃየ ምርጫኹም ኣፍልጡ
3: ብዘንካይ ዛዕዳ ሓዊ ዝልብል ባዘሎ ትፈልጥንዓይነን
0: ጨዋ ሳብ ንቆታ ኣብሉ ኣጋብሉ ክዲ ጠፊእኒ
4: ኣተና ኣደ
0: ትንበሊ ኣደይ ትበልኒ ዓቕሚኸ ሕሰብ
1: ደከይ ትህሰይ ናይ ክንዘራርብ ንለካ ኣለና
3: እንታይ ሞ ክኾነኒ እዩ ፀኒሑ ንዲ
0: ሎ
5: እንተይ ካራ ሓረ ንለ ትለክ ዘሎ
0: ኣፅምኮኦ ግብፅ ተብሎ
6: እዚ ብኣምሆ ብሳውና ዓድና ዝገጠመ
7: ሂሞንሱ
6: ኢደይ ክሓውስ ምባለይ ስደይ ግድቕሊበናለ ተፈሊጥ ኢለ ብሕርቃን ተኸኺል እዩ ኢሉ
7: ይ ኣነ ድማ ሕይ ከንታይ ሎ ማይለ ተሰኪፈ ፀኒሐ
6: ሓለፉ ዝኸደ የብለይን
7: እሞ በሊ ፅባሓ ጊሓት መሬት ክበራሃኮ ይበለ ስለ ዝግስግሲ ክፋናወኪእ መፅ
6: ታን
7: ወ
6: በለ ድሓን መንገዲ ጠዕና ዓዲ ምሳእታ ከዓ ስድራ ሰላም በለና ታቦታ ሓፍተ
7: ሎ
6: ኣቲ ታቦተይ ትንብዒ ክንደይ ትነብዒ ክጓለ ኣታቦት ውሑጥ ኣብል ኣቲ ታቦት ሓፍተ ውሑጥ ኣብል
7: ዘይክእል ሓመይ ሎሞ ክፍለይ
6: ዳሓን ዳሓን ፈጣሪ ንመን ኢሉ ሓደ መዓልቲ ንረኸብ ንኸውን ትንበዕቲ ታቦቱ
7: ሓቂ
6: ይኣክል በል ታቦታ ኣክለኪ
7: ይኸዓ ሰክ ክኣበር

0: ¿Quién?
1: Wow.

0: ንሓፈልና ከነረአኢና ከነረአ ድሓ ከነረአ ኢና ምሳኻ ዓያበርሀ ምባል ክተርፍ ኢድሓ ከርየከ ከርየከ
1: ደውዳ ይትብል ነበርካባ
0: ሽንቲ ብዕራይ ኮንከያ ዓዲ ሓቂኻ ሽንቲ ብዕራይ ንድሕሪ
1: ገና ከርየካ መጀመርያ ብኣኻ እየ ዝጅምር ብኣኻ
0: ድሓን ድሓን
1: አንታ ስሑ ስሑ እውን ስሑ
0: አንታ መዓዛ ዝብ
1: አንታ ትርኒ ኻ ድሓን ክትርኢ ኢኻ
0: ናይዛ ግረይ ታሪምያ ዘለኻ ትርኒ
1: ናይዛ እምኒ ደርቢኻ ዘለኻ እዚኣኻ ክርእካ እየ
0: ከፍርሰ ገዛኻ ከማ ገረ
1: ምሳ ድሓን ምሳ ከቃፅለካ እየ ምፃእ
2: ኣማኸል ገዛ ኢኻ ኣማኸል ገዛ ኪ

0: እሱ እባ ድቃስ ደ ፀቂጡ እኮ
1: ድቃስ እንደ ፀቂጡኒ
0: እወይ ወጋሕታ ከዓ ግናይ ኒ
1: ሓቀኸዎ
0: ፀቕጥ እዩ ዘብለካ
1: ንሳተሱ
0: ከሲእካ ደ ሽማይ ወደይ
2: ወደ
0: ላዓበ ኣፋኑ ኣብሎም ዝወደይ
1: እንታ ሽማይ ወደ እስኻ ዲኻ ይቅዲስካ
0: ታቦት ልዕበል እዛ ጓል እዚአንኩ እዚአን ኣብታ መንገዲ ምዕረፍ ንሰበልኩ ተኸሲይዎን እዩ እዚአን ከዓ ናብታ ገዛ መእተው ክኾናኹም ንገዛ ጓል ክሕንግጠኪ ንዕሽላይ ወደ ሒዘለ እዛ
3: ጓልይፋልክ
0: ገዛ እንዳኸድክሲ ጥራይ ክትከድ እዮም ኣይፋልክ ዕ እዛ ጓል መንገዲ ሰላ ይግበረልኩም ብሰላም ከይድኩም ብሰላም ተመለሱና ኸዱ ሽማይ ወደይ ኣበይንኻ ዲኻ
1: ኣርጊ ሕድር ኣሎ
0: ሕራይ በል ንቕድሚ ኹማተሰ ኣብልዎ ሞ ኪዱ
1: ኪድ በሉ ናይ በል ብሩኽ መዓልቲ
0: ብሩኽ መዓልቲ ግበረልኩም ፍርዲ ሓና ዝምለስኩ ኪድ በሉ ማይ ካ ይትረስዑ
3: ለደይ ቅድስትኻስ
0: ሓንሳ ጓል ግዲ የብልግን ክሰዕ መልክ
3: ዋ ኸልእ ደኪሳርያ
0: ውባ ድኣ ከምዛ ትፈልጥ እየ እዳ ግምስ ስበለ ዘይትግምጠን ዋይ
3: በላ ሰላም በላለይኹም
0: ሕራ ክብለልክ እዛ ጓልይ ብረክቲ ኪድ ድኣ ኪዲ እጅኹይ እጅኹ እዛ ጓል ናብ ስድራኽ እዳኣልኪ ጥጅኹ እዛ ጓል እዩ ጥጅኹ ናብ ስድራኽ ኢኺ ኪድ እዛ ጓል መፅና እንዲኺ ክድል ኪድ እዛ ጓል
4: ባስለጥ እዛ ጓል
0: መገዲሰላም እተው ኪድ በሉ መገዲ ሰና ይግበረልኩም መንገዲኹም ከም መፅዓን ጠቕለልኩም ውፍርድሓን ተመለሱና ብሰላም ከይድኩም ብሰላም ተመለሱና ኪድ በሉ ብሩኽ መዓልቲ ግበረልኩም ኣይጓላይ ተዳናፊቓ እንዲ ኣዲኣ ትደፋእ ኣየ

0: ኣቶ ዛንደ ድሓን ክንዲ
1: እንታይ ድሓን ኣሎ?
0: ወይ ከታይ ተፈጢሩ ቶማ ቦይካ
1: ኣትዮም ወፂኦም ብዛዕባይ ብዛዕባ መርዓ ጥረይ ኮይኑ ዕላ ኣሎ።
0: ዋይ ኣቶን ሳንደይ እሞ ክሳብ ክንደኡ
1: ዋ ሎም ዝገብሮ ይጠፊየኒ።
0: ኦ ብኣምኮ ብዘረባየታ ክረና ኣሎሞ ይዕበልዎ ኢለስ ንወዲ ዘኮነ ገይረ እዩ ነ
1: ዘይሞኑ ግዜ እዮም ዝዝሕሉ ጠባይ ቦይ ከም ከብዲ ድያ ጥዕየ ዝፈልጦ
0: ወይ እሶም ከጓልያ ኣርኪቦም ድዮም ዝኽሉ
1: ሎም ስንካ ዝሕል ኢለ እምበር ሽዑሲ ዕዝር በሊ ጥፍኢ ህልም በሊ ይመፅኒ
0: ናበይ ኣትንሳንዲ
1: ናበይ ሞ ክብለክነ እግሪ ናብ ዝመርሓኒ እምበር
0: በረርሓን ኣነ ሰሚዒትና ኣሎ ካልእ ሰብ ከየሰምዓ ከንሳንደይ ከደግማ
1: ኣተንሳንደይ ኩሉ እንዲ ተሓኒቕኒ
0: ዋ ካልእ ወግዕ ድድየ ኣሉ ኮይኑ ሳንዲ ደይቲ ገድፋናይ ክንታይ ኢና ገይርናክን ዋ እባ ደኣ ንሹማይ ድኣ ተኸባሪኹም ልቕኒኹም ይኹን ወይ እንታይ ኢልክ ንቕዲ ይኽን
1: ዋላ ብኣምሆግን ክዕልሎ ኢለ ከይደሲ ሰብ ሕወስ ኢልና ኣነ ከዓ ሓደ ግዜ ተዓዘይረ
0: ኣማ ሓቂ እዩ ለከ ንድሓቅሉ ፅቡቀኒ
1: ወይ ካባይ ዶገዲዱ ወይ
0: ኣቱን እንታይ ዘይገበረ ኢኸን
1: ዝግበር ዳ መልእትን ሳንዳይ
0: እይ ሳንዳይ ብነብስ ክመፀበሽ ተዓቕሊ ኢኸን ዋ ስማ

0: ሙባ አቶባ ያለ ከንደቲ ናስቲ ታይኩ አይኪ
1: ያስቀል
0: ሐንዶ አይኪ ሐንዶ አይኪ
1: ትል ናስቲ
0: ወፍስኩ
2: አንተ ተማ በኸኸ
0: ታንዲ ደሐነ ቁርጻ ቢሎም እትማለው ዲኦም አለ
2: ግሪ ተትልቲ ምን ወይና
0: መሰነይታ አይደልኔ ንበይና ይአል ኸይዱ
2: ዋው አይት መንገድ ርሑቁኒ መንገድ ልተምዕልት ቢልካ ኮይስኹ
0: ሽዲ አይረፈ እንዴ ዳቲ
2: አናሲ
0: ኸተደንግጽኒ ከብደያት በልዓኒ
1: ሐቀ ኸንዲኺ እንታይ ሞ ባህሊት ምስክነይቲ
2: አእኽል እንደ ሞ ወላ ሽማ ያሰኒየኒ ደብወንቲ
0: ኣይሰማዕክል ሽማ ሓወይ ደኣ ኣይካል ኣይሳ ዕንዲ እግሪ
2: ተጉይ ብየን ሓወይ ኣታነዳደ ይፈለጥኩ ሞሕጂ ኸዳ ድሓንድ
0: ድሓን እዩ መሬት ከይበርሀ ንታወቱም ሰቦይና ኸደት ክሳብ መንገዲ ዝበረ ተተሳለዩ ውብብባለ ምስ ዓርኩ ሕድሪ ኸይዶም ኣሳለሞም ተመሊሶ
2: ዋይ ግርም ገይሮ ኣንቲ እቲ ዳይር ካ መፂ ይበሃል ኣሎ
0: መፂዎ እታ ሓው ምሳውን ጣዕሲቡ ምሽፋት ሲ እንታይ ኮኑ ብልኹ
2: ዎ ዓጢጥዎ ደይንሱስ ከምቲ ሓዊ ዓሻ እዩ ዝመስል
0: ንሱስ ዎ
2: ሓርቃሲ ኣትክንደይ ክክደፍር ንዓይኖም ሲ ዓጢት

0: ሎሚ ዳ ኣትዮ ምኾኑ እዩ።
1: ንባዕሎም ቦይ ዲኻ?
0: ንዓም ወ
1: ካልኣይ መዓልቶም ኮይኑ ዳ ወ
0: ታቦቱ ከምዛ ወዲ ዘጓሓት ይዝላ ዘሎ እንተሰሊጥዋስ
1: ግርም ነይሩ።
0: ኣረይማ
1: ኣንተ ኣስማዓኒ ኣሎ
0: እየ
1: ወዮ ናይ ዓይኖም ዝበልካ ከ እንታይ ገበርካ?
0: ዋ ከምቲ ዝበልካ ንገይረ ንወይና ሓቲት እያ
1: ትራይ
0: ግና ሓደረኻ ኣነ ከም በዓል ዋና ንዓይ ከይትስቀለኒ
1: እንታ ዓርከቲ ይሕርቃኒ ናውዶ ፀሓን ዘሎ
0: ሽማ ዓርከይ ጓል ብዙሓት ጠመታ ሓደ ወሳድያ እዩ ዝተባሃለ ኮይኑ ድማ ንዓይኖም ካብ ሕምብርቲ ዓድን ካብ ጎደቡን ዝሓትላ ብዙሓት
1: ሞኸ
0: ንዓኻ መንጋራ

0: ተቐላጢፍካ ገለ ክትገብርያ መንገዲ ከፊታ
1: ታን ዋና ክሕበል እዩ
0: ኣየረ ወሬ እቲ ዳይር ወዲ ረኣየ መፂ ኣሎ
1: ኣብ ሞንተ መፀ
0: ቀንዲ ዛዕባ መምፂ እዩ ሲ ንዓይኖም ደል እዩ
1: ወዲ ከፈላኸ እንታ ሞተ ዘሚትካ ዳእዲ ትብለኒ
0: መንበለ
1: እንታይ ድካ ትብለኒ ዘለካ
0: ዋ እንታ ሽማ ኩሉ ዝሓተተ ደሞ ሰልጦ እዩ ኣርኮ
1: ናተይ ሽጉር እዩ
0: እንታይ ድሕምቕ ተዛሪበ
1: ብላሰብልካ እዩ
0: ዓይኖም ዳ መንከዘ ይሓትን ናትካ ተኮይና ናብቲ ኸዶ ይብላ
1: ትፈተነ በዚሑ
2: ዳይር መፅኢዶ ንሪኦ በዚ ሓሊፈ ሓሊፈ
3: ንጎባ መፅኢኒ ነይሩ ዘወር ክብለ ኢሉ
2: በለ ክነግረኪ ነዛ ኣብዛ ዓዲ ዝቐነየት ጎርዞዛ ታቦቱ ትበሃል ሲ ከፈላ ንዓዳ ከብፀሓይ ከይዳ ኣሎ
3: ወለ ክርፅዑ ምስራ
2: ካዓብአ ንውባን ንፅገን ክሰምዐን ፀኒሐ ብጭብቲ ሰሚዐ እዮን ከምዚ ኢለ ሰሚዐ ይንብለኩሎ ናብ ወንዲ ክመፀኪ ምናልባት ኣነ ምስ ከልኩ ዳይር ናበይ ከይዱ ዶ ኣያበርሀዩ ተሓቲት ኩ ናብዚ ከይዱ ዶ በዚ ገሩ ክመፅኢ ዶ ናብ ሳውን በፂሑ ክመፅኢ ደልኪ ከይትንርኦ ክዛ ዘረባ ኣተጠንቅ
3: ክሳባ ፅቢቕና ዘይፍለጥ ነ እንታይ ስለ
2: ጥቅቲ ንዕቅቲ ኣብ ኣንሓስ ኣብ ኣንሓስ
3: ዋዛ
2: ብሻዓይ ኣብኣ ብፅሒ ኢለ ግልብት ክብል
3: እንታይ መታ
2: ምናልባት ሳውን ሎም ለይቲ እንድሕር ሰሊጡ ናብዚ ዓዲ እንድሕር ምስ እዩ ኣነ ከዓ ብጥበበየ ዝነበርክቶ ኣብዚ ዓዲ ኩፍ ኢለ ክፀንሑ ኣለኒ
3: መቻም ጉዳይ ፍሕርካ ናብታ ብላ ክትፅግመካ ዘበት እዩ
2: ወላ መን መስል እኳ ኣነ በርሀ በርሀ ይበሃል ኣይርክቡን እኮ ከርክቡን እዮም ሓቲት ዝብሎ ዞም ዓዲ ኣይርክቡን እዮም ክትርእኒ ኢኽኢልሓ
3: እዛ ፀሓይ ምብዛ ግንባርካ
2: ሓታ ኣነ ዝሓስቦን ዝፍልፍሎን ዝዓለሞን እንተሰሊጡኒ ተኸዓዋ ንዓይ ፀሓይ ዳርጋ ልግዐ ኣብ ግንባር ሓቲ ትገብ ለምድ ለምድ በረኻ በረኻ
3: እዳዓበልሃ
2: ከይደሎኢልካ
3: ኣበሃ ክ
2: በለ ከምዛ ተባሃልናያ ንገብር ተደንቀብ ከይደሎ ዳሓንፅና ተ እዛ ዝበልኩኮ ናይ ዝዳየር ግን ደጋጊሚ ደጋጊሚ ይነግረ ከለኹ ንንፋስካይ ትብሊ ተጠንቀቕ ንስኩ ኳ ሓደ ሓደ ግዜ ሓለውሎ የብለኪ እዩ ሓለኮ ትብሊ ክተካ ይርዳእክ
3: ሓለውሎእዚ
2: ዓባይ ብሉመያ ዓባይ ኢሉመያ ተጠንቀቂ ከፈላ ክመፅ ዮ
3: ዝዳየር ከረአማለይጠፍ እዩ
4: ዓንታ
3: ወላ ኣብቲ እዋን ምሳሕ ስህልን
4: ስቕለላ ግሰ ፀኒሐ
3: ምሳሕ ደሞ ክቅር
4: ኣይፋሉ ንዕግዳ ክፈል
3: ሓ
4: ኣንተ ት ከዓ እዚ ሰሩ ሓዊሲ ከንኣኪሉ በረኻ ኮይኑ ሓዳር
3: ድሓመ ዝሳሳከ
4: ግና እቲ ዕላል ዋላዋላ ባሓየለኒ
3: በዝሳይ ትሰከር ወረታ ሓሲ ቁርጠን ተመንሻሽ ኮይኑ ይጥንጠም ይነገሩ
4: እሱስዎ ሓቂኺ ግና
3: ኣፍ ምባል ከይ ንዋጋ ዘይብሉ ጉዳይ ዓዲ ክጎይ ጠንጦም ዝበሎ ኩሉ ነዛንኡ ርሑ ዓዲ ምሉእ ከዓ ምፅኦ
4: እሞ ንምሸትኸ
3: ዓዲ ምሳውን ተተራዳድኦም ዓዲ ኣትዮም እዚ ንከዓ ዘያብኡ ሰዓዲ ኮይኖም ዘሎ
4: ደለኹን ዳሕ ንስኹም ካ ዝቕድኹም ንኣነ እንታይ ክብል ኢለ
3: ብዛዕባ ዘርኡ ዝር ግዲት ብሉ ከይንድደካ ድሓ ከዓ ዓድና ምሕማይን ምፅላምን ስራሕ ኢላ እንዳሒዛቶ ዘላ ይትረፍ ንዘርኡ ንዓን ኣኳለኪሞምና
4: እንታይ ኮይና ኣሎ
3: ፅጋብ
4: በቃ ፅጋብ
3: ፅጋብ እንበርታ ፀጊቦም ፍዕፍዕ ኢሎም
4: እንት ተ ከዓ ኣያበርህን ቤቱ ተኣልየ ነይረ ኣይፀንሐኒ ገለ ባኣኺ ይመፅል
3: ኣይሕዩ ድዩ ምስ ኣይፀኒሕ ኣይረኸብካዮ ድኻ
4: ኣይጓነፈኒ
3: ኣይሕዩ ድዩ ሓፅርኩ ሓፃፅሮ ኢሉኒኸይዱ
4: ወይ ግርም በሊ ንቤቱ እንዲ ክምለስ ሓሲበ ነይረ እንታ ግራት ክረኽቦ ክኸይድ
2: ሄድም ረኽበ
5: ኣንታ ደየ በሉ ተበዝሕ ለፉስከ ምሳሕ ቀሪባ ክፀኒሐ
6: ኣራይ ገርም ትረኽቦ ድ

0: ሓቲ ቁሪ ክበል ዓና ኢሉ ውሽጢ ናይ ገደፍ ደገና ገደፍ እትውትው ቢልዎ ወሆይ ቤት ብዘይ ሰበይቲ በይ ክርከብ ቤንቤ እንዳልክ ውዕልኪ ድንቅ እምበር እዚ ቁሪ ውሽጢ ከይኣትወክ ንድዩ ንዓና ቀሪፉ ወዲእና ውሽጢና ንደጊና ፅቡቅ እምበር እዩ ስምዒ እንደግዳ ክነግረኪ እዛ ሳንዳክሲ ደላይኣሲ ካብ ከብዲ ዓዲ ድርግም ቢሉ ኣሎ ሕይስ ንመርዓ ከምዝሓለፈ ዕድ ክትብል ወላ ሕራይ ዝጠፊእ ክዲ ተዓይኖም ደላያ ካብ ከብዲ ዓዲ ኮይኑ እምለክ ኣለኹ
1: ዓይኖም ዘለዎ ስሒ ንዓኻስ እንታይ ሓበጠካ ትሚልካ ካብዘየ ኣለወረ ከም ጤል ንቆፅ ክትጠጥም
0: ኣንቲ ወይ ድኣ ትርእሲ ከይተስፍሕየን ይኹ እምበር ሰብ ብዘይ ወረ ጥራሕ ሰብ ኣይከውን
1: ራይ በልሓ ስምዓኒ ዶ ድኣ እቲ ዳየር ድኣ ክምርዕሮ ወዲእዎ
0: ተላጊብና ዶ ሰብ ብዘይ ወረ ኮ ኣይከውኒ ውለክ ነይረ ጠርሽ መፂ ወዲኡዎ ሕንኩ ክቢሉ ሕንኩ ክቢሉ ክምርዐስ ወዲኡዎ ይብለክ ዘለኹ
1: መስሳ ንደ ከይሰምዕ ድ ኣስውጡ
0: እዋ ኣይ ኣብርሃ ከምዝሓለፈ ሕሕ ኢሉ ንጋሉ ሕራ ኢሉ እንተዳ ሂዋታይ ዶ ክትገብር
1: እያ
0: ዳይር ዳ ከይመፅ ከሎ ናብዛ ዓዲ ሽማግለታት ሰዲዱ እንዲጓልኩም ሃብና ኢልሓቲቱ
1: በዚ ኩሉ ትብሎሲ ማዓይካሻ
0: ኣንተ ሕ ነግረኩ ኣለኹ ውሰድ እዮብለክ ከኣሉ ከኣነ
1: ኣንታ ከመይ ተረዳአነ
0: ሓንቲ ከመይ ዝበልዋ ስሕውቲ እያ እዚኣ እነግረክ ኣለኹ ምሽ ኢለኪ ጥቕልል ብለስ ነግረክ ኣለኹ ብቆዶም ኣነ ደገድድ ምሳኻ ዓጀው ዝበልኩ
1: ዋይ ኣንታ ወፈፍ ኣነ ኮ ምስኻ ክዱም ኢለ ይውቃዕ ኣለኹ ቆዶም ግዳ ነዚ ክትግዕታዶ ትርህፃር እዩ ዝተባሃለ
0: ምድሪ ፅቡሒናሲ እንታይ ከም ዝወልድ ክንሪኣ ኢና እምበር ፅባሕ ይራኸበና ዕድመ ተሂብና ኣባጅጎ እወ
1: ድሓንበ ሳንደይ እንዳየር ሕራይ ክብላስ ክንደይባይ
0: ኣበይ ኣለካ ዝበሎ ሳብ ዘሎ ክብል ኣቦ ኣንድሕር ዓዲልዎ በፍንጫ ፊት መበሊ ጥራይ ኮነን በፍንጫ በፍንጫ ክዋሃ ስምዕስከ ንሕና ሲ እዚ ናይ ዓይኖም ኣብዝእዛና ሚ እቲ ግዜ ተመሊሱ ሓሊፍዎ ከማ እንቲ ዝብሎ ዶ ጠፊእኮ ኮይኑ እንታይ ሞ ክንብል ኢልና
1: ኢናሳተ
0: ዝናትከስ ክንደይ ግዜ ከይሰማዕነ ሓሊፍና ጥራሽ እኳ ንጋዶ ዋዓል እያ ይብል ዋዓል እያ ዓዲ ክእክበ ዋዓል እያ እወ ዋዓል እያ ዋዓል እያ ኣንቲ መዓልቲ ከይሰማዕና እያ ከምታ ዘይተይ ጉም ኢላ ጠልሚታ ዘላ ብዘይሰበይ

0: ውረፎባ ዘሩ ሰብ ኮይኑ ምስ ሰብ ተሓዊሱ
1: ንመሸጡ ሓሳሞ ጋብር የፀቡቃ በርንጋ
0: እቶም ዓስከር ከፍርዎካ
1: ሳላክሸይ ዘልጉስ ክሰት ይረካ
0: ኣሰንዶ ወጣዕወራ ሰሪቆማ
1: በሊ መሸጡ ኮ እንታይ ኮነ ወድቕሺ
0: ኣያ ምሕፁን ጣዊ ሂብዎ
1: ኣንታ ምሪኢ ኸ ሮዚ ወኻርያ በርሀ ኣንታ ኮርቢታ ዝተቃሊቶ ብሎ
0: ዳሃ ይመለስ ሞክትሪእኒ ኢኸ
1: በላዕና

0: ናትራና ብምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕሶና ኣብዚ ክንዛ ዝሚና ኣብ ቀፃሊ ብካልእ ትሕሶ ኣብ ልክዕ ሰዓት ክኸውን ምርኻብና ክሳብ ሽዑ ግን ኣብ መደባትና ሓሳብኩም ርእቶኹም ንቐፊታኹም ኣገዳሲ እዮ ሞ 12447 ናይ ስራሕ ቴሌፎንና እዩ ክድውልና ክንቅበለኩም ከነግለኩም ንድራት ኣለና ካብዚ ዝውዓለ መደባትና ድማ ትምህርቲ ገለ ሓሰብ ገ ሓዱሽ ሓበሬታ ገለ ድማ ምዝንጋዕ ረኸብኩምሉ ክትኮኑ ካብ ብክራይ ደረጃ ቤት ትምህርቲ ደንደን ምስ ሰኣላይ ተፋሎም ሓሰገርግሽ ብምዃኑ ኢና ነዚ ቦታ እዚ ክንሰኣለሉ ዘፍቀዱልና ብከምዚ ፅቡቕ ማዕርግ ሂቦምዎ ዘለዉ ድማ ተበግሶ ናይ ርእሰ መምህር ቤት ትምህርቲ ካይ ደረጃ ቤት ትምህርቲ ደንደን መምህር ዳንኤል ሃብተ ከምኡውን ክኢላ ኣትክልትን ዕምባባታትን ኣቶ የማነ እዮ ሞ ነመስግኖም ኣብ ቆፃሊ ረኸበና ክሻብ ሽዑ ናይ ዝመፅ ሰሙን ሰባት ይበለና
1: Gaba Manai

0: ሰብ ወርቅ
1: ራፍት

እግል ደውለትናን ኣድሕን ቅብላት ኣባይ ፈገርና ውላድጋ ነግን ነቅተል ዕንጥቂትና እሰርና ያሕረግረግና ጋጥግራ

Oh,

ዕዱማት ዕዱማት ኣጋይሽን ሓለፍቲ ግንባርን ሓለፍቲ መንግስትን ሚኒስትርን ኣዘዝቲ ሰራዊትን ክቡር ህዝቢ ላዓይትን ከባቢኣን ሎሚ ንመበል 35 ዓመት በዓል ናፅነት 24 ግንቦት 2016 ናፅነትና ዋሒስና ኣብ ትሕቲ ዝብል ቴማ ክንፅምብሎ ከለና ትነዊሕን መሪርን ፅንዓትን ተወፋይነትን ከቢድ መስዋእትን ስንክልና ንዝሓተተና ረዚን ዋጋ ዝተዋህቦ ዓለም ሕቋ ኣብ ዝሃበትና ብመሪር ቃልሲ ዝተበጀወ

0: ኤርትራ መፈፀምቲኡ ዝበፅሐላ ክብርቲ ዕለት ብምዃና ንሕበነላን ንኸርዓላን ዕለት እያ። ዝኸበርኩምን ዝኸበርክንን ህዝቢ ኤርትራ ፅንዓትና ወሒስና ኣብ ትሕቲ ዝብል ተማ ፅንዓት ህዝቢ ኤርትራን መንግስቲ ኤርትራን ብፅንዓቱ ወሒሱ ኣብቲ ዝለዓለን ዝበረኸን መድረኽ ከም ዝበፅሐን ኣብ ካብ መትከሉ ፈልከት ከይበለ ዘረጋገፀ ኣብ ዓለም ኣብነታዊ ህዝቢ ምዃኑ ዝተመስከረሉ ናይ ኣደባባይ ምስጢር እዩ። ኣብ መወዳእታ ካብ መሓላልፎ ዝደሊ ለቦዋ በዚኣ ክብርቲ ዕለት ኣብ መደባት ልምዓት ከባቢና ኣብ ምልማዕን ምዕቃብን ህዝቢ ምምሕዳር ከባቢና ንዕኹም ለቦዋ ዘድልየኩም ዘይኮነስ ምዝኽኻር ምዃኑ ክሕብረኩም ይፈቱ። ዘለኣለማዊ ክብርን መጎስን ንሰማእታትና ዓወትና ሕፋሽ
1: ታንተ ሰናዋደ ስግን ኣዳሃያ ነካቦኖማኒ መንዳ ከንፈርልያ ሰጋለ ቆሚያ ኪኖተን ኣርደለ ንክተያኮ ዘቶይነ እንኪለ ዘቶወትያኮ ኣክታኩምምለ
2: ወፋ ክይዕድርን ሕርያት ድዩኣለ ወፋ ክይዕድርን ሕርያት ህዩኣለ ኩልሕ መድሕናኒ ማበደለደለ ኩልሕ መድሕናኒ ወልድ ህለደለ
3: ኣደለትሓብከ ሕርያ ሃገረይነ ሰተም ግድያ ቢበ ኣኸልነ ግንቦት ለማታና ክፈር ንናሓቀ ገይነ ትማሕ ኮተውለለ ኣፍርሒ ንኽነነ ትማሕ ኮተውለለ ኣፍርሒ ንኽነነ

0: ክቡራት ተዓዘብቲ እታ ወትሩ ተቐርበልኩም መደብ ሳይዳ ሒዝና መፂና ኣለና። ሎሚ ኣባላት ክፍሊ ህዝባዊ ምምሕዳር ነበር ጀማሂር ኢልና ንፅውዖም እሳቶም ኢና ሒዝና መፂና ዘለና። ጀማሂር ንጥፈታቶም ሓደ ካብቲ ናፅነት ንምቅልጣፍ ዝኸይድ ዝነበረ ንጥፈታት እዩ። ህዝቢ ከይወደብካ ዝመፅእ ዓወት ከዓ ክህሉ ኣይክእልን። መጀመርያ ብስምኩም ከመስግኖም እንቋዕ ድሓን መፃኹም ይቐኒልና። ኣብዚ ቅድሚት ምሳይ ዘለዋ ከላልየኩም እዛ ጥቓይ ዘላ ወይዘሮ ኣብርህት ሃይለ ዳኛ ላዕለዋይ ቤት ፍርዲ፣ እዛ ካልኣይቲ ከዓ ወይዘሮ ፀጋ ኤልያስ ኣብ ንኡስ ዞባ ሰንበል ኣመሓዳሪት የቐኒየለይ። ዕላልና ክንጅምር ኣብ ዞባ ደቡብ ጀማሂር ዝነበርኩም ኢኹም፣ ናይቶም ካልኦት ከዓ ካልእ ግዜ ክቐርብ እዩ እቲ ሓሳብና። እስኪ ጂኦግራፋያዊ ኣቀማምጣ ዞባኹም ቅርበቱ ምስ ፀላእ ከመይ ነይሩ? እስኪ ኣብርህት ወገንጊ።
1: መጀመርያ ንዝተዋህበኒ ዕድል የመስግን። እዚ ክፍሊ ህዝባዊ ምምሕዳር ሰፊሕ ኮይኑ ናይ ዓመታት ዝተኻየደ ንሱ ኢና ሕጂ ጠቕሊልና ክነቕርቦ ንብል ደለና። እዚ ጠቕሊልካ ንምቕራቡ ቀሊል ኣይኮነን፣ ምክንያቱ እቲ ንጥፈታ ሲ ኣብ ኩሉ እቲ ህዝብስ ቀሊል ንጥፈታ የካየደን ንሱ ስለ ዝኾነ እዩ። ከዓ እቲ ንክስለፍ ንሜዳ ዝኸይድ ዝነበረ እቲ መበገሲኡ እቲ ክፍሊ ህዝባዊ ምምሕዳር ናቱ ምውዳብ እዩ ናቱ ዘካይዶ ዝነበረ ኣብቲ ናይ ምንቃሕ እዩ ነቲ ንምስላፍ ብብዝሒ ዝተወ ዝነበረ። ሕጂ እዚ ኩሉ እዚ ውፅኢት ናይቲ ክፍሊ ህዝባዊ ምምሕዳር ስለ ዝኾነ ክፍሊ ህዝባዊ ምምሕዳር ናይ ብሓቂ ዓብዪ ስራሓት ከም ዘበርከተ ዝስሓት ኣይኮነን። ካልእ ኣብዚ ናይ ሳይዳ መደብ ናይ ደቂ ኣንስትዮ ስለ ዝኾነ ምናልባት እቲ ኣብ ልዕሊ ደቂ ኣንስትዮ ዝተኻየደ ንጥፈታት ክትኮረሉ ኣለዎ እዩ ዝብል። ኣብዚ ናይ ክፍሊ ህዝቢ ኣሰራርሓ ግን እቶም ደቂ ተባዕትዮን ደቂ ኣንስትዮን ኩላና ብሓባር ኮይና ንሰርሕ ነርና። ኣብ ገለ መሳርዕ ሲ ደቂ ኣንስትዮ ዘይብሉ ደቂ ተባዕትዮ ጥራይ ኮይኖም ዝሰርሕሉ እውን ነይሩ እዩ። እቲ ኩሉ ግን ትንጥፈት ናይ ኩላህና ተደሚሩ እዩ ኣብ ልዕሊ ደቂ ኣንስትዮ ትንጥፈታት ዝካየድ ነይሩ። ስለዚ ናይ ሓባር ስራሕ ምኳኑ መጀመርያ ክገልፅ ፈቱ። ድሕሪኡ ኣብታ ዝቐረበትለይ ሕቶ ክቐርብ ከለኹ ዞባ ደቡብ ሰፊሕ ቦታ ኮይኑ ኩሉ 360 ብፀላኢ ዝተኸበ እዩ። ንምግላፁ ካብ ኣስመራ ንድባርባ ጌርካ መንደፈራ ዓዲ ኸላ ዝኸይድ በታ ሓደ ወገን ብናይ ነፋሲት ዝወስድ ፅርግያ ጌርካ ቢዘን ዓሊገደ ንባሓኔ ካብኡ ከዓ ንዓረት ጌርካ ብዓረት ጌርካ ከዓ ክሳብ ሰንዓፈ ትኸደሉ። ኣብቲ ማእከል እውን ካብ ኣስመራ ንደቀ ምሓረ ካብ ደቀ ምሓረ ስገኔተ ዓዲ ቀይሕ እንደባልካ ኣብቲ መወዳእታ ኣብቲ ሰንዓፈ ኣብቲ መወዳእታ መዕፀቡ ከዓ ኩሉ ምስ ኢትዮጵያ ዝዳወብ ቦታታት እዩ ነይሩ። ኣብዚ ሕጂ እቲ ናይ ፀላእ ኣቀማምጣ ቦታ ክትሪኦ ከለካ ኣብተን ዓበይቲ ከተማታት ጥራይ ዘይኮነ ኩሉ እቲ መስመር ዘሎ እቲ ከተማታት ፀላኢ ከም ቀዋሚ ዓበይቲ ማዓስከራት ዘለዎ እዩ። እተን ካልእ እውን ኮለኛ ቀፃሊ ስለ ዝመላለሳ እቲ ኣብ መንጎ ዘሎ ቦታታት እውን ካብ ንኮ ሰዓት 6 ሓደሓደ ግዜ ሰዓት 5 ይውድኡ። ሓደሓደ ግዜ ከዓ ኮለኛ እንድሕር ደንጉየን ክሳብ ሰዓት 7 ዝፀንሕሉ ግዜታት እውን ኣሎ።

0: ስለዚ ኩሉ መስመር እዚ ዳርጋ እቲ ፅርግያታት እዚ ሙሉእ ግዜኡስ ኣብ ትሕቲ ፀላኢ እዩ ዘሎ። ኣብ መንጎ ካብ ደቂ ኣምሓረ ንማይ ዕዳጋ ካብኡውን ቴድረር ዝወስድ ፅርግያ እዚ ሕጂ ኣብ ዓመት ሓደ ግዜ ክልተ ግዜ ንጥርሙዝ መስርሒ ዝኸውን ምሩፅ ሓመድ ንኸምፅኡ ናብቲ መብረት ንክኸዱ እዚ ክሳብታ ጀሚሮም ዝውድኡ እቲ ቦታታት ፀላኢ ትሑ ዝኸውን። ሕጂ ክትሪኦ ከለካ ዳርጋ ኩሉ እቲ ቦታታት መስመር ናይ ፀላእ ሲ እቲ ዞባስ ብፀላኢ ዝተኸበ እዩ። ብጀክኡ ሕጂ ካልእ እንታይ ነይሩ? ንባዕሉ እዚ ተጋድሎ ሓርነት ኤርትራ ምንባሩ ተጋድሎ ሓርነት ኤርትራ እውን ንርእሱ እቲ ቦታታት ዳርጋ ሓያሊ ቦታታት ብፍላይ ኣብቲ መጀመርያ ሒዞም ስለ ዝነበሩ እዚ እውን ንባዕሉ ኣብቲ ተካይዶ ናይ ስራሓት ሓደ ሓደ ዕንቅፋታት ዘጋጥም ነይሩ እዩ። ምክንያቱ ክንረኸብ ከለና ኩሉ ግዜ ኣብ ቆይቂ ሓደ ሓደ ግዜ ክሳብ ኣብ ትኽስ ዝበፅሓሉ ምትኻስ ትበፅሓሉ ግዜታት እውን ነይሩ እዩ። ከምኡውን ድሕሪኡ ድሰዓበ ድሕሪ 1981 ተጋድሎ ሓርነት ኤርትራ ካብ ዞባ ደቡብ ምፅኦም እንደገና ወዲ ገባ እዞም ቀኝት ዝፍለጡ እዚኦም ውን ተጋደልቲ ነበርን ካልኦት ከዓ ምስ መምሕዳር ኮሪና ዝብሉን ገለን ብፀላኢ ዓጢቆም እዚኦም ውን ኣብ ብዙሕ ቦታታት ናይቲ ቦታና ዝነበረ ምንቅስቃሳት ነይሩ እዩ። እዚ ነቲ ናይ ፀላኢ ዝምልከት ኮይኑ ከም ህዝቢ እቲ ናይቲ ህዝቢ ኣብ ዞባ ደቡብ እንድሕር ርኢኻ ሰለስተ ብሄራት ኣለዋ፣ ሳሆ፣ ትግራይ፣ ትግርኛ፣ ክልተ ዓበይቲ ሃይማኖታት ክርስትና ምስልምና ንዘለኣለም ንነዊሕ ግዜታት ብሓባር ተሳንዮም ዝነብሩ ኣለውዎ። ኣብቲ ቀማምጣ ናይ ውሽጢ ኣቲኻ ናይቲ ቦታና ክትሪኦ ከለካ መብዛሕትኡ ግዜ ጎቦታትን ስንጭሮታትን ስለ ዝኾነ እቲ ማይ ቀልጢፉ ኣብቲ መሬት ደው ከይበለ ዛርዩ ስለ ዝኸይድ እንደገና እውን ንባዕሉ እቲ ድርቂ ተወሲኽዎ እቲ ዋሕዲ ዝናብ ጌርካ ኣብቲ ናይ ዝካየድ ዝነበረት ናይ ምውዳባት እውን ነቶም ውሃየታት ዝወደብናየን ተመሊሰን በቲ ክፈርሳ ኣብኡ ንባዕሉ ሓደ ብድሆታት ነይሩና እዩ። ኣብ መንጎ እዚ ተቃቂርካ ኢኻ ትስራሕ ትስራሕ። እዚ ክንብል ከለና ግን ብልጫታት ከዓ ነይርዎ። ንኣብነት ዋላ ፀላ እቲ ቦታታትና ኩሉ ክትሪኦ ከለካ ቅርበት ናብ ፀላኢ እንተነበሮ እቲ ህዝቢ ዝያዳ ተሰውራ ሰውራኡ ስለ ዝኾነ ነቲ ክፍሊ ህዝቢ ብውሑድ ቁፅሪ ዝንቀሳቀስ ዝነበረ ዓይኒ እዩ፣ እዝኒ እዩ፣ ዋልቱኡ እዩ፣ ኩሉ ሲ ናቱ እዩ። ከም መትከል ኣብቲ ልሙድ ዝነበረ ኩሉ ከባቢታት ክኸውን ይኽእል ኣይረእኹን ኣይሰማዕኩን ኣይፈለጥኩን ዝብል ካብ ዓበይቲ ክሳብ ንእሽቶ ቆልዓ ኩሉ ከም ባህሊ ሒዝዎ ስለ ዝነበረ ኣብዚ ሕጂ ፀላኢ ክንቀሳቀስ ከሎ ዋላ ትጓሳ ንእሽቶ ቆልዓ ኣይረእኹን ኣይሰማዕኩን ዝብል እንተዘይኮይኑ ሓበሬታ ብዛዕባ ተጋደልቲ ዝህብ የለን። እዚ ስለ ዝኾነ ሕጂ እቲ ፀላኢ ብዛዕባ እቲ ምንቅስቃስ ናይቲ ተጋዳላይ ናይቲ ክፍሊ ህዝቢ ብዙሕ ኣፍልጦ ኣይነበሮን። ንሕና ግን ክፍሊ ህዝቢ ግን ዋላትኡ ዘለውን ብሓፈሽኡ ተን ካልኦት ክፍልታት እውን ኣብቲ ውድብ ዘለዋ ዝኾነ ምንቅስቃስ ናይ ፀላኢ ክትመፅእ ከላ ካብቲ ዓዲ ክብገስ ከሎ ሒዙ በዚኣ ክወፍር እዩ ተባሂሉ ሓበሬታ ውሃበካ በቲ ዝተዋሃበካ ሓበሬታ መሰረት ከዓ ትኽእል ትኾንካ ትገጥም፣ ዘይትኽእል ትኾንካ ከዓ ካብቲ ክወርዶ እዩ ዝበሃል ዘሎ ቦታ ትእለ። ስለዚ ሕጂ እቲ ንሕና ንገብሮ ዝነበርና ስራሕ ምስቲ ህዝቢ ተሓዋዊስና ስለ ዝኾንና ሓደ ሓደ ግዜ ሲ ዳሕራይ ክግለፅ ክኸውን ኣብ ውሽጢ እቲ ህዝቢ ኣብ ውሽጡ ኣእትዩ ዝሓብኣሉ ተጋደልቲ ዘድሕነሉ ተጋደልቲ ብዙሕ ኣሎ። ሕጂ ቀንዲ ሓጋዘናዓና ዝነበረና ምስቲ ፅበት ምስቲ ኩሉ ትሑዝ ብፀላኢ ምዃኑ ተቐንዲ ዝሕግዘና ዝነበረ እቲ ህዝቢ ኣካል ናቱ ምዃንና ንሕና ዘድሊ ሓገዛት ንዓና ይገብረልና ምንባሩ እዩ።
1: ቅድሚ ሰውራ ናብቲ ዞባ ምምፅኡ ኩነታት መነባብሮ ኣተሓሳስባ ናይቲ ህዝቢ ብፍላይ ተን ደቂ ኣንስትዮ ከመይ ነይሩ ትብል እዩ?
2: ኣገዳሲት ሕታ እያ። ምክንያቱ ብዛዕባ ቃልሲ ደቂ ኣንስትዮ ክትዛረብ እንድሕር ኮንካ ተቃሊሰን እውን ዝረኸቦ ዓወታት ክትዛረብ እንድሕር ኮንካ መጀመርታ ቦታአን እንታይ ነይሩ ኢልካ ክትዛረብ ኣገዳሲ እዩ። ምክንያቱ ከተናፃፅሮ ምእንቲ እንታይ ቦታ ነይርዎን ደቂ ኣንስትዮ ቅድሚ ሰውራ ኤርትራ ብፍላይ ከዓኒ ቅድሚ ህዝባዊ ግንባር ኣብዚ ቦታ መምፁ ናይ ደቂ ኣንስትዮ ቦታ ናታተን ኣተሓሳስባ ናይቲ ሕብረት

ሰባት ተሓሳስባ ኣብቲ ልዕሊ ደቂ ኣንስትዮ ከመይ ነይሩ ምግላፅ ኣገዳሲ እዩ። ምናልባት እዚ ሕጂ ኣነ ዝዛረቦ ቦታ ደቂ ኣንስትዮ ቅድሚ ሰውራ ኤርትራ ክዛረብ ከለኹ ኩሉ ሰብ ዝፈልጦ ክኸውን ይኽእል እዩ። ግን ብፍላይ ነተን ናእሽቲ ወለዶ እዚ ሕጂ ረኪቦ ንኦ ዘለዋ መሰል ቃልሲ ከም ዝተካየዶ መስዋእቲ ከም ዝተኸፍሎ ከናፃፅራ ምእንቲ ነቲ ናይ ቅድም ዝነበረ ምግላፅ ኣገዳሲ ኮይኑ ይስምዓኒ። ቦታ ጓል ኣንስተይቲ ካብ ክትውለድ ከላ ጀሚሩ ኣብቲ ሕብረተሰብ ጓል ክትውለድ እውን ኣይደለን እዩ ማለት እቲ ሕብረተሰብ ሲ ሓደ ስድራ ንኣብነት ብስድራ ንድሕር ወሲድናዮ እቲ ሕብረተሰብ ጓል ወሊድካ ክትብሎን ወዲ ወሊድኩም ክትብሎም እቶም ስድራን በበይኒ እቲ ሓጎስ ወዲ እንድሕር ወሊዶም ፈጋዕጋዕ እዮም ዝብሉ ወላተን በፃሕቲ ወላት ሰብኣይ ወላታ ሰበይቲ ኩላቶም እዮም ዝሕጎሱ። ብፍላይ ከዓኒ ኣብ ሓደ ስድራ እንድሕር ኣዋልድ ተደጋጊመን እታ ሰበይቲ ማዕረ ምቕማስ እያ ተኣቢ። እንታይ ማለት እዩ ምቕማስ? ኣብቲ ሕብረተሰብ እቲ ሓልዮት ናይ ሓራስ ኣቦትኡ እንዲ ዘሎ ሓራስ እንድሕር ሓሪሳስ ካብ ሞት ተሲኣ ስለ ዝበሃል ሕጂ ኣቕምስኣ እዩ ዝበሃል። እንድሕር ኣዋልድ ተደጋጊመን ምቕማስ እያ ተኣቢ፣ ከምዚ በዕላ ዝሰርሐቶ ምቕማስ ተኣቢ። ሰብኣያ እውን ወሰን ወሰን እንዳበለ እዩ ክፃና ፀንዲ ፀንሕ ምስ ሰምዐ ኣይሕጎስን እዩ። በፃሕቲ ንባዕላተን እንቋዕ ማርያም ማሓራኺ ኣክንዲ ዝብላ እንቋዕ ነፍሲ ክረኸብኪ እየን ዝብላ። ሕጂ ካብዚ ይጅምር። ኣብቲ ዓባብያ እንተሪኢኻ ንባዕሉ ንዓኣ ርእሳ ክተትሕት ከም ዘለዋ ዝገብር ብዙሕ ነገር ኣሎ። ጓሊኺ ኩርሚል ክኸፈሊ፣ ጓሊኺ ሃሂልኪ ትብልዒ፣ ጓሊኺ ኣይትዝለሊ እንዳተባሃለ ዝመፅእ ፍሉይነታት ኣብቲ ኣተሓሳስባ ናይታ ጓል ዝመፅእ ስምብራት ኣለዎ። ኣብ ትምህርቲ እንድሕር መፂእና ዞባ ደቡብ ብሓፈሽኡ ብጀካተን ጓል ሃይለት ገልፀን ፀንሐት ፅርግያታት ገለ ዘለዉ እንተዘይኮይኑ ዕድል ናይ ትምህርቲ ዘለዎ ዝበዝሕ ናይ ትምህርቲ ዕድል ወላ ንደቂ ተባዕትዮ እውን ውሑድ እዩ። ኤሌመንታሪ ስኩል ቀዳማይ ደረጃን ካልኣይ ደረጃን እንተዘይኮይኑ ኣብ ሙሉእ ዞባ ደቡብ ተን ካልኣይ ደረጃ ትምህርቲ ዘለዎን ደቂ ምሓረን መንደፈራን ጥራሕ። ሕጂ ከምኡ ኮይኑ ግን ዕድል እንድሕር ረኺባታ ስድራ ቤት ንወዲ ከተምህር እንተዘይኮይኑ ንጓል ከተምህር መሰረቱ ኣይተሓስብን እያ። ዋ ጓል ዳኣ ዓይነይ ፍቹ ክትሕዘልካ እያ፣ ጓል ዳኣ ሽሻይ ጓናን እንዳኣላ ተባሂሉ እቲ ትምህርቲ ንደቂ ኣንስትዮ ከም ሓሳብ እውን ኣይ መፅእን እዩ። ኣብቲ ዝበዝሕ ገጠራት ከዓ ስለ ዝኾነ እቲ ዕድላት እውን ስለ ዝፀብብ ማለት እዩ። ካልእ ኣብቲ መርዓ እንድሕር መፂእካ ጓል ኣንስተይቲ ክትምርዖ ዕድል ዘለዋ እውን ንባዕሉ ሕቆ ዘለዋ ተሰጋግር እያ ትምረፅ። ደቂ ድኻታት ሲ ብዙሕ ግዜ ቀልጢፈን ናይ መውስቡ ኣይ ሕተታን እየን። ምክንያቱ እቲ ሕቆ ዘለዋ ክትከውን ኣለዋ ጓል ኣንስተይቲ ስድራኣ ዝበሃል ስለ ዘሎ። ካልእ ልዕሊ ኩሉ ፍርሒ እንታይ ኣሎ? ጓል ምስ ተመርዓወት ክሳብ ሳልስቲ ተኣማኒት ኢሎም ክሳብ ዝመፁ እንዳወዲ ስድራ ቤት ማራይ ዝፈርሕ ጓል ኣይፀንሐትን ተባሂሉ ብኣድጊ ፅዒንካ ምምላስ ወጮ ኸዲንካ ምምላስ ገለ ስለ ዝነበረ ምናልባት ኣብ ግዜና እዚ ውሕድ ኢሉ ፀኒሑ ክኸውን ይኽእል እዩ። ግን ኣብቲ ቅድሜና ዝነበራ ዝዝምቶ ብስርዓት ኣጋጢሙና ዝብላ ብዙሕ እዩ ነይሩ ማለት እዩ። ሕጂ እዚ ንባዕሉ ነታ ጓል ኣንስተይቲ እቲ ጓልን ወድን ጓልን ዘይጓልን ዝፈልጥ ንባዕሉ ሲ በቲ መርዓዊ ዝበሎ እዩ እምበር መዕቀኒ እውን የብሉን። ንባዕሎም እቶም ሕብረተሰብ ሲ ይፈልጡ እዮም ኢልካ ኢኻ ትሓስብ። ኣይትዝለሊ ክብልዋ ከለዉ ነታ ጓል ሲ ቅድሚ መርዓውን ሲ ፀገም ከም ዘጋጥም ይእምቱ ኣለዉ። ግን ኣብታ መወዳእታስ በቲ እቲ መርዓዊ ዝበሎ ፍርዲ እዩ ዝፍረድ። ብከምዚ ናይ ሓዳር ዕድል ዘጋጥመን ወይ ብወሰን ዝወልዳ ወይ ንከተማ ከይደን ናብርአን ዝቕፅላ ገለ ብዙሓት ደቂ ኣንስትዮ እየን። ካልእ ኣብቲ ፖለቲካዊ መሰል ምንብባር ዓዲ ዝበሃል ኣሎ። ኣብቲ ምንብባር ዓዲ እንድሕር መፂእካ ምንብባር ዓዲ ምንብባር ጎደቦ ምስ ጎራብቲ ዓድታት ዝግበር ዘተ ድዩ ዋዕላ ናይ ዓዲ ድዩ? ጓል ኣንስተይቲ ኣይ ምልከታን እዩ። ጓል ኣንስተይቲ ኳደረ እንተ ደኣ ዓድና ኣኼባ ኣለና ኢሉ ኣብ ናሕሲ ደይቡ እንተነጊሩ ወይ ገዛ ገዛ እንድሕር ነጊሩ ሲ ሰብኣየ የለውን እሞ ኣነዶ ክኸይድ ገለ ይብሉን እዮም ከምዚ ኣይብላን

0: ከምዝናይ ሎሚ ኣይምልከተንን እዩ ኣኼባ ዝበሃል ባይቶ ዝበሃል ዋዕላ ዝበሃል ንጓል ኣንስተይቲ መሰረቱ ኣይምልከታን እዩ ናይ ዓድና ኣባር ብዙሕ ኣሎ ናይ ጤሳ ንኣብነት ኣቋሮ ዝበሃሉ ኣለው ገላፎ ዝበሃሉ ኣለው መታሮ ዝበሃሉ ኣለው ከምኡውን ብዛዕባ ሸኻ ናይ ዓዲ ብዛዕባ ሕዛእቲ ብዛዕባ ማይ ክዝቲ ኩሉ ብምልኡ ንደቂ ተባዕትዮ እዩ ዝምልከት ድፍር ዝበላ ደቂ ኣንስትዮ ዋዕላ እንዳባ ድኣ ከመይ ውዒሉ ገለ ኢለን ድሕር ድፍር ኢለን ናይ ሰበይቲ ክግበር እየን ዝበሃላ ከም ሓቂ ኣበርክቶ የብለንን ማለት ኣይኮነን እተን ደቂ ኣንስትዮ ከምዚ ክበሃል ከሎ ኣብቲ ሕብረተሰብ ኣበርክቶኦን ልዑል እዩ ወላ እውን እዚ ኣነባባር ዕድር ረኪበን ኣባይቲ ወላ እንተ ዘይወፃ ኩሉ ግዜ ካብ ሰብኡተን ንሰምዖኦ ካብ ኣሕዋተን ንሰምዖኦ ካብ ዓዲ ይሰምዖኦ ስለዝኾና ነቲ ፖለቲካ ጠቕሊለን ኣይፈልጦን ገለ ማለት ኣይኮነን ኣምር ኣለዎን ግን ቦታ የብለንን ማለት እዩ ኣብቲ ሕብረተሰብ ከእንታይ ኣበርክቶ ኣለዎን እንድሕር ተባሂሉ እቲ ሕብረተሰብ ባዕሎም ዝምስልዋ ኣላ ሰበይቲ ዘይብሎም ኣይሕረሱ ጉዳይ ዘይብሎም ኣይግሹ ትበሃል ኣላ ሕጂ ሓደ ሓረስታይቲ ሰበይቲ እንተ ዘይብሉስ ዘይምሕራስ ይሕሾ ምክንያቱ ሰበይቲ እቲ ፆር ናይ ናብራ ሓረስታይ ብምልኡ ኣብ ንግድዓ እዩ ለይቲ ተሲኣ ትጥሕን ትስንክት ንሰብኣይ ኣቋራሪሳ ተውፍሮ ገዛኣን ደቃን ወጋጊና ደድሕሪ ሰብኣያ ትግዕ ትወፍር ኣብ ግዜ ጎልጓል ኣብ ግዜ ፀሃይ ኣብ ግዜ ዓፂድ ኣብ ግዜ መኼዳ ኩሉ ግዜ ኣብ ጎኑላ ብዘይበኣ ፈፂሙ ክሰርሕ ኣይክእልን እዩ ካልእ ትረፍ ኣብ ገሊኡ ወረዳታት ብፍላይስ እቲ መግዛእቲ ናይ ደቂ ኣንስትዮ ዳርጋ ይብርትዕ ሓሰር ንኣብነት ሓሰር ካብ ዓውዲ ምስ ተኸደሲ ብዙሓት ወረዳታት ብዙሓት ዓድታት ብኣድጊ ገይሮም ወይ ከዓ ሰብኡት ኣብ ነፀላ ኣሲሮም ገለ እዮም ናብቲ ምባር ሓሰር ዝወስድዎ ኣብ ገሊኡ ደቂ ኣንስትዮ ልክዕ ከም ኣድጊ ነቲ ሓሰር ናብቲ ምባር ሓሰር ክሳብ ናይ ምውሳድ እናተን ሓላፍነት ኣሎ ሕጂ ብሓፈሻ እቲ ሕብረተሰብ ብዘይ ጓል ኣንስተይቲ መሰረቱ ኣይሕሰብን እዩ ጓል ኣንስተይቲ እተዘየላ እቲ ሓረስታይ ከምዘየለ እዩ ክትሪኦ ትኽእል እንተኾነ ግን ይፍለጠለን ዶ እንተልካ ኣይፍለጠለንን እዩ ናይ ደቂ ኣንስትዮ ስራሕ ኣይምዝገብ ኣይምጎስ ኣይዝየመሉ ንኣብነት ንደቂ ተባዕትዮ ኣንታ ሓራሲ ኣተሓፋሲ ኣታ መራሺ ኣታ ተኳሲ ገለ ክበሃል ከሎ ጓል ኣንስተይቲ ክንዲዚ ዕንጨተ ኣሪኺ ክንዲዚ ማይ ወሪድኪ ክንዲዚ ጢሒንኪ ኣይትበሃልን እያ ስለዚ እቲ ቦታ ጓል ኣንስተይቲ እቲ ቦታ ጓል ኣንስተይቲ ወላ እኳ ኣበርክቶኣ ልዑል እንተኾነ ግን ከይተመጎሰ ከይተዘርበሉ እዩ ዝተርፍ ወላ ንባዕሉ እቲ ታሪክ ክትሪኦ ከለካ ብ ዞባ ደቡብ ካብ ወራራት ናይ ደጓዑ ጀሚርካ ብድሕሪኡ እውን ጥልያን ነይሮም ዝተፈላለየ ኩነታት ነይሩ እዩ ንሳተን ኣብ ጎኒ ሰብኡተን ኮይነን ይምርሻ እየን ንርስቲ ዋጋ ኣላንስቲ ዝብል ምስላ እውን ኣሎ እቲ ናተን ኣበርክቶ እዩ ዝገልፅ እዚ ግን ኣይ እቲ መኸተአን ኣይ ዝረበሉን ምዃኑ ክገልፅ ይደሊ ማለት እዩ ምክንያቱ ነቲ ድሒሩ ዝመፅእ ደቂ ኣንስትዮ ዝሓፈሶኦ ዓወት ክትዛረበሉ እንድሕር ኮንካ ቦትአን ከ እንታይ ነይሩ ኢልካ ክትዛረብ ከለካ ቦትአን ከምዚ ከም ንበረ ክገልፅ ይደሊ ማለት እዩ
1: እቲ ሕብረተሰብ ሲ ኣባታዊ ሕብረተሰብ ስለ ዝነበረ ከም ባህሊ ነቲን ደቂ ኣንስትዮ ኣብቲ መሰል ምኽባርን ኣብቲ ካልእን ኣየእትወንን ነይሩ ክንብል ትቐንዲ ሽግር ሕጂ እንታይ እዩ እቲ ውሳኔታት ክውስኑ ከለዉ ኣብቲ ኣኼባ ንሰና ኣይሳተፋን እየን ስለዘይሳተፋ ሕጂ እቲ ንደቂ ኣንስትዮ ዘድሊ ንዓኣተን መሰለት ክሕልወለን ዝኽእል ኣብዚ ሕጂ ኣይረአን እዩ ንባዕሉ ኣብ መርዓ እንድሕር መፂና እታ ትምርዖ ጓልን ኣደን ዝኾነ ይኹን ርእቶ የብለንን እንታይ እዩ ትዝመፅእ እቲ ቦ ጓልካ ሃበና ክብልዎ ከለዉ እንታይ እዩ ዝርኢ ሓልየትና ድዮም መዋስብትና ድዮም ርዩ ምስቶም ዘለዉ ሰብኡት ደቂ ተባዕትዮ ስድራ ቤቱ ምስኦም ተላዚቡ ኣብቲ መወዳእታ መሃብ ክኸውን ከሎ ከዓ ኣኳኣ ወሲኽካ እታ ሰበይቲ እቲ መወዳእታ ምስተወድአ እያ ንሳትኹም ጓላ ኣብቲ ውራይ ክግበር ከሎ እቲ ጓላ ንመን ትሕፀ ከም ዘላ ንመን ከም ትምርዖ ዘላ ትፈልጥ። ሕጂ ትቐንዱቱ ፀገም እንታይ እዩ? ኣብቲ ኣኼባ ንሳተን ስለ ዘይሳተፋ እቲ ዝወፅእ ሕግታት ንዓዓተን መሰለን ዘይሕሉ ስለ ዝኾነ ሕጂ ነዚ እዩ እቲ ቃልስን እቲ ምቕያርን ዘድልዮ።
2: ምምፃእ ካልኣይ ወገን ህዝባዊ ሓይልታት ናብ ዓላ ህዝቢ ብኸመይ ተቐቢልዎ? ብፍላይ ተን ደቂ ኣንስትዮ ኸ ብኸመይ ይርአንኦ ትብል?
1: ኣነ ኣቕሪበያ ዘለኹ ሓፃር፣ ምክንያቱ ትካልእ ነዊሕ መፅናዕቲ ዘድልዮ ስለ ዝኾነ ኣነ እታ መጀመርያ ንዓላሙ ምስ መፁ ብውሑድ ጉጅለ ኣብቲ ዓላ ዝነበሮምን ብተን ደቂ ኣንስትዮ ዝነበሮም ተቐባልነትን ንሳኒ ክገልፅ። እቲ ካልእ ሰፊሕ ድሕሪ እዩ ንኣብነት ሕጂ ዋላ ይነግሩካ እዮም ኣብ 71 72 73 ብብዙሕ ቁፅሪ ይመፅእ ከም ዝነበረ እተን ኣዴታት ኩሉ ዓድታት ዘይኮነ ፍልይ ዝበለ ንኣብነት ዋላ ካብ ዓላ እውን ንርእ ሲአንሲ 45 ኣንስቲ ሙሉእ ሓላፍነት ተሰኪመን ነዚ ኩሉ ንሰኒ ምግብኦም ከም ዝነበረ ይገልፃልካ። እኽሊ ኣብቲ ግዜ ትሽዑ መጥሓን ስለ ዘይነበረ ብኢደን ፀፅየን ለንቂጠን ሃንዛ ድዩ እንጀራ ድዩ ሰንኪተን እየን ዝህብኦም ነይረን። ኣብዚ ሕጂ ዓብ ሽግር ከምዚ ክብደት ፃዕሪ ከምዝነበረን ንመፍትሒ ተባሂሉ እውን ሓደ ሓደ ግዜ በቶም ደቂ ተባዕትዮ ተኣዚዞም ኣብ በዓል ማይ ሓባር ኣብ በዓል ደቂ ኣምሓረ ኣጥሒኖም ከምፅዎ ከም ዘለዎም ዝግበረሉ ነይሩ እዩ። ኣነ እዚ ስለ ዝኾነ ሕጂ እታ ናይ መጀመርያ ዝነበረት ኣነ ግን ብውሑድ ቁፅሪ ዝመፁላ ኣብቲ ህዝቢ መጀመርያ ዝኣተውላ ንሳ እየ ክገልፅ። እሱ ከዓ እንታይ እዩ ንኣብነት ኣደይ ሃዋርያት እንታይ ትብለካ? መጀመርያ ወለንኪኤል ሃይሌ ንዓላ መፂሎ ተባሂሉ ኣብቲ ቤተ ክርስትያን ጥቃ ገዛኣ ዝነበረ እውን ቀደም ትሪኦ ስለ ዝነበረት ከይዱ ተባሂሉ ስለምንታይ ተመሊሶም እሞ ብሓቂ እውን ትፍርሕና እዚ ኩሉ ሰራዊት ናይ ፀላእስ ብሓቂ ብውሑድ ቁፅሪ ክኽእልዎ ድዮም ኢልና ንሰግእ ዝነበርና ሓቂ ኮይኑ ተመሊሱ መፂኡ ማለት እዩ። ስለ ዝበልኩ ነፀላይ ትኸዲነ ናፍታ ገዛ ከይደ ርኺበዮ እያ ትብል። ሕጂ ምስ ረኸብክዎ ዋይ እንታይ ዳ ኮንካ ኬድካ ሰሚዕና ነርና ብጣዕሚ ድዩ ስኢኑካ ምስ በለቶ ኖኸም ይኮነን ንሕና ሰ ካብ ኣብቲ በረኻ ንበይንና ኮይንና ኣብ ውሽጢ እቲ ህዝቢ ኮይንና ክንቃለስ እቲ ህዝቢ እውን ብምሉኡ ምሳና ክሳተፍ ከም ዘለዎ ስለ ንኣምን ብኡ ኢና ንሕና ናብ ውሽጢኹም መፂና ደለና ኢሉኒ በዚኣ ተፈላለዩና ከይድና ትብል። ድሓር ግን ኣብርሃም ተወልደ መፂኡ ሒዝዎ ንሱ መፂኡ ክረኽበኒ ከሎ እሞ ሃዋርያት ንሕና መፂና ኣለና ኣብዚ ከዓ ተን ደቂ ኣንስትዮ ዝያዳ ቀዳምነት ክውደባ ዝግበአን ንሰን እየን። ምክንያቱ ኣደ እንተዘይተወዲባ እንተዘይነቒሓ ሰብኣይ ጉልባብሉ ኢኹ ክላኣኻ ይክእልኒ እዩ ዘሎ መንእሰይ ወዲ እውን ዝያዳ ናይቲ ቶም መንእሰያት ዘሎ እውን ኣቦኦምን ኣዲኦምን ብዛዕባ ከምዚ እንድሕር ኮይኖም ዝዕልሉ ንሶም እውን ኣብኡ ከለካ ከይወደብካዮም ይውደቡ ፍቕሪ ናይቲ ሰውራ ኣፍልጦ ናይቲ ሰውራ ይሓድሮም ኣሎ ማለት እዩ። ስለዚ እዚ ስኩለ ዝኾነ ንሕና መጀመርያ ደቂ ኣንስትዮ ክንውድብ እዩ ዘለና። ንስኺ ከዓ ሓንቲ ካብ እንኮንክ ክትሕግዝና ኢኺ ምስ በላ ኣነ ሞጓል ንስተይትስ እንታይ ክገብረልኩም ደልየ ምስ በለቶም ይሕጅኹም ዝብላ ከም ኣጥራይ ገበሪ ካብ ሕጂ ቃል ኪዳን ኣቴና ኣለና ክንተሓጋገዝ ኢና ኢሉኒ ትብል። ድሕሪኡ ሕጂ እቲ ኣብ ቢዕዋን ክኤል ይለኣኽ ንሳ እውን ኣብ ገዛ ኮይና ትለኣኽ እቲ ክመፁ ከለዉ ብውሑድ ቁፅሪ ኣብ ውሽጢ ገዛ ኣእትዮም ዝሓብእዎም መግቦም ዘዳልውሎም ኣብቲ ዝኸድዎ በረኻታት መግቢ ሒዞም ከም ዝኸዱ ዝግበር ዝነበረ እዚ ሕጂ እቶም ኣብቲ ከባቢ እንዳኸዳ ንምህረት ዝነበሩ እዚኦም ኮይኖም መጀመርያ ሕጂ ጓልሃንሶም ከዓ እንታይ ትብል እያ ቅድሚ በዓል ኣብርሃም ትወልደ ንምምፅኦም ሰሎሞን ወልደ ማርያም መፂኡ ከም ዝነበረ ኣብኡ ንሱ ግን ዋላቶም ዓላ ዝገልፅዎ ብዙሕ ኣብቲ ናይ ህዝቢ ኣይነበረንቲ ንጥፈታት ናትዉ ንሱ ዝያዳ ኣብ ከተማ ንኣብነት ናይ ገንዘብ ምእካብ ኣብቲ ናይ ከተማ ከዓ ትምውዳባትን ገለን ግዲ ኮይኑ ብዙሕ ተማጋይሽ ዝመፁ ሕልፍ ኢልና ንሪኦም እውን ካብኡ ዝመፁ እዮም። ስለዚ ሕጂ እቲ ኣብቲ ናይቲ ህዝቢ ሲ እዚኦም ድሓረወት ዝመፁ ምስ መፂኦም ኣብ ውሽጢ እቲ ህዝቢ ኣትዮም ነቲ ህዝቢ ክረኽቡ ዝጀመሩ እምበር ንሳቶም ኣብቲ ህዝቢ ብዙሕ ምውሳ ኣይነበሮምን ትብል። ድሕሪኡ ሕጂ እዚ ናይ በዓል ኣብርሃም ተወልደ ወለንኪኤል ሃይለ ካልኦት እውን ከምኡ ምምፅኡ ኣብቲ ህዝቢ ዝያዳ ክዋዕዋዕ ከምዝኽኣለ ንኣብነት እቲ መወዳእታ ኣብርሃም ተወልደ ኣብ ኣኼባ ነቶም ሕጂ እንታይ ይብላ ኣብቲ ኣኼባ ኣብርሃም ተወልደ ክእክብ ከሎ እቶም ደቂ ተባዕትዮ እምበር ደቂ ኣንስትዮ ኣይተሳተፍናን እብላ ቶም ደቂ ተባዕትዮ ተሳቲፎም እንታይ ከም ዝበለ ግን ኩሎም ነንስቶም ነጊሮምን ስለ ዝኾኑ ንሳተን እውን

እንታይ እዩ ትስቃል ሰውራ እዚታት ይሕዛ ነይረን እየን ድሕርታ እየን ድብላ ከመይ ኢሉ ናብ ኩለን ተወዓውዑ ክገልፃ ከለዋ ኣብ ቤተ ክርስትያናት ኣብ እንዳሓዘን ኣብ መርዓ ውራያት ክርከብ ከሎ ነንሕድሕደን እቶም ደቅና ኸ መፅኦም ድነይሮም ተባሂሉ ጓል ሃንዶ ሰንበት ታሕቲ ደላ በዓል ሃዋርያት በዝላዓሊ ዘሎ ዳርጋ ኩለንተን ደቂ ኣንስትዮ ብሓንሳ ተላቢዑ ሕጂ ኣብቲ ስራሕ ንኣብነት ሃዋርያት ሕጂ ተላኢኻ ሓደ ግዜ ኣብ ቢዕዋን ክኤል ስለ ዘይነበረ ሃዋርያት ናብ ሓደ ሰብኣይ ክኸዱ ኣለዎም ክብገሱ ስለ ዝነበሮም ነቲ ሰብኣይ ፀዊዖም ዝህብዎ ሓበሬታ ስለ ዝነበሮም ኬድ ክደቀም ሓረ ንእከለ ርኸብልና ምስ በሉኒ ከይደ እቶም ሰብኣይ ናይ ብሓቂ ሕማቕ ተሰሚዕዎም ንምንታይ ንዓኽሊ ኢኽኪ ክቶም ሰብኡት ከናበይ ከይዶም እዮም ኢልኒ ኢሎምኒ ኣነ ሞ እንታይ ፈሊጠ ኣነ ከይዲ ኢሎምኒ መፅእ ኣለኹ ንዓኹም ኣይፈልጠኩም ኒአ እቲ መልእኽቲ እንታይ ምዃኑ እውን እኮ ዘርዚሩ ድነገረኒ የለን ምፃእ በልዮ ጥራያ ትብልታ መልእኽቲ ኢሎዮም ኮርዮም ገጭገጭ እንዳበሉ ተቐቢሎምኒ ዋላ ምስ መፁ ንዓላ እውን እቲ ዝለኣኻ ክነግራ ከሎ ስለምንታይ ጓለን ስተይት ሰዲድካልና ኢሉ ተቃዊሞምኒ ኮርዮም ኣነ ግን ነጊረዮም ንሰኒየን ቀንዲ ዝውድባ ኣብቲ ሰውራ ዓብ ታራ ዘለዎ ንሰኒየን ንሰን እንተዘይተቐቢለናና ንስኻትኩም ስበይ ክትቅበሉና ደሊኹም ኢለዮም ኢልኒ ትብል ሕጂ ብከምዚ ክሳብቲ ዝኸድሉ ዋላ ሕጂ ናይ ጓል ሃንሶም እቲ ጥቃ ገዝኦም ሓደ ዓላ ከምዚ ሕጂ ዘለዎ ስሑ ኣይኮነን ተንገዛውቲ ኣብ ውሽጢ ጫዓ ኣትየን ገዛ ኣሎ ድየለን እውን ኣይ ትርኢን ኢኻ ሓሰስ ኢልካ ትረኽቦ እዩ ሕጂ እንዳሃንሶም ፀግዒ ናፍቲ ጎቦ ናይ ጭሆት ዝተፀግዐ ስለ ዝኾነት ብኡ ጌርካ በቲ ስንጭሮ ደይብካ ጎቦታት ምሕብእ ኣሎ ስንጭሮታት ኣለዎ በቲ ሓደ ኣቲኻ በቲ ሓደ መፅኦምካ ከም ድሌትካ ክትወፀሉ ትኽእል ቦታታት ስለ ዝኾነ ንሳ ሕጂ እንታይ እያ ትገብር ምሸት በረኻ ውዒሎም ምሸት እዮም ዝኣትዉ ናፍቲ ገዛ መልእኽቲ ሒዞም ዝመፁ ኣብኡኦም ዝፀንሕዎም ንሳ ትቕበለሎም ሕጂ ምሸት ክምኣትው ንድሕር ኮይኖም ኮዳ ኣላቶም ሕጂ እንታይ ትገብር ሓንቲ መብራህትላ ጋዝ ጭልም ጭልም ተብላ ብፍቕዲ ንሳ ንድሕር ገይራ ይኣትዉ ንሳ እንተዘይ ገይራ ኣሎ ኣበር ማለት ኢሎም ኣይመፁን እዮም ኣብዚ መፁሉ ግዜ እንታይ ትገብር እተን ኣሕዋት ኣለዋ ዲኣ ኣላ እቲ ምግቢ ንሰን እየን ዘዳልዋሎም ንሳ እንታይ ትገብር ደገት ወፅእ ዋርድያ ዋርድያ ወፅያ ሕሉፍ ሓሊፋ ኢሎም እዚ ጫዓ ስለ ዝኾነ ብዙሕ ብጫዓታት ስለ ዝኾነ ንፋስ ሕጂ ከናንቀሳቀሶ ከሎሲ ኩሉ እዩ ዝንቀሳቀስ ምንቅስቃስ ካልእ ኣይረአን እዩ ሕጂ እንታይ ትገብር ኣብ መሬት ደቂሳ እቲ ሸፋሕ ሸፋሕ ናይ እግሪ ዝያዳ ኣብኡ እዩ ዝረአ ኣብኡ እዩ ዝስማዕ ስለ ትብል ኣብ መሬት ደቂሳ ነቲ ምንቅስቃሳት ትከታተል ይብልዋ ካልእ እቲ መልእኽቲ ንደቂ ምሓረ ይልእክዋ ናብ ካልእ ቦታ ይልእክዋ መልእኽቲ ትለኣኽ ነይራ ምግቢ ሒዛትሎም ከይዳ ክትምለስ ከላ ክሳብ እሾኽ በዚ ድሕሪኣ ዓጢቓ ክትከይድ ከላ ንሳ ብቅድሚኣ ደሎ ናጥፍአ ትኸይድ ነታ ናተኣሰር ክትጠፍእ ምእንቲ ከዓ በታ ድሕሪኣ ጫዓ ተኣስራ እንዳጎተተታ ንሳ ነታ ናታ እውን እንዳጥፍአት ትመፅእ ሕጂ ኣብዚ ሓፃር ግዜ ዝነበርዋ እቲ ናተ ንጥፈንት ብዙሕ እንድዩ ንዕኡ ክትገልፅ ግን ቀልጢፉሲ ኣብተን ደቂ ኣንስትዮ ተቐባልነት ረኺቡ ኣብቲ ዳሕራይ ሕጂ ተኣኪቦም ብብዙሕ ዝበለ ቁፅሪ ብጋንታ ብመስርዕ ምስ መፁ ኣብቲ መግቢ ናይ ምስንካት ነቲ ህዝቢ ክእዘዝ ኣይክእልን እዩ ምክንያቱ ፀላኢ ሽዑ እውን ብፍላይ ድሕሪ ኣብርሃም ትወልደ ኣኼባ ምግባሩ እታ መስዋእቲ እውን ስለ ዝተሰምዐት ኣብ ፀላኢ ቀልጢፋ ፋሕ ስለ ዝበለት እቲ ኩሉ መስመራት ንኣብነት ጋድየን እንዳ ጌርጊስ ኮማንዲስን እዞም ምልሻ ነይሮም ሞ ኣብ ጭሆት ጦር ነይሮም ኣብቲ ዳሕራይ እሞ ዋላ ብዝበዓል በለስቶ ተጋድሎ ሓርነት ኤርትራ ነይሮም እዮም ሕጂ በቲ ፀላኢ ኩሉ ተፃቢቡ ስለ ዝነበረ እተን ደቂ ኣንስትዮ እቲ እኽሊ እቲ መጀመርያ ናተን ዳሕራይ እውን ትሕሩጭ ብለይቲ ይኸደን ብለይቲ ከዓ እቲ እንጀራ ተሰንኪቱ ናብኣቶም ይበፅሕ ነይሩ ሕጂ ኣብቲ መጀመርያ ስብተን ደቂ ኣንስትዮ ቀልጢፎም ስለ ዝሰረፀ ናይ ብሓቂ ፅቡቅ ንጥፈታት ገይረን ይሕግዝኦም ነይረን እየን ሕጂ እንታይ እዮም ዝብሉ ንኣብነት ንበዓል ዓረት ይድይቡ ነይሮም እዮም ዓረት ይድይቡ ከም ዝነበሩ ገልፁ ኣብኡ ገለ ውድባት ኣብ ዓዲ ቀይሕ ስለ ዝነበረና ምስኣቶም ክንራኸብ ንኸይድ ነርና ብሉ ንበዓል ስምጃናታት እውን ይኸዱ ነይሮም

ነቲ ህላዊኦም ንምድንጋር ድዩ ወይ እውን ካልኦት ኣባላት ኣልዮሞም ክረኽቡ ኣብኡ ዘካይድዎ ዝነበሩ ንጥፈት ኣነ ዝነገረኒ ኣይረኸብኩን። ምክንያቱ ቶም ኣብዚኣ ዘረኸብክዎ 2ልተሰለስተ ሰባት እዚኣ ኣቲ ሓበሬታ ትቀደም እውን ኣብ ዓላ ከለና ዓላ ዘዘንትውዎስ እዚ እዩ። ሕጂ እቲ ድሕሪኡ ዝመፀ ተኣኼባ ናይ ህዝቢ ምድግጋሙ እቲ ናይ ደቂ ተባዕትዮን ናይ ገለን ንጡፍ ተሳትፎ ዝነበረሉ ኣብቲ ዳሕራይ ግዜ

0: ደረጃ ዝመፅሉ እዮም ዝብሉ።
1: እዛ ዝጠቐስኪያ ጓል ሃንሶ እኳ ዕድል ረኺባ ኣብ ደቂ ኣምሓረ ኣብ ዝገሽናሉ ረኺብናያ ብዝርዝር ተዛሪባ ኣብቲ ውዕሎታት ዝነበሩ ገለ እውን ምስክርነቶም ዘስምዑ ሕጂ ግን ብሂወት የላን።
2: ማና ሕጂ ተሓሰብኮሲ እንታይ እየ ነይረ ሽዑ ከመይ እየ ነይረ እቲ ዝበሉ ንሕራ እንዳልኩም ዝኾነ ዝኣቱ ፈፂመ ወይ ክእሰ ወይ ከምዚ እየ ዝበሃል ሓሳብ ኣብ ዝሓንጎላ ኣይነበረ ብዘይካ ንዕኦም ረኺበ ምስኦም ክፋቐር ምስኦም ክኸይድ ምስኦም ክዝተዘክሉ ፈፁማ እየ እዚ ሓሳብ ዛ ብሓንጎላ እየ ምፀንዕ
3: ቀልጢፊ ፍቕሪ ተጋደል ተሓዲሩ ክሳኮያታ ተገርብ
2: እንታይ እንደመስለኪ ኣሽምባ እየ ከምኡ ኢለ ከኣብዮም ምናልባት እንተ ዘይመፁ ከይመፁ ተሓዲሮም ኣነ ናደይን ሓዋ ግና ኮፍላይና ዝፅበዮ
3: ነቶም ተጋደልቲ ደሊኺ ተላኢኽኪ ኣብ ብዙሕ ቦታታት ከዓ ትንቀሳቕሰ ነይርኪ
2: ዝኾነ ዝነበር ክዳ ኩሉ በፂሐ ዮ እንታይ እዩ ዝሓማስ እዮም ኩሉ በፂሐ ዮ ኳዜን በፂሐ ዮ ዓዜን በፂሐ ዮ እዛገር በፂሐ ዮ ወክ በፂሐ ዮ ርእሲ ዓዲ በፂሐ ዮ ጉርሁ ስርናይ ደ ገለ ዝብሉ በፂሐ ዮ
1: ክሳዕ ጀኔራል ፊሊጶስ ከይተረፈ ገሊፅዋ ነይሩ ከምኣ ባህርያዊት ወተሃደር ኣይረኣናን ሕጂ ሲ ብብዝሒ ኣይነበረን ንኸውን ግን ካብቲ ግዜቲ ኣትሒዘን ክሳተፋ ግን ናይ ብሓቂ ዝድምፅወካ እዩ ኣባላት ክፍሊ ህዝባዊ መምሕዳር ኣብ 75 ኣብቲ ዞባ ምስ ተመደብኩም ቀንዲ ዕማምኩም እንታይ ነይሩ ብፍላይ ደቂ ኣንስትዮ ኣብ ምውዳብ እንታይ እንታይ ዕንቅፋታት የጋጥመኩም ነይሩ

Eu trouxe só uma pessoa.

0: God, have mercy on
1: me. Blood on me.
2: Oh!

ሰላም ኣብርሒቑ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎም መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ደርሆ ምስ ድንሽ ናይ ፎርኖ ክኸውን እዩ። ከምቲ ኩሉ ግዜ ንገብሮ ንምዝኽኻር ይሕዳ ወይ ይሕፀብ ኣለኹ። እዚ ኣዝና ከነዘንክሮ ወይ ድማ ክንጥንቀቐሉ ዘለና ነገር ስለ ዝኾነ ማለት እዩ። ሕጂ ቀሪበየ ደለኹ ኣስቤዛ ደርሆ። ደርሆ ዝበሰለት ደርሆ እያ። ፅቡቅ ገራ ከምትግቡእ ተሓፂባ ከምትግቡእ ተቋራሪፃ ተሓፂባ ፀርያ በሲላ ኣላ። ሓደ ማንካ ጣውላ ጠስሚ ጌርና ማይ ውዑይ ጥብ እናበልና ኣብሲልና ኣለና ማለት እዩ። ድንሽ ከዓ በሲሉ ከይተቐርፈ ንቕመት ተመቲሩ ቁሩብ ኣብ ባዴላ ተሓሚሱ ኣሎ ማለት እዩ። ሽጉርቲ ቀይሕ ጉንዲ ሰደኖ ሽጉርቲ ፃዕዳ ጉዕ በርበረ ቀሪብና ኣለና። ጠስሚ ከዓ ቀሪበ ኣለኹ። ስለዚ መጀመርታ ክንሰኻትቶ ኢና። ሓንሳ ክንሰኻትቶ ስለ ዝኾና ኣብ ድኾነ ዓይነት ጌርና ክንሰርሖ ንኽእል ኢና ማለት እዩ። ሕጂ ኩሉ ኣስቤዛና ብሓንሳ ማለት እቲ ቀመማት ናይ ኣሕምልቲ ኩሉ ብሓንሳ ቀመማት ናይ ኣሕምልቲ ንብሎ በዓል ሽጉርቲ ሰደኖ ሽጉርቲ ፃዕዳ እዩ ማለት እዩ። ሽጉርቲ ቀይሕ ሽጉርቲ ፃዕዳ ክልተ ማንካ ጠላ ክገብረ ጉዕ በርበረ ሓደ ማንካ ጣውላ ክገብረ

ጠስሚ ከዓ ክገብረ ድሓር ብሓንሳብ ጌርና ሓንሳብ ችሉቅ ከነብሎ ኢና ማለት እዩ። ሰለስተ ማንካ ጣውላኻ ጠስሚ ገይረ ኣለኹ። ሓደ ማንካ ጣውላኻ ኣትይዋ ኣሎ ነታ ዝበሰለ ደርሆ። ከምዚኣ ጌርና ሓንሳብ ችሉቅ ኣቢልና ክንሰክትታ ኢና። ድሕሪኣ ምስኣ ሕውስውስ ኣቢልና ኩለን ኣብ ፈርኖ ክነእትዋ ኢና ማለት እዩ። ሓንሳብ ከብቲ ዝበልክዎ ኩሉ ስሩሕ ስለ ዝኾነ ዋላ ብቲ ዝሓለፈ ሰሙናት ዝሰራሕናዮ ስሩሕ እዩ። ኩሉ ኣብ ዝኾነ ዓይነት ጌርና ከነብስሎ ንኽእል ኢና። ኣብ ሓዊ ይኹን ኣብ ዘለና ዓይነት ጌርና ከነብስሎ ንኽእል ኢና። ክተሓሓዘልና ጥራሕ እዩ። እዚኣ ሰክቲተ ኣለኹ ጨውን በርበረ ፀሊም ነስኒሰ እዚአን ክልቲአናኣትየ ድሓር ኣብ ፎርኖ ሓንሳብ ኣእቲና ከነውፃ ኢና ማለት እዩ። ሓራይ ሕጂ በሲላትልናላ ጨውን በርበረ ፀሊም ነስኒስና ድሓር ነቲ ስቤዛና

ሓራይ ደርሆ ናእቲናዮ ኣሎና። ነቲ ዝበሰለ ድንሽ እንደገና ቅርብ ሕምስ ዝበለ ብሓንሳብ የእትዎ ኣለኹ። ሕውስውስ ኣቢልና ሓንሳብ ሽሉቕ ኣቢልና ኣብታ ባዴላ ገልቢጥና ኣብ ፎርኖ ክነእትዋ ኢና። ሓንሳብ ከምቲ ደጋጊመ ዝብሎ ደለኹ ኣብ ፎርኖ ክንገብሮ ንኽእል፣ ኣብ ሓዊ ክንገብሮ ንኽእል። ድርቅ ክብለልና ጥራሕ ሓንሳብ እዩ እምበር ካልእ ሽግር የብሉን። ምክንያቱ ዝኣክል በሲሉ ስለ ዝኾነ ማለት እዩ። ሕጂ ተወሃሂዳትልና ኣላ

ከምቲ ኣጌርና ተዓራር ኣቢልና ሓንሳ ድርቕ ንኽትብለልና እያ እምበር ኩሉ በሲላ እያ ወላ ሓንቲ ሽግር የብላን። ስለዚ ኣብ ድኾን ዓይነት ጌርና ከነድርኣ ከዓ ንኽእል ኢና። ተዓራሪ ነብላ ከምዚኣ ጌርና

ፎርኖና ተወልዐላ ከምዚ ኣይላ ብስል ምስ በለትልና ብስል እኳ በሲሉ እንዲደሎ ግን ቁሩብ ድርቕ ምስ በለልና ኣውፂኢና ንምግቢ ነዳልዎ ድርቕ ንኽብል እምበር ኩሉ ብሱል ይደሎ ማለት እዩ። ስለዚ ኣብ ሓዊ ክንገብሮ ንኽእል ኣብ ፋርኔሎ ኣብ ፔርሙስ ኣብ ድኾ ነገርና ከነድርቆ ኣንቅፅ ከነብሎ ንኽእል ኢና ማለት እዩ። ንቐፅ ክብለልና ቁሩብ ከምኡ ዓይነት ኣሰራርሓ ክንሰርሕ ስለ ዝደለና ማለት እዩ እምበር ከምታ ዘላታ እውን ክንቅርባ ፀገም የብላን ወዲኣላ ማለት እዩ። ሓንሳባ ፎርኖ ምእታውና ግን ደረቕ ክትብለልና እያ።

ራይ ደርሆና ደሪቃ ትልናላ ከምዚ ዒላ ድርቕ ምስ በለትልና ነውፃ ማለት እዩ ከምቲ ኣቐዲመ ዝበልኮ ከምቲ ዘለዎ እውን ክንቅርቦስ ዋላ ሓደ የለን ኩሉ ብሱል ስለ ዝኾነ ሓዋዊስና ሓንሳእ ድርቕ ንኽትብለልና ጥራሕ ኢና እቲናያ ብሱል ስለ ዝኾነ ከዓ ኣብ ድኾነ ዓይነት ጌርና ከነድርኦ ንኽእል ኢና ማለት እዩ ሕጂ በተንቀቕሖ ኣመልክዕ ኣቢልና ንመግቢ ነዳልዎ ማለት እዩ ብመቑረፂ እንቀቕሖ ክንቆርፅ ንኽእል ብካራ ክንቆርፅ ንኽእል ብዘለና

ኣሰራርሓ እዩ ማለት እዩ ካብቲ ዓይነት ደርሆ ብፍኩስ ዝበለ ግን ጥዑም ፅቡቅ ኣሰራርሓ እዩ ከዓ እቲ ድንሽ ከዓ ከምቲ ዝበልናዮ ኩሉ መዓልቲ ኣብቲ ድንሽ ካርቦሃይድሬት ኣሎ ፀዓት ኣሎ ምስ ቅራፉ ብምዃኑ ከዓ ኣዝዩ ሃፍቲሙሎ ማለት እዩ ኣብቲ ሴዴኖ ብዙሕ ድበለ ሴዴኖ ኢና ተጠቂምና ሓደ ኩባያ ዝኸውን ስለዚ ኣብቲ ሴዴኖ ኣብቲ ጉዕ በርበረ ኣብቲ ሽጉርቲ ፃዕዳ ኣብቲ ሽጉርቲ ቀይሕ ነናቱ ዝኾነ ብሉፅ ብሉፅ ትሕዝቶ ኣለዎ እዚ ኩሉ መዓልቲ ኣብ መዓልቱ እናገለፅናዩ ኢና መፅእና ዘለና ስለዚ ደርሆ ምስ ትንሽ ናይ ፎርኖ ኣብዚኣ ወዲእና ኣለና ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰናዩ

0: ሰላም ከመይ ተምሲኡ ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል እምበኣር ኣብ መደባት ኤሪ ቲቪ ብቐጥታ ሒዝናልኩም ቀሪብና ዘለና ኣነን ፋጥማን ፅባሕ ዒድ ኣል ኣድሓ እዩ ርሑስ በዓል ዒድ ንብል ንመላ ህዝቢ ኤርትራ ውሽጢ ሃገር ንወፃእን ከምቲ ቀፃሊ ኣብ ዝተፈላለየ ሃገራዊ ይኹን ሃይማኖታዊ በዓላትና እነቕርቦ ፍሉይ መዶ ሙዚቃ ንሕጂ እውን ኣዳሊናልኩም ኣለና ብምክንያት ዒድ ኣል ኣድሓ ነጊምና ርሑስ በዓል እንዳበልና መጀመርታ ፋጥማ እንቋዕ ብፅሓና ርሑስ በዓል
1: ኣሚን ማኩ እንቋዕ ብፅሓና ርሑስ በዓል ንመላ ህዝቢ ኤርትራ ውሽጢ ናብ ደገን ከምኡውን ንዓኸ ምስድራ ቤትኩም
0: ይቀኒለይ ርሑስ በዓል ይብል ኣነ እውን ክቡራት ተኸታተልትና ናብ ተዳልዩ ዘሎ ትሕዝቶታት ደርፊ ክንሰገር ኢና ካብዚ ብምቕፃል ማለት እዩ ምሳና ክትሓብሩ ድማ ብክብሪ ንዕድም
1: ቀድረ ሰላመትና ትብፅሓኩም እጥቅበት ዓድ ካርጅ ንደገኩም በርናምጃት ቴሌቭዝዮን ርትያት ኣብዕልልየኩም መተቅብለትና እሰናይ ድብዒድ ኣድሓል ሙባረክ ኣብፅሐና ዒድ በኪቶስዒድ ገልኩሉ ገቢልና ድምንተምኒ ኣብለ መናስበት መባሸረተን ምስልኩም ተግና ምስለት ፈናተ ሓልየት እንደፀበጥና እንደደገምና ዜማ ገልኩሉ ገቢልና ዒድ በኪቶስዒድ እምብል ዲባ ወለይት ሕላየት ዓረፋነላ ትብል ሕላየት ስሌማን ኣሕመድ ግል ዒድ ለሸራ ሕላየት እባቱ በርናምጅና ግንክሰቱ መታብዓት በኪቶቶም

0: ግሩም ዩስፍ ኣይ ንሪኣ ፀናሕና ሓላየት እስ ኣዳም ዩስፍ ምን ዝብለካ ትሓዘ ወለፍ ዓበት ኣማንታ ገ ስዋ ትፈተ ምክል ኢተን
1: ኣነ ሓበቸ ፈት ዓጀታ ስካባብዕብታፍ
0: ዓበቸ ስሜየትካ በስ ኣፍ ዓበቸ በከላስ ምን ትትበደል ዳሓንታ
1: ዋላ ነዲባ ፌስቡክ ከማን ሳልሳይ ስሜት ኣፍ ዓበቸ ወደ ዮስፍ ሓምድ
0: ኣፍዓበቸ ግሩም ዩስፍ ኣይ ኣዘ በርሃቱላ ትብል ዲብ 25 ዮቤል ዒድ ሕርየት ዲብ ባሕቲ መስከረም ዲበል ሓሌካ ሕላየት ሌት በርሃቱ እስከ ዲባ መገለግ ትበለኒ ዩስፍ
1: ኣይ ወዲ ብ25 ሰነት ወደየነ ምን ኤርትርያ ተሓረረቱ መከምከሚ ኢሊ እቱ ህለየና በርሃቱ ክድመት ወጣን መፀቱ ዓማር መፃ ውህያብ መፃ ወንሳ መፃ ወግሩሽ ጠብዓት ወጀዋዛት ጠብዓ ወደውለት ኩሉ ለናቅስ ንዓለታማ ግና አልሓምዱልላ እልበ ምፍጋረ በርሃቱ እልበ መውዳቀ በርሃቱ ውልብ ግብለተ በርሃቱ ውላ ቅብለተ በርሃቱ

0: ሓቱ ስራይ ኩሉ ሽታራ ሰለል በሊ ርእሳ ከምሰል ግንቦ ማሸላ ሽታራ ኤርትራ ሽታራ ዝውለብ ትግራይ ትርድት ማላይ ተይብ ወማል ፀረ ይትነስቲ ትብል ሕላየት ዘዲባ ካብ ብዙሕቱ ሃለል ሸርሕ ብለመናሰበት 25 ሰነት ዒድ እስትቕላል ብሜዳን ሄለል ስተምበር ሓልኮት
1: ግሩም ዩስፋይላሓን ወሽዕርና ኢላ ሕላየት ነውስካት ወለምን በእዳም
0: ናየት ሽዕር ናየት ወልሓን ናየት
1: ግሩም ዩስፋይ እግላማሽ ወየ ግነርአ ምኒሃቶ ሓሪት ግናቕብልቶ ህጅክና ግናእተላለ
0: ኢንሻ
1: ብስቱድዮ ብንቂስ

0: ግሩም ዩስፋይ ይዓረየኮ ብኪ እምብል ፀናሕና ዩስፍ እምበር ላማ ሕላይ በርዲ ምመስል እንታ ወዲብ ክልኢት ሄ ጀምሁር ከም ብካለ ሸክ ኣለባኒ እስከ ዩስፋይ ዝያደ እንታ ዲብ ኣያቶ ዲብ ተምሲል ወለ ዲብ ሕላይ ሓቲ ሕረም እንትትበሃል ሞ ኣቤልካ ፍዕለ ከማ ዲብ ኣወላ ኣቤሉት ክልኢት ጀምሁር ከም ብካ ኣነ ምትኣክደት ኣነ ላኪን ዲብ ኦረም ንብሎ ከመ ወዴካ ዩስፍ
1: ወላሂ ኩሉ ሓተይቲ ወድ ብክሮ ወዳግምቱ ድራማ ሄኒ ለተረደታ ስያሰታ መጅተማዕ ዓዳታ ክብቲ ኣብለካ ድብቲ ኣብለካ ኣና ለትዋ ቀለም ክነ ድራማ ፈትየ ብዝያዳ እሸቅየ ነበሎም ዛት ግላ ባህላዊ ጉዳያት ነሱ ከም መመስል ማ እምርውን ይዓለውኒ ንወሽ ኣነ መመስል ኣነ ይኸው ረኦው እዮ ስምዑ እየ እንደበልኮ እሊ ወደይኮ ባለች ኣተይኮሆለ ተምሲል በርኣን ሔልያ ይዓልኮ ሓላ ዓልኮ ዋዜመ ኩሉ መጀቡ መጀቡ ኣነ ዘማን ሓይስ ኩሎም ምስል ግልሽቀዮም ፈቲ እሊ ይብል ውእሊ ይብል
0: ክልኢት ጀሙር ከም በካየ እሙርቱ
1: ኩሉ ይብል ወኩሉ ይብል ፈንቱ ኩሉ ሕላይ ፈንቱ ተማሲል ፈንቱ ኣዘ ለተረዳሕ የ ተማሲልቱ ስያሰቱ ዓዳቱ ግልኣዳም እንትሓዘት ዓርጎቡ እንትሓዘት ክርዮቡ ልሐሰህትቱ ኣዘ ኣዳም ኖስ ዲብ ተማሲል ገይሰላኒ ንሕላይማ መሽጋ ኣላ ክብሕድ ይጋኒ ሕላዮ መተ ምን ክለ ዮም ሓልፍ ይጋኒ ኣዳም ኖስ ዲብ ተማሲል ልግዕዝመና ኣለ
0: ተማም እዘ ሽወያ ዲብ ተማሲል ምና ሕላይ ዲብ ተማሲል ትብለለየካ ድሓን ኩሉ ሕላይ ናይ ካት ተማሲል ናይ ካት ከም መግልብልኮ ኩሉ ሃደፍ እየ ወወሮቱ ግሩም ዩስፍ ለብ ዝሕ ወክት ዩስፍ በይንካ እንተለትሓሊ ከም ፈናን

0: ግሩም ዩስፋይ፣ እዚ ምና ልእለን ንርኢ ፀናሕና ናይ ወጠን ተንሓልየትካ እዚ ዲብእሊ ቅሩብ ወክት ለኣዳሌካ የስረት ላትብል ምን ኣርእሳ እንዳ እንበትከለ ሕላየት ለየ ክፉት ለኣዳሌት ሕላየት ናይ ፍቲታ የስረት እምብል ዲብል የነየ ምና ኑዕ ናይ ኣሻም ሶሚት እማትና ለለብሳሁ ለቓላ ኣሻም ቱ እብል ኣነ ብርአየ ዝያደ እንተ ሰበት ተኣምርህ እየ ዲብዓዳት እየ መራ ሰበት ተሓሰር ዩስፋይ የስረት መባህለታ ክፎቱ ለተሓሪት ለርእስናይ ሕላየት ወልሕላየት እየ ናይ ፍቲታ ክፎቱ ዓመትን በግት ሽራሓ ግልት በግነት ሃገ
1: የስረት ምን ሃብ ተትሓር ዓለት እተ ዘመን ቀዲም ክምላ ዘይመተ ልባስኪ ተሰርጎ ክትትርኢ ለየት ለምዕ በረት ረክበት ምንገቢ ለምዕ ወገላማ ወለት ኣንሳይሰን ኣማን ለየት ወዲ ብዝያደ ቃይ ሓጋት ምንገቢ ትዋልዓ ከልእማትና መረ ምን ሶሚት ምንሃብ የስረት ትፈታ ዓለት ወንጀላየ ክቡደ ወንጀላየ የስረት ቀበት ሰንዱገ ወንጀላየ ልብላዕሉ ሰበዲር እንዳልሓሉ ሰንዱግ ዲብል ኣኩቦ ኣምዕል ዒድ ወምዕል ህዳይ ومعل عباي تتلبس ان يكون كل دور يكون لابسها مرئ مثل سوميت لابسها عليها وقاليت من يمن ماتي من الزابة وعلو بالليمهين من مصر ماتي علت من الزابة عليها كفالة قرمتنا يا ولا تنسايت با يسرتا يعني لا يسرت كما كونتا وحرهين كمسل اللي ميبالك رخام ام اللي مارمول ولا مشالك كما كمسل يكون لامع فالا قرمت ولا قروبة يتتحركك و ويتجاقنف بس يعني لما كنا اف اف تبي لك با ازل حلايته لحلايتنا يفتيتها لشعر واحمد رسعافه ودي بلي لحن وموسيقى كلنا هيت ومسال ساعتين فرقه سبريتون صدوني وفرقه شمال البحر الاحمر لدفعكوهم

0: ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልትና ከመይ ክትከታተልዎ ፀኒሕኩም ምዕላል ምስ ኣፍዓቤቺ መቸም ቅሩብ ሕፅር ኢላትናያታ ግዜ እንተኾነ ግን ነቲ በዓል ንምንፅብራቕ ነቲ ሃዋህው በዓል ዒድ ንምኽባር ድማ ዘለና ደርፊ ናባኹም ንምቕራብ ኢና ኣቋሪፅናዮ የቕሬታ ንሓትት ደጊምና ርሑስ በዓል ንብል ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃእን ዝርከብ ፋጡም ከመይ ፀኒሑ ዕላል?
1: ዕላል ፅቡቅ ይፀኒሑ ከምቲ ዝበልክዮ ቁሩብ ሓፂራ ምስ ግዜና እንሻላ ካልኣይ ግዜ ብሰፊሕ ዕላል ክህልወና እዩ። ማኮ እውን ንሕና ዕላል እንዳካይድና ኣብ ምድላው ናይ ደርፍታት ክፀኒሕ ክሞ ስለዚ ፅቡቅ እዩ ነይሩ ይብል ኣነ
0: ኩሉ ግዜ ኣብ በዓል ክመፅእ ከሎ ሃገራዊ ደርፍታት ከምቲ ኣብ ዝሓለፈ ኣብዚ ወርሒ ጉንበት ማለት እዩ ክነቅርቦ ዝቐነና ደርፍታትና ፍሉጥ እዩ። ሃገራዊ ደርፍታትና ንዑ ጥራሕ ኣይናይ ሓይሽ ኣይናይ ክቐርብ ኣለዎ ኢልካ ኢኻ ትመርፅ። እንተኾነ ግን ኣብቲ ሃይማኖታዊ በዓላትና ግን ነውዲ ዓመት ነቲ በዓል ዘንፀባርቕ ዝተደርፉ ደርፍታት ኣዝዮም ብርክት ዝበሉ ስለ ዝኾነ ነቲ በዓል ኣይናይ ደርፊ ኢኻ ክተቐርብ እውን ቅሩብ ክስታይ ትኸውን ኢኻ ጋን ይኾነካ እዩ። እንተኾነ ግን እዘን ኣብዘን ተሪፈናና ዘለዋ ሰዓታት ነዘን ቀፂለን ዝቐርባ ደርፍታት ናብ ተዓዛቢ ክነቕርብ ተስፋ ንገብር። ምክንያቱ ምስ መቕርቡ ቤተሰቡ ነዚ ክቡርን ዓብን በዓል ንምኽባር ኣብ ምሽብሻብ ስለ ዝርከብ ቀፃሊ እውን ኣብ ሰዓት እዚ ንሕና ብሙዚቃ ኣቢልና ነቲ በዓል ከነፀብቕ ኢና ንፍትን። ክቡራትን ክቡራንን ተኸታተልትና ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃእን ዝርከብ ምስ ክቡር ሓይልታት ምክልኻል እንቋዕ ኣብፅሓና ናብ ዒድ አል ኣድሓ ንብል ዘላትና ደርፊ ፋጡም ካብዚ ብምቕፃል ናይ ክልተ ድምፃውያን ሃገርና ሓቢሮም ዘረብዋ ደርፊ ክትከውን እያ። ናይ ድምፃዊ መንግስቲ ኣብ ግብረ ገርግሽ ምስ በዓልቲ ቤቱ ኣለም ፀሓይ ርእሶም ምስ ክልቲኦም ሓቢሮም ዘረፍዋና ደርፊ ክትልወና ሞ ናብኣ ክንሰግር ዶ?
1: ጥቡቅ ሓይሳ ወሓይሳት መተቅብለትና ምን መቃበለት ዓብ ፈናን ዩስፍ ሓምድ ምና እንዳቅበልና እዚ ከም መግላን ብላ ፀናሕና መናሰበት ዒድ አል አድሓ ልሙባረክ ሓልየት ግልሃልያ ግናቱ ምስል ወክትና ንድርኢና ባህለቱ ከም መግላን ብላ ፀናሕና ሕላየት ክልኦት ዓበይ ፈናኒን መንግስቲ ኣብ ግብሪ ገርጊሽ ከምሰል ሁማ ፈናኒት ኣለም ፀሓይ ርእሶ መግላን ዘታባዕና ግናቅብልቱ እግል ኩሉ ገቢልና ጥቅበት ዓድዊ ካርላ ልትረከብ ውግልቅዋ ድፋዕና ሰናይ ዲብ ዒድ አል አድሓ ልሙባረክ ኣብ ፅሐና ዒድ በኬት ወስዒድ ዲምንተምኒ ዲብስትድ ግንግዝ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ

ናይ ኤችዲ ፈንወይ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

0: ከምዚኦም ዝበሉ ሰባት ክምኽሮም ንደሊ
1: ክምኽሮም ዝደሊ ኣነ ንተምሃሮ እዩ ንተምሃሮ

0: ሰላም ሰላም፣ ፍትዋት ተኸታተልቲ መደብ ፌርና፣ ከመይ ቀኒኹም? ፅቡቅ። ንሕጂ እምበኣር ከም ትፈልጥዎ ብልሳና ሒዘልኩም መፅእ ዘለኹም። ናይ ሎም ብልሳና ናባኹም ዘብላ ኣነ ሳርና ምሕረት ኣበይክኸውን። መደብና ጀሚሩ ክሳብ ዝውድእ ክትከታተሉና ብክብሪ እንዳዓደምኩም በኣር ድሕር ዝሓፃር መሰጋገሪት ክምለሰኩም እዩ እሞ ሰናይ ምክትታል። ፍትዋት ተኸታተልቲ መደብ ፌርና፣ ድሕሪ ዝሓፃር መሰጋገሪት ምቃር ተመይሰኩም ኣለኹ። ሰይዳኹም ኣጣጢሕኩም ኮፍ ኢልኩም ትፅበይኒ ፀኒሕኩም ምህላውኩም በዓልቲ ምሉእ ተስፋ እየ። ቅንያትና እምበኣር ቅንያትና ፅነት እዩ ዘሎ። ኣነ ከዓ ምዝ ቅንያትና ፅነት ዘሎስ ኣርእስቲ ናይ ሎም ምዕላልናስ ናፅነት ትብል ተኾነት ዚ ከመይ ይሓይሽለ ናይ ሎም ኣርእስትናስ ናፅነት ብዝብል ይክኸውን። ምንታይ ዘዕልሉ ኣጋይሸይ ከዓ ተምሃሮ መዋእታ ኮይኖም ኣዝዮም ንፉዓት ተምሃሮ እዮም። መጀመርታ ግን ኣስማቶም ክንላለዮም ኢና ሞ ናብኦም ክብለኩ።
1: ኣነ ሽመይ መላክ መሓመድ ይበሃል። ክፍለይ 45 ቤት ትምህርተይ ቤት ትምህርቲ ዓወት ዕድሜ ካ 10።
2: ሽመይ ሰናይ ኣስመሮም ይበሃል። ኣብ ቤት ትምህርቲ ዓወት 45 ምሃር ዕድሜካ 9።
3: ሽመይ ሪታ ድምዕተሲም ይበሃል። ክፍለይ ካ 45 ዝመሃር ቤት ትምህርትካ ኣማኒኤል ዓመተይ ከኣኒ 10።
4: መጀመርታ ሽመ ያስሚን ዳዊት ትበሃል። ዝመሃረሉ ቤት ትምህርታ ቤት ትምህርቲ ዓወት እዩ። ዕድሜካ 10 እዩ። ክፍለይ ድማ 45 እዩ።
5: ስመይ ኣቢጋይል ተክለ ይበሃል። ካብ ቤት ትምህርቲ ዓዳ ቤቶ መፅ ክፍለይ 5 ክፍሊ እየ። ዕድሜካ 11።
0: ኣጋይሸይ እምበኣር ኣስማቶም ተላለዩምና ኣለዉ። ፅቡቅ ሌላ እንዳበልኩ ናፍቲ ዕላልና ክሰግብ ቀዳመይቲ ከም ሕቶ ክኮነ ናይ ለመሪጥያ ዘለኹም እምበኣር ኣብ ቅንያት ናፅነት ብዝተፈላለየ ጌርናስ ናፅነት ክድሙቕ ከነብልሲ ነብዕል ኢና። ግን ስለምንታይ ኢና ነብዕሎ? ናፅነት እንታይ ማለት እዩ ኢለ ሓይተዮም ነይሮ ሞ ናብኦም ክብለኩም ደጊመ።
1: ናፅነት ማለት ባህሊ ማለት እዩ። ሕጂ ንኣብነት ኣብ ቤት ትምህርትና ኣማኒኤል ኣሎ። ኣብ ቤት ትምህርቲ ኣማኒኤል ሕጂ ክንገብር ከለና ክልተ ሰሙን ክተርፎ ከሎ ልምምድ ገለ ንገብር። ሕጂ ኣብ ቤት ትምህርቲ ዓወት ድማ ፅቡቅ መደብ ንገብር ገለ። ሕጂ ተጋደልቲ ንዓና ክብሉ ደምና ማፍሲሶም ብከምዚ ድማ ናፅነት ኢና ንገብሮ ማለት እዩ።
2: ናፅነት ማለት እዚ ቀደም ዘመን ኤርትራ ምፀላታት ዋጋ ነይራ። እዚ ሽዑ ከዓኒ ይቃለሱ ሽዑ እዚ ኣብታ መዓልቲ 24 ጉንበት ስለነበረት ኤርትራ ተዓዊታ ሽዑ መዓልቲ ከዓኒ መዓልቲ ናፅነት ስለነበረት ከዓ መዓልቲ ናፅነት ኢሉ ትክትውዕል።
5: ናፅነት ማለት ዝኾነ ሃገር ወይ ዝኾነ ሰብ ካብ ዝኾነ ነገር ናፃ ክወፅእ ከሎ ወይ ከዓ ዝኾነ ሃገር ካብ መግዛእት ይኹን ካብ ዝኾነ ናፃ ክትወፅእ ከላ ናፅነት ይበሃል።
4: ናፅነት ማለት ኤርትራ 1991 ሓራ ወፃ 24 ጉመት ማለት እዩ። ናፅነት ከዓ ንዓና ክብርቲ መዓልቲ እያ። ኣብሊፅና ነብዕላ መዓልቲ እያ ናፅነት ንውል መግለፂ የብላን። ምክንያቱ ስዋኣት ንዓና ክብሉ ተጋዲሎም እጂ ናፅነት መግለፂ የብላን።
2: ናፅነት ማለት ኩሉ ሰብ ዝዛናጋዓሉ ዝዛናጋዓሉ ማለት እዩ። ኣብ 24 ጉበት ከ ዝኩሉ ሰብ ኣብ ጎደና ወፂ ይዘናጋዕ፣ ሙዚቃ ይሰምዕ፣ ዝወላ ዝኾነ ገለ ባንዴራ ሒዙ ይዛናጋ ማለት እዩ። ስዕስዓፍቲ ጎደና ኮይዱ ይዛናጋ ማዓልቲ ናፅነትና ኮይኑ ይዝክር። ከምዚ ዝበፀናይ እዚ ናይ 24 ጉበት ዝዘናግዕሉ ኣብ ገዝኦም ከይዶም ናይ 24 ጉበት ስእሊስ ኢሎም ገለ ኣብ ገዝኦም ይጥቅዕዎም እዮም።
0: ኣጋይሸይ እምበኣር ነታ ዝሓተትክዎም ሕቶ ፅቡቅቲ ገይሮም መልሲ ነጊሮምና ኣለዉ። ትውሰኽቲ ኹን ትጎድል የብላን። ናፍታ ካልአይቲ ሕቶ እዩ ምዝሰግር። ኣብ ቅንያት ናፅነቲ ኣብ ቤት ትምህርትናስ ከም ተምሃሮ መጠን ዝተፈላለየ ኣባዓዕላ ንገብር ኢና። ሕጂስ ካብ ቤት ትምህርቲ ናብ ቤት ትምህርቲ ክፈላለ ስለ ዝኽእል ናይ ኣጋይሸይ ከም ኣብነት ወሲድናስኪ እንታይ ትገብሩ ኢልዮም ነይሮ ሞ ናብኦም ከብለኩም።
1: መጀመርታ ንዓና ኣብ ቤት ትምህርትና መደብ ነካይድ መደም ነካይድ ፅንፅዋይ ንንገር ካብቲ ፅንፅዋይ ዛንታ ንገብር ፋሽንሾ ይግበር በቃ ፅቡቕ መዳባት ይግበር ደስ ይለኒ
2: ቅድሚ ንላማመድ ምሽ ዝተላማመድና ግጥሚ ወይ ሳስዒት ወይ ሙዚቃ ንላማመድ ምሽ ሽ ተላማሚድና ኣብ 24 ጉበት ወይ ግጥሚ ሙዚቃ ገለ ንርኢ ንሰብካ ንዕዘቦ ተራይ ንርኣይ ዝንሪኦም ንዕዘቦም ይርኢና ገለ ይዕዘቡ ይሕገሱ
5: ብምክንያት ናህፅነት ኳ ኣብ ትምህርትና ዝግበር ብዙሕ ነገር እዩ ሓደ ካብኡ ከዓ መምሃራን ናብ ትምህርትና ይመፅእ ሽዑ ኣብቲ ዝበላና ዕለት ከዓ ምስ ወለድና ንመፅእ ሽዑ ግጥምታት ንባብ ግጥምታት ንባብ ፀወታታት ሓፈሻዊ ፍልጠት ይግበር
4: ኣብ ቤትምህርትና ማለት እዩ 24 ጉመት ብፍልይ ኢና ንብዕላ ኣብ ትምህርትና ኣባማንኤል ማለት እዩ እጂ ኣብ ትምህርትና እንታይ ስከ ንገብር ኩላቶም ተምሃሮ መጀመርታ ቶም መምሃራን ይምፁ ይብሉና ንጎሲ ይምፁ ይብሉና ሽዑ ንሕና ከዓ ናብኡ ንኸይድ ኣብ ኣማንኤል ቤትምህርቲ ኣማንኤል ከዓ ብዙሕ ምርኢታት ነካይድ ኣብ ቤት ትምህርቲ ኣማንኤል ብዙሕ ዝተፈላለዩ ዓይነት መደባት እዩ ዘሎ ብፅቡቅ ኢካ ከዓ ትሕልፎ
5: ኣብ ቤት ትምህርትና መዓልቲ ናፅነት ክኸውን ከሎ እዚ ንዓል ንሕና ንገብሮ ከ ኤሮቢክስ እዩ ኤሮቢክስ ስለ ዝኾነ ከ ኣብዓልካ ዝገብሮ ከ ፋንሾ እተን ትሸዓተ ብሄራት ካልእ ከዓኒ እዚ ሳዕስዒት ካልኸዓኒ ግጥሚ መዝሙር ደርፋ ይገብሩ ኣብ ቤት ትምህርትና ካልኦት ሰባት ከዓኒ ንዓና ነቶም እዞም ኩሎም ክጠቕሶም ፀናሕ ከዓኒን እቶም ኣብ ቤት ትምህርትና ዘለዉ ከዓ ንዓና ይርኢና
0: ሰይቲ ሕቶ እዩ እምበኣር ልክዕ ምስቲ ዓንቲ ወይ ዝሓዘትኩም ሕቶ ትመሳሰል ኮይና ግን እዚኣ እንታያ ትብል ክነግረኩም ኣብ ቅንያትና ፅነት ሲ ኣብ ገዛውትና ንገብሮ ከ ኣብ ገዛውትና ወይ ምስ ወለድና ንገብሮ ዝተፈላለየ ሰብ ነናቱ እንዲ ትገብር ገሊኦም ከተማ ወፁ ገሊኦም ኣብ ገዛውቶም ግብጃ ገብሩ ገለስ ናይ ኣጋይሽተይ ከኸመይ ይመስል ንርኣዮ ብሓባር
1: ኣሕና ኣብ ገዛውትና ዳስ ዝስራሕ እዩ ሕጅብቲ ዳስ ኮካ ትሰቲ ምግቢ ቅርቡልካ ትበልዕ ገለ ትበልዕ ትፃወት ደርፊ ገለ ኣለካ ሕጂ ናይ መዋልሂ ናይ ከንዝላ ናይ መዋል ህፃናት ገለ ከዓ ሕጂ ኣመዋል ህፃናት መዋል ህፃናት ኣሎ እቶም መዋል ህፃናት ሽዑ መደብ ገብሩ ከምዝናትና ናይ ኣማንኤል ንገብሮ መደብ ገብሩ እንዲኦም ኣብቲ ዳስ ይስዕስዑ ገለ ኩሎም ሽዑኡ ባህሊ ኣሎ ናይ ትግራይ ትግርኛ ዓፋር ሳሆ ብዳዊት ገለ ተን ትሽዓተ ብሄረትና ኣለዉ ማለት እዮም ምዚ ዳቤት ወፂኡ ዝገብሩ ከዓ ድሌትና ንገዝእ ፅንፅዋይ መፅሓፍ ንገዝእ ፅንፅዋይ ንገዝእ መፅሓፍቲ ገለ በቃ ኩሉ ንገዝኡ ኢና ደስ ዝብለኒ ናይ ሃሎ ቆልዑ ምሻሎት ዝደርፍ ኣብ ናይ ሃሎ ቆልዑ ዝደርፍ ንሱ ንሪኦ ኢና ፋላንቺን ኣሎ ናፅነት ገለል ዝተፃሓፈሉ ኣሎ በቃ ብዙሕ ንርኢና ደስ ዝብለኒ
4: መጀመርታ ምስ ወለደይ ዝበሎ ብፍሉይ እንዲና ነበሎ ግን ኣብ ገዛና ብፍሉይ ነብዕሎ መዓልቲ ሲ መዓልቲ ናፅነት እንድያ ግን እቶም ስድራ ቤትና ቡን እንዳሰተዩ ክዳኖም ቀያይሮም ክዳና እንዳቀያየርና ኢና ንብዕሎ ቡን እንዳሰተዩ እንዳዕለሉ ገሊኦም ዘብዕልዋ ሓድሽ ክዳን ከዓ ንክደን ማለት እዩ ብፍሉይ እንዲና ነበሎ ግን እንዳተዛወርና ሻሂ እንዳሰተና ምርኢት እንዳተዓዘብና እቲ ምርኢት ንሪኦ ከዓ ብዛዕባ ናይ ፊልም ናይ 24 ንሱ ከመይ ገይሮም ከምዝተሰውኡ ገለ ኢና ንሪኦም ብዛዕባ ብጀኮ ከዓ ናይ ባህሊ ባህልና መናና መግለፂ እንድዩ ሕጂ ብዛዕባኡ እንታይ ከምርኢ ንዕዝዘብ ብደቂ ገዛውትና ካብ ገዛና ምስ መፀና ናብ ገዛና ምስ መፃና ምስ ደቂ ገዛውትና ነብዕሎ ኣብ ሜሬት ከምዚ ካርታ ገለ ንስእል ምሾ ሽዕ ብፍሉይ ነብዕሎ ንዝምር ከዓ ኮንጎ ገለ ጌርና ንዝምር ጨርቂ ጌርና ንዝምር ብድሕሪኡ ምዘመርና ምስ ደቂ ገዛውትና ሓድሽ ክዳን ናይ ኤሪትራ ስእሊ ዘለዋ ተኸዲና ንዛወር ከዓ ምስኦም ዝተፈላለየ ምርኢታት ከዓ ብዛዕባ ናይ ስዋእና መይ ገይሮም ከም ዝተጋደሉን ብዛዕባ ናይ ባህሊ እንታይ ማለት እዩ ንዕዘብ
3: መጀመርያ ናይ ገዛውትና ኣብ 24 ጉንበት ካራሜለ ዝዓሲር ብሽኮት ገና ቀራሪብና ንቀራሪብና ምስ መሓዘትና ኮይና ኣብ 24 ነብዕሎ ኣብ ምሸት ከዓኒ ኣብ 24 ጉንበት ምስ ስድራይ ክዛውር ከሎ ከዓኒ ኣስክሬን በልዕ ኩላህና ኣስክሬን በልዕ ንዛወር እዚ ስድራ ቤትና ከዓ ከምኡ
2: እዛ ኣብ 24 ጉንበት ምስ ደቂ ዝገዛውትና ኮይና ንሕልፎ ንሰብ ዝሓልፍ ብ 24 ጉንበት ፅባቅሎ ድዩ ገሌልና ንሽልሞ ርሑስ በዓል ንብሎ ንሕና ከዓ ብኡ ጌርና ንፃወት ናይ 24 ጉንበት ንሕልፎ ኩሉ ገባቢርና ከዓ ብሽኮት ድዩ ማዲ ገለ ገባቢርና ገዚና ሰልጠኢኪልና ናይቲ 24 ጉንበት ኣብ ደገ ወፂና ንሕልፍ ንሰብካ ንሽልሞ
5: ኣነኮ ምስ ስድራይ ትገብሮ ብዙሕ ብዙሕ ነገር እዩ ሓደ ካብኡ ከዓ ከተማ ወፂና ንዛወር ኣብ ከተማ ከዓ ብዙሕ ነገር ንርኢ ምርኢታት ግጥምታት ሳዕስዒታት ሸዓተ ብሄራት ንርኢ ምስ ደቂ ገዛውተይ ትገብሮ ከዓ ኣብ ገዛውትና ኮይና ወፍያ ንብል ካልእ ከዓ ግብጃታት ንገብር ንስዕስዕ ንፃወት
0: ሸይ በዓር ነዝሓቶም ዘለኩ ሕቶታት ፅቡቅ ገይሮም እዮም መልሲ ዝብና ዘለዉ ካብ መልስታቶም ድማ ዓጊብና ክንከውን በዓልቲ ምሉእ ተስፋየ እሞ ድማ ሕጂ በዝጋጣሚ ዝስ የውሃና ክትብልዎም ትደልዩ ሰባት እንተለውኩም ዕድል ክበኩም ኢለ እዮም ነይሮ ሞ ናብኦም ከብሎም
4: መጀመርታ ዮሃና ክብሎም ዝደሊ ነደይ ነቦይ ንኣሕወተይ ንኣሕወተይ ነባሓጎታተይ ንዓባያየይ ዮሃና ክብሎም ይደሊ ብምቕፃል ድማ ንክቡር ፕረዚደንት እስያስ ኣፈወርቂ ብድሕሪኡ ከማ ንመምሃራነይ ብድሕሪ ከዓ ንደቂ ክላሰይ ዮሃና ክብሎም ይፈቱ
3: ዮሃና ክብሎም ዝደሊ ማማ ሓትነታተይ ኣኮይ ዝስሞም ከዓኒ ኑራ ነጃት ኣኳይ ከዓኒ ማሕሙድ ዝበሃሉ ካልኣይ ከዓ ቀንዲተን መሓዘተይ ከዓኒ ናኦሚ መሬምካ ዮሃና ክብሎም ዝደሊ
5: ዮሃና ክብሎም ዝደሊ ንወለደይ ሩታ ገብረ ሚካኤልን ተክለ ኣብርሃምን ንክልተ ኣሕዋተይ ዮሳንን ኣርካንን ዮሃና ክብሎም ይደሊ ንኣሞታተይ ልቾም ኢየሩሳሌም ልዋም ኣዝመራ ወሓዚት ኣኽበረት ዮሃና ክብለን ይደሊ ናሓወ ቦታተይ ሚካኤለ ኤቨን ተክሎም ባባይን ኣለም ዮሃና ክብሎም ይደሊ ንሓትነታተይ ፀጋ ገብረ ሚካኤል ሳባ ገብረ ሚካኤል ዮሃና ክብለን ይደሊ ንኣኮታተይ ሳይሞን ገብረ ሚካኤል ቢናም ገብረ ሚካኤል ኣማን ገብረ ሚካኤል ዮሃና ክብሎም ይደሊ ንደቂ ክላሰይ ንኩሎም ንመምሃራናይ ንጎረባብተይ ንህዝቢ ኤርትራ ከዓ ዮሃና ክብሎም ይደሊ
1: መጀመርታ ዮሃና ክብሎም ዘሊ ባባ እስያስ ኣፈወርቂ መሓመድ ዓሊ ሰሊና ሳልሕ መታብ ሙራድ ሙዓስ ሓትነተ ሳልሕ ብረክቲ ነጋሽ መሓረስጊ ራህዋ ስራይ ልዋም ዝተፈላለየ ነዚኦም ከዓ ዮሃና ክብሎም ይደሊ እንኳዕ ናብ 24 ጉመታት ፅሐና የቐኒለይ
2: ዮሃና ዝብሎም ዝደሊ ንስድራ ቤተይ ንኣባሓጎይ ንዓባየይ ኣባሓጎይ ንዓባየይ ንሓትነይ ንኣሞይ ኣኮይ

0: ኩሎም ደሊ ንባበይን ማመ ኩላቶም ብኩሎም ይኹን ደሊ ዮሃና ቋዓቋዓኩም ገለ ኩሎም ደሊ
1: ሕዝዋ ተኸታተልቲ መደፌርና መሰጋይሽ ይፀንሐ ዕላል እምበኣር ኣብ ዝወዲና ኣለና ኣብ ዝመፅእ ብካልኦት ኣጋይሽ ብካልእ ኣርእስቲ ክሳብ ንራኸብ ቻ

0: ኩሎም ከምዚኦም ዝበሉ ሰባት ክመኽሮም ንደሊ
1: ክመኽሮም ዝደሊ ኣነ ንተምሃሮ እዩ ንተምሃሮ

0: ናውትና ኣብ ሬድዮ ኮይን ክዛረባ ፀኒሐ ናበይዳ
1: ሙሽደራ ዛረባ ኣለዋልግና
0: ክላ ሕጂ ዳ ወዲን እንዴ ንኣስታት ሓደ ሰዓት ኮይን ኣብነታውያን ተባሂለን ቀለ ምሕትት ክግበረለን ፀኒሑ በቃ ዝተዓወቶ ዓወታት ዝረኸቦ ናይ ምስጋና ወረቐት ብፖሊስ እንታይ ከም ዝተሸለማ ብቤት ትምህርቲ እንታይ ከም ዝተሸለማ መዓት እዩ ክንደይ ኢሎሞ ሕጂ ናይ ሰዓት ሙሉእ ዘረባ ክዕለኩም
2: እዚአን ኬርያን ሉልያን ሳሳይ ክፍሊ ዝመሃራስ ስራሕ ሲና ማብሬድዮ ከዛርብዎን
1: ንፉዓት ምዃነ እንዳ ንፈልጥ ና ነርና ክሳዕ ብሬድዮ ዝረበለን ግና ኣይመስለንን ነይሩ
3: ከመይ ገይረን ግን ነዚ ዓብ ክብሪ ረኪበኖ ንሳቶም ኮ ወላ ንፉዓትን ፍትዋት እንትኾና ካዋና ዝንእሳ ንኣሽቱ ኮ
0: እሞ ንሰንስ ኣብነታውያን ተምሃሮ ተባሂለን ሽመን ላዕሊ ላዕሊ ተሰቂሉ ምስጋና ንምስጋና እየን ኮይነን ዘለዋ ዝፈልጠንን ዘይፈልጠንን ቴሌፎን እናደወለ የውሃና ክብለ ንውዕል ኣሎ
3: ዓሽ ክቕናዕኸምሽ
1: ንቕና ጥራይ ኣይኮነን ንሕና እውን ኣሰረን ክክተል ኣለና እንታይ ደ ይጎለናይ
4: እዋ ናበይ ኣሰረን ክክተል እዩ ንሰን ንኣሽቱ እየን ሳልሳይ ክፍል እየን ድምሃራ ንሕና ሻድሳይ ሸባዕ ክፍል ንምሃርሲ ንሰን ንበል ኣሰረን ክተላ
0: ሄይ ክትልክመን ንሰን ዳ ኣብነታውያን ከማን ተባሂለን
1: ዳህላ ኮያ ክተጋጊኸ እታ ቃለ ምሕትት ክጅምር ኮላ ተትነግርና ነርክ ኩሉም ሰማዕናዮ እሞ ብዙሕ ምስ ተምሃርና ኣላ ነርና
0: እሞ እንታይ ማይ ሓሊፎ ባዕልና ፀዊዕና ቀለ ምሕትት ዘይንገብረለን
1: ፅቡት እዚኣኻ

0: ደረጃ ዝክበፅሕ ዝሓገዘና ምክሪ ምራቐ ናይ ቦይ ተክለ እዩ።
1: እወ ንዓይኒ ኬርያን ክምርኦና ከለዉ ከም ገመልኩና ኢሎም እዮም ዝምርቕና።
0: ኣቦይ ተክለ ናይ ወትሩ ምርቐቦምን ምክሮምን ኣይትቕየርን እያ ከም ገመልኩኑ እዮም ዝብሉና። ንሕና ግን ከምኡ ኮይንና ጠቒምና ንኣሽቱ ከለና ዓበይቲ ዓወተት ተዓዊትና።
2: እንታይ ማለት ኢኸ ከም ገመልኩን?
0: ኣባ ያ ዘላ እዛ ምስጢር።
1: ንሕና እውን እንታይ ማለት ኢልና ትርጉማ ልዕሊ ኣቐምና ምስኮነት ነንዲ ስድራን ሓቲትና ገመል እንታይ እዩ ዝገብር ኢልና ሓቲትና ማለት እዩ። ኩሉ ምስ ነገሩና ንዓይን ከነተግብርን ጀሚርና ሩይ ለውጢ ከዓ ምፂና ኣብነታውያን ተምሃሩ ተባሂልና ድማ ብድምፂ ሓፋሽ ተፀዊዕና።
3: ሞንታይ እዩ ትርጉሙ ከም ገመል ማለት
4: ነጊረናና ኮ ልዕሊ ዝዳታይ ደሊኹም
1: ሓንሳብ ሓንሳብ እስከ ንስክን እንታይ ክንጌርክ ንገራና
0: ከምዛናትክን እንታይ ማለት ኢልና ሓሲብና ክንምልሶ ስለ ዘይከኣልና ናብ ገዛና ንኺድ ሞ ነቲ ዝመለሱልና ኣፍሪና ንፅሕፎ ሸፎቶ ኮቢ ጌርና ነቲ መልእኽቲ ኣብ መደቀሲና ንጠቃዓዮ ተባሂልና ንጎን ምሸቱን ኣብ መደቀሲና ስለ ነንብቦ ኩሉ ግዜ ዘኻኽረና ሽዑ ቅፃሊ ስለኸም ንገብር ከይተረዳእና ኣብዚ ደረጃ በፂሕና።
3: ወዲ ግን ንሕና ድማ ኣብ ገዛና ኸልና ከም ገበል ዝኾኑ ነገራ ንስድራና ንሓቶም ድሕሪኡ ድማ ኣብ ወረቐት ኣፍሪና ንፅሕፎ ሽዑ ፎቶኮፒ ጌርና ኣብ ገዛና ንጥቀዖ ከመይ ይመስለኩም?
1: ፅቡቕቲ ሓሰብ ፅቡቕ ኣብዛ ቦታ ወረቓቕትና ሒዝና ኣብዚያ ንራኸብ
5: ፅቡቕ ሓሳብ።

0: ንሕና ትርጉም ግመል ካብ ስድራና ሓቲትና ነጊሮምና ካብዚ ድማ ብዙሕ ተማሂርና ኣብ መደቀሲና ድማ ክንጥቀዖ ኢና
1: ስኻትኩም
0: ኣክባሩ
2: እወ

0: ገመል ኣብ ታሪክ ሰውረ ኤርትራ ማዕረ ጀጋን ተጋደልቲ ተጋዲሉን ክብሪ ረኺቡን
1: ገመል መዙዝ ምዃኑ ንምርኣይ ተንበርኪኺ ይፀዓል።
2: ገመል ኣብ ብርቱዕ መቆጠሜ ደኺመ ከይበለ ከቢድ ሳኸም ተሰኪሙ ይጓዓዝ።
3: ገመል ብምንባሕ ኣኽላባት ከይተሰናኸለ ኣብ ዕላሙ ይበፅሕ።
4: ገመል ኣብ መንገዱ ዘሎ ስብሒ ንሕማ ግዜ ይጥቀመሉ።

Thank you.

ንክኽር ንከብተላ እንተ መታን ይነክራ የዋ ንክኽር ከብተላ እንተ መታን ይነክራ ኩትውልደኩንማ ይነክል ጃቢሰው ናው ኩተከወነ ኤርትሬር ኣንቀይሻሚሰው ኣባይ ደምንጅግን እኸይሪ ርታሚሰው ናዕልል ዓረብ ሮግን ኩል ኣኽራስ ሳንኪተው የዋ ናዕልል ዓረብ ሮግን ኩል ኣኽራስ ሳንኪተው

0: ድኹም ረድኤታት ምራር ዝመረፀ ምስ ውሑዳት ዕድቂ ህድኣት ክብሂቡ ሓራ ንኽትወፂ ፀሓይ ተመሲሑ ቁሪ ተደሪሩ ፀሚአ በለን ፀሚአ ድሌቱ ቐቢሩ እምኔተ ተርእሱ ተገምሲሱ ሓመድ ቤቱ ቐይርዎ ናይ ውሃሩ ጉድጓድ ተኣምሩ ብዙሕ እዩ ክንደይካ ክዝንቶ ዘይተፀውየ ኣለዎ ቀለም ዘይሓለፎ ዘይተነግረ ኣለዎ ቀለም ዘይሓለፎ
1: ኩር እዋናት ፀላእቲ ከም ዝዋሓዱ ወሲኾም ዘራያት ኣይሂ ቦምባታት ከዝንቡ ካብ ሰማያት መንዶ ሰሚዒኡ ናይዚ ህዝባውያት ግና ፅንዓት ኮይንና ዋሕስ ኣብቲ ውሑድ ኣየር ይዕሚቕና ክነስተንፍስ ድርዖ ኮይንና ኣንጻር መዳፍዕ ጥይት ክንትኩስ ንጐታን ዝሪ ዓለም ሰጢምና ክንግንጭር ካብ ጎበታት ሳሕል ሓርነት ክነበስር ካልእ የለን ፅንዓትና እዩ እቲ ምስጢር እወ ካልእ የለን ፅንዓትና እዩ እቲ ምስጢር
2: ኣማ ገቢር ዘና ገቢር ገቢር

መሬት ብንጉሁ ኩርኳ ምስ ነገሰ ንምቁር ተሓሲሙ ዕረ ዝቐመሰ ተረድይዎ እምበር ናይ ተንኮል ሽልታት

0: ድህነት ዘጓናፅፍ ከም መላት ኢለ ንፀላእቲ ዘንፈጥፍጥ ምስ ምሉእ ኣፅዋሮም ኣፍሪሑ ዘንቀጥቅጥ
1: ባኬባዳ ወቅቲ የደረሀይ ርስነው መባዳ

0: ማራ መስከረም ሄደዴ ኤርትሪያ ሰውራ ግንቦት ደበክቴ ንግሕሉ ይሰራ ግንቦት ደበክቴ ንግሕሉ ይሰራ
1: ኤርትሪያ ሻካ በትሕካዮ ትኩሉ ሕሉ ንኩሎም ጠራሪካ ዝበልካዮም ህዱም ሩባ መጋእኩም ዝኩሮም ብዓይኒ ሕልና ኮረቢት ክፍኩም እንከሎ ካብ ቦታና ዝሕልፍ ኣይመስለን ነይሩ ብዘይካ ደመና
2: ሰላም ሰላም ንኩሉኹም ብሓበራ ኣብዚ ፅንብልና ፅነት ዘለኹም ደቂ ኤርትረይ ኣውራ ንጀጋሉና ነመስግን ንዘምፁልና ሓራ ከም ዝብርዕን ዝገበሩ ናይ ጸላእቲ ፍኽራ ናፅነት
3: ኣቦታት እያ ይትበለና ኣቦታት ካይኮና ንተዕሱ ግደፍ ናይ ፋልካን ተስፋይ ዓርከ ኣቦይ ትተሃወ ህድበ ዘይከም ተሓስበኒ ክኸውን ይኽእል ዘይከም ተሓስበኒ ክኸውን ይኽእል በልሕራይ ከነጀነቱን መን ይቐትልወን ከድያነቱን ተቐሲለን ኣይፈለጥካ ንዲኻ ወ
4: ሓይላዊ ወዲ ኸኒ
3: ሓይላዊ ወዲ ኣጠናዓስክ ሰዕምኒ ወይ ተመስገን ወይ ተመስገን ክንተኺዳና ምህረትኖ ዩ ሓይላዊ ወደ እንታ ብሂወት ከለኻ ወይ ወድ ወይ ወድ ተመስገን ተመስገን ካ ፈጣሪ
5: ዝግ ድሕሪ ዋንጫ ክበሃል ንወግዒ ኣምር ዶ ይብልካን ገለ ብዛዕባ እዚ ወይስ ናይ ማይኩምዩ ትጉራን ፈኸራን በል ዓድዋዓል ቅኒ ቅኒ ክትብል መታን በየናይ ኣጋር ኣሰጋጋር ድንቂ ብኣፍፀፍ ከምውንታኻ ምፍካር ክልተ ጫፋት እንደምኾኑ ግብርን ሓሳብን በል ዓድዋዓል ትድል እንተኾንካ ዕምርን ልብን
6: ንዘስተውዕል ንዘስተውዕል ይዘርብ ይኮ ዘሎ ትም ዓብዪ ድምፂ እዝንኻ ዘፅምም ትም በቃ ትም ዝርድኦ ክርድኦ ንዘይሰምዕ ከመይ ከም ዝኽርክዖ
7: ወልጊ ኣጃባቀጃ ብስራሕ ኣዘወይኣብለዎ ኩሉ ወያዝዮ
8: ሞራል ሞራል ሞራል ንኣቶም ዝለኣ ጥራኣዝ ናይ ሰሜንያ ቆፅሊ ሞራል ሲዶና ገብረ ሚካኤል ሓይነባ ቤት ትምህርቲ ዕናቡር መምህር ሉል ደረጃ ቤት ትምህርቲ ምዕ መሓዛ መምህር ሃብቶም ግደይ

መደርትን ምስልያትን ቄስ ክዕልሉሉ ሰላምና ክዘርጉ ክምድሪ ዝውዕሉ ኣብ ሃገርና ዘሎ ሰላም እንታይ ቃሪብናሉ ሂወና ኣትናሉ መዓልና ንስ ይባዕሉ ንጠንቀቕ ዳኣክያት ወና ጓና መልሓሶም እንተጣዕሙ ከይመስለና ንኣና መዲሮም መዳዲሮም ከየቃትሉና ንስይ ትምኒቶም ንሰምዖም ኣለና

ሰላም ተናብፃሕኩም ኣብ ውሽጢ ሃገርን ወፃን ብምዃን ንመደባት ኤሪ ቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከም ይቀኒኹም ተሕዝቶ መደብ ማእገር ዝቐርበሉ ሰዓት ኣኺዱ ኣሎ ክሳብ ፍፃሜ መደብና ከም ወትሩ ምሳና ሓቢርኩም ክትፀንሑ ዕድሜና እዩ

ዝኽበርኩም ተኸታተልትና ብቋንቋ ትግራይ ዝተላለወት ተኸታታሊት ፊልም ሕደጋት መበል ሳልሳይ ክፋል ኢና ከነቕርበልኩም ናብኣ ካስክረኩም።

0: ና ተሓልፎ ትቀድር ዕረፍ
1: እንተ እጃዘትከም ስነይ ተሓሊፉ
0: ንኽሳለ ምሽ ሰአልኮካ
1: ኣሰልኪኒ ላኪን ንሰርከፎ ግልምፃ ኣዳም ብዙሕ መፅኡ ዘባይን ገለ ዋሕረ ሸባብ ብዙሕ ብድዩ ብያ ይገብን ኢ
0: ከመይት ኢልግ
2: ሎ ጀማል
3: ኣሎ ሰላም
2: ኣይዋ ማፀትለ ስምሓኒ ላኪን በይና ይኮኒኒ ላኪን ኣዳም ና ምስላ

0: ሚት መላይካ ምን ራስዎ ምን ቀንጻ
1: ና አዘራት መሰረታ
2: ሙሉ ወራት ሰንዲኩ ነበር ቤት
0: ከነ ክላም ሰሪዘ ይኩኝ
1: ታይዋ አሰማና ክሎትን ቢለከዛ አና ወንቲ ይለ ነው
0: አና ሀድራም ሲሰርም ሰትየ
1: አዘይማ ግደ አሰንቲ ሐረቡን የሰንየ ተብል በልሐንገል ተፈጸ ድረስ
0: በሐን ሕዝማ እንበር ቡን ይተሐለልኝ ይብጀበነት ይተሐለኝ
1: አላ ተማ وعطول وزنها
0: هذا الحمد لله الحمد لكن شويه عدريمه جيب لك ابو اطلق جسد ترى ايه متقدم
1: كفن سرتي متي اي صديق من اللي تودينا بك
0: ايه بس مرق فوق الدور كل اللي معيشتهم جيبوا بنوت معيشه اسمها

0: ካብቶም ገለ ንፃ ክትብለኪ
1: ኣዘ ግንምፃት ወለት ኣብ ውለ ደረሰለ
2: በሪ ወለት ኣብ ኣምዕሊ ብዕዲ ኢላ ደረሰ
1: የቡ መጋኪ መደረሰት ኣምዕ ስራዕ ድጉዮ ፈጀር ተሓድደሎ
2: ያ የባና ድዮም ምን ኮሌጅ ዓማይ ነፍሒ ግልተ ምሸት ዕድሕርት ማፀሰበትለየ ከባብ የላት
1: ንሓንብልኩሉ ከፊት
2: በሪ ኣኸራ ምን ክንብለካ ሕመየተ
1: ሃሎ ሳልም
3: ሃሎ ሰሚራ
1: ስሜቱ ሰመው ክረንቱ ሰምዖታ ለመሰል ኣዘ እንደንፈቅደካ ተሰልካ
3: እስ ስሙ ሰመው ረእሱ ረአውታ ለመሰል ሙስልማ እንተየ ትከሪኑ ወረፍዒን ለሊካ
1: ምስል ሰሉማ ፃዕዳ
3: ያ ሰላም ሰሉማ ፃዕዳ ያ ኣሃ ዲባያ ተፅንሓኒቶ ዘየ
1: ኣዘ ሰላም መዋዕድ ብዲባ ትሕደገኒቱ ዲብ ካቴድራል ንፀበረካቱ
3: ሚቱ ምስል ነግድ ዘወር ይኮኒ ምስልማን መዋዕድ ባ
1: ኣዘ ሄነ ዲ ፕራይቬታት ኣተለይካ ምስል ኣለም ንግባእ ዋላ ምስል መስፍንግላ ኸስስ
2: ሃዋሳብ ድሓንበል
3: ያ ሰላም ሰሉመ ፃዕዳ ያ እለ ወለት ክተትባእሰናቱ ሰሚዐ ለይክ ልህገ ኮፈት ዓፅፈለት ኣነ ሚቱ ምስነይ ዘወርኒ ከምብልኩሃ ዲ ፕራይቬት ኣደይ ከትበኒለት
2: ከላስ ዳሓናና ሳዓቸት ኣመት ለይቲ ትፀበረካኒ ተላኪን ዲባእ ካልና መዋዕድኩም ትፀበረካቱ
3: ኦኬ ካላስ ካላስ ካላስ ገንምፃት እያ
2: ላ መርሓባ ኮስ

0: ኣካል ናይቲ ዕላማና ስለ ዝነበረ እዚ ውዳበ ብምግባር ውዕውዕ ዝኾነ መንጎ መንእሰያት ንንቕሓቶም ኩሉ ነገሮም ዝፍትሽ ሞይኦም ዘለሊ ስራሓት ተኻይድሎ ከይነቕሓኻ ትገብሮ ነገር የለን ንኽትውፈ ከም ዝኾነ ብዚ ሃገር ዘገልግል ዘሎ ብግቡእ ስራሕና ውፅኢታዊ ንክንኸውን እዩ ብቴክኖሎጂ ዝዓጠቐ ብፍልጠት ዝዓጠቐ ብስነ ሓሳብ ሰረፆ ወይ ከዓ ዶ ሰልጠነ መንእሰይ ሃልይና ኣድማዕን ውፅኢታውን ስራሕ ንምምፃእ ኣብ መዓልታዊ ስራሕ ዘሎ ስራሓትና በዓልና ንበዓልና ገምጊምና ዕውፅ ዝኾነ ስራሕ ንምክያድ እዩ ኣብነታዊ ምዃን እዩ ብዓብ እዩ
1: ስፒከር ኣቅሮ ጥንስቲ ምስ ከልቢት ተሓባ ምስ ቆልዓ ምስ ከልቢት ተሓባ ጎብየ ብሰላምታ ባንዴራ ተሰቂላ ሰቂሎም
2: ኣብካ ግደብ
1: ግዜ ኣለካ ቀፅል ቀፅል ሰላምታ ገይረ ባንዴራ ሰቂለ ሙሉእ መልሲ
2: ሙሉእ መልሲ ሰላምታ ገይረ ባንዴራ ሰቂለ
3: እዚ ውዳበ ቅርፅታቱ ብምቋም ካብ ግዜ ናብ ግዜ ተመክሮታቱ እንዳደለበ እዩ ዝቐፅል ዘሎም መንእስያት እዚ ውዳበ ኪኖቲ ብውልቂ ዝገብርዎ ካድራዊ ክበኣቶም ብጥርኑፍ ዓበ ፅልዋ ዝገብርን ንንጥፈታት ፖሊስ ኤርትራ ድማ ማርሻ ወሲኹ ንቅድሚት ዝደፍእ ንክኸውን ድማ ኣብ ሓያል ፃዕሪ ይርከቡ ኣለዉ
4: ቀዳማይ ነገር ክእለታት ዘይነበረ ተምፅእ ትኽእል ኢኻ እቶም ኣባላት ከም ዝበራበሩ ከም ዝተሓዋቐፉ ናይ ኣሃዱ ፍቕሪ ከም ዝሓድሮም ስለ ዝገብር እዚ ጥርኑፍ ዝኾነ ውድድራት ዘለዎ ናይ ስፖርት ኹን ካልእቲ ዝረእኹም ሓፈሻዊ ፍልጠት ኣብ ርእሲ እቲ ዓቕምታት ናይቶም ኣባላት ምዕባዩ እቲ ውህደት ፍቕሪ ስምምዕ ሌላ ኣብ መንጎኦም ድሓርቲ ኣብ ግዜ ምቅያር እውን ክራኸቡ ስለ ዝኽእሉ ዝያዳ ሂወት ፈጥር እዩ ሞ ኣገዳሲ ዝኾነ መደብ እዮም ወዲቦም ብኡ መጠን ከዓ ንዕጉብ እየ
0: እቲ ዝነበረ ስምዒታት ዘለና ሕቁር ፀጋ ዘይፈለጥናዮ ኣፍሊጥና ኣሎ ማለት እዩ
5: መንእስያትናስ ማዕረ ክንደይ ብቕዓት ምዃኑ እዩ መርኢልና ኣሎ ማዓንቲ መደበራት ማእከላ ቤት ፅሕፈት ኩሉ እቲ ድነበረ ሲ ምሽ እቲ ሃዋህውሲ ንጥምረት እዩ ደኸይድ ነይሩ ማለት እዩ
6: ኪንኡ ድማ እዞም ሰባት እዚኣቶም ንኣብነት መንእስያት ብምሉኦም ተኣኪቦም ኣብ ሓደ ስራሕ ክሰርሑ ምስ ፀንሑ ናብ ከምዚ ዓይነት ንጥፈታት ናብ ግጥ ናብ ስነ ጥበባዊ ውድድራት ስፖርታዊ ውድድራት ክትመርሖም ከለኻ እቲ ኣእምሮኦም ተነቓቂሑ ወይ ድማ ናይ ምፍጣር ክእለቱ ኣስፊሒ እዩ ናብቲ ስራሕ ዝምለስ ሽዑ ኣብቲ ስራሕ ኣድማዓት ኮይኖም ክወፁ ዝሕግዝ ባይታ እዩ ማለት እዩ
7: ሓቢ ዝነበረ ወይ ተደጉዱ ዝነበረ ብቕዓት ናይ ካልኦት ሰባት ክንርእውን ክኢልና ኢና
8: ብዓብኡ ከዓቲ ሞያ ናይ ፖሊስ ዲስፕሊን እንዲ ድምህር ኣብዞም ስፖርታውያን እዚኦም ሕጂ ብባህሪ ናይ ስፖርት ሓርፋፍ ወይ ህልኽ ድመልኦ እዩ ነቲ ናይ ፖሊስ ባህርያት ኣብዚ ኣንፀባሪቖም ስነ ስርዓት ዘለዎ ውድድር ኢና ንርኢ ዘለና
6: እቲ ዝዓበየ ወለዶን እቲ ንኡስ ዝወለዶን ኣብ ሓደ ጣውላ ኮፍ ኢሎም ክዛተዩ ክበሃሃሉ ሓድሕድ ክጠማመቱ ክረኣኣዩ ከለዉ ቀሊል ነገር ኣይኮነን ብኡ መንፅር ከዓኒ እቲ ክውረስ ዝግብኦ ነገራት ናቶም ክትወርስ ሓጋዚ ነገር እዩ
9: ኣብቲ ናይ ሓፈሻዊ ፍልጠት እንተርእናዮ እቲ ሕቶታት ምስ ሞያ ፖሊስ ዘተኣሳስር እዩ መብዛሕትኡ ኣብ መዓልታዊ ስራሕ ፖሊስ ዘጓንፈና ኣባላት ከዓ ይፈልጥዎን ናይ ይፈልጥዎን ንኸተፍትሽ ዝሕግስ ዝነበረ ዓንቀጻት ነይሩ ምስ ቤት ፍርዲ ምስ ኣኽባር ሕጊ ዘራኽበና ኣብ ስነ ምግባር ፖሊስ ዝተኣሳሰር ነይሩ ኣብ ሓንቲ መደበርሲ እንታይ ዓይነት ኣሰራርሓ ካብ ኣዛዝ ስጋብ ተራ ይኽተል ብሕጋዊ መንገዲ ምስኡ ዝተኣሳሰር ነይሩ ሓፈሻዊ ንፖሊስ ዝውክል ሕቶታትን ዋላት ስፖርታዊ ሕቶታት ተሪኢኹምሞ ኸማ እንተስተቢልኩምሉ ምስ ጋንታ ፖሊስ ወይ ኣልተሕሪር ዝተኣሳሰር እዩ ዝበዝሐ ምክንያቱ ኣብ ሓደ ኣሃዱ ድሕረ ኣለኻሲ ድሕረ ባይታ ናይቲ ኣሃዱ ክትፈልጥ ኣለካ ካብኡ ዘይፍለ ከዓ መዓልቲ ናፅነት ነብዕል ስለ ዘለና ታሪካዊ ሕቶታት ምስ ናፅነትን ምስ ታሪክ ሃገርናን ምስ መንነትናን ዝተኣሳሰሩ ሕቶታት ከዓኒ ተዳልዮም ኣባላት ውን ንክፍትሹ ገይርዎም እዩ ናይ ታሪክ መፅሓፍቲ ንቢቦም ድሕሪ ተመሊሶም ፖሊስ ፈትሾም ከምዚ ዝተረአየ ድማ ልዕሊ ትፅቢትና ውፅኢታዊ ነይሩ። እቲ መደብ ማይ ውን ብልሕኒ ሓደ ሰብ እዩ ዘረዳእካ ብምንቅስቃስ ከመይ ጌርካ ሓሳብካ ትገልፅ ወይ ከዓ እዚ ቦዲ ላንጉጅ ዝበሃል ፖሊስ ከዓ ከምኡ ክኸውን ኣሎ። ፖሊሲ ንሓደ ጥርጡር ክሕዞ ተደልዩ ሲ ብቦዲ ላንጉጅ ከሽክዖ ወይ ከዓ ክታሎ ክእል እዩ። ከመይ ገይሩ ይፈልጦ? እዚ ንባዕሉ ኣካል ናይቲ ሞያ ፖሊሲ እዩ ነይሩ። ከምዚ ዝረአናዮ ድማ ብጣዕሚ ዕውት ዝኾነ ነይሩ።
10: ኢራብ ከም ምልክት ኣርማ ፖሊስ ኤርትራ ክትኸውን ዝተመርፀትሉ ምክንያት ግለፅ። ኣርማ ፖሊስ ኤርትራ ኢራብ ስለምንታይ እያ ኣርማ ና ፖሊስ ወይታ ኢራብ ክትኸውን ተመሪፃ? ስ
11: ሓደ ፍጥነት ስለ ዘለዋ ፈጣን እያ። ካልእ ናይ ምስትውዓል ኣቕማዊን ሓያል ኣቕሚ ኣለዋ ንከባቢያ ናይ ምስትውዓል ኣቕሚ ማለት እዩ። ካልእ እውን ሕያዊት እያ ከዓ
10: ሙሉ መልሲ ረኪብሎ ኢራብ ከምልክትኣፖሊስ ኤርትራ ክኸውን ዝተመረፀትሉ ምክንያት ቅልጥፍቲ ስለ ዝኾነት መስተውዓሊት እያ፣ ሰላማዊት እያ፣ ኣብቲ ሃገር እያ። ሓደ ጥርጡር ኣብ ፖሊስ ቀሪቡ ብዘይዝኾነ ይኹን ፀቕጢ ቃል እምነቱ ወይ ቃል ተኸሳስነቱ ዝህበሉ ዓንቀፅ ክንደይ?
1: ዓንቀፅ 27 ገበናዊ ስርዓት ማለት እዩ 27 2 ንኡስ ዓንቀፅ 2 ማለት እዩ።
10: ተዓወት ኣብ ዓመተ 2025 ሻምፒዮን ልብሽከት ሃገርና መን ነይሩ? 2025
11: ንሆም ዝራይ
10: ተዓወት ተዓወት እዚያ በዳይ ናካብሓሰና ሕትያ ነራ ናሆም ዝራይ ዓዲሳ ካብዞም ዝስዕቡ ፍፃሜታት ቀዲሙ ዝተፈፀመ ፍለ ወያውፅ ካብቶም ገልፆም ፍፃሜታት ተቀዳማይ ፍፃሜ መን እዩ ማለት እዩ? ሀ ምእላይ ንጉስ ሃይለ ስላሴ ካብ ስልጣን፣ ለ ምሕራር ከተማ ናቅፋ፣ ሐ ውግእ ተቆርባ፣ መ ንምስራት ሓምሻይ ክፍሊ ኣብ ትሕቲ ኣልያ ወልዳይ ካሳ
11: ውግእ ተጎርባ ሰና ኣርባዕተ
3: ውዳበ መሰረት ናይ ኩሉ ዓወት እዩ ዝብሉ እዞም ኣባላት ንዝዓበየ ስራሕ እውን እጅግኦም ሰብሲቦም ተበጊሶም ከም ዘለዉ ይገልፆም።
4: ውዳበ ተዘየሎ ዝኾነ ነገር የለን። ድሕር ዘይተወደብካ ድማዕ ዝኾነ ስራሕ ክስርሐ ትኽእልና በበይኑ ፋሕፋሕ ዝበለ ስራሕ ክስርሕ እንድሕር ኮይኑ ውፅኢት የብሉን። ስለዚ ውዳበ ጥራይ ዘይኮነ ናይ ጉጅለ ስራሕ ንባዕሉ ቲም ወርክ ንብሎ እዚኣ ኣገዳሲ እዩ። ኩሉ መደባት ከዓ ብዝተወደበ መልክዕ እንድሕር ክትመርሖን ክትሰላስሎን ክኢልካ ዝዘለኻዮ መደባት ኣብ ሸቱ ንምብፃሕ ዝያደ ሓጋዚ እዩ። ድሕሪ ውዳበ ዘየለ ግን ልካ ከም ማእዝና ዘይትፈልጥ መርከብ ከምኡ ማለት ኮ እዩ። ስለዚ ተወደበ ሓይሊ ጥሙር ዝኾነ ዓቕሙ ሒዙ ኣድማዕ ዝኾነ ስራ ክሰርሕ ክእል። ንድሕሪ ዘይተወደበ ግን ፋሕፋሕ ዝበለይ ብቐሊሉ እቲ ዝሓሰበውን ከተግብር ኣይክእልኒ። ስለዚ ውዳበ ኣዝዩ ኣገዳሲ እዩ። ድሓር መደባትካ ሰሪዕኻ ብመደብ ንክትከይድ እውን ሓጋዚ እዩ ማለት እዩ። ተዳ ውዳ ባህሊ ኮይኑ መዓስ እንታይ ትገብር መን እንታይ ይገብር እንዳ መደባት እንዳ ስራዕኻ ስለ ትኸይድ ስለዚ ንውዳበ መተካእታ ይብሉን። ውዳበ ስለ ዝሃለዎ እዩ ህዝቢ ኤርትራ መሪሕ ውድብ ስለ ዝረኸበ እዩ ናብ ዓወት ክበፅሕ ክኢሉ። ስለዚ ውዳበ እሞ ከዓ ኣንፋት ዝኾነ ውዳበ ሕንፃፁ ንጹር ዝኾነ መትከሉ ንጹር ዝኾነ መደባቱ ንጹር ዝኾነ ኣወዳድባ እንድሕር ኣሎ ኮይኑ ኩሉ ግዜ ዓወት ኣብ ቅድሚ
12: ዘይንቀል ጉዕዞ ዘይግራሕ መጻኢ ዱልዱል መሰረት ዘይዕንቀፍራይ ትርጉም እምባረይ ዝኸዶ ብፃዕሪ ንዘይትገር እምባ ካሕሩ በህሊ ኣብዝዓወረት ዓለም ብርሃነይ ክደጉሕ ኣብ ዝሕንቁፍ ዓለም ስርዓት ዓልቦ ስርዓት ኣብ ዝመግሃር እዋን እሳት ዝሕለቦ መዋእል ደሴት ሰላም ኮይነ ብንቕሓት ክሳግም ዋጋያ ሓቲታትኒ ዝሓንኳል ዓለም ሸኽ ምፅዒናትኒ ናሻዕ ዝደጋገም ረፅሚ እኩይ ትልማ ኣብ ልዕለይ ካሃመም ሕንኩር ቀናን ፍርዳ ኣብ ዝባነይ ክድብል ራይ ምንባረይ ብደበና ኣድልዋ ክዕሎ ትልሚ ጉዕዘይ ብመንረጋዕ ክፍኣታ ክድረብ ሸኽሚጨው ተፃዒነ ካብ መትከለይ ከንደልህፅ ክንደይ ሞዘይ ፃዕተረት ንጥፋኣተይ ክትእውጅ ሽኮዋ ጋረይ ቀርሲማ ድውያ ኣጋራ ኸተግዝመኒ ብርሃና ዒንዳ ያንቂራ ሓባላ ዒንታ ኽትስልመኒ ሓቂቕማየ በሪዛ ትፋእ መርዛ ኸተልሕሰኒ ረስያ ናሕልቋ ትርጉም ብፅና ብትሰብከኒ

እንታይ ዘይገበረ ትንታይ ከሓደገ መሬት ፃሕጢራ ሰማይ ጠውቂራ ብሞተይ ክስሕብ ኣብ ገዛ መረበተይ ከም ጊልያ ኸገልግል እሳት ኣሳዊራ ሲኦል ካኪሓያ ክሳደይ ክደፍር ብሸጣን ረሲያን ያኢ ቀልበይ ክሰልበኒ ሰላም ውሽጠይ ክዘርግ ብፅሉል ዲሞክራሲ

ሃይበል ከዓለም በጢሰዮ መፈልጠራ ሕሰምኪ ምስ እምባ ተራፂመ ረመፅኪ ኣብሪደ የረቲዐኪ ስጉመይ ኣይቅልበስን ካብ ደረት ርኢተ ያርሕቐኪ ግምጃ ፅብሐይ ወኒነ የለኹ ብቕርፀት ተለለወሕጂ

0: ንመንእስያት ኣብ ከምዚ ዓይነት በብተውህብኦም ዝጐይሉ ባይታ ምጥጣሕ ኣባላት ፖሊስ ኤርትራ ጽባሕ ንግሆ ኪኖ ኣኽበርቲ ጸጥታም ንፉዓት መደርቲ ብቑዓት ስነ ጥበበኛታትን ስፖርተኛታትን ኮይኖም ክፈርዩን ፍርዮም ድማ ኣብ ብራኺ ሃገርና ኣብዚ መዳይ ድማ ዓብተራ ክጻወቱ ዝኽእሉ ዜጋታት ኣብ ምፍራይ እውን ዕዙዝ ኣበርክቶ ክህልዎ እዩ።
1: ድረዊን ከምዚ ዓይነት ውዳበ ተኣታት እዩ ስለ ዘሎ ከመይ ጌርና ንሕና ነቶም መንእስያትና እቲ ረቂቕ ዝበሃል ክብርታት ናይ ህዝቢ ኤርትራ ነመሓላልፈሎም ብዝተፈላለየ መንገዲ ብስነ ጥበብ ጥራሕ ዘይኮነ ሲ ከምኦም መንእስያት እንታይ ይገብሩ ኣለዉ ኣብ ካልእ ቦታ ድኣ ወሲድካ ኣርኢኻዮም ኣብ ህንፃ ኣብ ምሕላው ልኡላውነት እንተ ርኢኻዮም ከማኒ ሓደ ነገር ክስወጦም ወይ ከዓ ረቂቕ ዝኾነ መልእኽቲ ሒዞም ክመፁ ይኽእሉ እዮም። ኣብዚ እዋን እዚ እዚ ኤኣይ ዝበሃል ወይ ከዓ እዚ ብልሒ ኣእምሮ ዓለምና ናብኡ እዩ ዝቕየር ዘሎ ይጎይዩ ከማን ዘሎ ነዚ ክብድሆ ዝኽእል መንእሰይ ብፍላይ ድማ ምስ ገበን ዝተኣሳሰር ብዙሕ ነገራት እዩ ዝቀላቐል ዘሎ ነዚ ክብድሆ ወይ ከዓ ነዚ ክከታተሎ ዝኽእል ከዓ እቲ መንእሰይ ምስ ቴክኖሎጂ ዘለዎ ናይ ቀረባ ርክብ ወይ ናይ ቀረባ ሌላ እዩ። ከምዚ ድዕር ኮይኑ ነቲ መንእሰይ ከመይ ጌርካ ኢኻ ትሕዞ በቲ ንሱ ዝደልዮ ዝምባለ ወይ ከዓ በቲ ንሱ ባህ ኢልዎ ዝቐርቦ ዝምባለ ወዲብካ ኢኻ ተኣትዎ። ስለዚ ነዞም መንእስያትና ብዙሕ ስራሕ ይጽበየና ኣሎ ብዙሕ ኣእምሮ ዝሓትት ስራሕ ክጽበየና ኣሎ ምስ ዓለም ዘጉይ ስራሕ ክጽበየና ስለ ዘሎ እዚ ውዳበ እዚ ኣብ ቀጻሊ ሓይሉ ነቲ ሞያ ፖሊስ ከዓ ንኸሕይሎ ብዙሕ ተስፋ ኣለና ማለት እዩ።
2: ብሰፊሕ ይጽበየና ዘሎ ከም ብዝዓበየ ብዝተወደበን ብዝፀፈፈን መንገዲ ክንክንገብሮ ከዓ ዘጸግም ዘሎ እዩ።

0: تلحق وطني أنت روحي وفخري أنت أجمل ما رأيت عيني هذا الهدوء وهذا السلام يلي ما بنوجد ولا بالأحلام عشانك عشان هذه الأرض دفعوا حياتهم من دون أي تردد كيف فكروا وكيف حاولوا أن يحكموك ولا شعبه يقتلوا هل لم يعلموا ولم يعرفوا قوة شعبك يلي ما بينهزموا حاربوا فازوا وحرروك وأنا سأسير مثلهم وأكون سندك سأرفع اسمك في السماء لك لكل العالم تسمع أن يلمسك أحدا أبدا ما بسمع
1: እዚ ውዳበ ዝያዳ ናህሪ ወሲኹ ምዝምርሽ ኣብቲ ትካል ክፈጥሮ ዝኽእል ፅልዋ ርእሰ ግሉፅ እዮም ንወደብቱ ቀፅልዎ እንዳበልና እዚ ውዳበ ብካልኦት ሚኒስትሪታትን ትካላት መንግስትን ክረዓም ድማ ንላቦም ምክንያቱ መንእስያትና ባዕሎም ንባዕሎም ውዳበታቶም ዝሕይሉሉን ብቕዓቶም ዝፍትሽሉን ባይታ ምፍጣር ኣገዳሲ ስለ ዝኾነ
2: በዚ ኣጋጣሚ እዚ ተጀሚሩ ዘሎ ውዳበታት ኣብዚ ከይተሓፅረ ብደረጃ ሃገር ተወዲቡ ኣብ ካልኦት ዞባታት ዘለዉ መንእስያትና እውን ፀጋታቶም ክንፍትሸሉ ዘኽእለና እዚ ውዳበታት ሰፊሑ ክቕፅል ክላቦ ደሊ ኣብ መወዳእታ ድማ መንእስያት ሓይሊ ናይ ሓንቲ ሃገር ከም ምዃኖም መጠን ነዚ ተፈጢሩ ዘሎ ባይታ ተጠቒሞም ሓደ ኣብ ትካሎም ዘለዎም ፍቕሪ ክዓዝዝ ኣብ ነናሓድሕድ ዘለዎ ፍቕርን ምክብባርን ክዓቢ በዚ ኣጋጣሚ ከመሓላልፎ ደሊ ማለት እዩ
3: ሕጂ መንእሰይ ብናት ንዓይኒ ብናት ሃገርና ክንሪኦ ተኮይና ቀዳማይ ወራሲ ክኸውን ዘለዎ ወራሲ ብኩሉ ነገሩ ብዳሓለፉ ኣያታትና ወራሲ ሕድሪ ኮይኑ ከይድ እዩ ኣብ ኩሉ ከዓ ወሪሱ ዩ ከፍርድ ኣለዎ ማለት እዩ ሕጂ ነቲ መንእሰይሲ ዝያዳ ምሽ ሓላፍነት ዘለዎ ተፅዕኖ ዘለዎ እዩ ኣነ እታ ድገብሮ ኣነ ብቕዓት ድኾነት ክገብሮ ኣለኒ ኣነ እንተ ደኣ ሓንቲ ወሲኸ ካልእ ሰብ እውን ሓንቲ ደኣ ወሲኹ ክድመርያ ተደሚሩ እዩ ከዓ እቲ ብዙሕ ነገር ድመፅእ ማለት እዩ ስለዚ ብቕዓትና ንርኢ ስኒሕና ክንገብሮ ንኽእል ንግበር ማለት እዩ
4: ከምዚ መድረኻት እዚ ከዓ ኣብ ካልእ ግዜ ክፍጠረልና ኣባል ፖሊስ ኮይንካስ

0: ምስ ካልኦት ምስ በዕሊ ኢሚግሬሽን ድዩ ናይ ሃገር ወኪልካ ከማ ክትፃወት ኢንትራ ስፖርት ዝበሃል ሲ ክንሳተፍ ንደሊ
1: ዮሃና ንኩሎም ኣባላት ፖሊስ መጀመርያ ንኩሉ ህዝቢ ኤርትራ ንኩሎም ኣባላት ሓይልታት ምክልኻል ኤርትራ ብምሉእ ንህዝብና ረህዋን ቅሳነትን ብልፅግናን ምዕባለን እውን እምነየለዎ ዝጋጣሚ
2: ነቲ ኣብ ዶባት ኤርትራ ኮይኑ ሃገር ኣብ ምውሓስን ናብ ህንፀትን ተዋፊሩ ዘሎ ሓይልታት ምክልኻል ከምኡ ውን ንኩሎም ኣባላት ፖሊስ ንመላእ ህዝቢ ኤርትራ ኣብ ውሽጢ ናብ ደገን ዘሎ ድማ ብሽም ወይ በዚ በዓል ዚ ዮሃና ይብል ይቕኒለይ
3: ድምቀት እዛ ባንዴራ እዛ ባንዴራ መን ኢልዋ ጨርቂ ከመይ ኢላ ትበሃል ተሃራፊት ወርቂ ብኸመይ ትምሰል ኣልማዝ ክቡር ዕንቂ ኪንዩ ኽብራ ኪኖ ተዓለባ ፍጹም ዘይትግለጽ ብልሳን ዘረባ ቀደማ መግዛእቲ ንከለና ብዛሬባ ክትወርድ ክትድይብ ከመይ ድያረ ብሪባ ሎሚ ግን ኣብ ዘንጋ ሓዂራ ተንበልብል ወቂባ ምስተን ሞዛናኣ ኰሪዓ ውለብሊባ ንሃ ነጊሳ ብሳላጹም ብሕዝባ እምበር እዛ ባንዴራ እዚ ህዝቢ ሕልፊ ሰብ ዘፍቅራ ኪኖ ብደም ብርሑ ዘንብራ መጊቱ ረቲዑ ኣብ ዘንጊ ዘሕኰራ መታን ከይትወርድ ሓንጊሩ ዝጾራ እዛ ባንዴራ መንበልባላ ብሓይላ ዶ ብሓይለ ንፋስ ብሓይላ እምበር ከመይ ብሓይለ ንፋስ ከትዕጸፍ ክትዝርጋሕ ኣሎኮ ትንፋስ ኣብ ህላዊኣ ዝነብር ዘስተንፍስ እዛ ባንዴራ መለለይትናያ ኣርማን ሕላገትን እቲ ደም ባሕርና ባዕላ ማዕድንን መሬትን ከመይ ኢላ ትኣትዉ ኣብ ዋጋ ዕዳጋ ህይወት እንዲ ተኸፊልዋ ረዚን ዋጋ ካብ ዓዘቕቲ ካብ ናይ ሓርገጽ መንጋጋ ኣውፅኡ ኣብ ሓቂ ጽኒዕዋ ኣብ ቁኑዕ ዘይጊጋ እዚ ህዝቢ እወ እዚ ህዝብን እዛ ባንዴራን ዘይነጻጸሉ ከም ዋልታን ጭማራን ጥምረቶም ስምረቶም ከም ገጻት ናይ ሳንቲም ፍቕሮም ዘቕናዓካ ሓድነት ዘደጋግም ረቢሖም ጐዲሎም ተደሚሮም ሓደ ዘይነጻጸሉ ሓንቲ ኻብቲ ሓደ ክንደይ ድሓሊፉ ስለ እዛ ባንዴራ ምእንቲ ዝሃገርዎ ስለ ፍቕራ ንሳብ ላዕሊ ንሕና ፍግራ እናጸለለትና ንውሕሰላ ኽብራ እዛ ባንዴራ ምንብልበላ ብሓይላዩ ኣይ ብሓይልን ንፋስ ክትዕጸፍ ክትዝርጋሕ ኣሎኮ ትንፋስ ኣብ ህላዊኣ ዝነብር ዘስተንፍስ ህልውን ሰማዕትና ኣሎ ኣብ ዛባንዴራ

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ካብ ዝቐፂልና እውን መድረኽ ዕዱም ጋሻ ማእገሪና ክቐሪብናልኩም ዘለና ናይ ሎሚ ዕዱምና ድማ ኣብ ዓውደ ኣትሌቲክስ ዝነጥፍ ናሆም ኤርምያስ ብዝያዳ ዝፅዋዕላ ድማ ሰንዓፈ ምስኡ ኢና ዕዳል ክነካየድ ክሳብ ፍፃየ መደብና ምሳን ሓቢርኩም ክፀንሑ ድማ ዕድሜና እዩ። ናሆም ኤርምያስ ከመይ ኣለኻ?
1: ፅቡቅ ፅቡቅ።
0: ብሰንዓፈ ዶ ክብለካ ዋላ በታ ናኹም?
1: ብሰንዓፈ በርታሓሽ ምክንያቱ ዝያዳ ብሰንዓፈ ስለ ዝፍለጥ።
0: ፅቡቅ ሃራይ ሰንዓፈ ቅንያቱ ቅንያት በዓልና ፅንፍ መበል 35 ዓመት ኣብ ምክባር ኢና ቀኒና ገና እውን ተሃዋሁ ኣይሓሰሰን ዘሎ ከመይ ኣሕሊፍካዮ በዓልና ፅነት?
1: ብጣዕሚ ናይ ብሓቂ ብዘይቀልዓለም ፅቡቅ ነይሩ በዓልና ፅነት። ምክንያቱ ፅንዓትና ውሓስና ኣብ ትሕቲ ዝብል ቴማ መበል 35 ግዜ ሕጂ ንዝክሮ ኣለና ማለት እዩ እጂ ዓሚ ነይሩ እቲ ናፅነት ቅድሚ ዓሚ ነይሩ ግን ካብ ዓሚ ብዝበለፀ ሎም ዓመት ብጣዕሚ ፍሉይ ነይሩ ወላ ንኣብነት ብምክንያት እዚ ክቡር በዓል ማለት እዩ ኣብ ትካላት ምስ ከድካስ ዋጋታት ናይ ምሕሳር ነይሩ ኣብ ምግብታት ክኸውን ይኽእል ኣብ ክዳውንቲ ክኸውን ይኽእል ኣብ ጫማታት ብምክንያት ዝረዚን ማዕርክ እንደይ ረዚን ምዃኑ ትበዓል ሲ ኣብ ትካላት ወላ ምስ ከድካስ ምጉዳል ዋጋታት ትገብሩ ማለት እዩ። ስለዚ ብጣዕሚ ፅቡቅ ዝኾነ ካብ ዓሚ ሎሚ ዝበለፀ ሓሊፉ ካብ ሎም ዓመት ከዓ ዝመፅእ ፅቡቅ ከም ዝሓልፍ ርጉፅ ነገር እዩ። ስለዚ ብዘይቀል ዓለም ኩሉ ህዝቢ ኤርትራ ብጣዕሚ ንበዓልና ፅነት መበል 35 ዓመት ብጣዕሚ ብፍሱህ መንፈስ ይሕሊፎ።
0: ፅቡቅ ሓደይስ ክና ምስኻ እውን ንፋስ ናፅነት ከተስተማቕርያ ክኒኻ ኣብ ጎደናታት ልምምድ እውን ተካይድ ነርካ ማዕረ ማዕረ ምስ ናይ በዓል ናፅነት እሞ ሰባት ድማ ብየማነ ፀጋም ክፅውዑ ከንዕዘብ ኢና። እዚ ናይ ሰባት ምፅዋዕ ከመይ ትሪዮ እስከ ንስኻ ንኩሉ ኣኽቢርካ ድማ ኢኻ ትኸይድ ኣብዚ እንታይ ኣለካ መግለፂ?
1: እዋ እንታይ ድዩ ኩሉ ግዜ እቲ ቅድሚ ናብቲ ዓወት ምምፃእ ከይ ተዓወት ከለኹ ሲ በቲ ሞራል ናይቲ ህዝቢ ኣብዚ ደረጃ ዝበፅሐ ማለት እዩ። ስለዚ ብናይቲ ሞራል ናይቲ ህዝቢ ናብ ዓወት መፅአ ኣብ ዓወት ምስ መፀኹ ከዓ ነቲ ህዝቢ ከዓ ሳላኻ እዩ ማለት የቐኒየለ እዩ ከምዚ ሞራል ናብቲ ዓወት ኣንፂኻ ንሞ ሕጂ የቐኒየለይ ፃማኻ እዩ ንምባል እዩ እቲ ደገፍ ማለት እዩ። ንሻሎ ከምዝበልካዮ ከዓ ዓብ ንእሽተይ ከይበልካ በቲ ትጎይ ስንዓፈ ገለብሉካ ሕጂ ስለዚ ኩሉ ግዜ ንሓደ ህዝቢካ ናብቲ ዓወት ዘብፅሓካ ስካላ ከዓ ኪኖ ክትቅፅል ትኾንካ ከዓ መርሓባ እንዳበልካ ያ ክትከይድ ከዓ ግቡእ ስለ ዝኾነ ማለት እዩ። ስለዚ በዚ ኣጋጣሚ ነዚ ህዝቢ ይቕኒ የለ ይብሎ ማለት እዩ። ብፍላይ ከዓ ነቲ ፎዘይ ኣብ ደገን ኣብ ውሽጢ እንደሎ ማለት እዩ።
0: ሃረይስከ ናሆም ኤርምያስ ኣነኮ ብዝያዳ በታ ናሆም እየ ዝፅዋዓካ እሳ ድማ እትመልቀኒ ኣብዚ ብዝሐ ግን ሰባት ተርእኒ ሰንዓፈ ክብሉካ ኢና ንሰምዕ ናሆም ዝብሉካ ኣጋጣሚታት ኣለዉ ዶ ሰባት ኣብ ከመይ እዎን እዮም?

0: ኢኻ
1: እወ ሓደ ንስኻ ካብኦም ኢኻ ዝበዝሐ ኣብ ጎደና ኹን ኣብ እንዳ ዜና መንገዲ ሓፈሻዊ ዝኾነ መንገዲ ናሆሚል ከያ ከትፅዋዕኒ ካብቶም ናሆሚሎም ፅውዕኒ ሓሙሽተ ወይ ኣርባዕተ እዮም ድኾኑ በር ካልእ ዳርጋ ሰንዓፈ ዓብዲለዋ ዋላ ሕጂ ብገዛና እንድሕር መፅኻ ሕጂ እንዳናሆም ተልካ ሳይፈልጥዋን እዮም ዋላ ብቲ ጎረቤትና ማለት እዩ ዝያዳታ ሰንዓፈ ዓብዲላ ግን ናሆሚሉ ዝፅዋዕኒ ሓደ ካብኣቶም ስኻ ኢኻ
2: ናሆም ዝብለካ ሰብ ስቁልሕ ትብል ዶቐልጥፍካ ዋላስ
1: እዋ ክሳዕ ሰለስተ ግዜ በፂሐ መበል ሳልሰይቲ እያ ትስወጠኒ ኣታ ሽመ ያባ ገለመለ ገለብል በር ክሳዕ ክልተ ግዜ ገለመለ ኣይ ንዓይ ኣይኮኑን ካሊኦም ገለመለ ነዚ ፊቶም ዘነዞም ብጎድነይ ወይ ብፊተ ይደለዉ ሰባት እዮም የድብል ድሓር ቀዳመይቲ ካልይቲ ሳልሰይቲ ምስ በሉ ኮይ ይብሎም ወይ ከዓ ቤት ገለብሎም የዳምፆም ማለት እዩ ስለዚ ሲ ግን ብዘይቀላዓለን ካብታ ሽመይ ግን ዝያዳ ታሳጓ ስለዝዓብለለት ታሳጓ ኣነ የድንቕ ፈቱ ማለት
2: እዩ ተቐፅል ስምካ
1: ተቐፅል ስም ታሳጓነ
2: ብዝያዳ ኣብ ዓውዲ ኣትለቲክስ ኢኻ ሰብ ተራሊካ ኣብኡ ኢና ንፈልጠካ ናሆም ኤርምያስ መዓሲ ተወሊዱ ኣበይ ዓብዩ ብድሕሪ መዓሲ ናበይ ስምራ መፅ
1: ዋ ኣትሌት ናሆም ኤርምያስ ሰንዓፈ ልክ ኣብ 2000 ዓመተ ምህረት ኣብ ሰንዓፈ ተወሊዱ ከባቢ 215 ነስመራ መፅ ማለት እዩ ቅድሚኡ ኣብ ኩዕሶ እየ ዝነጥፍ ነረ ድሓር መምህር ብራሂም ድበሃል ነይሩ ናይ ስፖርትና ዝያዳ እቲ ኩዕሶ ጉያ ዳዓብለሎ ኮይኑ ናተይ ማለት እዩ ጉያ ዝዓብለሎ ምስ ኮነ ሽዑ እዛ ወዲ እዛ ቆልዓ ሲ ኣብ ጉያ እያ ክትነጥፍ ዘለዋ ምክንያቱ ሲ ቴክኒክ ገለመለ ወላስ ብዙሕ የብሉን ግን ኣብቲ ኩዕሶ ግን ነዊሕ ይቀልዓሞ ቀዲሞዎን ከይዱ ከዓ ናይ ጎል ምእታዊ ኣለዎ ስለዚ ወላ ምስቲ ስፒድ ዘለዎ ምስቲ ሬስታንስ ዘለዎ እዚስ ኣብ ጉያ መድምዐ ኢሉ ኣብ ጉያ እቲኒ ካብኡ ፅቡቕ ናይ ትምህርቲ ዓወታት ከምፅእ ጀሚሮ ሽዑ ነስመራ 215 መፅ ኣብኡ ከዓ ኣብዚ ዓዲ ከዓ ማእከል ማራቶን ዝበሃል ነይሩ ብስመረ ክዕወ ጀሚረ ዝያዳ እቲ ድሕረ ባይታ ከምዚ ዓይነት ይመስል ማለት እዩ
2: ኣብ ዓውዲ ኣትሌቲክስ ተዘይተኣቱ ነርካ ኣብ ምንታይ ሞያ ምርኣናካ
1: ዎ ልክ እዩ ማታ ፈለኛ ሞ ምተረእኹ ነረ ብርግፅ ማለት እዩ ምክንያቱ ቅድሚ እቲ ጉያ ምእታ ወይ ዳርጋ ዓመት ኸውን ፈለኛ ሞ ሰሪሐ እየ ኢብን ክሳዕ እንዳቡን ምስራሕውን በፂሐ ነረ ዳቡን ስ ክሰርሕ በቂዒ ነረ ስለዚ ስቲል ናው ኣብቲ ኣትለቲክስ ተዘየሉ ነረስ ኣብ በዓል ፈለኛ ሞ ከምኡታት ክሰርሕ ጀመርኩ ፈለኛ ሞስ ምረኸብ ክዋ ይብል ኣነ ነብሰ ማለት እዩ
2: ብምሸት ኣብ ጎደናታት ኣስመራ ብጉያ ክትንቀስቃስ ንሪኤካ ኢና ምስ ዕጥቂ ምልዑጥ ቀለቢስካ ብቀትሪ እውን ከምኡ እስከ ግዜ ልምምዳትካ ከመይኻ ብመደብ ዲኻ ክህሉ ተካይድዮ ዋላስ ከመይቱ ናትካ ኣገባብ ኣካይድ ኣብ ልምምድ
1: ዋ እንታይ ድዩ ሰሚራይ ኦሬዲ እቲ ናተይ መደብ ብግዜ ዝተሰርዐ እዩ ማለት እቲ ግዜ ዝጥቀመሉ እየ ብግዜ ዝተሰርዐ እዩ ንኣብነት ከም ዝበልከዮ ዝበዝሐ ናይ ምሸት ልምድ ይገብር እቲ ምክንያት እንታይ እዩ ናይ ንኮ እቲ መፅሓፍ የንብብ ዳርጋ ክልተ መፅሓፍቲ ሙላኣት ወዲእ ኣለኹ ንኣብነት ሕሰብ ሞክትህብትም ትብል መፅሓፍ ኣላ ኣዝኻ እንተዓቢኻ ኣዝኻ ትሕትኩን ትብል ዳርጋ ዝበዝሐ ናይ ልቦናይ እዚአን ክልተ እዚአን ወዲእ ኣለኹ ማለት እዩ ሕጂ ናይ ንኮ ብቲ መፅሓፍ ምንባብ እየ ዝሕልፎ ኣብቲ ድሓር ናይ ምሸት ዘሎ ብቲ ሰዓት 4-5-6 ከዓ እዚ ከዓ ኣብ ከምዚ ተወሳኺ ስራሕ ገለመለ ዕረፍቲ ገለመለ ይጥቀም ማለት እዩ ማለት ሲ ከምዚ ናይ ገዛ ምፅርራይ ገለ ኣብ ጫማ ምሕፃብ ገለ ግን ገለ ከምዚ ግዜኻ ዘይትጥቀመሉ ብመደብ ደይተኸይድ ሶ ኢል ከዓ ለለሃዋለይቱ እንታይ ገለመለ ገለ ብሉካ ግን ኣነ ናይ ንኮ ኣንቢበ ናይ ምሸት ዕሪፈ ውዒለ እየ ናይ ለይቲ ልምዳተይ ትገብር ማለት እዩ ዝበዝሐ ከዓ ኣብ ከተማታት ይገብር ማለት እዩ ከምቲ ኩሉ ድፈልጦ ማለት እዩ
2: ሓራይ ከምዚ ዝገልፅካ ሕጂ ኣብ ጎደና ኣስመራ ብብዝሒ ቀፃሊ ኢኸ ልምምዳት ከተካይድ ምስ ኣብ ዘሎ ፀዓቕ ትራፊክ ናይ ኣጋር ንበለዉ ከምኡ ናይ ብሽክለታ ብምትእስሳር ኣብ ልምምድካ ዕንቅፋት ኣይፈጥረልካን ስለምንታይ ኢኻ ኣብ ጎደናታት ኣስመራ ዝበዝሒ ግዜ ልምምድ ከተካይድ ትመርፅ
1: እወ ብጣዕሚ ብዘይቀልዓለም እንታይ እዩ ዕንቅፋት ኣለዎ ምክንያቱ እቲ ስፒድ ሒዝካ ፀኒሕካ ኣብ መንጎ ሴማፈሮ ጠጠው ድበላ መካይኒ ፀንሓ ሞ ይዓግተኻ ኣብ ከምዚ ሕጂ እቲ ፍጥነትካ ትንክ ማለት እዩ ሕጂ እዚ ሓደ ካብቲ ዕንቅፋታት እዩ ካልእ እንታይ ኣሎ ንምንታይ ኢካ እቲ ጎደና ትመርፆ ንዝብል ከዓ እቲ ጎደና ኢብን እስቲልና ውሲ እየ እቲ መዋዳደሪ ቦታናስ ተኸተማይ ኣብቲ ኸተማ ኢኻ ትጀርር ማለት እዩ እቲ ስመራ ኤርቶዴኮ ዝበሃል ሕጂ ነቲ ቦታ ከዓ ንክለምዶ ማለት እዩ ካልእ ከዓ በቲ ከተማ ቅድሚ ሕጂ ጎይ ስለ ዝነበሩ ከዓ ምሻሎ ኣብ ጎደናታት ኣስመራ ዓወት ስለ ዘምፃኹ ብቲ ጎደናቲ ከዓ ምሻሎ ፍሉይ ተዘክሮን ተመስጦን ከምዚ ዕጋበት እንዳተሰማዐኒ ከዓ ልምድ ስለ ዝገብረሉ በዚ ንወዲ ከምዚ ትልምድ ይገብር እቲ ብዛዕባ ናይ ዕንቅፋታት ድበልካያ ግን ከም ዝበልኩ ከዓ ቁርብ ኣብቲ ናይ ሴማፈሮ ናይ ፃዕቂ ተሽከርከርቲ ገለ ኣብ መንጎ እንዳጎይካ ከለካ መሬት ኣማናሉኢልካ ስፒድ ትረግፅ ፀንሕ ዓይነ ስውራን ፅንሑካ ሽዑ ዘይተደለየ ስፒድ ጠጠው ትብል ገለ ቁርብ ኣብ ከሚስታት ሕጂ ፋውል ኣሎ ግን ሓፈሻዊ ግን እቲ ጎደናታት ኣስመራ ዝመርፆ ግን ምሻሎ ዝዕወተኒ ቦታ ስለ ዝኾነ ትልምድ ከዓ እቲ ውድድር ከብኡ ስለ ንወዳደር ኣቐዲመ ነቲ ልምድ ንፋሳቱ ትኽሊምኡ ትኩነታት ተዓቐብ ትቕልቁል ንምልምማድ ካብ ዝብል እዩ ማለት እዩ
2: ማዕረ ማዕረ እዚ ናይ ልምምድ ተካይደሉ ስከ ኣብዝበዝሕ ኣጋጣሚ ዋላ ብምንቅስቃሳትካ ኣብ ጉያ ኢና ንፈልጠካ ንኸም ፈጥረልካ ዶ
1: ኣይ ደክምን እየ ምክንያቱ እንታይ እዩ ኩሉ ግዜ ንሓደ ሞያ እንድሕር ትፈትዎ ትኾንካ ድኻም ኣይስማዓካን እዩ ስለምንታይ ንሓደ ተፍቅሮ ትኾንካ ሲ ዋላ ሓንቲ ድኻም ኣይስማዓካን እዩ ስለዚ እቲ ካብ ሞያ ምፍቃር ዝመፀ እቲ ድኻም ዘይስማዐኒ ማለት እዩ ገሊኦም ትደክም ዶ ትጠምዶ ምክንያቱ ንክትምሳሕ ግዜ ትረክብ ዶ ትዕርፍ ዶ ቀሲልካ ትኸይድ ዶ ገለገለ ብልካ ምክንያቱ እንታይ ዘበጎሶ እዩ እዚ ካብቲ ትደክም ዶ ድብል ሓሳብ ዘበጎሶ እዩ ማለት እዩ ስለዚ እቲ ሞያ ብልክዕ ስለ ዘፍቅሮ ድኻም ተሰሚዕኒ ንሓንቲ መዓልቲ እውን ትኾን ኣይፈልጥን እዩ ማለት እዩ
2: እንኳዕ ኣብ ዓውዲ ኣትለቲክስ ተፀንበርኩ ዶ ትብለኒ ነብስኻ
1: እዋ ብጣዕሚ ምክንያቱ እንታይ እዩ እቲ ኣትለቲክስ ፕሮፌሽናል ዓውዲ ስለ ዝኾነ እዩ ከመይ ተልካኒ ቅድሚኡ እንታይ ኢለካ ፀኒሐ ፈለኛሞ ኣብ ኣትለቲክስ ተዘይሉስ ፈለኛሞ ኢለካ መድማዕ ክዎ እዚ ኣትለቲክስ ግን ፕሮፌሽናሊቲ ስለ ዝኾነ ማለት እዩ ካብ ውሽጢ ዓዲ ተወዳደር ሞ ብሉፅ ትኾንካ ናብ ኣፍሪቃ ትኸይድ ኣፍሪቃ ብሉፅ ትኾንካ ከዓ ብዓለም ለኻዊ ከዓ ትሽለም ስለዚ እቲ ኣትለቲክስ ኣነ ዘደቆ ብፍሉይ ማለት እዩ ዓለም ለኻዊ ዘውድድር ዘራክበካ ብምዃኑ ምሻሎ መወዳእታ ሳብ ናይ ዓለም ተዓዊትካስ ኣነስ ስብእነተይ ወይ ጅግንነተይ ወይ መንፋዕተይ በዚ ህዝቢ እዚ ኣርኤ ትብለሉ ዓውዲ ፕሮፌሽናሊቲ ስለ ዝኾነ በዚ ኣጋጣሚ ኣነ ንኣትለቲክስ ልዕልማንም ዓውዲ የኽብሮን የድንቆን ይሕበነሉን ድማ ማለት እዩ ሕልመይ ቅድሚ 20 ዓመት ዝመፀት ኣላ ኣብ ኦሎምፒክ መዳልያ ንስ ከዓ ከም ንዝክሮብ ኣቴነስ ግሪክ እያ ናሓሲ እያ ብመንገዲ ዘርእሰናይ ታደሰ እያ ሕጂ ስለዚ ድሕሪ ክሳዕ ዛ 20 ዓመት ግን እዚኣ ናሓሲ እዚኣ ይመፀትን ዘላ እዛ መዳልያ እዚኣ ስለዚ ኣነ ነዛ መዳልያ እዚኣ ንምምፃ የ ኣብ ፅዑቅ ስራሕ ልምምድ ኣለኹ ማለት እዩ ስለዚ ነታ መዳልያ ንምምፃ እቲ ቀንዲ መደብ ማለት እዩ
2: 23 ኣብ ማራቶን ኣስመራ ቀዳማይ ብምውፃእ ዝተዓወትካሉ ሓበን ኤርትራ ዝኾንካሉ እዩ እዚ ዓወት እዚ ማዕርክ ንደይ ሓላፍነታት ሰኪምካ ኣብ ሳዕቡ ዓመታት እውን ተወዳዲርካ ነርካ ኢኻ ካብታ ሸዓ ዝፈለምካላስ ሳልሳይ ግዜኻ ዝሓለፈት ዓመት ተወዳዲርካ ሕጂ ድማ ካብ ዝመፅእ ዘሎ ሰሙን ኣብ ውድድር ክትፅመድ ኢኻ እዚ እንታይ ሓላፍነታት ሰኪም ኢካ ንስኻ ከም ኤርትራዊ ሲ እንታይ ሓላፍነት ሰኪም እየ ነዚ ውድድር ዝኸኣትዎ ትብል
1: እዎ ምክንያቱ እንታይ እቲ ሓላፍነት ቅድሚ ሕጂ እቲ ዝነበረ ኣካይዳ ቅድሚ ኣዕዋተይ ኣብቲ ልምምዳተይ ይኹን ኣብቲ መጋግባይ ኣብቲ ተዓራርፋ ሓፈሻ ወላ ኣብቲ ናይቲ ስነ እምራዊ ተሓሳስባ ወይ ሳይኮሎጂ ክንብሎ ንኽእል ሓፈሻ ወላ ኣብቲ ኩሉ ካይዳይ ከምዚ ሸለልትነት ዝመልኦ እዩ ነይሩ ሕጂ ኣብቲ ዘሰክመና ሓላፍነት ኣብ ሰዓት እዚ ግን ዕቱብነት ደለዎ ንክኸይድ እቲ መጋግባ ክሕሉ ኣለዎ እቲ ዕረፍቲ እቲ ትሬን እቲ ትገብሩ ዕጥቅታት ጫማታት እውን ቅሩብ ንማስልካ ክትንክፍ ደይክእል ንእግርካ ክሕምም ደይክእል ስለዚ እዚ ሓላፍነት እዚስ ምሻሎ በቃ ነቲ ዓወታትካ ንክደጋግም ሓላፍነት ኣሰኪምኒ ዕቱብ ኮይነ ንክኸይድ ግዜ ንክጥቀመሉ ኣብ ዓለም ለኻዊ እቲ መዳልያ ንምምፃእሲ ሓላፍነት የሰክመኒ ማለት እዩ ዓብ ዕዮ ገዛ ወይ ዓብ ሓላፍነት ሲ የሰክመኒ ማለት እዩ
2: ደርፍታት ተስተማቐር ዶ
1: እምበረ መጠን
2: ፅቡቅላ ናይ መን ደርፊ ተስተማቐር
1: እወ ዝያዳ ሕጂ ኣብቲ ናይ ዓበይቲ ስነ ጥበባውያን ኣያታትና ማለት እዩ ወይ ከዓ ኣርካናት ክንብሎም ንኽእል ኢና ናይ ድምፃዊ ኣብርሃም ኣፈወርቂ ብጣዕሚ ይምስጠኒ ብጣዕሚ ይምስጠኒ ጥራይ ደይኮነ ወላ እቲ ድቦ ኪኖት ዜማ እቲ ቃላት ኣብኡ ደሎ እውን ሕደማታት እዩ ድበሃል መስለኒ እያ ሕጂ ወላ እሱ እውን ናብቲ ንክዕወት ሞቲቬሽን ድገብረካ እዩ ማለት እዩ ንሓደ ወዲቑ ዝነበረ ንክድይብ ወላ ንክዕወት ሳሓጊዝኒ እዩ ካልእ
2: ገለ ካብኡ እንታይ ስክ ንኣብነት ትሕደማ ትብለና ኣለኻ ንዓይ እውን ኣብቲ መሰረት ዓወት ክኾነኒ ዝኽኣለ ትብላ ኣለካ እንታይ እዩ ካብተን ሕደማ ናይ ኣብርሃም ፈወርቂ ንገለ ክትገልፅልና
1: ንኣብነት ተስፋ ይስንቀይ ትብላ ኣለ ኣቶ እዚኣ ተስፋ ሕጂ ኩሉ ግዜ ሓደ ሰብ ተስፋ ብዘይብሉ እዋን ተስፋ ብዘይብሉ ቦታ ተስፋ ብዘይብሉ ከባቢ ወይ ዝኾነ ተስፋ ብዘይብሉ ሂወት ከጋጥሞ ከሎ ሲ ተስፋ ስንቁ ገይሩ ክከይድ ከም ዘለዎ ኩሉ ግዜ ተርእካ ማለት እዩ ብጣዕሚ ተስፋ ስንቀይ ብጣዕሚ ካብተን ዝሰምዓን ሞራልን ምትባዕን ንዓወታትን ዘምፃን እያ ካልእ ቀፂላ ኣለ ኸ ካልእቲ ኣብታ ተሓንበለ ትብል እያ እታ ደርፊ ተሓንበለ ኢለ እያ ትጅምር ኣተሓሳስበኻ እንተሃብቲ ሞ ድኽነት ይብዳህ እዩ ኣተ ድኽነት ደይኮነ ተሓሳስባ ይትመልሲ ትብል ኣላቶ እዚኣ ሕጂ ዕሙቕ ድበለ ትምህርቲ እዩ ዘለዋ እዚኣ ንሓደ ስፊሕ ኢሉ ዝተረዳእ እዛ ብጣዕሚ ዜማ ኣነ ብናተይ ትንታነ ክሪኣ ከለኹ ሕጂ ከመይ ኮይነ እያ ትስማዓኒ ከምዚ ኩሉ ግዜ ሓደ ሰብሲ ኣተሓሳስቡ እንተ ህብቲሞ ወይ ኣተሓሳስቡ እንተ ለዊጡ ሲ ነተዓወት ከም ዝመፆ እዩ ንኣብነት ኣብ ሓደ ሞያ ሓደ ሰብ ክልተ ግዜ ልምምድ ገይሩ ዘይተዓወት ክኸውን ይኽእል እዩ ሽዑ ተሓሳስቡ እንተ ለዊጡ ግን ሳልሳይ ግዜ እታ ልምምድ ምስ ገበራ ግን ናብ ተዓወት ክመፅ እዩ ስለዚ ኣነ በዛ ስታይድ እዚኣ ስለ ዝመፃ ኮይ ነስመራ ማራቶን ተዓዊተ ስለዚ ጋጣሚ ንነብሲሄር ስነ ጥበባዊ ኣብርሃም ኣፈወርቂ በዛ ኣጋጣሚ እዚኣ እዛ ደርፊ እዚኣ ብምድራፉስ ብሻሎ ናይ ኩሉ ግዜስ ብሉፅ ብሉፅ ክብሎ ይኽእል እቲ ምንታይ ናብ ዓወት ስለ ዘምፃና ዘመናውያን ንብሎም ከዓ ካብዞም ወለዶታት ማለት እዩ ናይ ድምፃዊ ቃላብ ተወልደ መድን ብጣዕሚ ደርፍታቱ ድምስጠኒ
2: ሓረይ ንኸም ካብ ዝቐፂልና ስከ ትርፊ ግዜኻ ኣብ ምንታይ ትሕልፎ
1: ወ ትርፊ ግዜ ቅድም ኣቢለትን ክፋ ቢለልካ ፀኒሐ ኣነ ዝያዳ ኣብ መፅሓፍ ምንባብን ኣብ ላይብረር እኒአ ዝሕልፎ ዝበዝሐ ላይብረር ሕጂ ኣብ በዓል ህዝባዊ ቤት ንባብ ኣብ ኤርትሮ ጀርመን ኣብ ገዛ ከዓ የንብብ እየ ስለዚ እቲ ዝበዝሐ ዝሕልፎ ግዜ ኣብ መፅሓፍ ምንባብ ማለት እዩ ካልእ ከዓ እንታይ ከዓ ይሕልፎ ከዓ ሓደ ሰብ ካ ኣለኒ ምሻ ኣሎ ከምዚ ናይ ብዛዕባ ናይ ጉያ ገለ ዘመኽረኒካ ኣሎ ሕጂ ውታት ከዓ ቁሩብ ከዓ እቲ ናይ ልቦና ከመይ ጌርካ ከብ ዘለካዮ ትምዕብል ዝያዳ ካ ውታት ማለት እዩ ሓፈሻዊ ግን ኤንወይ ኣብ መፅሓፍ ምንባብ እያ ነቲ ናተይ ፓወር ማለት እዩ እቲ ናተይ ሓይሊ እዚ ጋጣሚ ሕጂ ከነመስግኖ ማናጀር እየ ማለት እዩ ዋላ ታስመሮም እዩ ድበሃል ሕጂ ዋላ ብዛ ዓዲ ምፅኡ ነይሩ ዋላ ንሱ እንታይ ድኒ ቋንቋ ብጣዕሚ ከገዲሰካ ዩ ላንጎጅ ገለ ኢልኒ ሓፈሻዊ ሕጂ ኣብ ሰዓት ዚ ኣብዚ ስመራ እንግሊሽ ስኩል ዝበሃል ጀሚረ ኣለኹ ማለት ኣብዚ ሓፂር ግዜ እዩ ጀሚረ ግን ከም ዝበልካዮ ሰሚረ ቲ ቋንቋ ብጣዕሚ ኣገዳሳይ መሰረታዊ ነገር እዩ
2: ሓረይ ንኸም ኤርምያስ ድሕረ ባይተኻስ
1: እወ ብጣዕሚ እቲ ተዕባብያ ናተይ ከምዚ ምሻ ኣሎ ከምዚ ፍቕሪ ድመልኦ እዩ ነይሩ ካልኣይ ከዓ ከምዚ ናፅነት ድመልኦ ኣብ ባህላይ ሲ ንኣብነት ኣብ ገለገለ ትርኢ ክንዲኻ ሕጂ ንኣብነት ስፖርት ባሂልዎም ክዕሶ ወይ ጉያ እንድሕር ጀሚሮም ሲ ኖ እዚኣ ግድፉ ኣብ ከምዚ እተው ገለ ዝብልዎም ብዝምባለ ናቶም እምበር ብዝምባለ ናይ ተቆልዐ ዘይከዱ ኣለዉ ሕጂ ኣብ ከምዚታት ኣነ ዳርጋ ናፅነት ዘለዎ ፍቕሪ ዘለዎ ዳርጋ ብምሕባዕብ ዓብየ ካልኣይ ኣባ ዘይጠቆስክልካ ሰሚረ ኣብ ሰንዓፍኻ ናይ ትምህርቲ ተወዳዲረ ነረ ሽዑኻ ይብን ኣብነታዊ ህፃን ተባሂለ ከዓ ተሸሊመ ነረ ተተባቢዒ ነረ ማለት እዩ ዝሓለፈ ማለት እዩ ሕጂ ብዝቐረባ ግዜ ከዓ ሓዳር ኣምባሳደር ኣልሕሪ ናይ ጋሽባርካ ከዓ ኣብነታዊ መንእሰይ ኢሉ ከዓ ተባቢዕና ነይሩ ማለት እዩ ስለዚ እቲ ተዕባብያ ከምዚ ዓይነት ድሕረ ባይታ ዘለዎ መስል ማለት እዩ
2: ኣመጋግባ ከመይ ትፈትዎ ዓይነት ምግቢ እንታይ እዩ
1: ዋ ዝያዳ ዝፈትዎ ዓሳ እዩ ብጣዕሚ ብኸመይ ሓደ ንእምሮካ ብጣዕሚ በሊሕ እዩ ዝገብሮ ካልእ ኣብ ዓሳ ዘሎ ትሕዝቶ ብጣዕሚ ኣዝዩ ኣዝዩ ኣዝዩ ብጣዕሚ ልዑል እዩ ንኣብነት ሕጂ ዓሳ ፕሮቲን ትብል ስጋ ፕሮቲን ትብል ግን ካብኡ ናብኡ ከዓ ካብ በዓል ስጋ ይብን ካብ በዓል ፀባ በዓል ፀባ ፕሮቲን እዮም እዚኦም ካብኣቶም ከዓ እቲ ዝበለፀ ከዓ ዓሳ ኣለዎ ማለት እዩ ዓሳ ሕጂ ዋላ እቲ ናይ ኦሜጋ ስር ተጠቃልሎ ማለት እዩ ሕጂ ዓሳ ብትሕዝቶ በሎ ዓሳ ሕጂ ትሕዝቶ ንማስል ጠቕመካ ንእንጆር ከይትቃልዕ ማለት እየ ከይትሓምም ማለት እየ ዋላ ነብስኻ እውን ዲሃይድሬት ኮይኑ ንኸይነቅፅ ይብን ንሓንጎልካ ንብዙሕ ነገር እዩ ዓሳ ዳ እሞ ዓሳሲ ዘይጠቅም ነገራት የለን በዓሳስ ልዕሊ 1ሰርተ ዓይነት ጠቕምታት እዩ ዘለዎ
2: እንታይ ኣላ ከም ዕላል ሰምዓ ሓደ ግዜ ሲ ካብ ሰንዓፈስ ናብ ኣስመራስ ብእግሩ ተጓዒዙ ወይ ብጉያ መፅኡ ዝብል ዘረባታት ንሰምዐ ኢና ሓቅነት ኣለዎ ድዙ ወላስ ሰባት ንስለ ፀወታ ኢሎም ዝዛረብዎ እዩ ከመይ ትርድኦ እዚ ከመይ ሓቅነቱ ከመይ እዩ
1: ሓቂ ምክንያቱ እንታይ ይጋጢሙ ሾ እዩ
2: ካብ ንጡር ርድኢትን ስለ ዝነበረካ ኢካ ድሕልከም ሓቂ ኮይኑ ዝተበጊስካ
1: እዋ ማለት ሽዑ ዝተገብረ መደብ ከምዚ ስምዒታዊ እዩ እምበር ኣፍሉጣዊ ይኮነን ነይሩ ምክንያቱ ቅድሚ እቲ ምብጋሰይ ሲ ካብ ሰንዓፈ ንዓዲ ቀይሕ ካብ ሰንዓፈ ንዓዲ ቀይሕ ካብ ዓዲ ቀይሕ ንሰንዓፈ ተደጋጋሚ ይመላለስ ነረ ሕጂ ካብ ሰንዓፈ ንዓዲ ቀይሕ 25 ኪሎ ሜትር እያ ሕጂ እንታይ ይብሉኒ መምሃራን እዮም ካብዞም ናይ ስፖርት እዮም እስኻ ሲ ካብ ሰንዓፈ ንዓዲ ቀይሕ 25 ኪሎ ሜትር ትኸይድ ኣለኻ ሕጂ ካብ ሰንዓፈ ነስመራ ከዓ 135 ኪሎ ሜትር እያ ሕጂ እቶም ኣብ ዓለም ዝነውሒ ዝረሓቐ ዝበሃሉ ዝጓዓዙ ከዓ 100 ኪሎ ሜትር እዮም ስለዚ ንስኻ ነዛ 135 ተ ጌርክያ ሰንዓፈ ስመራ ከዓ ብ35 ኤክሰስ ትኸይድ ኣለኻ ስለዚ እዛ 35 ሲ ናይ ዓለም ክብረ ወሰን እያ ተጨብጠካ ስለዚ በዚ ንወዲ ከምዚ ከዓ ናይ ዓለም ክብሮ ወሰን ሪከርድ ተባሂሉ ኣብ ንኡስ ዕድሚኡ ተባሂሉ ተሓዘልካ መዓት ዘይተኣደነ ኣታዊታት ኢኻ ትረክብ ሽሙ እውን ትገብር ዝና እውን ትገብር ህቡብነት ተጥሪ ገለገለ ኢሎምኒ እንታይ ይዛረቡ ኣለኹም እወ እሞ ከምዚኣ ተገይረስ በቃ ኣለቲ ክብርታት ይረኽቡ እየ ተዓወታት ገለ ኢልዮም እወ ኦኬ እሞ ክብጋስ ገለ ኢለ ኣጋጣሚ ተን ኣብ ጅባይ ዝነበራ ገንዘብ ከባቢ 50 ቅርሺ እያ ነራ ተበጊሰ ሰንዓፈ ከይደ ከይደ ሰዓት 4 ወጋሕታ ተበጊሰ ሰንዓፈ ደቀ መሓር ሓሊፈ ከባቢ ብወቐርቲ ሓሊፈ ዓዲ ሓዊሻ ምስ በፅሕኩ ማለት እዩ ከምዚ ሃለዋት ያጥፍአ ማለት እዩ ሽዑ ጋጣሚ ብድሕረይ ትከታተለኒ ዝነበረት ማኪና ነራ ሽዑ ፅዒኖም ኦሮታ ኣምፂኦም ኢንፊጅን ገለ ገይሮም ኣተሲኦምኒ ሰዓት ሸዓተ ከዓ ሃለዋተይ ፈሊጠ ተባራቢረ ማለት እዩ ግን እዚ ስምዒታዊ ዳ እምበር ርድኢታዊ ይኮነን ነይሩ
2: ሓረ ኢናኹም ኣብ ዝበዝሒ ምንቅስቃሳትካ ቀስ

0: ኣትካ ዝኸድካሉ ዶ ወይ ከምዚ ሸናዕ እናበልካ ዝኸድካሉ ኣጋጣሚታት ኣሎ ዶ? ኣብ ምንታይ ይኸውን?
1: ሓንቲ ግዜ እያ ንስኻ መዓስ መሲልካ ሰሚረ ኣስመራ ማራቶን ፀወታ ስለ ዝኣትወና ነታ ውድድር ንዕረፍቲ ተባሂሉ ሸዓስ ኣመራፂ የብለይን ወላ ክጎይ ተበልኩ በዛ ኣሰልጠንቲ ስለ ዝከታተሉኒ ኣመራፂ ብለይን።
0: ከም ኣትለት ብዛዕባ ሃገርካ ክተላልዩ ግድን እዩ ኣብ ዝተፈላለዩ ኣጋጣሚታት ወይ ኣብ ትሕተተሉ ክትበፅሖም ትደሊ ቦታታት ኣለዉ ዶ?
1: ዕርዲ ጀጋኑ ሕጂ በዓል ናቕፋ በዓል ሳሕል እዚኣቶም ብጣዕሚ ካብቶም ክበፅሖም ዝደሊ ቦታታት እዮም። ስለምንታይ እቶም ስዋኣት ንስለና ኢሎም ተወፊዮም ካብ ፀልማት ብርሃን ኣምፅኦምልና። ስለዚ ሶም ኮ ብርሃን ኣምፅኦምልና ሲ ኬድካ ነቲ ብርሃን ድምፅኦ ቦታ ንምርኣይ ሲ ዓብነ ቀሊል ነገር እዩ ማለት እየ። ስለዚ ከምዚኣቶም ዓይነት ቦታታት ኢብን በዓል ዲጋ ምስላም እውን ክበፅሕ ደሊ ማለት እዩ። እዚ ናይ ልምዓት ዝግበረሉ ቦታታት በዓል ዲጋ ክርከበት ኩሎም እዞም ናይ ልምዓት ዝርከቡ ቦታታት ብጣዕሚ ደስ ዝብሉኒ። ካልእ እውን እቲ ቅርስታት እውን ኣካልቲ ባህሊ ስለ ዝኾነ በዓል ቀሓይቶ ትብል በሎኮሎ ትብል እምባ መጠራ ትብል እምባ ሴራ ትብል ንግደታ ውን ኣንበስ ትብል ከምኡውን በዓል ኣዲሉስ ምዙላ በቃ እቶም ናይ ልምዓታዊ ቦታታትን እቶም ናይ ቅርስታትን እቶም ዕርዲ ጀጋን ዝኾኑ ቦታታትን ብጣዕሚ እዚኣቶም ናቕፋ እውን ከምኣቶም እዚኣቶም ብጣዕሚ ካብቶም ክበፅሖም ዝምነዮምን ዝህንጠዮምን እዮም። ሕጂ ንከምዚኣቶም ዓይነት ምብፃሕ ከዓ ግድን ውዳበታት ክግበረለይ ደይኮን ከዓ ንፅበ ምሻሎ ብተወዲብካ ወይ ማሕበር ኮን ኬንካ ወይ ማሕበር ጉሩብ ኬንካ ዘይኮነ ወላ ብውልቅካ እውን ክግበር ይከኣል እዩ። እቲ ምንታይ ዕርዲ ጀጋኑ ኢሎም እኳ ፀዓዱ ካብ ደገ ፀዓዱ ካብ ዓዲ ሃገራት ካብ ኤሮጳታት እንዳመፁ እንዳርኣየዎ ሲ ንሕና ድማ ኣብዚ ዘለና። ስለዚ ሲ ወላ ብግለይ ነዚኣቶም ቦታታት ክበፅሖም ይደሊ ማለት እዩ።
0: ኣብ ዓውደ ኣትለቲክስ ምስ ተፀንበርካ ከም ሰብ ብስነ ልቦና ብኩሉ ዕቤታ ርእየ ዶ ትብል? ካብቲ ዝነበርከሉ ኣብዚ ሕጂ ደረጃ ዝበፂሕካሉ ዘለካ ሲ እቲ ህዝቢ ሰላም ክብለካ ከሎ መፂኹ ምኽረካ ከሎ እቶም ኣሰልጠንቲ ምኽረን መዓዳን ናይ ልምምድ ሰዓታት ክፈልዩልካ ከለዉ ከም ሰብሲ ኣነስ ዓብኤ ተማሂር እየ ወይ መሃር ፈልጥ ኣለኹ ትብል ኣለካ ዶ?
1: እዋ ብዘይቀልዓለም ንነብሰይ ባዕለይ ንእዳ ከይከውን ዳኣ እምበር ኣነ በቲ ዝርዳእንን ዝስማዐንን ዝመስለንን ማለት እዩ ተቐይረ ድብል ኣረኣየ ኣለኒ ማለት እዩ። ሕጂ እዚ ኣብ ዝኾነ ክኾን ንኽእል ማለት እዩ ሓፈሻዊ ብትካይዳ ኢልና ክንድምድሞ ንኽእል ማለት እዩ።
0: ትፈትዎ ባህሪ እንታይ እዩ ኣብ ሰባት?
1: ቁኑዕ ምዃን፣ ሕያዋይ ምዃን፣ ካልኣይ ፍቕሪ ከዓ ደርእካ ክኾን ኣለዎ እቲ ሰብ።
0: ትፀልኦ ባህሪ ክ እንታይ እዩ?
1: ቅንኢ ዘይንስኻ ምምሳል ብጣዕሚ ይፀልኦ።
0: ወርሒ ሰነ ብምክንያት 20 ሰነ ኣስመራ ማራቶን ከም ልሙድ ዓመታዊ ትካየድ እያ። ንስኻ እውን ብሕጂ ፅበየካ ውድድር ኣሎ ልምምዳትካ ኣብ ከመይ ኩነታት ኣለኻ ከመይ ክንዕወተሉ ኢና ትብሉ ግላወትን ከመይ ኣሎ ነዚ ኸ ከመይ ተዳሊኻ ኣለኻ እናሆም
1: ንኩሉስ ኣገዳሲ እዩ ማለት እየ እቲ ውድድር ወላ ካብ ደገ ድመፁ ተወዳድርቲ ኣለዉ ዕዱማት ኣጋይሽ ማለት እዩ ወላ ናይ ውሽጢ ሃገር ኣለዉ። ስለዚ እቲ ውድድር ብጣዕሚ ኣዝዩ ብርቱዕ ክኸውን እዩ። ግን ኩሉ ግዜ እንታይ ድብል ኣነ ኣብዚ ክቡር በዓል ብምክንያት ናይ ረዚን 20 ሰነ ዝካየድ ውድድር ከዓ ኩሉ ግዜ ኣብ ውድድር ኣነ ንሓባር እምበር ንውልቂ ሓሲበ ይፍልጥን እየ። እቲ ምክንያት ሕጂ እንታይ እዩ ኩሉ ግዜ ብፍላይ ከምዚ ኣብ ካልኦት ሃገራት በዓል ኬንያ ኡጋንዳ ገለ ይመፁካ ገለ ሕጂ ብዚኣቶም ብጣዕሚ ሓያላት እዮም ድመፁ። ሕጂ ከምዚኣቶም ሓያላት ክመፁ ከለዎ ሕጂ እዚ ናይ ሃገራ እውን ቲ ብዓንደ ርእሱ ትፀወታ መወዳእትኡ ንድሕር ኬንያ ወይ ኡጋንዳ ወሲድዋ ኮ ሰንዓፈ ተሳዒሩ ወይ ጋሽባርካ ወይ ኤርትራ ይኮነን ድመፅእ ካልኦት ሃገራት ስዒሮማ እዮም ድመፅእ ኣብዚ ሃገርካ ሕሊፍካ ንኸይትብ ክትብል ሕጂ ንካልኦት ኣትሌታት ዕድላት ትቦም ማለት እዩ። ስለዚ ኣብ ከምዚ ዝተሓባቢርናስ ግንዕወት ኢና ኣማ ብሚት ከሚት ሚት ከሚት መጀመርያ ማናጀረይ ቦላታ ኣስመሮም በዚ ኣጋጣሚ ንዝገብሮ ዘሎ ሞራላውን ንዋታውን ደገፍ ከመስጉኖ ደሊ ቀፂለ ነሰልጣኒ ኣሌክስ መድሃኒ እየ ከመስጉኖ ደሊ ስዒበ እውን ኣማሓዳሪ ጋሽባርካ ኣምባሳደር ኣልሕሪ ብጣዕሚ እዚ እውን ቲ ዓወታት ክመፅእ ከሎ ከምዝግበር ኣብ ዜና ይረአ ስለ ዝኾነ ምትብባዕ ገብረልና እዩ። ከምኡ ውን ተቀዳዳማይ ናትናኤል ብርሃነ ኦሎምፒካዊ ተቀዳዳማይ ናትናኤል ብርሃነ ብፍሉይ ነዞም ኣካላት እዚኦም ከመስግኖምን ክውድሶምን ብጣዕሚ ደስ ይብለኒ ብሽም መደብ ማእገር።
0: ንሕና ከዓ ኣትለት ናሆም ኤርምያስ ሰንዓፈ ኣብቲ ዕለ 6 ዝግበር ኣስመራ ማራቶን ምስቶም ኣብ ሓቢሮም ዝፃወቱ ኤርትራውያን ዓወታት ከተመዝግቡልና በዚ ኣጋጣሚ እዚ ክንምሕፀን ንፈቱ ማለት እዩ። ስለቲ ኣብዚ መፂኻ ምሳና ክነካይዱ ዝፅናሕና ጠቅ ፈቃደኛ ኮንካ ብምብፃእኸ እውን ብስሜን ብስም ተኸታተልትን የምስግነካ ይቀኒለ ዝኸበርኩም ተኸታተልትና ምስ ኣትለት ናሆም ኤርምያስ ሰንዓፈ ኣብ መድረኽ

ትና ምስታወትሩ ኣብዚ ሰዓት እዚ ተፈንያ ረቡዕ ትሕራቅትሪ ትርገም ትሕዝቶ መደብ ማእገሪኹም ኣብ ምክታል ዘለኹም ካብ ዝቐፂልና ንኡስ መደብ መቓልሕ መንእሰያት ኢና ክነቕርበልኩም። ኣብ ዞባ ዓንሰባ ከተማ ክረን ካብ ዝርከባ ኣብያተ ትምህርቲ ንሓንቲ ኢና ሎማ እንታይ ክንላለየኩም ምስ ቤት ትምህርቲ ላሳለ ክሳብ ፍፃይ መደብና ክትከታተሉ ድማ ደጊመ ብክብሪ ይዕድም።

0: ናይ ልዕሊ 75 ዓመታት ዕድመ ዘለዋ ቤት ትምህርቲ እያ። ኣብ ሓደ ህንፃ ንሰለስተ ደረጃታት ትምህርቲ ትጥርንፍ። ኣብ ዝተፈላለየ ስራሕ ተመዲቦም ብሓላፍነት ዝዓይ ሞያውያን ክተፍሪ ዝበቕዐት እያ። ንዓመታት ፍልጠት ይዕጢቓ። ናብ ቤት ትምህርቲ ዋርሳይ ካልኦ ሳዋ ዝለኣኸቶም ተምሃሮኣ እውን ኣብ ናይ ሞዴል መገምገሚ ተምሃሮን ኣብ ሃገራዊ መልቀቂ ምርምራ ማትሪክን ብዘመዝገብዎ ውፅኢት ንስማ ኣድሚቕዎ ይርከብ። ቤት ትምህርቲ ላሳለ ውፅኢታ ዝለዓለ። ሓንቲ ካብተን ኣብ ዞባ ዓንሰባ ከተማ ከረን ዝርከባ ኣብያተ ትምህርቲ ቤት ትምህርቲ ላሳለ እያ። ኣብ 1949 ብኣባል ማሕበር ላሰላውያን ኣድርያኖ ክሌመንተ ተመስሪታ። ኣብ ዓመተ 1951-52 ናይ ፈለማ ስራሓ 150 ዝበፅሑ ተምሃሮ ደቂ ተባዕትዮ ተቐቢላ ብሰለስተ መምሃራን ጠርኒፋ ናይ መባእታ ደረጃ ትምህርቲ ኣገልግሎት ክትህብ ጀሚራ። ኣብ 1962 ናብ ማእከላይ ደረጃ ዕቤት ኣርእያ። ኣብ ዝሰዕበ ዓመታት ኣብ 1993 ናይ ካልኣይ ደረጃ ፍልጠት ክተስንቕ ድልውቲ ኮነት። ኣብ ውሽጢ ናይ 4 ዓመታት ጉዕዞኣ ድማ ንሰለስተ ደረጃታት ትምህርቲ ኣብ ሓደ ህንፃ ጠርኒፋ ኣገልግሎት ትምህርቲ ኣብ ምሃብ ትርከብ ኣላ። ቤት ትምህርቲ ላሳለ ካብ ዝተመስረተትሉ ኣትሒዛ ንልዕሊ 70 ዓመታት ፍልጠት ኣብ ምምጋብ፣ ብቕዓት ኣብ ምምልማል፣ ኣእምሮ ዜጋታት ኣብ ምህናፅ፣ ብሉፃት ተምሃሮ ኣብ ምፍራይን ኣበርከቲ ዜጋታት ኣብ ምድላውን ልዑል ኣበርክቶ ክትገብር ጸንሐት እያ። ኣብ መስከረም 2019 ብመሰረት ዝተኻየደ ናይ ምስግጋር መስርሕ ካብ ብሕታዊ ናብ መንግስታዊ ትካል ዝተሰጋገረት ቤት ትምህርቲ እያ። ድሕሪ ናይ ምስግጋር እዋን ተሳታፍነት ተምሃሮ ብዕፅፊ እክብ ኢሉ። ኣብ ሰለስቲኡ ደረጃታት ትምህርቲ ተዘርጊሑ ዝነበረ ቆፅሪ ተምሃሮ ካብ 1541 ናብ 2988 ከምኡ ውን ቆፅሪ መምሃራን ካብ 4 ናብ 120 ብዕፅፊ ዕቤት ኣርእዩ። ዝተረኣየ ደረጃ ዕቤት ተምሃሮን መምህራንን ናይ ኣሃዝ ለውጢ ጥራይ ዘይኮነ ናይ ዓይነት ለውጢ እውን ክረአ ክኢሉ እዩ።
1: እዚ ቤት ትምህርቲ እዚ ኣገልግሎት እውን ከስፍሕ ስለ ዘለዎ ከም ፖሊሲ መንግስቲ ቀዳምነት ዝህቦት እቲ ዕድል ምፍጣር እዩ። እቲ ኣክሰስ ንብሎ ወይ ተምሃሮ ኣገልግሎት ዝረኽብሉ ኩነታት ምፍጣር እዩ። ድሕሪኡ ከዓ እቲ ብቕዓት ምርግጋፂ ማለት እዩ። ኣክሰስ ኤንድ ኳሊቲ ኢልና ንዛረበሉ ጉዳይ ማለት እዩ። ስለዚ ብክልቲኡ መዐቀኒ ክረአ ከሎ እዚ ቤት ትምህርቲ ነቲ ከማልኦ ዘይፀንሐ ናይ ሓደ እቲ ጠለብ እዩ። እቲ ጠለብ ናይቲ ህዝቢ እዚ ቤት ትምህርቲ ክህቦ ዝፀንሐ ኣገልግሎት ነቲ ህዝቢ ከገድሶ እውን ስለ ዝፀንሐ ዕድል ከነግፍሕ ከነስፋሕ ኣለና ተባሂሉ ምስ ኮሚቴ ቤት ትምህርቲ ብዝተገብረ ምርድዳእ ሚኒስትሪ ትምህርቲ እውን ብፍላይ ጨንፈር ሚኒስትሪ ትምህርቲ ዞባ ዓንሰባ እቲ ኣገልግሎት ናይ ምስፋሕ መደብ ተታሒዙ ኣብ ክልቲኡ እብረ ተምሃሮ ንክምሃሩ ሙሉእ ናይ ክልተ እብሪ ኣገልግሎት ክህብቲ ቤት ትምህርቲ ከዓ ተፈቲኑ ማለት እዩ። ብኡ መጠን ሕጂ ዝህሉ ቀረብ እቲ መሳለጥያታት ዓይነት መምህር ኩሉ እዚእውን ኣብ ግምት ኣትዩ ክኸይድ ስለ ዘለዎ እቲ ክወሃብ ዝፀንሐ ኣገልግሎት ብመንፅር እዚ ንብሎ ዘለና መሳለጥያታት ክረአ ከሎ ክጓደል ወይ ብቕዓት ኮምፕሮማይዝ ክትገብሮ ወይ ንብቕዓት ዋጋ ናይ ብቕዓት ብዋጋ ናይ ብቕዓት ዕድል ናይ ምፍጣር ኩነታት ከይፍጠር ዝከኣል ጥንቃቐታት ተገይሩ ማለት እዩ። ኣብኡ ሕጅታ እዩ እቲ ተወፋይነት እዩ። ብዓብኡ መምሃራን ካብ ዝተፈላለየ ኣብያተ ትምህርቲ ተመዲቦም ዝመፁ ውሕድ ተመክሮታት ዘለዎም ውሕዳት ነይሮም ዝበዝሑ ከዓ እቶም ሓደስቲ እዮም ማለት እዩ። ስለዚ ነዚ መምህር ዝበሃል ሓይሊ እቲ ወሳነ ኣካል ኣብቲ ምምሃር ምስትምሃር ምሕያል እዩ ተቐዳማይ ዝተወስደ ስጉምቲ ማለት እዩ። እዚ ከዓ እቲ ኮሚኒቲ ኣሚንሉ ንዕኡ ዝኸውን ቀረባት ንዕኡ ዝኸውን ሪሶርስስ ወይ ፀጋታት ኣጎሳጒስና መምሃራን ናብ ምስልጣን ዝሓየለ ስራሕ እዩ ተሰሪሑ። ኣብ ምምሃር ምስትምሃር ወሳነ ዝኾነ መሳለጥያታት ንብሎ ናይ ትምህርቲ መሳለጥያታት ብፍላይ እቲ ዘሎ ቴክኖሎጂ መምሃራን ብዝተኸኣለ መጠን ትምህርቲ ናብ ዓይነት ንኽቕይሩ ዘኽእሎም ነገራት ኣብ ምውዳድ ብዙሕ ፃዕርታት ተኸይዱ ማለት እዩ።
0: ማኣዲ ፍልጠት ኣብ ምምጋብ ዝርከብ ተምሃረይ ራእዩ ንዓወት ዘማዕደወ እዩ። ኩሉ ብትግሃት ትምህርቱ ይከታተል። ኣብ ክልተ ደርቢ ተዋሊዱ ዝርከብ ምምሃሪ ክፍልታት ካብን ናብን ርሕቐት ዘለዎ ኣይኮነን። ምስ ዝጥርንፎ ብዙሒ ክፍልን ተምሃሮን ብምንፅጻር ረብሻ ክፍጥር ዝኽእል እኳ እንተመሰለ ጉዳይ ዲሲፕሊን ብቐዳምነት ስለ ዝስራሐሉ ግን ፀጥታ እታ ቤት ትምህርቲ ኣዝዩ ውሕስ እዩ።
1: ከም ባህሊ ንሕና ኣብቲ ዲስፕሊን መጀመርታ ንሰርሕ ዲስፕሊኑ ክዕሪ ክኽእል ኣለዎ። እዚኻ ምስ ግዜ ተታሒዛ ታሽምቶ ብል እያ ኩሎም እቲ ናይ ሕብረተሰብና ስነ ምግባር ዝበሃሉ ብግቡእ ክንፀበርቆ ክኽእሉ ኣለዎ። እቲያ ራእዩና ሃና እውን ከም እያ ትብል ቅቡል ስነ ምግባር ክህልዎ ክእል ኣለዎ። ብመገዲ ተምሃራይ፣ ብመገዲ መምህር፣ ብምሕደራ ይኹን ኩሉ ኣብ ማሕበረሰብ ናይ ዝቤት ትምህርቲ ኣብቲ ስነ ምግባር ክሰርሕ ክኽእል ኣለዎ ማለት እዩ።
2: ብሓፈሻ እቶም ተምሃሮ ብነብሶም እዱባት ፃዕረኛታት ብፍላይ ብፍላይ ንሕና ከም ሃብቲ ንወስዶ ኣብዛ ቤት ትምህርቲ እዚኣ ሃብትና ወለዲ ጉድሳት ወለዲ ኣብ ትምህርቲ ዘለዎም ኣወንታዊ ዝኾነ ኣረኣያ ስለ ዘለዉና ከም ሃብቲ ንገልፆም። ልክዕ ካብታ ገዛ ስለ ዝወፅእ እቲ ተምሃራይ ከዓ እንድሕርቲ ወላዲ ህርኩት ኮይኑ እቲ ተምሃራይ ከዓ ብኡ መጠን ህርኩት ተምሃራይ ካ ትረክብ። ስለዚ እቶም ወለድን እቶም ተምሃሮን ናህና ፀጋልና ኢና ንገልፆም ንሕና። ስለዚ ዓማዊልካ እንድሕር ህርኩታት ኮይኖም መክሰብ ከም ዘለካ ኩሉ ግዜ ዘይከሃድ ሓቂ እዩ።
0: ቤት ትምህርቲ ላሳለ ተወርሶ ናይ ምዕወት መንፈስ ዘለዋ ቤት ትምህርቲ እያ። ተምሃሮ ካብ ዝፈለምሉ ግዜ ኣትሒዞም ከምኡውን ብዝተፈላለየ ምኽንያት ተቐይሮም ኣብ ዝፅምበሩሉን ነቲ ናይ ዓወት መንፈስ ብቐጥታ ይለማመድዎ፣ ኣብ መስመር እውን ይኣትዉ። ነፍሲ ወከፍ ተምሃራይ ቅኒት ኣእምርኡ ብናይ ዓወት መንፈስ ዝተነድቀ እዩ። ኣብ ዕለታዊ ትምህርቱ ተወዳዳሪ ብሉፅን ኣብነታዊ ኮይኑ ክስመን ይፅዕር። ኪኖ ውልቃዊ ዓወት ሓቢርካ ንቤት ትምህርቲ ከተስሚ ናይ ምድላይ ሃረርታ እውን ነፀብራቕ ተምሃሮ እዩ።
3: ሕጂ ናይ ሓምሻ ክፍሊ ናይ መፅኢት ቤት ትምህርቲ ማለት እዩ። ሕጂ ሓቂ ክዛረብ ምስ መፅኹ በርቲዕሙ ማለት እዩ። ንዓይ ኣዝዮም ንፍዓት ነይሮም ጉዱሳት እዮም ማለት እዩ። ድሓር ሕጂ ምስ መፅኹ ሻብኣይ ወፅ ማለት እዩ መጀመርታ ሓምሻ ክፍሊ። ድሕሪ ኣብ ቅድም ካብቲ ባክግራውንድናት እዩ ማለት እዩ ቀዳማይ ጎብሎ ገለ ወፅ ነሮ ካልእ ቤት ትምህርታት ሕጂ ኒ ሒዘ ማለት እዩ ካብ ሻትያ ክፍሊ ቅርብቶ ተመሓይሸ ሕጂ ፈልጦም ስለዘይነበሩ ከምቲኦም ተምሃሮካ ምስኦም ምርድዳእ ጀሚርና ማዕሩፍ ኮይና ማለት እዩ። ሻትሻ ክፍሊ ረብዓይ ወፅ ማለት እዩ ብሻትሻይ ድሕሪ ሻብዓይ ቅርብተይ ተመሓሸ ካልኣይ ወፅ ብሻብዓይ ማለት እዩ። ድሕሪ ሻምናይ ክፍሊ ናይ ጀነራል ዝገብረና ስለዝነበረካ ኣብ ሻብዓይ ኣብ ሻምናይ ክፍሊ ካልኣይ ወፅ ማለት እዩ። ድሕሪ ናይ ሃገራዊ መርመራ ማለት እዩ ናይ ዘባዕን ሰባ ጉብለል ሲደ ካብኡ እኒ ሃይስኩል ሓድሽ ሂወት ማለት እዩ ሃይስኩል ምስ ጀመርና ሃይስኩል ካብ ጉብለል ወፅ ማለት እዩ ካልኣይ ደረጃ ማለት እዩ ዓሽራይ ክማን ጎብለል ወፅ ጃሃ ኢለበን ዝክፍለኹ ማለት እዩ።
4: ኣብዚ ቤት ትምህርቲ እዚ ከምዚ መንፈስ ኣሎ ናይ ትምህርቲ ኩሉ እቲ ተምሃራይ ናሓድሕዱ ይፃላሎ እዩ።

0: ፒር ፕሬር ዝበሃል ፖስቲ ፒር ፕሬር ዝበሃል ኣብዚ ቤት ትምህርቲ እዚ ኢናርኢና ናይ ብሓቂ ኩሉ ተምሃራይ ንሓድ ሕዱ ይፀላሎ ንሓድ ሕዱ የፅንዕ ክሳብ ሕጂ እውን እትኦም ብሉፃት ተምሃሮ ዝበሃሉ ኣብ ሃገር ደረጃ ይኹን ወላ ብቤት ትምህርቲ ደረጃ እሶም እዮም እቶም ምሳይ ዝምሃሩ ዝነበሩ እሶም እዮም እቶም ብሉፃት ተምሃሮ እዮም ዘለዎ ኣዛ ቤት ትምህርቲ
1: ተምሃሮ ውልቃዊ ክእለቶም ኣለልዮም ብቕዓቶምን ኣድማዕነቶምን ዝድህስስሉ ኩነታት ምፍጣር ከም ኣወንታ ይግለጽ ናይ ምዕባይ ጻዕሪ ምክያድ ኣብ ነፍሱ ኣሚኑ ዝምርኮስ ካብ ጽግዕተኛነት ዝጽየፍ ባዕሉ ክሰርሕ ዝብግስ ንዓወት ቅድሚት ዝግስግስ ርእሰ ምትእማን ዝዕቢ ሓድሕድ ምትሕገዝ ሰረቱ ሓልዮትን ርእሰ ምርኮሰን ዘርኢ መሃዝነት ዘማዕብል ብሉፅ ክብርታት ሕብረተሰብ ዘንጸባርቕን ኣበርካቲ ምዃንን ዝብሉ ኣምራት ካብ ሓድግታትን ውርሻታትን ቤት ትምህርቲ ላሳለ ምዃኖም ይግለጽ
2: ኣብ መንጎ መምህር ተምሃራይ ድልድል ዝበለ ዝምድና ኣዝዩ ተመላላኢ ምክብባር ዘለዎ እቲ ሕብረተሰብ ብዓብኡ ከዓ ተደጋጋፊ ማለት እዩ ምስቲ ቤት ትምህርቲ ከዓ ኦፕን ኮሚኒኬሽን ቻነል ዘለዎ ርክባት ስሩዕ ርክባት ምስ መምህራን ናይ ተምሃሮ ናይ መምህራን ናይ ወለዲ ርክባት ከምዚ ዓይነት ባይታታት ዘፅንሐ ቤት ትምህርቲ እዩ ማለት እዩ
1: ኣገባብ ስነ ምምህርናዊ ማእከል ኣብ መስርሕ ምምሃርን ምስትምሃርን ብዕቱብ ይስርሓሉ ደረጃ ፍልጠት ተምሃራይ ንምዕባይ ተበግሶታት ይውሰድ ብመንፅር ተወሊዶም ዝርከቡ ቤተ ፈተነ ላቦራቶሪ ቤት ንባብ ዲጂታላዊ ቤት ንባብን ብስእላዊ መግለፂ ተሰኒዩ ዝወሃብ ትምህርትን ኣብ መዳይ ሕርሻ ኣተኪሩ ዝወሃብ ዓይነታዊ ትምህርትን ኪኖ ብክልሲ ሓሳብ ብግብራዊ ፍልጠት ተኣሳሲሩ ዝኸይድ ዕለታዊ ንጥፈታት እዮም
3: ኣብቲ ኳሊቲ ኦፍ ኤዲኬሽን መሳለጥያታት ኣለዉ ነቲ መስርሕ ምምሃር ምስትምሃር ድሕግዙኻ ነዚኦም መሳለጥያ እዚኣቶም ዓይነታውያን ከመይ ጌርካ ትገብሮም ኣደ ሰም ታይም ሕጂ እንታይ ዝጠቕሙ ነቲ መምህር እዚ ነቲ ስርሑ ብቐሊሉ ክተግብር ከም ዘለዎ ይገብር ማለት እዩ ንተምሃራይ ከዓ ብቐሊሉ ክምሃር ከም ዘለዎ ይገብር እጀትዮም መሳለጥያታት ናህና ዘለዉ እንታይ እዮም ካብቲያ ክላስሩም ጀሚርና ክንምህር ንሕር ኮይና እቲ መዓልታዊ ውጥን ኣሎ ወይ ሰሙናዊ ውልጡን ንብሎ ነፍሲ ወከፍ መምህር ውጥኑ ብግቡእ ኣዳልዩ ከዓ ትኽእል ኣለዎ እቲ ውጥን እንታይ ዘጠቃልል ኣሰስመንት ንስኻ ተካይዶ እቲ ኣገባብ ማህራ ንስኻ ክጥቀመሉ ነቲ ኣለስተን ተሽማቶ ብላ ንሕር ኮንካ ብሓፈሻ ኣብቲ ቴክስት ዘለዉ ከዓ ኪ ኮንሰፕትስ ንብሎም ኣገደስቲ ቃላት ድዮም ወይ ከዓ ኣምራድ ድዮም እቲ መምህር መጀመርታ ነዚኣቶም ፕላን ገይሩ ይኣቱ ማለት እዩ ናብ ክላስ
0: እቲ ካሪክለም ናይ ማህራ መራርሕኦም ለርነር ሰንተርድ ይበሃል ማለት ተምሃራይ ስ ዝበዝሕ ንጥፈት ተምሃራይ ይሰርሑ ማለት እዩ ንኣብነት ሓንቲ ፐሬድ ንድሕር 4 ደቂቕ ኮይና እቲያ 10 ደቂቕ እንታ ምምህር ንድሕር ገሊፅልካ እቲ ዝተረፈ ብኣክቲቪቲስ ዝተፈላለየ ንጥፈታት ናይ ክላስ ከምኡውን ዝተፈላለየ ስራሓት ናብ ክሪኦኹሞ ይኹም ኩሉ ናብ ላቦራቶሪታት ናብ ኣይሲቲ እናኸድና ኩሉ ኢና ንሪኦ ስለዚ እቲ ዝበዝሕ ሲ ተምሃራይ ዘማእከለ ዓይነት ኣመራርሓ ናይ ትምህርቲ ዘለዎ ዓይነት ናይ ትምህርቲ እዩ
1: ኣብዛ ቤት ትምህርቲ ከም መትከል ዝፀዓረሉ እንተለውን ዜሮ ተፃዋርነት ንምቅድዳሕን ዜናትካ ምድላይን እዩ በዚ መሰረት ከም ኣካል ምሕደራዊ ትምህርቲ ተራእዩ ነቶም ኣብ መዳይ ትምህርቲ ዘልሓጥ ዝበሉ ወይ ተወሳኺ ሓገዝ ዘድልዮም ተምሃሮ ፍልጠቶም ክብ ንምባል ወትሩ ብግዜ ተወዲቡ ሓገዛት ይግበር
4: ተወሃሂዱ እቲ መምህርን እቲ ወላድን ከዓ ዝሰርሑ ስራሕ ከዓ ነቲ ጁኒየርን ሃይስኩልን ከዓ ቀለብ ይኮኖ ኣብ ሻምናይ ክፍሊ ምስ በፅሑ ከዓ እቲ ሚዛን ናይ መባእታ ኣብ ሻምናይ ክፍሊ እዩ ዝረአ ኣብታ ጀነራል ኣብኡ ከዓ እቲ ዝለዕለ ውፅኢት ከዓ ይመፅእ ማለት እዩ
5: ኣብ ብዙሕ ፃዕርታት ናካይዳና መምሃራና ውን ብዙሕ ሓገዝ ወይ ድማ ቲቶርያል ናይ ምሸት እውን ብዙሕ ሓገዛት ይቡና ኣለዎ ስለዚ ድማ ከም ተምሃሮ ኣንሕና ወይ ድማ ኣነ ከም ተማሪ ነዚ ዝቡና ዘለዎ ሓገዝ ኣብ ክነጥቀመሉን ኣብ ሴም ታይም ከዓ ሓገዝ ናና ወይ ድማ ናይ ወለድና ሓገዝ ኣለዎ ዓብዩ ናና ከዓ ፃዕሪ ክንውስበሉ ማለት እዩ ንስካባይ ከዓ ኣነ ከዓ ፅቡቕና ፅቡና ክምፅእ ኣብ ጀርናል ከዓ ይትስፍዎ ማለት እዩ
6: ቤት ትምህርቲ ላሳለ ክትብል ከለኻ ናይ ዓወት መንፈስ ዘለዎ ቤት ትምህርቲ ዝገልፅ ኣብዚ ክንገልፆ ዝፀናሕና ሽልማት ብፍላይ ኣብዚ እዋን እዚ ሽልማት ኦርያ ተባሂሉ ዝፅዋዕ ዘሎ ናይ ሻምናይ ክፍሊ ሽልማት እዚ ዝሓለፈ ዓመታት ብቐፃሊ ኣብ ቤት ትምህርቲ ካብተን ልዑል ውፅኢት ዘመዝግበ ኣብያተ ትምህርቲ እዩ ኣብዚ ዝሓለፈ 45 ዓመታት ክንሪኦ ከለና ልዕሊ 90 ተደይ ኮይኑ ትሕቲ 90% ኣሕሊፋ ይትፈልጥን እየ ስለዚ እዚ ከዓ ካበይ መፅኡ እተልና ሓደ እቲ ምሕደራ ቤት ትምህርቲ ሓደ ስጡም ዝኾነ ምሕደራ ቤት ትምህርቲ ኣለና። ዳይሬክተር ኣሎ፣ ሓላፊ ስነ ምምህርናዊ ጉዳያት ኣሎ፣ ጉዳያት ተምሃሮ ኣለዉ። እዚኦም ሰጢሞም ብሓደ ስለ ዝኸዱ ናይ ሃይስኩል ዘለዉ ምሕደራ ናይ መባእታ ዘለዉ ናይ ማእከላይ ደረጃ ዘለዉ ሓደ ኮይኖም ተዋሂዶም ስለ ዝሰርሑ እቲ ስራሕ ናይ ዓወት መንፈስ ኣለዎ። እዚ ናይ ጉጅለ ስራሕ መንፈስ ዘለዎ ኣሰራርሓ ስለ ንኸይድ ሓደ ዓወት ንዓወት ዝዕድመና ንስ እዩ። ቀጻሊ ዝኾነ ግምገማ ናይቲ ስራሕካ ሓደ ካብቲ ምንጭ ናይ ዓወት ናይቲ ቤት ትምህርቲ ይኸውን ማለት እዩ።
1: ተራ መምህራን ኣባላት ምሕደራን ለውጢ ንምምጻእ ይጽዕሩ፣ ሓደስቲ ምስ ነባራት መምህራን ውህደት ይፈጥሩ፣ ኣብ ልዕሊ ተምሃሮ ልዑል ተገዳስነት ይሕድሩ፣ ነብሶም ክኢሎም ክሰርሑ ይጽዕሩ፣ ሓባራዊ ናይ ስራሕ ምውርራስ ይዘውጥሩ። ቤት ትምህርቲ ላሳለ ኣብዚ ዓመት እዚ ኣብ ሰለስተ ደረጃታት ዝምህሩ መምህራን ብቕፅሪ ክረአ እንከሎ ኣብ መባእታ 41 ኣብ ማእከላይ 26 ኣብ ካልኣይ ደረጃ 39 መምህራን ከምኡውን ኣባላት ክፍሊ ምምሕዳር 41 ዝበፅሑ ክኾኑ እንከለዉ ብጠቕላላ ድማ 147 ኣባላት ጠርኒፋ ዕለታዊ ንጥፈታታ ኣብ ምክያድ ትርከብ ዘላ።
3: እቲ ዝበዝሐ ባጀት ናይዚ ቤት ትምህርቲ ኣብ ምስልጣን ናይ መምህራን ንሕልፎ ማለት እዩ። ኣብ ዓመት ንኣብነት ኣብ ዝተሓለፈ ብደረጃ ክላስተር እውን ተወዲብና 4 ሃይስኩላት ኣለዋ ኣብዚ ንኡዞ ባከረን ከባቢ 10 ዝኸውን ወርክሾባት ኣካይድና። እዚአን 10 ወርክሾፕ ኣብ ስርዓተ ምዘነየ ናይ ዝሓለፈ ዓመት ናይ ውጥን ምህሮ ዝብል ነይሩ። ናይ ኣብ ምጅማር እውን ሓደሽ መምሃራን ክመፁ እንከሎ እውን ኣብቲ ስርዓት ክኣትውልካ ምእንታን እዚአን ዝብለካ ዘለኹ 4 ክእለታት ወይ ስኪልስ ንብለን ዘለና ፔዳጎጂካል ስኪልስ ንብለን ዘለና ብግቡእ ክዓጥቅን ከም ዘለዎ ንገብር ማለት እዩ። ኣብዚ ሓለፈ ከም ዝበልኩ ሕጂ ኣብዚ ዓመት እዚኣ ከባቢ 10 ዝኾነ ኣብ ስርዓተ ምዘና ጥራይ ናይ እንግሊሽ ዲፓርትመንት በይኖም፣ ናይ ቁፅሪ በይኖም፣ ናይ ስነፍልጠት ባህራዊ ስነፍልጠት በይኖም፣ ማሕበራዊ ስነፍልጠት ካብ በይኖም ብምግባር ኣብ ስርዓተ ምዘና ከመይ ገይረም እዮም ታሽም ዘብሉ መሰረቱ ኣብቲ ላፒጂ ጌርና ስልጠናታት ሂብና ማለት እዩ።
4: ኣነ ኣብዚ ቤት ትምህርቲ ላሳለ ብምህላወይ ጌንት ቤት ትምህርቲ ከዓ ናይ ስራሕ ቤት ትምህርቲ ብምዃኑ ካብቲ ኣነ ዝተመኮር ኩሉ ነዊሕ ዓመት ዝሰራሕ ኩሉ ሚኒስትር ትምህርቲ ዝለዓለ ዝረእኹ ዝበለፀ ንዓይ ዘዕግበኒ ብዚ ቤት ትምህርቲ እዩ። ምክንያቱ ብዚ ቤት ትምህርቲ ዘሎ ስራሕ ኩሉ ሰብ ክሰርሕ እዩ ዝመፅእ፣ ዝኾነ ዓይነት ተጎልባበነት ኣብ ዘይብሉ እዩ። ከምዚ ኢድ ኢድካ ኢልካ ንዓይ ንዓኻ ዘይኮኑ ኣነ ክላስ ኣትየ ዝምህረሉ ሰዓት ኣለኒ፣ ኣካዳሚ ኮይነ ዘመሓድረሉ ግዜ ካ ኣለኒ ማለት እዩ። እዚ ብምህላው ንዓይት ዝለዓለ ዕግበት ዝስማዓኒ እዩ። ኣይሃብካ ካብዚ ንላዕሊ ሰሪሕና ከዓ ዝለዓለ ውፅኢት ከነምፅእ ከዓ ተስፋ ንገብር።
3: ኣብ ናይ ላቦራቶሪ ኢኻ ንምፃእ ኣብ ናይ ላቦራቶሪ እንድሕር መፂእና ከዓኒ ብቐፃሊ ሜቶድስ ኣለዉ እቲ ኤክስፐሪመንት ንርእሱ ከመይ ጌርካ ክተዳልዎ ከም ዘለካ ናቶታሽም ኣለዎ ኩሉ መምህርካ ክመልኮ ክኽእል ኣለዎ ማለት እዩ። እጅና እዚ ኣብዚያ ዝሓለፈት ሰሙን እውን ስልጠና ናይ ኬሚስትሪ ጌርና ነርና። እዚ እንታይ ማለት እዩ ብቐፃሊ ሲ ኣብ ስልጠና ኢና ዘለና ገለ ፕሮብለም ንድሕር ረኺብና ገለ ፀገም ንድሕር ጓኒፍና ኣብቲ መስርሕ ምምሃር ምስ ትምሃር እንታይ ንገብር ስልጠና ክወሰድ ከም ዘለዎ እቲ መምህር ንገብር። ነዚ ብኸመይ ተላልይዎ እንተደ ኢልካ ንኸዓ ብቐፃሊ እንታይ ንገብር ሱፐርቪዥን ንገብር ማለት እዩ። ነቲ መምህር ኣቴና ኣበና እዩ እንታይ ዘሸግሮ ዘሎ ካብ ዳይሬክተር ጀሚርካ መሓዳር ኣሎ ንሱ እውን ብኤዲኬሽን እዩ ታሽሙ ወዲኡ እቲም ኣካደሚ ዳይሬክተርስ ዘለና ኩላና ኮይና ብሓባር ኮይና ንሱፐርቪዥን ናብቲ ክላስ ኣቴና እዚኣ ተድልየና ኣላ ኢልናኻ ወጢና እቲ መምህር ክበቃ ከም ዘለዎ ንገብር ማለት እዩ።
0: ኣብ ሕቶታት ምምፃእ ይኹን ኣብ ካልእ ንጥፈታት ማዓዳ ይኹን ምክሪ ዝኾነ ኩሉ ነገር ይሕግዙናዮም ማለት እዩ። ብዓብኡ ከዓ ናይ ወለድና ሓገዝ ኣለዎ። ኣብ መንጎ ወለድና ንመምህራናን እውን ጥቡቕ ርክብ ስለ ዘሎ ንዓና ይሕግዘና እዩ ማለት እዩ።
1: ማዕረ ኣካደሚያዊ ትምህርቲ ተወሳኺ ንጥፈታት ዝግለጽ ከም ባህሊ ስፖርትን ጥዕናን ብዝተማእከለ ኣገባብ ይካየድ። ተምሃሮ ዝምባሊኦም ኣለልዮም ክዋስኡ ዕድል ይፈጥር። ኣብ ውድድራት ስፖርት፣ ኣብ ፅምብል ሃገራዊ በዓላት፣ ኣብ ስነ ስርዓት ምዕፃዊ ቤት ትምህርትን ብሓፈሻ ኣብ ዝተፈላለዩ ኣጋጣሚታት ድምቀት ንምፍጣር ካብ ዝብል ዕላማ ተምሃሮ ኣብ ስፖርትን ስነ ጥበባዊ ትሕዝቶን ተሳታፍነቶም ልዑል እዩ።
2: ብባህላዊ ንጥፈታት ክግለጽ ይከኣል እዩ። ብስፖርታዊ ንጥፈታት፣ ኣብ ጥዕናዊ ንጥፈታት ዘለዎም ጉስጓሳት፣ ኣብ ክለባት ተምሃሮ ዝነጥፍሉ ኩነታት ኣሎ። እዚ ብመሰረቱ ንምሉእነት ናይቲ ምዕባለ ናይ ተምሃራይ ዝሕግዝ እዩ። ሕጂ ኣብዚ መዳይ ዝኸታይ መስልቲ ቤት ትምህርቲ እንተልና ሕጂ ምናልባሽ ዝሓለፈ ዓመታት ኣብ ባህሊ፣ ኣብ ስፖርት፣ ኣብ ጥዕና ዘሎ ውፅኢት ናይ ተምሃሮና ተባቢዒ ማለት እዩ ተወዳዳሪ ውፅኢት ኣለና። ንኣብነት ናይዚ ዓመት እዚ ንድሕር ክንገልፅ ኮይና ሕጂ ብዝተኻየደ ንጥፈታት ዳርጋብ ኩሉ ናብ ጎብለል ገፁ ዝወስደና ውፅኢታት ኣለና ኢልና ክንዛርብ ንኽእል ኢና። ናልባሽ ንዕፀዊ ተገብረና ኣሎ ሕጂ ኣብ ቅፅል ኣዋርሒ ክንሪኦ ኢና። ብሓፈሻ ግን ኣብ መባእታ ኣብ ማእከላይ ኣብ ካልኣይ ዘሎ ኩነታት ናይ ባህላዊ ስፖርት

0: ምክትታልን ዝገብር ክፍሊ ምህላው ኣዴታት መምሃራን ብሰንኪ ወሊድ ካብ ስርሐን ከይበኹራ ካብ ዝብል ሓሳብ መፅንሒ ክፍሊ ህፃናት ተዋዲዱ ይርከብ። እዚ ኣገባብ ኣሰራርሓ ኣካል ንጥፈታት ታ ቤት ትምህርቲ ተራእዩ ኣብ ተምሃሮን መምህራንን ምችእነት ፈጢሩ ይርከብ ኣሎ።
1: ብፍላይ ኣብ ቀዳማይ ክፍሊ ክሳብ ሳልሳይ ክፍሊ ዘሎ ዝዓበየ ዓወት ንሱ እዩ። ኣዴታት ክሳብ ዝኾነ ኣዶ ኮይነን ነተን ተምሃሮ ልክዕ ከም ደቀን ኮይነን እየን ዝኣልዮም። መምሃራኖም ጥራይ ደይኮነስ ኣዴታቶም እንተላየን ሓሚመን ንሶኦም ምስ ወለዲ ጥቡቅ ርክብ እናገበራ ዳሓመመ ብቴሌፎንን እናፀዋዕና ተምሃራይ ኣብዝ ሓሚምና ንሕና ሰኢና ንገልፈሉ ግዜ ዳርጋ የለን ድገነ ኾነ ተምሃራይ ኣብዝ ሓመና ዳይረክቲ ናብ ሕክምና ንወስዶ ኢብን ቴሌፎን ፀውዒና ከዓ ናብ ወለዲ ከም ንበፅሕን ዝኾነ ነገር ኣብ ዘጋጥመሉ እውን ምስኦም እዮን ወዲቐን ዝተሰኣተን መምሃራን ማለት እዩ። እቲ ዝዓበየ ፀጋ ከዓ ናይ ዴይኬር ስለ ዘሎ ብዚ ቤት ትምህርቲ ዝኾነ ንዐ እንደሸግረን ነገር ክህሉ ይክእል ሓረሰት ኣደ ስለዝውላድ ዘለዋ ተዓንቂፋ ኣብዚ ቤት ትምህርቲ ጠጠው ክትብል ኣይትቐኒን ኣብታ ናይ ዴይኬር ደቀን እንዳገደፋ ነቲ ስራሕ ከዓ ድማዓነት ከም ዘለዎ ከዓ ይገብሮ ማለት እዩ።
2: ቤት ትምህርቲ ብኣክሰስ ወይ ፈጢርዎ ዘሎ ዕድል ፈጢርዎ ዘሎ መስተርሆት ቀሊል ኣይኮነን ብቕዓት ኣብ ሕቶ ምልክት ከይኣቱ ከዓ እቲ ኣገልግሎት ዝረክብ ህዝቢ እቲ ኮሚኒቲ ዝከኣል ምድግጋፍ ገይሩ ምስ ቤት ትምህርቲ ጥቡቕ ዝምድና ፈጢሩ ዘድሊ ፀጋታት ኣጎሳጒሱ ነቲ ብቕዓት ናይ ምሕያል ናይ ምዕቃብ ዘይኮነ ኮይኑ ምዕቃብ ናይ ምሕያል ስራሓት ኣብ ምስራሕ ኢና ዘለና ማለት እዩ።
0: ቤት ትምህርቲ ላሳለ በቶም ከም ዓንዲ ኮይኖም ዝገልግልዋ ራእይ ተልእኾን ክብርታትን ተማእዚና ትኸይድ ምችኡ ሃዋሁ ንዓይነታዊ ትምህርትን ቅቡል ስንምግባርን ቀረብ ዓይነታዊ ኣገልግሎት ትምህርቲ ኣብ ኩሉ ደረጃታት ዘውሑስ ባይታ ምጥጣሕ ብሃገራዊ ክብርታት ዝተኸስኮሰ ትሕትና ዝቐድም ቅቡል ስነ ምግባር ዝውንን ኣብ ነፍሱ ዝምርኮስ ብቑዑን ተወዳዳርን ተምሃራይ ምምልማል ውፉይ ፍቕሪ ስራሕን ሓያል ዲስፕሊን ዘስርጽ ኣብነታዊ መምህር ምሕያል ትግሃትን ተወፋይነትን ትሕትናን ምክብባርን ግሉፅነትን ተሓታትነትን ዝብሉ ኣምራት ድማ ይርከብዎ።
3: እቲ ቤት ትምህርቲ እዚ ተፀላለወ እዩ ንሓድሕዱ ካብ ጀነሬሽን ሲ ንሓድሕዱ እናተፀላለወ እዩ ዝኸይድ። ስለዚ ከምቲ ክነግረካ ፅንሕኩ ከዓ ተምሃራይ ዝማእከል ኣመራርሓ ስለዝኾነ ኩሉ ሰብ በብናቱ ብቕዓት ዝሰርሕ እንትን ኮይኑ ብናትካ ዓቕሚ ትሓልፍ ማለት እዩ። እዚ ከዓ ከምዚ ብምዃኖም ክሳብ ሕጂ ብሃገር ደረጃ ፀብለል ኣብ ቀዳማይ ደረጃ ዘላ ቤት ትምህርቲ እያ። ከምዚ ብምዃኖም ድማ ከምዚ ዓብ ሰብ እንተገይርዎ ወይ ምዕባይካ እንተገይርዎ ክትገብሮ ኢካ ትደሊ ኩሉ ግዜ። ስለዚ ብከምዚ ተፀልዩ ድማ እዚ ሕጂ ድመፅእ ዘሎ ወለዶ እውን ካባና ጀሚርካ ከምናቶም ባህር እንዳምፅአ ዝኸይድ ዘሎ ከምናቶም ናይ ትምህርቲ ድሌት እናሓዘ ይኸይድ ኣሎ።
2: ነዚ ክትወቅዕ ትኾንካ እቲ ተምሃራይ እቲ መምህር እቲ ማሕበረሰብ ቤት ትምህርቲ ብሓፈሻ ክወስዞም ዝግባእ ተልእኾታት ወይ ሓላፍነታት ኣሰኪምና ኣለና ማለት እዩ።
0: ኣብ ቤት ትምህርቲ ላሳለ ከም ብልጫን ምስጢር ዓወትን ተባሂሉ ዝግለጽ ስሉሳዊ ዝምድና ወይ ውህደት ምሕደራ መምህራን ወለድን ተምሃሮን እዩ። ተራ ወለዲ እውን ካብ መስርሕ ምስግጋር ዝነበረ ግዜ ኣትሒዞም ኣብ ውሽጢ እታ ቤት ትምህርቲ ዝኸይድ ንጥፈታት ኣብ ምክትታል ካብ ዝደቐቐ ክሳብ ዝዓበየ ኣድላይ ዝተባህለ ኣበርክቶ ብሓባር ኣብ ምዕያይ ተምሃሮ ናብ ዝቕፅል ጉዕዞ ትምህርቲ ኣብ ዝሰጋገርሉ ብኣካል ምብፅሕን ተመክሮ ምስግጋርን ካብ መሪሕ ዓወት ኣካል ዝምድናታት ኮይኑ ዝቕፅል ዘሎ እዩ።
4: ኣብዛ ቤት ትምህርቲ ዘሎ ዓወት ውህደት እዩ። ውህደት ናይ ምሕደራ ቤት ትምህርቲ፣ ናይ ኮሚቴ ቤት ትምህርቲ፣ ናይ መምሃራን፣ ናይ ተምሃሮ ብዓብዩ ከኣቶም ኮሚኒቲ ናይ ቤት ትምህርቲ ኢልና ንገልፆም እሳቶም ስለ ዘለዉ ናይና ኣብ ዓወት ክንመፅእ ንኽእል ዘለና እዚኦም እንድሕር ወለዲ እንድሕር ድኽም ኢሎምና ተዓወት ምሳና ከምዘየለ በይኑ መምህር ከምዘይሰርሕ ፍሉጥ እዩ። ስለዚ ወላዲ ኣብ ጎኒ መምህር ኮይኑ ተምሃራይ ኣብ ጎኒ መምህር ኮይኑ እንድሕር ብሓንሳ ሰሪሖም ዓወት ክመፅእ ዘይተርፍ ነገር እዩ። ስለዚ ናህና ምስጢር ዓወትና ውህደት ናይ ኩላትና እዩ። ውህደት እንድሕር ኣሎ ዓወት ኣሎ ማለት እዩ። ስለዚ ንሕና ሰሚርና ብስጥመ ስለ ንሰርሕ ዘለና ኣብቲ ዓወት ክሳብ ሕጂ ብፅቡቕ ንኸይድ ኣለና ማለት እዩ። ብዓብዪ ግን እቲ ናይ ዓወት መንፈስ ኣብቲ ተምሃራይ እንድሕር ኣላ ነዚኣ ከይትፈርሰካ ክትዕቅባ ክትክእል ኣለካ። ስለዚ ነዚኣ ንዕቅባ ስለ ዘለና ክሳብ ሕጂ ፅቡቕ ዝኾነ ውፅኢት ነመዝግብ ኣለና ማለት እዩ።
3: ዝሓደ እቲ ብዓብዪ ሓደ ዝወለድ ሎኒ ሓደ ዝወለዲ ወለደይ ኩሉ ግዜ ኣብ ዝኾዶ ይኹን መንገዲ በቲ ቁኑዕ መንገዲ ንኸይድ ሕግዞ ካልኣይ እውን ኣብ ትምህርታይ ንክነፍዕ ንሰም እዮም ዝደሃፉኒ እንተ ካልኣይ ነገር ከዓ ኣብ እዚኦም መምሃራና እውን ብዙሕ ሓገዝ ዝገብርና

0: ድማ ንክነፍዕሲ ብዙሕ ኣበርክቶ ሂቡና ኩሉ ግዜ ሳብ ፃዕሪ እዮም ዝርከቡ ዕረፍቲ ዝበሃል የብሎም ንዓና ንክነፍዕ ማለት እዩ።
1: እቲ ዝዓበየ ክንዛረበሉ ንኽእል ተወፋይነት ናይ እዚ ናይዚ ሕጂ ዘሎ ስታፍ ብሓፈሻ ብፍላይ ከዓ እቲ ኮሚቴ ወለዲ እዩ። እዚ ከነነፃፅሮ ፅናሕና ኣሃዛት ናይ ፃዕቂ ተምሃሮን ፃዕቂ ስታፍ ወይ ብዙሕ ዚ ኣባላት ስታፍ እሞ ከዓ ምስ ውሑድ ተመክሮ ኣዛሚትካ ክትሪኦ ከለካ ዝነበረ ብልጫ ናይቲ ቤት ትምህርቲ እሞ ከዓ ንዕቕ ሒዝካ ነቲ ውፅኢት ሒዝካ ንምቕፃል ዘኽእል ባይታ ኣይመስልን እዩ ነይሩ። ግን ብልዑል ተወፋይነት ናይ ወለዲ ናይ መምሃራን ብፍላይ ከዓ ናይ ኮሚቴ እዚ ውፅኢት እዚ ክዕቀብ ወይ እቲ ዝነበረ ውፅኢት ናይቲ ቤት ትምህርቲ ሒዝካ ንምቕፃል ተኻኢሉ ለልና ክንዛረብ ንኽእል ኢና ማለት እዩ።

0: ኣብ ነፍሲ ወከፍ ዓመት ገስጋስ ዓወታት ቤት ትምህርቲ ላሳለ ከም ባህሊ ሰሪፁ እናተወራረሰ ክቕፅል ዝፀንሕን ዘሎን እዩ። መርኣያ ድምር ሓባራዊ ፃዓር ድማ ኣብ ሃገራዊ መርመራ ሻምናይ ክፍልን መልቅቕ መርመራ 12 ክፍልን ብውፅኢት ተምሃሮኣ በሪኻ ክትስምእ ዝበቕዐት እያ ቤት ትምህርቲ ላሳለ። እዚ ዝኽርዕ ውፅኢት ኣብ ውሽጢ እዚ ዝሓለፈ ተኸታታሊ ዓመታት ክግስግስ ዝፀንሐን ኣሰር ገዲፉን ዘሎን እዩ። እዚ መስመር ከይብትኽ ድርዑ ኮይኑ ንወለዶታት ተዓቂቡ ክቕፅል ድማ ብዕቱብ ከም ዝስራሓሉ እዩ ርእሰ መምህር ቤት ትምህርቲ ላሳለ መምህር ሃብቶም ሃይለ ዝገልጽ።
1: ሕጂ ብሓፈሻ እቲ ኣብ ሃገራዊ ምርምራታት ዘለና ውፅኢት ብፍላይ ቲ ናይ 12 ክፍሊ ማትሪክ ንብሎ ምርምራ ኣብኡ ኣብ ቤት ትምህርቲ ዋርሳይ ከኣሎ ዝውሃብ ሓፈሻዊ መዐቀኒ ወይ መምዘኒ ከምቲ ዝበልኮ ንዝሓለፈ 4 ዓመታት ኣብ ቅድሚት ተሰሪዑለት ቤት ትምህርቲ ክንብል ፀኒሕና። እዚ ብኣሃዛት ንድሕር ክንገልፆ ኮይና ንዝሓለፈ 4 ዓመታት ሓፈሻዊ ስእሊ ክህበና ምእንቲ ካብ 2019/20 ወይ 33 ዙርያ ኣቐዲምና ቅድሜና ዝነበረ ቅድሚ ቤት ትምህርቲ ዝምስግጋሩ ዝነበረ ዙርያ ኣብ ቤት ትምህርቲ ዋርሳይ ከኣሉ ዘርከብናዮ ዙርያ እዩ ማለት እዩ። እዚ መጠነ ምሕላፍ ብዲግሪን ዲፕሎማን 82.5 እዩ ነይሩ። ድሕሪኡ 34 ዙርያ ንሕና ሒዝናዮም ዝወረድና ወይ ንሕና ሓደ ዓመት ምሂርና ዝወረድናዮም ተምሃሮ እዮም እዚኦም ከዓ 82.4 ኣብ 35 ዙርያ ናብ 85 ሚእታዊት ዓብዩ ኣብ 36 ዙርያ ናብ 85.6 ዓብዩ ሕጂ ከዓ ብ 37 ዙርያ ናብ 90.2 በሪኹ ኣሎ ማለት እዩ። ስለዚ እዚ ውፅኢት እዚ ብሓፈሻ ክንሪኦ ከለና ኣብዝሓለፈ 5 ዓመታት ዕብት እናርኣየ ድመፅእ ዘሎ ማለት እዩ።
2: መንፈሳዊ ቆልዕ ዝበሃልሎ እዚ መንፈሳዊ ቆልዕ እዚ ንዓይነታይ እዩ ኣኽኢልኒ ሓደ ካብትናቶም ተማሂረ ወይ ድማ ንሶም ኣብ ከመይ ከም ዝበፅሑ ርኢናዮም ኣለና ተዓዊቶም እውን ኣለዉ። ለዚ ድማ በትናቶም ተረዲእና ንሕና ድማ ከምኡ ክንፅዕር ኣለና። እዚ ከዓ ኣነ ከዓ ንሶም ኩሉ ግዜ ብድጫ ክወስዱ ልዑል ነጥቢ ከምፅኡን ከለዉ ምስራኹም ኣነ እውን ንሱን ዓይ ድርኸኒ ወይ ድማ ፅቡቅ ነጥቢ ንከምፅእ ኣብ ትምህርታይ ንክግደስ እውን ዓበ ተራ ኣለዎ ማለት እዩ። ኣነ ዝለዓለ ዝብሎ ፎር እንዲ ከምፅእ ኣነ ከም ዝሓስቦ ማለት እዩ። ኣምላኽ ተሓግዘኒ ኣደ ሱ የዝሓስብ ካብኡ ድማ ኣብ ሳይንስ ዲፓርትመንት ወይ ድማ ኣብዚ ሜዲሲን ማለት እዩ ኣብ ከምኡ ዓይዱ ከዓ ክነጥፍ ደሊ
3: እዎ ትምህርታይ ከስሚያ የደሊ ኣነ መጀመርታ ተውህቦ ናይ ግጥምን ድርሰትን ኣለኒ እንዲ ብዓብዪ ግን ኣብ 12 ክፍሊ ሙሉእ 4 ምፅአ ብድሕሪኡ ለወር ኮይነ ናይ ሞያ ሕጊ ክሰርሕ ማለት እዩ።
4: እጂ ተምሃራ 11 ብምዃነይ ማለት እዩ እዚ ኣብሽ ከም ዘለኒ ማለት እዩ። እጂ ሰባይና ክንወርድ ነጥበይ ፎር ማለት እዩ 4/4 ምሉእ ማለት እዩ። ሕጂ ከድሕሪኡ ናይ ኮሌጅ ዘሎ መደብ ማለት እዩ ኣነ ናይዚ ኤሌክትሮሜካኒካ ኢንጂነሪንግ ክወድእ ዘለ ማለት እዩ። እጂ ኣብዚ ወዲ ሃበይ ትምህርቲ ሃስ ምሳን ድያ ኩሉ ዝትገብረለይ ዘለካ ሳይት ዕብየን ዘላ ማለት እዩ ንኣ ሃስም ይዕላም እየ ማለት እዩ።
2: እዚ ቤት ትምህርቲ ብዝገበረልና ሓገዝ ንሓናትና ፃዕሪ ተወሲኽዎ ኩሉ ተምሃራይ ናይዚ ቤት ትምህርቲ ከም ዝሓልፍ ፍሉጥ እንዲ ኣነ ከዓ ዝለዕለ ደረጃ ንነፍሰይ ክሪያ ይፅበ ካብቲኦም ሙሉእ ነጥቢ ኣምፂኦም ዝበሃሉ ተምሃሮ ክኸውን ይፅበ። ኣብ ዝመፅእ ድማ ኣምላኽ ተፈቒድዎ ናይ ሜዲካል ዶክተር ትምህርቲ ክምሃር ድሌት ኣለኒ።

ባርከስ ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለ ምክታልኩም እናመስግና። ኣብዚ ብመዳይ ስእሊ ምሳና ሓቢሮም ፅንሑ ሓመድ መሓመድ ምስ ኣስምሮም ይስሓቅ ብምኳን ኢና ምስ ዝቕፅሉ ትሕዝቶታት መደባት ኤሪ ቲቪ ንሓድገኩም ብወገና ሰላም መዓልቲ እዩ።

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ። ንሎሚ ኣብ ዶክተራት ኣብ ስቱድዮ ንመንሽሮ ኣፍን ከባቢኡን ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና። ኣብዚ ሕማም እዚ ኣብዚ እዋን እዚ ብብዝሒ ይረአ ከም ዘሎ እዩ ዝግለጽ። እንታይ እቲ ሕማም፣ እንታይ እቲ ጠንቂ፣ እንታይ ምልክታት ንርኢ፣ እንታይ ዓይነት ፈወሳ ይካየድ፣ ብኸመይ መንገዲ ክሓወ ይኽእል ዝብልን ካልእን ትሕዝቶታት ሒዝናልኩም ቀሪብና ኣለና። ዕድምና ዶክተር ናዝራዊ መሓሪ ካብ ሆስፒታል ኦረታይ። ዶክተር ዕድመና ክቢርካ ብምፃእካ እዚየ መስግነካ። እዚ ናይ መንሽሮ ኣፍን ከባቢኡን ካብቲ ካልእ ዓይነት መንሽሮታት ዝፈለየ ነገር ኣለዎ ድ? እንታይ እቲ ብሳይንሳዊ መንገዲ ክንገልፆን ከለና?
1: ራሕይቀኒለይ ጴጥሮስ። መጀመርታ መንሽሮ ኣፍ ከባቢኡን ኣቐዲምና ቅድሚ ንዑ ምርኣይና መንሽሮ እንታይ እዩ ዝብል ኣርእስቲ ክንድህስሶ ፅቡቅ ኮይኑ ይስማዓኒ። መንሽሮ ሓደ ካብቶም ኣብዚ ግዜ እዚ እንዳሰፍሐ ወይ ድማ እንዳዓበየ ዝኸይድ ዘሎ ዓይነት ሕማም እዩ። እዚ ሕማም እዚ ኣብ መብዛሕትኡ ግዜ ከም ሓፈሻዊ ማለት እዩ ዘይልሙድ ምብዛሕን ዘይንቡር ቅርፂ ናይቶም ዋህታት ብምምፃእ እሞ ከዓ ካብቲ ኣብቲ ከባቢ ተፈጢሩሉ ዘሎ ናብ ካልእ ኣካላት ብምዝርጋሕ ዝፍለጥ ሕማም እዩ። ከምዚ ኣብ ስእሊ ንሪኦ ዘለና እቲ ኣብ ላዕለዋይ ዘሎ ስእሊ እቶም ኖርማል ዋህዮታት ክኾኑ ከለዉ እቲኦም ከዓ እቲ ናይ መንሽሮ ዋህዮታት ኢልና ንገልፆም ማለት እዩ። እቶም ኖርማል ዋህዮታት ኢልና ንዛረበሎም ዘለና ክባዝሑን ከለዉ ትቅርፆም ዓቂቦም እቲ ምብዝሖም ከዓ ውሱን ኮይኑ ክኸይድ ከሎ፣ እቶም ዋህዮታት ናይ መንሽሮ ዘለዎም ድማ ትቅርፆም ኣይፍለጥን እዩ፣ ብዙሖም ድማ ልዕሊ ዓቐን ይኸይድ። እዚ ኩሉ ግዜ ነቲ ዘይንቡር ኣገልግሎት ናይቶም ኖርማል ዋህዮታት ንብሎ ዘለና ብምፍጣር ነቲ ኣካላትና ከም ዝደክም ይገብሮ። በዚ ድማ እቲ ሕማም እንዳተላብዐ ናብ ካልእ ቦታ ናብ ካልእ ክፍሊ ኣካላት እንዳኸደ ይኸይድ ማለት እዩ። ምዝ ብዚ ዝተኣሳሰር ኣብታ ቁፅሪ 3 ዘላ ክንሪያ ጥረ ዝበሃል ካልእ ክፍሊ ኣሎ። እዚ ምስ መንሽሮ ዝተኣሳሰር ኣይኮነን። ኣብዚ ሕብረተሰብና ተባዕታይን ኣንስታይን ጥረ ኢሎም እዮም ዝፈልዮ። እቲ ተባዕታይ ንብሎ ዘለና እዚ ጥረ ኢልና ንገልፆ ዘለና ብሳይንሳዊ መንገዲ ክኸውን ከሎ፣ እታ ኣንስተይቲ ጥረ ንብላ ዘለና ከዓ እቲ መንሽሮ እዩ። ጥረ ኩሉ ግዜ ውሱን ዝኾነ ከባብያዊ ዕቤት እዩ ዘለዎ ነቲ ኣብቲ ከባቢ ዘሎ ዋህዮታት ኮነ ቲሹ ንብሎም ኣካላሊት ንብሎም ከምቲ ዝግባእ ኣየፍርሶምን እዩ ወይ ድማ ኣገልግሎቶም ኣየጥፍኦን እዩ። ብኣንጻሩ መንሽሮ ክኸውን ከሎ ነቲ ኣብቲ ከባቢ ዘሎ ዋህዮታት ይኹን ዓፅሚ ይኹን ስጋ ንብምልኡ እንዳፍረሰ እዩ ዝኸይድ። ካልእ እዚ ጥረ ንብሎ ዘለና ናብ ርሑቅ ክፍሊ ኣካላት ናይ ምዝርጋሕ ባህሪ የብሉን ብኣንጻር ናይቲ መንሽሮ ማለት እዩ። ስለዚ እዚ ኣብ ስእሊ ቁፅሪ 1 ቁፅሪ 2 ዘሎ ጥረ ክኸውን ከሎ ልክ ኣብቲ ከባቢ ጥራዩ ሕበጥ ዝፈጥር፣ ኣብ ቁፅሪ 3 ንሪኦ ዘለና ስእሊ ግን ናብ ካልእ ክፍሊ ኣካላት ናይ ምዝርጋሕ ልዑል ባህሪ ኣለዎ።
0: ስለዚ ጥረን መንሽሮን በበይኒ ኢና ንብል ዘለና። ስለዚ ኣንስተይቲ መንሽሮ ተባዕታይ መንሽሮ ዝበሃል ነገር የለን፣
1: ከምኡ ዝበሃል ነገር የለን። እቲ ጥረ እዩ ነቲ ተባዕታይ ኢሎም ዝዛረብሉ ዘለዎ ኣብቲ ሕብረተሰብ፣ እቲ ኣንስተይቲ ወይ ድማ ትፋረ እያ ዝብልዎ ዘለዎ ከዓ ነቲ መንሽሮ እዩ ማለት እዩ። ካልእ ምስ መንሽሮ ዝተኣሳሰር ማለት እዩ ቅድመ መንሽሮ ዝበሃል ዝተፈላለዩ ሕማማትን ቁስልን ኣለዉ። እዚኣቶም ልክዕ ናብ መንሽሮ ክምዕብሉ ልዑል ተኽእሎ ዘለዎም ቁስልታት እዮም። ንኣብነት ከምዚ ኣብ ስእሊ ንሪኦ ዘለና እቲ ሓደ ፃዕዳ ዝተሸፈነ እቲ ናይ ኣፍ ክኸውን ከሎ፣ እቲ ካልኣይ ድማ ኣብቲ ትንሓግ ኣዝዩ ቀይሕ ድሙቕ ቀይሕ ቁስሊ ንሪኢ ኣለና። እዚኣቶም ክርኢ ከሎ እቲ ሰብ ቅድመ መንሽሮ ዝኾነ ኩነታት ክህሉ ስለ ዝኽእል ብዝተኻለ መጠን ቀልጢፉ ናብ ሕክምና ብምምፃእ ኣቐዲሙ እዚኣቶም ይሓዊ እሞ ናብ መንሽሮ ከይማዕበል ከም ዝተርፍ ከዓ ክንሕብር ንፈቱ።
0: ስለዚ እቲ መንሽሮ ንብሎ ዘለና ምስቲ ኣብ ካልእ ኣካላትና ዝረአ ዓይነት መንሽሮ ተመሳሳሊ እዩ ማለት እዩ?
1: ተመሳሳሊ እዩ። እቲ ባህሪኡ፣ እቲ ኣካይድኡ፣ እቲ ምብዛሕ ናይቶም ውሃታት ከምኡውን እቲ ቅርፂ ምልውዋጥ ናይቶም ውሃታት ተመሳሳሊ እዩ። እዚ ኩሉ ንብሎ ዘለና ናይ መንሽሮ ባህሪ ነቶም ኖርማል ዋህታት ወይ ድማ ነቶም ግቡእ ኣገልግሎት ዝገብሩ ዋህታት ብምትካ እዩ ነቲ ኣካላትና ዘፍርሶ። ስለዚ እቲ ኣብ ኩሉ ኣብ ኣፍ ይኹን ኣብ ሰናቡ ይኹን ኣብ ካልእ ናይ ማዓንጣ መንሽሮ ንብሎ ዘለና ተመሳሳሊ ባህሪ እዩ ዘለዎ።
0: ክሳብ ክንደይ እዩ ደስ ፋሕፍሕ ደሎ ብዚ እዋን እዚ ሓደገኛ ድዩ ብብዝሒ ዝረአ ድዩ እዚ ሕማም እዚ?
1: ሕጂ ኣብዚ ግዜ እዚ እንዳ ዓበየ እዩ ዝኸይድ ዘሎ። ንኣብነት ኣብ ሓደ ኣጋጣሚ ዝተካየደ መፅናዕቲ ኣሎ። እዚ መፅናዕቲ ከም ዘርዮ ኣብ 2002 ኣብ ዝነበረ ናይ ኣፍ መንሽሮ ካብ 100,000 ሰባት ኣብ 12 እዩ ነይሩ፣ ኣብ ደቂ ተባዕትዮ ማለት እዩ። ኣብ 2012 ክነፃፀር ከሎ ግን ናብ 17.7 ሰባት ካብ 100,000 ደይብሎ፣ ኣብ ደቂ ኣንስትዮ ከዓ 6 ነይሩ ናብ 7.9። እዚ ማለት ናይ 32 ሚእታዊት ምውሳኽ ኣብ ደቂ ተባዕትዮ ከምኡውን ናይ 33 ሚእታዊት ምውሳኽ ኣብ ደቂ ኣንስትዮ ኣጋጢሙ ኣሎ። መብዛሕትኡ ግዜ ኣብ ኣፍ ካንሰር ዝፍጠር ኮይኑ ኣይስምዑን ሰብ ወይ መንሽሮ ዝፍጠር ኮይኑ ኣይስምዑን እዩ። ደቂ ተባዕትዮ ክትብል ከለካ ናይ ሳምቡኡ ካንሰር፣ ደቂ ኣንስትዮ ከዓ ናይ ጡብ ካንሰር ወይ ብረስት ካንሰር ንብሎ እዮም ዝወስድዎ። ሕጂ እቲ ኣፍልጦ ዘይምህላው እንተ ክነነፃፅሮ ኮይና ዓስራይ እቲ ዝኸፍአ ካንሰር ካብ ኩሎም ዓይነታት ካንሰር ልዕሊ ሚኢት ዓይነታት ካንሰራት ኣለው ወይ ድማ መንሽሮ ኣሎ፣ እቲ ዓስራይ ናይ ኣፍ ካንሰር እዩ ኣብ ደቂ ተባዕትዮ፣ መበል 15 ከዓ ኣብ ደቂ ኣንስትዮ ማለት እዩ። ስለዚ እቲ ሰብ ኣሰካፍነቱ ወይ ድማ እቲ ኣፍልጡ ስለዘየለ ናይ ኣፍ ካንሰር ዘሎ ኮይኑ ኣይስምዖን እዩ ወይ ድማ ዝኾነ ቁስሊ ተዳርእዩ ናብኡ ክምዕብል ይኽእል ኢሉ ከዓ ብዙሕ ኣይሓስብን እዩ። ስለዚ እዚ ምስቲ ኣብዚ ኣብ ኔክስት ስላይዳት ንሪኦ ጠንቅታትን እቲ ምቕያር ናይ ቲ ላይፍ ስታይል ናይቲ ህይወት ዘስዓቦ ነገራት ስለ ዝኾነ ኣብዚ መፅእ ክንሪኦ ኢና። ስለዚ እንዳዓበየ ወይ ድማ እንዳወሰኺ እዩ ዝኸይድ ዘሎ እዚ ሕማም እዚ
0: ሃገርና እውን ከምኡ ድ
1: ልክዕ ከምኡ ኣብ ዝሓዲ እውን ይውስኽ እዩ ዘሎ ማለት እቲ ሰብ ይቕየር እዩ ዘሎ። ንኣብነት ኣብ ዕሹግ ምግብታት ድዩ ኣብ ኣካይድኡ እቲ ኣካላዊ ምንቅስቃሳት እዮ ጉድል። ሕጂ እዚ ብምሉኡ ነቲ ፅልዋ ናይቲ መንሽሮ ኣፍ የምፃሉ ኣሎ።
0: እንታይ ቲ ጠንቂ ናብ ከምዚ ከም ራሕና ንኽእል ኣቐዲምና ከም ጠቐስካዮ እቲ ዋህዮታት እቲ ንቡር ቅርፆምን ንቡር ስራሖምን ስለ ዝቀያየር እዩ ኢልና ኣለና። ናብኡ ክመርሖም ዝኽእል ጠንቅታት እንታይ እዩ?
1: ሕጂ መንሽሮ ብሓፈሽኡ ጠንቁ እዚ ኢሉካ ክትፈልዮ ኣፀጋሚ እዩ። ምክንያቱ ዝተፈላለየ ናይቲ ከባብያውን እቲ ተወርሳእውን ዝኾነ ፅልዋ ስለ ዘለዎ ብሓፈሽኡ ግን ምስኡ ልዑል ምትእሳር ኣለዎም ኢልና ነቲ ከም ጠንቂ ክንዛረበሎም ንኽእል 4-5 ክፋላት ኣለው። ከምዚ ኣብ ስእሊ ንሪኦ ዘለና ምትካኽ ሽጋራ ወይ ተባኮ ዩዝ፣ ኣልኮላዊ መስተ፣ ዝተፈላለዩ ዓይነት ቫይረሳት፣ ከምኡ ውን ዓይነት ኣመጋግባ ርእሶም ዝኽኣሉ ከም ጠንቂ ወይ ድማ ተሓዋዊሶም ከም ሓደ ድምር ዝኾነ ውፅኢት ናይ ካንሰር ናይ ምምፃእ ባህሪ ኣለዎም። ሓደ ብሓደ ክንሪኦም እንተደኣ ኮይና ተቀዳማይ ልዕሊ ኩሎም ኣብ ዝበዝሑ ናይ መንሽሮ ከም ጠንቂ ኮይኑ ዝረአ ትንባኮ ወይ ድማ እዚ ምትካኽ ሽጋራ እዩ። ኣብ ትንባኮ ክንሪኦ ከለና ወይ ኣብ ምትካኽ ሽጋራ ክንሪኦም ከለና ልዕሊ 7000 ዝኾኑ ዝተፈላለዩ ባእታታት ወይ ቅመማት ኣሉ። ካብዚኦም እቶም 69 መንሽሮ ናይ ምምፃእ ባህሪ ኣለዎ። ስለዚ ሰብ ነዚኣ እዩ ደየ ዝተውዕለላ ዘሎ። ዝበዝሐ ግዜ መንእሰያት ወይ ድማ ኣብ ክሊ ዕድመ 15 ክሳብ 17 ዘሎ እቲ ናይ ሽጋራ ምትካኽ ድዩ እቲ ትንባኮ ድዩ ወይ ድማ ዝተፈላለየ ኤሌክትሮኒካዊ መሳርሕታት ተጠቂምካ ዝግበር ዘሎ ኣብዚ ግዜ ዝፍላይ እንዳማዕበለ ዝመፅእ ዘሎ ናይ ምትካኽ ሽጋራ ኣሎ። ስለዚ ካብ ዕድመ 17 ክሳብ ዕድመ ምናልባሽ ክገድፍዎ ዝኽእሉሉ ዕድመ ድማ ኣብ ከባቢ 35 40 ዓመት ዝበፅሖ ግን እዚ ከባቢ 15 20 ዓመት ዝወስድ ዘሎ ግን ብኣዝዮም ውሑድ ዓቐን ናይቶም ቅመማት ኣብ ኣካላት ወይ ድማ ኣብቲ ከባቢ ኣፍ

0: ተኣከበ እዩ ዝኸይድ። እዚ ምስቲ ልዑል ረስኒ ወይ ድማ ሙቐት ናይቲ ሽጋራ ነቲ ኣፍና ወይ ድማ ነቲ ኣብ ከባቢ ኣፍ ዘሎ ኣካላት ማለት እዩ ብምሉእ እንዳሃሰዮ ወይ ድማ እቲ ሙቐት ንባዕሉ ርእሱ ዝኽኣለ ቁስሊ ናይ ምፍጣር ክእለት ኣለዎ። ስለዚ እዚ ከምዚ ዓይነት ኣካይዳ ናይ ሽጋራ ምትካኽ ድዩ ወይ ትንባኾ ልዑል ዝኾነ ምትእስሳር ምስ ናይ መንሽሮ ኣለዎ። ሓደ ሽጋራ ዘትክኽ ሰብ ወይ ትንባኾ ዝወስድ ሰብ ምስ ሓደ ሽጋራ ዘይሰቲ ወይ ድማ ዘየትክኽ ሰብ ክነነፃፅሮ ከለና ካብ 2 ክሳብ 12 ዕፅፊ መንሽሮ ናይ ኣፍን ከባቢ እዩን ክህልዎ ወይ ድማ ከስዕብ ተኽእሎ ኣለዎ ብጣዕሚ። እዚ ማለት ክንብል ከለና እቲ ሰብ ካልኦት ተወሳኺ ሳዕቤናት የብሉን ማለት ኣይኮነን ወይ ድማ ጠንቅታት የብሉን ማለት ኣይኮነን። ፓርቲኩላርሊ ወይ ድማ ብዛዕባ ሽጋራ ወይ ድማ ብዛዕባ ትንባኾ ኢና ንዛረብ ዘለና። ትንባኾ ዝወስድ ሰብ ወይ ሽጋራ ዘትክኽ ሰብ ተደኣ ኮይኑ 12 ሚእታዊት ወይ ድማ 12 ዕፅፊ ናይ ሓደ ዘየትክኽ ሰብ ካንሰር ወይ ድማ መንሽሮ ናይ መሓዝ ተኽእሎ ኣለዎ ኢና ንብል ዘለና። ካልእ ምስኡ ዝተኣሳሰር ኣልኮላዊ መስተ ኣልኮላዊ መስተ
1: ዓይነት
0: ዓይነት ትንባኮ እዩ። ብማስቲካ ክወሰድ ይኽእል፣ ብኤሌክትሮኒካዊ ከምዛ ቀዲመ ዝጠቀስኮ፣ ወይ ድማ ብኣፍ ኮፍ ኢሉ ዝኸይድ ትንባኮ ኣሎ፣ ወይ ድማ እዚ ሹሻ ዝበሃል ብዝተፈላለየ ምስታት ገለ ዝኸይድ ማለት እዩ።
1: እዚ
0: ኩሉ ሳዕቤን ናይ መንሽሮ ኣለዎ። ኣብዛ ትመፅእ ስእሊ ክንሪአ ኢና። እቲ ኣፍ ብምሉእ ተቃፂሉ እዩ ዘሎ። ትንሓግ ከምዚ ንሪኦ ዘለና እቲ ከንፈር ዋላ እውን እቲ ግርፃን ብምሉኡ ተቃፂሉ ቁስሊ እዩ ዝገብር ዘሎ። ስለዚ ተደራቢ ቁስልታት ኣብዚ እንተደኣ መፅኡ ካንሰር ናይ ምዃን ወይ ድማ መንሽሮ ናይ ምዃን ልዑል ተኽእሎ ኣለዎ። ካብኡ ብዘይፍለ ኣልኮላዊ መስተ እዩ። ኣልኮላዊ መስተ ክንብል ከለና ዳርጋ ኣብ ዝኾነ ቦታ ኣልኮላዊ መስተን ሽጋራን ብሓንሳብ እዮም ዝኸዱ። ሕጂ ገለገለ ኣልኮላዊ መስተ መንሽሮ ናይ ምምፃእ ተኽእሎ ኣለዎም ወይ ባእታታት ኣለዎም። ዝያዳ ኩሉ ግን ኣልኮላዊ መስተ እንታይ እዩ ስለምንታይ እዩ ካንሰር ዘምፅእ ወይ መንሽሮ ዘምፅእ ተዳኢልና ግን ነቶም መንሽሮ ናይ ምምፃእ ተኽእሎ ዘለዎም ባእታታት ብቀሊሉ ይሓቅቆም እሞ ነቲ ቀዳማይ ቀፀላ ናይ ኣፍና ወይ ኣብቲ ከባቢ ኣፍ ዘለዉ ኣካላት ንዕኦም ቀልጢፉ በሲዑ ናብ ዋህዮታት ብቕልጡፍ ከም ዝበፅሕ ይገብር። እቶም ባህታታት ብቕልጡፍ ኣብቲ ዋህዮታት እንተደኣ በፂሖም ኣብቲ ዲኤንኤ ንብሎ ታሕተዋይ ደረጃ እንተደኣ በፂሖም ድማ ካንሰር ናይ ምምፃእ ልዑል ተኽእሎ ኣለዎም። ስለዚ ኣልኮል ተደመሮ ትንባኮ እንተ ደኣ ኣለዎ ኣዝዩ ኣሉታዊ ዝኾነ ፅልዋ ኣብ መንሽሮ የስዕበልና። ከምኡውን ዝተፈላለዩ ዓይነት ረክስታት ከም በዓል ፍንጣጣ፣ ናይ ፋንጋስ ሕማም ወይ ድማ ቫይረስ፣ ብፍላይ ድማ ሂማን ፓፒሎማ ቫይረስ ዝበሃል ኣሎ። እዚኣቶም ዓይነት ሕማማት ኣብ ኣፍን ከባቢኡ እንተ ደኣ ርኢና ቀልጢፍና ናብ ሕክምና ብምኻድ ግቡእ ዝኾነ ሕክምናን ክንክንን ክንገብረሎም ኣለና። ምክንያቱ እዚኣቶም ተራእዮም ማለት ተደጋጋሚ ናይ እዚኦም ምርኣይ ኩሉ ግዜ መንሽሮ ናይ ኣፍን ከባቢኡን ከስዕብ ልዑል ተኽእሎ ኣለዎ። ከም ካልእ ስነ ኣእምራዊ ፀቕጢ እዚ ምስ ከም ጠንቂ እኳ ደይኮነ ግን እቲ ሰብ መንሽሮ ኣብ ዝሓዘሉ እዋን ልዑል ዝኾነ ምቅልጣፍ ናይቲ ሕማም ከም ዝህሉ ይገብሮ። እዚ ከነነፃፅሮም ከለና ኣብ ሓንቲ ፅሑፍቲ ዝረኸብ ክዋ ነገር ኣላ። መንሽሮ ምስ ናይ ልቢ ሕማም እዮም ዘወዳድርዎ። ሓደ ሰብ መንሽሮ ሓሚሙ ክበሃል እንከሎ ናይ ልቢ ሕማም ዘለዎ ሰብን ልክ እቲ ናይ ስነ ኣእምራዊ ፀቕጢ ሓደ እዩ። ሰብ መንሽሮ ሓሚምካ ክትብሎን ከለካ ወይ ዝኾነ ካልእ ቁስሊ ወፂእካ ክትብሎን ከለካን ሰማይን ምድርን ትፍልል እዩ ዘለዎ። እቲ መንሽሮ ዝሓመ ሰብ ቀልጢፉ ኣካላት እዩ ዘውድቕ፣ ስነ ኣእምራዊ ፀቕጢ እዩ ዝገብረሉ፣ ካብቲ ሕብረተሰብ ክግለል እዩ ዝደሊ፣ መጻኢኡ ብሙሉእ እዩ ዝፅልምቶ። ስለዚ መንሽሮ ልክዕ ከም ካልኦት ሕማማት ክሓዉ ከም ዝኽእል፣ ተኸናኺኑ ናብ ንቡር ክምለስ ከም ዝኽእል፣ ሞራሉ ከውድቕ ከም ዘይብሉ፣ ራእዩ ከጥፍእ ከም ዘይብሉ በዛ ኣጋጣሚ ክንሕብር ንፈቱ።
1: እቲ ስነ ኣእምራዊ ኣብ ሓንጎልና ንገብሮ ተሓሳስባስ ነቲ
0: ሕማም ኣዝዩ ፀላዊ፣ ምክንያቱ መሊሱ ከምዝውስኽ መሊሱ ከም ዝቕልጥፍ እዩ ዝገብሮ ነቲ ሕማም። ካልእ ዝበዝሐ ሰብ ዝፈልጦ ነገር ኣሎ፣ ጨረርታ። ጨረርታ ክንብል ከለና ናይ ኤክስሬ ወይ ከምኡ ዓይነት ነገራት ጥራይ ዘይኮነ ካብ ፀሓይ ዝርከብ ጨረርታ ንባዕሉ እዚ ኤልትራቫየት ራዲሽን ንብሎ ብምሉእ እዚ ናይ ከንፈር መንሽሮ ከምፅእ ልዑል ተኽእሎ ኣለዎ። እዚ ኤክስሬ ንብሎ ዘለና ኣብ ሕክምናታት ዝግበር ዋላ ኳቶም ሓኻይም እቲ ናቱ ዓቐናት ዝፈልጥዎ እንተኾኑ እቲ ሰብ ተደጋጋሚ ኣብ ካልእ ናብ ካልእ እንዳኸደ እንተ ደኣ ዝገብር ኮይኑ ግን ልዑል ተኽእሎ ናይ ካንሰር ናይ ምምፃእ ኣለዎ። ወይ ድማ ኣብ ከምኡ ዓይነት ናይ ጨረርታ ስራሓት ዘለዎ ትካላት ዝሰርሑ ሰባት እዚ ክንሪኦም ከለና ሓደ ስልሲት ናይቶም ናይ ከንፈር መንሽሮ ዘለዎም ሰባት ዳርጋ ትስርሖም ኣብ ደገ እዩ፣ ኣብ ቅሉዕ ዝኾነ ፀሓይ ዘለዎ ቦታ እዮም ዝሰርሑ። ስለዚ ኣብ ከምኡ ዓይነት ቦታታት ክሰርሕ ከለካ ብዝተኻእለካ መጠን መከላኸሊ ተጠቂምካ ክትሰርሕ ተመራፂ ይገብሮ።
1: ኣብ ሕክምና ንጥቀመሉ ናይ ኤክስራይ ናይ ገለ ዝግባእ ክንክን
0: ኣብነት ሕጂ ኣብኡ ዝሰርሑ ሰባት ቀፃሊ ነቲ ከምኡ ዓይነት ጨረርታ ኤክስፖዝ እንተ ዝኮኑ ኮይኖም ወይ ድማ ዝቃልዑ እንተ ኮይኖም መብዛሕትኡ ግዜ ዝክሓሙ ተኽእሉ ኣለዎ። ንሳቶም ግን ይፈልጡ እዮም ግቡእ ዝኾነ ሊድ ዝበሃል መከ

0: መከላኸል ኣሎ ነቲ ሰብን ሓንሳብ ኤክስፖዝ ምስ ገበሩ ወይ ምስ ቃልዕዎ ካልኣይ ግዜ ኣብ ዝተወሰነ እዋን እዮም ዝገብርሉ ተዓቐም ብምሉእ ስለ ዝፈልጥዎ ማለት እዩ። ኣብ ገለገለ ሰብ ግን እቲ ሓደ ንኣብነት ኣብ ሓሊበት ተሓኪሙ ይፀንሕ እንደገና ናብ ኦርታ ይኸይድ እንደገና ናብ ሓዝሓዚ ይኸይድ ከይሓበረ ይኸይድ ሕጂ ከምዚ ዓይነት ተርእዮታት ስለ ዘሎ ናብ ከምኡ ዓይነት ነገራት ክቃላዕ ፅቡቅ ኣይኮነ ወይ ከዓ ተመራፂ ክሕብር ኣለዎ ነቲ ሓኪም ብግቡእ ክከታተሉ ክኽእል ኣለዎ። ካልእ ምስ ናይ ሰብ ዝሰርሖ ስኒ ወይ ድማ ኣርቲፊሻል ስኒ ንብሎ ዝተኣሳሰር ነገራት እዩ ማለት እዩ። እዚ መንሽሮ ከስዕብ ይኽእል እዩ ብኸመይ እንተ ኢልና ንኣብነት ብግቡእ ዘይገጥም ኣርቲፊሻል እተ ኮይኑ ኣርቲፊሻል ዝዘለቕ እንተ ኮይኑ ኩሉ ግዜ ብፍላይ እቲ ዝኣቱ ዝወፅእ ኣርቲፊሻል እዩ ግጡም ብዙሕ ከምኡ ኣይገብርኒ ወይ ድማ እቲ ግጡም ንባዕሉ እተ ዝዘልቕ ኮይኑ ቀልጢፍካ ከድካ ከተግጥሞ እዩ ዘለካ። ትቐንዲ ግን ኣብ ዝኣቱ ዝወፅእ ኣርቲፊሻል እቲ ሰብ ሰርሖ ስኒ ኢና ክንዛረበሉ ዘለና። እዚ ክንብል ከለና ብግቡእ እንተ ዘይገጥም ኮይኑ ቀጻሊ ቁስሊ እዩ ዝፈጥር ቀጻሊ ቁስሊ እንተ ዝፈጥር ኮይኑ ብፍላይ ኣብቲ ግርፃን ወይ ኣብቲ ዓፅሚ ከዓ መንሽሮ ናይ ምስዓብ ልዑል ተኽእሎ ኣለዎ። ካልእ ብፅሬት እንተ ዘይተሓዝ ኮይኑ ርስሓት እንተ ዝእክብ ኮይኑ እቲ ርስሓት ንባዕሉ ጎዳኢ እዩ ነቲ ኣብ ከባቢ እዩ ዘሎ ግርፃን ኮነ ነቲ ዓፅሚ ዋላ ነቲ መንጋጋ ማለት እዩ። ከም ሳልሳይ ብቐጻሊ 24 ሰዓት ምግባር ወይ ድማ 7 መዓልቲ ኣብ ሰሙን ጌርካ ምኻድ ማለት እዩ። ነቲ ኣርቲፊሻል እንተ ዘይተወፅ ኮይንካ ኣውፂኻ ብግቡእ ኣፅሪኻ ሓፂብካ ኣትሊስት ምሸት ምሸት ኣውፂኻ ክተቐምጦ እዩ ዘለካ። ስለዚ እሱ እንተ ዘይተገብር ኮይንካ እቲ ስርዓት ዙረት ደም ኣብ ኣፍና ከም ግቡእ ኣይከይድን እዩ። እሱ እንተ ዘየለ ኮይኑ ዝኾነ ቁስሊ መፅኡ ከም ግቡእ ክሓዊ ወይ ድማ ቀልጢፉ ናይ ምሕዋይ ተኽእሎ የብሉን። እዚ ቁስሊ እዚ ምስ ዝደጋገም ናብ መንሽሮ ናይ ምምዕባል ተኽእሎ ኣለዎ። ገለገለ ኣብዚ ግዜ እዚ እኳ ተሪፍ እዩ ዘሎ ሳክሽን ዝበሃል ኣሎ ልክ ኣብታ ስእሊ ቁፅሪ 2 ንሪያ ዘለና ኣርቲፊሻል ኣብቲ ንሓግ ለጊባ ንመተሓሓዚ ስለ ትጠቅም ከምኡ ይግበር እሞ ብድሕሪኡ እታ ቦታት እያ ንበይና ስሩዕ ዝኾነ ስርዓት ዙረት ደም ስለ ዘይብላ እንዳሓቐቐት እንዳቆሰለት እንዳተበላሸወት ትኸይድ። እዚ ንባዕሉ መንሽሮ ናይ ኣፍ ናይ ምምፃእ ልዑል ተኽእሎ ኣለዎ። ስለዚ ነቲ ሰብ ዝሰርሖ ስኒ ልዑል ጥንቃቐ ክንገብረሉ ኣለና።
1: ቆስሊ ከይፈጥር እዩ ቀንዲ ጉዳይ
0: እወ ቁስሊ ብምፍጣር ተደጋጋሚ ቁስሊ እንተ ዝፈጥር ኮይኑ እቲ ናይ ምሕዋይ ወይ ድማ ናይ ምፅጋን ተኽእሉ ስለ ዝጎድል ናብ መንሽሮ ናይ ምምዕባል ተኽእሎ ኣለዎ። ልክዕ ከምዚ ብዚ ንሪኦ ዘለና ተደጋጋሚ ቁስሊ ፈጢሩ እቲ ስጋ ኣብቲ ከባቢ ግርፃን ዘሎ ብምሉእ እንታይ ኮይኑ ቦቂሉ ኣብቲ ሓንቲ ክንሪያ ከለና ከዓ ቀፃሊ ደም ናይ ምፍሳስ ተኽእሎ ኣለዎ። ስለዚ እዚ ምስ ፅሬትን ምስቲ ግቡእ ዘይምግጥጣም ናይቲ ኣርቲፊሻልን ዝተኣሳሰር እዩ። ከም ካልእ ጠንቂ ቀፃሊ ማህዘይቲ ሰብ ኩሉ ግዜ ኣስናኑ ሓሲኹ ማለት ታስኒ ጥራይ ኣይኮነትን ተበላሸያ ስኒ ምሕሳኽ ነቲ ከባቢ ዘሎ ኣካላት ፅልዋ ከም ዘለዎ ክፈልጥ ክኽእል ኣለዎ። ስለዚ ዝሓሰኸ ስኒ እንተ ደኣ ኣሎ ልክዕ ከምቲ ዝዘለቐ ኣርቲፊሻል ስኒ ዝበልናዮ ነቲ ኣብቲ ከባቢ ዘሎ ግርፃን ይኹን ዓፅሚ ነቲ ምዕጉርቲ እውን እንዳጎድኦ ቀፃሊ ማህሰይቲ ይፈጥረሉ። እዚ ቀፃሊ ማህሰይቲ ቁስሊ ናይ ምፍጣር ተኽእሎ ኣለዎ። ከምቲ ቀዲምና ዝበልናዮ ቀልጢፉ እንተ ደኣ ዘይሓዊ ኮይኑ ድማ ናብ መንሽሮ ናይ ምምዕባል ልዑል ተኽእሎ ኣለዎ። ካብኡ ብዘይፍለ ፀፀር ስኒ ብዙሕ ግዜ ሰብ ፀፀር ስኒ ምስ ምብዕኻ ክጥራይ እዩ ዘተሓሕዞ ምብዕኻ ክጥራይ ዘይኮነ ነቲ ግርፃን ኣበላሽዩ ነቲ ዓፅሚ ኣበላሽዩ መንሽሮ ናይ ኣፍ ናይ ምምፃእ ልዑል ተኽእሎ ኣለዎ። ስለዚ ፀፀር ስኒ እንተ ኣሎ ወይ ዝሓስኸ ስኒ እንተ ኣሎ ብዝተኻእለ መጠን ከምዚ ናብ ስእሊ ንሪአን ዘለና ማለት እዩ ናብ ሕክምና ከይዱ ቀልጢፉ ነዚአን ፍወሳ ክግበረለና ኣለዎ ናብ ካልእ ሳዕብን ከይከደ ማለት እዩ።
1: ነቲ ከባቢ ዘሎ ዋህዮታት የባላሸዎ ኢና
0: ቀፃሊ ማህሰይቲ ስለ ዝፈጥረሉ ቀፃሊ ክበልዕ ከሎ ድዩ ክጓነፅ ከሎ ድዩ ወይስ ክተናኸፍ ከሎ ዋላ ብራሽ ክገብር ከሎ ንባዕሉ ስለ ዝትንክፎ ቁስሊ ናይ ምፍጣር ተኽእሎ ኣለዎ። እዚ ቁስሊ እዚ ብተደጋጋሚ እንተ መፅኡ ናይ ምሕዋይ ተኽእሎ የለን። ስለዚ እንዳስፋሕፍሐ ናብቲ ከባቢ እዩ ዘሎ ክኸይድ እዩ። እዚ እቲ መንሽሮ ኢልና ንዛረበሉ ዘለና ኣብ ኣፍ ስፔሻሊ ማለት እዩ። ብፍላይ ካልእ ምስ ዕድመ ዝተኣሳሰር ማለት እዩ። ኩሉ ግዜ ምስ ዕድመ ዝተኣሳሰር ኢልና ክንዛረብ ከለና ካብ ሓምሳታት ንላዕሊ ንሕማም ወይ ድማ ንዝተፈላለየ ድኻም ዝቃልዑ ስለ ዝኾኑ እቲ መንሽሮ ናይ ምምፃእ ተኽእሉ ልዑል ይገብሮ ማለት እዩ። እዚ ክንብል ከለና ግን ዕድመ ስለ ዝደፍአ መንሽሮ ይሓም ማለት ኣይኮነ። ምስ ኩሎም ቶም ንዛረበሎም ዘለና ጠንቅታት እቲ ዕድመ ርእሱ ዝኽኣለ ኣስተዋፅኦ ይገብር ማለት እዩ። ሕጂ ሓደ ወዲ 20 ዓመትን ሓደ ወዲ 50 ዓመትን ከነወዳድሮም ከለና ሓደ ወዲ 50 ዓመት እቲ ናይ ኣካላዊ ምንቅስቃስ ይጎድል ስለ ዝኾነ ምኽሳዕ ስለ ዝመፅእ ናይ ምክልኻል ዓቕሙ ናይ ምፅጋን ዓቕሚ ናይ ተምዋሃታት እንዳጎደለ ስለ ዝኸይድ እዞም ካልኦት ዓይነት ጠንቅታት እንተደ ኣለው ኣብዚ ወዲ 50 ዓመት ወይ ካብ 50 ንላዕሊ ዝገበረ ዓመት ዘሎ ወዲ ሰብ ልዑል ተኽእሎ ናይ መንሽሮ ናይ ማሓስ ዝኾነ ቁስ ተተፈጢሩ ድዩ ዝኾነ ማህሰይት እንተ መፅኡ ልዑል ተኽእሎ ናይ መንሽሮ ናይ ኣፍን ከባቢኡን ከስዕብ ይኽእል ኢልና ኢና ንዛረብ ዘለና። ካልእ ናይ ኣመጋግባ ጉዳይ እዩ። ኣመጋግባ ክንብል ከለና ኣብዚ ሰዓት እዚ ሕጂ

0: ሽግ ምግብታት ብብዝሒ ኢና ንጥቀም። ካብቲ ዕሹግ ምግብታት ግን ሓደ እቲ ሓድሽ ዝኾነ ወይ ድማ ፍረሽ ዝኾነ ኣመጋግባ እንተተጠቀምና ዝያዳ ተመራፂ ይገብሮ። ብዘይኩኡ ግን እዞም ኣብ ስእሊ ንሪኦም ዘለና ብፍላይ ኣብዛ እዘን ብዙሕ ዝበላ ስእልታት ዘለዋ ፍረታት ዘለዎ ኣሕምልቲ ዘለዎ ጥረታት ከምኡ ውን ዓሳ ርእሱ ዝኽኣለ ናይ ፀረ መንሽሮ ባእታታት ኣለዎ። ስለዚ ንመንሽሮ ይከላኸሉልና ኢና ንብል ዘለና። ጥዕና ሂቡና ጥራይ ዘይኮነስ ፀረ መንሽሮ ዝኾነ ባእታታት ብምፍናው ዝኾነ ናይ መንሽሮ ሓደጋታት ኣብ ዘጋጥመና ንሳቶም ናይ ምክልኻል ልዑል ተኽእሎ ኣለዎም። ስለዚ ካብ ዕሹግ ኣመጋግባ ወይ ድማ ቀፃሊ ቀይሕ ዝበሃል ስጋ ኣለዎ ንባዕ ርእሱ ዝኽኣለ ናቱ ናይ ካልእ ሳዕብን ናይ ካልእ መንሽሮ ዘምፅእ ማለት እዩ። ካብ ከምኡ ዓይነት ኣመጋግባ ወፂና ናብ ከምዚኦም ዓይነት ናይ ኣሕምልትን ፍረታትን ከምኡውን ዝተፈላለዩ ዓይነት ጥረታትን ዓሳታትን ተተመገብና ዝያዳ ተመራፂ ይገብሮ። ነቲ መንሽሮ ኣብ ኣፍ ድማ ከይመፅኻ ኣዝዩ ይከላኸለና ማለት እዩ።
1: ዕሹግ ምግቢ እንታይ ይፀገሙ?
0: ሕጂ ዕሹግ ምግቢ እንተ ኢልና ኩሉ ግዜ ክዕሸግ ከሎ ብዝተፈላለየ ፕሮሰስ እዩ ዝሓልፍ፣ ብዝተፈላለየ መስርሕ እዩ ዝሓልፍ። ኣብዚ መስርሕ እዚ ንዕኡ ክዕቅቡ ዝተፈላለየ ባእታታት ፕሪዘርቫቲቭ ንብሎ ማለት ዝተፈላለየ ባእታታት ኣለዎም። ንባዕሉ እቲ መዐሸግ እዩ እንታይ ምኳኑ ርእሱ ዝኽኣለ ናቱ ባእታታት እንዳፈነወ እዩ ዝኸይድ። ነዊሕ ግዜ እዩ ከዓ ተዓቂቡ ዘሎ። ንክንደይ ግዜ ተዓቂቡ ከም ዘለዎን ኣብ ገለገለ እዋናት ኣይንፈልጦ ኢና። ስለዚ እዚኦም ዓይነት ዕሹግ ምግብታት ኣብ ውሽጦም ካንሰር ወይ ድማ መንሽሮ ናይ ምምፃእ ዘለዎም ባእታታት ኣለዎም። ስለዚ እዞም ቅመማት ወይ ድማ እዞም ባእታታት ንብሎም ዘለና ኣብ ኣካላትና ነዊሕ ግዜ እንዳተኸዘኑ ምዝኸዱ እንታይ ናይ ምምፃእ ባህር ኣለዎም? መንሽሮ ምምፃእ ልዑል ተኽእሎ ኣለዎም ማለት እዩ።
1: ፅቡቅ ዶክተር፣ እዞም ጠንቅታት ተዳ ርኢናዮም ሓደ ሰብ ምልክታት ርኢሁ ናብ ሕክምና መዓስ ክኸይድ ከም ዘለዎ ክፈልጥ ኣለዎ ማለት እዩ። ገለገለ እዚ ምልክታት ክትጠቕሶ ዝፀናሕካ ናይ ቁስሊ ድዩ ናይ ገለ ድማ ገሊኡ ምናልባት ናብ መንሽሮ እውን ዘይዓቢ ክኸውን ይኽእል እዩ። ሓደ ሰብ መንሽሮ ክጥርጥር እንተዳ ኮይኑ ክስተውዕለለን ዘለዎ ምልክታት እንታይ እንታይ እዩ? ኣብ ግምት ክእቱ ዘለዎ ኣብ ከባቢ ኣፍን ከባቢ እዩ።
0: ሕጂ ኣቐዲምና ብዙሕ ብዛዕባ ቁስልን ብዛዕባ ገለገለ ሕማማትን ክንዛረብ ፀኒሕና። ሓደ ነገር ክነስተውዕለሉ ዘለና ኩሉ ቁስሊ ናብ መንሽሮ ይምዕብል ወይ ድማ ኩሉ ቁስሊ መንሽሮ እዩ ማለት ኣይኮነን። እዚ ኩሉ ሰብ ክፈልጦ ዘለዎ ነገር እዩ። ግን ቁስሊ ክህሉ እንከሎ ቀልጢፉ ናብ ሕክምና ብምኻድ ቀልጢፉ ፍወሳ ንክረክብ ኢና እዚ ከም ኣርእስቲ ልዒልና ንዛረበሉ ዘለና። ስለዚ ገለ ክነስተውዕለሎም ዝግባአና ምልክታት ኢለ ዝጠቀስክዎም ኣለው። እቲ ሰብ ነዞም ምልክታት እዚኣቶም ተዳ ዝተውዕሉ ቀልጢፉ ናብ ሕክምና ክኸይዱ ግቡእ ዝኾነ ፍወሳ ምስ ዝገብር እቲ መንሽሮ ንብሎ ዘለና ናብ ዝለዓለ ደረጃ ንኸይበፅሕ ይሕግዞ እዩ። ገለ ካብኡ ክንርኢ ከለና ዘይሓዊ ቁስልን ቃንዛን ነዊሕ ይቕሬታ፣ እዚ ካብቲ ቀዳማይን ዝዓበየ ምልክት እዩ ማለት እዩ። ዘይሓዊ ነዊሕ ግዜ ዝኸደ ቁስሊ እንተደ ኣለካ ድሓኒ ክሓውየኒ ብዙሕ ኣይቐንዘውንን ብዙሕ ከምዚ ኣይገበረንን ኢልካ ሶቅ ክትብል የብልካን። ስለዚ ብዝተኽኣለካ መጠን ቀልጢፍካ ክንዲ ፀረ ናይ ቃንዛ እንዳወሰድካ ወይ ገለ ነዊሕ ምፅናሕ ቀልጢፍካ ናብ ሕክምና ትኸይድ ሞ ጠንቅናቱ ብምፍላጥ ክትፍወሰሉ ክትገል ኣለካ። ንኣብነት 3 ወርሒ 6 ወርሒ ይኸይድ ሰብ ናይ ቃንዛ ጥራይ ስለ እንዳወሰደ ሓንሳብ ይገድፎ ሓንሳብ ይጅምሮ ሓንሳብ ይገድፎ ሕጂ ዝተደጋጋሚ ንባዕሉ ዝገደደ ሳዕብን ከምፅእ ይኽእል እዩ። ስለዚ ኣብዚ ልዑል ጥንቃቅ ክንገብር ኣለና። ካልእ ከምኡ ነዊሕ ዝፀንሐ ሕበጥ ኣብ ኣፍ ወይ ኣብ ከባቢ ክሳድ ተዳሪእና ድማ ልዑል ተኽእሎ ናይ መንሽሮ ምዃኑ ፈሊጥና ቀልጢፍና መፂና ሕክምናዊ ኣገልግሎት ክንረክብ ኣለና። ዘይንቡር ለውጢ ከምዚ ኣብ ስእሊ ንሪኦ ዘለና ኣንተ ወይ እውን ኣቐዲምና ዝረኣናዮ ኣዝዩ ፃዕዳ ዝኾነ ሽፋን ናይቲ ኣብ ኣፍ ዝርከብ ቀፀላ ቀዳማይ ቀፀላ ክንርኢ ንኽእል ኢና። ኣብ ገለገሊኡ ድማ ኣዝዩ ቀይሕ ዝኾነ ኣብ ገለገለ እዋናት ከዓ ደም ዝደም ማለት እዩ። ከምዚ ዓይነት ምልክታት ክንርኢ ከለና ድማ ቀልጢፍና ናብ ሕክምና ክንከይድ ኣለና። ካልእ ምጉዳል ክብደት ኣካላት እዚ ምስቲ ኣቐዲምና ዝበልናዮ እቶም ዋህዮታት ዘይ ንቡር ዝኾነ ብዝሕን ቅርፅን ዘለዎም ነቶም ንቡር ዝኾነ ብዝሕን ቅርፅን ዘለዎም ዋህዮታት እንዳተክኡ ስለ ዝኸይዱ ግቡእ ዝኾነ ኣገልግሎት የብሎምን። በዚ መጠን እቲ ኣካላት ይደክም፣ እቲ ክብደት ናይ ኣካላት ከዓ ይጎድን። ስለዚ እዚ ሓደ ካብቲ ገለ ምልክታት ናይ መንሽሮ ክኸውን ይኽእል እዩ። ዘይንቡር ቃንዛን ምንቅስቃስ ኣስናንን እዚ ምስቲ ኣቐዲምና ዝበልናዮ ዝተፈላለየ ቁስሊ ከይረኣናዮ ኣብ ዓፅሚ ይኹን ኣብ ግርፃን ይፀንሕ ሞ ቶም ኣስናን ይንቀሳቀሱ። ስለምንታይ እዩ ዝንቀሳቀስ ዘሎ ኢልካ ክትሓስብ ትኽእል ኢኻ። ቀልጢፍካ ናብ ሕክምና እንተደ ከድካ ግን ራጅብ ምግባር ድዩ ዝተፈላለየ ዓይነት መርመራታት ምግባር ቅልጡፍ ዝኾነ ፍወሳ ክትረኽበሉ ትኽእል ኢኻ። ሸለል ክትብሎ የብልካን ብፍላይ ቃንዛን ምንቅስቃስ ናይ ስንን ማለት እዩ። ካልእ ምዝላቕን ዘይምችእነት ናብ ኣርቲፊሻል ስኒ እዚ ምስታ ናይ ዓንተ ወይ ዝበልናያ ብኣንጻሩ ኢና ንዛረብ ዘለና። ኣብ ኣፍካ ተዓፅሚ ወይ ይረቅቕ ኦብዘርቭ ስለ ዝኾኑ ዘሎ ስለ ዝሓቅቕ ዘሎ እቲ ኣርቲፊሻል ስኒ እንታይ ይኸውን?

0: ካብ ንቡር ወፃኢ ዝለቕለቕ ይብል። ስለዚ እዚ ድማ ከድካ ተደጋጋሚ ናብቲ እንዳ ኣርቲፊሻል ከድካ ነቲ ስኒ ምዕራይ ጥራይ ዘይኮነ እንታይ እየ ዝኸውን ዘሎ ኺልካ ቅልጢፍካ ናብ ሕክምና ብምኻድ ጠንቅናቱ ምእላይ ኣገዳሲ እዩ።
1: ባዕልካ ክትፈልጦ ትኽእል ኢኻ እዚ
0: ምልክታት ወይ ዘልቕ እንዲ ዘሎ ሕጂ ዘሊቑ ኢልካ ስኻ ንኣብነት ኣብ ሰለስተ ወርሒ ናብ ሕክምና ትኸይድ ናብቲ ዝተገብረልካ ሕክምና ማለት እዩ ንዕኡ ቁርብ መፅበብ ኣሎ እሳ ትግበር ብድሕሪኡ እንደገና ከምኡ ይዘልቕ። ስለዚ እቲ ጠንቂ ዳ ክእል ዘለዎ እምበር እቲ ኣርቲፊሻል ምዕራይ ጥራይ
1: ኣይኮነን።
0: ካልእ ምፅጋም ኣብ ናይ መንጋጋን መልሓስን ምንቅስቃስ እዚ ምስ ሕበጥ ዝተኣሳሰር እዩ። ዝኾነ ሕበጥ እንተ ደኣ ኣሎ እቲ መንጋጋካ ክንቀሳቀስ ይፅገም እዩ፣ መልሓስካ ክንቀሳቀስ ይፅገም እዩ። ስለዚ ንዕኡ ናብ ንቡር ንክትመልሶ ኢልካ ስቕ ኢልካ ካልእ ነገራት ምፍታን ዘይኮነ ቀልጢፍካ ናብ ሕክምና ብምኻድ ጠንቅናት ብፍላይ ዝኾነ ናይ ጥረ ምልክት ኣብቲ ከባቢ ተዳሪኻ ቀልጢፍካ ናብ ሕክምና ክትከይድ ትክእል ኣለካ። ፀገማ ምውሓጥ እዚ እውን ልክዕ ምስቲ ናይ ጥረ ዝተኣሳሰር እዩ። እንተ ደኣ ጥረ ኣለካ ብ ከባቢ ክሳድካ ይኮነ ኣብ ውሽጢ ኣፍካ ናይ ምውሓጥ ፀገም ፈጥረልካ እዩ፣ ቃንዛ ይፈጥረልካ እዩ። ስለዚ ብዝተኻለካ ናብ ሕክምና ብምኻድ ልዑል ዝኾነ ጥንቃቐን ምክትታልን ክትገብር ኢና ንመክር።
1: ፅቡቅ ዶክተር፣ ንተኸታተልትና ዕድል ክንህብ ብቁፅር ቴሌፎን 1224 54 ከምኡን 1224 74 ብምድዋል ኣብ መንሽሮ ኣፍን ከባቢኡን ዝምልከት ሕቶ ይኹን ርእቶም ዝህልወኩም ንዶክተር ናዝራዊ መሓሪ ከተቐርብሉ ትኽእሉ ኢኹም። ዶክተር፣ እዚ ሕማም እዚ ክሓዊ ዝኽእል እዩ፣ ፍወስኡ እንታይ እዩ? ቅድሚያ ግን ሓንቲ ስላይድ ኣላ ኣብዚኣ ኣድላይነት ምፍላጥ ምልክታት መንሽሮ ኣፍ ኢልካ ሂብካና ዘለካ ንዓ ተንኪፍናዮ ናብቲ ፍወሳ ክንከይድ።
0: ሕራይ ሕጂ እዚ ኣቐዲምና ክንገልፆ ፅናሕና ምልክታት ከምቲ ቅድሚያ እውን ዝበልናያ ኩሉ ከምኡ ዓይነት ምልክታት ናብ መንሽሮ እዩ ወይ ድማ ናብ መንሽሮ ይዓቢ ማለት ኣይኮነን። ስለምንታይ ና ደኣ ነዚ ምልክታት እዚ ክንፈልጦ ዘድልየና ዘሎ ኣብቲ ሕብረተሰብ? ሓደ ትንቕሓት ናይቲ ሕብረተሰብ የበርኸልካ እዩ። ትንቕሓት እንተ ደኣ በሪኹ ቀልጢፉ ነቲ ንብሎ ዘለና ምልክታት የለልዮ። እቲ ንብሎ ዘለና ምልክታት ተደኣ ተለልዩ ድማ ከምታ ኣብ መወዳእታ ኢልና ዘለና ቁልጡፍ ዝኾነ ሕክምናዊ ኣገልግሎት ንረክብ ናብቲ ዝለዓለ ደረጃ ንኣብነት ራብዓይ ስቴጅ ዝበሃል ኣሎ ናይ መንሽሮ ክሓው ዘይክእል ማለት ዳርጋ ኤንድ ስቴጅ ንብሎ ማለት እዩ። ስለዚ ናብቲ ደረጃ እቲ ናይ ምስዓብ ተኽእሉ ድማ የጉድለልና። ስለዚ እቲ ሕብረተሰብ ነዚ ተደኣ ፈሊጡ ቁልጡፍ ዝኾነ ኣገልግሎት ይረክብ፣ ነቒሑ ይፀንሕ ማለት እዩ። ስለዚ እዚኣ እታ ቀንዲ ኣድላይ ናይታ ምፍላጥ ናይ ዘን ምልክታት ናይ መንሽሮ ኣፍ ንብላ ዘለና። ኣፈዋውሱኡ ልክዕ ከምቲ ናይ ካልእ መንሽሮ ኣርባዕተ ዓይነት ኣፈዋውሳ እዩ ዘሎ። እዘን ኣፈዋውሳ እዚአን ኢልና ክንጠቕሰን ከለና ድማ ከም ዓይነት ናይቲ መንሽሮ፣ ዓቐን ናይቲ መንሽሮ ወይ ድማ ሲቨሪቲ ወይ ድማ ብርትዐ ናይቲ መንሽሮ እንዳተፈላለዩ እዩ ዝኸይድ። ኣብ ገለገሊኡ ንበይኑ ክግበር ከሎ፣ ኣብ ገለገሊኡ ከዓ እንዳደረብካ ዝግበር ዓይነት ፍወሳታት እዩ። ኣብታ ቀዳሚቲ ጠቂስናያ ዘለና ፀረ መንሽሮ መድሃኒት ዝበሃል ኣሎ፣ ኬሞቴራፒ። ካልኣይ ናይ ጨረር ሕክምና ራዲዮቴራፒ ዝበሃል። ሳልሳይ ናይ መጥባሕቲ ማለት እዩ። መጥባሕቲ ክንክብል ከለና ግን ዝያዳ ኣብ ሓደ ቦታ እክብ ዝበለ ጥረ እንተ ደኣ ኮይኑ ብመጥባሕቲ ቀልጢፍካ ክእለ ይኽእል እዩ። ኣብ ገለገለ ክብድ ዝበለ ኩነታት ክንርኢ ከለና ግን መጥባሕቲ ምስቲ ናይ ጨረር ሕክምና ወይ ድማ መጥባሕቲ ምስቲ ናይ መድሃኒት ፀረ መንሽሮ ሕክምና እንዳ ሓዋወስካ ዝግበር ዓይነት ሕክምናታት ኣሎ። ኣብታ መወዳእታ ተጠቂሳ ዘላ ፓሊያቲቭ ኬር ኢልና ሂብናያ ዘለና እዚ ነቲ ሰብ ስነ ኣእምራውን ከምቲ ዝጠቂስናያ ዘለና ኣካላውን መንፈሳውን ከምኡውን እቲ ስምዒታ ወይ ድማ እቲ ሞራላዊ ንብሎ ክፍሊ ናይቲ ሰብ ምሕካም ማለት እዩ። ከምታ መጀመርታ ዝበልናያ መንሽሮ ለካ ተደኣ ተባሂሉ እቲ ሰብ ዳርጋ ሂወቱ ከም ዝጠፍአት እዩ ዝሓስብ ወይ ድማ ዝቕፅል ነገራት ብምልኡ ከምዘየለ እዩ ዝሓስብ። ስለዚ ምስቲ ናይ መድሃኒት ናይ ጨረርታ ናይ መጥባሕቲ ሕክምናታት ንገብረሉ ነቲ ሰብ ድማ ሞራላዊ፣ ኣካላዊ፣ ስነ ኣእምራዊ ከምኡ ድማ እቲ መንፈሳዊ ሓገዛት ስለ ዘድልዮ ከም ራብዒትን ኣዝያ ከዓ ኣገዳሲት ኣብ ኩሉ ዓይነት ሕክምና ንብሎ ዘለና ወይ ድማ ኣፋውሳ ንብሎ ዘለና ትኸይድ ሕክምና እያ።
1: ሓደ ሰብ ኣብዚ ሕክምና ዝፅበየ ነገራት ከመይ እዩ? ማለት እቲ ሕክምና ኣቐንዛዊ ድዩ? ነዊሕ ግዜ ዝወስድ ድዩ? ከመይ ቁርብ ስእሊ ክትበና?
0: ኣብዚ ሕክምና ክንሪኦ ከለና ዝበዝሐ ነዊሕ ግዜ ዝወስድ ዓይነት መድሃኒት እዩ። ብጀካቲ መጥባሕቲ ንብሎ ዘለና እቲ መጥባሕቲ ኣሊኻ ብድሕሪኡ ናብቲ ናይ ጨረርታ ሕክምና ድዩ ወይ ናብቲ ናይ መድሃኒት ሕክምና እዩ ዝኸይድ። ስለዚ ኣብቲ ናይ መጥባሕቲ ሓፂር እዩ፣ ብዙሕ ኣሰካፊ እውን ኣይኮነን። ኣብ ናይ መድሃኒት ወይ ድማ ናይቲ ፀረ መንሽሮ ንብሎ ዘለና መድሃኒት ሕክምና እንተዳ ርእናዮ ግን ዝበዝሐ ግዜ ነዊሕ ግዜ ዝኸይድ እዩ። ስለዚቲ መድሃኒት ንባዕሉ ከቢድ እዩ። ብዙሕ ጎድናዊ ዝኾነ ሳዕቤናት ኣለዎ። ምሳ መጋግባታት

0: ምስቲ ናትካ ላይፍ ስታይል ምስቲ መነባብሩካ ገለ እውን ንባዕሱ ርእሱ ዝኽኣለ ፅልዋ ኣለዎ። ስለዚ ነዊሕ እዩ ዝኸይድ የዳኽመካ ኢኻ ብዙሕ ድኻም እዩ ዝፈጥር። ነዚ ኢና ድማ ካብ መጀመርቱኡ እንከሎ ገና ኣብቲ ቀዳማይ ስቴጅ እንከሎ ወይ ድማ ኣብቲ ገና መበገሲኡ እንከሎ ቀልጢፍና ክነሕውዮ ክንክእል ኣለና ንብሎ ዘለና። ምክንያቱ ኣብቲ ኣፈዋውሱ እንድሕር በፂሕካ ብፍላይ ኣብቲ ናይ ፀረ መንሽሮ መድሃኒትን ኣብቲ ናይ ጨረርታ ሕክምና እንድሕር በፂሕካ ብዙሕ ዝኾነ ናቱ ጎድናዊ ሳዕቤን ኣለዎ። ስለዚ ነዚ ክንከላኸሎ ልዑል ጥንቃቐታት ንገብር ኣለና ቀዲምና።
1: ፅቡቅ ቴሌፎን ኣላትና። ሄሎ
2: ሄሎ፣
1: መርሓባ ዶክተራት ኣብ ስቱድዮ።
2: መርሓባ መርሓባ፣
1: ቀፅል ይሕታኺ።
2: ኣነ ካሓተ ደሊ ዘለኹስ ጓል ሓፍተይ ኣላ ሕጂ ስ ነፍሳ መራ ዓቢሩ ጋስትራይት ኣይብልዋ ቀፃለ እዚ ዶክተር ያፌት ተረኣየ ነይረ ሓደ ግዜ ሕጂስ ከኒና ካብ ውሕጥ ኣይኮኒ ከኒና ትወስድ ትከለስ እቲ ማይ ብኣፍንጫ ይወፅእት ከኒና ካብ ትገሮራ ጠጠው ይብል ሕዲስ ኒሮታ ከዓ ሊፈር በለለ ገለ ኢልስ ናብኡ ምስከደት ከዓ ፈሪሕናዮ ድንብስኮክ ክንገብረልክ ገለ ምስ በልዋስ ናይ ጎረረት ፈርሕናዮ እዚ ስ እንታይ ሰዕበን ኣለዎ ምስ ኣስጊና እምበር ክትገብር ዘለና ነርና ምስቲ ናፍታ ምዕባሩ ገለሲ ፈሪሕናዮ
1: ንፅርትር እያ ዶክተር ታሕቶ ዓራ እያ ክኒአልና ዶክተር ክምልሰልኪ ክንምልሰላ ዶክተር
0: ሕሩሕ እዚ ኣነ ከም ዝተረድእትኒ ማለት እዩ ናይ ውሽጣዊ ሕማማት እዩ ብዙሕ ምስ ኣፍ ዝተኣሳሰር ነገር ዘለዎ ኮይኑ ይስማዓኒ። ምክንያቱ ኣብ ኣፍ ዝተኣሳሰር ነገር እተዝህልዎ ናብ ሕክምና ስኒ እውን ምስ ረድዋ ኮይኑ ይስማዓኒ። እቲ ናይ ኢንዶስኮፕ ምግባር ብዙሕ ሳዕቤን ኣለዎ ድዩ ገለ ትብሎ ዘላ ግን ሳዕቤን የብሉን። ቀልጢፋ ከዓ ከምዚ ኣቐዲምና ክንብሎ ፅናሕና ቀልጢፋ ናብቲ ሕክምና ከይዳ ግቡእ ዝኾነ መርመራ ሓደ ካብቲ መመርመሪ እቲ ኢንዶስኮፕ እዩ ማለት እዩ ቀልጢፋ መርመራ ክትገብር ኣለዋ። ስለዚ ዝኾነ ዘሰክፍ ነገር የለን ቀልጢፋ ከይዳ መርመራ ተገብረት ዝያዳ ተመራፂ እዩ።
1: እቲ ምልክታት ሪኣቶ ዘላ ገለገለ ካብተን ምልክታት ስለ ጠቂስናየ እንድነበርና ኣሎ ኣብ ጎረራ ምናልባት ቁስሊ ክህልዋ ይኽእል ምጉዳል ሰብነት እውን ካብተን ምልክታት ኢልና ኣቐዲምና ዝጠቐስናየን ስለ ዝኾንና እዚ ግን ከምቲ ኣቐዲምካ ዝበልካዮ እውን ናይ ካንሰር ወይ ናይ ምንሽሮ ጥራሕ ዘይኮነ ናይ ካልእ ሕማማት እውን ክኸውን ስለ ዝኽእል እዩ። ሕራይ ዶክተር፣ ኣብዚ ሕክምና ፈወስኡ ኣብቲ መጀመርታ ደረጃ እንተደኣ ኮይኑ ኸ ቀልጢፉ ተ ሓደ ሰብ ናብ ሕክምና ከይዱ ዝወሃቦ ዓይነት ፍወሳ ወይ ሕክምና ከመይ እዩ? ኣብ መጀመርታ ደረጃ ኣሎ ንብሎ ኣለና እቲ ካንሰር ረ ግን ካንሰር ግን ምዃኑ ካ ተፈሊጡ ኣሎ ካብዚ ፍልይ ዝበለዲቲ ሕክምና ወይ ስከ
0: እዚአን እንተን ሕክምና ኣፋወሱ ሕጂ ናብቲ ዝለዓለ ደረጃ ከይበፅሐ ንከሎ ኢልና ደጋጊምና ዝተዛረብናሉ ዘረባ ኣብቲ ዝለዓለ ደረጃ ናይ ምሕዋይ ተኽእሎ ኣለዉ ክሓዊ ይኽእል እዩ። ግን ብዙሕ ግዜ ናብ ሙሉእ ኣካላትካ ተዘርጊሑ ኩሉ ክፍለ ኣካላትካ እንደኣተ ተንኪፉ ኮይኑ ናይ ምሕዋይ ተኽእሉ እንታይ እንዳኾነ እዩ ዝኸይድ እንዳፀበበ እዩ ዝኸይድ። ስለዚ ነቲ ምፅባብ ኢና ክንኣልዮ ስለ ዝደለና ኢና እምበር ክሓዊ ተኽእሉ ኣለዎ።
1: ኣብ ሕብረተሰብና ንመንሽሮ ብክልተ መንገዲ እዩ ዝርዮ ብዙሕ ሰብ ኮይኑ ዝስማዓኒ እቲ ሓደ ናብ ሕክምና ብምኻድ ከምዚ ክንብሎ ፀናሕና ኣብ ሆስፒታላት ዝወሃብ ሕክምና እዩ። በቲ ሓደ መዳይ ድማ ባህላዊ ሕክምና ከዓ ኣሎ። እዚ ባህላዊ ሕክምና ከመይ ኹም እትሪዮ ሰብ ኣፍልጡ ምእንቲ ክዕቢ ቅድሚያ ሓንቲ ቴሌፎን ክንቅበል ሞ ዶክተር ብሓንሳብ ክንምልሰን ክንፍትን። ሄሎ
2: ሄሎ፣
1: መርሓባ ዶክተራት ኣብ ስቱድዮ።
2: እግዚኣብሔር ይመስገን ከመይ ኣለኹም?
1: ግርም ቀፅሊ ሕታኺ
2: ሓረሕረ ኣነ ምስቲ መሓሪ ይበሃል ካብ ሕምብርቲ ዝሓቶ ብዛዕባ ናይዚ ሕማም ካንሰር ማለት እዩ ሰማዓለኻ?
1: ዋዋ ቀፅሊ
2: ሰብኣይ ሓፍተይ እንድዩ ሕጂ ኣብ ኩርምቱ እንዲያ ወፃቶ ዛ ናይ ምንጋጉ ማለት እዩ እና ሕክምና የኸይድ ቀፃል ሕክምና ኸይድ ናይ ቃንዛ ናይ ረሲ ገለ ይህብዎ ሕጃማ እንዳገበረ ቀሳቀስ ምስ ነበረ ሕጂ መጨረሽታ ቃንዛ ምስ በርተ ከምዚ ፅብጠት ገለምሻ ለካ ናይ ሓበሻ ከምኡ ወሲዱ ወዲቃ ትልታ ኢሎሞ መልሽ ተመልሻቶ ተጠፍቱ ወዲቃ ትልታ ኢሎሞ መልሽ ተቆንዚ ሕጂ በቃ ግደፈዎ ኣይትጠፍጠፍ እዚ እኔ በሎ ገለ ኢልናዮ ሕጂ ማለት ማጨሎ ተሓፂቡ በዚ እንዳምኖም ቆሬስ ዝበሃል እዚ ሰራይ ሓፂቡ ተቃንዛዘስ ኢልዎ ማለት እዩ ሕጂ ከዓ መልሽ ይቁንዞ ሕጂ ሲቲ
1: እታ ሕማም መንሽሮ ኢሎሞ ድዮም ሓካይ ዲክ ትብል ዘለኺ
2: እናዳውል ሓንቲ ኮይበልዎ ጥራሕ ይነ ኢሉ ኣብ ይብሎ

0: ረክሽን ናይ ቃንዛ ንህዎ መታ ይትውግን
1: ኣራይ ኣኔልና
0: ሕጂ ትቕሩብ ሓበሬታ ኣብ መጋቡ ስለዝሰኣነ
1: ኢናና ዶክተር ክመብረክበኪ ኣኔልና
2: እዚኣ ፅቡቕቲ ሕቶ እያ ኣቐዲምና ውን ብዛዕባ እቲ ባህላዊ ኣፈዋውሳ ተዛሪብናሉ ፀኒሕና ኢና ሕጂ እቲ ናብ ሕክምና ስለ ዝኸደ ቀጻሊ ከዓ ናይ ቃንዛ ናይ ረክስን እዮም ዝህብዎ ትብሎ ዘላ ብቐጥታ ኣነ ክረኽቦ ጥራይ እዩ እንተ ዳኣ ረኺበዮ ጥራይ ነቲ መልሲ ክምልሰላ ዝኽእል ምክንያቱ ስለምንታይ ናይ ቃንዛ ሂቦሞ ሕበጥ ኣለዎ ድ የብሉን ብትክክል ኣይገለፀቶን ዘላ ስለዚ ብዛዕባ እታ ባህላዊ ኣፈዋውሳ ምስ ኣሕውስ ኣቢልና ተመለስናያ ተመራፂት ኮይና ትስማዓኒ እዛ ትብላ ዘላ ግን እዛ ተደጋጋሚ
1: ኣይተወግአን ገለ ትብል ቃል እውን እትያትላ ከምኡ ዝበሃል ኣሎ መርፋ ኣይትፈቱንያ
2: ካራ ኣይትፈቱንያ ከምኡ ዝበሃል ነገራት ኣሎ ሕጂ ኣቐዲምና ተዛሪብናሉ ኢና እዚ መንሽሮ ንብሎ ዘለና ወይ ከዓ ዋላ ውን ትጥረውን ንባዕሉ ኣቐዲምና ዝተዛርም ተባዕታይ ዝብሎ ውን ልክዕ ከምኡ ዓይነት ኣተሓሳስባ እዩ ዘለዎ ብቲ ሕብረተሰብ ምክንያቱ መርፋ ኣይትፈቱንያ ላማ ይትፈቱንያ ካራ በሊሕ ነገር ሰ ኣይትፈቱንያ እንተ ደኣ ጌርካስ መሊሱ እዩ ክስታይ ዝኸውን ዝበሃል ኣባህላ ወይ ድማ ኣተሓሳስባ ኣሎ እዚ ምስቲ ኣቐዲምና ክንሪኦ ፅናሕና ሕክምናዊ ኣፈዋውሳ ዝፃረር እዩ ስለዚ ኣብ ሕክምና ከድካ መጥባሕቲ ዘድልዮ ተኮይኑ ተሓኪም እዩ ዝውስኖ መጥባሕቲ ክግበረሉ እዩ መድሃኒት ዘድልዮ ተኮይኑ ብመርፍእ ዝኸይድ ነገራት ተኮይኑ መርፍእ ንኣብነት ሓደ ካብቲ መርፍእ ዘድልዮ መርመራ ክትገብር ተደ ኮይንካ ናይ ግድን ኤፍኤንኤ ዝበሃል መርመራ ኣሎ መርፍእ እትዮም እዮም ዝወስድዎ ስለዚ መርፍእ ኣይትፈቱንያ ወይ ገለ ዝብል ነገራት ድሕር ሕጂ ካብቲ ኣተሓሳስባ ናይቲ ሕብረተሰብ ክለግስ ክኽእል ኣለዎ እዚ ክንብል ከለና ብዛዕባ እቲ ፅልዋ እቲ ባህላዊ ኣፈዋውሳ ክንዛረብ ከለና ምስቲ እምነትን ኣተሓሳስባ ናይቲ ሕብረተሰብ ብዘይፃረር መንገዲ ክገልፆ ክፍትን እየ ሓደ ካብኡ እቲ ባህላዊ ኣፈዋውሳ ንብሎ ዘለና ከምዚ ኣቐዲማ ዝበለቶ ገለ ነገራት ይጥፍጥፍሉ ወይ ኣቁፅልቲ ድዩ ሓመድ ድዩ ነገራት ምስ ተጠፍጠፈ እቲ ኣብቲ ከባቢ እዩ ዘሎ ጥረ ንብሎ ዘለና ወይ ናይ መንሽሮ ክምዕብል ይኽእል እዩ ንብሎ ዘለና ዓይነት ቁስልታት ኩሉ ግዜ ዝገደደ ቁስሊ እዩ ዘምፅእ ረክሲ የምፅእ ዝገደደ ቁስሊ የምፅእ እቲ ቁስሊ ምምፃእ ጥራይ ኣይኮነን ዋላ ድሕሪ ዝተወሰነ እዋን ሕክምናዊ ኣፈዋውሳ እንተ ደኣ ጌርካሉ ብርቱዕ ዝኾነ ወይ ድማ ዓብ ዝኾነ በሰላ ናይ ምግዳፍ ተኽእሎ ኣለዎ ስለዚ እዚ ነገራት እዚ ንምውጋድ እንተ ደኣ ክንገብር ኮይና ካብቲ ፅልዋ ናይቲ ባህላዊ ኣፈዋውሳ ወፂና ኣብቲ ግቡእ ዝኾነ ሕክምናዊ ኣፈዋውሳ ክንከይድ ንክእል ኣለና ንዕኡ መብርህ ዝኾነና ገለገለ ስእልታት ኣለዋ እዘን ስእልታት እዚአ እንተ ደኣ ርእናየን እቶም ሰባት ወይ እዞም ንሪኦም ዘለና ነዊሕ ስለ ዝፀንሑ እሞ ከዓ ገለገለ ባህላዊ ኣፈዋውሳ ስለተጠቀሙ እቲ ቁስሊ ከመይ ኢሉ ረኪሱሎ ናብ ዘይተደለየ ሳዕብን ከዓ በፂሑሎ ክንሪኦ ንኽእል ኢና ነዚ ክተኸውዮ እንተ ደኣ ኮይንካ ዓብ ዝኾነ በሰላ ናይ ምፍጣር ልዑል ተኽእሎ ኣለዎ ስለዚ ካብቲ ንብሎ ዘለና ባህላዊ ኣፈዋውሳ ወፂና ግቡእ ዝኾነ ሕክምናዊ ኣፈዋውሳ ተገበርናሉ ተመራፂ እዩ
1: እቲ ስለምንታይ ኮይኑ ስማዓካ እቲ ሕብረተሰብ እዚ ባህላዊ ኣፈዋውሳ ብብዝሒ እዩ ኮይኑ ስማዓኒ ብናተይ ትዕዝብቲ ናው ይኸይድ እቲ ሓደ እውን ካብቲ ሓደ ኣይመሃርኒ እዩ ይሓውድ እዩ ደሎ ኮይኑ ወይስ ቶም ዘይሓዊ ዘለዉ ድዮም ዘይፍለጡ ኮይኖም ግን ዝጎደለስ ኣይመስልኒ እዩ ናብቲ ናብ ባህላዊ ኣፈዋውሳ መኸል
2: ሕጂ እዚ ሓደ ንቕሓት ናይቲ ሕብረተሰብ ይሓትት እዩ ምክንያቱ ነዊሕ ግዜ ዝወስድ እዩ ምክንያቱ ኣብ ኣተሓሳስባ ናይቲ ሰብ ኢካ ክትሰርሕ ዘለካ ከምዛ ኣቐዲማ ዝበለቶ እቲ ሰብ ከይዱ ወዲቓትልካ ላኢሎ ሞ ኢላትና ድሕሪ ዝተወሰነ እዋን ከዓ ተመሊሳ እንደገና ከዓ ከይዱ ወዲቓትልካ ላ ይብሎ ሞ ሕጂ እቲ ኣተሓሳስባ ናይቲ ሰብ ኢካ ክትቀይሮ ዘለካ እዚ ከዓ ብተደጋጋሚ ከምዚ ትገብርዎ ዘለኹም ኣብ ሜድያ እንዳወፃና ነቲ ሕብረተሰብ እንተ ደኣ ክነንቅሖ ጀሚርና ወይ ድማ እቲ ኣፍልጡ ከነበርኮ እንተ ደኣ ጀሚርና እንዳተለወጠ ክኸይድ እዩ እምበር ይሓዉ ስለ ዘሎ ኢልና ክንዛረበሉ ኣይንኽእል ኢልና ኣብ ሕክምና ዝመፁና ዝተፈላለየ ዓይነት ቁስልታት እተ ርእናዮም መብዛሕትኦም ናብ ከምዚ ዓይነት ባህላዊ ፈዋውሳ ብምኻድ ነቲ ቁስሊ መሊሱ እዩ ዝጋደድ ልዕሊ ኩሉ እቲ ሳዕቤናቱ ድማ ኣብቲ ደጋዊ ትርኢት ስለ ዝኾነ ዘይተደለየ ምልዋጥ ናይቲ ወይ ድማ መልክዕ ናይቲ ሰብ እዩ ዝቀይሮ ብፍላይ ብዛዕባ ዛናትና ዲፓርትመንት ክንዛረብ ተደ ኮይና ኣብ ኣፍን ከባቢኡን ስለ ዝኾነ እቲ ሰብ መልክዑ ተደዊኑ ቅርፁ ተቀይሩ ኣብ ገለገሊኡ ተዓፅሙ ጠንቡይቁ እዩ ዝመፅእ ስለዚ ነዚ ኣገባብ እዚ ከነትርፎ ብዝተኽኣለና መጠን ነቲ ሕብረተሰብ ምንቃሕ እዩ ዘለየና
1: ትማል እውን ኣብ መደብ ሳይዳ ብመደብና ኣብ ኤርቲቪ ከም ብዛዕቡ መደብ ፍኖ ነይሩ እቲ ንቕሓት ንኸዕቢ እቲ ዕላማ መወዳእታ ዶክተር ምስ ግዜና እቲ ከነወግዶም ዝግብኣና ባህርያ

0: ባህርያትን ክንቅፅሎም ክንገብሮም ዘለና ባህርያትን ክትጠቕሰልናሞ መደብና ንዛዝም
1: ከም ዝበልናዮ እቲ መንሽሮ እንዳ ዓብየ ስለ ዝኸይድ ዘሎ ብዝተኻለ መጠን እቲ ሕብረተሰብ እንዳንቃሕናዮ ወይ ድማ ነቲ ኣፍልጡ እንዳበረኽናዮ ብምኻድ ከነወግዶም ዘለና ነገራት ኣለዉ። ሓደ ካብኡ ምትካኽ ይቐትል ዝብል ዝተጠቅዓሉ ኣብ ኩሉ ናይ ትንባኾ ይኹን ናይ ሽጋራ ይኹን መዓሸጊታት ተፃሒፉሎ። እሱ ጥራይ ዘይኮነ ብዓብኡን እቲ መንግስቲ ዋላ ገለገለ ምሕዳራትን ገለገለ ውልቀ ሰባትን ዘካይድዎ ዘለዉ ሽጋራ ኣብ ትካላት ንኸይሽየጥ ምክልኻል ንባዕሉ እዚ ንባዕሉ ርእሱ ዝኽኣለ ኣበርክቶ ኣብ ምጉዳል ናይ ሕማም መንሽሮ ኣፍ ኣለዎ። በዚ ነገር እዚ ከነመስግኖም ንፈቱ ንዖ ማለት እዩ። ስለዚ እቲ ምትካኽ ኣብ መንእሰያትና ይኹን ኣብ ዓበይቲ እንዳጉደልናዮ ብዝኸድና መጠን ኣልኮላዊ መስተ እንተ ደኣ ኣጉዲልናዮ ከምኡውን ንጨረርታ ዝተቓልዐ ቦታታት እንተ ደኣ ኣቮይድ እንዳገበርናዮም ወይ ድማ ካብኡ እንዳረሓቕና እንተ ደኣ ኸድና ዕሹግ መግብታት ከምቲ ኣቐዲምና ዝበልናዮ ምስቲ ኣብዚ ግዜ እዚ እንዳሰዕረረ ዝኸይድ ዘሎ ዓይነት ኣመጋግባ ስርዓት ኣመጋግባ ናይ ወዲሰብ ማለት እዩ። እዚኦም ኩሎም እንተ ደኣ ከነወግዶም ክኢልና ብዝተኻለና መጠን ነቲ ናይ ኣብ መጻኢ ክዓቢ ዝኽእል ናይ መንሽሮ ኣፍ ሕማማትን ኣብቲ ከባቢኡ ዝርከብ ናይ መንሽሮ ሕማማትን እንዳጉደልናዮ ክንከይድ ንኽእል ኢና። ብኣንጻሩ ከዓ ክንገብሮም ዝግባአና ነገራት ኣለዉ። ሓደ ካብኡ እቲ ኣሕምልትን ፍረታትን ምዝውታር ምስቲ ናይ ዓንተ ወይ ድማ ኣቐዲምና ዝገለጽናዮ ጥቕሚ ዝተኣሳሰር ማለት እዩ። ካልእ ግቡእ ዝኾነ ክታበት ናይቶም ዝተፈላለየ ዓይነት ቫይረስስ ምውሳድ ማለት እዩ። ኣካላዊ ምንቅስቃስ ምዝውታር ከምኡ ድማ ደጋጊምና ንብላ ከዓ ናብ ሕክምና ስኒ ሕጂ ብዛዕባ ሕክምና ስኒ ስለ ንዛረብ ዘለና ናብ ሕክምና ስኒ ምክትታል ምግባር ተወሓደ ኣብ 6 ወርሒ እቲ ምልክታት ተርኢኻ ቀልጢፍካ ናብ ሕክምና ትኸይድ። እንተዘይርኢኻ ግን ኣብ 6 ወርሒ ኩሉ ኩነታት ጥዕና ኣስናንካ፣ ኣፍካ፣ ግርፃንካ ናብ ከባቢኡን ዘሎ ሕክምና ምክትታል ምግባር ማለት እዩ። ከምኡ ድማ እቲ ናይ ካልእ መንሽሮታት ቀልጢፍካ ናብ ሕክምና ሓፈሻዊ ሕክምና ብምኻድ ግቡእ ዝኾነ ምክልኻ እንተ ደኣ ጌርካ እቲ ሕብረተሰብ ይሓዊ እቲ ስድራ ቤታት ይጥዒ እቲ ሃገር ከዓ ብዓብዩ ድሓን ትረክብ ማለት እዩ።
0: ፅቡቅ ዶክተር ኣዚና ነመስግነካ ይቕኒልና። ዝኸበርኩም ተኸታተልቲ ናይ ሕጂ ዶክተራት ኣብ ስቱድዮ ኣብዚ ዛዚምና ኣለና ልዕሊ ናይ ፅንሕና ዛዕባ መንሽሮ ኣፍን ከባቢኡን ዝብል እዩ። ዕድምና ዶክተር ናዝራዊ መሓሪ ካብ ሆስፒታል ኦረታ እዩ። ስለምክታልኩም ኣዚና ንመስግን። ዝመፅእ ሰሙን ኢና ንራኸብ ድሓንቀኒ እዩ።

ዝኸበርኩም ተኸታተልትና ቅንያቱ ቅንያት በዓል ናፅነት ስለ ዝኾነ ፅንዓትና ውሓስና ኣብ ትሕቲ ዝብል ቴማ መበል 35 ዓመት በዓል ናፅነትና ኣብ ምፅምባል ኢናቐኒና ደጊምና ንመላእ ህዝቢ ኤርትራ ርሑስ ቅንያት በዓል ናፅነት እንዳበልና ካብ ዕለት 30 ወርሒ 4 ክሳብ ዕለት 27 ወርሒ 5 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ሒዘልኩም መፅ ኣለኹ። ብደረጃ ሃገር ዝተመዝገበ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 209 እዩ ነይሩ። መጠን ሞት 9 ከቢድ መጉዳእቲ 60 ፎክስ መጉዳእቲ 79 ኣብ ንብረት ዝወረደ ዕንወት ድማ 1,102,028 ናቕፋ ዝግመት እዩ ተመዝጊቡ ንዕዘቦ ዘለና። ምናልባት ኪኖት ብዝሒ እቲ ኣብ መጠን ሞት ወሪዱ ዘሎ ምስ ንዕዘቦ 9 መጠን ሞት ኣብ ወርሒ ዘይመልእ ግዜ ኢና ተዓዚምና። እዚ ድማ ሓደጋታትና ክሳዕ ክንደይ ከቢድ ሳዕብየን ዘስዕቡ ምዃኖም እዚ ተረኺቡ ዘሎ ስታስቲካዊ ፀብፃብ ገደ መረዳእታ ክህበና ክኢሉ ኣሎ። ኪኒ እውን ኣብ ከቢድ መጉዳእትን ኣብ ፎክስ መጉዳእትን ተመዝጊቡ ዘሎ ቁፅሪ ምስ ንዕዘቦ ዳርጋ 140 ዝኣክል መጠን ስንክልና ኢና ኣብ ውሽጢ ሓደ ወርሒ ንዕዘብ ዘለና። እዚ ድማ ኣብቲ ሕብረተሰብና ክፈጥሮ ዝኽእል ማሕበረ ቁጠባዊ ፀገማት ክሳዕ ክንደይ ከቢድ ምዃኑ ምግንዛብ እውን ኣዝዩ ኣገዳሲ እዩ። ብደረጃ ዞባታት ዝነበረ ፀብፃብ ምስ ንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 109 እዩ። ዝበዝሐ ክፋልቲ ሓደጋ ኣብ ዞባ ማእከል ዝረኣናዮ ነይሩ። መጠን ሞት 7 ካብቲ ብደረጃ ሃገር ዝተመዝገበ 9 መጠን ሞት እቲ 7 ኣብ ዞባ ማእከል ጥራይ ዝተዓዘምናዮ እዩ። ከቢድ መጉዳእቲ 19 ፎክስ መጉዳእቲ 26 ኣብ ንብረት ዝወረደ ዕንወት ድማ 29,300 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ደቡብ ምስ ንሰግር ከዓ ዝተመዝገበ ቁፅሪ ሓደጋታት 16 መጠን ሞት ኣይነበረን። ከቢድ

0: ዳእቲ 5 ፎክ ስሞክ ዳእቲ 6 ኣብ ንብረ ዝወረደ ዕልወት ምስሊ ንዕዘቦ ድማ 35150 ናቕፋ ዝግመት ዕልወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ዓንሰባ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታት 26 እዩ ነይሩ። መጠን ሞት ሓደ ከቢድ መጉዳእቲ 5 ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረ ዝወረደ ዕንወት ከዓ 167250 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቡ ኣለና። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 27 መጠን ሞት ሓደ ከቢድ መጉዳእቲ 11 ፎክስ መጉዳእቲ 26 ኣብ ንብረ ዝወረደ ዕንወት ከዓ 477225 ናቕፋ እዩ። ምናልባት እቲ ዘጋጠመ ቁፅሪ ሓደጋታት ምስቲ ኣብ ንብረ ዝወረደ ዕንወት ኣገናዚብና ምስ ንዕዘቦ እቲ ሓደጋታት ውሕድ ክነሱ፣ ኣብ ንብረ ዝወረደ ዕንወት ምስ ንዕዘቦ ግን ኣስታት ፍርቂ ሚልዮን ዝኣክል ክሳራ ኣብ ዞባ ጋሽ ባርካ ጥራይ ክንዕዘብ ክኢልና። እዚ ድማ ኣብዚ ዝጠቐስናዮ ዕለት ኣብ ዞባ ጋሽ ባርካ ዝነበሩ ሓደጋታት ከቢድ ሳዕብን ዝኸተሉ ምንባሮም ክረዳእና ዝኽእል ሓደ ነጥቢ እዩ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ነብል ዝተመዝገበ ቁፅሪ ሓደጋታት 29 መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 20 ፎክስ መጉዳእቲ ድማ 17 እዩ ነይሩ። ኣብ ንብረ ዝወረደ ዕንወት ከዓ 387050 ናቕፋዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 2 መጠን ሞት ከቢድ መጉዳእቲ ፎክስ መጉዳእቲ ኣይነበረን፣ ኣብ ንብረ ዝወረደ ዕንወት ከዓ 6053 ናቕፋ ዝግመት ዕንወት ምዃኑ ዝረኸብና ስታስቲካዊ ፀብጻብ የረዳአና ኣሎ። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ሕጂ እውን ከምቲ ብቐፃሊ እንጠቕሶ እዞም ኣብ ዝተዘርዚሮም እንዕዘቦም ዘለና ጠንቅታት ሓደጋ ሕጂ እውን እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብዚ ኣገባብ ንድሕሪት ምምላስ 17 ኣዝዩ ተፀጊዕካ ምሕላፍ 12 ቀዳምነት ዘይምሃብ 28 ሓደገኛ ኣመራርሓ 26 ርሕቐትካ ዘይምሕላው 21 ከምኡ ውን ንኣጋር ቀዳምነት ዘይምሃብ 20 ሓደጋታት ዝኸተሉ ጠንቅታት ነይሮም። ምናልባት ካብዚ ኣብ ዝጠቐስናዮ ዕለት ዘጋጠሞ ብስእላዊ መግለፂ ዘጋጠመ ሓደጋታት ብስእላዊ መግለፂ ክንዕዘቦ ምስ እንፍትን፣ እዚ ንዕዘቦ ዘለና ሓደጋ ብዕለት 3 ወርሒ 5 ኣብ ከባቢ ዓዲ ሃከፋ ዝበሃል ወይ ድማ መስመር ደቀም ሓደ ዘጋጠመ ሓደጋ እዩ። እቲ ጠንቂ ሓደጋ ድማ መስመርካ ዘይመሓዝ እዩ። ሓፈሻዊ እቲ ጠንቂ ሓደጋ እንታይ እዩ ዝመስል፣ እንታይ ሳዕብን ከወሪድ ኣሎ፣ ካብዚ ክንምሃሮ ንኽእል ነገር ከ እንታይ እዩ ንምግላፅ ንሓላፊ ሓደጋ ምርመራ ፖሊስ ትራፊክ ዞባ ማእከል እስያስ ብርሃነ ዓዲሜዮ ኣለኹ። ሕራይ እስያስ፣ እስከ እዚ ንዕዘቦ ዘለና ሓደጋ መዓስ እዩ ኣጋጢሙ? እንታይ እዩ ትጠንቂ ሓደጋ? እቲ ዝኸተሎ ሳዕቢናት ከ እንታይ እዩ ዝመስል ብኣካል ኣብኡ ስለ ዝነበርካ?
1: እዚ ሓደጋ እዚ ብዕለት 3 ወርሒ 5 ሰዓት 7 ንግሆ እዩ ኣጋጢሙ። ሚኒባስ ካብ ዓዲ ቀይሕ ተበጊሳ ንጥምቀት ዝኸዱ ነበሩ ሓደ ስድራ ቤት እዮም ንሽከት እዮም ዝኸዱ ነይሮም። እታ ማርቸድስ ካሴታታት ፅዒና ንማይዓይን እያ ትኸይድ ነራ ካብ ስምራ ተበጊሳ ካብ ዓዲ ጓዕዳድ ማለት እዩ። ኣብ ከባቢ ዓዲ ሃከፋተን ኩርናዕ ኩርባታት ዘለዋ ሓሊፍካ እታ ኩርናዕ ዓዲ ሓብሻ ቅድሚ ምብፃሕካ እዚ በዓል መርሰድስ በዓል ቀያሕ መኪና ንሪኦ ዘለና ሙሉእ ብሙሉእ ካብ መንገዱ የማን ናብ ፀጋም ብምኻድ ነዛ ኣብ መንገዳ ዝነበረት ታክሲ እዩ ዝገጭዋ። በዚ ሓደጋ እዚ ክልተ ሰባት ሽዑንሽዑ ሓደ ሰብኣይ ሓደ ሰበይቲ ክመጡ ከለዉ 8 ብከቢድ 5 ከዓ ብቐሊል ተሃሪሞም ኣለዉ። ኣብ ዕንወት ናይ መካኒካ ከቢድ ዝኾነ ዕንወት በፂሑ ኣሎ። እዚ ብዙሕ ግዜ ዘጋጥም መንገድካ ደይምሓዝ ኣብ ኩርባ መስበርካ ሒዝካ ዘይምኻድ ደይምጥንቃቅ ከውሉ ዝበሃል የብሉን ብዙሕ ዘረአየ እዩ። ግን ናይ መራሒ መኪና ሸለልትነት መንገድካ ክትሕዝ ዝግባአካ መንገድካ ካብ ደይምሓዝ ክንሪኦ ከለና ኣብዚ መንገዲ እዚ ብሸነኽ የማናይ መስመር ናይታ ማርቸድስ ሙሉእ መኪና ዘሕልፍ ጎደና ኣሎ። እዚ ናብ ፀጋም ከም ዝኸደ ዘርኢ ስእላዊ መግለፂ እውን ብንፁር የርእየና ኣሎ። ሽዑኡ ምስተሓበረኒ ኣነ ናብቲ ቦታ ሓደጋ ግድነት ክህሉ ስለዝነበረኒ ከቢድ ሓደጋ ስለዝኾነ ከይደ። ኣዝዩ ኣሰካሒ ሓደጋ እዩ። እቲ መራሒ መኪና ንባዕሉ ብከቢድ ተሃሪሙ ኣሎ፣ ተቃቂሩ እዩ ነይሩ። ንዕኡ ንምፍላይ ሓንቲ መኪና ዓባይ መፅያ እያ ንታ ማኪና ስሒባ ክተውፆ ክኢላ፣ ምክንያቱ ተቃቂሩ ተፀቂጡ እዩ ነይሩ። ስለዚ ከምዚ ንሪኦ ዘለና ብሸነኽ መራሒ ማኪና ኣዝዩ እታ ማኪና እዚኣ ፀቂጣቶስ ንዑ ንምፍልላየን ተፈላለየን ዘለዋ ተለጋጊበን እየ ነረ። ነቲ ኣውቲሳ ንምውፃእ ግን ድሓር ተፈላለየን እምበር እቲ ቦታ ሓደጋ ልክ ዓብዚ ብብዝሒ ቤትሮታትን ሓመድን ዘለዎ ብቲ ከባቢ ኣብ

0: ኣጋጢሙ ስለዚ ኣዝዩ ኣስካሕካሓይ ከቢድ ሓደጋ እዩ ነይሩ።
1: ምስ መርካ ሒዝካ ዘይምጓዓዝ ዝኸተሎ ሸለልትነት ኣብ መወዳእታ እዚ ዕንወት እዚ ክመፅእ ተዓዚምና ኣለና። እስከ ክሳዕ ክንደይ ና ሓላፍነታውያን ክከውን ዘለና ሸለልትነት ዘስዕዎ ዘሎ ሳዕቤንካ ከምዝክንዕዘቦ ዝፀናሕና እዩ። ክሳዕ ክንደይ ጥንቁቃት ክንከውን ኣለና ኣብ ትራፊካዊ ምንቅስቃስና እስከ ብዝጋጣሚ

0: ለዚ ኩላና ከዓኒ ሓላፍነታውያን ክንከውን የላቦ
1: ወገን ብሽክለታዊም ብዙሕ ደጋታት ክንዕዘብ ቀኒና ኢና። ምናልባት ካልእ ስእላዊ መግለፂ ክንውስኽ ኣገዳሲ ኮይኑ ይስምዓኒ። እዛ ንዕዘባ ዘለና ሓደጋ እውን ሓንቲ ካብተን መስመርካ ብዘይምሓዝ ዘጋጠመ ኣብ መንጎ መኪና ምሽክለታን እያ ኣብ ዝሓለፈ እዋን ዝተዓዘብና እያ። እስከ ብዛዕባ እዚ ክንታትብልና ትኽእል? ብብዝሒ እውን ኣብ ብሽክለታ ሓደጋታት ክንዕዘብ እውን ስለ ዝቐነና
0: እወ እዚ ብብዝሒ ሓደጋታት እዩ ዘጋጥም። እዚ እውን ቀቅምታ 24 ጉንበት ዝነበረት ቀዳም መዓልቲ ሽዑ ይጋጢሙ። እዚ መስመር ናይ መንገዲ ቀሓውታ ህዝባዊ ሚዛን መኸዲ መስመር እዩ። እዚ በዓል መኪና መንገዲ ሒዙ ይኸይድ ነይሩ። እዚ በዓል ብሽክለታ በቲ ናይ ኣታውሽቲ ሃገር ደሎ ድሕር እንዳ ነዳዲ ብኣይ እዩ መፅኡ። ነቲ ሓደ ጎደና ንንፃር ናይዛ ማኪና ትኸይድ መገድ ስዒኡ ቆሪፁ ናብቲ ቀለበት መንገዲ ኣትዩ ደው ክብል ዝግብኦ ነቲ ቀለበት መንገዲ ጥሒሱ ነታ ኣብ መስመራ ዝነበረት ነዛ ማኪና እዚኣ እዩ ኣትዩ ዝጋጮ። ስለዚ ኣብዚ መራሕ ብሽክለታ ንመራሕ ማኪና ቀዳምነት ክቦ ይግብኦ። ናይ በዓል ብሽክለታ ጌጋ እዩ። ኣብዚ ቀዳምነታት እዚ ዝኾነ ተሽከርካሪ ኣብ ፅርግያ ናይ ምጥቃም መሰል ንኩሉ ብማዕረ እዩ ብሕጊ ከዓ ብኩሉ ብማዕረ ሕተት። ስለዚ ናይ ምጥቃም መሰልና ማዕረ ናይ ምሕታት ከዓ ብማዕረ ንሕተት። ስለዚ ብሽክለታ ኢሉ ንመራሕ ማኪና ክንዕቆ ይብሉን መራሕ ማኪና ከዓ ብሽክለታ እንደ ኢሉ ብዘይ መንገዱ ወይ እንዳተ ዚግዛግ እንዳክደ ክኸይድ ኣይግብኦን እዩ። ኩላና ሕጊ ብዝኽተሎ መንገዲ ክንከይድ ሓላፍነታውያን ክንከውን ኣለና። ኣብ ንሪኦ ብዙሕ ግዜ ብሽክለታ ንማኪና ተደልዩ ብየማን ተደልዩ ፀጋም ሕጊ ከምዘይምልከቶ ክሓልፍ ንሪኦ። ብመራሕ ማኪና ከዓ ኣብ ገለ እዋን ከዓ ንበዓል ብሽክለታ ሕጊ ከምዘይምልከቶ ንዕኡ ዝግብኦ ቀዳምነት ኣብ ዘይህውበሉ ኣጋጣሚታት ትፍጠር እዩ። ኣብዚ ግን ኩለን ተሽከርከርቲ ዓረብያ፣ ሞተር ሳይክል፣ ብሽክለታ፣ ማኪና ዝኾነት ዓይነት ተሽከርካሪት ኣብዚ ፅርግያ እዚ ናይ ምጥቃም መሰሉ ሕልው ኮይኑ ብሕጊ ናይ ምግዳድ መሰሉ ከዓ ግዴታ ኣለዎ። ኣብዚ ቕነ እዚ ብብዝሒ ናይ ብሽክለታ ሓደጋታት የጋጥመ ኣሎ። ብዕለት 13 ወር 5 ብሽክለታን ኣጋር ዘጋጠመ ናይ ሞት ሓደጋ እውን ኣለና። እዚ ናይ ሞት ሓደጋ እዚ ብሽክለታ ኣብ ማይ ተመናዩ ኣጋጢሙ ሓደ ወዲ 17 ዓመት ተምሃራይ ካብ ቤት ትምህርቲ ካብ ገዝኡ ናይ መተመናይ ንባርካ ቤት ትምህርቲ ክኸይድ ከሎ ኣብ ከባቢ ሆስፒታል ዓይኒ ማይ ተመናዩ ንሓንቲ ዓባይ ሰበይቲ ዝሃርመን። ኣብዚ እንታይ ደርእካ እዞም ሰብ ብሽክለታ እዚኣቶም ሓደ ሰዓት ክሳብ ዝኣኽሎም ንቤት ትምህርቲ ክኸዱ ኣብ ገዝኦም ነዊሕ ግዜ ይወስዱ። ናይ ዜሮ ሰዓት ክሳብ ተኣክል ኣብ ገዝኦም ፀው ደው ብሉ እቲ ኣብ ገዝኦም ዘሕለፍዎ ናይ ግዜ ክትክእዎ ብጉያ ክኸዱ ናብ ቤት ትምህርቲ ክገብሩ ዘጋጥም ሓደጋታት እዩ። እዚ ሓላፍነታውያን መራሕቲ ብሽክለታ ኮኑ ወለዲ ብልክዕ ሓላፍነታውያን ክኾኑ ምክንያቱ ዝመፅእ ዘሎ ደራዕ ንኩሉ ቤተሰብ ንኩሉ ሃገር ፆር ስለ ዝኸውን፣ ስለዚ መራሕቲ ብሽክለታ ብተጠንቂቖም ክኸዱ ኣለዎ። መን እዩ ቀዳምነት ዘለዎ መን እዩ ቀዳምነት ዘይብሉ ከጋጥም ካብ ዝኽእል እዩ። ድሕሪኡ ዘጋጠመ እውን ምፅዳፍ መኪና ሓንቲ ካብ ሽዕብተ ዝበገሰት መኪና ብዕለት 15 ወር 5 ካብ ሽዕብተ በጊሳ ንሰረጃቃ ትኸይድ ነበረት ንዓቐብቲ ድይብ ነበረት መኪና እሞ ንዓቐብቲ ድይብ ብናይ መንገዲ ሰለሙና ኣብ ከባቢ ሰለሙና ክበፅሕ ከሎ ድቃስ ወሲድዎ ብቢንቶ ተጋጭዩ ፀዲፉ ናይ 100 ሜትሮን ገደል ኣትዩ ሂወቱ ሓሊፉ ኣሎ። እዚ ካብቲ ኣብዚ ናይ ወርሒ ጉንበት ዘጋጠመ ሓደጋ እዩ። ብዕለት 15 ወር 5 እውን ኣብ ከባቢ ሰዓት 18 ወታደራዊ ቀፃፅራ ብሽክለታ ሕጂ እውን ብሽክለታን ኣጋር ኣብ ከባቢ ሲኔማ ሓማሴን ዘጋጠመ እዩ። እዚ እውን ወዲ 25 ዓመት ንሓደ ዓብ ሰብኣይ ኣብ ከባቢ ሲኔማ ሓማሴን ብዕዳጋ ዓርቢ ንትራቨሎ እናወረደ ከሎ እቲ ሰብኣይ ከዓ ፅርግያ ክቆርፅ እዩ ገጪው ናይ ሞት ጉዳት ኣብዝሕሉ ዘሎ። ስለዚ እዚ ናይ ብሽክለታ ሓደጋታት ብጣዕሚ ብተደጋጋሚ ካብ ዝረአ ዘሎ ሓደጋታት እዩ። ብዕለት 24 ወር 5 ሰዓት 2 ፈረቓን ኣብ ከባቢ ወጋሕታ 24 ጉንበት ኣብ ናኣትወሉ ነበርና ወጋሕታ ከዓ መኪና ንብሽክለታ ኣብ ከባቢ ቢያሳ ሚካኤል ኣብ ከባቢ ባርት ብለፅ እዩ ዘጋጥም። በዓል ብሽክለታ ብኢናኤል ደውረደ ትኽኢሉ በታ ናይ ማይበላ ናይ ቬትሮ መሸጢ ይደላ ብኡ ገይሩ ነቲ ፅርግያ መስመር ናይ ሹቕ ዝወስድ ቆሪፁ ንቀለበት መንገዲ ሰጊሩ ልክዕ መንገዱ ምስ ሓዘ ማዕኮሩ ሂብዎ ከሎ ንበዓል መኪና ብድሕሪት መፂ በዓል መኪና እዩ ነዚ በዓል ብሽክለታ ዝገጭዎ። እዚውን ሽዑኡ ብሞት ተፈኒና ኣሎ። ዕለት 23 ወር 5 2026 ሰዓት 13 ፍርቃን ከዓ ብሽክለታ ምስ ትራክተር ኣብ ከባቢ ፋብሪካ ባራኮ ናይ ቪላጆ መንገዲ ካብ መንገዱ የማን ናብ ፀጋም ምኻድ ምስታ ትራክተር ተጋጭዩ በዓል ብሽክለታው ናብዚ ሂወት ዝይንሎ። ስለዚ ብጠቕላላ ኣብ ውሽጢ እዚ

0: ጉንበት አቲናደልና ብዝብጻብጻብ ዘቀረብካየ ሐደጋታት ሹዓት ተናይ ሞት ሐደጋ አዘዋ ማከላጋቲም ነው እዚኻ አዚው ኩሉ ቢሸልልትነት ወብዛሕት ዩናይ መራሕቲ ብሽክለታይ ቲ አብዝኹን ሪዮ ጸና ሐዘቀነና
1: አዚየ መስክነካ ኢሲያስ ብርሃነ ሐላፊ ሐደጋ መርመራ ፖሊስ ትራፊክ ዘዋ ማከል ዝኸበርኩም ተኸታተልትና ንሎሚ ኣዳሊናዮ ዝነበርና ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት እዚ ክትከታተልዎ ፅናሕኹም እዩ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል ሰላም

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታና የብፃሕኩም። ከመይ ቀኒኹም? ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታትን ካልእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዓደምና ሰናይን ዕረፍትን ንዝንግዓን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ክነፍል ሞ ናብ ስትድዮ ክነስግረኩም።

ክቡራት ተኸታተልትና ናብ ስዕብ ትሕዝቶ መደብና ኢና ክነስግረኩም ተጋዳላይ ዝርአዩ ቦኽረ ኣብ ዝተፈላለዩ ኢደ ጥበባዊ ስራሓት ዝነጥፍ በዓል ሙያ እዩ። ሎም ድማ ኣብ ምርኢት ዘቕርቦም ዝተፈላለዩ ንታሪክና ህዝብናን ባህልናን ካልእን ዝገልፁ ዝተፈላለዩ ቅርፃታት ብምቕራፅ ኣብ ምርኢት ኣቕሪቡ ነይሩ። ሙሉእ ትሕዝቱ ናብታ መደብ ከስግረኩም እያ ክትከታተሉ ብኣኽብሮት ንዕድመኩም።

0: ኣዳራሽ ኢምፐርያል ሆቴል ብዝኣተናሉ ብዙሓት ተጋደልትዮም ፀኒሖምና መብዛሕትኦም እንተበልካ እውን ምግናን ኣይኮነን ካልኦት ዓበይቲ ኣጋይሽ ዝተረኽብሉ ኣጋጣሚ እውን ብምንባሩ ኣብ ናይ ጥበብ ምሸት ከም ዝኸውን ኣይሰሓትናዮን ንግሩም ፅባቐ ናይቶም ቆፂርካ ዘይውዱ ቅርፃታት ጥሚትካ ምፅጋብ ብምስኣንካዮ ስለምንታይ ክሳብ ክንድኡ ዓበይቲ ሰባት ኣብቲ ቦታ ተረኺቦም ነይሮም ንኽትርዳእ ኣየፀግመን
1: ስነ ቅርፃ ኣካል ስነ ጥበብ ኮይኑ ከም ካብ እምኒ ካብ ዕንፀይቲ ካብ ሓመድን ጭቃን ካብ ሓፂን ካብ ፕላስቲክ ክስራሕ ዝኽእል እዩ ቅርፃ ቅርፂ ምስራሕ ኣብ ዓለም ኣብ ረብዓይ ክፍለ ዘመን ኣብ ግሪክ ከም ዝጀመረ እዩ ዝፍለጥ ድሒሩ እውን ኣብ 16 ክፍለ ዘመን ኣብ ግብፅን ቻይናን ዝውተር ከም ዝነበረ ሰነዳት ይሕብሩ ኣብቲ ግዜ እቲ ትሕዝቶ ስነ ጥበብ ነቶም ዝኣምኑሎም ኣማልኽትን ጣዖታትን ነቶም ገዛእቲ ደርብታትን ዝንእድን ዘመስግንን ነቲ ዝነበረ ዓወታት

0: ስልጣነን ዝገልጽ እዩ ነይሩ። ቅርጻ ብኣሰራርሑ ኣብ ክልተ ዓበይቲ ክፋላት ክምደብ ይከኣል እዩ። እቲ ቀዳማይን ኣውራን ናይ ቅርጻ ስራሕ ዝበሃል እቲ ኣብ ሓደ ወሳኒ ቦታን ኣከባብን ብዝግባእ ኣብ ዝተሰርሐ ሰፊሕ መደብ ተተኺሉ ንትኩል ተሰሪሑ ማለት እዩ። ኣብ ማዕዶን ቀረባን ኮንካ ብቐሊሉ ዝረአን ሒዝዎ ዘሎ ታሪካዊ መልእኽቱ ብቐሊሉ ንኩሉ ህዝቢ ብኩሉ ቋንቋ ብኩሉ ናይ ወዲ ሰብ ዓልየትን ክልለን ክፍለጥን ዝኽእል መለለይን ሓበን ናይቲ ዝውክሎ ህዝብን እዩ።
1: እዚ ምሸት ናይቲ ናይ ምቕራፅ ፍሉይ ተውህቦ ዘለዎ ስነ ጥበኛ ዘርኣይ ባህረ እዮም። ወዲ 16 ዓመት ከሎ ክራር ምፅዋት ዝለመደ ዘርኣይ ናይ ምድራስን ምግጣምን ክእለት እውን ይውንን እዩ። ስለዝኾነ እዚ ናይ ጥበብ ዝምባለ ድማ እዩ ነዚ ቅርፂ ክሰርሕ ኣብቂዕዎም። ከመ ውፅኢት ስነ ጥበባዊ እዩ ድማ እንሆ ኣብዛ ምሸት ውህሉል ቅርፃታቱን ናይ ሓወልቲ ዲዛይናቱን ኣቕሪቡልና።
0: እቲ ካልኣይ ናይ ቅርፃ ስራሕ ድማ ሰባት ብቐሊሉን ብቐረባን ክርድእዎ ብዝኽእሉ ኣገባብ ይህነፅ። እዚ ዓይነት ቅርፃ እዚ ከም ከተማታት፣ ዓውደ ውግኣት፣ ባሕርታትን ቀላያትን ወሓይዝን ኩሉ ናይ መሬት ትሕዝቶን ዘጠቓለል ክገልጽ ይኽእል። ናይዚ ኣብነት ዘለኣለማዊ ብርሃን ተባሂሉ ዝፅዋዕ ሓውልቲ ኣብ ሩስያ ከተማ ሞስኮ ዝርከብ ክጥቀስ ይከኣል። እዚ ሓውልቲ እዚ ነቶም ኣብ ካልኣይ ኩናት ዓለም ዝሞቱ ሩስያውያን ንምዝካር ዝተተኽለን ንዘለኣለም ዘየቋርፅ ሃልሃልታት ዘለዎን ኮይኑ እዩ ተሰሪሑ። ናይ ሩስያ ዝዓበየን ዝተፈለየን መስሕብ ምዃኑ ከዓ ይፍለጥ። እዚ ክንብል ከለና ኣብ ዓለም ኣብ በበይነን ሃገራት ንመንነተንን ባህለንን ዘንፀባርቁ ኣዝዮም ብዙሓት ሓውልትታት ኣለዉ። እዘን ኣብ ላዕሊ ዝተገልፃ ናይ ኣሜሪካን ናይ ሩስያን ኣብነት ዳኣም ቀሪበን እምበር ምስአን ዝዳረግ ኣበይ ከባቢ እዩ ዝተተኽለ ሓውልትታት ብዙሕ እዩ። ቅርፃ ብዓይንኻ ዝረአን ብኢድካ ዝድህሰስን ጥበብ ዝሓቆፈ ብምዃኑ ብዙሕ ዘረባ ብዘይ ዘረባ ዝስማዕ ብዘይ ፅሑፍ ዝንበብ ባህሪ ኣለዎ። ሓውልቲ ዓልየትን ቋንቋን ኣይፈልን እዩ። ብዙሕ ግዜ ኣብ ሰብ ብብዝሒ ዝርከበሉ ስለ ዝትከል ከዓ ትሕዝቱ ንምስትምቓር ልዕሊ ካልኦት ስነ ጥበባት ታሪክ ኣብ ምግላፅ ኣበርክቶ ኣዝዩ ጉልሕ እዩ። ከምኡ ብምዃኑ ከዓ ታሪክና ብዘለኣለማዊ ዘይበርስ ሓውልቲ ንሰንዶ ብዝብል ሓሳብ ተደሪኽና ኣብ ሓደ መደብን ብሓንሳብን ኣብዚ ዳራሽ እዚ ተራኺብና ኣለና።
1: እታ ቀዳመይቲ ኣብ ቅድሚ ህዝቡ ዘቕረባ መግለፂ ዝሃበላን ቅርፃ ካርታ ኤርትራ እያ። ኣብ 1992 ሓደ ዓብ ፓርክ ሰማእታት ብደረጃ መንግስቲ ንክስራሕ ሰፊሕ መደብ ተበጊሱሉ ጎስጓስ ይካየደሉ ኣብ ዝነበረ ብወገኑ ኣብዚ ፓርክ እዚ ብዛዕባ ሰውራናን ገሉን ገለ ነገር ከበርክታለን ኢሉ ብምሕሳብ ነዚ ቅርፂ ከም ዝቐረፃ እዩ ዝዛረብ።
0: ኣብዚ ተኣኪብና ዘለና ሓደ ናይ መቕርብ ወይ ሓደ ብፃይና ክኸውን ይኽእል ሓውና ክኸውን ይኽእል ዝኾነ ዝተሰዋዓሉ ቦታ ካርድ ኣብ ገገዛና ኣሎ። ዋላቲ ሜዳ ከለና ንኣብነት ኣብ ሳሕሪ ዘሕለፎ ግዜስ ኣብ ደቡብ እንድሕር ተሰው ሓዉ እታ ቦታ መስዋእቲ ኣበይ ምዃና ኣይፈልጣን እዩ። ኣብታ ካርድ ላ ግን ቦታ መስዋእቲ ትብል ዘላ ኣብታ ካርድ ላ ኣበይ ውድዕ ኣይፈልጠን እዩ። ስለዚ ኣብ ፓርክ ሰማእታት ከይዱ ኣብዚ ህንፃ እዚ ኣትዩ ኣብዛ ካርታ እዚኣ ክረኽባ ክእል ኮምፒተራይዝ ስለ ዝኸውን ሃይለ እንድሕር ትብል ኣለኻ እሞ ቦታ ከዓኒ ሓንቲ ቦታ እንድሕር ጠቒስካ ኣበይ ምዃና ደንደን እንተይልካ ሲ ኣብዚ ምናልባት ልመፁ እንዲ ዘሎ ኣብታ ካርታ እንተሪኢኹም ኣብታ ቅርፃ ቀሪባ ዘላ ግን ሓርፋፍ እያ ኩሉ ጎቦታትን ሰናጭሮን ኣብኡ ኣሎ። እዚኣ እውን ከምኡ እያ ጥራይ ኣብ ስታይ ይቐርብ ስለ ዘሎ እቲ ቅርፃ ብምሉ ኣይረኣየናን እዩ ዘሎ። ንኣብነት ደንደን ተሰውኡ ክንጉጅሎም ንኽእል ኢና ኣብ ደንደን ተሰውኡ ሲ ኣብ ሰነዳትና ኣሎ ቀሊል እዩ። ስለዚ ሓዉ ኣብ ደንደን ተሰውኦ ግን ከዓ ንደንደን ዘይፈልጦ ሰብ ኣብዚ መፅ እዩ ቦታ ደንደን ይፈልጥ። በዚ ገይሩ ከዓ ንሃገር ኤርትራ እውን ብተዘዋዋሪ መንገዲ ይፈልጣ። ስለዚ ነዘን ነጥብታት እዚኣተን ክትምልስ ኢለ የ ነዛ ካርታ እዚኣ ሰሪሐ እያ።
1: እታ ካልአይቲ ቅርፃን ቃል ፕሬዚደንት ኢሳያስ ኣፈወርቂ ዝሓሰት እያ። ብሓይልን ተሃዲድን ኣይንርዕድን፣ ኣይንምርካኽን፣ ንሸፈጥን ዕለቑን ኣይንርዕምን፣ ንወሽለኽለኽን ልቕመፅመፅን፣ ክብረተይን ክብርታተይን ኣይሸይጥን፣ እንተ ፅበበ ኣይጭንቕን፣ እንተ ተረረ ኣይስነፍን፣ ረሃፀይን ደመይን ህወተይን ኣይበቅቕን፣ ክሳብ ዕላማይ ዝጭብጥ ኣይሕለልን ትብል እያ ዝነበረት።
0: እዚኣ ኣብ 219 ፕሬዚደንት ተዛሪብዋ ኣብ ፀብፃቡ ቅሪብዋ ኣብቲ መግለፂ ዘቕረባ ነብሶ ከፍና ሕጂ ተነሕተት ንዝክራ ዲና እዛ ትሕዝቶ እዚኣ ማዓስ ተባሂላ ንፈልጣ ዶ እንታይ ከትሕዝቶኣ ንፈልጣ ዶ ኣይንፈልጣን ኢና ኣነ ንገዛ ርሰ ኣይፈልጣን እየ ፀኒሐ ሕጂ እዚ ዘረባ እዚ ፕሬዚደንት ንውልቁ ገይሩ እዩ እቲ ቋንቋ ተዛሪብዎ ንውልቁ ግን ኣይኮነ ዝዛረብ ዘሎ ህዝቢ ኤርትራ ብሙሉእ እዩ ኩላትና ነዚ ትሕዝቶ እዚ ክንደጋግሞን ክንሰርሓሉ ከዓ ክንሰርሓሉ ከዓ ክንክእል ኣለና ማለት እዩ።
1: እታ ሳልሰይቲ ቅርፃ ካብ ጉንድ ኣውሊዕ ዝተፀርበት ክልተ ኣእዳው ዝተጣመራ እተርኢ ሓድነት እተድምፅ ቅርፂ ዘለዋ ገይሩ እዩ ሰሪሕዋ።
0: ኣብ ላዕሊ ኣደላ ታቐንዲ ትርጉም ኣእዳው ከምዚ ፍሉጥ እዩ ኩሉ ሰብ ዝፈልጦ እዩ ግን ብሓብቲ ደረጃ ክንሃንፀ ኣለና ኢና ንብል ዘለና ሓድነት እዩ ሓድነት ለይቲ ምስ መዓልቲ ብዛዕባ ሓድነት ክንዝምር ኣለና ንምንታይ እሱ ዘንብረና እምበር ሓድነት እንድሕር ደለ የለና ከዓ ንና ማለት እንተ ሰቂልናዮስ ኩሉ ግዜ እዛረብ እዩ እዛረብ ሓድነት ካሓሉ ሓድነት ካሓሉ ብለካ ቀፃሊ ክትሓልፍ ከምኡ እዩ ዝብለካ እዛረብ እዩ ሓድነት ካሓሉ ተጠንቀቕ ብለካ እዚ መስቀላዊ ጎደና እዩ ኣብ ዓበ ጎደና ይህነፅ ኣብ ላዕሊ እታ ቅርፃ ትህሉ ማለት እዩ በዚ ዓበይቲ ናይ ፅዕነት መካይን እውን ክሓልፎኦ ዝኽእላ ጌርካ እዩ ተሰሪሑ ዘሎ ማለት እዩ።
1: ራብዒቲ ቅርፃ ኣርእስታ ንዘለዓለም ዝብል ኮይኑ ኣብ እግር እቲ ሓወልቲ ክልተ ኣንስትዮን ክልተ ተባዕትዮን ማለት ኣርባዕተ ኣናብስ ኣብ ምንቅስቓስ ከለዉ የርኢ። እዚ ህዝቢ ኤርትራ ወዱ ጓሉ ጅግና እዩ ንምባል ዝዓለመ እዩ። ኣብ ላዕሊ ከዓ እቲ ቀንዲ ሓወልቲ ይርከብ። ክልተ ተጋደልቲ ወድን ጓልን ይረኣዩ። እዞም ሰባት እዚኦም ደቂ ከበሳድዮም ደቂ መታሕት ብሓፈሻ ካብየናይ ቦታ ኤርትራ ምዃኖም ኣይፍለጡን። ሃይማኖቶም እንታይ ምዃኑ ቋንቋኦም ይኹን ዓለይቶም ዝገለጽ የብሎምን። እዚ እምበኣር ንሓድነት ህዝቢ ኤርትራ ንምግላጽ እዩ። ብኣእዳዎም ዓጥዒቶም ሒዞሞ ዘለዉ ከዓ እቲ ወዲ ብፀጋማይ ኢሉ ኣፍራሰ ሒዙ ኣሎም። እዚ ድማ ንፃዕሪ ህዝቢ ኤርትራ ይገልጽ።
0: ኣንበሳ ከንከሎም እንስሳ እዩ ግን ንጉስ ናይ በረኻ እዩ እንታይ ዝብል ዘሎ ዳ ኣብዚ ህዝቢ ኤርትራ ኣንበሳ ክንብል ከለና ኣንበሳ ህዝቢ ኤርትራ ብኩሉ እንትንኡ ብሉፅ ህዝቢ እዩ ዘስምዕ።
1: ትሕዝቶ ናይታ ሓሙሽተ ቅርፃ ድማ ታሪካዊ ፍፃሜታት ኣብ ባፅዕ ንኩናት ሳሊና 1977 ከምኡውን ንስርሒት ፈንቅል 1990 ኣጣሚሩ ዝሓዘ እዩ።
0: ሪኢኹም ኣለኹም ምፅዋዕ ኣብ ኣጋሳ ሓሳብ ጆን ካርሎ እዩ ኣብዚ ሎ ምሳና እስከ ብዛዕባ እዚአን ክልተ ፍፃሜታት ናይ 77 ናይ 90 እንታይ ክንገብር ንኽእል ዝብል ሓሳብ ኣንቂሉ ኣብ ክልቴና ማለት እዩ ክልቴና እናተዘራረብና ከምዚ ክንገብር ኢልና እዛ ቅርፃ እዚኣ ሰሪሕናያ ማለት እዩ። ሕጂ እዚ ግራት ናይ ሳሊና እዩ እዚ ኩርና እዚ እንዳ ሚክኤል እዩ እንዳ ሚክኤል ሰፊሕ ታሪክ ኣለዎ ንበይና እንዳ ሚክኤል እንተይልካ ሲ ኣብ 77 በይን እያ ትግጨብ ነይራ ብናቫል ቤዝ ብግራር በቲ ብጠዋለት ብክንደያ ኮን ትግጨብ ነራ እዛ ቦታ እዚኣ ዋላ ሓንቲ መከላኸሊ ከዓ የብላ ኣብ ቅድሚያ ጎልጎል እያ ከመይ ገይሩ 77 እንዳ ነዚ ቦታ ዝተቋፃፂርዎ ነይሩ እንድሕር ኢልካ ዝክሮም ኣለ እንታይ ኢሉ ወትኩል ኣብ ደርፉ ባፅዕ እስከ ተወከስዋ 77 ስዋእ ኣለዋ እዩ ከምኡ ስዉእ ኣለዋ እዚኣ እዛ ጎልጎል እዚኣ ካልኣይ ግዜ ካብ 90 ኣብ 90 ከዓ እንደገና ኣሰውያትና ታሪክ እዩ ኣብዚ ከዓ ርእሱ ዝኽኣለ ናይ 90 ናይ ፈንቅል ታሪክ ኣሎ።
1: ትሕዝቶ ናይታ ሸርሸይቲ ቅርፃ ንኽትህሉ ክትሕይል ኣለካ ንኽትሕይል ክትተሓቋቆፍ ኣለካ ንኽትተሓቋቆፍ ከዓ

0: ሓበራዊ ዕላማ ክህልወካ ኣለዎ። ሓበራዊ ዕላማ ክህልወካ ሃገር ክትህልወካ ኣለዋ። ሃገር እተሰክመካ ሓላፍነትን ግቡኣትን ክተማልእ ግዴታኻ እዮም ዝብል እዮም።
1: እዚኣ ከምታ ናይ ፕሬዚደንት እያ ምንጭ ናይዛ ፅሕፍቲ እዚኣ ሰላይት መቐለ እያ መፅሓፍ ሰላይት መቐለ ኣብኡ ኣሎ ኣብ ገጽ 229 ገለ ኣሎ ንዓና ኣዝዩ ዝበቅዕ ንዓና ዝገልፅ ትሕዝቶ እዩ ዘለዋ እዚኣ ኣዝያ ኣገዳሲት እያ ከዓ ደጋጊምና ንዛረበሉ ዘለና ሓድነትና ክንሕሉ ክንክእል ኣለና ከመይ ገርና ኢና ሓድነትና ንሕሉ ዝብል ሕቶ እዩ ዝምልሽ እዙ።

0: ሓንቲ ዝተገልፀ እቲ ትሕዝቶ ኣዝዩ ታሪካዊ ኣዝዩ ከዓኒ ገላፂ ብዛዕባ ፅንኩርነት ናይ ቃልስና ዝሓለፍናይ ኩነታት ኣዝዩ ብርሁን ገላፅን ስለ ዝነበረ ብጣዕሚ የመስግነካ። ኣብ ሰፍሐ ደረጃ ከምዚ ንሪኦ ዝውዓልና ግን ኣብ ሰፍሐ ኣጋጣሚ ዕድል ተረኺቡ ኩሉ ክመሃረሉ ክሪኦ ከምዚ ኤግዚቢሽን ኣብዚ ንሪኦ ዝፀናሐና ገለ ኣጋጣሚታት ማለት ፈስቲቫላት ኣሎ ካልእ ግዜ እውን ኣሎ ኣብ ከምኡ ከም ምርኢት ቀሪቡ ኩሉ ሰብ ክስሕቦን ኩሉ ሰብ ከዓ ኣሰርካ ክከይድን ሓጋዝ ስለ ዝኮነስ ከምኡ እንተተገብረ ሓይሽ ዝርኢቶ ኣለኒ ይቀኒየለይ።
1: ትግርኛ እንታይ እንኦ መስለካ ኣብ ዲክሽነሪ ማስተር ፒሲ ብሉፅ ስራሕ ወድማ ብዓበይ ውሕልነት ዝተሰርሐ ነገር ነዚ ኣነ ምግላፅ እየ ዝዛረብ ዘለኹ ማለት እዩ ሞት ሰብ
2: ኣነሲ እንታይ ክብል ብሓደ መዳይ ኣዝየ ተሓጒሰ ምክንያቱ ወዲ በኩረ ሕጂ ኢና ነተባብዖ ዘለና ሕጂ ና ቅርፅታቱ ፈሊጥና ኩላና ነተባብዖ ዘለና ብሕግዞ ዘይብሉ ዘተባብዖ ዘይብሉ ከምዚ ዓይነት ተወፋይነት ከምዚ ዓይነት ሓርክትኮት ከምዚ ዓይነት ኣብነታዊ ስራሕ ክሰርሕ ንኩላና ገሪምና እዩ። እታት ሕዝነኒ ሓንቲ ካልእ እዚኣ ትሕጉሰኒ እያ እታት ሕዝነኒ ከዓ ብስዕቦ ሰብ ኣይረኸበን። ሕጂ ኩላና ከም ንፈልጦስ ህዝቢ ኤርትራ ወይ ሰውራ ኤርትራ ውሑዳት ኣብ ዓለም እዮም ከምዚ ናይ ሰውራ ኤርትራ ታሪክ ዘለዎም ወይ ናይ ሕብረተሰብ ኤርትራ ታሪክ ዘለዎም ኣገዳስነት ናይ ስነቅርፅካ ኩላና ንርዳእ ኢና። ኣብ ግብፂ እንተኸድና ናይ በዓል ፈርዖን ዘሎ ሃወልቲ ኣብ ግሪክ እንተኸድና ካልእ ኣብ ካልእ እንተኸድና ካልእ ዋላ ኣብዛ ዓድና እውን ውሕዳት ዘለዋ ኣብነታዊ ሃወልትታት ኣለዋ። 35 ዓመት ጌርና ኣለና ከማና ታሪክ ዘለዎ ህዝብታት ዓለም ከዓ ውሑድ እዩ ውሑድ ዝብሎታት እዩ። እንታይ ኮና ኢና ታሪክና ብስነ ቅርፂ ጌርና ክንገልፅ ዘይከኣልና እንታይ ኮና ኢናቶም ካልእ ኣውቲ ሰባት መጋደልቱ ድዩ ካልኦት መንእስያት ዘይሰዓብናዮ እዚ ቁርብ ይሕዝነኒ። ስለዚ ንከለ ንከለ ንብሎ ጉስጓስ ዘይኮነ ናይ ኩላና በብ ዘለናዮ ታሪክና ንምግላፅ ታሪክና ንምግላፅ ኣብ ፅሑፍ ጥራሕ ዘይኮነ ከምቲ ክገልፆ ዝወዓለ ዘይበሊ ቀፃሊ ዝንበብ ቀፃሊ ንወለዶታት ዝሓልፍ ሃወልትታት ጌርና ከነሰኒዮ ንዚ ፅንዓት ህዝቢ ኤርትራ ነዚ ተወፋይነት ህዝቢ ኤርትራን ሰውሩን ዝገልፅ ሃወልትታት ክገብሩ ብዙሓት መንእስያት ክንበጋግስ ናይ ኩላና ሓላፍነት እዩ ሞ እንኳ ዓብዚ ብፅሓካ ንዓና ከዓ ዓብይ ዕዮ ገዛ እዩ ክብረት ሃብካ ኣብነታ ወይካ ሞ ተላስ
3: ጥራይ ፅባቐኡ ዝጥራይ ዝኣሰራርሑ ዝድነቕ እዩ ብጣዕሚ ልሙፅን ፅሑፋት ኣብኡ ዘሎ ኩሉ ከዓ ናይ ሃገር ታሪክ ዘመልክት ናይ ጀጋንና ዘመልክት ኣገዳሲ ታሪክ እዩ። ካልኣይ ነገር ድማ ንሱ ጥራይ ክኢሉ ሶ ክብል ዘይኮነ ብድሕሪ እውን ቀፃሊ ክሰርሕ ካብ መፅሓፍ ንላዕሊ እዩ ዝርአ ንሪኦ ዝፀናሕና ካብ መፅሓፍ ንላዕሊ እዩ ኣብ ተፃሒፉ ዘሎ ናይ ጀጋኑና ናይ ታሪክና ንሱ ኣብ ጥቓት ስለዝነበረ ኩሉ ዘድልን ኣገዳስን ይፈልጦ ስለዝኮነ ዝዕድል ተጠቒምካ ዝሰፍሐ ስራሕ ክሰርሕ ምትብባዑ ጠቓሚ ይመስለኒ። ካልኣይ ነገር መንእስያትና ብቅዓት መፁ ኣሎ ክኢላታት መፁ ኣሎ ነዚ ናቶ ክእለት ወሪሶም እንደገና ነቲ ዝተቐበልዎ ታሪክ ናብቶም ትሕትኦም ዘሎን ኣሽ ንከሰጋግሩ እዚ ጥበብ እዚ ክመሃርዎን ክርድእዎን እቲ ታሪክ ከዓ ፈሊጦም ከዓ ንዝመፅ ወለታት ከሰጋግሩ እዚ ጥበብ እዚ ከሰጋግረሎም መታን ኣብ ሃይስኩልን ኣብ ኮሌጃትን እንተዝረአ ዝብል ርኢቶ ኣለኒ ኣነ።

ኩራት ተኸታተልትና ዝስዕብ ትሕዝቶ መደብና እታ ወትሮ ሰንበት ኣብ ሰዓት እዚ ተቐርበልኩም ዘላ መደብ ኣሰራርሓ ምግቢያ መደብ ኣሰራርሓ ምግቢ ዝተፈላለዩ ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ ከምኡውን ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ዝተፈላለዩ ዓይነት ምግብታት ምድላውን ዝብል እዩ ካብዛ መደብ እዚኣ ድማ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶኣ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ክንሰገር ሰላም ኩራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ፍሉይ ዝበለት እያ ንሳ ከዓ ክብል ከለኹ ላዛኛ ባዓተር ኩሉ ግዜ ባዓተር ኢና ብፊኖ ኢና ንሰርሕ ሕጂ ፊኖ ዘይምገብ ወይ ላዛኛ ዘይኣይደልን ብፊኖ ሰንኪ ዓተር ግን እቲ ዝበለፀ ትሕዝቶ ስለ ዘለዎ ናይ ፕሮቲን ናይ ኣትክልቲ ፕሮቲን ኣለዎ ደምካዮም ማዓራሪ ስለዚ ዘይ ክብደት የጉድል ምሕቃቅ መግቢ ዓተር ዘይጠቕሞ ነገር የለን እሱ ፈሊጠን ና ዴታትና ቀደም እውን ብዓተር ሽሮ ዝሰርሓ ዝነበረ ሕጂ ካብ ብፊኖ ምስራሕ ብዓተር ከኣስ እንዳተቀየረ ከይዳ ኣሎ እንዳተቀየረ ንሕና ከላይ ልክዕ ከምቲ ግዜ ከምኡ ኢና ክንከይድ ዘለና ሕጂ ንፍርቂ ክኢሉ ዓተር ሰለስተ ንቃቑሑ እዩ ዘለና ንሕና ውሕድ ኢና ክንሰርሕ ሕጂ ሰለስተ ንቃቑሑ እዩ ዘለና ንፍርቂ ክኢሉ ዓተር ሰለስተ ንቃቑሑ ሕጂ ሓንቲ ንቃቑሖ 100 ግራም ጥሑን ፋርማጆ 100 ግራም መብሰር የላ ፍርቂ ሊትሮ መስርሒ ናይ ክሬም ፓሽመል ማለት እዩ ጨው ከዓ ጨው ሕጂ ብዙሕ ዶይኮና ብዘይ ጨው እውን ክትገብሮ ትኽእል ጨው ዘይደሊ ሰብ ስለ ዘሎ ብዘይ ጨው ክትገብሮ ትኽእል ንሕና ሓፈሻዊ ኢልና ኢና ጌርናዮ ዘለና በርበረ ፀሊ ሃንገፍ ከይብለና ናይ ንቃቑሖ ተመራፂ ከዓ ስለ ዝኾነ ሕጂ ኩላ ግዜ ኩሉ ሰብ ይዝክሮ እዩ ዝርስዕ እውን የለን ኩላ ግዜ መባእታ ንገብራ ግን ኢድና ምሕፃብ እያ እዚኣ ዝርስዐ ሰብ ኣሎ ይንብልኒና መዘኻኸሪ ጥራይ ዳኣ እምበር ነዛ ናይ ኢድካ ምሕፃብ ሲ ኩሉ ሰብ ዝሕፀብ ኩሉ ሰብ ዝፈልጦ እዚ ንኸነዘኻኸሪ ጥራይ ሕራይ ካብ ምሕፃብ ሕጂ ኢድካ ምንቃፅ ካብ ክትሕፀብ ኢድካ ክተንቅፆ ከዓ እቲ ዝበለፀ ኢድካ ፅፍርካ ኩሉ ኣብ ናይ ኣመጋግባ ጥዕና ክንረክብ ንድሕር ኮይና ኣብ ኣመጋግባና ፅሬት ክህልወና እዩ ዝበል ዘይፀርብ ሰብ ኣሎ ማለት ኣይኮነን ኩሉ ሰብ ይፅሩይ ንመዘከርታ እዩ ሕጂ ከምቲ ዝበልክዎ ፍርቂ ክኢሎ ዓተር ክንገብር ንድሕር ኮይና ፍርቂ ክኢሎ ዓተር ሕጂ እንታይ ኢና ንገብር ሰለስተ ንቃቕሖ ሕጂ ውሕድ ስለንሰርሕና ሕጂ ከም ፊኖ ኣይኮነን ምቹ ኣይኮነን ምስርሑ ሒኽ ኢልካ ይስራሕ ዓተር ኩለ እንደይኮንኩ ድገብረን ሕጂ እንዳወሰኩ እንዳወሰኩ እየ ደብዕጦ እንዳወሰኩ እንዳወሰኩ ዓተር ጨው ገይረሉ በርበረ ፀሊም ገይረሉ ሕጂ ከም ናይ ፊኖ ይኮነን ቁርፅ ቁርፅ ስለ ዝብል ብጥበብ ኢኻ ክሰርሖ ብጥበብ ኢኻ ኣነ ክሰርሖ ሕጂ ዓተር መጀመርቲ ዓተር ንኣርዮ ድሓር ንሕምሶ ድሓር ነፀፅዮ ድሕር ምፅፃ ኢና ከዓ ነጥሕኖ ሕላፉ ኣሪና ማለት እዩ ሕላፍ ኣለዎ እንዲ ነቲ ሕላፉ እዩ ነብሎ ከይፅልመና ኢካ ሕላፍ ንኣርዮ ዘለና ከይፅልመና ዓተር ላዛኛ ብዓተር ሕጂ ብዙሕ መንገዲ ክሰርሕ ትኽእል ብዓተር ንሰርሕ ኣለና ሕጂ ኣለስልስ ነብሎ ብኢድና ትርራ ቢልና ዮ ንገብሮ ኣለስልስ ከዓ ነብሎ ሕጂ መጀመርታ ክክፍሓ እየ እንዮ ገፀ ድሓር ኣብዚ ምስሓሰኽዋ ደጋጊመ ክሰጦ እየ ደጋጊመ በብንእሽተይ ከዓ ንዓተር ሲ ፍርስፍርስ ስለ ዝብል ሓደ ኣይተቕጥቕኖን ኢኻ ከም ናይ ፊኖ ኣይኮነን ባህረ ናይ ዓተር ከም ናይ ፊኖ ኣይኮነን ሕጂ ናባይ ክስሕበ እየ ክሓስያ እንደ ፀኒሐ ብነዊሕ እውን ክተምፅኦ ትኽእል እኒኻ ድሓን ሕፅር ሕፅር ድበለ ጌርና ክንገብሩ ኢና ንግዜ ንክሰልጠና ሕጂ ማይ ከዓ ከነፍልሕ ኢና ማይ ንዓተር መብሰሊ
ማይ ሕጂ ኣብዚ ኸ ክሬም ፓሽመል ክሰርሐ ክሬም ፓሽመል ኣብዚ ስጎዳልዩና ኣለና ኣብዚ ማይ ንፓስታ ሳፊትና ኣብዚ ከዓ ክሬም ፓሽመል ሓንቲ ማንካ ጣውላ ብሮን ሓንቲ ማንካ ጣውላ ሕሩጭ ሂኖን ፍርቂ ሊትሮ ከዓ ፀባ ቀሪብሉ ሕጂ ኢና ከይፈለና ንክሶ ሕጂ ሕሩጭ እዚ ክሰጦ እንዴ ሕሩጭ እንዳተሓመሰ ከሎ ሕሩጭ እንዳተሓመሰ ከሎ ብሮ ይመክኽ ሕሩጭ እንዳተሓመሰ ከሎ ብሮ ይመክኽ ክሬም ፓሽመል ከማ ናይ ግባእካን እዩ ግን ንግዜ ክን ክሬም ፓሽመል ትብሮ እንዳመኸኸ ከሎ ሓርጩ ይሕመስ ድሕሪዩ ፀባ ክገብረለ ጨው በርበረ ፀሊም ፋርማቾ ክገብረሉ እዩ ላዛኛ ባዕተር ልምድን ኣይኮነን ሕጂ ኢና ንተኣታትዎ ዘለና ኩሉ ግዜ ተደጋጋሚ ትሰርሖ ብዙሕ ምዕባለ የብሉን ተሓደ ካብቲ ሓደ ክትቅይሮት ዝሓሸ እሱ ስለ ዝኾነ ኢና ከዓ ባዕተር ንሰርሕ ዘለና ላዛኛ ባዕተር ሕጂ ብዙሕ ማይ ኢና ንገብር ብዙሕ ማይ ሕሩጭ እንዳተሓመሰ ከሎ ብሮ መኺኽልና ብሮ ምስ መኸኸልና ፀባ ኢና ንገብር ፀባ ንፍርቂ ኪሎ ፓስታ ላዛኛ ፍርቂ ሊትሮ ፀባ ሓንቲ ማንካ ጣውላ ብሮ ሓንቲ ማንካ ጣውላ ሕሩጭ ፊኖ እጂ ክሬም ፓሽመል ክሬም ፓሽመል ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ከነውርዶ ኢና ምሕፋፁ ክንዲ ብፃሕሊ ሕጂ ጨው ግድነት ኣይኮነን ክትገልፎ ትኽእል ኢኻ ጨው ብዘ ጨው ዝምገብ ክትገልፎ ትኽእል ኢኻ ጨው በርበረ ፀሊም

በርበረ ፀሊም ሓደ ዝበለፀ ትሕዝቶ ኣለዎ ካልኣይ ነገር ከዓ እንቃቑሖ ከዓ ሃንገፋ ይብለልካ በርበረ ፀሊም ኣርቂቕ ኣቢልና ንሰጦ ኣብዚኻ ንሕውሶ ሕጂ ታክሬምና በስ ፈሊሓትልና ሓንቲ ማንካ ጣውላ ፋርማጆ ወይ ሓንቲ እንቃቕሖ ውቂዕካ ትገብረና ትኽእል ሓንቲ ማንካ ጣውላ ፋርማጆ ሕራይ ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ነውርዶ ማለት እዩ ምሕፋሱ ጨው ገይረሉ በርበረ ፀሊም ገይረሉ መጀመርታ ሕርጭን ማንካ ጣውላ ሕርጭን ማንካ ጣውላ ብሮን ሓሚሰዮ ድሕሪ ምሕማሰይ ፀባ ገይረሉ እቲ ፀባ ምስ ኣኺልዎ ምስ በልኩ ከዓ ጨውን በርበረ ፀሊምን ድሕሪዩ ፋርማጆ ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ነውርዶ ሕራይ ሕጂ ማይና ፈሊሓላ ከምዚ ድዩ ዝገርር ግርር ጨው ዘይቲ ጌርናሉ ማለት እዩ ሕጂ ኣብቲ ዘይቲ እንዳጠማዕና እዚ ብዝ ጌርናዮ ዘለና ኣብቲ ዘይቲ እንዳጠማዕና ኢና ንገብሮ ኣብታ ዘይቲ እንዳጠማዕና ውሕዋት ውሕዋት ተላጊቡ ምውፃእ ከይ ኣብየና

በሲላትና ላን ላዛኛ ናይ ዓተር እንቃቑሖ ሰለስተ ፍርቂ ኺሎ ሕጂ ንሕና ግን ውሕቲ ኢና ጌርና ዘለና ሓንቲ እንቃቑሖ ምስ ኩባያ ዓተር ሕጂ እቲ ዓተር መጀመርታ ይእረ ድሕር ትሕምሶ ድሕሪ ምሕማስ ከዓ ተፀፅዮ ድሕሪ መፅፃይ ከዓ ሕላፍ ኣለዎ ከይፅልም ተኣርዮ ድሕር ተጥሕኑ ሕጂ ወይ ኣነ ኣይ ሕምሶን የገለ ትብል ንድሕር ኮንካ ከዓ ምስ ልክዕ ከምዛ ናይ ግዓት ትሕምሳ ሕጂ ኣብ ምንታይ ኢና ንገብሮ ብዙሕ ማይ ርኒርና ኣዚ ብዙሕ ማይ ኣብዚ ማይ ኢና ንገብሮ ምክንያቱ መጫጭ ከይብል ከይጣበቕ ብዙሕ ማይ ድሕር ኣብ ጨርቂ ከም ድንሽ ኢና ክነፅፎ ከይነድድ ኢደ እዚ ውዕ ዓተር ሕጂ ብዙሕ ማይ ምእንቲ ከይጣበቕ ሕጂ እዛ ሞሰር የላ ክመትራ እየ ሞሰር የላ ውፅኢት ናይ ፀባ ሞሰር የላ ኣብ መንጎ ሓንሳ ስማይ ስጋዕ ዝሕል ዝብለለ ነዚኣ ሞሰር የላ ውፅኢት ናይ ፀባ ሞሰር የላ ሕጂ ብዙሕ ጅልዕጅል ዓቢልካ ትገብሮ ኣብ ኩሉ ክበፅሓለይ ትብል ትበልካ ከዓ ተድቅቆ መሰንከቲና ቅብኣት ጌርናሉ ድሕሪ መሰንከቲና ቅብኣት ምግባርና ከዓ ዝሰጠጥናዮ እሞ እንቃቑሖን ዓተርን ጌርና ዝሰጠጥናዮ ሕጂ ኣብ መብሰሊና ድሕር እንታይ ኢና ክንገብር ስጎ ከዓ ፅቡቅ ጌርና ሰሪሕና ኣለና ስጎ ፍስ ኣቢልና ሽጉርቲ ቀይሕ ምስ ካሮት ፋሕፊሕናዮ በቐሊናዮ ድሕሪ ሽጉርቲ ቀይሕ መቕላውና ከዓ ንሽተይ በርበረ ጌርና ኣሉ ምዕስ ክብለልና ድሕሪ እቲ በርበረ ከዓ ኮሚደረ ሕርባ ሕጂ ዝሰራሕናዮ ክሬም ፓሽሜር ሓርጭ ሓሚስናዮ ብሮመኺኹ ድሕሪ ፀባ ጌርና ድሕሪ እቲ ፀባ ከዓ ጨው በርበረ ፀሊም ድሕሪ ጨው በርበረ ፀሊምካ ሓንቲ ማንታ ጣውላ ፋርማጆ ሕጂ ድፀበቐት ኮይና ግና ሕጂ

ክንፈን ፋርማጆ ንሕብሪ ንሕብሪ ጥቡቅ ጌርና ዝሰርሕናዮ ስጎ ቆፅል ባዜሊኮ ካሮ

0: ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ ንግዜ ክንብል ኢና እምበር ኣብ ቅድሚ እንዲ ክስራሕ ግን ብዙሕ ግዜ ዝወስድ ንሕብሪ ንከለር ክኾነ
1: እዛ ሕጂ በኣር ክሰርሓ ዝፀናሕ ኩነይ ዓተ እዚ ኩሉ ፖታሽም ኣለዎ ሓፂን ኣለዎ ኩሉ ነገር ኣለዎ ጠቃሚ ኮሎስትሮል ክንክ ይኽእል ኩሉ ስለ ዘለዎ ሕጂ ኣብ ፈርኖ የኸእትዋ ን15 ደቂቂ ናብ ፈርኖ ትወስ 1 ብታሕቲ 5 ካ ብላዕሊ ዓተርቲ ዝበለፀ ክንጥቀመሉ ናይ ጥዕና ስለዝኾነ ኩሉ ክገልፆ ዝፀናሕኩ ናይ ጥዕና ስለዝኾነ ክንጥቀመሉ ፅቡቅ ሕራይ ባሪ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ላዛኛን ብዓተር ነዚ ትመፅል ንዝመፅእ ዘሎ ሰውን ብካልእ መደብ ክሳብ ንረኸብ ሓንቀኒ እዩ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ ያክትውን ዝተፈላለዩ ኣገረምቲ ዝኾኑ ፍፃመታት ናይ ዓለም ሒዛልና ቀሪባላ ገለ ካብ ትሕዝቱ መቸም ብዛዕባ ፅባቐ ክበሃል እንከሎ ሎሚ ኣብዚ እዋን እዚ ዘለና እዮ ማለት እዩ ክፋል ናይ ገፅካ ብመጥባሕቲ ጌርካ ምትዕርራይ ከምኡውን ዝተፈላለዩ ክፋላት ናይ ኣካላትካ ከተጉድልን ከትዕብን ዝኽእል ምዃን እዩ ንሎም ድማ ኣብዛ ስዒባ ተቐርበ ዜናና ድማ ሽክና ናይ ርእሲ ናይ ምቕያር መስርሕ እዩ ኣዝዩ ዘገርመካ እዚ እውን ሓደ ካብቲ ኣዘራራቢ ዝኾነ ጉዳይ ኮይኑ ዘሎ ሙሉ ትሕሱ ናብታ ዜና ከስግረኩም እየ ብድሕሪ እውን ሓንቲ ዜና ክትህልወና

ኣዘራራቢ ኣርእስቲ ኮይኑ ዘሎ ቅርፂ ርእስኻ ናይ ምቕያር መስርሕ። ኣብ ቻይና መንእሰያት ብርኽ ዝበለ ሽከና ርእሲ ምልክት ጽባቐ ይሓስብዎ ብምህላዎም ቅርፂ ርእሶም ንምምሕያሽ ኩሉ ዓይነት ናይ ምፅብባቕ መስርሕ ይገብሩ ከም ዘለዉ እዩ ዝጥቀስ። እዚ ብምብራኽ ርእሲ ተባሂሉ ዝፍለጥ ዘይተለምደ ናይ ጽባቐ ዝምባለ ሰባት ኣብ ትሕቲ ቆርበት ርእሶም ብብዝሒ ሃይሉሮኒክ ኣሲድ ክውግኡን ዋላ እውን ሓደገኛ መጥባሕቲ ብምግባር ቅርፂ ርእሶም ክቕይሩን ይገብር። እቲ መስርሕ ሓደገኛ ምዃኑ እዩ ዝጥቀስ። ከም መርፍእ ሃይሉሮኒክ ኣሲድ፣ ምትካል ፕላስቲክ ከምኡውን ብተለምዶ ኣብ መጥባሕቲ ኣካላት ንመላግቦታት ንምፅጋን ዝውዕል መጣበቒ ናይ ዓፅሚ ስሚንቶ ይሓቁፍ። እቲ ናይ ዓፅሚ ስሚንቶ እቲ ኣዝዩ ኣካታዕን ሓደገኛን ኣገባብ ከም ዝኾነ እዩ ዝሕበር። መጥባሕቲ ዘካይድ ሓኪም ኣብ ቆርበት ርእሲ 3 ሰንቲሜትር ብምጭንዳሕ ድሪል ሰርሳሪት መሳርሒት ተጠቒሙ ኣብቲ ዓፅሚ ንኣሽቱ ቀዳዳት ይፈጥር። ድሕሪኡ ነቲ ስሚንቶ ብቕልጡፍ ወጊኡ ከይተረረ ከሎ ቅርፂ ይህቦ። መርፍእ ሃይሉሮኒክ ኣሲድ ዋላ እኳ ጉድኣቱ ክንዲ ናይ ዓፅሚ ስሚንቶ ኣይኹን ካብ ሓደጋ ነፃ ግን ኣይኮነን። ኣብ ቻይና ዝርከቡ መንእሰያት ኣብ ዝሓለፉ ውሑዳት ዓመታት ዝተፈላለዩ ዘገርሙ ናይ ጽባቐ መስርሓት ክገብሩ ተዓዚብና ኢና። ንኣብነት እዝኒ ንደገ ተወጢጡ ከም ዝወፅእ ምግባር። ይኹን እምበር ከም ናይ ዝብራኸ ርእሲ ዝገርምን ንሰማዒኡ ዝርብሽን ኣይነበረን።

0: ሰርሕዎ ዘይተለምደ ዓይነት ብሽኮት ፍሉጣት ዝኾኑ ኣብ ኦማቺ ጅባቺ ኣይኮካይ ዝርከቡ ስድራ ቤታት ኣብ ጫካ መፃወድያታት ብምቕማጥዮም ነቶም ሓሸራታት ዝሕዝዎም ድሕሪዚ ነቶም ዕኮት ኣብ ሲሎም ብምንቃፅ ነቲ ብሽኮት ዝሰርሕ ሰብ ይህብዎ እሞ ኣብቲ ብሒቋእቲ ይስንክቶ። እቲ ብሽኮቲ ቁሩብ ሽኮራዊ ጣዕሚ ክህልዎ ከሎ እቶም ዝነቐፁ ዕኮት ድማ ናይ ዝሓረረ ዘቢብ መቐረት ከም ዘለዎም ይጥቀስ። ነቶም ብሽኮት ንምስራሕ ዝውዕሉ ዕኮት ንሰባት ውሑሳት ከም ዝኾኑ እዮም እቶም ስድራ ቤታት ዝዛረቡ። ኣብ ኦማቺ ጃፓን ዝተማሃዘ ጅባቺ ሰንበይ ናይ ዕኮት ብሽኮቲ ኣብ ዕዳጋታት እቲ ኸባብን ኣብ ካልኦት ከተማታት ጃፓን ኣብ ዝርከባ ምሩፃት ድኳናት ክርከብ ይከኣል።
1: These crackers aren't just snacks. They have real wasps inside. In Japan, wasp crackers or jibachi senbei are made by mixing dried wasps into the dough, then baking them until crispy. The taste is savory with a bitter sensation from the wasp's body. Still dare to try.

ተፈጥሮዊ ጽባቐ ገረብ ሆሎንግ። ሆሎንግ ኣብ ጫካታት ደቡባዊ ምብራቕ ኤስያ ዝርከቡ ነዋሕቲ መሳጢ ትርኢት ዘለዎም ኣግራብ እዮም። እዞም ኣግራብ ፍርኦም ኣብ ክንዲና መሬት ዝወድቕ ከም ሄሊኮፕተር ዝሕንበቡ ዓበይቲ ክንፊ ዘለዎም ፍረታት የፍሪ። ብልምዲ ሆሎንግ ተባሂሎም ዝፍለጡ እኳ ትኾኑ ቀንዲ ስሞም ዲፕተሮ ካርፐስ ሮቱሰስ እዩ። ክሳብ 6 ሜትሮ ንውሓት ዘለዎም ዓበይትን ተረርትን ኣግራብ እዮም። እዞም ኣግራብ ኣብ ከባቢ ደቡባዊ ምብራቕ ኤስያ ብዘለዉ ደቀባት ዝኽበሩን ምስ ፅፅዋያት ኣፈ ታሪኽ ስርዓታትን ልምድታትን እቶም ህዝቢ ዝተኣሳሰሩ ምዃኖም ይንገር። እቲ መሳጢ ዝኾነ ፍልይ ዝበለ ትርኢቶም ንጎኒ ገዲፍካ ኣብ ህንፃ ምፍራይ ኣቑሑ ገዛን ጀላቡን ክውዕሉ ይኽእሉ። እቶም ኣግራብ ዘደንቕ ሜላ ምብታን ዘርኢ ድማ ኣለዎም። እቶም ክልተ ክንፊ ዘለዎም ፍረታት ሆሎንግ ካብ ጨናፍር ክወድቁ ከለዉ ከም ንኣሽቶ ሄሊኮፕተራት ኣብ ኣየር ይሽከርከሩ። እዚ ድማ ካብቲ ገረብ ርሒቖም ብምጉዓዝ ናብቲ ክለምዕሉ ምቹእ ዝኾነ ከባቢ ናይ ምዕላብ ዕድሎም ዘዕቢ መስርሕ እዩ።

ወዲ 98 ዓመት እንግሊዛዊ ሄሪ ሄስማን ኣብ ክንፊ ትበርር ነፋሪት ደው ክብሉ ብምኽኣሎም ብዕድመ ዝዓበዩ ከምኡ ክገብሩ ዝኽኣሉ ተባሂሎም ኣብ መዝገብ ክብሮ ወሰን ጊነስ ሰፊሮም። ሄስማን ዝሓለፈ ሰሙን እዮም ኣብ ካምብሪጅ ኣብ ዝርከብ መዓርፎ ነፈርቲ ዳክስፎርድ ካብ ዝተበገሰት ኣስታት 300 ሜትሮ ብራኸ ዝነበራ ነፋሪት ልዕሊ 9 ደቓይቕ ኣሕሊፎም። ሄስማን ንትካል መዝገብ ጊነስ ኣብ ዝሃብዎ ሓበሬታ ካብ ንእስነተያት ሒዘ ነዚ ክገብር ሕልሚ ነይሩኒ ክብሉ ተዛሪቦም። ሄስማን በዓልቲ ቤቶምን ወዶምን ብሕማም መንሽሮ ካብዚ ዓለም ቅድሚ ነዊሕ ዓመታት እዮም ተፈልዮም። ስለዚ ድማ ነቲ ዝረኸብዎ ኣታዊ ብሕማም መንሽሮ ንዝተጠቕዑ ቆልዑት ከውዕልዎ ከም ዝኾኑ ክፍለጥ ተኽእሎ።

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ሌላ እያ ክትከውን ንሎሚ ድማ ብዛዕባ ሓንቲ ዝነውሐ ቁመት ዘለዋ ጓል ኣንስተይቲ ኢና ሕዝናትን ቀሪምና ዘሎና ዝነውሐ ቁመት ዘለዋ ጓል ኣንስተይቲ ተባሂላ ኣብ መዝገብ ክብረ ወሰን ሰፊራ ዘላ ሩሜሳ ቤጋም እያ። ሩሜሳ ምክንያት ቁመት ናይ ምንዋሕ ናይ ቁመታ ማለት እዩ ብሰንኪ ናይ ጀነቲካዊ ፀገማት ምዃን እዩ ዝፍለጥ። ኩሉ ግዜ ቁመት ንብልን ከለና ምስተውህቦ ነተኣስሮዳ እምበር ብሰንኪ ሕማም ወይ ናይ ጀነቲካዊ ፀገማት እውን ከጋጥም ከም ዝኽእል እዩ ዝፍለጥ። ሩሜሳ እምበኣር ኣብ ሂወታ ይኹን ማሕበራዊ ንጥፈታታን ዘጋጥምዋ ፀገማት በዲሃ ኣብ መዝገብ ዓለማዊ ክብረ ወሰን ክትሰፍር ዝበቕዐት ጓል ኣንስተይቲ እያ። ንብሉ ትሕሶ እምበኣር ናብ መደብ ሌላ ከስግረኩም እያ ክትከታተሉ ብኸብሪ ንዕድመኩም።

ሩመይሳ ገልጊ ልዕሊ 7 ጫማ ቁመት ዘለዋ ንሳ ኣብ ምድሪ ዝነውሐት ህያው ሰበይቲ ብምዃና ክብረ ወሰን ዓለም ጊነስ ሒዛ ትርከብ። ታሪኻ ግን ካብ ቁመት ኣዝዩ ዝዓበየ እዩ። ዛንታ ጽንዓት፣ ብልሒ፣ ሕያውነትን ኣብታ ንማእከላይ ሰባት ዝተዳለወት ዓለም ብዝተፈላለየ መንገዲ ትነብር ዘላያ። ሩመይሳ ገልጊ ኣብ ቱርኪ ብ1997 ተወሊዳ ኣብ መጀመርታ ከም ዝኾነ ካልእ ቆልዓያ ትመስል። ዓመታት እናሓለፈ ምስ ከደግና ሓደ ዘይተለምደ ነገር ተነጸረ። ተዓቢ ነበረት፣ ኣዝያ ቁልጡፍ ዕብየት። ድሒሮም ሓካይም ሩመይሳ ዊቨር ሲንድሮም ዝበሃል ሳሕቲ ዝረአ ሕማም ከም ዘለዋ ረኺቦም። እዚ ድማ ንዕብየታን ኣካላዊ ምዕባሊኣን ዝጸሉ ኣዝዩ ዘይተለምደ ጀኔቲካዊ ጸገም እዩ ነይሩ። ሩመይሳ ቈልዓ ከላ ብዙሓት ሰባት ፈጺሞም ዘይሓስብሉ ብድሆታት ኣጋጢምዋ። ነዊሕ ርሕቐት ንምጓዓስ ይኸብዳ። ዝሰማምዓ ክዳውንቲ ምርካብ ዳርጋ ዘይከኣል ነይሩ። ቀሊላ ሑገዛ እውን ከይተረፈ ዘይምቹዕ ዕንቅፋታት ክኸውን እውን ክኢሉ እዩ። ቁመታ ግን ብደገ ፍሊቲ ክገብራ ከሎ ስብእናኣን ናይ ፈጠራ ክእለት ዘለዋን ከምኡ እውን ቆራጽነት ዝነበራን እያ። ንመብዛሕትና መዓልታዊ ህይወት ኣውቶማቲክ እዩ። ከይሓሰብና ኣብ መንበር ኮፍ ንብል ንኸይድ። ልክዕ ምስዓቕና ዝተዳለወ ኣውቶቡሳትን ነፈርትን ኢና ኸዓ ንጓዓዝ። ንሩመይሳ ግን ዓለም ኣዝያ ንእሽቶ ኮይና ክስምዓ ይኽእል እዩ። ኣብ ሓደ እዋን ዘጋጥማ ኣብ ሓደ መንገዲ ኣየር በጢላ ብሰላም ክትበርር ምእንቲ ሓያሎ መንበር ምስ ኣልገሱ ውዕዞ ኣየር ከይተረፈ ኣህጉራዊ ዜና ክኸውን በቒዑ። ምስ ናይዚ ግን ሩመይሳ ካብ ኣቓልቦ ኣብ ክንዲ እትሕባእ ናብ ሓያል ነገር ቀየረቶ። ማለት ናብ ንቕሓት ብዛዕባ ብርቂ ኩነታት ምንባርን ኣገዳስነት ምቕባል ፍልልያት ደቂ ሰባትን ብግልጺ እትዛረብ ጀመረት። ሰባት ድማ ክሰምዕዋ ጀመሩ። ኣብ 2021 ሩመይሳ ገልጊ እታ ዝነውሐት ብህይወት ዘላ ጓል ኣንስተይቲ ኮይና ብወግዒ ኣብ መዛግብቲ ክብረ ወሰን ኣትያ። ነዛ ልዕሊ 7 እግሪ ቁመት ዘለዋ ሩመይሳ ገልጊ ማሕበራዊ መራኸቢታት ብግብረ መልሲ ተፈንጀሩ። ኣብ ነፍሲ ወከፍ ኣህጉር ዝመጻት ትካላት ዜና ንዛንታኣ ሸፈነኦ። ሩመይሳ ግን ብትሕትና ትምልሰሎም ነበረት። ካብ ሰባት ዝተፈልየ ምዃን ከም ኣውሉታዊ ነገር ፈጺሙ ክረአ ከም ዘይብሉ ንሰባት መሊሳ ኣዘኻኺራ። ኣብ ቃለ ምሕተት ሰባት ነብሶም ምቕባል እንተ ተማሂሮም ኩሉ ጉድለት ረብሓ ክኸውን ከም ዝኽእል ብዙሕ ግዜ ትዛረብ። ምናልባት እውን በዚ ምኽንያት እዚ ሚልዮናት ዘድንቕዋ። ነዋሕ ስለ ዝኾነት ጥራይ ዘይኮነ እቲ ሰባት ከም ጉድለት ዝርእዎ ንሳ ንረብሓኣ ቀይራ ንጥቕሚ ንኸምኣ ዝኣመሰሉ ሰባት ትምዕዳላ። ኣብ መላእ ዓለም ዝርከቡ ሰባት ብመዓልታዊ ህይወታ እናተመሰጡ ንጉዕዞኣ ብማሕበራዊ መራኸቢታት ይከታተልዎ። ከመይ ጌራ ዝኣኽላ ክዳውንቲ ትዕድግ፣ ጫማኣ ክንደይ ዝኣክል ዓቐን ኣለዎ፣ ከመይ ኢላ ትጓዓዝ፣ ኣብ ጎና ተራ ሰብ ደው ክብል ከሎ ከመይ ይስምዖ። ኪኖ ምፍላጥ ግና ብዙሓት ሰባት ኣብ ምትብባዓ ይርከቡ። ሩመይሳ መብዛሕትኡ ግዜ ብዛዕባ ርእሰ ተኣማንነትን ኣእምራዊ ሓይልን ውልቃውነት ምትሕቁቓፍን ዘምልክት መልእኽትታት ተካፍል። ንዝተፈልየ ኮይኑ ዝስምዖ መንእሰይ ኣዝዩ ነዊሕ፣ ኣዝዩ ሓጢር፣ ኣዝዩ ሓፋር፣ ኣዝዩ ዘይልሙድ ዛንታኣ ሓያል መልእኽቲ ይሰድድ። ዋጋ ንኽህልወካ ክትሰማማዕ ኣይድልየካን እዩ። ሓደሓደ ግዜ እቶም ዝያዳ ጐሊሖም ዝረኣዩ ሰባት ዓለም እቲ ዝክሮም ሰባት ይኾኑ። ኣብ ትሕቲ ቀጻሊ ኣቓልቦ ህዝቢ ምንባር ኩሉ ግዜ ቀሊል ኣይኮነን።
ብዙሓት ኣብ ናይ ከም ናይ ሩሜሳ ናይ ኣካላዊ ፍልልይነት ዘለዎም ሰባት ተነፅሎ ክመርፁ ይኽእሉ እዮም። ንሳ ግን ግሉፅነት መሪፃ ደጋጊማ ሰባት ምጥማት ብምርዳእ ምፍራድ ድማ ብርህራሄ ክትክእዎ ተተባብዕ። ታሪኻ ኣካላዊ መልክዕ ንሓደ ሰብ ሙሉእ ብምሉእ ክገልጾ ፈጺሙ ከም ዘይክእል የዘኻኽረና። ምናልባት እቲ ዝዓበየ ዓወት ሩሜሳ ክብረ ወሰን ዓለም ኣይኮነን። ምናልባት ኣረኣእያኣ ክኸውን ይኽእል እዩ። ምኽንያቱ ብህወታ ኣቢልና ሰብኣውነት ብብዙሕ መልክዕ ከም ዝመጽእ ስለ ዘዘክር ዝተፈላለዩ ኣካላት፣ ዝተፈላለዩ ክእለት ዘለዎም፣ ዝተፈላለዩ ብድሆታት፣ ኩሉ ሰብ ድማ ክብሪ ይግብኦ። ኣብዛ ብፍጽምና ዝተዋሕጠት ዓለም ሩሜሳ ገልጊ ዝያዳ ትርጉም ዘለዎ ነገር እያ ትውክል። ንሱ ድማ ሓቅነት እዩ። መን ምዃና ኣይትሓብእን እያ። ሩሜሳ ገልጊ ኣብዚ እዋን እታ ዝነውሐት ሰበይቲ ኣብ ጊነስ ሪከርድ ሒዛ ትርከብ እያ። እቲ ሓቀኛ ዕብየት ግን ብሰንቲሜተር ክዕቀን ኣይክእልን እዩ፣ ብትብዓት እዩ ዝዕቀን። ከምኡ ውን ነብሳ መሲላ ምዃና ጥራይ ንሚልዮናት ክትነቓቕሕ ክኢላ እያ። ምኽንያቱ ሓደ ግዜ እቶም ዝለዓለ ደረጃ ዝድይቡ ሰባት ንኻልኦት ኣትሒቶም ዝጥምቱ ዘይኮኑስ ንደቂ ሰባት ኣብ ዝለዓለ ደረጃ ደጊፎም ንኽበጽሑ ዝሕግዙ እዮም።

ደንደን ኣብ እዋን ናፅነት ንግደት ደንደን ስለ ዝኾነ በፃሕቲ ካበየኹርና ሓገሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብፅዓ ዝኣትውሉን እዋን እንሆ ደንደን ዝብል ብበፃሕቲ ስዒቡ የቐፍብ።

0: ዕለሙ ኣሉን ተዝብሉኒ ማሓለፍያ ማእለማ በትሃር ሰማይ በቲ ምሕረር ስማ እድያታ ባሕሪ ዘይሃስስ ቀለማ ምስሊ ናይ ተዓዱ ዝዓደላ ግርማ ጥልፍ መበል ኩሉ ዝተጻሕፎ ስማ ኣምሃም ሃብኩ ንዝደንደን ኣርማ ድረፈሉ እንተዝብሉኒ ሕላይ ክሃልየሉ ኣብቲ ኸውታ ለይቲ ኣብቲ ሰብ ዘይብሉ ነቐየ ሓሊመስ ገለስ መበልኩሉ ደንደን ኣቋር ክብሪ ንጉስ ምዋዕሉ ኣብ በረኻ ኾይኑ መትበሩ ዝሕዝቡር ዘምረሉ እንተዝብሉኒ ምበልኩ ከዓ ኣለኒ ዝበሃል ኣለኒ መብፅዓ ነዚ በዓሉ ዕለት ጸፍጸፍ እንግድዓ ሹርባ በርበረን ድዩ ዘይፍትዎ ደይፍዓ እዚ መትከም ዓባይ ፀሓይ ጾመርበዓ ደንተር ተፍትሒ ዘይብርኾ ወፅዓ
1: ደንተርተ ፍትሒ ዘይብርኾ ወፅዓ
2: ክዓስሎ ተዝብሉኒ ጨጉረይ ንዘገፈ ከምቲ ጨጓር ደንጋ እሳ ዝሓለፈ ኮውታ ዝቐደደ ትብዓት ተደገፈ ደንደን ዝቤትወ ምቑሕ ዝጓሓፈ ከምከምኡ ምኾንኩ ዘሕረስ ዝሓለፈ ውቕዕሉ እንተዝብሉኒ ኣውታር ናይ በገና ከም ናይ ካሕካሕ ጽባሕ መረዋሕ ወጋሕታ ጥሪም ጥሪም መበል ኩሉ ነዚ ገዚፍ እምባ ከም ውዳሴ ሰማይ እተነግሐ ቓና ልቢ ብዝትንክፍ ከም ናይ ዕዋፍሕና ጸወታ ጻብዕቲ ብፍልያ ኩርኩማ ዝርዓሚ ቐልቢ ስምዒት ፈለማ ንስሙ ዝበቅዕ ነዝደንደን ግርማ ንፍሕሉ ተዝብሉኒ እነፍሕ እምብልታ ከም ተረዚም በዓል ህዝባዊ ደንፋዕታ ሻንቂ ድፍን ደባይ ብብታርታ በቲ ዓዋፍ ልቢ ናይ ድምር ጸወታ ስምዒ ዝንቕንቕ ስሩ ንዕልልታ መለኸት ነፍሐ ምነቕነቕኩ እምባ ከዋኽብቲ ሰማይ ክወርዱ ንባይታ መናፍሕ ንኽብሩ ነዝደንደን ጐይታ
1: መናፍሕ ንኽብሩ ነዝደንደን ጐይታ
3: ቅባእ እንተዝብሉኒ ብትርኢት ኣምሳሉ ንሰማይ ስሒበ ነጠቕ መበልኩሉ ላመት ከኸብ ፀሓይ ሕብርታት ንኽብሩ ኣድምቕ መበልክዎ ዕራርዋይ ሕብሩ ደንደን ፀሓይ እንድዩ ብለይቲ ብቖትሩ መካነ ጸዳልዩ ይፈለጥ ትስሩ ንፋስ ገምገም ባሕሪ ንኽብሩ ዘሚሩ ንዝእምርተ ሓይሉ ማዕበል ናንቃዕሪሩ ራርወት ተዝብሉኒ ተወሰዶ ድቃስ ርሩ መበልክዎ እንተመጾ ትኻስ ክንደይ ድ ኣሕሊፉ እዚ ደንደን ነካስ ኣተሕቀሽኖ ኣተኣካራፋስ ኣትውረት ደይብ ኣመላጣል ትንፋስ ደንደን ዘንግድኪሉ ሓርነት ክወሓስ መዓልቲ እንዲ ጽሒው ዘይረኽብ ድቃስ ሕጅስ ሕጅስ ስምም ዝዕም ድኣይበል እርም ክርትም ናይ ድኸሙ ደበስ ለይቱ ተባሪኹ መዓልቱ ይቀደስ ደንደን ጐይታ ንዘለዓለም ንዘለዓለም ይንገስ
1: ደንደን ጐይታ ንዘለዓለም ይንገስ
0: ክረመሉ ተዝብሉኒ ምኾንኩ ኸረምቲ ደበና ቐቂጨ ምሰቐልኩ ላዕሊ መስታን ደሃይን ብመብረቕ ብነጉዲ ትእንግርቲ ኸውን ዓዚም ንጠማቲ ኣብ ዝባን ደንደን ዝናብ ንኽፋጢ ኣውሊዑ ሰራዉ ክሕምልምል ምእንቲ ቀጠልያ ኽደን እዚ ደንደን ዓይኒ ዝናብ ምስ ሓንዘዘ ሰማይ ምስ ተከዘ መብረቕን ነጐዳን እናተሓጋገዘ ኣብ ዝባኑ ኾይኑ ሰይፉ ተመዘዘ ርግኣት ማተይልኡ ብህድኣት ዝዋዘ ደንደን ጐይታ ክብሩ ዝዓዘዘ
1: ደንደን ጐይታ ክብሩ ዝዓዘዘ
2: ወሓዝሉ እንተዝብሉኒ ውሕጅ ምኾን ኩሉ ውሕ ሸዓተ ሩባ ሓንጋር ኩሉ ምሉ ብእግሩ ዝሓልፍ ሩባ ምዖ ገይሩ ትም ኢሉ ዝዕዘር ሕዳ እያንቈልቂሉ ንኸውታ ዘርዕድ ክጓዝም ምሕዳሩ ማዩ ዘይንኪ ከበሳ ድራሩ ድሃይ ፉፍን ድፍን ውሕጁ ገርጊሩ ዋሕዚ ዝቕነት ነብስዋ ማእኪሉ ዝግርማዊ እምባ ደንደን ኣያኹሉ ዓምብብሉ እንተዝብሉኒ ዕምባባ ምኾንኩ ከምታ ጽገሬዳ ከም ኣደስ ከም ሽቱ ኣብቲ ፀሓይ ብርቃሕ ንንህቡ መፍተቱ ቅልዕልዕ ምበልኩ ልበይ ብኽፍቱ ብዓይነይ ክሪኦ ደንደን ተኸንቲቱ ዕረርዋይ ሕብሩ ሓምላይ እድያቱ ንግርማዊ ደንደን ኣልማዝ ስልማቱ ርእሱ ኩሉ ንዲታ ደንደን ብሉፅ ንጉስ
0: ኣዝዩ መሉ እንተ ዝብሉኒ ከም ያሬድ ማህሌታይ ድጓም ገበርኩ ብዕዝል ኣረራይ ከም ርኽ ከም ኣስፈል መህመምክዎ ድሃይ ቁም ዜማ ሃሌታ ኣብ ለይቲ ኣብ ፀሓይ ወድስ መበልክዎ ነዝ ደንደን ሊላይ ብወረብ ሸብሸባ መገለጽኩ ደስታይ መቖሚ ዓቲረ ብድብር ክልሃይ ደንደን ዓብ እምባ ኣበባይ ዕምበባይ ዝምር መበልኩሉ ንደንደን ኮኸባይ እንተ ዝብሉኒ ዝብል ዘይብለሉ ባዕለይ ኣብቲ ግስም ለይቲ ዋካን ደንደነይ ገልዕ ቐንዴል ክስከም መቕረዝ እንዲ ስመይ ዋልታ ዓንዲ ፋኑሱ ዘይኮነሉ ኸመይ ጥዋፉ ሒዘ ምሕዳረይ ብቕመይ
1: ጥዋፍ ሒዘ ምሕዳረይ ብቕመይ
2: ኣብቲ ቑራቑሪ ኣብ ቅርዝፍስፍ ለይቲ ኣብቲ ገብገብወ ምሕቀብቀብ ወቕቲ ደንደን ገዚፍ እንድዩ ካብ ፀሓይ ዝዓቢ ሃፉ እሳት እዩ ኣስያ ድርብ ፈርጊ እዚ ሰሓቢ ግመ ግመ ተጐልባቢ ኣሻብ ስውር ዝብል ኣብ ገለ ዘድቢ እዚ ደንደን ግዙፍ እዚ በዓል ወጅሂ ተደረብ ግመ ክንዲ ክንዲ ጋቢ ኪድናይ ንዕናይ ዝብለኒ ብፀሓይ ጾረይ ልዕሊ ዕይር እቲ ሕጃይ ምጃይ ስኒ ዘንክሰኒ ብስኖ ብተላይ ኒሐይ ዘበርኾ ከም ድፍእ ንላዕላይ ቁሩብ ዝተርፈኒ ክነክእ ንሰማይ ወይ ዝድርብ ጋቢ ኣበባይ ዕምበባይ ደንደን ክቡር እምባ ዝደንደን ክኸባይ
1: ደንደን ክቡር እምባ ዝደንደን ክኸባይ
2: ከም ሸብራኽ ከም ድንን ንኢደይ መንስኢ ነዝ ጐበርትዒ ፍትሒ መጋቢኢ ነዝ ጐይታ ደንቢ ነዝ ጐይታ ወግዒ ኣብ እዋን ሕሰምና ዝኾነና ጸግዒ ሕይወተይ ዝህቦ ሃገር መቐውዒ ብረቕ እንዳበለ ሰብረቐን ፀሓይ ሰጓግ ደበንገረ ነጋፊ ጸለንጋይ ዘይትሰምዕ እዝኒ ጕንዳ መላህማይ ውቓዕ እንተበልዎ ዝዓሉ ብሮማይ ደንደን ዓብ እምባ ደንደነይ ስዮማይ ከም ቀደድ ብርህርህ ከም ሕራይ ከም ዋሕ ብርቅሕቅሕ ከም ፀሓይ ብርሃን ትርኢት እንድዩ መነኒ ንሰማይ ኣብኡ ዝጋብኡ ከዋኽብቲ ላዕላይ ቅቕል ናይ ተሃሩ ትርኢቱ ድራማይ ኮኸብ ሸውዓተዩ ደንደነይ ክኸባይ ክርዕርዕ እንተበለ እዚ እምባዓቢ ትፍንን እንተበለ ከመርሓ ትማሊ መንጉድ እንተውፀ ኣንበሳ ጓዛሚ ድሃዩ እንተህመመ ድሃይ ሓበን ልቢ መላሃዮ ኣልባብ እዚ ጥዑም ድምፂ ኣዳራሽ እንድዩ ሃይከል ናይ ሰማእቲ ትእምርተ ጽንዓት ንመንፈስ መጋቢ
1: ትእምርተ ጽንዓት ንመንፈስ መጋቢ እትርወውና ንዂሉ ሓንጋሪ ኣብ ማእከል ዱር ብዓውታ ነጋሪ ዜና ዕስ ንፋስ ድሃሳ ዓምጣሪ ርግሱ ዓጠምጠም እቲ ተሰባሪ ኣብ ደንደን ክበጽሕ ኣብ ራቑ ዝቖሪ ኣቡንዲ ዘስብር ደንደን ንእሲ ሓይሊ ደንደን ኣዳራሽ እዩ ጽጋባ መዘቢ ደንደን ኣርሓ እዚ ርእሱ ዂሉ

ክብራት ተኸታተልቲ መደባት ንዛይ ካብተን ኣዘናጋዕቲ ዝኾና ትሕሶታትና መደብ ወይ ክና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዘናይቲ ዝኾኑ ቪድዮታት ኢና ሒዝናልኩም ቀሪብና ዘለና ንምሉእ ትሕዝትኡ ንክትዘናግዑ ናብታ መደብ ከስግረኩም እየ ተኸታተልዎ።

0: ቶፕ 5 ሆቴል ሪስቶራንትን ባርን እዚ ዝንኡ ልዑል ዝኾነ ቶፕ 5 ንኹሉ መልክዓቱም ትሕዝትኡም ብዝለዓለ ደረጃ ሕይሩን ውዳቢኡ ኣጻፊፉም ንዕበትኩም ዘማልእ በቢ ዓይነቱ መግቢያ ኣዳልዩ ንቐደም በሉ እናበለ ይዕድመኩም ኣሎ። እዚ ብጽፈትን ውሕልነትን ተዳልዩ ዘሎ በቢ ዓይነቱ መግቢ ከከም ሕርያኹም እዩ። ስፔሻል ፓስታዶ፣ ስፔሻል ዓሳ ወይ ስፔሻል ማኣዲ፣ ስፔሻል ጫዕጫዕ ዓሳዶ ጫዕጫዕ ስጋ፣ ከምኡውን ስፔሻል ፓኒኖ ምጽማቑና ገዳሲ ክፋል ትሕሱ እዩ። ብዘይካዚ ፒዛ በዘተኣማምን ደረጃ ተሸፊኑ ቴክ ኣወይ ናብ ቤትኩም ክትማልእዎ ሕርያኹም እዩ። ቶፕ 5 ሆቴል ምዝኹሉ ዕግበት እዙ ኣገልግሎት ኢንተርነት ዋይፋይ ጀሚሩኹም ዘሎ ነበስረኩም ብድሓን ምፁ ቶፕ 5 ሆቴል ሬስቶራንትን ባርን።
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ዝሓለፈ ሰሙን ከም ዝተኸታተልኩሞ ተኸታታሊት ፊልም ክብረት ተዛዚማ ሎሚ ድማ ካብ ዝተፈላለዩ ዞባታት ዝተኣከበ ርእቶታት ህዝቢ ኣብ ፊልም ክብረት እንታይ ምስል ሒዝናልኩም ቀሪምና ኣሎና። ንምሉ ትሕዝቱ ናብቲ መደብ ከስግረኩም እየ ተኸታተሉ።

0: ኣብ ፊልም ክብረት ዘለኒ ርእቶን ጠውላሕታን ክገልፅ እንተደኣ ኮይነ ፊልም ክብረት እቲ ዝዓበየ ንዓና ሳፕራይዝ ዝኾነ ኣዝና ነፍቅሮም ንናፍቆም ስነ ጥበበኛታት ብናይ ቦታን ግዜን ምፍልላይ ነዊሕ ዘይረኣናዮም ብመንገዲ ፊልም ክብረት ተረእና ማለት እዩ። ንኩላቶም በዚ ኣጋጣሚ እዚ ፍቅርን ሰላምን ጥዕናን ዘለዎ ሂወት ንምነየ። ብዓብኡ ከዓ ኣብ ሕብረተሰብ እንታይ መልእኽቲ የሕሊፋ ንዝብል ነቲ ዝነበረ ሃጓፍ ከይተፃላእካ እሞ ከዓ ኣብ ሓደ ህርመት ልብ እናሃለኻ ግን በካይዳኻ ግን ትፈላለ እጂ ኤልሳ ዝነበራ ፍቅርን ኣብ ስድራ ቤታ ዝነበረ ሓያልዮትን ዝኸፈለቶ ዋጋን ከም ኩሉ ኤርትራዊ ማለት እዩ ክትሪኦ ከለካ ቀሊል ኣይነበረን። በዚ ከዓ እቲ ናይ መወዳእታ መጎስ ክትረክበሉ ዝግበአ ከዓ ክንደይ ኣብ ፅዕናኣን ኣብ ስድራ ቤታን ብዙሕ ሽግር ሓሊፋ ማለት እዩ። ሕጂ እዚ ሽግር ሓሊፋ ኣብዚ ናይ መዛዘሚ ምብፅሓ ኣነ እቲ መልእኽቲ ተመሓላሊፉስ ሽግርኩ እንተወዲኡ እየ ዝብላ በዚ ኣጋጣሚ እዚ። ስለዚ ፊልም ክብረት ዕውት መልእኽቲ ኣመሓላሊፋ እየ ዝብል ኣብ ሕብረተሰብ
1: ኣብ ፊልሚ ክብረት ኣዝያ መሃሪትን ኣዘናጋዒት ፍቱቲ ፍሉይ ተቐባልነት ዘለዋ ፊልሚ ኣብ ሕብረተሰብ ብፍላይ ኣብ ኣዴታት ኤርትራ ኣብ ሓፈሻዊ ብኩሉ ፍቱቱ ድገብራ ዓባይ ትምህርቲ ዝነበራ ፊልም እያ። ፊልም ክብረት መሃሪት እንድያ ኣዘናጋዒት ክንብላ ፀኒሕና፣ ግን ካብኡ ዝተበገሰ ከዓኒ ዓበይትን ፍትዋትን ስነ ጥበበኛታት ዘሳተፈት ብምዃና ሞኻ ኣብ ውሽጣ ዓድን ኣብ ደገን ብፍሉይ ከም ዝተሰርሐት መጠን እቶም ጠፊኦም ሃሲሶም ንብሎም ዝነበርና ዓበይት ስነ ጥበበኛታት ክንሪኦም ዘብቃዕት ፊልም እያ። ብጣዕሚ ፅብቕት እያ። ዝነበረ ዛንታ ኣብ ሕብረተሰብ ኤርትራ ዳርጋ ደይነበረን ኣሎ ክትብሎ ከዓ ኣሰካፊ ዝኾነ ፊልም ዛንታ እዩ ነይሩ። ግን ፍሉይ ድገብራ ከዓኒ ኣብ ታደ እዩ ኣብ ደቃ ትገብሮ ዝነበረት ኣፈላላይ ፍሉይ ክገብራ ክኢሉ ነታ ፊልሚ ብሓንቲ ዓይኒ ክትሪኦም ዝግባአ ዝነበረ፣ ግን ፈልያን ወዳ ክትርኢ ፈልያን ጓላ ክትርኢ ግን ከዓ መሃሪት ድገብረሃኒ በታደ ዝተበርከሰት እንዲዩ ማለት እምነት ክህሉ ኣለዎ። ብሓፈሻ እምነት ኣብ ሓወኻ ብሓፍትኻ ብሓፈሻ ኣብ ደቅኻ ፍሉይ ተገዳስነትን እምነትን ክህልወካ ኣለዎ። ብማዕረ ክትሪኦም ኣለካ ደቅኻ ከምእየ ዝብላነ
2: ባባንዕዶ ተረድእኒ ባባ ንዑኢለ ገብሮ ከም ዘለካ ይርድኦን እዩ ዘሎ ንስ ክጥራሕ ክትርድእን ትኽእል
3: እንተወደ ኣባሕርቃኖም ከይሕረቐካ ቀሲ ኢልካ ንገሮ ዘይመስረ እኳ እዩ ዝሃሰካ ዘሎ
2: ንእሽተይ ካል ክዛርቦ ከሉ ክፀርፀር እናበለ ከመይ ገይረ ክርዶ ብምንታይ ክርዳእኒ
4: ፅቡቅ በቃ ነ ብጣዕሚ እየ ናይ ፊልም ክብረት ሓደ ጓል ንሰይቲ ኣገዲሰታ ኣነ ከዓ ጓል ንሰይቲ ሃማድ ድዋ ማእከል ብልክዕ ብዛዕዳ ቁንቸ ንዛርበሉ ዓቕመን ሓይለን ክሒላ ከም ዘለዎን ኢና ንፅዕር ከምኡ ኮይኑካ ፀኒሑ። ሕጂ ናይ ፊልም ክብረት ብሓቂ ንሰብ ስምሂረ እያ ክንደይ ካብ ምእቲ ካልሑቶ እዩ። ግን እዛ ፊልም እዚኣ ኣብ ብዙሓት ስድራ ቤት ኣብ ማለሲ ኣብ ገለገለ ሕልፍ ኢልካ ትሪኦ ክላስ ቤት ፍርዲ ውዕሉ ኣለዉ። ጥልመት ሓደ ጥልመት ናይ ቃል ኪዳን እዩ ትርድእ ንለኸ ኣቦና

ክፈላለየ ብጣዕሚ ክትሓዝን ኣነ ሕ ብጣዕሚ ክትሓዝን ተፈላለየን እዩ ከምኣ ኢሎም ከዓ ከይተሓጎሱ ከዓኒ እቲ ሰብኣይ ሞይቱ ማለት እዩ ልያ ግን ኣነስ ብጣዕሚ ልያ ተዋሳኢት ማለት እዩ እታ ድራማ ተዋሂባታ እንድያ ግን ብጣዕሚ እያ ትሕርቀኒ ነራ ብጣዕሚ ትሕርቀኒ ነራ በቃ ግን እታ ድራማ ስለናታ ስለዝሃብዋ ብጣዕሚ ተዋሲያ እያ ተዋሲያ እያ እሳሲ እቲ ሁሉ ኩነታት ዘለዎ ዝረኣያ ነገራት

0: ፀቢቖም ታይ ሽሙ ካልእ ምስ ናይ ደገ ተኣሳሰረ ኮይኑ በዓል ናይ ጨሲ ደገ እየን ዘለዋ በዓል እዚ ማዕበል ከማን ብዙሕ ንብህጎ ናሃርፎ ዝነበርና ሰብ ከማን ምሳና ከማን ኣብ ሓምሳን ምንገለን ክፈላሲ ብሓንሳ ክንጓዓዝ ክንሪኦ ከለና ብጣዕሚ እያ ንዓይ ከማን ክስታይ ገራት ዘማለት እዩ። ስለዚ ፍሉይ ናይ ክብረት ምሂራያ ከምኡ ከም ዘሎ ብልክዕ ኣሎ ንብዙሓት ደቂ ኣንስትዮ ከዓኒ ኣፀቢቓ ኣብነት ኮይና ክትከይድ ትኽእል እያ ክትምህረለና ትኽእል እያ። ስለዚ ኣነ ፅብቕቲ ገላፂት እየ ድብላ የለን ማለት ኣይኮነን ኣሎ። ስለዚ ኣገዳስነት ነይርዋ ልዕሊ ኩሉ ከኣቶም ተዋሳእቲ ዝተዋሃቦም ነናቶም ክስታይ ብጣዕሚ ለቢሶሞ ኣንፀባሪቆሞ ኢና ንብል።
1: ብሓፈሽኡ ብዛዕባ ዘለን ርእቶ ናይ ፊልም ክብረት ዝዛርብ ዝደሊ ከም ፊልም ኣዝያ መሳጢትን ኣሻቃሊጢን ፅቡቕቲ ዝብል ርእቶ እዩ ዘለኒ። ምክንያቱ ኩሉ እቲ ኣብ ስድራ ቤታት ዘጋጥም ብሓፈሽኡ ዘሎ ፀገማት እያ ትገልፅ ማለት እዩ። ታ ፊልም ኣዝየ ዝንእዳ ኣነ ብወገነይ ማለት እዩ። ገለገለ ርእቶታት ኣለኒ ቅሬታ ኣለኒ ብልዕሊ እያ ማለት እዩ። ንኣብነት ኣብ ፊኒሽን ኣብቲ መወዳእታ ሰይቲ ቴድሮስ ሄለን ማለት እዩ ኣበይ ከም ዝኣተወት ብዙሕ ኣይገልፅን። ምክንያቱ ምስቲ ዘሎ ፀገማት ተቀያይማ ገለ ኣብ ዝኾነ ቦታ ተኸውላ ከም ዝነበረት ዘርኢ ድሓር ግና ፊኒሽን ክትመፅእ ነይርዋ ኣብቲ ስድራ ቤት ክትእከብ ነይርዋ ዝብል ርእቶ ኣለኒ ማለት እዩ። ኣነ ኣብ ኣቕሩብ ቅሬታ ኣላትኒ። ካልኣይ ብሓሶት ዝምስክሩ ነይሮም እቶም ብሓሶት ዝምስክሩ ናቶም ፍርዲ ኣለዎም። ምክንያቱ ሲ መሃሪን መሳጥን ክኸውን እንተኮይኑ ፍርዶም ናብ ህዝቢ ክንፀባርቕ ነይርዎ ዝብል ርእቶ ኣለኒ። ከም ሳልሰይቲ ሓንቲ መትከል ምስታ ኣፍቃሪቱ መዛዘሚኦም እንታይ ምዃኑ ኣይገልፅን ማለት ሲ ከምቲ ዝነበሮም ብፍቕሪ ብሓዳር ብናብራ ብመርዓ ክውድኡ ኢኻ ትፅበ ንዚኣ ብዝኾነ መዕለብ ኣይበፅሕትን ከም ሳልሰይቲ ርእቶ እዚኣ ኣላትና
2: ፊልሚ ክብረት ኣዝያ ጥዕምቲ መሃሪትና ዘናግዕኒያ ነራ። ኣነ ከም ደስ ዝበለኒ ቀንዲ ኣብቲ ፊልሚ እቲ ኣብ መንጎ ስድራ ቤት ዘሎ ንድዩ ግዲ ንስኸሙ ብዙሕ ነገር ትርኢኻ፣ ግን ቲ ቀንዲ ደስ ዝበለኒ ክብረሲ ንቴድሮስ ማዕረ ክንደይ መስዋእት ትኸፍለሉ ነራ ማለት ወላ እናበደላ ንከሎሲ ንፅቡቕ ነገር ጥራሕያ ትምህሮ ነራ ማለት እዩ። ንክምለስ ናብ ፅቡቕ ነገር ፅቡቕ መንገዲ ንክሕዝ ማለት እዩ። ኣደ ነገር ሲ ብክልተ ነገር ክንርእዮ ነርና ማለት ከምኡ ከዓ በቲ ሓደ ምዃኑ ቴድሮስ ምስቲ ሕሳል ድደ ምዃኑ ሓደ ወዳ ምዃኑ ንኸይህሰያ እምበር ንካልኦት ኣሕዋት ንካልኦት ደቃ ፀሊኣ ወይ ድማ ገለ ኮለትናቱ ፀጉዒ ትኸውን ነራ ክልተ ነገር እዩ። ኣነ ኣብዚ ማለት ሲ ክልተ ነገር ክንርእዮ ኣለና ይብል እምበር ከም ሓንቲ ገገኛ ኮይና ክትቀርብሲ ኣይ መብዛሕት እንትአን ደቃስ ከምኡ እየን ዘቕርብኣ ነይረን ማለት እዩ። ንኡ ጥራሕ ደጋፊ ትብላ ነይረን ትቑሩብ ቂር ዝበለኒ ግን ኣነ ከም ክሳይ ማለት እዩ እቲ ወላድሲ ኣቦኡን ቴድሮስ ማለት እዩ ብሰንኪ ጭንቀትን ኣብ ዘይተደለየ ሓደጋ ሓሳባትን ኣብ ዘይተደለየ ሓደጋ ወዲቑ ብሰንኪካ እዩ ዝብል እምበር ቴድሮስ እውን ኣቦኡ ከብል ኢሉ ኣይኮነኒ ግን ከይተረድኦ ዝገብሮ ዝነበረ ነገር ክኸውን ይኽእል እዩ። ኣብዚ ቁሩብ ቅሪ ትብለኒ እምበር ኣዝያ ደስ ዘብል እያ ነራ። ኣብ መወዳእታ ግን ብዕርቂ ብፍቕሪ ብምውድኡ ኣዝዩ ደስ ዝብለና ከባቢና ኹን ወላ ኣብ ኩሉ ኣብ ቀለውዕ ኹኑ ኣዝዮም ብጣዕሚ ዝከታተልዋ ደስ ዝብል እያ ነራ። ማተይ ቀንዲ ከማን ክብረት ሲ ከም ሓፍቲ ሲ ኣዝያ ኣለዋ ኩሉ ነገር ስለ ዝነበረ ሲ እቲ ናታ ካራክተር ሲ በዓላ ደራሲት ምዃና ገለስ ኣዝያ መሃሪት እያ ነራ ይብል ኣነ ንክንርእያስ ኣዝና ኢና ንህንጠ ነርና ማለት እዩ። ወላ እንተ ሓሊፋትና ሲ ካልእ መዓልቲ ኣብ ድግማስ ክንከታተላ ብጣዕሚ ኢና ንህቦ ነርና። ኣነ ሕጂ ንቴድሮስ ብጣዕሚ እየ ዘድንቆ ኩሉ ነገር ድራማታቱ ተዋስኦ ማለት እዩ። እንተደልየ ገጠር ኸውን እንተደልየ ወዲ ከተማ ኸውን እንተደልየ ኩሉ ነገር እዩ ዝኸውን ቴድሮስ። ኣነ ብጣዕሚ እየ ዘድንቆ ኩሉ ናቱ ፊልምታት ክርኢካ ደስ እዩ ዝብለኒ። ምክንያቱ ኣብ መንጎ ክልተ ኣሕዋት ኣብ መንጎ ስድራ ቤት ልክዕ መሃሪት እያ ነራ እዚ ዘሎ እዩ ንሪኦ ክልተ ኣሕዋት ኣብ ቤት ፍርዲ ውዕሉ

0: ኣቦን ወላድን ኣብ ቤት ፍርዲ ይውዕሉ ዘሎ እዩ። ምስቲ ሕብረተሰብ ትኸይድ ናይ ግድን እያ መሃሪት እያ ከዓኒ ምክንያቱ ሲ ዋ ኣብ ዘይትነብረላ እንታይ ባሃሲ ኣብ ገዛ ኣብ መሬት ክልተ ኣሕዋት ኣብ ቤት ፍርዲ ክውዕሉ ንሪኤና ዘለና ዘሎ እዩ። ናይ ብሓቂ ካኣትያ ፊልሚ ዝተሰሪሐ እያ ኣዝያ ደስ ዝብለና ዓይ ወገነይ ማለት እዩ።
1: ፊልሚ ክብረት ብጣዕሚ ገላፂት እያ። እዚ ከዓ ዘሎ እዩ ኩሉ ዋላ ኣብ ፈለጥትናዊ ንሪኦ ኢና እዚ ስስዐ ከም ዘሎ ትገልፅ እያ። ንዓይ ጣዓመኒ ትብል እያ። እዚ ከዓ ኣብ ኩለን ደገ ዝቕመጣ ንኣብነት ኣለዋ ክንደይ ንሃገር ክብላ ንስድራ ክብላ ብዘይውላድ ዝተረፈ ኣለዋ ንስድረአን ሰዳለን ኣብ ገዛ እዚ ዘሎ እዩ። በቃ ገሊፃቶ ዘላ ዘሎ እዩ ገሊፃቶ ክንደይ ገንዘብ ድሰድለን ዝክሓድወን ትርኢኻ ዘሎዩ ዘጋጥም እዩ። ፅብቕቲ ገላፂት እያ መሃሪት እያ እየ ክብል ዝደሊ ዋላቶም ተዋስኣት እውን ብጣዕሚ ቴድሮስ ሕጂ ኣምፂዎ እዩ ኩሉ ገጢምዎ እዩ እቲ ነገርሲ ኩሉ ኣብርህዎ እዩ ገላፂ እዩ ፅቡቅ ንፍዕቶ ዋሳኣይ ብጣዕሚ እየ ደንቆ።
2: ብሓፈሻ ፊልሚ ክብረት ክንዛረብ ንድሕር ኮይና ኣብ ሕብረተሰብ ካብ ዘሎ ፅልዋታት ኩሉ ተበጊሳ ዝተሰርሐት ኮይና ኣብ ሕብረተሰብ ኤርትራ ከዓ ካብተን መሃርቲ ኣብ ቀዳማይ ደረጃ ትስራዕ ፊልሚ ለምገምገም ጓብናተይ ክሪኣ ከለኹ ማለት እዩ። ብመፅራርቲ ምስ ረኣኸያ ኮንቲኒቲ ዝሓለወት ንሕብረተሰብና ከዓ መሃሪት እያ። ኣብ ነፍሲ ወከፍ ገዛውቲ ዘጋጥም ዘሎ ኩነታት ከ ጓሓጉሓ ወይ ኣጉሊሓ እተርኢ ፊልምያ ክብላይ ይቐለኒ ማለት እዩ። መልእኽቲ ብሓፈሻ ኣብ ፊልሚ ክብረት ብዙሕ መልእኽትታት እዩ ዘለዎ። ሓደ ካብቲ ስስዕቲ ኣሎ ዘይናትካ ምድላይ ትዝዓበየ ነገርካ ፍቅሪ ስድራ ቤትን በንፃሩ ከዓ ከምዚ ከስዕደ ጉራምራ ከም ዝበሃል ካብ ሓደ ከስዕደ ዝተወልዱ ዘሎ ፍቅሪ ኣብቲ ቤት ንምዝራግን ነቲ ፍቅሪ ንምትካልን ንምዝራግን ዘሎ ፍቅሪ ከ ይረአየካ ማለት እዩ። ብሓፈሻ ግን ኣብ ፊልሚ ክብረት ካብቲ ዝተምሃርናዮ ሓደ ፍቅሪ ሕድገት ብዓብዩ እቲ ሕድገት ዝበሃል ማለት ካብ ብመፅሓፍ ቅዱሳዊ ወይ ብናይ ቁርኣን መልክዕ ንድሕር ርኢኸያ ሕድገት ዝበሃል ብዓብዩ ማለት እዩ። ንሰባት ሒዝካሎም ዋላ ሓንቲ ረብሓ ከም ዘይብሉ እቲ ንዓኻ ናይ መወዳእታ ናይ ሂወት መልክዕ ዝበሃል ሕድገት ምዃኑ ከዓ ክትምህረና ክኢላ ማለት እዩ። ፅባቐ ናይዛ ፊልሚ እንታይ ስ ብዙሕ ፃዕሪ ከም ዝሓለፋ የርእካ እዩ። ምክንያቱ ኣብ ሰለስተ ፓርቲያት ትሰኣል ነራ ኣብ ደገ ኣብ ውሽጢ ሃገር ከምኡውን ኣብ ዞባታት ትዝዓበየ ፀጋታቱ ሕጂ እቲ ኣብ ደገ ናብ ከምዚ ንዓ ኣብ ውሽጥን ፊልሚ ብዙሕ ተሰሪሑ ኣይፍለጦን እዩ። ተዛዓብየ ፅቡቅ ነገር ናይዛ ፊልሚ ክብረት ኣብ ደገ ዘለው ኤርትራውያን ኣብ ዘለው ማዕርክ እንደይ ሓድነትን ፍቅርን ምትሕግጋዝ ምስ ህዝቢ ከም ዘለዎ ዘርእካ ኣጉሊሓ ተርኢ ፊልሚ ኮይና ፅኒሓትኒ ማለት ንዳይረክተር ንኣላይ ናይታ ፊልሚ ከድንቃ ይፈቱ ከም ደራሲትን ዳይረክተርን ብፍላይ ነዊሕ ዓመታት ካብ ሜድያ ጠፊኦም ዝነበሩ ዓበይቲ ስነጥበባውያን ሃገርና ኣብ ሜድያ ኣጉሊሓ ኣምፅያ ትልናያ ካብ ትፅቢት ወፃኢ ማለት እዩ። ኩሉ ሰብሲ ኣይተፀበዮምን ድሕር ነዊሕ ዓመት ንኣብነት ከም በዓል ማዕበል ከም በዓል ነጭፍ ሳፅን ኣብ መድረክ ነዊሕ ዓመት ጠፊኦም ነሮም ከምዚ ክንሪኦም ከለና ንዓና ሓደ ዓበዕ ሃበን እዩ። እቶም ስነጥበባውያን ምስ ሓይሎም ከም ዘለዉ የርእና ኣለዉ ማለት እዩ። ስለዚ ኣነ ዝነበሩ ተዋሳእቲ ብሓፈሻ ተላቢሶም እዮም። ብፍላይ ከም ክብረት ኮይና ክሰርሕ ከላ ኤልሳ ኪዳነ ከም ደራሲት ከም ኣላይት ከም ተዋሳኢት እቲ ዝበለፀ ገፀ ባህሪ ሒዛቶ ዝነበረት ማዕረ ክንደይ ፀዋር ሓያል ነቲ ገፀ ባህሪ ከም ድራማ ዘይኮነ ብኣካል ተላቢሳቶ ከም ዘላ የርእካ ማለት እዩ። ምናልባት ኣነ እንታይ ክብል ኽእል እየ ኣብታ ፊልሚ ዝተዓዘብናዮ ብዙሕ ነገራት ኣለ። ከም ጥልመት ዝተዓዘብናዮ ኣሎ፣ ስስዕቲ ዝተዓዘብናዮ ኣሎ። ወላ ገንዘብ ሱር ኩሉ ሓጢኣት እዩ ዝብለካ መፅሓፍ ቅዱስ ማለት እዩ። ገንዘብ የጋገየካ እዩ። ሕጂ እዚ ክብርታት ዘይኮነ እቲ ገንዘብ ምስ ኣጋገየካ ባዕልኻ ነቲ ክብርታት ሓደሓደ ግዜ ትጉህሶ ኢኻ ማለት እዩ። ስለዚ ብዙሕ ገንዘብ ምስ መፆ ብዙሕ ዘይፈልጦ ነገር ምስ መፆ ትሰብ ካብቲ ክብርታት ክወፁ ንቡር እዩ ማለት እዩ። ስለዚ ኣነ ምናልባት ኣነ ዝነበራ ኮይኑ ይስምዓንን ፅቡቅ ነገር ፅቡቅ ጎኒ ነይርዋ ክብል ንዓና ብፍላይ ከም መንስያት ኣዝያ ምሂራትና ጥንቃቐ ዘለዎ ኣካይዳ ክንከይድ ከም ዘለና ዘለና ፀጋታት ብልክዕ ክንጥቀመሉ ከም ዘለና ኣብ መንጎ ስድራ ቤታት ዝትከል ፍቅሪ ዝያዳ ክንሕዞ ከም ዘለና ፅቡቅ ጎኒ ምሂራትና ክብል ዘለ ከም መንእሰይ ማለት እዩ።
3: እንታይ ዘይፈልጡ
4: ገዛ ገዚኣትሎም ከተብቀ እቲ ሓዋ ከዓ ስራሕ የብሉ ገለ የብሉ ብገንዘብ ሓዋካ ክለገ ፅውዕል ኣለዎ
3: ማ ሓዳሮም በዓሎም ኣለዎ ክብረት ከዓ ልዕሊ ሰባ ንፍዕቲ ምዃና ባዕሊ ክትምስክርላ ዘይ ነበርክ
4: ስራሕ ካ እንታይ ክወፃ ሓየት እንዲ ሕጅስ
3: ሞግደፍያ ስድራ ተለ ብጀካ ደ ጥዋር ኣለዎም ካብ ሴራ ትፅበየ ነገር ኣለዶ
5: ሓደ ኣቐዲመ ንሚኒስትሪ ዜና ከመስግን ይደሊ ከምዝኣመሰለ ዓበይቲ መሃሪ ነቲ ሕብረተሰብ ከዓ ብኩሉ ሸንኹ ባሓደ ወገን ኣዘናጋዒ መደባት ክ

0: ያሉ መኻሉ ዓብ ነገር እዩ ጣዕሚ ፅቡቅ ካልኣይ ከዓ ንደራሲ ትኹን ዳይረክተር ኩሉ ስራሕ ዝመርሐት ንኣርቲስት ወይ ከዓ ስነ ጥበባዊት ኤልሳ ኪዳናውን ከመስግን ደሊ ካልእ ከዓ ኩሎም እቶም ኣብ ውሽጢን ኣብ ደገን ኮይኖም ኣብ ስራሕ እዚ ተሳቲፎም ነዚ ስራሕ እዚ ዘቕረቡ ማለት እዩ ከመስግኖም ደሊ ኣነ ዓብ ስራሕ እዩ ድብሎ ምክንያቱ ምዘሎ ምዕባለ ገሊኡ እስክተኣምኖ ነ ፀግመካ ገሊኦም ኣብ ደገ ከለዉ ብዝውን ከለዉ ነዚ ኣብዋሃይትካ ብከምዝኣመሰለ ጥበባዊ ኣቀራርባ ክተቕርብ ምክኣል ኩሉ እቲ ናይ ቴክኖሎጂ ክእለት እውን ኣጥርዮም ብከምዚ ንህዝብና ከቅርቦ ምክኣሎም ዓብ ነገር እዩ ሕጂ ኣነ ብትሕዝቶኣ ካብቲ ቅድሚ ሕጂ ንፈልጦ ዝተፈለየት እያ ምክንያቱ ብፍላይ ከዓ ብ ማለሲ ካብ ነዊሕ እዋን እውን ገሊኦም ርሒቆምና ዝፀንሑ ስነ ጥበባውያን እውን ዳርጋ ሃለዋቶም ኣፍሊጣትና ከተሳትፍ ምክኣላ ካልኦት እውን ከላ ካብቲ ሓድሽ ወለዶ ንኩሉ እውን ዝሓቆፈት ምኳና ዓብ ነገር ማለት እዩ በቲ ጥበባዊ ስራሕ ክረአ ከሎ በቲ ትሕዝቶ ከዓ ኣዝያ መሃሪት እያ ብርግፅ ሕብረተሰብና ከምዚ ዓይነት ፀገም ከቢድ ፀገም ኣሎ ኢልና ክንዛረባ ንክልና ግን ዋላ ውሑድ ኹን ከምተርዮ ስለ ዘሎ ንደረጂ እውን ከይረአ ትምህርቲ ስለ ዝህብ ኣዝዩ ኣገዳሲ ነይሩ እየ ዝብሎ እቲኡ ዘሎ ገፀ ባህርያት ከዓ ናይ ብሓቂ ወካል እዩ ነቶም ከም ዓይነት ዘይፅቡቕ ባህርያት ተጓዳኢ ባህርያት ዘለዎም ብግቡኦም ከንፀባርቦ ክኢሎም ብካልእ መንገዲ እውን ነቲ ቅኑዕ ኣተሓሳስባን ክብርታት ናይ ሕብረተሰብና ተላቢሶም ዝዋስኡን ብግቡኦም ኣንፀባሪቆሞ
1: እዚኣ ተኸታታሊ ፊልም ክብረት ን57 ክፋል ዝኸደት ካብ ርእስታ ጀሚርካ ክትሪኦ ትኽእል ኢኻ ክብረት ናይ ባህልና ናይ ሕብረተሰብና ክብርን ክብርታትን ዝገልፅ ስለ ዝኾነ ብህንጡይነት ኢና ተፀቢናያ እንታይ ክትገብሩ ፊልም ክብረት ናይ ብሓቂ ኣብ ሕብረተሰብና ዘሎ ክብርታትን ኣነባብራን ባህልናን መንነትናን ውርሻናን እንታይ ምዃኑን ካብቲ ባህልን ካብቲ ክብርታትን ካብቲ ናትና እምነትን ዝወፅእ ከዓ ማዕረ ክንደይ ሕማቕ ምዃኑ ከተገንዝበና ዝኽኣለት እያ ማለት እዩ ኣብ ስድራ ቤት ዘሎ ምክብባር እምነት ኣብ መንጎ ወላድን ውሉድን ኣብ መንጎ ኣሕዋት ዓብን ንእሽቶን ዘሎ ምክብባር ባህሊ ካብ ነዊሕ ካብ ወለዶ ናብ ወለዶ እንዳሰረፀ ዝኸደ ኣብዚ ግዜ እዚ ኣብ ከመይ ኩነታት ኣሎ ጥልመት ካበይ ተበጊሱ ናበይ ዝመፅእ ስለምንታይ እዩ ሰብከ ዝጠልም እቲ ሕልና ነቲ ሕግን ከ ከመይ ይርዮ ነዚ ክልቲኡ ብመንፅር ሕልና እንታይ እዩ ዝስምዖ እቲ ዘደናግር ሰብ ብካልኦት ሰባት ከመይ ይረአ ኣብ መወዳእታ ሕጊ ከዓ እንታይ ይርዮ ዘገንዘበትና ስለ ዝኾነት ኣዝያ ኣገዳሲት ፊልም ኮይና ረኺበያ ምስ ስድራ ቤትና ምስ ደቅና ብግዜ ሰንበት እናዕረፍና ቡና ሰተና ደቅና እውን ካብኡ እንታይ ክምሃሮ ከም ዘለዎም ብዝሕግዝ መንገዲ ንዕኦም ሓበሬታ እናሃብና ዝኸድናላ ስለ ዝኾነት ኣዝያ ፅቡቕቲ ኮይና ረኺበያ እዋ ሕጂ ታ ፊልም ፅቡቕቲ እያ ብጣዕሚ ትሕዝቶኣ ተኸታቲልናያ ኢና ቁርብ እንታይ እዩ ስክፍታት ዝፈጥረልካ ኣዴታት ኤርትራ ሲ ጌጋታት እኳ እንተሎ ምዝምባል ናብ ገለ ውላድ እኳ እንተሎ ሕጂ ኣነ ብውልቀይ ክዕዘቦ ከለኹ ማዕረ ከምኡ ድን ኣዴታት ኤርትራ ዝብል ሕጂ ኣነ ናይ ኣዴታት ኤርትራ እዩ ዘገድሰኒ ማዕረ ከምኡ ድን ኣደ ንውላዳ ሓልዮት ክትገብር ትኽእል እያ ፍሉይ ሓልዮት ክትገብር ትኽእል እያ ግን ከዓ ብዋጋ ናይ መን ብዋጋ ሰብኣያ ሰብኣያ ብጓሂ ሓሊፉ እዩ ደቃ ፋሕፋሕ ኢሎም እዮም ኣብ ደገና ውሽጥን ዘለዉ እዚ ኩነታት እዚ ከዓ ኣዴታት ኤርትራ ሲ ከም ውሑድ ተርእዮ እየ ዝወስዶ ኣነ ናይ ብሓቂ ንዓና ኣዴታት ኤርትራ ብዙሓት ከምኡ ገብራየን ኢልና እውን ክንዛረባ ይንኽእል ኢና ምክንያቱ ኣዴታትና ምዕሩይ ዝኾነ ኣመላኻኽታ ምዕሩይ ዝኾነ ኣተሓሕዛ ሕጂ ኣብዚ ዘለናየ ሰዓት ዘለናየ ዝኾነን ግን እንታይ መንስ ኣሎ ቀደም ገንዘብ ኣይፍለጥን ነይሩ ኸውን ሎሚ ግን ገንዘብ ኩሉ ሰበይቲ ቆልዓ ዓብዪ ስለ ዝሓዞ ማዕርኡ ከዓ እቲ ናይ ጥልመት ኩነታት ንዕዘብ ንኽእል ኢና ግን እንታይ እየ ዝብል ኣነ ኣጠቓሊለ ክሪያ ከለኹ እዛ ፊልም ኣብዛ ፊልም ኣደ ኮይና ሒዛ ዘላ ገፀ ባህሪ ድኣ ትገብሮ ዝነበረት ምንቅስቃስ ትገብሮ ዝነበረት ኣቀራርባ መጠኑ ዝሓለፈ ሓልዮት ንወዳ ቴድሮስ እሞ ብዋጋ ናይ በዓል ቤታ ብዋጋ ናይ ደቃ ዝተጋነኑ ኮይኑ ስማዓና ኣነ ፈፂሙ ኣይረአኒ ኣይብል ከም መምሃሪ ስለ ዘገልግል ግን ናይ ብሓቂ ነቲ ብማዕዶ ዝርኢ ከዓ

0: ከምኡ ዝውቱር ነገር ከምዘይኮነ ኣዴታት ኤርትራ ኣብ ስድራ ቤት ዘለዎን እሰነየን መሰረት ክሪኦ ከሎ ከዓ ልዕሊ ሰብኣይ ንስድራ ቤት ውሕስን ዋናን ኮይነን ዘካይደ ኣዴታትና ስለዝኾና ብከምኡ ጥራይ ክንድምድመን ከምዘይብልና ግን ከዓ ከምተርእዮ ከይንቃሳቀስ ከምኡ ከይመፅእ መሃሪት ስለዝኾነት ናይ ብሓቂ ነቲ ክብርታትና ብመንፅርሕልናን ብመንፅርሒ ግን ዓማፅ ሰብ ከዓ ቀሲኑ ከምዘይነብር ኣብ መወዳእታ ፍትሕን ሓቅን ኣብ ሰዓቱ ኣብ መዓልቱ ከም ዘራኻኽበሉ ዘረኣየትናያ ቴድሮስ ከዓ መወዳእታ ቤት ማእሰርቲ ኮይኑ ከስቆርቁር ብዝገበሮ ክጣዓስ ከስተማስል ኢና ተዓዚብና እሞ ኣዝያ መሃሪት ኣብነታዊ ኩሎም ስነ ጥበበኛታት ከዓ ናይ ብሓቂ ዝገበርዎ ፃዕሪ ነቲ ዝተዋህቦም ገፀ ባህሪ ንምምሳል ዘረኣይዎ ቆራፅነት ስራሕ ኣነ ኣድናቒት ኮይና ረኺበያ ኣድናቒ ፊልም እየ ብቀደመይ ግን እዚኣ ኸ ብሓቂ መሲጣትን ብዘይካ ዝተወሰነ ብዘይ ምቁራፅ ኩሉ ተኸታቲልና ዝሓለፈና እውን ኣብቲ ዝድገመሉ ሰዓት እናተኸታተልና ብዓብይኻ ተማሂሩ እቲ ሕብረተሰብ ካብዚ እንታይ ምሃር እዩ መወዳእታ እሞ ሕብረተሰብ ክትምህር ዝኽኣለት እያ ሚኒስትሪ ዜና እውን ንከምዚ ዝኣመሰለ ንሕብረተሰብ መሃር በብእዋኑ መፂ እዩ ሕጂ እውን ካብኡ ንላዕሊ ሰብ ኣባና ዘሎ ሃገር ዘሎ ሰብ ከዓ ማዕረ ክንደይ ቴሌቭዥን ኤርትራ ከም ዝከታተል ከተገንዝበና ዝኽኣለት እያ ፅቡቕ ስራሕ ኢለ ክድምድም ይኽእል እየ
1: ኣብ ፊልሚ ክብረት ኣሰኣእልኡ ጀሚርካ እቲ ምከና ጀሚርካ ካብቲ ናይ ዝሓለፈ ንሪኦ ፊልምታት ዝተፈለየ ኣሰኣእላ እየ ነይሩ ዋላ ኣብ ገዛ ምስ ትድራ ክንሪኣ ከለና ሲ እቲ ሕጂ ተበፅሒ ደሎ ኣገባብ ኣሰኣእላ ኣብ ፊልሚ ክብረት ኣንሪአዮ ምክንያቱ ሲምፕሊሲቲ ነይርዎ ዋላ ውንቲ ኤንቫይሮንመንት ከም ዘለዎ የርእካ ኣብቲ ኣሰኣእላ ካብቲ ናይ ካልእ ኣንግል ኣሰኣእላ ትጥቀምሉ ዝነበሩ ሲ ኣብ ፊልሚ ክብረት ፍሉይ ኣሰኣእላ ነይሩ በቲ ስነ ጥበባዊ ሸነኹ ክጅምር ኢለ ካልእ ክብረት ከም ሽማ ክብረት እያ እታ ፊልም ማለሲ ኣብ ኤርትራዊ ሕብረተሰብ ሲ ተኸባቢርካ እዩ ሂወት ተኸባቢርካ ተፋቂርካ ሓድሕድ ተመላሊእኻ ነቲ ሓደ ኢሉ እዩ ዝነብር ንነብሲ ኢሉ ዝነብር ኤርትራዊ ሳነ ካብ ድሪኦ ካብ ደስተውዕሎ ብዙሕ የለን ውሉቶ ኮይኑ ንወላዲኡ ነብር ንሓዉ ንሓፍቱ ይነብር ሕጂ እዛ ክብረት ካብቲ ኣርእስታ ጀሚርካ ዋላ እቲ ገፀ ባህሪ ዝተላበሰቶ ክብረት እውን ናይ ብሓቂ ንዓኣሲ ይበቅዕ እዩ
2: ብጣዕሚ ያ ኣመስጊነ እያ ፅቡቕ እያ ትምህረካ ኣብቲ ዘሎ ማለት እዩ ኣብ ሕብረተሰብና ዘሎ ሕጅስ ኣሚንካ ትቦሞ ይጠልመካ ተኻልኻ ኣደ ከኣኒስ ተዳሉ ሕጅስ ምስቲ ወዳ ኮይና ማለት እያ ክንዲንኩሎም ተሓቃቅፎም ስኒ ነቲ ወዳስ ክሳይ ትገብሮ ኣብ ሊፃርያቶ እዚ ከዓ ክኸውን የብሉን ትምዕዶ ነይርዋ ግን ኣይመዓለቶን ኣብ መጨረሻ ከዓኒ ምስ ኮነ እቕረ ኢላ ኣብዚኣ ከዓ ይሕጉሳትኒ
3: ስመለየ ክብረት ኣነ ፀገም የብለይን እንዲዩ እታ ጓል ሰብ ትብልያ ዘለካ ፅቡቅ ገርያ ትፈልጠን ንዓይ ክትዕዘበኒ ትኽእለ ንዓ ከይትዕዘበግን ተጠንቀቕ እዩ
4: ሓራይ ግንቲ ኣዲ ከይትርስዖ ኣነ ብጣዕሚ እየ ዝፈትወካ ፀገም ተለካ ነገርን ኩሉ ግዜ ቦኑ
3: ሓይ ሓራይ ስለተሃለት ኣ
5: ኣነ ቴድሮስ ናይ ብሓቂ እንደ ዝፈትዎ ኩሉ ግዜ ከምዚ መሽኪና ኮይኑ እዩ ዝሰርሕ ኣብቲ ኣብ ፊልሚ ግን ቁርብ ከምዚ ርጉም ገለ ኮይኑ ዝሰርሕ ሙሽ ቁርብ ደስ ኣይበለትን ነቲኣ ዝገበራ ማለት እዩ እምበር ናይ ብሓቂ እየ ዝፈትዎ ቴድሮስ ዋላ መሽኪን ኣፀቢቑ ንዩ ፅቡቅ ዝገብሮት ፊልሚ ግን ኣብቲ ርግሚ ኢሉ ክሰርሕ ከሎ ሃሽ ገለ ክኾን ከሎ ከዓ የፀብቀሉ እዩ ኩሉ ኮታስ ፀብቀሉ እዩ ሕጂ ክወሓጠለይ ጀሚሩ ቁሩብ ክስታይ ክኾን ከሎ እምበር ናይ ብሓቂ ደንቆ ክስታይ ኣክተር እዩ ኣብ ኤርትራ ከይደ ከሎ ከማ ሓደ ክልተ ካብኦም ክርሂበ ነይረ ደስ ዝብለካ ሓበ እንተሰሚዐን ማለት እዩ
6: እወ መጀመርያ እኳ ከምዘይሓሰብ ኳ ንዴ ነይረ ንእሽተይ ፊልሚያ ትኸውን ኢለ ኤልሲና ከዓ ቀላ ኣቢልያ ነገራትኒ ነራ ዳሓር ምስራሕ ኳ ሕጂ እቲ ፊድባክ ናይ ሰብ ምስራእኻ ሙሉእ ዓለም ከምዚ ገይሩ ንዓ እታ ፊልሚ ተገዲሱ ፅብቕቲ መሃሪት ፊልሚ ምዃና ናይ ባሓቂ ተሓጒሰ
7: ኣነ ከምኡ ይቐፅል እየ ድብል

0: ብጣዕሚ ምስ ረአኽዋ ብዙሕ ነገር ኢና ተማሂርና ካብዛ ፊልም እዚኣ ካብ ነብሰይ ጀሚርኪ ኣነ ኣርባዕተ ነገራት ኣለዋ ብዙሕ ንዓይ ዝተንከፋኒ ሓንቲ ንሕና ንሕዋትና ና ንቤተሰብና ዲና ንጥቕሞም ዘለና መሲልና ናይ ስራሕ መገዲ ክንድነርእዮም እንዳሰደድና ገንዘብ ከምዚ ቴድሮስ ዝገበሮ ማለት እዩ ኣብ ዘይድለ ነገራት የእቲናዮም ኢና ግን ፅቡቕ ንገብር ዘለና መሲልና ኢና ንሕና ክንእረም ኣለና ኣብዚ ነገር እዚ ካልኣይ ነገር ወለዲ ከዓኒ ሳይድ ክሕዝ የብሎም ንብል ኣነ ብወገነይ እወ ኩሉኻስ ብደገ ደለካ ዲኻ ብውሽጢ ደለካ ዲኻ ማዕረ ክሪኡኻ ይብል እዚኣ ካልኣይቲ ማለት እያ ሳልሰይቲ ከዓኒ ደቂ ተባዕትዮ ከም ቴድሮስ ማለት እዩ እቲ ትገበሮ ቴድሮስ ንሓንቲ ነገር ንክሽፍን ክብል ሂወቱ ብምሉኡ ዳመጅ ገይርዎ ሸዓ ምስ ወለደ ንሰበይቱ ነታ ብርክቲ ሰበይቱ ወሊደ ኢሉ ደድ ነግራ ነይሩ እዚ ኩሉ ምፍራስ ናይ ፋሚሊ ኣይመሃለዎን ነይሩ ይብል
1: ናይ ብሓቂ ምድናቕቲ ኮይኑ ንኩሎም እንደ ደደንቕ ግን ብበለፀ ንክብረት ብጣዕሚ የድንቓ ብጣዕሚ ፅቡቕ ተላቢሳቶ ኣላ ካልእ ከዓ እቲ ስራሕ ዳኣ ዋላ ሕማቕ ይኹን እምበር ብጣዕሚ የድንቆ ኣብታ ስርሑ ብጣዕሚ ፅቡቕ ግን እዛ ክስታይ ኣነ ጥራሕ ደይኮን ክስ ዋላ ኣለዋ ንደቀይ ኩሉ ሻዕ ቅፃል ንሪኣ መሃሪት ከዓ ረኺበያ ናይ ብሓቂ መሃሪት ካብኣ ከዓ ሕጂ ብዙሕ ሰብ ክመሃር እዩ እዚ ስስዐ ድዩ ገለ ድዩ ደሎ መፂ ደሎ ዓብ ትምህርቲ ኢና ክንረክበላ ብጣዕሚ መሃሪት እያ
2: ብጣዕሚ ፅቡቅ ግን ቅድሚ ዝኣገረ ኣነ እታ ደራሲት ተዋሳኢት ኮይና ደላ ኤልሳ ብጣዕሚ የደመስግና ምክንያቱ መስቲ ኩሉ ደላቶ ኩነታት ነዚ ምብቃዓ ብጣዕሚ ደስ ዝብለኒ ምክንያቱ ወዲ ሰብ ሓንጎሉ ጥራዩ ክስንክል ዝኽእል ሓንጎል ድሕደ ሰንከለ ግን ካልእ ነገር ክስንክል ኣይክእልን እዩ ማለት እዩ መዚ ኩሉ ፀገማታት እሞ ነዚህ ደሬሳ ናብ ህዝቢ ክተብፅሖ ከላ ብጣዕሚ መሃሪ ካብቲ ሓቦኣ ካብቲ ሰንጦን ሰብ ልዕሊ እቲ ፊልሚ ናታ ሞራል ዩ ንዓይ ኣሐጒስኒ ማለት እዩ እቲ ፊልሚ ከዓ ናይ ብሓቂ ደሪሳቶ እያ ምክንያቱ ኣብ ብዙሕ ኤርትራውያን ንረአዩ ሕብርታት ዳ ቀይር እምበረይ ኣብ ብዙሕ ኣብ ገዛኹን ኣብ ማንኪና ኹን ኣብ ሰልዲ ኹን ሕብርታቱ እንዳቀየረ እንተኸብ ወላዲ ኹን እንተኸብ ሓፍቲ ኹን እንተኸብ ሓዊ ኹን እንተኸብ ምሕዝነት እምነት ኹን ብብዙሕ ስለ ዝመፅእ ናይ ብሓቂ ደሪሳቶ እየ ድብል ኣነ እቲ ሕማም ናይ ሰብ ናይ ውሽጡ ዘሎሲ ተንኪፋቶ እየ ዝብል
3: ሓደ ብዛዕባ እቲ ናይ ክብረት ክበሃል ከሎ እቲ መሰረቱ እቲ ንባዕሉ እቲ ድርሰት እውን ንቃሉ ባዕሉ ይምህረካ ዩ ሓደ ዓብ ነገር እዩ ስለዚ ኣዝያ ብልስቲ ተኸታታሊት ፊልም ኮይነ ረኺበያ ምስቲ ዘሎ ኩሉ ኩነታት ኣብ ዓለምና ኣብ ሕብረተሰብና ከጋጥሙ ዝኽእሉ ዝተፈላለዩ ኣርእስታት ዝሓዘለ ስለ ዝኾነት ብጣዕሚ ኣነ ኣድናቆተይ መግለፂ የብለይ
4: ብሓፈሽኡ ማሕበራዊ ሂወት ናይ ኤርትራውያን እንታይ ይመስል ንምግላፅ እዩ ቲቐንዲ ኣተክሮ ናይ ክብረት ግን ኣብ ምንታይ ተሓፂሩ ከምዚ ንዓይ ዝመስለን ዝረእኽዎ ኣብ ክብረትን ኣብ ሓዋን እጂ እሳ ንሓዋ ትገብሮ ፃዕሪ ንሓዊኻ ዋጋ ትኸፍለሉ ማለት ንስድራኻ ዋጋ ትኸፍለሉ ንሱ ከዓ ዓዊሉ ትቆልዓ ዓዊሉ ሕማቕ ኣብ ሕማቕ ከይዱ ማለት እዩ እቲ ገዛ ክሳብ ኣብ ምሕራጅ በፂሑ ልዕሊ ኩሉ ግን ዝሐጎሰኒ እቶም ተዋሳእቲ
5: ማሃሪት እያ ኩሉ ግዜ ሓደሓደ ግዜ ኤርትራውያን ከም ስታይ ንገብር ኢና ከምዚ እምነት ጌርካ ሲ ንሓዊካ ድሓን ሓወይን ድዩ ገለ ኢልካ ብእምነት ትገብሮ ነገራት ኣለ ሕጂ እቲ እምነት ትገብሮ ነገር እንድሕር ብፅሑፍ መረጋገፂ ዘይብሉ ኮይኑ ናበይ ጌጋ ከም ትኸይድ ንዓኻ ነቲ ኣሚንካዮ ዘለካ ኣብ ጌጋ ይውድቆ ንዓኻ ኣብ ጌጋ ይውድቀካ ስለዚ ሕጂ ኩሉ ግዜ እቲ ንገብሮ ነገራት ሲ ብውዕል ብፅሑፍ እንተኮይኑ መረጋገፂ ይኸውን ፅባሕ ንግኸውን ነቲ ሰብ እውን ኣብ ጌጋ ኣይትእትዎን ግን ሸለል ዝበለ ነገር እምነት ስለ ዘለና ኣብ ነንሕድሕድና ሸለል ዝበለ ነገር ስለ ንሪኦ እንታይ ይኸውን ናብ ጌጋ ተኣቱ ሕጂ ንከምዚኢታት ብጣዕሚ መሃሪት እያ
6: ስለዚ ናብቲ ናይ ቀደም ሓጎስናን ፍስሓ ዝዓሰሎ ፍቅሪ ዝነበሮ ገዛ ምምላስናስ ዓብ ፀጋ እዩ እቸም በዚ ከዓ ይቀፅለና

እቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቅረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ፓራዳይዝ ፒዘራ ኤንድ ካፌ ብስሜን ብስም ተዓዘብትን እናመስለንኩ ከምኡውን ምስ ሰኣላይ መሓመድ ማሕሙድ ቡኩራ ብምዃንና ብሓባር ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ እዩ ክኸውን ምርኻብና። ክሳብ ሽዑ ሰናይ ቅነ ክኾነና እናተመንኹ ምስ ተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሩኽ ምሸት።

0: ሕረዩ
1: እሞ ዓመት ዓመት ደኣ እንት ኢለና ከይትምንዕባ
0: ኖ ፀገም የለን ፀገም ዝበሃል የለን ሓንቲ ኣልሓወይ ምክንያቱ ኣብ ዓድኻ ምፅቡቓት ይሕዋትካ ደቅኻ ተኣኪብካ እንዳተሓወስካ ክድረር ክትምሳሕ ወይ ገለ ክትገብር ከለኻ ክንደይ ደስታ ድዩ ዝፈጥረልካ
2: ሓቂ ክኢለን እየ ኣሽንኳ ኢሉ እዛ ዓብ ሃገራዊ ጉዳይ ንሽ ኣብ ገዛ ክትገብራ ውራይ ሃጎስ ዝፈጥረልካ
1: ንሱ ደኣ ንሱ ንድ ግን ኣነ ከይትውፅዒ ኢለ
0: እሞ እንተ ተወፃዕ ካስኻ ምልእ ተለ
1: ኣብ ምምልላእ ተበፂሕኪ ነገር ክትሸራረፈክ እያ እቲ ንኣዳን መጎስንሲ ኣብ በይኒ ክትኾነ ኢ ግን
0: ሚኪ ትርዮ ኣለኺ ሓውቡኪ ከመይ ገይሩ ነዛ ዘይምኽፋልካ መላ ይፍትና ኣሎ
2: ኣንቲ ሓውበይ ብሓንቲ ኢልካ ኣይጣቕዓን ውህዶ ትብል ነርካ ሕጅራ እንታይ ተረኺቡ
1: ሚካል ጓለ ላም ግዜ ርኢኻ ሕለበኒ ኢላ ድ ዝበሃል ምስ ስራሕ ሎ ክትክት ኢሉ ንዲ ዘሎ
2: ዋ ኣንቲ ሓውበይ በጃ ክትምስገንበል ባን እኮ ዘይሓድረና ዘሎ
1: ክንደይ ባኒ ከመፅእ ኣሎ ዕስራ ዘይተረፋ ኢልክሲ ፅቡቕ ኣሎ ክትብል ስራሕ
0: ትማሊ ግን ኣነ ንዑስማን ሓቲተ የ ስራሕ ከመይ ኣለዎ ኢለዮ ማሻላ ሓንጣ ሎሚ ብክልተ እግሩ ደው ዝብለሉ ደረጃ በፂሑ ኢልኒ
1: ክልተ እግሪ እንዲ ዘለኒ ብክልተ እግረይ ደው ክብል የምበር እንታይ ኢ ደል ጠለይ ጠለይ ተኮይኑ ከዓ ብሓንቲ እግረይ ከዓ ጠለይ ጠለይ ክብለልክ
0: ሓንጣል ንዝተገብረልካ ንዝተዋሃበካ ንልዕሉ ኣምላኽ ዘይተመስግን እንትኾንካ እቲ በረኸት ክረሕቐካ እዩ
2: እዋ ንክምስገን ዝግብኦ ተመስገን ንባልታይ ገንዘብ ክፈሎ
1: እዚኣስሓቂኸን እንበርከይ ምስ ብሰላም ኣውዒሉ ብሰላም ዝሕድረና ዘሎ ግዲ ተመስገንካ
0: ኣብ ትሕቲ ፈጣሪ ድማ ነዞም ብሰላም ክንቀሳቀስ ብሰላም ክንነብር ደኺልና ከይበሉ ኣበርክቶኦም ከየቋረፁ ሰላም ሂቦምና ዘለዉ ጀጋኑ ሓለዋ ሃገርና እንተመጎስናዮም እንተኽበርናዮም ምስቲ ዝገብርና ዘለዉ ዝዳረግ ኣይኮኑ

0: ወየ ወየ ወየ ወየ ወየ ወየ ወየ ወየ ወየ ሎማ ዓንቲ ዳር ትርኢቱ እንዲ ኸርዮ ሎማ ዓንቲ
1: ኣንምንኻ ዳር ትርኢቱ ክትርዮ
0: ዋ ነቶ ኩላ ወወወይ ኣይፈረትኩም እንዲኦም ሎማ ዓንቲ ኮ ኢለን ብምኽንያት 24 ጉንበት መዓልትና ፅነት ናይ ድራር ግብጃ ክትገብረልና
1: እማ ሕጂሲ ነቲ ድራር ዝቕረበካ ምግብሪ ኢኻ ትፍክረሉ ዘለኻ
0: ኣብዚ ኮ ብፉሉን ብፋታ ናበስኒዕኩምና ኳ ይኹም
1: እንታይ ማ በስናዓካ ሪስቶራንት ሕልፍ ኢልካ ማሪፅካ እንተስልልውልሉ እንተስቅልቅሉ ምስሃገክትኡ ድኩዕ ድኩዕ ድኩዕ ድ ተኩ ድኩዕ ድኩዕ ዳ ቀሊል እንዲተኣዝተይ
2: ግን ስተኻሳ መን ድፈራ
0: ኣየወ ናይ ሎሚ ሕሳብ መቸን ህርመት ልበኻ እንዲደወስኻ
3: ኣንተ ሓዊ ትሰርሕ ዶዮ ኣለኻ እንሓንሳ ሓንሳ ኣስነዛ ነብስኻ ባ ፀንብለላ
0: ፅምባል ይፅምብለላ ኳ እያ ግና እቲ ናተይ ኣፀናብላሲ ነዚ ነብሰይሲ በቃ እንዳፀለላ
2: እንታይዳ ዘይኣእምኻ እንተሰቲኻ ሞ ምፅላል ኣይኮነን ካብ ሂወት ምፅልፃል ከማና
1: ይናይ ተዳ ከምሎ ብዝኾነ ናብ ዘንቀናዮ ጉዳይ ዶንእቶ ኢለን ዓመት ዓመት ተድረና ኣላ ንሕና ኸይ ገለ ተዘካሪ ዝኸውን ህያብ ተበርክትና ኣላሲ ከመይ ይመስሎ
2: ንዘለዎ ሞ እንታይ ኢና ክነበርክተላ
0: ጥራሒልጊ ፅጋበኛ ድኻስ ንሃፍታ መጋብ ዝብሉኻ
1: ሄለን ፅቡቅ ጌር ክሰሚዕኸ ያዲኸ ሲኢና ንሓግዛ ዘይኮነሲ መዘክርታ ህያብ ነበርክተላ እትዘረብ
2: ኣንቲ ሓፍተይ ሄለና እዛና ፀናዓዶ ሰሚዕኸ ኢኸ ግን ዚ ንሓንቲ ኣብ ኤውሮጳ ትቕመፅስብ ንሕናስ እንታይ ኢና ክነበርክተላ
3: ያለማለም ከም ዝበልኩ ዮ ሓስብ ነይረ እንዴ በስ እንታይ ንሃባ ይትሕቶ
1: ኣንስ ምሻ ኣለካ ኣብ መንደቕ ገዛ ትሰቕሎ እና ክትሪዮ ዘዘክረና እዚ ዓይነቱ
0: ፅቡ እሞ ሰዓት ናይ መንደቕ ሪኢንዋ
2: ኣታሰብ ብቻ ኣባ ሓደሓደ ግዜ ክትዛረብ ከለካስ ክልተ ግዜ ሕሰብ
0: ክልተ ግዜ ክሓስብ ክልተ ግዜ ሞ እንታይ ዳበልክ ክሓስብ
2: እንታይ እንዳበልካ ዶ እዚኣ ተዛረብኳ ዝተኽፋኣለ ኢሉ ትኸውን እዚኣ ክተኸዕበኒዶ ትብላታ
1: ዳሓን የለኹም ጌርክ ትላል እዮ ሰተ ንኢለን ነበርክተላ ህያብ ምስ ታሪክ ምስ ቅርሲ ወዘተ ዝተሓስቲ ኮይኑ ዝበለፀ እዩ
3: ኣይዋ እምበልከ የ ጀማዕት ገር ናይ ሰዓት መንደቕ እንታይ ክገብረላ ወናይ ኢ ሰዓት ከዓ ሞባይል ኣለዋ በስ ሓንቲ ሓሳብ ኣላት ንየ ጀማዕት ገር እዚ ሓሳብ እዚኣ ንዓይ ሕደጉለይ
2: ንገረና ባ ምኸ ክንደይ ከምነዋፅእ
3: ማፍ ምሽክላ ባዕለይ ክሓልፉ የ ባዕደን ክንደይ ከም ዘውፃኹ ርኢና ንማቐሎ ያ ሰተ ናብ ሓደ ክድውል እንድየ ንሱ ህያ ክበካ እዩ ባዕደን ሒዝከያ ትመፅ ኮይስ
0: ጠዋሊ ኣጓዕፋን ፀሊም ኮኸብ ደጓ ሕብርሃን
1: ዘይመስል ፀሊም ዶደጉሕ
3: እዙ ትዳሕርኒ ዘለኻ ሓቀይ ንፀሊም እንታይ ኮይ ክጠቀና ፅብዮ ኣለኺ ወባዕደን ከዓ ንስኸከብ ፀላም ዓይነት ትርኢ ዘለኺ
1: ራሒልካ ሳላ ፀሊም መወጎደይኩም ክንጀራ ትበለ ዘለኺ
2: ሳላ ፀሊም እግሪ ጎማ መኪና ከዓ ካብን ናብን ትጓዓስ ኣለኺ
0: ፀሊም ንኣብነት ኣብ ክዳን ኣባድላ እንተደኣ መፂና ከም ምልክት ሌጋንስን ሃብትን ዝናን ክብርን ይድሕሰብ መብዛሕትኦም መራሕቲ ሃገራት ሰለብሪቲ ዝኽደልዎ ክዳን ኢኻ
3: ኣሃእዙ ከምዛ ደሮ ያኒ መሕረዲትኪ ይኸራ በዕሊ ክደፍሒርኪ
2: ሓቂ ቀሊሉ በዕላ መርስሒ ኢላታ
4: ሓተኩም ዶ ኢለና ኣብ ዋንቃሲ ኣዴታት ዓዲ ጥለን ዓበ ኣበርክቶ ነይርዎን እዩ ዝበሃል ከመይ እዩ ዝሓቂ ድ
5: ሚካል ጓለይ ንሕና ከምቲ ኩሉ ኣብ ውሽጢ ዓዲ ኮይኑ ንውድቡ ንተጋደልቱ ዝሕግዝ ዝነበረ ህዝቢ ኣካልናቱ ኮይና ከምኦም ኢና ነርና ቁርናህና ፍልይ ዘብሎ ኣብ ስደት ምንባርና ጥራይ እዩ
0: እወ ትንፋስ ኣብ ዘይህብ ስራሕ ምድሪ ቤት ፋሓፊሕኽን ነብስኽን ወፂዕኽን እንዲኽን ሰውራኽን ገጥ ኣቢልክን ግድ
4: እዚ ግን ከቢድ እዩ ከመይ ጌርክን ክኢልክኖ
5: ሚካል ጓለ ነብስና ይወፀ ኣብ ስደት ነይሩ እምበር ሃምና ቀልብና ምስ ደቅና ኣብ ውድብና እዩ ነይሩ ድሓር ከዓ እቲ ዘካይድዎ ዝነበሩ ዓወት ርኢኻ ከዓ በቃ ብርታዕ ኣይፈቅደሉ ነይሩ
4: ሓውቦይ ኣነ ድሕሪ ናፅነት እንደ ተወሊደ እቲ ውዕውዕ ናይ ናፅነት ድባባ ይርከብ ኩሉ ከመይ ነይሩ
0: ናሽዑጣ ከመይ ኢልካ ብቓላት ክግለፅ ኣነ ኣብ ህወተይ ዝተሓጎስኩላ መዓልቲ እንተልያ ጉንቦት 24991 ፍሊት
5: ኣነ ኸ ኣብ ጎደናታት ሚላኖ እታ ኸኸብ ዘለዎ ኣርማ ህዝባዊ ግንባር ተኸዲነ ስሒቐ ዓሊለ ክንደይ ጆርናል ዘይፀሓፋለ ይመስለክ
4: እንታይ ትደለኸ እንታይ ኢለ እንዳትሒፈናልኪ
5: ብኸቱር ሓጎስ ዝሰኸረት ሰበይቲ ለካ ሃገር ምህላውሲ ክንዲዚኡ ዝበጠጥ ትርጉም እንታይ ዘይተፃሕፈለ
0: ኣብዚ ኸ ሳለስቲ ነክለኹ ፈቐዱ ኸና ሽሽ ክንብል ጎሮሩና ኣይላሓዲት እንዲግዲ ተሪፉ ሽ
4: ንስን ከነይሩ ለሽዑ ምሳ
0: ክለፈቂት ልዕልዮ ንሱ ንሱ ዳ ስባሕ ሞስ ሽሽ ኢሉ ክለየ ኣብቲ ካምቦታት ናይ ደርግ ዝነበሩ ዋው ከይዱ ቀንጠብጠብ ክብል ተጋርትላ
5: ኣይሮሲኮኖ ብግፀኛ ጀፍራ
0: ብለክ እንድየ ዘለኹ ሽሉ ተጋርቲ ሒዞሞ ተባሂሉ ከይድና ክንርዩልና ተኸድናስ ኣብ ኩሉ ዘርሱ ምስኪናይግዘግር ድፍ
4: ኣብ ስራት ቀንጠባጥሞ ምካ መፈጥርቲ ይበለኒ
0: ካብ ቀደም እውን ሓደ ቀጢን ጫሓም ተጋዳላይ እንታይ ዎ መስለክ እታዘረባስ ኣብዚ ዓንጎለ ይኩዕተው ቂራት
4: እንታይ ድልዎ
0: ኣታ ቁሩብ ሕልና ኤርትራዊ ሃገራዊ መንፈስ የብልካ ናታ ካብኻ ዝርእሱ ሃገር ካብ መንጋገ ኣራዊት እናለቀቁስ ንስኸ ቀንጠብጠብ ክትብል ምስ በሎስ ከምዛ ፀሓይ ዛረመታ ልኻይ ሰባ ከሎም
5: ሓቆታ እቲ ልክዕ ነጊርዎ
0: ሽሉ ኣነ ረኺበሲ እንታይ ድኣ ኮንካ ከምኡ ጌርካ እንተበልክዎሲ እ ኣብ ዘበነ ውርውራ ነብስኻይ ትዕብራ ክበሃል ሰንዐ ክወርር ክብል ነብሰይ ተወሪረ ኣይብለንን
4: ሓቀይ ግጥም ግጥም ግጥም ብመፀካሎ
0: ደቂ ሓቂ ቋ ሱቅ ኢሉ ዝወነይዚ ትልዕል ትልዕል ትልዕል ጓ
5: ዝበልትልዕል ተይልካልኣሞ ደርጋሓዮ ይትዓብዕዎ ኣባ
2: ሰብተፋሕ ዝበለዎ ኣሎ ዓብቲ ንግጥሚ ሞ እንታይ ይኹብሎ
0: እንታይ ይብሎ ዶ ግጥሚ የ ግጥሚ ሃገግታኻ ክብ ፅሩይ ጠስሚ ትሕዝቶኻ ሃብታም ከም ፀባላሕሚ ሚዛንካ ክቡር ከመዋርቕ ገዝሚ ቁጥዓኻ የርዕድ ከመንበሳ

0: ግጥሚ ብሳልስተ ተወዲኡ ብበዓል ሂልሕሚ ሓደ ወይፈኩስ ይቕንስ ጣዕሚ ካልኣይን የሰልቹ ይኸውን ተደጋጋሚ
1: ቃላት ተዘረወ ኣፈን ዘዝሃበ ንግጥሚ ተነቐፋ ዝጠቀዋመስ ኢልዎን ፍኽነ ከኣይብላኺ ሓፈራዋ እዩ
2: እንታይ ክገብራ ሒሻኻ ንሳያ ዓቕመን እምበር ቁልዕሎ ብዓይኒ
0: ብኡሳይ ንሕመን ሕፃብና የስተ ወይለኹም ብዓበይትኹም ፀሪኹም ናብ ኮተቴ
1: ሎሚ ዘይገጠመ ሓዊ ብላዓዮ ከም ዝተባሃለ ዝፀድቕን ዘይፀድቕን ኩሉ ፅንዐ ኣሰረ ግጥምስ ንገጣሙ ደኣ ኣለዎ ዋናታት ተያንፅ ድፍረት እሞ ድማ ንምህውታት
0: ዋናታት ካብ ሃለውዎ ተቓኒቱ ብስርዓት ዝኾኑዎ ረምቲኡ ማይ ቤቱ እሞ ብሻለምለም በዓል ትክልተ ሰላሳ ከመይ እንዳ መዓድክን ከም ጣውጡት እናኸሳ
3: ከምኡ ይሄሎ ዓይነይ ለባም ለባም ተፃዊትካ ዓይኒ ምቋርዩ ትኸሓሕል ተመሲልካ
1: ሓቂኻ ኒኻ እሞ ተገምጢሉ ዝወቕዓካ ካብኡ ዝኸፍእ ዘሎ እዩ ጥቕናብ ነብስኻ
2: እዚስ ኣይዘረባን እኳ ድኣ ክብሪ ምዝንጣል እሞ ድማ ለለማልም ሓጋይን ክረምትን ሓመልማን
1: ግደፎ ዕስማነይ ናይ በዓል ትርክምርኪ ግጥሚ መልኣኻለዉ ወገኒሑ ዘርኪ
0: እንታይ ኣባኸየና ፍቕሪ ቀደምና ሕሸና ኪኖ መሳርሕቲ ኣብቲ ሓደ ስድራ ንዲና
2: ሰሳብ ሳብ ሳብ
4: ሳብ ሳብ ሳብ ሳብ ሳብ ሳ

0: ንታዳ ዳሓ እንዲኻ ደ ክሳብ ልበይ ዝብቆፅ ቀልቲ ቆፅልካ ውፅካኒ ከምኡ እንዲ ኣነ ሓንቲ ነገር ሒዘ ስኢደ ዝርበፅ ብለካ ኣለኹ ብበዕለይ ተረቢፀ ንሰብካ ይርብፅ እዛ ፍጥረተ እዚኣ እንታይ ከም ዝገብራ
1: እንታ ድሓን ንሱ ስለሚድናካ ኢና እንታይ እዩ ጥራይ መፅ ወይዓካ ጥራይ ናይ ድሓን
0: ናይ ድሓንናይ ድሓን እዩ ዋ ዝማስ ናይ ብላዕ ወስተ
1: ኣታ ሓንጠላ እዚኣ እንዲ ዘላት ከዓ ባይ ቆም ነገር ኣታ በዚ ሎሙ ብላዕ ወስተ ዝዕልል ሰብዘ የለ ሕየስ ክበል ሓሳብ ካብስስ
0: ኣንታታ ኢለን ዘማይ እንዲያ
1: ኢለየኸ ኢለን መፅያ ድያታ ካብ ኣጣልያ
0: መፅያ ወይ ረኸብካ እንዲኻ
1: ዘይረኸብጓ ኣታ ከመይ መፅያ ሙድሓ ድያ
0: እንተ ነዚኣ በይኒ ይብለካ ኣለኹም ለካ መመሊሳ ሲ እናናእሰት ትኸይዳ እንታ ምካልሲ መሓዛ እኳ ያ ኮይና ትስምዓካ
1: ኣታ ጣዕሚ ኮይ ጣዕሚ ቅሳነት ናይ ኣእምሮ ኮይ እምበር ብዕድመ ይዕርያ ኮያ ተዕብየኒ
0: ዋይ ዋይ እዛ መንኣስ ክትፈትዋ እንታ ንስኻ ናሓደርካ ዕድመ ትውስኽ እምበር ዕድመ ተጉድል ዝመስለካ ዘሎ
1: ተመልካ
0: እንታይ ማለትካ ኢዶ ንዓይ ብዕድመ ተዓብየኒ ኸ ንስኻ ትመርሓኒ ኢኻ ትብለኒ ንወዲ ቤርዱራ ከምኡ ሕጂ ድማ ንኢለና ዋ
1: ኣታታ ናትካ ሕራይ እዛ ናይ ወዲ ቤርዱራ ግን ኣይቅበላ
0: መስብን መጋበርካ እዩ ፀይቂ ናይ ንኣሽቲ እምበር ዕድሜኻ ቆስማ ኣስከስኻ ኮ 100 ዓመት መሊእካ ትኸውን
1: ኢልካ ኢልካ ስምበኣር 100 ዓመት ኣብፅሒካ ሓንከ ኣፍካ ግበረለ ያንዳ
0: ፍሉጥ እንዲ ፈጣሪ ንዓኸ ዕድሜኻ 100 ዓመት ምምላእ ማለት ዕምሪ ናይ ምትላልን ምድነጋርን ከም ምውሳኽ እዩ ዝሕሰብ
1: ሓንታ ኣነ ተስአ ኸይ ካብ ዛርእኸ ይክወርደለይ ዲኻ ኣይክወርደለይ ኢ
0: እንታ እንታ ንስኻ ኮ ሰራኒ ኢኻ ተምፅኢኻ ይትከኣለኒ ኢኻ ሕራይ እስከ ወሪደልካ ኣለኹ እስ
1: ገዲፈራይ ፅቡቅ ሕጂ እንታይ ኢኻ ዘለኢኻኒ መፀዊዕኻ ሲ ሕፅርን ኣነ ፅረን ኣቢልካ ነገረኒ
0: ፅቡቕቲ እንታተ ኢለን እንድያ ብምክንያት በዓልና ፅነት ሲ ነዞም ሰራሕተኛታትካ ድራር ክጋብዞም ኢላትኒ ሞ ኣነ ከዓ ኣይነይቲ ዝሓሸት ቤት መግቢ ከም ዘላ ክትሕብረኒ ኢለ የፀውዕ
1: ነዚኣ ኢልካ ጥራይ ፀዊዕኻ ናይ
0: ካልእ ዳ እንታይ ኢለ ክፅዋዓክ
1: ስማዕ እንዶ ኣነ ኮመያው እየ ፍሉጥ ዘላለ ዓሰርተ ግዜ ናብ ስራሕካ ተተመላለስኩስ ከምዚ ስራሕ ዘይብለይ ነዚታት ክፃር ዝውዕል ድዩ ትመስለካ እንድሕር ዝሓሸ ቤት መግቢ ደሊኻ ከዓ ኣብቲ ቤት ፅሕፈት ውሃብቲ ጎልጉለት ከይድካ ኣውሕተን
0: ሞ እንታይ ኣነ ዓይገጭገጭ ዝብለለይ ትኪድ እነተደሊኻ ጥንጥኖ ኣነ ኮ ሪኢኻ ለካ በጊዕ ሓሪደኮ ብገዛይ ድራር ክገብረሎ ምኽእል
1: ሕራይ በጊዕ ሳዕ ድርከያ መንሕረ ዘልካ
0: ምሕራ ዳኣ ንስኻ ተሓርዶ ዓስብኻ ከዓ ሪኢኻ ለካ ርእስን ቆርበት ከዓ ንመንፀፍካ ትወስዶ

0: ሰማያዊት ካርድ ድምፅ ኣለኹ ኢላ ካብ ቀይሕ ካርድ ንምድማፅ ንዋርያ ድሒና
1: እቲ ሓንቲ እወን እናፅነት ትብል ሰማያዊት ሕብሪ ዘለዋ ካርድ፣ እቲ ካልኣይቲ ከዓኒ ኣይፋል እንድያ ቀይሕ ሕብራ ካርድ።
2: እሞ ኣብ መንጎ ሰማያውን ቀይሕን ሕብሪ ንፁፍ ልል ናሃለዎስ ከመይ ክተጠራጢርኪ?
1: ከመይ ተጠራጢሮ ዶ ኣታ ዘንፀላ ህሞትሲ ኣየነይቲ ያ እወይ ኣየነይቲ ካርድ ያ ኸናይ ኣይፋልሲ ሕወስወስወስወስወስ ኢል
0: እንታይ ዳ ኢላ ትኪ ኣብቲ ዋንቲሲ ቀይ ሕብሪ ዝኖ ገኒኑ ነይሩ ኢላ ትኪ
2: ሕብሪ ከዓ በዓል ዝና ኮይኑ ሲገንን እዩ
1: ይናይ ደኣኸይ ሽዑ ብዝኽድክያ ቦታ ዘረባ ብዛዕባ ቀይሕ ነራ
2: እሞ ብዛዕባ ቀይሕሲ እንታይን ብኸመይን ይባ ንፁር ጌር ክግለፅና
1: ብኸመይ ዶ በቲ ደቅና ቀይሕቲ ዕንበባ ደርፊ እንተሰማዕኺ ቀይሕ ነብሪ ተወርዋሪ እብሉ ራድዮ ተኸፈትክ ከዓኒ ብቀያሕቲ ድመፀት ሃገር ሰምዒ እዛ ተለቪዝን እንተረኣኸ ድማ ቀይሕ ሕብሪ ዝዓብለላ ባንዴራ ገድሊ እዚ ንወዲ ከምዚ እንተደማሚሩ ሕወስወስ ኣብልለ
2: ንምሸቱ ኸላ
1: ንምሸቱ ድኣ ተጠራጢረሲ ሓቲተ ኣየነይቲ ኣናይ እወይ ኣየነይቲ ኣናይ ኣይፋል ሓቲተ ሽዑ ሓንቲ ከሚካል ጓሊ ትኩርቲ ቆልዓ ብዛጥቃይ ፀንሓኒ እሞ
2: በቃ ኒካል ጥራያ ትኩርቲ ኣነ ክቋህማ
1: ደቂ ዋ ሓቲት ክኸተብቀዕስ ተመልሽ ከኣና ካልእ ትመልስና
0: ኦኬ ወዲ ኣባ እዝትገልፆ ዘሎ ኮነት እዋን ዝገልፅ ሰነት ታሪክ እዩ
1: ይናይ ሞይላቶ እዚኣ ፅኢላ እንድያ ክልነ ግዳ ክውዳኣልክን ዋ ኣብኢ ክበፂሐ ነይሩ በቃ ፋዕፋዕ ኣቢልክና ለይ
0: ንሓን በዕለይ ዘይነግርክመ ማድሃበ ኣብ ትኩርቲ ቆልዓ በፂሕክ ነርኪ
1: ሽዑታት ትኩርቲ ቆልዓ እንታይ ኢላ መልሻለ ይመስለክ ኣደይ እዛ ለምቀነ ትድረፍ ደላ ደርፊ ዘክር እያ ባ ትብለኒ
2: ምንታይ ኣታ ዘክርኣ ዝበለት ክደርፊ
1: እወ ቀያሕ እንታይ ኢለያ ናብ ባርነት ትድርቢ ሕሰን እያ ኣጓሕፍ ደርቢ እያ ከመዓልካ ወነይ ሰማያዊ ዝሓዝካ ጎነይ ውሳኒ ህዝበ ከመዓልካ ወነይ ሰማያዊ ዝሓዝካ ጎነይ ውሳኒ ህዝቢ ዘኢላ መሰገተኒ ብኣገር ኣለካሽ ዓይለክት
0: ኣቲ መማርያ ሃበይ ረፈረንደም ተኻይዱ ድምፂ ህዝቢ ምስተቆፅረ 99.8 ይመፅ ድምፂ ክድማ ኣካናይ ተቁፅሪ እዩ እንታይ ተሰሚዕኪ
1: እንታይ ተሰሚዕኒ ዶ ሓበንን ሓጎስን ተሰሚዕኒ ትንኣስ ትዕበ ድማ ናተይ ዝብለ ሃገር ኣላትኒ ኤረይ መዓበሽ ታለሚናይ
3: ስማዕ እንዳሓንቶ እዛ ዘመኻስ ነቲ ገንዘብ መጓሓፍ ድያ ስኢና ዘለዋ ኣላ እንታይ
4: እንታይ ማለት ካ
3: እንታይ ማለት ዘይ ዶ
4: ወ
3: ከክ ንዲኸላእ ዝኾኑ ፀብደላት ኣጉባዝ ዓዲ ሃገር ኣብሊዓሲ እንታይ ከምዚ ፅድቂ ዝሕሰበላ ድ ዝመስላ ዘሎ
4: ዘይኮነ ንሳስ በዓል ናፅነተይሲ ኣነ ምስ ደቂ ሃገረይ ይርድኢታ
3: እሞ ጌጋሎ ርድኢታ ሓንጣል እቲ ገንዘብ ንዓኻ ዘይትበቃ
4: ዋይ ንስኻ ኸዓ ከምኡ እንትበልክዋ እንታይ ኢላ ድያ መሊሳትለይ እታ ዝመለሰትለይ ተነጊረካ ዝብለካ ኣለኹ ሕብሪ ቆርበት ካብኣ ከለኹ ንእለቱ ቅይር ምበለ
3: ቆርበትለይ ብትነግረኒ ሕብሪ ዝቕይር ዳ እንታይ ስለ ዝኾነ
4: ናይ ነፋሒቶ ስለ ዝኾነ
3: ሓንጣል እዛ ብዙሕ ግዜ ዋዛ እንዳምሰልካ ተዛረቦም ጉጥያታታትካ ንዓይ ዓቕለ የወድእን ኣለዉ ክቕየመከ
4: ኣታ መሳፍንቲ ስኒ መሰተ ኣርኣት እኳ ዝበሃላታ ስመን ዳኣ ሞ ክዳኣል ምስመን ክትፃወት ደልየኒ ኣለካ መሰተ ዋላ ምስሚካ
3: እሞ ንዓይ ሕምመኒ ኣሎ ወይለ ስማዕ ኣሎ ዋዛ እንዳምሰልካ ኮ ርኢኻ ካብ ሰብኣውነት ተውፃእኒ ኣለካ
4: እስኩዛ እስኩዛ መሳፍንቲ ኣንታታ ዘይዝሓንኽ ዘማይ እንድያ ከምዛ ዝበልካ እያ ዓመት ዓመት ኣይትመንዕ ይብላ
3: ኣንበሳ ንባዕ ልምልማ ኣብሊዓ እንታይ ክብረት ክትረክ በሊያ ወዲ
4: እወ ሕጂ ከምታ ዝበልኩካ ዓመት ዓመት ኣይትወፅዒ እንተበልኳ ድሓን ኣነ ዝውፃዓን ቁሩብ ዝጎድለኒ እንተኮይኑንሲ ንስኻ ከዓ መልእ ተብለለ ኣይትብለኒን
3: ቻው ዝያዳ ብሎምካ እንዲ ቀቢራትካ በል እዚኣ ብውዒታ ከላ ከልቅሰልካ
4: ክንደይ ትውዒኢካ ንስኻ እቲ ሓንጎልካ ክቁፉ ስለ ዝሓስብሲ ጥር ኢልካስ ናብ መልቀስ ክትቅይሮ
3: ክትምላእ ኣለያ ካይላት ንዶ ትብለኒ ኣለኻ
4: ማንኸ እንታይ ከም ዝመለስ ኩላ ነጊረካ
3: ሱላይ ነገርካ
4: ምንታይ ዳ ኮንካ ጫፍ ከይሓዝካ ትዛረብ ከየጥለልካ ይትዛረብ
3: ብለካእንታይ
4: መሊሰላር ኣብ ምምልላእ እንትበፂሒኻ ነገር ክትሸራረፈኪያ ንስኺ كل زيتانا أدان مقوسن أبين خاطعهم إلي نزا نكرا بقى.

0: ዓዲ ድሃበይ ኣብ ግዜ ሪፈረንደምሲ ብጀካታ ዘክርኣ ዝበለት ክንደርፊ ካልእከ ነይሩ
1: ነይሩወ ሰሜር ሳምባር ማዓርየ ሰሜር ልካምባርየ
0: መን ኢኸ ሰሜር ሳምባር?
1: ሰሜር ሳምባር ድኣ ናይተን ናይ መንግስታት ናይ ዓለም ወኪል ዝነበረ።
2: ካልእ ከም ማ ድሃበይ?
1: ካልእ ድማ ኣለኹም ዶ ኣለኹም ዶ ነይሩ እንታይ ከበይ ነበረ ማለዩ ነይሩ
2: ማማ ድሃበይ ኣብ መጎ ናፅነትን መዛእትን ዘሎ ፍልልይሲ ከመይ ኣስተማቂርክዮ?
1: ዘይማጣጠን ናፅነት ድኣ ካልእ ኣይደለዎ እዩ ግና ኣስተማቂርና ከይወዳእናዮ ኩና ተወሊዑ ሂወት ከቢዱ ኣዴኺ ክዝክርእካ ይቐፈካ ስክበል
2: ናይ ግድን እምበር ጌና ሃገር ከይደልደለት በሰላ ኩናት ከይሓወየ ኩናት ክደግስ እንከሎ ማራ ከቢድ እምበር
0: ሙዲድሃበይ ፍተነዛ ከመይ ተስጊሩ
1: ከምዘይስገር ደሎ ዴኺ ተሰጊሩ ኣብ ግዜ ገጥሚ ዝነበረ እቲ ሓቦኸ እቲ ኒሕከ እቲ ስኒምንካስ ከዝብል ተደጊሙ ኤርትራ ከዓ ዝሓልፉላ ወሊዳ
2: ዘንጡነሲ ከምዝመስለኒ ኣብቲ እዋን ዝተደርፈ ደርፊ ኣሰብሕሊፍለይ ክሰምዓ ቐኒ እንታይ ትብል መስለክን? ዕንኪይከይ እንዳበልኪ ከይደልደለ ብርኪ መግደራ ከም ምንዳዓት ክሕዘል ኣብ ስባንኪ ኣይ ወለት ክንዶ ምልክት ሕቶ ከሰኒዮ ንስምኪ መን ነይሩ ኣብ ቅድሚ ዝተገደመልኪ ውልድ ክወት ብል እያ ከስማዓ ክንዶ
1: ኣስራ ውልድ ክወት

0: Wedi dapah, wedi daweh, wedi daweh. ወሊዳዌ ወሊዳዌ ዘእረይ ማዓሪ ደቂ እረይ ፀላዳኣ ብመሬቶም ብሓድነቶም ብሃይማኖቶም ዝመፆም ንዕርብርብ ዶ ክፀድፍ ኮይኑ
1: እሞዳበ ሕጂ ኸ
0: ሕጂ ድኣ ገድ ኤርትራ ዓይነ ኣይትሽርመም ኣይትቑርመም ፅንፅያ ዓይና ዘንፍረላ ወይሉ
2: ኩሉ ዝከኣለካን ኩሉ ዝፈጠርካን እግዚኣብሔር ኣቦና ዝተባረኸ መኣዲ ግበረልና እሞ ንስጋን ነብስን ይኹነልና። ሃገርና ባርኸልና፣ ሰላምን ፍቕርን ኣውርደልና። ኣሜን።

0: ሞልቶ ቦነ ጥዑም ብጣዕሚ ጥዑም ሰተ ናበይ ከይዱ
1: ሰተ ናይ ዕስማ ንሪኦ ክበሉ ክመፅ እዩ
0: መስፍን ዓርኪ ከዳ ነበይ ከይዱ
2: መስፍን ዳኣ ከምዚ ዝበለ እኩብ ሰብ ዘይፈቱ እንታይ ኮንኩም ንብላዕ ንብላዕ ጥዑም ድሃብ ኣለኹ ዶ
3: ኣለኹዎ ሓንጣለ ይበልዕ ኣለኹ ጥዑም
1: ዓምና ኣንዲ ድሃብ ዳ ነዛ መዓልቲ ብናፍቆት ነዚ መግቢ ከዓ ብህርፍርፎት ክትፅበዮ ውዒላ
2: ይህናይ ዳኣ ዘይትፅበዮ ከምዚ ጥዑም መዓስ በለያ ትፈለጥ ኢልክ ያ ኣኺ
0: ሓንጣል ነዞም ፅቡቓት ደቅኻ ዶ ፒኤታንቶ ኣብ ወር ሓንሳብ ደገ ውፂኢኻ ከተድርቦም ከተዘናግዖም ኣለካ
3: ኢለኒ ከምዚ ዓይነት ዘረባታት ክትዛረበ ከለኺ ጥንቅቕ ዳበሊኢኹ ምክንያቱ ሓንጣል እዛ ልብሽ

0: ኣብዚ ክርዶ ጥሒልና ኢለናይ
1: ኣብ ገዛ እቲ ምስ በልኩካ ኩሉ እቲ ከባቢ ርኢ ተበልኮስ ነታ ዛዕበ ኩሉ ሓመዳ ምፃእ ቢለቆሑ
2: እሞ ገዛ መስኣ ተኽሲ ጓይላ ዶ ተተኺሉ
1: ጓይላ ተበልኩ ኸ ኣደይ እዚ ዝበለ ሓጎስ የለ ከምኡ ዝበለ ሓጎስ የለን ኣጋጣሚ ከዓ ንእሽተ ሓወይ ካ ብረኻ ኣትዩ እና ንስቲ ናይ ገዛውትና ኩሉ እንተኣኻኺበና ደድግድጊ ተዓጢቓ ኣብቲ ሓጎሰ ሃብኒሻሸይ
3: ክዕጥቁ

0: ወይ ሰተ ወደ ኢዳ ቤን ዝፀናሕካ
1: በዚ እንደ ተለያ ክፀኒሐ
0: እንታይ ዳ ዝሒዝካ ዘለካ ዝላ
1: ወ ዝላ ዝተላኣኮ ንብረት እዩ ግደፍ ኣይክፈትን እዩ
0: እንታ እንታይ እንታይ የርእየና ዶ
1: ዘምልከተካ እሞ ድማ ናይ ሰብ ንብረት ስታይ ክዓብሰልካ
0: ዕባዝ ላይ ዓብሰለይኒ ግን ሲ ንስኻ ኸዓ እንተደኣኻ ንስ እንታይ ፀገም የምፃልካ
1: ንዓይዳ እኳ ኣብ ሂወተይ ብቐጥታ ደምፀለይ ፀገም የለን ግና ደይተኸፍተ ንብረት እሞ ከዓ ብደይ ፍቓድ ዋንኡ እንተደኣ ከፊትዮስ እዚ ውሽጠይ ስ ከምዚ ዘይእሙን ዘይእሙን ከምኡ ስምዐኒ
0: ዋይ ሰተ ወደይ ከዓ ምክባር ክትፈቱ እንታይ ስእሊ ድዩ ስእሊ
1: እንደሉ ስእሊ ድዩ ጥቕስ ድዩ ስዝገይር ዋኑ
0: ካበይዲ ከምቲኸ
1: ካብቲ ዝተደኣኽክዎ ኣያመስ እንታይ ኮንካ ግና መገደይ ፀኒሕካ ከትርካ ካብ ስራሕ ተባኽረን ኣለካ
0: ፈሊጥ ፈሊጥ ፈሊጥ ንኢለን ክትህውዋ ዝሓሰብኩም ህያብ እዩ
1: እዋ ህያብ ምዃኑ ድኣ ብኸመይ ድኣ ፈሊጥካ
0: ሎሚ ደ ኢለን ድራራይ ዓድመትኩን
1: ኣንታ ስኻኮ ኩሉ ኢኻ ትፈልጥ ድራር ከም ዳ ዓድመትና ከዳ ብኸመይ ይፈሊጥካ
0: እዚ ዳ ዓለም በዓሎም ዝፈልጦ ምስጢር እንዲታ ሰተወደ
1: ሕረይ ዓለም በዓሎም ድኣ መነጎር
0: ኣይ ትላገፅ ዶ
1: ይላገፀልካ ከም ዘለኩ ዳ ከመይ ጌርካ ፈሊጥካ
0: ኣታ ቁርኣን ምንዳልካ ስኻ ትዕጨሉ
1: ኣያ መስብል ኣፍካ ግራሓዮ ፀርፊ ናይ ዘይ ስልጡናት ሰባት እዩ
0: ስለዚ ብተዘዋዋሪ መንገዲ ንስኻ ስልጡና ይኮንካ ትብለኒ ኣለኻምሽ
1: ኣነ ከምኡ ይበልኩም ፀርፊ ናይ ዘይ ስልጡናት እዩ ኢለ ንስኻ ከዓ ስልጡን ክትበሃልን ከይትበሃልን ኣብ ኣፍካ እዩ ዝምርኮስ እምበር ሽምካ ረቑሐስ ከምዚ ኢካ ይበልኩ ኸና
0: ኣረጋ ብሓንኩሉ እዩ ትረፍሙ እታ ናይ ድራር መደባቢ ያዶምሽ
1: ዋይ ቦታ ዳ ደይተሓበርና
0: ከንዳሓ ንስኻ ሰተ ወደይ ጭደድ እንዲኻ እታ ናይ ድራር ቦታ ምስ ፈለጥካያ ደውለለይ ሞኒ ኣነ ከዓ ንኢለን ረኺበ ሰላም ክብላ ደልየ ኣለኹ
1: ዋይ ሞባይለይ ዳ ሕሳብ ትበሃል ደይብላ
0: ብሓን 10 ናቕፋ ክሕልፈልከ ድ
1: ክትሕልፈለይ
0: ወ
1: ዋይ ሞ ሞባይለይ ኣባትር እንዳይ ወዲያ
0: እታ ሰተ ወደይታካታ ከምዚ ሓሚምካ ትኸድካዮ ምስመይቶም ፀንሕካ ጌይርካዮ እንካ ቻርጅ ድ ቻርጅንካ ሞኒ 20 ናቕፋ ከዓ ክበካ እንዲ ምሰስ ገርካላ ደዊ ኢልካ ትነግረን ሕረይ
1: ዋይ እዛ ቻርጀርካ ዳታ መስፍን ታይብስ እንዳ ናተይ ግን ታይቢ እንዳ ኣይሰማዕኒ
0: እታ ከመይ ዓይነት ምትሪን ገርካ ስኻታ
1: ዋ ከመይ እያ መስፍን ብኩላዶ ርግጥቅጥ ኣቢላ ዓፅካ ከመ እያ ርሑስ በዓል ናፅነት ትግበረልካ

0: ከመይ ፀኒሕኩም? ፅቡቅ እምበኣርከስ ናብ መደብና ክንሰግር ነዚ መደብ እዚ ዝኸፍተልና ከዓ ወይለይ ዝኸፍተልና ደለ ትኸፍተልና ንብል ኣፍ ኩሉ ግዜ ካብ እግሪ መላሓሰት ኣደወ እምበር ማሕበር ቤት ቁርስ እንዳዝማ ወይዘሮ ለምለም
1: ሞ ሕራይ እንቋዕ ንመበል 35 ዓመት መዓልትና ፅነት ኣብቃዓልና። ከም ዝፍለጥ ቁም ነገራ ናብርክትኣን

0: ናስ ለንፈልጦ ክሓልፈ እየ ዓመት ዓመት ምክንያት መዓልፍና ፅነት ተገዲስ ኣድራር ስለትዕድመና ንሕና ድማ ተዘራሪብና መዘክርታ ንሃባ ስለ ዝተባሃድና ነዚኣ ክንበር ክተርክ ከለና ከም ዓባይ ክትርኢልና ድማ ንላቦ
1: ይቀኒ የለይ
0: እሞ ነዛ ህያ

0: ዝተኣዘዝ እንተኮይነ ንኢለን ኢድኪ ኣይትመንዒ ኢለያ ነይረ እየ። ንሳ ግና ሽዕ እኳ ንሓሳበይ ተተቃወመቶ መስፍን ንሓሳበይ ስለ ዝደርዖ ግን ኣነ ንሓሳበይ ትኽክል ኢለ ወሲነ ነ ፅንዑዞም ደቂ ኣወድኡኒ እቲ ሰንኮፍ ሓሳባተይ ግና ብዝፈጠርኩሞ ፍሱህ ሃዋህው ሃደሽደሽ ኢሉ ፈሪሱ ሓድነት ምትእኽኻብ ኣብ ሓንቲ ሃገርን ኣብ ሓንቲ ባንዴራን ሓይሊ ጥራይ ዘይኮነ ፅባቐ ምዃኑ እውን ካባኹም ካብ ደቀይ ተረዲእ ኣሎ ኢለን ከዓ ዘማይ ጥራይ ዘይኮነት ሓብተ እያ። ስለዚ እዛ ህያብ እዚኣ ተቐበልኒ
1: ብልቢ እያ ቀንዲየለ ረስሚየለ
0: ነንተ
2: Okay.

0: ሰላም ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደብ ፈጻሪ ከመይ ቀኒኹም? ኣብ ዝሓለፈ መደብና ብኣጋጣሚ መበል 35 ዓመታት ናጽነት ኣብ ንጥፈታት ምዕቃብ ሓመድን ማይን ከምኡውን ኣብ ምስራሕ ከዘንቲ ማያት ዘተኮረ ትሕዝቶ ሒዝና ምቕራብና ይዝከር። ንሎሚ ድማ ኣብዘን ዝሓለፋ 35 ዓመታት ናጽነት ኣብ ሃብቲ እንስሳ፣ ሕርሻዊ ምርምር፣ ሕጋጋትን ቁፅፅርን፣ ላቦራቶሪ ከምኡውን ሳገምቲ ባልዓት እተኸየደ ገስጋሲና ሒዝናልኩም ቀሪብና ዘለና ሰናይ ምክትታል።
1: ኤሪትራ እትርከበሉ ኣከባቢ ብባህሪኡ ንደርቅን ምድረበነትን እተቓልዐ ብምዃኑ መንግስትን ህዝብን ኤሪትራ ንምዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማያት ካብ ዓበይቲ ቀዳምነታት ሰሪዖም ብንጥፈት

ኣብ ዝሰርሕሉ ይፍለጥ። በዚ መሰረት ኣብ ዝሓለፋ 35 ዓመታት ዝተኻየዱ ንጥፈታት ምዕቃብ ሓመድን ማይን ከምኡ ውን ምስራሕ ከዘንቲ ማያት ኣብ ርእሲቲ ንሰብን ጥሪትን ዝፈጠርዎ ሩፍታ ንልምዓት ኣሕምልቲ ብልዕሊ 6 ዕፅፊ ንልምዓት ፍረታት ድማ ብልዕሊ 71 ዕፅፊ ከም ዘዕበይዎ ይፍለጥ።

ኣብዝ ሓለፈ 35 ዓመታትና ፅነት ኣብ ምስሳን ሃብቲ እንስሳን ምውሓስ ጥዕና ጥሪት እውን ኣድማዒ ስራሕ ከም ተሰላሰለ ጸብጻባት ሚኒስትሪ ሕርሻ የነጽሩ። በዚ መሰረት ኣብ ጥዕና ጥሪት እተፈላለዩ ሕማማት ንምቁፅጻር መንግስቲ መደብ ጉድት ክታበት ብምውፃእ ካብ 2013 ጀሚሩ ዓመታዊ 2.5 ሚልዮን ጥሪት ኣንጻር ሕማማት ጎልሓይ መሰል ጠለበጊዕ፣ ፍሮማይ ከብቲ፣ ፍሮማይ ጠለበጊዕ፣ ኣናሶ ወዘተ ይኽተባን ምንባርን ካብ ዓመተ 2025 ጀሚሩ ድማ እዚ ቁፅሪ እተፈላለዩ ጥሪትን ዶሮን ዘጠቓልል ናብ ልዕሊ 6 ሚልዮን ክብ ከም ዝበለ ከም ውፅኢቱ ድማ ንኽስተታት ሕማማትን ሞትን እንስሳታት ኣብ ዝተሓተ ደረጃ ኣውሪድዎ ምህላው ይፍለጥ።

0: ካብቶም ጎሊሖም ዝረኣዩ ዝነበሩ ሕማማት እንስሳ እንተዳ ርኢና ዋላ ሕጂ እውን ሓሊፎም ዘጋጥሙ ዘለዉ እንተዳ ርኢና ናይ ኣነሶ ኣለና ናይ ጉልሓይ መሰል ሕማም ጠለበጊዕ ኣለና ቅድም ነይሩ ሕጂ ኣብ ሃገርና ዘየለ ኣብ 97 ነበራያ ነበረ ዝኾነ ጉልሓይ ናይ ከብቲ ኣለና ናይ ሕማም ዕሙድ ከልቢ ኣለና ዋላ እኳ ምስቶም ንስጋ ንጥቀመሎም እንስሳታት ኣይኹን ኣሰካፊ ዝነበረ ኣብ ሰብ ኹን ኣብ ሕብረተሰብና እዚ እውን ዓብ ኣቓልቦ ሂቡ ሰርሐሉ ኣሎ ንምጉዳሉ ከዓ ሓያል ፃዕሪ ግበር ኣሎ ካብ ዓመት ናብ ዓመት ከዓ እንዳጉደልና ኣብ ኣነሶ ኹን ኣብ ፍሮማ ይኹን ኣብ ጉልሓይ መሰል ሕማም ጠለበጊዕ ይኹን ከምኡ ከዓ ካልኦት ሕማማት ናይ ደርሁ ኣለውና ከም ኒውካስትል ድዮም ዝበሃሉ ከም ናይ ስርዓተ ምስትንፋስ ዓይነት ሕማማት ኣብዚኦም ኣተክሮ ሂቡ እዚ ሚኒስትሪ ገሊኦም ከም በዓል ጉልሓይ ናይ ከብቲ ዝበልኩም ሙሉእ ብሙሉእ ድብ ጥዕና እንስሳታት ዓለም ወርቂ መዳልያ ተሸለመትሉ ኤርትራ ሙሉእ ብሙሉእ ካብ ሃገር ጠፊኡ ተባሂሉ ተኣውጁ ቀታሊ ሕማም ዝነበረ ሕጂውን ከምኡ ነዚ ጉልሓይ መሰል ሕማም ኣዝዩ ኣብ ጠለበጊዕና ዘሰክፍ እሞ ቀታሊ ዝኾነ ከዓ ንዕኡ ንምውጋዱ ከዓ ሓያል ፃዕሪ ሓያል ፅዑቅ ናይ ክታበት መደባት ይካየድ ኣሎ ማለት እዩ።
1: እጂ ሚኒስትር ሕርሻ ቀረብ ናይ መድሃኒት ይቕርብ ኣሎ እዚ ኣርቲፊሻል ዘርኢ ይቕርብ ኣሎ ክኢላታት ብደረጃ ዓዲ ወሪዶም ኣለው እቲ ምግቢ እዩ ምግቢ ከዓ ሓረስታይ ከፍርዮ ዝግባእ እዩ ኣብቲ ምግቢ እውን ሕጂ ናይ ሚኒስትር ሕርሻ ዘርኢ ምቕራብ ድዩ ክኢላታት ኣብቲ ናይ ምግቢ እንስሳ ክኢላታት ቀሪብካ ንዕኡ ከመይ ጌርካ ከምትዘርኦ ከመይ ጌርካ ከምትዓፅዶ ድሕሪ ምዕፃዱ ከመይ ጌርካ ትዕቅቦ ገለ ኣብኡውን ቶም ክኢላታት ናይ ሚኒስትር ሕርሻ ይመርሑ ኣለዎ።
2: ኣብ ሚኒስትሪ ሕርሻ ብሬጉላቶሪ ኩሉ ግዜ ይፍተሽ ወይ ከዓ ቸክ ይኸውን እዩ ኩሉ ግዜ ንሳቶም ከዓ ናቶም ግብረ መልሲ ከዓ ኣለኒ። ስለዚ ነቲ ግብረ መልሲ እንዳረእኹ ኩሉ ግዜ ቀፃሊ ዝኾነ መምሕያሻት ክገብር ኣለኒ እ
3: ስራ ሚኒስትሪ ሕርሻ ኣብ ዕቤት ናይ ዝትካል ኣነ ልዑል ኢለየ ዝገብር ንምንታይ እዩ ሓደ ብንእዞባ ደረጃ ኣለና ኣብዚ መድሃኒታት ካብኡ ኢና ንረክብ ክታበት ካብኡ ኢና ንረክብ እኹል ከይከውን ንኽእል እዩ እኹል ኢለ እዩ ገለገለ መድሃኒታት ኣለዉ ሕጂ ካብ ደገ ሒዝናዮም ንኣቱ ኣለዉ ናይ ግድን ግዴታ ስለዝኾነ ማለት ሂወት ዘለዎን ስለዝኾነ ናይ ግድን ክነእትዎን ስለ ዘለና ግን ሚኒስትሪ ሕርሻ መሕለቢ ዘድልየና ኣቑሑት ንሕና ካብ ሚኒስትሪ ሕርሻ ሞያዊ ስልጠና ካብ ሚኒስትሪ ሕርሻ ንረክብ ኣነስ ክንደይ ደሞ ክዝርዝሮ እየ ብመንገዲ ዘን ማሕበረይ ዝበልኩ ከዓ ዝተፈላለዩ ዳይረክት ካብኦም ኣይኹን እምበር ኣብ ትሕቲ ፅላል ሚኒስትሪ ሕርሻ ስለዝኾና ዝተፈላለዩ ስልጠናታት ናወሲድና ኣዝዩ ብዙሕ እዩ ልዕሊ 15 ተበልኩ ከዓ ኣብ ውሽጢ ናወፀአን።
4: እዚ ከምዚ ኢሉ ከሎ ኣብ እዋን ናፅነት ብዘካተን ኣብ ገጠራት ብልምዲ ዝተሓዛ ዝነበራ ደርሆ ገደና ምርባሕ ደርሆን ምፍራይ እንቃቅሖን ከም ዋኒን ዝሕዙ ሰብ ኣዝዩ ውሑድ ምንባሩ ይዝጋር።

0: መንግስቲ ከፈለማ ናፅነት ምሩፃት ዓሌታት ኣዴታት ጨቃዊት ካብ ደገ እናምፀአ ኣቑሒኹ ንተጠቀምቲ ክዕድል ምስ ጀመረ እዚ ሕርሻዊ ዋኒን ብዘገምታ ናዓበየ ምምፁ ይፍለጥ። በዚ መሰረት ዛጊት ኣብዘን ዝሓለፋ 35 ዓመታት ኣስታት 113,000 ኣዴታት ደርሁ ክእቱ እንከሎ ልዕሊ 8 ሚልዮን ሓደ ወርሒ ዝዕድሜን ጨቃዊት ድማ ናብ ተጠቀምቲ ተዘርግሐን።
1: ማዕረ ማዕሪኡ ከዓኒ ከምዚ ጌርካ ጥራይ ብምዕዳል ጥራይ ክካየድ ስለ ዘይክእል ነታ ብውሱን ዓቐን ትሰርሕ ዝነበረት ትካል መቑሆኽ ጨቃዊትና ኣብ ቪላጆ ተደኪና ዝነበረት ኣብ ቃሓውታ ብዓብ ከም ትድኮን ዓቕማ ኣክንዲ ካብ ሓደ ካብ 2,000 ናብ 12,000 ሓዴታት ደርሁ ከም ትሕዝቲ ገይራ ተሃኒፃ ማለት እዩ። እዚ ጌርካ እውን ኣካል ስለ ዘይኮነ ሓደ ወርሒ ዑኺኸን ጨቃዊት ነቲ ብቀረበአን ዘሎ ህዝቢ ክዕድላ ዝኽእላ መደበራት መቑሆኽ ጨቃዊት እውን ክሰርሕ ስለዘለካ ክድኩን ስለዘለካ ኣብ ነፍሲ ወከፍ ዞባ ኣብ 6ዱሽተን ዞባታት 6ዱሽተን ልዕሊኡን መዕኾኺ ጨቃዊት ሓደ ወርሒ ዕኺኸን ጨቃዊት ንሕብረተሰብና ዝዕድላ 6ዱሽተ ልዕሊኡን መዕኾኺ ጨቃዊት ክንሃንፅ ክኢልና ማለት እዩ።
2: ሚኒስትሬሽን ሕርሻ ብጣዕሚ ይቀኒልና ኢና ንብሎ እዚ ብምቕራቡ ወይ እውን እዚ ብትሑት ዋጋ ሂቦ ንዓና ከብለና ሚኒስትሪ ሕርሻ ብመድሃኒተን ክትወስድ እዮም ኢሎም ወይ ደርሆ እንተኮይነሲ ኣላይትካያ ደርሆ ብክነከ እንተሒዝካያ ንዓኻ ብዙሕ ጥቕምን ብዙሕ ረባህን ኣለዎ። መጀመርታ ንውላድካ ዳሕራይ ካልኣይ ብዝኾነ ትረብሓላ ማለት እዩ መርቤትካ ማለት እዩ ደርሆ ማለት ንሰበይቲ ባንካ ማለት እዩ።
3: እተ ናይ ሃገርና ከዓኒ ካብተን ናይ መንግስቲ እንቋቑሖ እናገበርኩ የፋርየን ነይረ ኣነ ብናተይ ክርእየን ከለኩ ዳርጋ በአን እየ ዝነብር ተልኩኻስ ከም ዝምግናን ከይመስለካ ብውሑድ ኣብ ሰው ምንሲ ኣብ ዓርቢስ 200 ወይ 150 ኣለኒ ናተን እንቋቑሖ ናይተን ደርሁ ሕጂ ስቤዛ ይሽፉን ኣለኹ ስቤዛይ እንተደሸፈንኩ ብዙሕ ነገር ለውጢ ዝገበርኩ ኣሎ ብአአን ማለት እዩ።

0: ብተመሳሳሊ ኣብ መፍረ ንህብ ብዙሕ ዝተርፍ ነገር እኳ እንተሎ ብተዛማዲ ደሓንገስጋስ ተመዝጊቡ ይርከብ። ጸብጻባት ክፍሊ ሕርሻዊ ኤክስቴንሽን ናይ ሚኒስትር ሕርሻ ከም ዘነጽሮ ኣብ 1991 ኣስታት 19,000 ዕስለ ኣናሃብ ምንባሮም ከም ዝግምገም፣ እዚ ቁፅሪ ብዘገምጣ ዕብት እናርኣየ ኣብዚ እዋን ናብ ልዕሊ 46,000 ዓብዪ ከም ዝርከብ ይፍለጥ። ባህላዊ ቆፎ ንህቢ ብዘመናውን ጋብላውን ቆፎታት እናተተክአ ይመጽእ ምህላው፣ ካብ ጠቕላላ ዘሎ ቁፅሪ ኣናሃብ ድማ እቲ 51 ሚእታዊት ብዘመናዊ ቆፎ፣ 41 ሚእታዊት ብባህላዊ ቆፎ፣ ዝተረፈ 8 ሚእታዊት ድማ ብጋብላዊ ቆፎ ተታሒዙ ከም ዘሎ ጸብጻባት የነጽሩ።
1: ኩሉ ሓረስታይና እቲ ዝርከቡ ኣብ ባህላዊ ቆፎ ኣተኪሩ ዝሰርሕ ስለ ዝነበረ ምስተን ዘእተናየን ውሑዳት ዘመናውያን ቆፎ ምስ ዘመናዊ ምርባሕ ንህቢ ክነላልዮ ክኢልና ማለት እዩ። 46,000 ቆፎታት ኣለና ማለት እዩ። እቲ 52 ሚእታዊት ናይ ዘመናዊ ቆፎ ክኾነልና ከሎ፣ እተን 8 ሚእታዊት ኣብ ጋብላዊ ቆፎ፣ እተን 4 ሚእታዊት ከዓ ኣብ ባህላዊ ቆፎ ኣለና። ሕጂ እቲ ዕላማና ካብ ባህላዊ ቆፎ ዘገም እንዳበልካ ናብ ጋብላውን ናብ ዘመናዊን ቆፎ ምስግጋር እዩ ማለት እዩ።
2: ጋብላዊ ቆፎ ኣለና ስለ ንህቢ ዝኣተዎ ክልተ ኣሎ 3-4 ዳልዩ ኣሎ ድልው ኣሎ። እዚ ንኣብነት ሕጂ ክገልፅ ኮይነ ኣብ ሓንቲ እዛ ሓንቲ ጋብላዊ ቆፎ ኣብ ቅድሚ ሳልስቲ ተበርበረት ማለት እዩ 20 ኪሎ ኮይና ኣብ ሓንቲ ምብርባር ማለት እዩ 20 ኪሎ በቃ ፅሩይ መዓር ማለት ፃዕዳ መዓር ፅሩይ 20 ኪሎ መዓር ኣውፅያ ኣብ ሓንቲ ምብርባር ማለት እዩ።
3: ጋብላዊ ደራሰት ሃባውና ዎ ኣዘትል ዘረለ ውትዊት ይብለየኮ ሰላስ ሻቀኢኮም እኖም ለክልኦት ውትዊት ድዮም ለኮ ዋላ ኦሮት ሄኒ ውትዊት ቴሌኮን እንሻላ እቲ ዲቡ እግልል ቃፎታት ኣሎም ክልኦት እንሻላ እባል ፀበርምኒ ምና ምና ቃፈለይ ምና ዘመነ ወላዕለ ፀበርምኒ እንሻላ ዳርጋ 40-35 ኪሎ ፀበርምኒ እንሻላ ከምሰሎ ብቸ ተስፋ

0: ኣብ ሃብቲ ብቕልን እንስሳን ዝተኻየዱ ሕርሻዊ ምርምራት እውን ኣብ ዝሓለፈ 35 ዓመታት ኣብ ምክዕባት እቶትን እቶታውነትን ደራኸተራ ከም ዝተፃወቱ ሰነዳት ሃገራዊ ትካል ሕርሻዊ ምርምር ይሕብሩ። ብመሰረት ጸብጻባት ናይቲ ትካል ምርምር ኣብ ዕቃቤ ጀነቲካዊ ጸጋታት ዛጌት ልዕሊ 6300 ቁምሶታት ዘርኢ ናይ ኣስታት 160 ዓይነታት ዘራእትን ኣግራብን ዓቂቡ ከም ዘሎ ይፍለጥ። ኣብ መዳይ ምምሕያሽ ዘራእቲ ድማ ካብ 997 ኣትሒዙ ኣብ ሓልሓለ ጋሕደላይ ሽዕብ ኣቑርደት ሻምብቆ ሓጋዝ ጎልጅ ኣኽለለት ኣዳቕይሕ ኣብ ዝርከባ 9 ናይ ምርምር ነቕጣታት 52 ዓይነታት ምሩፃት ኣካል ናይ ስርናይ ስገም ምሸላ ብልቱክ ዕፉን ሱፍ ከምኡ ውን ጥረታት ከም ዘማዕበሉ ይፍለጥ። ከም ውፅኢት ናይዚ ድማ እቶ ዘራእቲ ካብቲ ልሙድ ብልዕሊ ዕፅፊ ዘኻዕበቱ ምሩፃት ዘራእቲ ናብ ሓረስቶት ከም ተዘርግሑ ይፍለጥ።
1: ስርናይ ምሩፅ ዘርኢ ተዋሂብና ዘርእና እያ ዘርእና እውን እቶ ትረኺብና ኣለና ካብ ንእሽተይ ገዳኑ ናይ ዘን 2 ኪሎ ዝኾና 3 ኩንታል ዝኸውን ኣነረኺበ።
0: ብዘካቲ ኣብ ዘራእቲ እተገብረ ምርምራት ዛጌት 34 ዓይነታት ኣሕምልቲ ከምኡ ውን 36 ዓይነታት ፍረታት ኣማዕቢሎም ናብ ሓረስቶት ከም ተዓደሉ እውን ይፍለጥ። ጽሩይን ካብ ሕማም ነፃ ዝኾነን ዘርኢ ናብ ሓረስቶት ንምቕራብ ድማ ምሕያል ንጥፈታት ቲሹ ካልቸር ይቕፅል ኣሎ። ኣብ መዳይ ምርምር ባህርያዊ ጸጋታት ዛጌት ልዕሊ 16,000 ናይ ሓመድ ልዕሊ 500 ናይ ማይ ልዕሊ 750 ናይ ተኽሊ ልዕሊ 170 ድማ ናይ ድኹዒ ምርመራታት ኣብ ላቦራቶሪ ናይ ሃገራዊ ትካል ሕርሻዊ ምርምር ከም ተሰላሰሉ ጸብጻባት ሚኒስትሪ ሕርሻ የረጋግጹ። ብዘካዚ ኣብ መዳይ ምርምር ሃብቲ እንስሳ ዛጌት ኣብ ልዕሊ 268 ዓይነታት ቀጠልያ ምግቢ እንስሳ ምርምራት ክካየዱ ከለዉ ካብዚኣቶም እቶም ውፅኢታውያን ዝኾኑ ተባዚሖም ናብ ሓረስቶት ከም ተዓደሉ ተፈሊጡ። ሃገራዊ ትካል ሕርሻዊ ምርምር ኣብ ምምራፅ ፃሌታት ጥሪት ብርክት ዝበሉ ምርምራት ከም ዝካየድ ዝፍለጥ ኮይኑ ኣብዚ ዓመት ድማ ኣብ ምምዕባል ደርሁ ገደና ምርምር ጀሚሩ ምህላው ይፍለጥ።
2: ተራ ሚኒስትሪ ሕርሻ ናይ ብሓቂ እሶም ዓብይ ተርኦ ምክንያቱ ክሳብ ሕጂ እዘን ክፍቲ እዚአን ሓኪም ኮነ ዝሓልሓለ ኮነ ናይ ሕርሻ ድባርባ ኮነ ኩሎም እዚኦም ክሳብ ሕጂ ይቆፃፀርዎን ኣሎ እዘን ክፍቲ እዚአን ጥዕነአን እንታይ የድልየን ኩሉ እዚ ርእዎን ኣሎ ክሳብ ኣርሓ ከይተረፈ ኣርሓ ከይተረፈ ክሳብ ሕጂ ናይ ሚኒስትሪ ሕርሻ ናይ ሓልሓለ ካብኦም ኢና ንጥቀምኒ እዚአን ሕጂ ኣርቲፊሻል ተደልየን ድማ ኣብ ኣርቲፊሻል ፀዊዕና ድማ ስሞያ ኣለዉ ድማ ኣብዚኣ ይመፁና ከምኡ ጀሮም ኣዋሲቦምልና ድማ ይኸዱ። ስለዚ ሕጂ ናይ ብሓቂ ኣብ ተራእዩ ድሉ
0: ሚኒስትሪ ሕርሻ ኣብ ዝሓለፈ 35 ዓመታት ናፅነት ውሑስ ሕርሻዊ ፍርያት ኣብ ዕዳጋ ንክህሉ ሓያል ፃዕሪ ከም ዘካየደ ፀብጻባት ክፍሊ ኣገልግሎት ሕጋጋትን ቁፅፅርን የነፅሩ። ብመሰረት እዞም ፀብጻባት ድሕነትን ብቕዓትን ሕርሻዊ ፍርያት ኣብ መመስርሒ ትካላት ንምርግጋፅ ኣብ ፈለማ ዓመታት ናፅነት ነተን ካብ 7 ዘይበዝሓ ዝነበራት ተፈላለያ ደረጃታት ዝነበረን ትካላት ኣብዚ እዋን ነተን ዘይትስምስም ዘፍርያ 25 ንኣሽቱ ትካላት ወሲካ ቁፅረን ናብ ልዕሊ 75 ክቢሉ ይርከብ። ብተወሳኺ ናብ ሃገርና ዝኣትውን ዝወፅን ሕርሻዊ ፍርያታት ንምቁፅፃር በቲ ዝድለ ቐጥዕታትን ምስክር ጥዕናን ተሰንዮም ድማ ንክጓዓዓዙ ኣብ ምእተውን መውፅን ኣፍ ደጋታት ማለት ኣብ ኣህግራዊ ማዕርፎ ነፈርቲ ኣስመራ ወደባት ባፅዕን ዓሰብን ከምኡ ውን ኣብ ተሰነይ ዝርከባ ናይ ውሸባ ነቕጣታት ኣቕምታትን እናሓየለ መምፁ ይፍለጥ። እዚ ከምዚ ኢሉ እንከሎ ደረጃ ብቕዓት ዘራእቲ ንምርግጋፅ ኣብ ዝሓለፈ 12 ዓመታት ብቕዓቱ ተረጋጊፁ ዝተባዝሐ ተፈላለየ ዓይነት ምሩፅ ዘርኢ ካብ 700 ኩንታል ኣብ ዓመት ናብ 6,000 ኩንታል ኣብ ዓመት ክቢ ምባል ልዕሊ 8 ዕፅፊ ዕብት ከም ዘረኣየ ተፈሊጡ። ብዘካዚ ካብ 2007 ክሳብ 2017 ኣብ ዝነበረ እዋን ኣብ መላእ ሃገር ብዝተኻየደ ሓያል ወፍርን ናይ መወጋንን ምጉሓፍን መድሃኒት ፀረ ባልዕ ካብ ግዜ መግዛእቲ ኣትሒዞም ተዓቂሮም ዝፀንሑ ልዕሊ 360 ቶን መዓልቶም ዝሕለፉ መድሃኒታት ናብ ወፃኢ ሃገር ብምስታት ኣህግራዊ ደረጃ ብዘመለየ ኣገባባት ከም ዝውገኑ ተገይሩ። ገለ 160 ቶን ዝኸውን ድማ ተረኡ ሓሊ ምውጋን ይፅበ ምህላው ተፈሊጡ። ኣብ ርእሲ እዚ እተባላሸወን መዓልቱ ዘሕለፈን 46 ቶን ዝኸውን መድሃኒት እንስሳን ክታበትን ምስ ዝምልከቶም ኣካላት ብምትሕባር ደረጅኡ ብዝሓለወ ኣገባብ ኣብ ውሽጢ ሃገር ከም ዝውገንን ከም ዝጓሓፍን ተገይሩ። ካብ ቀረባ ዓመታት ጀሚሩ ድማ ልዕሊ 6500 መትሓዚታት ፀረ ባልዕ ብውሑስ ኣገባብ ንምውጋን ብቴክኖሎጂ ተሰነየ ናይ ምሕፃብን ምጭፍላቕን ስራሓት ከም

0: ዝተኻየደሉ ተፈሊጡ
1: ኣብ ዜሮ ፍልጠት ከለኹ ጨንፈር ሕግን ስርዓትን ሚኒስትር ሕርሻ እግሪ ንኽትክለኒ ብፍልጠት ይኹን ብቴክኒካዊ ምህዳይ እግሪ ክትክለኒ ድማ ብዙሕ ፅዒሩ እዩ። ኣነ ውን ብዙሕ ተማሂረ እዩ። ዝወከፍ ርስሓት ብኣገባብ ኣብቲ ናይ ርስሓት ቦትኡ ንኽኣቱ ንዑ ዝበቅዕ ምስቲ ገዛ ዝኸይድ ትሕቲ ቅርፂ ናይ ረሳሕ ፈሳሲ ክህልዎ ክኽእል ኣለዎ። እዚ ድማ ከምዚ ዝረአኹሞ ናይ ባዕሉ ካናል ኣለዎ ርስሓቱ ብኡ ገይሩ እዩ ዝኸይድ። እዚ ክኸውን ከሎ ብትእዛዝ ሚኒስትሪ ሕርሻ ጨንፈር ሕጋጋትን ቁፅፅርን እዩ ዝትግበር።

ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ሚኒስትሪ ሕርሻ ኣብ እዋን መግዛእቲ ኢጣልያ ብ1903 ተመስረተ ትካል እዩ። እዚ ላቦራቶሪ ክሳብ 1973 ኣብ ዝነበረ ዓመታት ብተዛማዲ ኣድማዒ ናይ ላቦራቶሪ ኣገልግሎታት ይህብ ነይሩ። ካብ 1974 ክሳብ ዕለተ ናጽነት ኣብ ዝነበሩ ዓመታት ግና ዝዓበየ ክፋል ትሕቲ ቅርጹን መሳርሒታቱን ዓንዩ ብድሩት ዓቕሚ ኣዝዩ ወሱን ስራሓት ላቦራቶሪ የካይድ ምንባሩ ይፍለጥ። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ሚኒስትሪ ሕርሻ ድሕሪ ናጽነት ኣብ ዝነበሩ 35 ዓመታት ኣብ መዳይ ምርመራ ቁምሶታት ምስራሕ ክታበት እንስሳ ከምኡ ውን ምሕያል ትሕቲ ቅርጺ ላቦራቶሪታት ኣዝዩ ዕውት ንጥፈታት ከም ዘሰላሰለ ጸብጻባት ናይቲ ትካል የነጽሩ። ቅድሚ ናጽነት ኣብ ዝነበሩ ዓመታት እዚ ላቦራቶሪ ኣብ ውሱን ክፍልታት ተደሪቱ ኣብ ምንጻር ውሱን ሕማማት እንስሳት ጥራይ ዘተኮረ ዓመታዊ ካብ 600 ዘይበዝሕ ቁምሶታት ይምርምር ከም ዝነበረ፣ ኣብዚ እዋን ግና ዓመታዊ ክሳብ 16,000 ዝኾኑ ቁምሶታት ይምርመሩ ምህላዎም፣ ናይ ምትግባር ኣቕሙ ግና ኣብ ውሽጢ ሓደ ወርሒ ልዕሊ 12,000 ቁምሶታት በፂሑ ምህላው ተፈሊጡ። ኣብዚ እዋን እቶም ቀንዲ ሕማማት ናይዚ ላቦራቶሪ ኣብ ምንጻር ሕማማት እንስሳ፣ ምንጻር ሕማማትን ባልዓትን ብቕሊ፣ መርመራ ብቕዓትን ድሕነትን መግቢ እንስሳን ሰብን፣ ምፍራይ ክታበት እንስሳ፣ ምምስራትን ምሕያልን ዞባዊ ላቦራቶሪ ጥዕና እንስሳን ብቕሉን ምዃኑ ይፍለጥ። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ካብ 2023 ጀሚሩ ጸረ ሕማም ኒውካስትል፣ ጸረ ሕማም ጉንበሮ፣ ጸረ ጉልሓይ መሰል ሕማም ጠለበጊዕ ብድምር ልዕሊ 3 ሚልዮን ዶስ ክታበት ከፍሪ ምኽኣሉ በጺሕዎኑ ዘሎ ደረጃ ዘረጋግጽ እዩ። ብዘካዚ ኣብ ውሽጣዊ ዓቕሙ ተመርኪሱ ግቡእ መስርሕን መለክዕታትን ተኸቲሉ ንኽታበት ጸረ ሕማም ጉንበሮን ሕማም ሳምቡቕ ደርሆ ዝኸውን ዘርኢ ክታበት ከፍሪ እውን ክኢሉ እዩ። ኣብዚ እዋን ድማ ንሕማም ጎሮሮ ደርሆ ዝኸውን ዘርኢ ክታበት ኣብ ምድላው ከም ዝርከብ ተፈሊጡ። ካልኦት ቀዳምነት ዝውሃቦም ክታበት ንኸፍሪ እውን ኣብ ቀጻሊ ፈተነታት ይርከብ።

መንግስቲ ኤርትራ ኣብ ዝሓለፈ 35 ዓመታት ናጽነት ኣብ ምክልኻል ኣንበጣ ዝተኸተሎ ኣብ ቅድሚ ምክልኻል ዘድሃበ እስትራቴጂ ዕውት ምንባሩ ይፍለጥ። ቀንዲ እስትራቴጂ መንግስቲ ኤርትራ ኣንበጣ ኣብ ዘራብሓሉ ቦታታት ብምኻድ ገና ቅድሚ ምንፋሩ ምጅማር ኣብ ትሕቲ ቁፅፅር ምውዓል ምዃኑ ይፍለጥ። ብመሰረት ፀብፃባት ሚኒስትሪ ሕርሻ ፀዕቕን ዝርጋሕ ለበዳ ኣንበጣ ዋላ እኳ በቢ ዓመቱ ዝፈላለ እንተኾነ ዳርጋ ዓመታዊ ዘጋጥም ተርእዮ ምዃኑ ይፍለጥ። ኣብ ዓመታት 1995፣ 2006፣ 2007፣ 2013፣ 2014፣ 2019 ከምኡ ውን 2020 እቲ ዝለዓለ ክስተት ለበዳ ኣንበጣ ከም ዘጋጠመ ኣብዘን እተጠቕሳ ዓመታት ድማ ኣብ ነብሲ ወከፈን ብገምጋም ካብ 51,000 ክሳብ 101,000 ሄክታር ኣብ ዝተዘርግሐ ስፍሓት መሬት ኣዝዮም ዓበይቲ ወራራት ኣንበጣ ምድረ በዳ ኣጓኒፎም ከም ዝነበሩን ዕውት ቁፅፅራዊ ስራሕ ድማ ከም ተኻየደሎምን ይፍለጥ። ብኣጠቓላሊ ድማ ኣብዘን ዝሓለፈ 35 ዓመታት ናጽነት ኣብ ልዕሊ 600,000 ሄክታር ዝስፍሓቱ መሬት ለበዳ ኣንበጣ ምድረ በዳ ከም ዘጋጠመ ሳላሓያል ፃዕርን ስጡም ውህደትን ሰብ ሞያ ሓርሻ መምሕዳራት ህዝቢ ኣባላት ሓይልታት ምክልኻልን ከምኡ ውን ምትሕባር መሻርክቲ ኣካላት ብነፀቅቲ መካይን ከምኡ ውን ብጉልበት ሰብ ብሞተራይዝን ማንዋልን መድሃኒት ብምንጻግ ዝጥቀስ

0: ጉድኣት ኬስ ኣበ ኣብ ትሕቲ ቁፅፅር ከም ዝውዕለ ጸብጻባት ሚኒስትሪ ሕርሻ የረጋግጹ። ብዘካዚ እቲ ካብ 219 ኣትሒዙ ብውሑድ ቁፅሪ ክረአ ዝጀመረ ኣንበጣ ገረብ ሓደገኛ እናኾነ ከም ዝመጽእ ይፍለጥ። በዚ መሰረት ካብ 223 ክሳብ ቀዳማይ ርብዒ ዓመት 225 ኣብ ዞባ ጋሽባርካን ገለ ክፋላት ዞባታት ኣንሰባን ደቡብን ብጠቕላላ ኣብ ልዕሊ 45,000 ሄክታር ተኸሲቱ ምንባሩ እንተኾነ ብልዑል ተሳትፎ ህዝብን መንግስትን ኣብ ትሕቲ ቁፅፅር ከም ዝውዓለ ይፍለጥ። እዚ ከምዚ ኢሉ እንከሎ ገለ ክፋል ሃገርና ብፍላይ ድማ ዞባ ጋሽባርካ ካብ ሃገረ ሱዳን ሳጊመን ብዝመፅእ ኣዕዋፍ ኮይላ ኮይላ ተጠቃዕ እዩ። ኣብዝ ሓለፈ ዓመታትና ፅነት ብጠቕላላ ኣብ ልዕሊ 5,000 ሄክታር ስፍሓት መራብሒ ቦታታት ናይ ዘን ኣዕዋፍ ብነፋሪት ነፀቅቲ መካይንን ብጉልበትን ፀረ ባልዕ ብምንፃግ ዕውት ቁፅፅር ከም ዝተኻየደ እውን ይፍለጥ። ንንጥፈታትን ቁፅፅር ሳገምቲ ባልዓትን ብሓፈሻ ንኣንበጣ ምድረ በዳ ድማ ብፍላይ ብልዑል ትኩረት ንምክትታል ዝሕግዝ ሓውሲ ዘመናዊ ማእከል ኣብ ጋድም ሓሊብ ዞባ ሰሜናዊ ቀይ ባሕሪ ንዞባ ፍዓበት መምስራቱ እውን ካብ ዓበይቲ ዓወታት ናይ ዝሓለፈ 35 ዓመታት ናፅነት ኮይኑ ተመዝጊቡ ኣሎ።
1: ልክ እዩ። ኣብ ጋዲም ሓሊብ ሓደ ማእከላይ ዝኾነ መዋፈሪ ማዓስከር ተሃኒፁ ኣሎ ማለት እዩ። እዚ ከዓ ኣብቲ ዝነበረና ወፍሪ ዓብ ድርኪት ክህለዎ እዩ። ምክንያቱ ከም ዝበልኩ ከዓ ኣባላትና ኣብ ትሕቲ ፅላልን ገረብን ከምኡውን ኣብ ቴንዳታት እዩ ዘብል ነይሩ። ኣብ ከቢድ ወፍሪ ዝፀንሐ ኣባል መዕረፊ የብሉን፣ ማይ መሕፀቢ እውን የብልካን። እቶም ኣባላትና ከዓ ምስ ስሚ እዮም ዝሰሩ። መሰንበጣ ክትቀብፅ ትቆትለሉ ስሚ ክትሕፀብ ትደሊ ክዳምካ ትሓፅብ ዘሎ ብዙሕ ነገራት ፀገማት ኣሎ። ካልኣይ ነገር ድማ ብበገሲ ዝኸውን መካይን ካብኡ ክኾና ክእል ኣለዎን። ወርክሾባ ክህልወካ ኣለዎ። መንፀይታትካ መፅለሊ ክረክብ ኣለዎ። መድሃኒት ከዓ ኣብኡ ክቅረብ ኣለዎ። ስለዚ እዚ ማእከላይ መወፍሪ ቦታ ስለዝኾነ መድሃኒትና ብቀረባ ኣብኡ እንድሕር ቀሪብናዮ ብቀረባ ናብቲ ካልኦት ነባ ክንዝርግሖ ንክእል ኢና። መካይንና ከምኡ ኣብላትና እውን ብቀረባ ኣብኡ ክዝርግሑ ይኽእሉ እዮም። ስለዚ እቲ ካልኦት ንቁጣታት ብቴንዳን ካልእ ኣብ ፅላል ምጥቃስ እውን ገና ይተርፍኒ። ግን እዚ ዓብዪ ድርሒት ክህልዎ እዩ ማለት ብቀረባ ካብ ኣስመራ ካብ ንብገስ ብቀረባ ኣብቲ ቦታ እንዳሓደርካ እንዳደቀስካ ነተን ካልኦት ንምክትታል ኣዝዩ ድርኺት ክህልዎ እዩ። ኩሉ ዘድልየና ነገራት ወይ ኣብቲ ቦታ ወላ ወርክሾፕና ኹን መፀገኒና ኹን ወላ መሕፀቢ መካይን ኹን ብምሉኡ ኣብቲ ቦታ ስለ ዘሎ ነዚ ዝመፅእ ወፍሪ ኣዝዩ ድርኺት ክፈጥረሉ እዩ ማለት እዩ። ስለዚ ካብዚ ተበጊስና ከዓ እቲ ስራሕና እንዳወርፀፅናዮ እቲ ቻለንጅና ከዓ እቲ ብድሆታት ከቢድ ብድሆታት ከዓ እንዳቀለልናዮ ክንከይድ ኢና።
2: እዚ ቦታ ከም ማእከል ምክልኻል ኣንበጣ ዝተመርፀሉ ኩነታት ብመፅናዕቲ ለምንታይ ተተባሂሉ ብኣጠቃላለ ክንሪኦ ከለና ምብራቃዊ ጎላጎል ናይ ሃገርና ዳርጋ ኩሉ መፅፈይን መራብሕን ኣንበጣ ምድረ በዳ ኢና ንብሎ። ካብኡ ናብኡ ግን እቲ ዝፀዓቐ መፅፈይን መራብሕን ኣንበጣ ምድረ በዳ ኣብ ምብራቃዊ ጎላጎላ በዩ እንተተባሂሉ ንባዕሉ ጎላጎል ናይ ኣፍዓበት ናይ ሸዕብ ናይ ቆረራ ኩንኦ እንተኸይዳ ኣሎ። እቲ ዝፀዓቐ ኣንበጣ ዝርከበሉ ከባቢ ንሱ እዩ። ስለዚ ኣብቲ ዝፀዓቐ ዝርግሐ ዘለዎን ብፀዓቕ ዝርከበሉ ቦታን ማእከል ስለ ዝኾነት ጋዲም ሓሊብ ንዝኾነ ይኹን ኩለላ ኹን መወፍሪ ኣንበጣ ኹን ብድሰለጠ ብኣድማዓነት ተሰርሓሉ ቦታ ተፀኒዑ ኣብ ጋዲም ሓሊብ ሓደ ቀዋም ማእከል መከታተሊ ኣንበጣ ንክህሉ ብመፅናዕቲ ዝተገብረን ዝተወሰነን እዩ ማለት እዩ። ኣብቲ ካልእ ቦታ የለን ማለት ኣይኮነን። ካብ ሸዕብ ፎሮ ገፅካ ትኸይድ ክሳብ ዓሰቡን ገላዓለ ዘሎ ጢዑ ዘሎ ኩሉን ኣንበጣ ምድረ በዳ ዝፀፍየሉ ከባቢታት ምዃኑ ንፍለጥ እዩ። ግን ተዛማዲ እዩ። እቲ ዝፀዓቐ ከምዚ ኣቀዲምና ዝበልናዮ ግን ካብ ከባቢ ሸዕብ ንሰሜን ዘሎ ከባቢታት ብፃዕቐ ኣንበጣም ድርበዳ ዝርከበሉ ከባቢ ስለ ዝኾነ ጋዲም ሓሊብካ

0: ኣብ ማእከል ስለ ዘላ ንኩሉ ኩሉ ንመከታተልን ንመዋፍርን ንኮለላታት ኹን ንወፍርን በጣ ኹን ብኣድማዕነት ክንሰርሓሉ ንኽእል ብቐረባ ናይ ቦታ እዩ ተፀኒዑ መፅናዕቲ ዝተገብረ እዩ። ጋዲ መሓለብ ከዓ ማእከል ስለዝኾነ በዚ ምክንያት ሕጂ ማእከል መከታተሊ ምቁፀራን በጣ ኢልና እዚ ዝስዕብ ዓብ ህንፃ ኣብኡ ከም መከታተሊ ኣብ ህንፃ ዝሰራሕናሉ ምክንያት ሓደ ካብኡ እዚ እዩ።
1: ከምዚ ክሳብ ሕጂ ክንከታተሎ ዝፀናሕና ኣብ ዝተፈላለየ መዳያት ሕርሻ ርኡይ ገዝጋስ ተመዝጊቡ እዩ። እንተኾነ መትከልና ውሕስን ማእዛውን መግቢ ንኩሉ ኣብ ኩሉ ንምብፃሕ ስለ ዝኾነ በዚ ዛጊድ እተመዝገበ ገስጋስ ከይተዛነና ብልዑል ናሃሪ ክንቅፅል ከም ዝግባእ ርዱእ እዩ።
2: ዝኸበርኩም ተኸታተልቲ መደብና፣ ብኣጋጣሚ መበል 35 ዓመታት ናፅነትና ኣብ ክልተ ክፋላት መቒልና ዘቕረብናልኩም ትሕዝቶ ኣብዛዚምና ኣለና። ድሕሪ ክልተ ሰሙን ብሓድሽ ትሕዝቶ ኢኸውን ምርኻብና። ክሳብ ሽዑ ግን ሰላም ቅነ። ፅንዓትና ውሕስና፣ ውሕስን ማእዛዊ መግቢ ንኩሉ ኣብ ኩሉ።

0: ምን ኣሎ መንገዲ ክመርሕ ዝኽእል ወራ ሓደ ሻሕርያ ዝበሃል ሰብ ነርና እንጂ ነገሩኒ ኑር ኣሎ ክሰሎ ክሰሎ ንፈልጦም ኢናክሎም ደቂ ባዳን ፅቡቕ ካልኣይ ከ ካልኣይ ኣባይ ነገር ኣላይ ምንታይ ሓሙሽተ ኣግማል ከንዕድግ ኣለና ካብቲ ከባቢ ፅዑ ከ ኢና ንዕድገን ናይ ባዳ ኣለዋና ብኣኽላ ኣለዋና ግን ከነፅንዕ እንድሕር ኮይና እዚአን ከንቢአና እዮም ብሓር ነዚአን ዓዲግና ሰብ ጌርና ኢና ክንዕድገን ንአን ዓዲግና በዓልና ክንከይድ ኢና ነቲ ከባቢ ዝመስል ፅዓዒንካ ክትከይድ ኢኻ መንገዲ ዝረአየና ሰብ እቲ ቋንቋ ዓፋር ከምኦም ኢና ንዛርብ ዓፋር ግን ነታ ገመል ጥራሕ ድ እዩ ኣበይ ዓዲ መፅኢካ
1: ዕላማ ወፍሪ ውግእ ደንከል ሓፈሻዊ ዕላማ ወፍሪ ውግእ ደንከል ከም ኩሎም እቶም ካልኦት ውግኣት ህዝብን መሬትን ኤርትራ በብቕሩብ ሓራ ንምውፃእ ኮይኑ ብተወሳኺ ስርዓት ደርግ ብስም ናይ ዓሰብ ራስ ገዝ ንደንካልያ ንምንጻል ፍሒስዎ ዝነበረ ተንኮላት ንምብርዓን ነቶም ከም መሳርሒ ዕላሙ ክገብሮም ኣዕጢቕዎም ዝነበረ ዜጋታት ኣብ ጎኒ ሰውርኦም ከም ዝስለፉ ንምግባር ነቲ ብኢህወደግን ብምትሕባር ህዝባዊ ግንባርን ኣብ ውሽጢ ኢትዮጵያ ኣብ ጎጃም ጎንደር ወለጋን ወሎን ዝካየድ ዝነበረ መጠነ ሰፊሕ መጥቃዕቲ ንምድጋፍ ነቲ ጸቕጢ ብምሕያል ጸላይ ኣብ ከባቢ ስመራ ደራሪቦ ካብ ዝነበረ ናይ ካልኣይ ኣብታዊ ሰራዊት ዓቕምታቱ ከም ዝጐድልን ኣተሓሳስብኡ ከም ዝከፋፈልን ንምግባር ዝዓለመ እዩ ነይሩ ስርዓት ሃይለ ስላሰን ደርግን ናይ ምስፍሕፋሕ ዕላማኦም ንምርግጋጽ እንተተኻኢሉ ንምልእቲ ኤርትራ ብሓይሊ ጐቢጥካ ምግዛእ እንተዘይተኻኢሉ ድማ ኣፍ ደገ ባሕርን ካልእ ጸጋታትን ንምግባት ንኣውራጃ ደንከል ካብ ኤርትራ ቈሪጽካ ንመሓዝ ዘይምህዝዎ ተንኰላት ኣይነበረን ካብ ናይ ምስፍሕፋሕ ፖሊሲኦም ብምብጋስ ብጉልባብ ህዝቢ ዓፈር ነቲ ኣብ ኤርትራን ኢትዮጵያን ዝቕመጥ ህዝቢ ዓፈር ኣብ ጎኖም ንኸሰልፉ ፈለማ ስርዓት ሃይለ ስላሴ ናይ ምምሕዳር ስሉጥነት ኣመኽንዩ ዓሰብ ምስ ወሎ ክትጽምበር ኣሚሙ ድሒሩ ዝሰዓበ ስርዓት ደርግ ድማ መጀመርታ ብተመሳሳሊ ምኽኒት ንዓሰብ ጥራይ ፍሉይ ምምሕዳር ክምስርቱላ ከለዉ ጸኒሖም ድማ ንምልእቲ ደንካልያ ካብ ኤርትራ ቆሪጾም ኣብ ትግራይን ወሎን ምስ ዝርከቡ ዓፋር ጸንቢሮም ርእሲ ምምሕዳር ዓሰብ ዝብል መስሪቶም ምንባሮም ምዝካር የድሊ
2: ሕጂ እቲ ዕላማታት ናይ ስርሒት ዓሰብ እንታይ እዩ ነይሩ ዝብል ሕቶ ሓደ ነቲ ኣብ ማእከል ኤርትራ ዝነበረ ማእከል ስሕበት ናይ ህዋሰ ወይ ድማ ናይ ጸላይ ኣብ ኩሉ ከም ዝከፋፈል ንምግባርን እቲ ሓይሊ ጸላይ ኣብ ማእከል ኤርትራ ዝነበረ ከዓ ከም ድፋኮስ ንምግባርን ሓደ ካብቲ ዕላማ እዩ ካልእ ስርዓት ደርጊ ብስም ራስ ገዝ ንደንካልያ ክንፅላ ብዙሕ ፃዕርታ ዘካይ ስለ ዝነበረ ነዚ ንደንካልያ ንምቁፃር እውን ሓደ ካብቲ ዕላማ ናይ ነይሩ ማለት እዩ ብጀካዚ ነቲ ህወደግ ብምትሕባር ናይ ገላ ኣህታና ውሽጢ ኢትዮጵያ እቲ ዝነበረ እውን ዝያዳ ፀላ ፀቕጢ ፈጢርካ ንዖም እውን ክፈኸሰሎም ከም ዘለዎን ምግባር እውን ሓደ ካብቲ ዕላማ ምንባሩ ክጥቀስ ይኽእል እዩ ብፍላይ ፍላይ ከዓ ነቶም ኣብ ትሕቲ ፀላይ ዓጢቖም ዝነበሉ መንእሰያት ዓፋር እውን ዕጥቆም ኣውሪዶም ኣብ ጎብኑ ሰብሮኦም ከም ዝስለፉ ምግባር እውን ሓደ ካብቲ ዕላማ እዩ ማለት እዩ
1: መፅናዕቲ ዝምልከት ዋላ እኳ ኮለላን ስለያን ብምክያድ ሓበሬታታት ንምእካብ ይፍተን እንተነበረ ጸላይ ኣብ ደንከል ዓብ ሰረ ስለ ዝነበሮ ብስም ራስ ገዝ እውን ነቲ ህዝቢ ብሰፊሑ ኣዕጢቕዎ ስለ ዝነበረ ብዛዕባ ኣሰላልፋ ጸላይ ንምፍላጥ ከቢድን ኣጸጋምን ነይሩ ስለዚ ኣብ ጢዖ ብዛዕባ ዝነበረ ዓቕሚ ጸላይ ገለ ሓበሬታታት እኳ እንተነበረ እቲ ቦታ ርሑቕ ካብ ከባቢ ዓኬሎ ጀሚርካ ናይ ጸላይ ዕጡቓት ስለ ዝነበሩ ቀሪብካ ክጽናዕ ኣይተኻለን እዋናዊ ኩነታት ጸላይ ኣቀማምጡ ናይ መከላኸሊ መስመራት ዕምቆቱን ኣቀማምጣ ዓቕሚ ሰቡን ኣፅዋሩን እንታይ ይመስል ብደቂቕ ዝፈልጥ ኣይነበረን
3: እቲ ናሕና ምንቅስቃስ ናይ ህዝባዊ ግማር ክሳዕ ማርሳ ፋጥማ እዩ ነይሩ ክሳዕ ማርሳ ፋጥማ ስለያታት ዝንቀሳቅስዎ እዮም ገለ ቲ ከባቢ ዘሎ የውሓዱ ብዛሕ ና ሓበሬታት ኣለዎ ካብኡ ንኤው ግን ዋላ ሓንቲ ቤኒቲ መገዲ እንታይ ኣለዎ እቲ መገዲ ፀላዕበይ ክፀላሓልና እዩ ግን ንፈልጦ ኣይነበረን
4: ኣብቲ እዋን እቲ ሕጂ ቲቐንዲ ፀገም ዝነበረ እንታይ እዩ ጢዖ በፂሕዎ ዝፈልጥ ተጋዳላይ ኣይነበረን ካባና ብውሕዱ 145 ኪሎ ሜትር ይሽዑ ከይተፅርግኸ ኣሎ ንሕና ንበፅሖ ዝነበርና ክሳብ በዓል ኣንል እንደዳይ ከባቢ ዝመሓለጎ ኣፍነቦ ገለ ዝበሃል ወይ ከዓ በዓል ድሒታ ገለ ዝበሃል ኣሎ ካብ ባዳ ብዙሕ ርሕቀት ዘይብሉ ኮይኑ ግን ዝኸይድ ነበረ እንዳሓርቲ ቦታ ከዓ ምድረ ወዳ እዩ ፅንኩር እዩ ፀላኡ ናብኡ ገፂ መፅ ስሕት ኢሉ በዚ ኣፍነቦ ከባቢ ኣሉሉ ከምዚ ናይ ስላይ ኣህዱ ድዮም ወይ መሳርዕ ገለ መለ ድሕሪ ነዊሕ ይቀላቀሉ ነይሩ እምበር ፀላእ ናብኡ ገፁ ኣይሓስብ ነይሩ ሕጂ እቲ ዝዓበየ ብድሆ ግ እንታይ ነይሩ ንጢዖ መን እዩ ዝመርሖ ነ ሰራዊት እዚ እዚ ተዝኸበደ እዩ ነይሩ ኣብ መጨረሻ ዋላ እቲ ህዝቢ ኣብቲ ከባቢ ገላዓለ ዘሎ ብዙሕ ኣይፈልጠን ዩ ብባሕርዮም ንጥዮ ዝኸዱ ዝገሹ
5: ኣብ 983 ወርሒ ሓደ ናይ መጀመርያ ናይ ስለያ ድሕሪ ናይ ምድምሳስ ተሓየ ስለያ ደንከልያ ዝተመደብና ክልተ ሰባት ኢና ነርና ኣነን ዓሊ ሓሞዳ ዓላውስን እዞም ሰባት እዚኦም ክልቴና ከም ስትራቴጂ ስለያ ኣባላት ህልኡኾና ስትራቴጂዊ ስለያ ስለ ዝኾነ ካብ ባፅዕ ጀሚርካ ክሳብ ዓሰብ ምክትታል እዩ ደሴታት ዳህላክ ደንከልያ ከዓ ካብ ኢንገል ጀሚርካ ክሳብ ዓሰብ ዘሎ ብመሬት ምክንያቱ እቲ ሽዑ ፀላኢ ካብ ጢዖ ጀሚሩ ጢዖን ከባቢኣን ዕዲ ኣፋንቦ ዋደ በይሉል ዓሰብ እዩ ተዘርጊሕ ነይሩ ከከም ኩነታቱ ከዓ ካብ ከባቢ ጢዖ እናወፈረ እውን ንከባቢ ባዳ ውዕማ እንቀሳቀሰሉ ዝነበረ ኩነታት እዩ ስለዚ እዚ ተልእኮ እዚ ሒዝና እናኸድና ከለና ንዕኡ ኹን ነተግብር እንተኮይና ናይ ግድን ቋንቋ ክድልየና እዩ ኣነሲ ንህዝቢ ዓፋር ሽዑየ መጀመርያ ርእዮም መጋላት ገፆም ትረፍ ቋንቋ ኣልሓሞዳ ከዓ ዋላ ዓፋር ይኹን እምበር ዕባይ ባፅዕ ስለ ዝኾነ ቋንቋ ናይ ኣዲኡ ኣፍልጦ ይነበሮ ብዝኾነ ግን ብምትርጓም እውን ክኸውን ስለ ዘይክእል እቲ ስራሕ ስለያ ብተርጓማይ እውን ክኸውን ስለ ዘይክእል ናይ ግድን ቋንቋ ክትመልኽ ኣለካ ቀንዲ መሳርሒ ናይ ስለያ ከዓ እዩ ስለዝኾነ ኣብ ሓደ ዓመት ኣብ ውሽጢ ሓደ ዓመት ቋንቋ ዓፈርን ዓረብን ክረሃድ ኣሉ ዝኽእል ደረጃ በፂሐ ማለት እዩ ስለዚ ከምኡ ነብስና ክኢልና ክልቴና ንስውነት ዝነበሮ ሃጓፋታ ማዕቢሉ ክልቴና ብዘይ ዝኾነ ይኹን ተርጓሚ ክንሰርሕ ክኢልና ማለት እዩ ሓደ ዓመት ምስ ገበርና ሓንቲ መስርዕ ተወሲኻትና ሓደ መስርዕ ሙሉእ ኮይና ስለዚ እዚ መስርዕ እዚ ገሊኡ ብመሬት ገሊኡ ብባሕር እናተንቀሳቀሰ ሓበሬታ ኣብ ምእካብን ምውዳብን በቲ ተልእኮ መሰረት ክሰርሕ ፀኒሑ ማለት እዩ ስለዚ ደሴታት ዳህላ ከዓ ሳላ ህዝብና ብፍላይ ከዓ ተሓባበርትና ብዝቡና ጀላቡ ውሽጢ ዳህላክ ደሴታት እናእተና ሓበሬታ ምእካብን ፀላኢ ኩነታት ቅንፃሊ እዋናዊ ሓበሬታ ምምፃእን ንሰርሕ ነርና ስለዚ ኣብቲ ናይ መሬት እውን እንተኾነ 500 ኪሎ ሜትር ርሕቀት ዘለዎ መሬት ስለዝኾነ ካብ ኢንገል ክሳብ ዓሰብ ንዕኡ በቲ መስርዕ በታ ዘላትና መስርዕ ዘለና ዓቕሚ ክንከታተሎ ስለ ዘይንኽእል ኣብቲ ክንበፅሖ ንኽእል ቦታ ክሳብ በዓል ጢዖ ብዓል ውዕማ ኣብኡ ተወሲና ኢና ነርና ነቲ ክንርክበሉ ዘይንኽእል በዓል ዕዲ በራዓሰሊ ስጋብ ከባቢ ዓሰብ ከዓኒ ስልኳ እናገበርና ብጉጅለ ጃላቡ ገይርና ኣውራ ኣፍልጦ ዝነበሮ ኣብዚ ዓልበድረ ዝበሃል ኣፍልጦ ናይቲ ከባቢ ናይ ደቡብ ደንከል ኣፍልጦ ዝነበሮ ስለ ዝነበረና ጃልብኡ ጌርና ድዩ ብናይ ካልእ ሓፋሽ ጌርና ድዩ ንሱ ብዝገበሮ ብዙሕ መፅናዕትታት ናይቲ ርሑቕ ክነርክቦ ዘይከኣልና ቦታ ሓበሬታ ኣብ ምምፃእን ናይ ፀላኢ ኩነታት ኣብ ምክታልን ሰባት ኣብ ምውዳብን ልዑል ተራ ተፃዊቱ እዩ ኣብቲ ናይ ዳህላክ እውን እንተኾነ ተሓበርቲ ነይሮም ናይ ጃላቡ ዘለዎም ስጋብ ሕጂ ዘለዉ ብሂወት መሓመድ ኣስሓብ እብራሂም ዝበሃል ናይ ብሓቂ ዓብ ተራ ተፃወተ ብጃልብኡ ብነብሱ ንደሴታት ዳህላክ ከም ፃዕዳ ኢዱ ዝፈልጦ ስለ ዝነበረ ደሴታት ዳህላክ ባዕሉ ዝገብሮን ንዓና ሒዙና ብምኻልን ዓብ ተራ ዝፃወት ዝነበረ እዩ ተረፍ መረፍ ሓይሊ ባሕሪ ኢትዮጵያ ሃዲሞም ኣብ ማዓስከር ዳህላክ ኣብቲ ሶቪየት ዝነበሮ ማዓስከር ተፀንቢሮም ኣብኡ ተወሲኾም ስለ ዝነበሩ ስለዚ ብዚ እዋን እዚ ህዝባዊ ግንባር ክድምሰስ ኣለዎ ዝብል መደብ ምስ ውፅአ ብፃይ ኮሎኔል ኣስመላሽ ገብረ መስቀል ወዲ ሓፍቲ ምስ ሕጂ ሚኒስተር ተወልደ ቐላቲ ብምትሕብባር ካብ እንዳ ስለያን ካብ ሓይሊ ባሕርን ክልተ ጉጅለ ወፅአን መፅናዕቲ ክካየድ ኣለዎ ተባሂሉ መፅናዕቲ ናይ ዳህላክ ማዓስከር ነኹራ ሶቪየትን ኢትዮጵያን ዘለውዎ ማለት እዩ ስለዚ ካብ ስለያ ኣነ ካብ ሓይሊ ባሕሪ ከዓ ሌተናን ኮሎኔል የማነ ገብረ ማርያም ወዲ ግሬ ሕጂ ናይ ሰሜን እዚ ናይ ሓይሊ ባሕሪ ኣዛዝ ዘሎ ማለት እዩ ምስኡ ኮይና ሳልሳይና ኣኽሊሉ ወዲ ድዑል ዝፍለጥ ኣኽሊሉ ንሱ እውን ምሳና ሕጂ እንታይ ክንገብር ነይሩና ናይ ግድን ወተሃደራዊት እታ ናይ ሓይሊ ባሕሪ ክንጥቀማ ኣይንኽእልን ኢና ክንጥቀመሉ ዘለና እንታይ እዩ ጃልባ ናይ ህዝቢ ክንጥቀም ኣለና ሲቪል ኮይና ክንከይድ ስለ ዘለና ስለዚ ከምዚ ኣቐዲመ ዝገለፅክዎ እዚ ተሓባራይ ናህና ኣቐዲሙ ዝፀንሐ ምሳና ዝፀንሐ መሓመድ ኣስሓብ እብራሂም ጃልቡኡ ሒዙ ምሳና ንመፅናዕቲ ተበጊስና ማለት እዩ ካብ ዳህላክ ከቢሩ ጀሚርና ድርቡሸት ድብዕሎ ሰልዒት ዝበሃላ ዓድታት ናይ ዳህላክ ብወገን ምብራቕ ናይ ናኹራ ማለት እዩ ነዚአን ከመይ ገይሩ ሰራዊትና ብአን ተፀጊዑ ከጥቃዕ ይኽእል ከፀግዕ ዝኽእል ማርሳታት ክነለሊ ካብኡ ምስ ወረደ ከዓ ናኹራ ክጥቃዕ እንተኮይኑ ካብኡ ምስ ወረደ ኸ ክንደይ ሰዓት ወስደሉ ወሪዱ ምስ ከደ እዚታት ክነፅንዕ ስለ ዝነበረና ናይ ሰለስተ መዓልቲ ጉዕዞ ጌርና እዞም ዝበልኩም ሰባት ወዲ ሓፍቲ ናብቲ መጥቃዕቲ ናይ ዓዲ ቀይሕን ሰንዓፈን ስለ ዝኸደ ወኪል ዝገደፎ ሽዑ ስውእ ብፃይቲ ክስተ ክፍለ ወዲ ክፍለ እዩ ነይሩ መፅናዕቲ ጌርና ንምለስ እዚ ሕጂ ቅድሚዛ በዓል ወዲ ሕሪቲ ዝመርሓ ወዲ እያሱን ወዲ ዓይነይን ዝበልዋ ቅድሚያ እያ ማለት እዩ 99 ወርሒ ሰለስተ እያ
4: ሕጂ ንዕ ዝፈልጡ ካብ ባዳ እያ ነሮም በዓል ሻሕርያ ዝበሃሉ እዮም ዝፈልጥዎም በዓል ሕሴን ቆንስል ገለ ዝበሃሉ እድሪስ ቆንስል ዝበሃሉ ሳቶም ተፀዊዖም ጃብራ ኣምባሳደር ጃብራ ሕጂ ጋሽበረካ ዘሎ በዓል ቦካልያ በዓል ስራዓሉ እውን ነሮም እቲ ከባቢ ሕጂ እቲ ህዝቢ ከመይ ገይሩ መሪሑ ናብቲ ቦታ ንሰራዊት ክብፅሑ ዝኽእል ክብድ ዝበለ ነይሩ ብድሕሪኡ ግን ምክንያቱ ተኣምኖም ሰባት ከዓ ክኾኑ ስለ ዘለዎም ስለዚ በቶም ውድባትን ናቲ ሓፋሽ ውድባትን ዝነበሩ ሓራ መሬት ከዓ ስለ ዝነበሩ ካብኡ ተፀዊዖም መርካቲ ህዝቢ መርሃ ነይሩ
1: መጥቃዕቲ ጢዖ ጢዖ ሓራ ከውፃእ ዝተበገሰ ተዋጋ ኣህዱታት ወገን ፓራኮማንዶ በጠሎንታት 216 285 296 ከምኡውን ሓንቲ በጠሎኒ ኮማንዶ ባደ 7 ሓንቲ በጠሎኒ ሃንደሳ ውድብ 4 በጠሎኒ ናይ መካናይዝት ክፍለ ሰራዊት 74 ገለ ክፋል ካብ ሓይሊ ባሕሪ ሓንቲ ጋንታ ስለያን ሓንቲ ጋንታ ኣጋር ከቢድ ብረት ኮይነን ካብ ውሃብቲ ደገፍ ኣባላት 5 ስለያ ክፍልታት ውድብ ብምውፋር ነዳዲ ጋራጅ ሕክምና መጥባሕቲ ኣህዱ ክፍሊ ህዝቢ ዕቃበ ብረት ወዘተ ነይሮም
6: እቲ ወፍሪ ናይ ደንከል ካብቲ ቅድሚኡ ዝነበረ ወፍርታት ፍልይ ዝበለ እዩ ነይሩ ምክንያቱ እቲ ቦታ ኣፃምእን ምድረ በዳን እዩ ስለዚ ነዚ ዝኸውን ሰራዊት ክዳሎ ስለ ዝነበሮ ነብሱ ክኢሉ ክዋጋእ ዝኽእል ብቑዓቱ ፅቡቕ ዝኾነ ካብተን ዝነበራ ክፍለ ሰራዊታት እቲ ፓራኮማንዶ ቦጠሎታት ሓደ ፍሉይ ናይ ኮማንዶ ብሪጌድ ካልእ ሓደ ብሪጌድ ናይ መካናይዝ ሓደ ቦጠሉ ናይ ሞተራይዝድ እዚኦም ንክልተ ወርሒ ዝኸውን ኣብ ከባቢ ጎርጉሶምን ገደምን ናይ ተዕሊም ናይ ባሕሪ ይኹን ናይ መሬት ተዕሊም ወሲዶም ማለት እዩ
7: ፓራኮማንዶ ብዙሕ ዓቕምታት ዝነበረ እዩ ኮማንዶ ነይርዎ ስለያ ኣብ ውሽጢ ፀላእን ኣብ ገለን ዝሓድሩ ኩሉ ዝገብሩ ዓቕሚ ዝነበሮም ነይሮሞ ከቢድ ብረት ዝፈልጡ ነይሮሞ እኹል ዓቕሚ እዩ ነይርዎ እቲ ብፓራኮማንዶ ጥራሕ ከይግለጥ ማለት እዩ
6: እቲ ኣህድታት ኣብ ገልዓሎ እዩ ተኣኪቡ መጀመርታ ንዳህላክን ንደንከልያን እዩ ነይሩ እቲ መደብ ናይ ዳህላክን ንግዜኡ ተቋሪፁ ካብ ገልዓሎ ንጢዖ ክንብገስ
7: ግን ቅድሚ ስርሒት ደንከል ክዝከሩ ዘለዎ ንስርሒት ደንከል በጃ ዝኸፈልናዮም እውን ነይሮም እዩ ልምምት ከነካይድ ንባሕሪ ብባሕሪ መጥቃዕቲ እዩ ዝግበር ተባሂሉ ስለ ዝነበረ ኣብ ሕጊጎ ናይ ባሕሪ ኢና ንውዕል ንሕንብስ ነርና ነዚ ሕጅብቲ ባሕሪ ከለና ኩቱር ነቲ ባሕሪ ልምምድ ንባፅዕ ንእተዋ ኢሎም ተሰውኡና ውን ኣለዉ ክዝከሩ ዘለዎም ኣብዚ ማለት እዩ ክንምለስ ከለና ካብ ባሕሪ ኩሉ ግዜ ተቋፃፂርካ ነቲ ኣሃዱ መን ተሪፉ መን ከም ዝሎ ኢልና ኢና ንምገስ ከምኡ ምስ ተበገስና ሕጂ ባፅዕ ኣብኡ ቀረባ እያ ትመስለካ ባፅዕ ንእተዎ እዮም ዝብሉ እዚኦም ሕጂ ባፅዕ ንእተዋ ሕጂ ረኣይና ዘመሓለፍትና ተራ ተጋደልቲ እዮም ግን ተከዘንገለ ንዝበትኩ ዝነበሩ ምኩሓት ተጋደልቲ እዮም ኣብቲ ግዜ እቲ ናይቲ ሙሉ መሓልቲ ባሕሪ ድበዓልና ደኸመ ምኾኑ ኣብ መንጎ ባፅዕ

0: ሕርጊ ጎን ደሴት ኣላ ንእሽተይ ገረብ ዘለዋ ኣብኣ ምስ በፅሑ እዚኦም ስትራባዲ ገይረሎም እንታይ ገይረሎም ይጥሕሉ ክልተ ምስኦም ዝነበሩ ግን ባፅዕ ይኣቱ ምስ ወፃና ተቋፃፀሩ ኢልናዮም ሽዑ ኣነ መራሕ ጋንታ ኣብቲ ግዜ እቲ ነቲኦም ተቋፃፀሮም ፈልናዮም የለውን ዞም ሰባት ኣበይ ዳ ጠፊኦም ባሕሪ ተጠመትካ ሰብይ ትርእን ኢኻ ዳሓር ግን ቶም ዳኣተዉ ዝኩሎ ዝፀንሓ ኩዛንታ ዘንትዮም እዚ ንምድላው መጀመርያ ንናይ ስርሒት ደንከል ዝተኸፍሉ ብፆትና እዮም
1: ናይ ወፍሪ ደንከል እያ ኩነታት መጀመርያ ሓንቲ ሓይሊ ናይ እንዳሓደ ካልኣይቲ ሓይሊ እየ ነረኣነ እዚ ሓይሊ እዚኣ ኣብ ባርካ ኣፍ ሓይላ ነራ ሓንቲ ሓይሊ ሃወሻይት ሓንቲ ሓይሊ ንገርነ ሓንቲ ሓይሊ ኣብዚ ከባቢ ሞሶዲብ እንቕመጣ ነይረን እዘን ክልተ ሓይሊ ሃንደሳ ንእራፍ ኣለ ንኸይድ መደብና እንታይ ምዃኑ ይንፈልጥ ኢና ንእራፍ ኣለ ኺዱ ዝበሃል ኣብ እራፍ ኣለ ኣብ ውዕማ ዝበሃል ማዓስከር ኮፍ ንብል ካብ እራፍ ኣለ እንደገና መደብ ውሃብና ባዳ ኣብ ትሕቲ እጉጉማ እዩ ደሎ ጀማሂር ገዲፎም እዮም ዝኾነ ሰብ የብሉ ሕጂ ደንከል እያ ብምልኡ እዚ ሰሜን ደንከል እዚ በዓል ባዳ ገለ ኣብ ትሕቲ እጉጉማ ናይ ፀላኢ ዕጡቋት እዮም ዘለዎ ሕጂ ነዚ ዘሎ ፀላኢ ክድስስዎም ከተጥቅዑኹም ተባሂልና ንሃና ክልተ ጋንታ ናይቲ እንዳ ሓደ ሓደ ጋንታ ናይ እንዳ ሰለስተ ሒዝና ንስመቲ ኣቲና ካብ ስመቲ ንባዳ ኣቲና ነቶም እጉጉማ ኣይተዋግኡን ሃዲሞም ግዲፎምና ከይዶም ዋላ ሓንቲ ክንቀትለሎም ኣይከኣልናን ሃዲሞም ናብቲ ጎቦታት ናይ ትግራይ ናብኡ ከይዶም ንሕና ንባዳ ተቋፃፂርና እያ ሓደ ሰሙን ጌርና ጀማሂር ክልተ ነይሮም ምሳና ሓመድ ጃብራን እቲ ሕሰን ሓመዳ ዝብልዎን ክልቲኦም እዚኦም ነይሮም ምሳና ብኸዱ ነቲ ህዝቢ ኣኼባ ገይሮምሉ
2: እተን ክልተ ሓይሊ ክልተ ጋንታ ናይ ሓይልና ኣብ ኣኽሩር ነይረን ካብ ኣኽሩር ንደግራ ካብ ደግራ ብዓደቀ ሓቢለን ብርባሕ ሓዳስ ንባፅዕ እንኩሉ ዝወረዳ እየ በቲ ሓንቲ ጋንታ ናይ በዓል እዮም ናይ በዓል ወዲ ርባዕተ ከዓ ዓደረሶ ስለ ዝነበረት ካብ ዓደረሶ ብመካይን ጌርና ንባፅዕ ወሪድና ኣብ ባፅዕ ናይ ኣስታት ሓደ ወርሒ ታዕሊም ምስ ተወስደ እቲ ጉዕዞ ንኢራፋለ እዩ ተባሂሉ ካብ ኢራፋለ እጉጉማ ብብዝሒ ስለ ዝነበሮ ስለያ ከዓ ብሓባር የካይድ ስለ ዝነበረ ካብ በዓል ዓደይቶ ወይከዓ ብማርሳ ፋጥና ኣቢሉ ዝሰለኮ ሓደ ጉጅለ ናይ ፀላኣይ 11 ወይ 12 ዝሓደ ጉጅለ ኣብ መንጎ ኢራፋለን ኣብ መንጎ ሲመቱን ዘሎ ኣፃሚ ምድረበዳ ኣብኡ እቲ ነታጉዮ ቀብራልና ገሊኦም ባዳ ኣለው ገሊኦም ሲመቱ ኣለው ገሊና ከዓ ኢራፋለ ኣለና ማለት እዩ ኣብዚ እዋን እዚ ሕጂ ምስ ቀበራ ነታጉይ ማኪና ተሃርመልና ቆራል ስንቅፅዒና ካብ ኢራፋለን ንባዳ ተኸይድ ዝነበረት እያ ዕለት 19 ወርሒ 2991 ማለት እዩ ሕጂ ሓደ ኣፃሚ እዩ ካልኣይ ነገር ርክብ ዝበሃሉ የብሎም ወላ ድምፂ እውን ንገዛ ርሱ ኣዝዩ ርሑቕ ስለ ዝነበረቲ ድምፂ ክስማዕ ኣይከኣለን ድሕሪ 12 ሰዓት ኢና ነታጉ ከም ዝተሃርመልና ተፈሊጣ ድሕሪ ብስሞትን ብኢራፋለን ዘሎ ከዓ ረዳት ተገይሩ ኣጋጣሚ ናይ ቀዳማይ ጎማ ማኪና ወራል መባእ ዝሓዛ ስለዝተሃርመት ሳልባትያዊ ተቐዲዱ ኣብ ቁርብ ናይ ምቅፃል ገለምታት ገለ ገይሩሎ እምበር ካልእ መጉዳእቲ ዝወረዶም ማለት ዝታትሉ ኣይነበረን ማለት እዩ
3: እዚ ካብ ዝተፈላለያ ኣህዱታት ተዋፅኡ ዝተኣኻኸበ ኣህዱታት ከም ሓደ ፍሉይ ሓይሊ ኣብ ትሕቲ ሓደ እዚ ተጠርኒፉ ኣብ ሕርጊጎ ዘድሊ ስልጠና ከምኡ ውን ናይ ዕጥቅን ስንቅን ምቅርራቡ ምስ ወደአ ብዕለት 25 ወርሒ 2991 ካብ ሕርጊጎ ናብ ገልዓሎ ተንቀሳቂሱ
4: 91 ናብ ወፍሪ ደንከል ክንከይድ ከለና ግን ኣወዳድባና ቀይርና ኢና ምክንያቱ ዓብይና ኢና እንዳሰፋሕና ከይድና ኣብ ሰለስተ በጠለኒ ተወዲቡ ሽዑ ሓይሊ ባሕሪ ማለት እዩ ተተዋግኣይ ሓይሊ ዝበሃል ኣብ ሰለስተ በጠለኒ ተወዲቡ እቲ ሓንቲ ሓይሊ እቲ ሓንቲ በጠለኒ ብፀይ ኣሕመድ መሓመድ ዓሊ ወዲ ሓሊማ ዝመርሓ እቲ ሓንቲ የማነ ገርየ ዝመርሓ እቲ ሓንቲ ስውእ ኮነር ዓበ ሳልሕ ምስውን ወዲ መንግስት ዝመርሕወን እዚኣ እታ ሰለስተ በጠለኒ ናይ ኣምፊብያንን ናይ ካልኦትን ኣፅዋር ጎንጎኒ ነቲ ኣብ ክልተ በጠለኒ ጀላቡ ዝዓጠቐ ኣብ ባሕሪ ዝዋጋእ በጠለኒታት እዩ ነይሩ ቀዳማይን ካልኣይን ማለት እዩ እቲ ሳልሳይ በጠለኒ ግን ጎኒጎኒ ናይቲ መሬት ዝዋጋእ ዘሎ በጠለኒታት ደገፍ ብመሬት እናሃበ ንወፍሪ ደንከል

0: ተፂልና ማለት እዩ።
1: ኣብዚ ዕለት እዚ ውዳበና ሕይልና ኢና መንከልያን ከይድ ከለና ብሰለስተ ወጠሎን እዩ ነ ውዳበና ሕይልና ቴስዓትስዕን ሓደ ነበሮ ማእልያ ደይብሉ መንእሰይ መፂልና ሰለስተ ወጠሎኒ ዱልዱል ሓይሊ ሰለስተ ክልተ ወጠሎኒ ባሕሪ ዝሰርሕ ሓደ ወጠሎኒ ከዓ ታንክታቱ ረሻሽን መዳፍዑን ዓፂቑ ብመሬት ዝከላኸልን ድዋግዕን ትረሻሽ ነፈርትን ፀረ ነፈርትን መዳፍዕ ብገማግም ዝመፅእ ሓገዝ ናይ ጀላቡ ታንክታት ዘሳይ ብገማግም ዝወርድ ሓገዝን ምስ ኣጋር ኮይኑ ተዋሂዱ ዝሰርሕን ዓቕሚ ኣፅሪና ሓይሉ ሓይሉ ገማግም ገማግም ኣብ ጭዕ ተጀሚሩ ታንክታትና ኣብ ጭዕ ተሳቲፈም እቲ ሰራዊትና እውን ኣብኡ ትፈቲኑ ብባሕሪ ከዓ ብርክት ዝበለ ዓቕሚ ኣሳቲፍና ዕውት ስራሕ ከዓ ዝሰርሑ ስጋ መስዋእ ተኸፊልና ኢና ኣብፂዖ ታንክታት ውን ነደዳና ኣለዋ ሓንቲ ታንክ ነይዳህናዮ
2: ኣነ ረሻሽ ነረ ረሻሽ 37 ሚሜ ንና ክምገት ከለና ካብ ሓስመ እያ ተመጊስና ካብ ሓስመ ተመጊስና ንገላዕሊ እያ ዝመፅእ ካብ ገላዕሎ ሰለስተ ወጠሎ እዳ መድፍዕ እዳ ታንኪ ረሻሽ ተመዲበን እታ ረሻሽ 4 ዓጢቐ እዳ ታንኪ ድማ 4 ታንኪ ዓጢቐ እታ ሓንቲ ውድሃብቲ ዝመርሓ ፋና ዝመርሓ ገዛ ድማ መርሓቲ ሓንቲ ሰለስተ ጋንታታት ረሻሽ እዳ መድፍዕ ድማ ብወዲ ክፍሉ ትምራሕ ካብ ገላዓሎ ንእንገል ንመፅእ እንግል መምፅአን ዕላማ እዚ እንግል እዳ ረሻሽን ዳ መድፍዕን ክመፃ ከሎ እንግል መምፅአን ምክንያት 130 ነይሩ 130 ምዘን ፋኑ እኳ ብሰብ ተሓባቢሩ ንዳህላ ክድብድብ ነይሩ ዳህላ ንክድብድብ ንሕና ድማ ንዕኡ ንፀረ ንፈርቲ ንከላክሉ ንመፅእ
3: ወዲእታይ ካሪካሬ ኣብ ገልዓሎ ኣኼባ ገይሮምልና ኣብኡ ናይ ፓራኮማንዶ ክልተ ብርጌዳት ነይረን ናይ ወዲ መምህርን ናይ ተኸስተ ሃይለን ናይ ሜካ ኣህብታት ነይሮም ንሕን ሓይሊ ባሕሪ ነርና ማለት እዩ
4: ወገን ካብ ሕርጊጎ ገልዓሎ ምስ ኣተወ ጠጠው ኣይበለን በለት 26 ወርሒ 2991 ግስጋስ እዩ ናብ ጢዖ ቐፂሉ ካብ ገልዓሎ እቲ ግስጋስ ብኽልተ ኣንፈት ገለ ብባሕሪ ብጀላቡ ማርሳ ፋጥማ ክወርድ ዝተረፈ ዓቕሚ ድማ ብመንገዲ ዓኼሎ ኣቢሉ ተጓዒዙ ምስቲ ብባሕሪ ዝኸደ ኣብ ማርሳ ፋጥማ ክራኸብ ብዝተመደበ መሰረት
5: ዝኣክል ጀላቡ ናይ ፈጣናት ጀላቡ ዕጥቂ ነይርዎም ሕጂቲ ዝነበረ መደብ ንሕና ንጢዖ ከነጥቅዕ ኣነ ብመገዲ ብፅርግያ ፅርግያ ብገልዓሎ ጌርና ተበጊስና በዓል ውጭ እውን ምሳና ነይሮም ተኸስተ ሃይለ ዝሓዛ ብርጌት ከዓኒ ብመርከብ ተፃዒና ብባሕሪ ጌራ ክትከይድ ንሕና ንመካናይዝን ከዓ ብእግሪ ክንከይድ ምስ ተሓስበ ኣብ ሓደ መራኸቢ ቦታ ተሓቢርና ክንራኸብ ምስ ተባሃለ ሓደ ንሕና ደንከል ዝበሃል ኣብ ታሪክ በቲ ክፉእ ባህርያቱ በቲ ክፉእ ባህርያዊ ቃወሙን ተፈጥሮ ኢና ንፈልጦ ብፀድና እዳስካዓ ኩሑ ነግሩና ስለ ዝነበሩ ማለት እዩ እጂ ደንከል ክንከይድ ከለና ክንብድሆ ዘለና ነገራት ኣዝዩ ኣዝዩ ከቢድ ምዃኑ ተረዲእና ኣሚንና ማለት እዩ ምዝ መጣጠን ቅርብነት ስለ ዝገበርና እውን ነቲ ድሕሪ ዘጋጠመና ስራሕ ኣፋኺስ ወዩ ከቢድ ስነ ኣእምራዊ ምቅርራብ ስለ ዝገበርና ከም ዝፈራሕናዮ ኣይኮነን ብርቱዕ ነይሩ ግን ትሕትቲ ዝፈራሕናዮ እዩ ነይሩ ማለት እዩ መወዳእታ ሙሉእ መዓልቲ ክንከይድ ውዒልና ታንክታት ኣብ ሰልሚ ስለ ዝተዋሓጣ ሰራዊት ተዓጊቱ ማኪና ከባቢ 100 ማኪና እዩ ሰራዊት ድፃዓነ ስንቂ ድፃዓነ ነዳዲ ድፃዓነ እጂ ክልተ ታንክ ምስተሸኽላ መሕለፊ ፅርግያ የለን ፀልማት እዩ ሃሰስ እናለና ብገባር ተመሪሕና ኢና ንኸይድ የማነ ፀጋም በዚ ዝሓይሽ በዚ ዝሓይሽ ክንብል ኣይንኽእልን ኢና ተኸስተ ሃይለ ዳሓዛ ብርጌት ከዓ ትቕፅል ኣላ ስለዛ ብርጌት ድራር ምሳሕ ፀላእ ክትከውን እያ ማለት እዩ ኣብዚ ወጥሪ ተፈጢሩ ትጉዕዞ ኣብቲ ዝተባሃለ ዕለት ክሰለጥ ከም ዘይክል ተኸስተ ሃይለ ደው ክብል ኣለዎ እጂ ሃሎ ሃሎ ምስ በልናዮ ኣብ ዘለካዮ ደውበል ክትመለስ ኢኻ ንድሕሪ ተባሂሉ ሓበሬታ ተዋሂብዎ ኣብ ከምዝኣምሰለ ቦታ ተዓሽካ ተሓቢኢኻ በዓል ተባሂሉ ማለት እዩ ኣባላት ሓይሊ ባሕሪ ምስ ስለ ዝነበሩ ፀገማት የብሉ ተመሊሶም ተሓቢኦም ውዒሎም ኣብቲ ባሕሪ ገማግም ማለት እዩ
3: ኣብኡ እቲ ዝነበረ ውጥን ሓደ ብርጌድ ናይ ተኸስተ ሃይለ ብባሕሪ ሒዝናይ ንሕና ክንወርድ ከምኡውን ሃንደሳ ካልኣይ ብርጌድ ከዓ ምስ ናይ ሜካ ኣሃዱ ናህና ከዓ በጠሎ ንሰለስተ ብኤምፒ ታንክታት ዝዓጠቑ 4 ታንክ ዝዓጠቑ እዚኦም ከዓ ብመሬት ክጉስጉሱ ቀዲምና ንሕና ሓይሊ ባሕሪ ኣቴና ክነጥቅዕ

እሕና ቅድሚ ምጥቃዕና ነቲ ብርጌድ ክነውርዶዎ ቦትኡ ክነት ሒዞ ነቲ ብርጌድ ምስ ኣውረድና እውን ነቲ ናይ ሃንደሳ እውን ብኔው ብደቡባዊ ምብራቅና ይጢዕዎ ክነውርዶ ካብኡ መጥቃዕትና ክንቅፅል ንሕና መጥቃዕትና ምስ ወዳእና እቲ ናይ ብመሬት ምሳናት ኣሳሲሩ ብመሬት ዝገስገሰ ኣሃብታት ወገን ከዓ ብመሬት ከጥቅዕ ብቐጥታ ንግሆ እዩ ነይሩ ትውጥን ኣብ ጋልዓሎ ኣኼባ ገይርና ቀትሪ ምሸት ተበጊስና

0: ሓይል ባሕሪ ከዓ ገለ ፍሉያት ኣሃዱታት ሒዙ ከዓ ብማርሳ ስለ ዝኾነ ታጢዮ ብገምገም ባሕሪ ከኣቱ ኣብኡ ዜሮ ሰዓት ክንራኸብ እያ ነይራ። ምስቲ ረሓቂ ቦታ ምስቲ ዘይንፈልጦ ቁሩብ ስኽፍክፍ ይብለና ነይሩ እዩ። ብዝኾነ ግን ተበጊስና። ኣነ ዘለኹካ ሓይሊ ሽዱሽተ ታንኪ ሒዝና ምስ ተበገስና ኣብ ኣኼሎ ትበሃል ቦታ ምስ ባሕሪ ዝለገበት ቦታ ነይራ። ኣብዚኣ ሕጂ ሽዱሽተ ናይ ሓይልና ክልተ ናይ ታሓንቲ ሓይሊ ኣርባዕተ ቢኤምፒ ሓሊፍና እያ። ገለ ሰለስተ ማርሽደስ ከዓና ሓንቲ ሓይሊ ፀዓና ሓሊፍና እያ ኸይድና። ነዊሕ ምስ ከድና ድሕሪ 30 ኪሎ ሜትር ኸውን እዩ ካብ ገልዕ ጋልዓሎ ከዓ ኩሉ 80 ኪሎ ሜትር እንታይ ሱማኣት ኢና ማርሳ ፋጥማ መሂተ ተበልካ ቃፍላይ ዳብ ድሕሪ ተቆሪፁ ኣበይ ኣብ ኣኼሎ ንሕና በቲ ደንደስ ክንሓልፍ ከለና ተንታንክታትናትና ነቲ ትርርኢሉ ዝነበረ ኣጨፊቆ ንኦ ኸይደን ድሕሪና ባሕሪ ምስ ተመለሰ ኣብኣ ቀዳመይቲ ታንክ ትሽከል ንዓ ክትውፅ ኢላ ሳኣትወት ከዓ ታሓንቲ ሽክል ኣብኡ ገለ ክልተ ሰለስተ ታንክ ትሸኺለን ሕጂታ መገዲ ተኮለኛ ተዓፅያ ማለት እዩ። ካብዚ ሕጂ እንደገና ንገልዓሎ ብሶሳ ገይሮም ብሲሞቲ ገይሮም ብምዕራብ ናይ ማርታ ፋጥማ ኣርኪቦምና ካብዚ ተተሓሒዝና ንጥዮ ቀፂልና።
1: ምናልባት ኣብቲ ጉዕዞና ናይ ታንክታት ምጉዳል ነይሩ ማለት እቲ ማይ ካብ ባሕሪ ንጎልጎል ዝኣተ ወሳይ ጭቃ ስለ ዘጋጥመና ተን ቀዳሞት ዳሓን ክጋላገላ ከለዋተን ዳሓርወት ግን ጭቃ ምስ ተረግፀ ጨፈቕፈቕ ስለ ዝበለ ዳርጋ ክልተ ታንኪ ኣብኡ ተሪፈናና ዋላ ሰለስተ እየን ተማሪኻ ተቢለን ነረን። ምናልባት ብፃይ ውፁ እዚ ድሕሪት ምስተን ድሕሪት ነይሩ ኣነ ሓሊፈ ነይረ ኣብ መወዳእታት ነጥቢ ታንክታት ትሸኺለን ከም ዘለዋ ንድሕሪት ክምለስ ከም ዘለና እቲ ቀዳማይ ደው ኢሉ ክፀንሕ ከም ዘለዎ ጌርና ርኢ ማለት ተመሊሽና ተረኣናዮ እቲ ንሕና ክንሓልፍ ከለና ዝነበረ ሂወትን እቲ ዳሕዳይ መፂና ተረኣናዮ ጨፈቕፈቕ ፍፁም ታንኪ ኮነትን ወላ ሰብ ከባን ክወፅእ ክሳይ ፀገማት ነይሩ ኩሉ ዝከኣለና ብታንክታት ጌርና ፈቲልና ኣይተዓወትናን። ኣብ መወዳእታ መሬት ክበርስ ምስ ዘለየ ብፃይ ውፁ እሞ ንሕና ኣብ ክንዲ መደባትና ብከምዚ ተሰናኺሉ ደው ድብል ኣነ ብድሕሪ ተመሊሸ ብሽሞት ቢለ ንማርሳ ፋጥማ ከኣቱ እስኻ ዝከኣለካ ፍትትን እንተተዓወትካ ፅቡቅ ተደ ተዓወትካ ግን ዝሓስካ ሒዝካ ኣብዚ ናይ ኣልወልየ ዝበሃል ቦታ ኣብኡ ንራኸብ ተባሂልና ንሳቶም ከይዶም ንሕና ክንፍትን ኣቢልና መወዳእታተን ክልተ ታንኪ ኣጋላጊልናየን ኣውፅኢናየን ማለት እዩ። ሓንቲ ታንኪ ግን ፋይናል ድራይቨር ስለዘበላሸወት ክትሰሓብ ኣይትኽእል ክዘውር ኣይክእል እቲ መንኮርኮር ኣብኣ ነታ ታንኪ ንዓ ገዲፍና ናቶም ክሳይ ከይድና

ነፃነት ንስኺ ብርሃን ቂራ ናይ ሓርነት ንስኺኺ ንስኺኺ ጽንዓት ውሕስነት ዝተኻፈለልኪ ኣእላፍ ጅግንነት

0: berah
1: berah
0: berah.

0: ህዝበይ ሕብረብ ይሄራቱ ራእይ ዝነበሮ መሬት ብፀልማቱ ኣነ እናይበለን ናብርስቱ መሬቱ ዋጋ ኣፅመደሙ ሓፋሽ ተዓውዱ ርኢ ክዶ ነፅነቱ ኣዳራሽ ዓለም ሕቶ ኣለዎ ህዝበይ ብውዲድ ክጥለም ኣፈና ጉልባብ ሓቂ ድምፁ ከይስማዕ ተግባር ሙስሊምነት ዘውረድሉ ዋደራ
1: ترانا بعدين

Thank you.

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

Thank you.

0: ሃለይ ነገር ካዜማ ዮም ክመት ማለ እግለ ትበምን ትብል እለ ቀይር ጓረ ሕታ ትብል ሓር ውሕና ሕሳድና ዋለ ሕና ሰላም ንድዐ ሕታ ሓር ብተሓረ ኣይወ ሕና ሰላም ንድዐ ሕታ ሓር ብተሓረ
1: ትወለበቀትግራ ይባ ይበለ ዋሓሎ ከድራዕ ንበልበለት እተቕበሉ ሕጌ እንትበጥር ግልዓድዎም ኣሉ ዋርሳይ ገናደላ ዋርሳይ ወድይካኣሎ ከድራዕ ንበልበለት እተቕበሉ ሕጌ እንትበጥር ግልዓድዎም ኣሉ ዋርሳይ ለጋብሉ በልሻደት መይት ኩለን የፍጫማን ሓሪት ወቀዳሚት ፍታሕ ይለላ እስርት ይለት ሕርጥት ይለት ስን ወፍታሕ ይለላ

ስድስተ ሰብ ሓደ ዘውርዕና እንታይ ናይ ስደት

0: ما المرة تخرج من السرقة؟
1: وشكوكو تعتقدني؟ ولا لحن حنايا؟

Sí.

ሸ ብ ሸ ገበና ገ ደ ሸ ሸ

ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደባት ኤሪቲቪ ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ቅንያት በዓልና ፅነት ከመይ ኣሎ? ንመላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእ ንዝርከብ እንቋዕ ናብ ክቡር በዓልና ፅነት ሃገርና ኣብቃዓና ሰናይ ቅንያትና ፅነት እንብል። ኣብ ትሕዝቶ መደብ ህርመት እውን ንሕጂ ቀሪብናዮ ዘለና ከምቲ ኣብ ዝሓልፈ ሰሙን ዝተኸታተልኩሞ ሃገራውያን ደርታት ኢና ቀሪብ

ዘለና ከም መኽፈቲ ቀሪብና ዘለና ደርፊ ከላልየኩም ብክልተ ድምፃውያን ሃገርና ዝተደርፈት ብገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች ምስ ድምፃዊት ፌበን ፀጋይ ገመለይ ትብል ክትከውን እያ። ንሙሉእ ትሕዝቶኣ ናብታ ደርፊ ክንሰግር ቀፂሉ ዝቐርብ ደርፍና ንምልላይ ደጊመ ክምለሰኩም።

ኩብራት ተኸታተልትና ብክልተ ድምፃውያን ሃገርና ዝተደርፈት ደርፊ ገመለይ ክትከታተሉ ፀኒሕኩም። ገመል ኩልና ከም ንፈልጦ ኣብ ምምፃእ ናፅነት ሃገርና ማዕረ ዕጥቅን ስንቅን ዝገበረቶ ተራ ኩልና እንፈልጦ እዩ። ብዛዕባ ገመል ብዙሕ ደርፍታት እዩ ተደሪፉ፣ ሓደ ካብኡ ንኩሉ ዘጣመረ ማለት እዩ። ኣብ ትሕዝቶ ግጥሚ እዛ ዝሰማዕኩማ ደርፊ ያ ፀኒሓ። ካብዚ ብመቕፃል እውን ቀሪብናያን ዘለና ደርፊ ከላለየኩም ሓንቲ ብድምፃዊ መንእሰይ ኤርምያስ ክፍለስጊ ካብ ደርፍታቱ ኣብ መትከለይ እትብል ቀሪበ ዘለኹ ካብኣ ተኸቲላ እትቐርብ ደርፊ እውን ኣለና እትብል ብሓባር ኣብ 30 ዓመት በዓል ናፅነት ሃገርና ኣብ ወፃኢ ሃገር ብምዃን ኣብ ዝተፈላለየ ቦታታት ዝርከቡ ኤርትራውያን ድምፃውያን ነዛ ኣለና እትብል ብሓባር ብዛዕባ ሃገርና ዝደረፍዋ ደርፊ ኣ ክትከውን ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም።

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። ሃገራዊ ደርፍታት ኢና ንቐርብ ዘለና ሎሚ ኣብ ትሕዝቶ መደበርመት ከም ዝትከታተልዎ ዘለኹም ብምክንያት ፅምብል ናፅነት ሃገርና እዛን ሕጂ ቀሪብናያ ዘለና ደርፊ እውን ኣዳሚ መምህርና እትብል ብድምፃዊ ተመስገን ገብረስላሴ ዝተደርፈት እያ ክትከውን ኣብ ህንፀት ሃገር ብሓፈሻ ኣብ ልምዓት እትገልፅ ደርፊ ኣሞ ንምሉእ ትሕዝቶኣ ክንከታተላ

ሓዱና ሓዲና ቤቶ ይከኣሎ ይከኣሎ

Balu, you fuck over,

ካልኦት ሒምኳያ ዛንታት ይከኣሎ ይከኣሎ ይከኣሎ ክሖ ምድረ ሰማይ ስዩማ በልካዮም ዛሕላይ መህላይ ንሒዝካዮም ሲኢኖም ከባርኣይ መሲዎም ዶ ዓሪብዎም ፀሓይ መሲዎም ዶ ዓሪብዎም ፀሓይ

0: know you for cobano. Hiya man, say, arkubajina. Banana atnet, nuhul iqfana.
1: ይከኣሎ እትብል ደርፊ ድምፃዊ ተክለ ክፍለ ማርያም ተኸታተልና ተመሊስና ክቡራትን ክቡራን ተኸታተልቲ ካብዚ ብምቕፃል እውን ቀሪብና ዘለና ደርፊ ኤሪትሪያ ባባ እትብል ናይ ትግራይ ደርፊ ብገዲም ድምፃዊት ከዲጃ ኣደም ዝተደርፈት ክትከውን እያ። ካብኣ ተኸቲላ እትቐርብ ደርፊ እውን ምሳኹም ኢና እትብል ናይ ኤርያምሲ ዝተርሳ ብወፃኢ ሃገር ብምዃን ኩሉ ኤርትራዊ ኣብ ዝተፈላለየ ቦታ እኳ ይሃሉ እንተኾነ ግን ሕብረቱ ጥምረቱ ኣብ ሓደ ምዃኑ እትገልፅ ደርፊ እያ እሞ ንምሉእ ትሕዝትአን ናብተን ደርፊ ክንሰግር።

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣሎና ዘለዋና ደርፍታት ንምልላይ ሓንቲ ኣለናልኪ እትብል ብፍረዝጊ ኪዳኑ ዝተደርፈት ኣብ 34 ዓመት በዓል ናፅነት ኣብ ሲኒማ ሮማ ዝተደርፈት ናይ 225 ማለት እዩ። ካብኣ ቀፂላ እውን ኣለና ዶ እትብል ብክልተ ድምፃውያን ሃገርና ብተመስገን ክደ ከምኡውን ብናሆም ዮሃንስ መስተ ዝተደርፈት ክትከውን ተኸታቲለ እንድሕር ምቕራብን ሕጂ እውን ደጊመ ክምለሰኩም።

ክቡራትን ክቡራን ተኸታተልትና ናይ ሎሚ ሰሙን ትሕዝቶ መደብ ህርመት እዚ ዝተዓዘብኩም እዩ ፀኒሑ ኣብ ትሕዝቶና ኣዛናይ ዝኾነ ሃገራዊ ደርፍታት ኣቕሪብና ፀኒሕና ክንከውን ተስፋና ሙሉኡ ንመበል 35 ዓመት ፅምብል ናፅነት ሃገርና እንቋዕ ብሰላም ኣብፅሓና ሰናይ ቀንያት ናፅነት ንብል ሰሰናዩ ንምነ ምስ ተርፉ መደባት ኤሪ ቲቪ ክንገድፈኩም ብወገነይ ሰላም።

0: ልትነዐት ወአንፋር መባደረት እግል ልንስኦ መትነዛም ማሕበር እግል ልፍያሕ ወአህምየት ሓብሬ ዲቤ ወክድ ዲብ አንፋር እግል ትብፃሕ ለልብል ረአይ ቀደመው። እቲ ኣሜሪካ ኤርትሪን እስካን ቺካጎ ዋድዋራ ሲያትል ወኦረንጅ ካውንቲ ካሊፎርኒያ ሰባትና ደማነትና እባ ትብል ስቕራት 35 ዒድ ሕርየት ዓየደው ስካን መዲነት ቺካጎ ድዋራ ድብዮም 223 ማዩ ለነዘመዎ ዒድ ሰቂል በንዴረት ኤርትርያ ዕፊ ዓዳት ወስወር ለከምከማዕላ ለመዋጥኒን ሕርየት ወጀላበ ለደፋ ዓውል ወለፋቅድ 24 ማዮ ኣምዕል ኣማነት ከምታ እንዴ ዘክረው ውሕደቶም እንዴ ኣደቀበው በራምጃት ወጥን እግል ተዕወት ገለድ በየው ልክነ ዲበንቱ ዲብ ዮም 23-24 ማዮ ዲብ ስያትል እተነዘመ እብ ኣላፍ ለልተዓለቡ ኤርትርይን ወዓዙመት ለገብአ ትእግሎም ለኣሻረከ ውቱ ዒድ ደረሳ መድረሰተ ጃልየት ኤርትርይን ስዕ ቀውሚየት ኤርትርያ ለወክል ዕፌ ዓዳት ቀደመው እተመናሰበት ረኢስ ለጅነት ወጥን ስያትል ሊድ ለዒድ እባ ከስስ ልእከተ ከም ቀደማ ለበፃሕተና ሕብሬት ኣፍህም ሕድ ባ ሸቢሕ ዲብ ኦረንጅ ካውንቲ ካሊፎርኒያ ለነብሮ ኤርትሪን ዲብ ዮም 25 ማዮ እተነዘሞ ዒድ ናይር በራምጃት ሙሲቀት ወዓዝ ወብዕድ በራምጃት እቡ ጋምል ክምዕላ ለጅነት መዳልየት ሓበረት ዲብ ደረዓ ሙዴርየት ዓዲቀየሕ ብመዓውነት ሸዓብ ወሕኩመት ብሓደ 4 ሚልዮን ናቕፋ ለተሸቃ ምሽሮዕ ማይ ወመብና መድረሰት ካልአይት ደረጀት ዲብዮም 29 ማዮ ዳሕራ ለምሽሮዕ ማይ 375 በርሚል ላፀብጠ ባስከት ዓባይ ክልኦት መርከዘ ተውዜዕ ወንቃጥ ወመዲድ ዓነድር ዲብ ዕያደት ወመድረሰት ለእግል መድረሰት ካልአይት ደረጀት ለተሸቃ መብና 4 ፈስል ብከነባቱ ከምቱ መስኡል እዳረተ ደዋይሕ ደረዓ ሃለቃ መለስ ምስግና ሕበራ ምን ፍርዕ ዓማር ማይ ኣቕሊም ግብለት መሃንድስ ክብሮ ምስግና ብጃህቱ ላዳላ ማእሰሳት ክዳማት ሰኔት እግል ልሃብ መርዒት እግል ልግባእ እግሉ ትፋእና ዲብ ካልአይት ደረጀት ልትዓደው ደረሳ ደርዓ ወኣድዋራ ዲብ መዲነት ዓዲ ቀይሕ እንደገሰው ደርሶ ክምዓለው ሓበራ መስኡል ተዕሊም እታ ምዴርየት መምህር በየነ ተስፋይ ለሽቁይ ሃላ ከዛን እሊ ለልኣቀልል ከምቱ ዋለት መፅእ ሰነት ክድመት እግል ለእምብት ከምቱ ሽርሓ እተመናሰበት ሙዲር ሙዲርየት ዓዲ ቀይሕ እሰይድ ሃብታይ ተስፋዝጊ ሸዓብ ዲብ በራምጃት ዓማር ለርእያ ለሃላ መሻረከት ዛይደት ወነስኡ ለሃላ መባደራት ሓመዳ ደረዓ ምን መዲነት ዓዲ ቀይሕ ዲብ እንክር ቅብለት 20 ኪሎ ሜትር ራይመት ትትረከብ ውዛረት ሓርስ እተሓልፈ 35 ሰነት ሕርየት እትክል ሰነት ልትርኤ ለፀንሓ ወራር ኣንበጣ ባዶ ብጅህድ ዛይድ ወብመዓውነት ምስል ሰብ መቕደረት ሓርስ እዳረተ ሸዓብ ዋደሽ መደረት እንደ ኢለ ጀረ ሓንመራቐበት ከምኣታ ሓበራት ተፋሲል ለኸበር መን መንሱር ዑስማን ታብዑ
1: ኣገዳ ስትራቴጂት ሕኩመት ኤርትርያ ኣንበጣ ዲብለ ልትፋረዲ ብኣካናት እንተገስካ ነፊር ቀደም ለእነበት ሓንመራቐበት ግልግባእ ከምቱ ዝሓበረት ለውዛረት ብዝሐ ወመት መዳጥ ገሽለት ኣንበጣ እትክል ሰነት ለልትፈናት ምንማቱ እትክል ሰነት ለጀረ ዛህረት ከምቱ ዝሓብር ብኣሳስ ተቓሪር ውዛረት ሓርስት ሰነት ኣልፍዋ 975 ሰነት ክልልፎ 6 ሰነት ክልልፎ 7 እት ሰነት ክልልፎ 13 እት ሰነት ክልልፎ 14 እት ሰነት ክልልፎ 16 ከምሰልሆማ እቲ ሰነት ክልልፉ 20 ላዕቤት ዛህረት ገሽለት ኣንበጣ ከም ጀሬት እቲ ክል ሰነት እብጌማ ምን 51,000 እስክ 101,000 ሄክታር መትወሳዕ ለበኣራዲ ድቁብ ወራራት ኣንበጣ ባዶብ ጃር ክምዓላ ውዕውት ወራታት መራቐበት ከም ገብኣ ዲቡ እሙርህላ እብዓመት እተሓልፋ 35 ሰኖታት ሕርየት ዲብ 600,000 ሄክታር ኣራዲ ገሽለት ኣንበጣ ባዶብ ከም ጀሬት ለተቓሪር ላበርህ ኤርትርያ ሓተምና እቲ ቀደም ለህሌት ሰራዊት ኣንበጣ ባዶ ብለልት ፋረዲ በክምታ ዝያት ሰርምን ዓም ርሕብ ነእራዲሃ ባህለት 7 ሚልዮን ሄክታር ኣንበጣ ባዶ ብእግልት ፋረዲ ቡ ለናስብ ክምቲ ልትሓብር እሊል ኣግዲ ኣንበጣ ባዶ ብለልት ፋረዲ ብኣካናት ምንማቱ ለሕዱድ እንደተዓደለ መፅእ ኣንበጣ

0: ባዶብ ላኪን ኩሉ ላቕሊም ክምደምር ተቓሪር ውዛረት ሓርስ ወድሕ እምበል እሊ ለምን ሰነት ክልልፉ 10 ሰዓ እንደ ኣንበታ ብሑድ ዓደድ እግል ትርኤል ኣንበታ ኣንበጣ ዕጨይ ደማር ለሰብብ ትገብ መፅ ክምህላማ ተሓበራ እብኣሳስ እሊ ምን ሰነት ክልልፉ 23 ስክሰልፋይ ርቡዕ ናይ ሰነት ክልልፉ 15 እቲ ኣቕሊም ጋሽ በርካ ወገለ ክፋላት ኣቕሊም ኣንሰባ ወግብለት እብዓመት ዲብ 45 ሄክታር ዛህር ክምዓላ ወብመሻረክት ውቅል ናይ ሸዓብ ሕኩመት ሓን መራቐበት ክምኣታ ተሓበረ እልክና ዲብ እንቱ ገሌ ክፋላት ዓድና እፍንቱ ሄ ኣቕሊም ጋሽ በርካ ምን ደውለት ሱዳን እንደሳገማያ በለመፀያ ሰራይር ደማር ጃር ዲቦቱ እቲ ሓልፈያ ሰነታት ሕሬት ብዓመት ዲብ 5,000 ሄክታር መትወሳዕ ልብኣካናት መትፋራይ ናይ እለን ሰራይር ድድ ባልዒን ኣስማም እንደትረሽረሻ ዕውት ወራታት መራቐበት ከም ገብኣ ልትኣመር ወራታት መራቐበት ሴግመት ላቶም ባልዒን ብዓመት ኣንበጣ ባዶ ብሄ ብፍንቱይ እብሕስር ውቁል እግል ታብዖቲ ለሰደ ጥውር መርከዝ ዲብ ጋድም ሓሊብ ምድሬት ኣፍዓበት ከም ተኣሰሳማ መን ዓባይ ዓውቴታት እንደገብኣ ስጁል ህላ
1: ዲቤት ከበር ሓቁንታ ዓዲሄ ዲብ ደረዳሕየት ፈውሊና ለሃላ ጠቢዓታይ ከዛን ቆርቆራ ማይሽቶ እንሱስ ደማነት እግል ልርከብ ወዲብ መንበረተ ማሕበራዊ እቅትሳት ሸዓብ ፍገሪት ወዴ ከምሃላ ስካን ወመመቅራሕተ ሽቁል ሓበረው እሊ ዝያደ ኦሮት ዘበን ዕምር ላእቡ ጠቢዓታይ ከዛን ፅበጡ እስክ ወርሕ ማርስ ሰበተ ፀንሕ እንሱስ እግል ማይ ሽቶ ክም ኢልግዕዝ እንደ ሓበራ ዲብ ዲባ የብስ ዲቡ ወቅት ዕፉን እንዴት ዘረአ ዲቡ ተረፍ እተይ እግል ዓለፍ እንሱስ ክም ልትነፍዐቡ ለሃይበተ ራእይ ሸርሐው መመቅርሓይ ሽቁል ናይ ለእዳረተ ዳሕየት ሰይድ ሙሴ ሃብቲ ማርያም ብጀህቱ ከዛን ቆርቆራ ፍንገ ክልአ ደብር ሰበት ሃላ ካም ሰልሁማ መሓዛት ኣስኩ ሰበት ልትክዐ ማይ ሽቶ እግል እንሱስ ደማነተ ካልእ ክምሃላ ካም ሰልሁማ ዓሳ ሰበተ ፈረዲቡ ዒማተ ቅዙይ ስጋ ዓሳ ዋብዕደ መናፍዕቲ እቅትሳት ካምቱ እንደ ሸርሓ ለበ እግል ኢልትመላ መሓፈዘተ ወጂበት እግል ትግባእ እግሉ ትፋና ጠቢዓታይ ከዛን ቆርቆራ ምን ምድርየተ ምልቂ እንክር ግብለት ምን እዳረተ ዳሕየት ፈውሊና ሄ እንክር ግብለታይ ምፍጋር ፀሓይ 145 ኪሎ ሜትር ራይም ሃላ ካብ ሓሳብ ብተቕብለት ንኣኽባር ቀደምነትም ርእሲ ኣኽባር ግል ትገምግልኩም ማሕበር ዓፍየት ገቢል ኤርትርያ ራብዓይ ዑልማይ መእተመሩ ሰርገላ ዲብ ቺካጎ ሲያትል ወኦራንጅ ካውንቲ ለነብሮ ኤርትሪ 35 ዒድ ሕርየት ኤርትርያ ብነያረት ዓየደው እቲ ደረዓ ምድርየት ዓዲ ቀይሕ ምሽሮዕ ማይ ዋ መብና መድረሰት ካልአይ ደረጀት ዳሕራ ራይስ ውዘራ እስራኤል ቤንያሚን ናተንያሁ ዓዱ ዲብ ግብለተ ልብናን ለወዲዮ ዓመልያት ዓስከሪ እግል ኣፍሖ ኣማውር ሓለፈ ርእሲ ዩክሬን ቨለድሚር ዜለንስኪ ዓዱ ምን ጀርመን ንዛም ድፋዕ ጥያራት ለልትመጣ ዕቦ ኣላት ከም ትሰለመተት ኣምራን ሰብ ስልጠት ዓስከርየት ኣሜሪካ ዋኩባ ዲብ መርከዝ ቅዋት ባሓር ጓንተናሞ ህድግዱቁር ይወለዉ ከሓይሳም ዋ ሓይሳተ ምተቕብለትና ኣኽባር ዲብለተማምስለ ተለይ ብራምጃትና መታባዓት በኪተ ዲብለተ መን ስራሕ

0: ሪሻይ ለመስ ሪሻይ ምን ሰላድ ሰልፎ ሰልመል ሀደ ሰላድ በልስ ሪሻይ እለ ሰላድ ለመስገድም ዳዕው ደግላ ቅባፃ ብላካለ ከራመት ካትባ ከምበል
1: ያረ እለ ሰላድ ከራመት ይትገብ ግሎም ከራመት ጊዜዮም ተነ ከራመት
0: እለ ገበት መንገቢ እዘ በሰሪዒና እግልሚ በስ እለ ሪሻይ ሰማጥ ወሰልመ ሸራሪት ለትገብህ ባሒለ ተለየትከ መንገቢ ወሰላዲከ ምንበልስ እምከ ወልደት ኣብ ቀጢን ሕገ እንተ ድራር ባሮት ሓፂን ወደለ ሚት ለትብል ሕላየት እግልከ በስ ገልፅ ኣምብላታ
1: በስ መለይ ለሕላይ ወላ ሒለት እዳ ዘምከምኑ በሰር ቤት ብከምገ በሰር ሃባና በስ
0: በሰር ላኣት ምሉ ኣላ ብከነትል ወብጀናቢል በስ እንተ ዳፊዕ ተግበብ ተስትል
1: ያረይ ሰኒ ዳፊዕ እግልከ እለ ግሩሽ ሸረ ከምን ሰልማ ሓፋትታት ምነ ዘየ ሕቅፍ ኣብ ፃሕ ከምገ ለግሩሽ ያረይ በስ ሰኒ ዳፋዕከ
0: ከላስ እለ ገበት ምንገባ እዛናላ ትየለል ናይ ሪሻ እግሉ ግልእታይንት እንተ ላኪን እግላት መፅእ ወግለ ጀረበስ ዳለ
1: ይተ ለገበት ዳለኒ
0: እግል ሞት ወቃትል እግል ዓውቶ ወነስር ኦው እግል ነቢር ሓንተ ምድር ግል ለ እንዳለ
1: ቀብር ሓንተ ምድር
0: ዓብ መትብእሳይ ምንርሑል ኣጋኒ
1: ኖ ኖ ኣይ ድሪም ሎንግ ላይፍ ላኪን ኣነ ቀትል መንዲኮን ይትቀተልኒ እብድር መንዲኮን ይትበደርኒ ክም ሰለወለን ድብስጋ ተንትር እተንትር
0: ይትጋዕሪ ቸትንሓነ በዕለ ለጋእካ መንገብር ብልስ ደካ ኣነ የ በስ ለተየለ ለማውድዕ ናይ ሪሻይ ብሓስ እንደወድዮ ከዲቡ በስ ንዎ ሸግለ ስእለካ ተ ድሓን ዋዕለ
1: በስበስበስ ጊስ ብየ
2: ጆውካ ትሕቸ ኣርገኒ መስሊኒ ዓልኪ ለምዕሊ ኣነስ ዓዳ ወላ ኣብ ገንግር ከፋእጅገርክ
3: ኣለትምኒ ዮም ከማጀንኮ እንደ ይኮን በዲር ላተሰ ንሓለ ውትሓለ ነበርኩ
2: እስስዒ ዶል ኣነ እትከረያታ ትምኒ ትሕቼ ኩሎም ለሸባባት ለግህፆ ጠታ ከበሮ ዋላ ሕልየት ግልያ ዝሓሉ ነብሮ
4: ኣለ ሓልቲ ሓሴ ባይከ ኣዘመነ በዲር ዝሓሉ ገልክል ዓለው ገለበሊና ምኖ
2: ከንይበል

ብዛዕባ ሃገራዊ በዓል ከም ኩሎም ዝሓለፉ በዓላት ናፅነት ኣብ ዓመተ 2026 እውን ናቱ ዝክርታት ሒዙ ኣብ 19 ምሕዳር ከባብታት ብህዝቢ ንዕዘባና ብከምዚ ንፅምብሎ ዘለና ኣገባብ ዝፅምበላሉ ህዝቢ ኤርትራ ነዊሕን መሪርን ፖለቲካዊ ብረታዊ ቃልሲ ኣካይዱ ዝተፈላለየ ናይ ውሽጥን ወፃእን ተፃብኦታት መኪዱ በዳትን ፅንኩራትን መድረኻት ሰጊሩ ኩሉ ዓይነት መስዋእቲ ከፊሉ ናፅነቱን ልዑላውነቱን ኣውሒሱ ሓድነቱን ሲኑቱን ዓቂቡ ከዓ ዜጋታት ብሰላምን ምክብባርን ዝነብሩላ ብፖሊሲ ርእሰ ምርኮሳ እትምራሕ ካብ ኣብ ከባቢና ዝርከባ ሃገራት ብኣብነት ደሴት ሰላም እትምሰል ዝደመቐት ሃገር ውኒን ይርከብ ከምኡ ውን ዋላ ኣብ ፀንገረ ኩነታት ብዘይ ምቁራት ኣብ ርሑቅ ከባብታት ማዕረ ዕድላት ንዜጋታት ንምምፃሕ ቅፅል ፀንሐ ኣብ ትምህርቲ ጥዕና ሕርሻ ቴሌፎን ወዘተ መደባት ልምዓት ብውሽጣዊ ዓቕምና ብዓፀፌታ ንምስጓም ብዘይተሳትፎ ህዝቢ ዝዕወት መደብ ስለዘየለ ኣብ ትሕቲ ፅንዓትና ዋሓትና ዝብል ቴማ ድልውነትና ንረጋግፀሉ መድረኽ እዩ።

dan benar.

0: ዝኾነልና ናይ ኣራሑ ኣርሓ ድኽነት ድንቁርና ኣዕሚቕና ክንቆብሮ ምርኩስ ብምግባር ሕሉፍ ተመክሮ ኣድማስ ሰማይ ባዕልና ክንምሓድሮ
1: ዋሕስና ፅንዓትና ዋሕስና ሰረት ብለውና ሰረት ባሕሪ ምድሪ ህላዋ ሃገርና ሳላ ዝመከትና ሳላ ዝፀናዕና ሎሚ ከምቲ ማሊ ፅንዓትና ኣዋሕስና ጋሊህና ክንወፆ ትማዕቡድ መግዛእቲ ሸዓተ ብዝሕና ልብና ግን ሓንቲ ማንም ሓይሊ የለን ሕብረትና ዓጋቲ መን ስልጣን ኣለዎ ከማይና ክሰቲ

እዙ ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምስዩም ንሎም ሰንበት 31 ግቦት ሰዓት 19 ዝተዳለወ ሃገራውን ኣህጉራውን ዜናታት ዘቕርበልኩም ኤፍሮም ግዴ ንምክትታልኩም ብክብሪ እናዓደምኩ ከዓ ብቐንዲ ኣርእስተ ዜና ፍልም ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣብ ኣስመራ ቃኒዑ ኣብ ቺካጎ ሲያትልን ኦረንጅ ካውንቲን ዝነብሩ ኤርትራውያን ዝኽሪ መበል 35 ዓመት ናጽነት ብልዑል ማዕርግ ኣብዒሎም

ኣብ ደርዓን ዞባ ዓዲ ቀይሕ ፕሮጀክት ማይን ህንፃ ቤት ትምህርቲ ካልኣይ ደረጃን ተመሪቑ። ቀዳማይ ሚኒስትር እስራኤል ሰራዊት ሃገሩ ኣብ ደቡባዊ ሊባኖስ ዘካይዶ ዘሎ ስርሒት ከስፍሖን ከዕምቖን ትእዛዝ ሂቦም። ዩክሬን ካብ ጀርመን መወንጨፊ ስርዓተ ምክልኻል ኣየር ከም እተረከበት ኣፍሊጣ። ወተሃደራውያን ሰበስልጣን ኣሜሪካን ኩባን ናብ መደበር ሓይሊ ባሕሪ ጓንታናሞ ጸጥታዊ ዝርርብ ኣካይዶም። ማሕበር ህዝባዊ ጥዕና ኤርትራ ምሕያል ሞያውያን ህዝባዊ ጥዕና ንምምሕያሽ ጥዕና ሕብረተሰብ ዝብል ቴማ ትማሊ 30 ጉንቦት ኣብ ኣዳራሽ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ራብዓይ ስነ ፍልጠታዊ ጉባኤ ኣቃኒዑ። ኣብቲ ጉባኤ ኣብ ኣባፅሕ ካብ ምፍታን ክሳብ ወፈልፊ ዝምዕብል ልምዲ ምትካኽ ሽጋራን ጸለውቲ ረቑሒታትን ምስ ወርሓዊ ጽግያት ተኣሳሲሮም ኣብ ትምህርቲ ብኩራት ዘስዕቡ ብድሆታት፣ ምርምራዊ መጽናዕትታት ኣብ ህዝባዊ ጥዕና፣ ብሉፅነት ህይወትን ወሰንቲ ባእታታትን ኣብ ተሓከምቲ ግላኮማ፣ ወሰንቲ ረቑሒታት ሕርሲ ኣብ ገዛ፣ ከምኡ ውን ኣገዳስነት ህዝባዊ ጥዕና ዝብሉ መጽናዕታዊ ወረቓቕቲ ቀሪቦም። ብተወሳኺ ኣብ ዓመታዊ ጸብጻብ ንጥፈታት ማሕበር ከምኡውን ኣብ ዝተኸለሰ ቕዋም ማሕበር ተዘትዮም። ፕረዚደንት ማሕበር ዶክተር ፍጹም ክብራብ ኣብ ዘስምዖ ቃል እቲ መድረኽ እዋናዊ ስነ ፍልጠታዊ ግንዛቤ ገስጋስ ምርምርን መሃዝነትን ህዝባዊ ጥዕና ንምልዋት ኣብ ሓበራዊ ስራሕን ብድሆን ብዕምቆት ንምዝታይ ሽርክነት ንምዕዛዝ ከምኡውን መጻኢ ስርዓተ ጥዕና ሃገርና ቅርጺ ንምትሓዝ ኣገዳሲ ምዃኑ ገሊጾም። ዶክተር ፍጹም ኣስዒቡ ምስ ኣገባባት ኣሰራርሓ ሚኒስትር ጥዕና ስሳነ ሙያውነትን ኣድማዕነትን ዓቕሚ ሰብ ንምንጻር ዝሕግዝ ሓፈሻዊ ሰነድ መወከሲ ዝርዝር ዕማም ንምድላው ይሰርሑ ከም ዘለዉ፣ እዚ ድማ ሙያውያን ህዝባዊ ጥዕና ኣብ ቦታ ስራሕ ዘሎም ሓላፍነትን መሰላትን ብምንጻር ኣገልግሎት ጥዕና ንምምሕያሽ ዝዓለመ ከም ዝኾነ ኣነጺሮም። ተሳተፍቲ ብወገኖም እቲ መጽናዕታዊ ምርምር ንዝሰፍሐ ክፋል ሃገርና ከጠቓልል ኩሉ ሜድያዊ ተሳትፎ ኣባላት ክዓዝዝ ምርምራዊ ንጥፈት ክተባባዕን ኣባላት ተበግሶ ክወስዱን ውዳበ ማሕበር ክሰፍሕ ከምኡውን ኣገዳሲ ሓበሬታ ብእዋኑ ናብ ኣባላት ክበጽሕ ዝብል ርእይቶታት ኣቕሪቦም። ኣብ ሕቡራት መንግስታት ኣሜሪካ ኤርትራውያን ነበርቲ ቺካጎን ከባቢያን ሲያትልን ኦረንጂ ካውንቲ ካሊፎርኒያን ጽንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ጽምብል ናጽነት ብልዑል ማዕርግ ኣብዒሎም። ነበርቲ ከተማ ቺካጎን ከባቢያን ብ2023 ጉንቦት ዝወደብዎ ጽምብላት ምስ ቃል ባንዴራ ኤርትራ ባህላዊ መደባትን ስእላዊ ምርኢትን ዘጠቓልል ነይሮም። እቶም ዜጋታት ናጽነትን ስለያ ዝተኸፍለ ዋጋን እተዘኻኽር 24 ጉንቦት ዕለተ ሕድሪ ከም ዝኾነት ብምጥቃስ መሳርዖም ብምድልዳል ሃገራዊ መደባት ንምዕዋዝ ዘሎም መብፅዓ ኣሐዲሶም። እዚ ከምዚ ኢሉ እንከሎ ብ23/24 ጉንቦት ኣብ ሲያትል ኣብ ዝተወደበ ብሽሓት ዝቕፀሩ ዜጋታትን ዕዱማትን ዝተሳትፍዎ ጽምብል ተምሃሮ ቤት ትምህርቲ ማሕበርኮም ንትሽዓተ ብሄራት ኤርትራ ዝውክል ባህላዊ ምርኢት ኣቕሪቦም። ኣብቲ ኣጋጣሚ ኣቦ ወንበር ሃገራዊ ሽማግለ ሲያትል ነቲ ጽምብል ዝምልከት መልእኽቲ ከም ዘቕረበ እቲ ዝበጽሐና ሓበሬታ ኣፍሊጦም። ብተመሳሳሊ ኣብ ኦረንጅ ካውንቲን ካሊፎርኒያ ዝነብሩ ዜጋታት ብ25 ጉንቦት ኣብ ዝወደብዎ ውዕውዕ በዓል ሙዚቃዊ መሰናዶ መድረታትን ኣዘናጊዒ መደባትን ዘጠቓልል ምንባሩ ኣሰናዳይት ኮሚቴ ሓቢራ። ኣብ ደርዓን ዞባ ዓዲ ቀይሕ ብምትሕባር ህዝብን መንግስትን ብኣስታት 4 ሚልዮን ናቕፋ ዝተሰርሐ ፕሮጀክት ቀረብ ጽሩይ ስተማይን ህንፃ ቤት ትምህርቲ ካልኣይ ደረጃን ብ29 ጉንቦት ተመሪቖም። እቲ ፕሮጀክት ማይ 375 ፊስቶ ማይ ናይ መሓዝ ዓቕሚ ዘሎ ዓብ ባስካን ክልተ መከፋፈል ነቕጣን ከምኡውን ምዝርጋሕ ሻምብቆታት ናብ መደበር ጥዕናን ቤት ትምህርትን እቲ ንኻልኣይ ደረጃ ቤት ትምህርቲ ዝተሰርሐ ህንፃ ድማ 4 ክፍልታት ምስ ሰደቓታቱ ከም ዘጠቓልል ኣብ መሓዳሪ ምምሕዳር ከባቢ ደርዓ ሃለቃ መለስ ምስግና ሓቢሮም። ካብ ጨንፈር ልምዓት ማይ ዞባ ደቡብ ኢንጂነር ክብሮም ምስግና ብግድዩ ዝተዋደደ ትካላት ንነዊሕ ግዜ ንኸገልግል ብግቡእ ክንክን ክግበረሉ ተላብዮም። ናብ ካልኣይ ደረጃ ዝሓለፉ ተምሃሮ ደርዓን ከባቢያን ናብ ከተማ ዓዲ ቀይሕ ተጓዒዞም ትምህርቶም ክቕፅሉ ምጽንሖም ዝሓበረ ሓላፍ ትምህርቲ ናይትንኡ ዞባ መምህር ብየነ ተስፋ

0: ፋይ እቲ ተሰሪሑ ዘሎ ህንፃ ነቲ ዘቃልል ከም ዝኾነን ዝመፅእ ዓመት ኣገልግሎት ከም ጅምርን ገሊፆም። ኣብቲ ኣጋጣሚ ማሓዳር ንኡ ዞባ ዓዲ ቀያሓቱ ሃብታይ ተስፋ እዚ ህዝቢ ኣብ መደባት ልምዓት ንዝገብሮ ዘሎ ዕዙዝ ተሳትፎን ንዝወስዶ ዘሎ ተበግሶን ሞጊሶም። ደርዓ ካብ ከተማ ዓዲ ቀይሕ ንሸንኽ ሰሜን 20 ኪሎ ሜትር ርሒቓ ትርከብ። ሚኒስትር ሕርሻ ብምክልኻል ኣንበጣ ምድረ በዳ ዝተኸተሎ ስትራቴጂ ውፅኢታዊ ምንባር ገሊፆም። ብመልክዕ ፀብጻብ ዝተዋሃደ ትሕዝቶሎ ኣርሴማ ኣስመሮም ከተቕርበልና።
1: ሚኒስትሪ ሕርሻ ኣብዝ ሓለፈ 35 ዓመታት ናፅነት በብዓመቱ ክረአ ዝፀንሐ ወራራ ኣንበጣ ምድረ በዳ ብሓያል መኸተን ውህደትን ክኢላታት ሕርሻ ምምሕዳራት ህዝብን ሰራዊትን ዝጥቀስ ጉድኣት ከየውረደ ኣብ ትሕቲ ቅፅፅር ከም ዘውዓለ ሓቢሮም። ቀንዲ ስትራቴጂ መንግስቲ ኤርትራ ኣንበጣ ኣብ ዝራባሓሉ ቦታታት ብምኻድ ምንፋር ቅድሚ ምጅማሩ ኣብ ትሕቲ ቁፅፅር ምውዓል ምዃኑ ዝሓበረት ሚኒስትሪ ፀዓቅን ዝርጋሕን ለበዳ ኣንበጣ ዋላ እኳ በብዓመቱ ዝፈላለ እንተኾነ ዓመታዊ ዘጋጥም ተርእዮ ምዃኑ ይገልጽ። ብመሰረት ፀብጻባት ሚኒስትሪ ሕርሻ ኣብ 1995 2006 2007 2013 2014 2019 ከምኡውን 2020 እቲ ዝለዓለ ክሰት ለበዳ ኣንበጣ ከም ዘጋጠመ ኣብ ነፍሲ ወከፍ ዓመት ድማ ብገምጋም ካብ 51,000 ክሳብ 101,000 ሄክታር ኣብ ስፍሓቱ መሬት ኣዝዮም ዓበይቲ ወራራት ኣንበጣ ምድረ በዳ ኣጓኒፎም ከም ዝነበሩን ዕውድ ቁፅፅራዊ ስራሕ ከም እተኻየደሎምን ክፍለጥ ተኻኢሎም። ብኣጠቓላለዩ ኣብ ዝሓለፋ 35 ዓመታት ናፅነት ኣብ ልዕሊ 600,000 ሄክታር መሬት ለበዳ ኣንበጣ ምድረ በዳ ከም ዘጋጠመ እቲ ፀብጻብ የነፅር። ኤርትራ ሓንቲ ካብተን ቅድመ ግንባር መፋረየት ኣንበጣ ምድረ በዳ ብምዃና ልዕሊ ፍርቂ ካብ ሓፈሻዊ ስፍሓት መሬታ ማለት 7,000,000 ሄክታር ንምርባሕ ኣንበጣ ምድረ በዳ ምችእ ምዃን እዩ ዝጥቀስ። እዚ እቲ ቀንዲ ኣንበጣ ምድረ በዳ ዝራባሓሉ ቦታታት እኳ እንትኾነ ዶብ ሰጊሩ ብዝመፅእ ኣንበጣ ምድረ በዳ ግን ኩለን ዞባታት ተጠቃዕቲ ከም ዝኾና ፀብጻብ ሚኒስትሪ ሕርሻ የነፅር። ብዘካዚ እቲ ካብ 2019 ኣትሒዙ ብውሕድ ቁፅሪ ክረአ ዝጀመረ ኣንበጣ ገረብ ሓደገኛ እናኾነ ይመፅእ ምህላው ተሓቢሮም። በዚ መሰረት ካብ 2023 ክሳብ ቀዳማይ ርብዒ 2025 ኣብ ዞባ ጋሽባርካን ገለ ክፋላት ዞባታት ዓንሰባን ደቡብን ብጠቕላላ ኣብ ልዕሊ 45,000 ሄክታር ተኸሲቱ ምንባሩን ብልዑል ተሳትፎ ህዝብን መንግስትን ኣብ ትሕቲ ቁፅፅር ከም ዝወዓለን ተገሊፆም። እዚ ከምዚ ኢሉ እንከሎ ገለ ክፋል ሃገርና ብፍላይ ድማ ዞባ ጋሽባርካ ካብ ሃገረ ሱዳን ሳጊመን ብዝመፀ ኣዕዋፍ ኩላ ኩላ ተጠቃዒትያ። ኣብ ዝሓለፈ ዓመታት ናፅነት ብጠቕላላ ኣብ ልዕሊ 5,000 ሄክታር ስፍሓት መራብሒ ቦታታት ናይ ዘን ኣዕዋፍ ፀረ ባልዕ ብምንፀግ ዕውት ቁፅፅር ከም እተኻየደ ዝፍለጥ እዮም። ንንጥፈታት ቁፅፅር ሳገምቲ ባልዓት ብሓፈሻ ኣንበጣ ምድረ በዳ ድማ ብፍላይ ብልዑል ትኩረት ንምክትታሉ ዝሕግዝ ሓውሲ ዘመናዊ ማእከል ኣብ ጋድም ሓሊብ ንእዞ ብኣፍ ዓበት ምምስራት እውን ካብ ዓበይቲ ዓወታት ኮይኑ ተመዝጊብሎ።
0: ኣብ ምምሕዳር ከባቢ ፈውሊና እትርከብ ባህርያ ወዲጋ ቁርቁራ ኣብ ምውሓዝ ስተማይ ጥሪትን ምቅላል ማሕበረ ቁጠባዊ መነባብሮ ህዝብን ኣስተዋፅኦ ትገብር ከም ዘላ ነበርትን ኣካያዲ ስራሕን ሓቢሮም። እዛ ናይ ልዕሊ ሓደ ዘመን ዕድመ ዘለዋ ባህርያ ወዲጋ ትሕዝቶኣ ክሳብ ወርሒ መጋቢ ስለ ዝፀንሕ ጥሪት ንስተማይ ኢለን ከምዘይግዕዛ ብምጥቃስ ኣብ እትነፅፈሉ እዋን ዕፉን ብምዝራእ ተረፍ ምህርቲ ንእንስሳ ከም ዝቕበልዎ እቶም ውሃብ ትርኢቶ ገሊፆም። ኣካያዲ ስራሕ ናይቲ ምምሕዳር ከባቢ ኣቶ ሙስያብ ተማርያም ብወገኑ ዲጋ ቁርቁራ ኣብ መንጎ ክልተ ጎቦታት ስለ ትርከብ ከምኡውን ዓበይትን ንኣሽቱን ሩባታት ናብኣ ስለ ዝፈሱ ቀረብ ስተማይ ጥሪት ኣውሒሳ ከም ዘላ ከምኡውን ዓሳታት ስለ ዝፋርዩ ኢላ ምንጪ መኣዛዊ ስጋ ዓሳን ካልእ ቁጠባዊ ረብሓን ከም ዝኾነት ብምግላጽ ድበት ከይትመልእ ጉቡእ ዕቃበ ክግበረላ ተማሕፂኑ። ባህርያዊ ዲጋ ቁርቁራ ካብ ንኡዞባ መልቂ ንሸነኽ ደቡብ ካብ ምምሕዳር ከባቢ ፈውሊና ድማ ንሸነኽ ደቡባ ምብራቕ ኣስታት 45 ኪሎ ሜትር ርሒቓ ትርከብ። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብኽብሪ ዕድመኩም። ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ሰራዊት ሃገሩ ኣብ ደቡባዊ ሊባኖስ ኣብ ትሕቲ ቁፅፅር ምንቅስቓስ ሕዝቡላ ንዝፀንሐ ቦታታት ንምሓዝ ዘካይዱ ዘሎ ወተሃድራዊ ስርሒት ከስፍሖን ከዕምቆን ትእዛዝ ከም ዝሃበ ኣፍሊጦም። ዝተገልፀ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ካብ ዶብ 5 ኪሎ ሜትር ርሒቑ ንዝርከብ ልዕሊ 900 ዓመት ዕድመ ዘሎ

ታሪኻዊ ዕርዲ ከም ተቖጻጽረ ኣብ ዝቀራሓሉ ዘሎ እዋን እዮም። ምትሓዝ ናይቲ ዕርዲ ኣብ እስትራተጂ ሃገሩ ድራማቲካዊ ለውጢ ከም ዝኾነ ቀዳማይ ሚኒስተር ነታንያሁ ሓቢሩሎም። እስራኤል ካብ ወርሒ ጥቅምቲ 223 ጀሚራ ከተካይዶ ብፀንሐት ወተሃደራዊ ስርሒታት 8,000 ኣባላት ምንቅስቓስ ሕዝቡላህ ከም ተቐትሉ ብተወሳኺ ገሊፆም። እዚ ከምዚ ኢሉ እንከሎ መንግስቲ እስራኤል ኣብ ሰሜናዊ ክፋል ሃገሩ ዝርከባ ኣብያተ ትምህርቲ ንግዜኡ ክዕፀዋ ትእዛዝ ሂቡሎም። እዚ ትእዛዝ ዝተዋህበ ምንቅስቓስ ሕዝቡላህ ትማል 30 ግንቦት ኣብ ሰሜናዊ ክፋል እስራኤል ናይ ሰብ ኣልቦ ነፈርትን ሮኬታትን መጥቃዕቲ ድሕሪ ምክያድ እዮም። በቲ መጥቃዕቲ ኣብ ልዕሊ ኣባይቲ ከፊላዊ ዕንወት ከም ዝወረደ ማዕከናት ዜና ቃሊሐን። ብካልእ ወገን መንግስቲ ሊባኖስ ነቲ ብሰራዊት እስራኤል ዝካየድ ዘሎ ምስፋሕ ወተሃደራዊ ስርሒት ብትሪ ኮኒንዎ ኣሎ። ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ሃገሩ ትማላ 30 ግንቦት ካብ ጀርመን መወንጨፊ ስርዓተ ምክልኻል ኣየር ከም ተረከበት ኣፍሊጦም። ብዘይካዚ ዩክሬን መጥቃዕትታት ሩስያ ንምምካት ተወሳኺ ሚሳኢላት ስርዓተ ምክልኻል ኣየር ከም ዘድልያ ፕሬዚደንት ዘለንስኪ ገሊፆም። ሩስያ ውሽጢ ዝሓለፈ ሰሙን 2300 ሰብ ኣልቦ ነፈርቲ 1,560 ቡምባታትን 108 ዝተፈላለዩ ዓይነታት ሚሳይላትን ናብ ሃገሩ ከም ዝተኮሰት ዝሓበረ ፕሬዚደንት ዘለንስኪ እቲ መጥቃዕቲ ንስቪላዊ ትሕተ ቅርፂ ዒላማ ዝገበረ ምንባሩ ሓቢሩሎም። ጀርመን ስራሕቲ ኣሜሪካ ዝኾነ ተወሳኺ ፓትሪዮት ሚሳይል ናብ ዩክሬይን ከም ዘይትልእኽ ኣቀዲማ መግላፃት ዝዝከር እዮም። ጀርመን ንኣሜሪካ ስዒባን ዩክሬይን ዝለዓለ ወተሃደራዊ ደገፍ ዝገበረት ኮይና ካብ ለካቲት 222 ክሳብ መወዳእታ 225 ልዕሊ 23 ቢልዮን ዶላር ዝግመት ሓገዝ ከም ዝለኣኸትላ ጸብጻባት ይጠቕሱም። ሃገራት ምዕራብ ብሰላማዊ መገዲ ክዓርፍ ንዝኽእል ዝነበረ ኩናት ዩክሬይን ናብ ዘይተደልየ ኣንፈት ከም ዘምርሐኦ ሩስያ ክትወቅስ ጸኒሓላ። ወተሃደራውያን ሰበስልጣን ኣሜሪካን ኩባን ኣብ መደበር ሓይሊ ባሕሪ ጓንታናሞ ጸጥታዊ ዝርርብ ኣካይዶም። ትርክብ ኣብ መንጎ ሓለቓ ድቦ እዚ ኣሜሪካ ጀነራል ፍራንሲስ ዶኖቫንን ብሓለቓ ጠቕላሊ ስታፍ ኩባ ጀነራል ሮቤርቶ ሌግራ ሶቶሎግን ዝምራሕ ልኡኽ ተኻይዶም። ሰራዊት ኩባ ነቲ ዘተእወታዊ ክብል ብምግላጽ ክልቲኣቶም ወገናት ኣብ መንጎ ዝካየድ ርክብ ክቕጽል ከም ተሰማምዑ ይግለጽ ኣሎም። እዚ ከምዚ ኢሉ እንከሎ ሓለቓ ድቦ እዚ ኣሜሪካ ማዓስከር ጓንታናሞ ዑደት ብምግባር ድሕነት ኣባላት ሰራዊትን ስድራ ቤቶምን ከምኡ ንድልውነት ስርሒት ሰራዊት ኣሜሪካ ከም ዝገምገመ ተሓቢሮም። ወተሃደራውያን ሰበስልጣን ኣሜሪካን ኪባን ከምዚ ዓይነት ርክብ ከካይዱ ሳሕቲ ከም ዝኾነ እዮም ጸብጻባት ዝሕብሮም። እዚ ምዕባለታት እዚ ዝኽሰት ዘሎ ምምሕዳር ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኩባ ዘካይዶ ጸቕጢ ከም ዘሐየሎ ኣብ ዝግለጸሉ ዘሎ እዋን እዮም። ጓንታናሞ ኣብ ደቡባ ምብራቕ ወሰናስን ኩባ ዝርከብ መደበር ሓይሊ ባሕሪ ኣሜሪካ እዩ። መንግስቲ ፔሩ ብርቱዕ ዝናብ ብሰንኪ ዘስዓቦ ሓደጋታት ዕልቕልቕን ምህማም መሬትን ብ13 መጋቢት 226 ንዝኣወጆ ህፁፅ ናይ እዋን ሓደጋ ድንጋገ ብ60 መዓልታት ኣናዊሕዎም። ብመሰረት ኣብ ወጋዓዊት ጋዜጣ ኤል ፔሩኣኖ ዝወፀ ሓበሬታ እቲ ናይ ምንዋሕ ስጉምቲ ካብ ፅባሕ ሓደ ሰነ ጀሚሩ ተግባራዊ ክኸውን እዮም። ተኣዋጅ ነቲ ሓደጋ ንምቁፃር ዝሕግዝ ህፁፅ ስጉምቲ ንምውሳድን ደገፍ ንምክፋልን ዘኽእል ምዃኑ ከዓ ተገሊጹሎም። ብዘይካዚ መንግስቲ ፔሩ ስርሒት ምድሓን ህይወት ክሰፍሕ ብምእዛዝ ኣሽሓት ኣባላት ሰራዊት ኣዋፊሩሎም። በቲ ዕልቕልቕ ብውሕዱ 11 ዞባታት ተሃሴን ከም ዘለዋ ዝጠቕሱ ጸብጻባት እቲ ሓደጋ ብዝሓለፈ 10 ዓመታት ካብ ዘጋጠሙ ተመሳሰልቲ ሓደጋታት ቲዝሓየለ ምዃኑ ከዓ የረዱ። ኣሜሪካን ኣውስትራልያን ብሪጣንያን ኣብ ትሕቲ ማይ ዝንቀሳቐሳ ሰብ ኣልቦ ነፈርቲ ብሓባር ንምምዕባል ዝዓለመ ፕሮጀክት ኣበጊሰን። ዝተገልጸ ሚኒስትራት ምክልኻል ሰለስቲአን ሃገራት ትማል 30 ግንቦት ኣብ ሲንጋፖር ኣብ ዘካየድዎ ርክብ እዮም። እቲ ፕሮጀክት ኣካል ናይቲ ጽልዋ ቻይና ኣብ ዞባ ኢንዶ ፓስፊክ ንምምካት ኣብ ዓመት 2021 ዝመስረቶ ኣውኩስ ዝተሰሜ ጸጥታዊ ውዕል ከም ዝኾነ ከዓ እቶም ሚኒስትራት ሓቢሮም። ተንስልያዊ ሓበሬታ ኣብ ምእካብን ኣብ ትሕቲ ባሕሪ ዝርከቡ ናይ ኢንተርነትን ነዳድን መስመራት ካብ መጥቃዕትን ምክልኻልን ዘገልግላ ሰብ ኣልቦ ነፈርቲ ኣብ ዓመት 2027 ኣብ ስራሕ ክውዕላኻ ትፅቢት ይግበረለን። ኣብ መወዳእታ ዓመት 2021 ዝተኸተመ ጸጥታዊ ውዕል ኣውክስ ንኣውስትራልያ ዝተራቐቓ ሳብ ማሪናት ከምኡውን ዘመናዊ ኣፅዋር ንምዕጣቕ ዘጠቓልል ምዃኑ ዝፍለጥ እዮም።
ቻይና እቲ ስሉሳዊ ስምምዕ ሓደገኛ ውድድር ምምዕባልን ሸመተን ኣፅዋር ዘተባብዕ ከምኡን ሰላም

ጣትን ዞባ ኤስያን ፓስፊክን ዝዘርግ ምዃኑ ብምግላጽ ብተደጋጋሚ ክትቃወሞ ጸኒሓላ። ሃገራት ምዕራብ ብሓፈሻ ብቕንዱ ኣሜሪካ ገስጋት ቻይና ንምብዳህ ኣብ ዞባ ኤስያ እትገብሮ ቀጥታውን ዘይቀጥታውን ምትእትታው እናዓበየ ይመጽእ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። መንግስቲ ሩስያ ኣብ ሩማናያዊት ከተማ ጋላቲ ኣብ ልዕሊ መንበሪ ህንፃ ዝወደቐ ሰብ ኣልቦ ነፋሪት ዋንነት ሃገሩ ምዃና ብሮማንያን ኪዳን ሰሜን ኣትላንቲክ ኔቶን ንዝቐርበሉ ክሲ ነፂግዎም። እዚ ዝተገልጸ ሓንቲ ወተሃደራዊ ሰብ ኣልቦ ነፈርቲ ብ29 ጉንቦት ኣብ ከተማ ጋላቲ ኣብ ዝርከብ በዓል 10 ደርቢ መንበሪ ህንፃ ብምውደቓ ብርቱዕ ባርዕ ከም ተኸስተን ክልተ ሰባት ከም ዝቐሰሉን ኣብ ዝቃላሓሉ ዘሎ እዋን እዮም። ፕሬዚደንት ቭላድሚር ፑቲን ኣብ ዝሃቦ መግለፂ ብዛዕባ ፍጻመ ሙሉእ ምርመራ ከይተካየደ ብቐጥታ ንሩስያ ተሓታቲት ምግባር ቁኑዕ ከም ዘይኮነ ብምጥቃስ እታ ሰብ ኣልቦ ነፋሪት ናይ ዩክሬን ክትከውን ከም እትኽእል ኣሚትሎም። ኣምባሳደር ሩስያ ኣብ ሮማንያ ብወገኑ እታ ሰብ ኣልቦ ነፋሪት ካብ ሃገሩ ከም ዝተበገሰት ዘረጋግፅ መርትዖ ከምዚ የልቦዋ ነፂሮም። ይኹን እምበር ሚኒስትሪ ምክልኻል ሩማንያ እታ ሰብ ኣልቦ ነፋሪት መበገሲኣ ሩስያ ከም ዝኾነ ኸሲስሎም። ፕሬዚደንት ሩማንያ ኒኩሾር ረዳን ብወገኑ ነቲ ፍጻመ ሓደገኛ ክብል ብምኹና ናብ ከተማ ኮንስታንታ ዝርከብ ቤት ፅሕፈት ቆንስል ሩስያ ክዕፅ ኣዚዞም። ይኹን እምበር ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገራ ነቲ ብሩማንያ ዝተወስደ ስጉምቲ መልሰ ግብሪ ከም እትህበሉ ኣፍሊጣላ። እዚ ከምዚ ኢል እንከሎ ዋና ፀሓፊ ኔቶ ማርክ ሩት ነቲ ፍጻመ ብምኹናን እቲ ኺዳን ንግዛኣት ነፍሲ ወከፍ ኣባል ሃገር ንምክልኻል ድልው ከም ዘሎ ኣረጋጊጹ። ፍልስጤማዊ ምንቅስቓስ ሓማስ ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ሰራዊት ሃገሩ ኣብ ወሽመጥ ጋዛ ዘሎ ቁፅፅር ከስፍሑ ንዝሃቡ ትእዛዝ ብትሪ ኮኒንዎም። ኣፈኛ ናይቲ ምንቅስቓስ ኣብ ዝሃቡ መግለፂ እቲ ትእዛዝ ነቲ ኣብ ወርሒ ጥቅምቲ 225 ተግባራዊ ዝኾነ ስምምዕ ምቁራፅ ተኽሲ ዝጥሕስ ከም ዝኾነ ከዓ ኸሲሶም። ብኣሜሪካ ዝምራሕ ቦርድ ሰላም ትግባረ ናይቲ እስራኤል ዝኣተወቶ መብፅዓ ኣብ ምርግጋፅ ከም ዝበኾረ ዝወቐሰ ሓማስ ነቲ ቦርድ ዝቆማ ብእስራኤል ዝፍፀም ዘሎ ተደጋጋሚ ጥሕሰት ደው ንምባል ግብራዊ ስጉምቲ ክወስዳን መርገፂአን ከነፅራን ከዓ ፀዊዑ። ቀዳማይ ሚኒስትር ቤንያሚን ነታንያሁ ሰራዊት ሃገሩ 70 ሚእታዊት ክፋል ወሽመጥ ቃዛ ክቆፃፀር ኣብ ዝሓለፈ መዓልትታት ትእዛዝ ከም ዝሃበ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ውድብ ሕብራት ሃገራት ሙሉእ ክፋል ወሽመጥ ቃዛ ናይ ፍልስጤማውያን ከም ዝኾነ ብምሕባር ነቲ ብመንግስቲ እስራኤል ዝተዋህበ ትእዛዝ ኮኒንዎሎም። ስምምዕ ምቁራፅ ተኽሲ ተግባራዊ ካብ ዝኸውን ንድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም ተፈፀመን ብሰንኩ ከዓ ልዕሊ 900 ፍልስጤማውያን ከም ተቐትሉን ጸብጸባት ይሕብሩ። ዜና ንምጥቕላል ቀንዲ ነጥብታት ክደግመልኩም። ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤኡ ኣብ ኣስመራ ቃኒዑ። ኣብ ቺካጎ፣ ሲያትልን ኦረንጅ ካውንቲን ዝነብሩ ኤርትራውያን ዝኽሪ መበል 35 ዓመት ናጽነት ብልዑል ማዕርግ ኣብዒሎም። ኣብ ደርዓን ዝዞበ ዓዲ ቀይሕ ፕሮጀክት ማይን ህንፃ ቤት ትምህርቲ ካልኣይ ደረጃን ተመሪቑ። ቀዳማይ ሚኒስትር እስራኤል ሰራዊት ሃገሩ ኣብ ደቡባዊ ሊባኖስ ዘካይዶ ስርሒት ከስፍሖን ክዕምቆን ትእዛዝ ሂቡ። ዩክሬን ካብ ጀርመን መወንጨፍ ስርዓተ ምክልኻል ኣየር ከም ተረከበት ኣፍሊጣ። ወተሃደራን ሰበስልጣን ኣሜሪካን ኩባን ናብ መደበር ሓይሊ ባሕሪ ጓንታናሞ ጸጥታዊ ዝርርብ ኣካይዶም። ክቡራትን ክቡራንን ሓፈሻዊ ዜናታትና ኣብ ዝተዛዚሙሎ ምስ ተረፉ መድባትና ንሓድገኩም ብወገነይ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም

በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈኖወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ዝኸበርኩምን ዝኸበርክንን ተኸታተልቲ ታሪኻዊ ውድድር ፍልጠት ሞያ እምበር ንሎሚ መዛዘምን ኣይቲ ምስ ሰራሕተኛታት ሚኒስትር ሕርሻ ከነካይዶ ዝቐነና ውድድር ሒዝናልኩም መፂና ኣለና። ቅድሚኡ ግን ሓደ ዓይነት ነጥቢ ኣምፅኦም ዝተደረቡ ተወዳደርቲ ስለ ዘለዉ ናብ መድረኽ ኣምፂና ከነወዳድሮም ኢና። ሳባ ገብሪ ሂወት ካብ ቪላጆ ብ12 ነጥቢ፣ ኬብሮን መሓሪ ካብ ገጀረት ብ12 ነጥቢ፣ ሓበን ይሕደጎ ካብ ሓልሓለ ብ12 ነጥቢ። እንኳ ድሓን መጻኹም። ካብ ሰለስተኹም እቶም ዝለዓለ ነጥቢ ዘምፁ ወይ ነተን ሕቶታት ዝመለስዎን ናብ ካልኣይ መድረኽ ክትሓልፉ ኢኹም ፅቡቅ ዕድል ይምነየልኩም። ሳባ ገብሪ ሂወት ካብ ቪላጆ ብኣኽ ጅምረ ምረፂ።
1: ቁፅሪ ሓደ
0: ልሳን ማሕበር ሕብረት ዝነበረት ጋዜጣ እንታይ ነበረት? ኣጆኺ ግዜ ኣለኪ።
1: ኢትዮጵያ።
0: እርግጠኛ ድኺ? ሙሉ መልሲ መሊስኪ ኣለኺ። ካልኣይ ተወዳዳሪ ኬብሮን ካብ ገጀረት። ካብዘን ኩለን ክፍልታት ሓደ ሰባት መፂኹም ኣለኹም። ስለዚ ንኮላይ ንክፍልኹም ወኪልኩም ትወዳደሩ ኣለኹም ማለት እዩ። ብጀካ ቁፅሪ ሓደ ካብ 2-10 ኣለዋ ኸ ኬብሮን።
2: ቁፅሪ 4
0: ፕረዚደንት ቀፅሪ ናፅነት ኤሪትራያን ኢንዲፐንደንስ ብሎክ ዝነበሩ መጻኢ ወለዶ ዝበለፀ ዕድል ከነፅንሓሉ ንጋደል፣ ደቅና ብሕውነትን ጅግንነትን ከም ዝደጋገፉ ንገብር እምበር ክፉእ ውርሻ ኣይነፅንሓሎምን ዝበሉ መን እዮም?
2: ኣቦና ወልደ ማርያም።
0: ኣይ ረኸብካያን ኣለኻ ኬብሮን። ፕረዚደንት ቀፅሪ ናፅነት ኤሪትራያን ኢንዲፐንደንስ ብሎክ ዝነበሩ መፃኢ ወለዶ ዝበለፀ ዕድል ከነፅንሓሉ ንጋደል፣ ደቅና ብሕውነትን ጅግንነትን ከም ዝደጋገፉ ንገብር እምበር ክፉእ ውርሻ ኣይነፅንሓሎምን ዝበሉ ራእሲ ተሰማ ስበሮም እዮም ነይሮም።

0: ሳልሳይ ተወዳዳሪ ቁጥሪ 1ን 4ን ተመሪጸኒ ዝተረፋ ግን ኣለዋኻ
1: ቁጥሪ 7
0: ቁጥሪ 7 መጽሐፍ ፌደሬሽን ኤርትራ ምስ ኢትዮጵያ ካብ ማቴንሶ ክሳብ ተድላ ብቐንዱ ዘተኮረሉ እዋን መዓስ እዩ ሀ ካብ 1941 ክሳብ 1950 ለ ካብ 1890 ክሳብ 1941 ሀ ካብ 1961 ክሳብ 1965 መ ካብ 1951 ክሳብ 1955 መ ካብ ክንደይ ክሳብ ክንደይ
1: ካብ 1951 ክሳብ 55
0: ሙሉ መልሲ መጽሓፍ ፌደሬሽን ኤርትራ ምስ ኢትዮጵያ ካብ ማቴንሶ ክሳብ ተድላ ብቐንዱ ዘተኮረሉ እዋን መዓስ እዩ ትብል ነራ ሕቶኻ ካብ 1951 ክሳብ 1955 ድማ ኣተኪሩ ተጻሒፉሉ ማለት እዩ ስለዚ ተፈላለዩኹም ስለ ዘለኹም ዝሓለፍኩም ናብ ካልኣይ መድረኽ ክትቅጽሉ ኢኹም ይቐኒልና ኣራይ ናብ ካልኣይ መድረኽ ዝሓለፉ ተወዳዳርቲ ክዕድሜ ቀዳማይ ተወዳዳራይ ተስፋ ጋብር ኪዳነ ካብ ቪላጆ ብ15 ነጥቢ ካልአይቲ ተወዳዳሪት ሳባ ገብሪ ህይወት ካብ ቪላጆ ብ12 ነጥቢ ሳልሳይ ተወዳዳራይ ጣዕመ ሃብተ ስላሰ ካብ ሓልሓል ብሙሉእ ነጥቢ ወይ 16 ነጥቢ ናይ መወዳእታ ተወዳዳራይ ሓበን ይሕደጎ ካብ ሓልሓለ ብ12 ነጥቢ እንኳዕ ድሓን መጻኹም
2: እንኳዕ ድሓን ፀናሕኩም
0: እንኳዕ ሓጎሰካ
2: ቴንኪዩ
0: ቀዳማይ ተወዳዳሪ ኢኻ ጽቡቕ ድዩ ጸገም ኣለዎ ድዩ ወላ ቀዳማይ ምዃን ይሓይሽ
2: እዋ 50-50 እዩ
0: 50-50
2: እዎ
0: ማለት
2: ማለትሲ ቀዳማይ ትፃወፂ ብኣኻ ይሓልፋሎ ነቶም ካልዮም ከዓ መለበሚ
0: በል ቀዳመይ ትሕቶ ኸያ
2: መርሓባ
0: ምረፅ ስለ ዝኾነት ከዓ ኣስተውዕል ኣቢልካ መልስ ንመራሒ መንግስትነት ኤርትራ ምስ ተድላ ባይሩ ተወዳዲሮም ዝተሳዕሩ መን ነይሮም ሀ ደጋት ኣብርሃ ተሰማ ለ ገብረ መስቀል ወልዱ ሐ ስራጅ ዓብዱ መ መልሲ የለን

0: መልስ የለን
1: አይ ረከብካያና ምረስ ለዝሆነት አንተ እድልያን ያራትካ ንመረሒ መንግስትነት ኤርትራ ምስተላ ባይሩ ተወዳዲሮ ምስተሳዕሩ ደጋት አብርሃ ተሰማየም ነው ካላይ ተወዳዳሪት ሳባ ገብረ ህይወት ካብ ቪላጆ ከመይ ጸንሕኪ
2: ጥቦ
1: ከመይ ያለ ሞራልኪ
2: ድሓኒ
1: ቡያ መጀመርታ ከይኮነን ሓቂ
2: ተወዳዲሮ ፈልጠ
1: ማዓስ ተወዳዲርክ ነርከ
2: ኣብ መጀመርታ 2023 ተዘይተጋጌት ዕለት ማለት እዩ
1: ከመይ ነይሩ ናይ ሸዕ ተዘክሮኸ
2: ድሓኒ ፅቡቅ ነይሩ
1: ከመይ ነይሩ ውፅኢትካ
2: ራብዒ ተወፅ
1: ፅቡቅ እምበር ኣብ ካልይ ምድራስ ሓሊፍክ ኢኹ ማለት እዩ
2: ሓሊፈ
1: ስለዚ ስጎኒ ጎኒ ዚ ናይ ሚኒስትር ስራሕ ሲ ናይ ማሕበር ዲዛይነራት ኣበርክቶ እውን ኣለከ ድሓኒ ሕጂ ናብ ታሕተ ከብለከ ፅንሕና ግን ክንምለሳ ኢና ተረሳዒ ኢኻ ዘክር ንባዕልኺ ምረፅያ ወለናት ክሕቶ ስለዚ ኣስተውዕላ ኣቢል ክመልሲ ጋዜጣ ደሃይ ኤርትራ ብትእዛዝ ጠቕላሊ ቤት ፍርዲ ኤርትራ ዳግም ተኸፊታ ንክንደይ ዝኣክል እዋን ተሓቲማ ዓንቀጻትን ርእቶታትን የንጊዳ ሀ 12 ኣዋርሕ ለ 8 ኣዋርሕ ሐ 5 ኣዋርሕ መ 9 ኣዋርሕ ጆኺ ግዜ ስለ ዘለኪ ሓሲብኪ ክምልስ ትኽእል ኢኸ
2: ትሽዓተ ኣዋርሕ
1: ኣይ ረኸብክያን ኣለኺ ሳባ ጋዜጣ ደሃይ ኤርትራ ብትእዛዝ ጠቕላሊ ቤት ፍርዲ ኤርትራ ዳግም ተኸፊታ ንክንደይ ዝኣክል እዋን ተሓቲማ ዓንቀጻትን ርእቶታትን ይእንጊዳ ንሓሙሽተ ኣዋርሕ ስለዚ መልሲ ሐኣ ማለት እዩ ሳልሳይ ተወዳዳሪ ጣዕመ ሃብተ ስላሰ ካብ ሓልሓለ ብሙሉእ ነጥቢ ኢኻ ናብ ካልኣይ መድረኽ

0: ኣ ሊፍካ ዘለኻ
1: እንኳ
0: ሓጎሰካ
1: ሓጎስኩላና።
0: ናይ ምድላው ድ ወላ ናይ ዕድል?
1: ናይ ምድላው እዩ። ናይ ምዕድል እንተለይ
0: ክልቲ ተሓዋዊሱ ዶ ሓዝበል ቀዳመይቲ ሕቶኸያ ንዓኻ እውን ምረፅ ስለ ዝበፅሐትካ ሓሲብካ ክትመልስ ኢኻ ማለት እዩ። ካብዞም ዝስዕቡ ደጋፊ ሕብረት ዝነበሩ ፈሊኻ ውፅእ ሀ ወልደ ኣብ ወልደ ማርያም፣ ለ ተድላ ባይሩ፣ ሐ ራእሲ ተሰማ ኣስመሮም፣ መ ሸክ ኢብራሂም ሱልጣን።
1: ለ ተድላ ባይሩ
0: ሙሉእ መልሲ። እቲ ርእሰ ምት ማንካሲ ወላ ንኦዴንስ መልሲ ምዃና ነጊርዎም። ካብዞም ስዕቡ ደጋፊ ሕብረት ዝነበሩ ፈሊኻ ውፅያ ትብል ነራ ሕቶኻ ሀ ወልደ ኣብ ወልደ ማርያም፣ ለ ተድላ ባይሩ፣ ሐ ራእሲ ተሰማ ኣስመሮም፣ መ ሸክ ኢብራሂም ሱልጣን። መልሲ ድማ ለ ተድላ ባይሩ እዮም ነይሮም። ራብዓይ ተወዳዳሪ ሓበን ይሕ ደጎ ካብ ሓልሓለ ከመይ ኣለኻ?
2: ፅቡቅ።
0: ኣብዝ ሓለፈ ውድድር ኣይተረኸምና ነርና።
2: ቅድም 221 ተዋዲረ ነ
0: ተወዳዲርካ ነርካ ከመይ ነይሩ ሞ ተዘክሮኻ?
2: ዘክሮ ፅቡቅ። ከምኡ
0: ንምንታይ ወኪልካ ኢኻ ተወዳዲርካ?
2: ንምስረሻ ወኪለ እንዲ ከይደ ራብዓይ ካብ ወፅ ነረኮ።
0: ፅቡቅ እምበር እጂ ካብ ራብዓይ ክትመሓየሽ ኣለዋ ማለት እዩ። ኣብ 5-6 ዓመት ፀቕጢ ክገብረልካ ኢለ ኮንኩን ግን ከማስ ትበሃል እያ እጅኻ ፅቡቅ ዕድል ምንኤልካ። መራሒ መንግስቲ ኤርትራ ተድላ ባይሩ ብኣስፋሃ ወልደ ሚካኤል ዝተተክእሉ ዓመተ ምህረት መዓስ ነይሩ? ሀ 1956፣ ለ 1953፣ ሐ 1954፣ መ 1955።
2: መ 1955
0: ምሉ መልሲ። መራሒ መንግስቲ ኤርትራ ተድላ ባይሩ ብኣስፋሃ ወልደ ሚካኤል ዝተተክሉ ዓመተ ምህረት 1955 እዩ ነይሩ። ስለዚ መልሲ መ 1955 እዩ ማለት እዩ። ናብ ቀዳማይ ተወዳዳሪ ተመሊስና ኣለና። ካልኤት ሕቶ ኸያ ፅቡቅ ዕድል ምነየልካ። ኣብ 1951 ብሰንኪ ምንቁልቋል ቁጠባ ኤርትራ ንሱ ፈጢርዎ ዝነበረ ስእነት ስራሕን መጠኑ ዝፈላለ ኣድማ ሰራሕተኛታት ዝተረኣየለን ከተማታት ሰለስተ ስመ።
3: ኣብ ኣስመራ፣
0: ሓራይ፣
3: ኣብ ምፅዋዕ፣ ዓሰብ።
0: ትውስኽ
3: ያኽለን እንድሕር ጥዕያት ኣለዋ ዳ
0: ሙሉ መልሲ። ካልኤት ተወዳዳሪት ሳባ ኣብ ማሕበር ዲዛይናት ንክንደይ እዋን ፀኒሕኪ?
4: ዳርጋ 4-5 ዓመት።
0: ፅቡቅ። ካብ ማሕ ጀሚርከዮ ንስኸ ቅድሚ ማሕበር ምፅምባርከ?
4: ካብ 217 ክሳብ 218 ተማሃሪት እንደ ነረ። ካብ 218 ግን ክነጥፈሉ ጀሚረ ማለት እዩ።
0: ፅቡቅ። ዝምባለ ነርኪ ማለት እዩ። ንመሸጣ ተወርድ ዲኸ
4: እዋ
0: ኣብ ኮም በቂዕከ ኸ ምኸድከ ኸ ፃፂኸ በል ካልይቲ ሕቶ ኸያ ኣስተውዒል ክትመልስ ኢኺ። ንኣድማ ሰራሕተኛታት ስእነት ስራሕ፣ ሽፍትነት፣ ዘረፋ፣ ግጥም ሸፋቱን ፖሊስን ኣብ ዓንቀጻታ ኬስ ፈረት ዘይትውዕል ዝነበረት ጋዜጣ መን ትበሃል? ግዜ ስለ ዘለክ ያጭኺ

0: ዘርኢ ምብፃሕ ምሁር ዘርኢ ናብ ኩሉ ክፋላት ሃገር የጠቃልል እሞ እዚ ፕሮጀክት ከመይ ይመስል እስከ ኣብርሃ ብለልና
1: ኣብ ሓልሓለ ይብገስ ኣብ ሓልሓለ ብእታውትነቱ ወይ ፕሮዳክሽን ንሕማም ተፃዋርነቱ ናይ ድርቂ ተፃዋርነቱ ተፀኒዑ በብናቱ እቲ ዝድለየሉ ዝተወድአ ሽዑኡ ንኤክስቴንሽን ውሃብ ብመንገዲ ኤክስቴንሽን ከዓ እቲ ምሩፅ ዘርኢ ይዝርጋሕ ማለት እዩ።
0: ከመይ ዓይነት መስርሕ ዝሓልፍ ናይ ላቦራቶሪ ስራሕ ድዩ?
1: ኖ መብዛሕትኡ ኣብ ባይታ እያ ብምፍታን እዩ። ንኣብነት ናይ ድርቂ ተፃዋርነት እንተልናስ መወዳድርቲ ጌርካ ማይ ድዋሓዶ ማይ ድበዝሖ ገለ እንዳግበርካ ወዳዲርካ እቲ ማይ ተፃወር ኣብ ውሕድ ማይ ብዙሕ እጠዋት ክህብ ዝኽእል ትመርፅ ማለት እዩ። ወይ ከዓ ሕማም ተፃዋርነት ዘለዎ ብከምኡ ዓይነት እዩ ክሳይ ትግበር ማለት እዩ።
0: ፅቡቅ እቲ ዝሓሸ ሽዑ ናብ መላእ ሃገር
1: ይዝርጋሕ
0: ማለት እዩ። ያቀኒልና ናብ ሕቶ ካበል ክንምለስ። ኣብ ግዜ ብሪጣንያዊ ምምሕዳር ኤርትራ ቁፅሪ ተመልሚሎም ናብ ሓይሊ ፖሊስ ተፀንበሩ ኤርትራውያን ክንደይ ነይሩ?
1: ሓደ ሽሕ
0: ሙሉእ መልሲ። ኣብ ግዜ ብሪጣንያዊ ምምሕዳር ኤርትራ ቁፅሪ ተመልሚሎም ናብ ሓይሊ ፖሊስ ተፀንበሩ ኤርትራውያን ሓደ ሽሕ ይበፅሕ ነይሩ። እዚኦም ግን ናብ ፖሊስ ዝተመደቡዮም እምበር ካብኦም ይበዝሑ ነይሮም ሓቂ? ብጠቕላላ ሳብ 1973 ይበፅሑ ነይሮም። ካብዚኦም ቶም ሽሕ ናብ ፅላት ናይ ፖሊስ ከይዶም፣ ቶም ዝተረፉ ከዓ ናብ ዝተፈላለየ ፅላታት ከይዶም ማለት እዩ። መሊስካ ኣለኻ ዳብዓይ ተወዳዳሪ ናባኸ የ ኣብ ምንታይ ፅፍሒ ኢኻ ትሰርሕ?
2: ኣብ ሃገራዊ ትካል ሕርሻዊ ምርምር ኣብ ጨንፈር ሕርሻዊ ምህንድስና ኣብ ሜካናይዜሽን ማለት እዩ ማሽነሪ
0: መሃንድስ ኢኻ?
2: ዋ
0: ፅቡቅ ሓረበል ካልይ ትሕቶ ኸያ ኣብ 18 መጋቢት 1952 ኮሚሽነር ማቴንሶን ኣማኽርቱን ምትሕልላፍ ስልጣን ክሳብ ዝትግበር መሰጋገሪ ዘገልግል ብባይቶ ኤርትራ ድማ ዝምረፅ ፈፃሚ ኮሚቴ ማለት ኤክስኪዩቲቭ ኮሚቴ ክቐውም ዝወሰነሉ ኣኼባ ኣበይ ተኻይዱ?
2: ናይ ሕጂ ሚኒስትር ናይ ሕጂ ተኣሽሙ ዘሎ መዘጋጃ ቤት ዘሎ
0: ኣይረኸብካያና ኣለኻ ግን ክትፍትን ትኽእል ኢኻ። ሕጂ ውሱን ቦታ ወይ ኣዳራሽ ዘይኮነስ ብሓፈሻት ከባቢ ወይ ዓዲ ወይ ከተማ ኣበይ ነይሩ? ኦዲየንስ ድምፂ ተጠንቀቆ። ኣጂ ካፈትን ዝኾነ ኢልካ
2: ኣብ ኣስመራ?
0: ካብ ኣስመራ ወፀይ
2: ኣዲስ ኣበባ
0: ረኸብካያ ኣለኻ ግዜ እውን ኣኺሉ ኣሎ። ኣብ 18 መጋቢት 1952 ኮሚሽነር ማቴንሶን ኣማኽርቱን ምትሕልላፍ ስልጣን ክሳብ ዝትግበር መሰጋገሪ ዘገልግል ብባይቶ ኤርትራ ድማ ዝምረፅ ፈፃሚ ኮሚቴ ማለት ኤክስኪዩቲቭ ኮሚቴ ክቐውም ዝወሰነሉ ኣኼባ ኣብ ከተማ ለንደን እዩ ተኻይዱ ነይሩ።

0: ናብ ቀዳማይ ተወዳዳሪ ተመሊስና ኣለና። ኣስተውዕል በል ተስፋ ጋብር። ጋዜጣ ደሃይ ኤርትራ ልሳን ውፅዕ ህዝቢ ኮይና ሕቶታትን ርእቶታትን ትእንግድ ነበረት። ንፁር ንምዃን እታ ጋዜጣ ትእንግዶም ካብ ዝነበረት ዛዕባታት ኣርባዕተ ጥቐስ።
1: ሓደ ምሽቕለት ዝተኣሳሰር ዝነበረ ካብ ስራሕቲ ዝነታት ዝመፅእ ካልእ ምስ ዕላማ ናይቲ ፌደሬሽን ዝኸዶ ነበረ ዕላማ ናይቲ ፌደራል ናይ መንግስቲ ኢትዮጵያ ኣንጻሩ ዝኸይድ ነበረ ስምዕታ
0: ግዜ ኣኺላላ ክልተ ነጥቢ ረኺብካ ኣለኻ። ጋዜጣ ደሃይ ኤርትራ ልሳን ውፅዕ ህዝቢ ኮይና ሕቶታትን ርእቶታትን ትእንግድ ነበረት። ንፁር ንምዃን እታ ጋዜጣ ትእንግዶም ካብ ዝነበረት ዛዕባታት ሓደ ብዛዕባ ኣዋጅ 130 ማለት ብዛዕባ ሃፀያዊ ቤት ፍርዲ ኢትዮጵያ

0: ካልኣይ ሃፀያዊ ፌደራል ቤት ምክሪ፣ ሳልሳይ ኣድማ መንእሰያት፣ ራብዓይ ድማ ናህሪ ዋጋታት ወዘተ ነይሩ ማለት እዩ። ካብተን ኣርባዕተ ሕጂ ክልተ ኣመሳሲልካ ረኪብካ ኣለካ። ካብቲ ቀንዲ ዝሕሞም ዝነበረ ከዓ መንግስቲ ኤርትራ ወይ ህዝቢ ኤርትራ ናቱ ፈፃሚ ሓጋጊ ከምኡውን ፈራድ ኣካል ክህልዎ እዩ። ካልእት ናህሪ ዋጋታት ድማ ሽቕለት ኣልቦውነት ይበዝሕ ስለ ዝነበረ ንዕኡ ዘኽፍል ዓቕሚ ስለ ዘይነበሮም ብዛዕባ እውን ይቃወሙ ነይሮም ማለት እዩ። ካልእ ተወዳዳሪት ሳባ ናባኸ። ካልእ ካብ ተልእኮታት ናይ ሚኒስትር ሲ ሚሃፓ ዝበሃል ኣለኩም መስለኒ ሚሃፕ ሚኒማም ኢንተግሬትድ ሃውስሆልድ ፓኬጅ ብዛዕባ እዚ እስከ ኣብርህልና።
1: ሚሃብ ማለት ንኡስ ውሁድ ስድራ ቤታዊ መደብ ሕርሻ ማለት እንዲዩ። ሕጂ ምስ ንርቃሕ ቁርብ ምስሳል ኣለዋ ዶ ርብዒ ሄክታር ንሕርሻ ዝኸውን መሬት 25 ጨቃዊት ሓንቲ ናይ ፀባ ከብቲ ቆፎ ንህቢ ገለ ኣጠቃሊላ ስ ከም መጀመሪ ንሓንቲ ስድራ ቤት ትወሃብ ማለት እዩ። ስዑ ካብቲ ሕርሻ ንቲኤን እንስሳታት መግቢ ካብተን ሕርሻ ዝወፅእ ድኹዕ ከዓ ነቲ ሕርሻ እንዳግበርካ ተካይዳ
0: ተዘዋዋር ማለት እዩ። ናብ ታሕተው ከስግረከ ሕጂ ነዛ ብጥሪ 1952 ንምረት መግዛእቲ እንግሊዝ ንምግላፅ ዝተገጥመት ግጥሚ ፀሓፊያ መን እዩ? እታ ግጥሚ ከምብበልከ መን ይኽእሎ ናይ እንግሊዝ ምኽሪ፣ ጎይታ ጠፈር ጎይታ ምድሪ፣ ጎይታ ጠፈር ወ ጎይታ ባሕሪ፣ ብመድፍዕ ገሲሙ ብቦምባ ዘብሪ፣ መን ሞ ይኽእሎ ብጀካ ፈጣሪ።
1: ኣቦና ኣቶ ወልደ ኣብ ወልደ ማርያም።
0: ሙሉ መልሲ። ነዛ ብጥሪ 1952 ንምረት መግዛእቲ እንግሊዝ ንምግላፅ ዝተገጥመት ግጥሚ ፀሓፊኣ ኣቦና ኣቶ ወልደ ኣብ ወልደ ማርያም እዮም ነይሮም። እታ ግጥሚ መን ይኽእሎ ናይ እንግሊዝ ምኽሪ፣ ጎይታ ጠፈር ጎይታ ምድሪ፣ ጎይታ ጠፈር ወ ጎይታ ባሕሪ፣ ብመድፍዕ ገሲሙ ብቦምባ ዘብሪ፣ መን ሞ ይኽእሎ ብጀካ ፈጣሪ እያ ትብል ነይራ። እዚ ኸ ምረት ናይ መግዛእቲ እንግሊዝ እዩ ዝገልጽ። ጣዕሚ ሃብተ ስላሰ ከመይ ፀኒሕካ?
2: ፅቡቅ።
0: ከመይ ኣለ ውድድር?
2: ፅቡቅ ኣለ።
0: እቲ ፍርቂ እኳ ኦሬዲ ሓሊፍናዮ ኢና፣ ዝተረፈ ፍርቂ ከ ኣለና ማለት እዩ። ሳልሰይ ትሕቶ ኸያ ፅቡቅ ዕድል። ዘይከም ደገፍቲ ሕብረት ቀንዲ ጠለባት ዲሰኤ ማለት ዲሞክራሲያዊ ሰልፊ ኤርትራ ኣብ ሙቓም ፌደሬሽን ኤርትራ ክህልዋ ንማቴንሶ ዘዘኻኽርዎ ሰለስተ ነጥብታት ጥቐስ።
2: ሓደ እዚ ነፃ ዝኾነ መንግስቲ ማለት እቲ መንግስቲ እቲ ብፌደራል ዝቐቡ ማለት እየ ነፃ ክኸውን ካብ ፅልዋ ንጉስ ሃይለ ስላሴ። ካልእ
0: ሕጂኻ ግዜ ኣለካ። ዘይከም ደገፍቲ ሕብረት እዮም ነይሮም
2: እዋ ናፅነት ማሲ እቲ ነፃ ዝኾነ መንግስቲ ኣብቲ ብፍላይ ኣብቲ ናይ ፌደራል ጉዳይ ማለት እዩ። ናፅነት ከዓ ብዓብዩ ማለት እዩ።
0: ግዜ ኣኺላላ ሓንቲ ነጥቢ ረኺብካ ኣለኻ። ዘይከም ደገፍቲ ሕብረት ቀንዲ ጠለባት ዲሞክራሲያዊ ሰልፊ ኤርትራ ኣብ ሙቓም ፌደሬሽን ኤርትራ ክህልዋ ንማቴንሶ ዘዘኻኽርዎ ሰለስተ ነጥብታትን ጥቐሲ ኢኻ ተባሂልካ ነርካ። ሓደ ወካሊ ንጉስ ነገስት ኣብ ኤርትራ ከይህሉ፣ ክልተ ኤርትራ ናይ ገዛ ርእሳ ባንዴራ ክህልዋ፣ ሰለስተ ትግርኛን ዓረብን ወግዓውያን ቋንቋታት ክኾኑ፣ ኣርባዕተ መንግስቲ ኢትዮጵያ መንግስቲ ፌደራል ከይበሃል። ካብዘን ሕጂ ሓንቲ ጠቂስካ ስለ ዘለኽ ሓንቲ ነጥቢ ረኺብካ ኣለኻ። ራብዓይ ተወዳዳሪ ናባኻ ኢና። ከመይ ኣለ ውድድር?
3: ፅቡቅ።
0: ፀጋ ሞራልካ?
3: ብጣዕሚ ፅቡቅ።
0: ሓራይ ሳልሰይ ተሕቶኻ ትስዕበል። ዓንቀፅ ሓደ ብይን ናይ ፌደራላዊ ድንጋገ ንኤርትራ ዝተዋህባ መሰል እንታይ ነይሩ?

0: ሕጅኻ ግዜ ኣለካ ካብተን ብዙሓት ዓንቀፃት ተቐዳሚት እንታይ ትብል ነይራ?
1: መንግስቲ ኤርትራ ኤርትራ ርእሰ ኣድኻለት ሃገር ኮይና ውሽጣዊ ውስጥ ጉዳያት ኸ በዕላ ክትፍፅም
0: ኣነ ፅራስካ
1: ውሽጣዊ
0: ሰለስተ ነጥቢ ረኺብካ ኣለኻ። ታሕቶ ዓንቀፅ ሓደ ብናይ ፌደራላዊ ድንጋገ ንኤርትራ ዝተዋህባ መሰል እንታይ ነይሩ እያ ትብል። ኤርትራ ርእሳ ዝኻለት ሓንቲ ኣካል ማለት ኣውቶኖሞስ ዩኒት ኮይና ኣብ ትሕቲ ልዑላውነት ዘውዲ ኢትዮጵያ ብፌደሬሽን ምስ ኢትዮጵያ ክትከውን እዩ ኣዚዙ። ናብ ቀዳማይ ተወዳዳሪ ተመሊሰ ኣለኹ። ተስፋ ጋብር ናይ መወዳት ሕቶኸያ ከመይ ኣሎ ሞራልካ ይዕወተይ ትብል
2: ተዓዊተ እንዲ ወር ትኩላትና ተዓዊትና ኢና ኮደ
0: ናይ ባዓቅ ሙሉ መልሲ ኣስተውዕል በል ቤት ትምህርቲ ሕርሻ ህዝባዊ ግንባር ማእስን ኣበይን ተመስሪታ?
2: 1980 ኣብ ፍልፍል
0: ተዓወት ሙሉ መልሲ። ቤት ትምህርቲ ሕርሻ ህዝባዊ ግንባር 1980 ኣብ ፍልፍል ተመስሪታ መሊስካ ኣለኻ ሙሉ ነጥብካ ርኺብካ ኣለኻ ማለት እዩ። ካልይ ተወዳዳሪት ሳባ ናይ መወዳእታ ሕቶ ኸያ ምረፅ ስለ ዝኾነት ሓንቲ ዕድልያ ዘላትኪ ግን ኣስተውዕል ኣቢልክ መልሲ ኒካላይ ቫቪሎቭ ዝተባሃለ ተመራማሪ ሕርሻ ኣብ ተፈላለዩ ከባቢታት ዓለም እናዞረ መበቆል ዘራእቲ ብዕምቆት ዘፅንዐ ዜግነቱ እንታይ እዩ? ሀ ኣሜሪካዊ፣ ለ ዩክሬናዊ፣ ሐ የመናዊ፣ መ ሩስያዊ?
3: ራሽያዊ።
0: ሙሉ መልሲ። ኒካላይ ቫቪሎቭ ዝተባሃለ ተመራማሪ ሕርሻ ኣብ ተፈላለየ ከባቢታት ዓለም እናዞረ መበቆል ዘራእቲ ብዕምቆት ዘፅንዐ ዜግነቱ ሩስያዊ ወይ ከዓ ካብ ራሽያ ዝመፀ እዩ ነይሩ ማለት እዩ። መሊስኪ ኣለኺ ክሓጎሰኪ። ሳልሳይ ተወዳዳራይ ጣዕመ ከመይ ርኺብካዮ ውድድር?
2: ፅቡቅ ኣሎ።
0: ከመይ ኣሎ ሞራልካ?
2: ፅቡቅ ኣሎ።
0: ሓራይ ፅቡቅ ዕድል ንዓኻ እውን። ኢጣልያ ሰፈረታት ኣብ ግብሪ ንምውዓል ሓንቲ ጉጅለ መፅናዕቲ ኣብ ተፈላለዩ ከበሳታት ኤርትራ ኣብያተ ፅሕፈት ኣቑማ ከም ዝነበረት ይፍለጥ። ነዛ ጉጅለ ዝመርሓ ዝነበረ ኢጣልያዊ መን ይበሃል? ምረፅያ ሓንቲ ዕድለ። ሀ ፈርዲናንድ ፍራንቸቲ፣ ለ ፍራንኮ ማዱሺ፣ ሐ ጉልየልሞ ማርኮኒ፣ መ ኒኮላይ ባስቶኒ?
2: ሐ ፈርዲናንድ ፍራንቸቲ።
0: ሙሉ መልሲ። ኢጣልያ ሰፈረታት ኣብ ግብሪ ንምውዓል ሓንቲ ጉጅለ መፅናዕቲ ኣብ ተፈላለዩ ከበሳታት ኤርትራ ኣብያተ ፅሕፈት ኣቑማ ከም ዝነበረት ይፍለጥ። ነዛ ጉጅለ ዝመርሓ ዝነበረ ኢጣልያዊ ከዓ ፈርዲናንድ ፍራንቸቲ እዩ ዝበሃል። መሊስካ ያለኻ እንቋ ሓጎሰካ። ሓበን ይሕደጎ ናይ መወዳእታ ተወዳዳሪ ናይ መወዳእታ ሕቶኸያ ካብቶም ንሕርሻ ኤርትራ ናብ ዘመናውነት ንምምዕባሉ ዘፅንዑን ዘልምዑን ውርያት ኢጣልያውያን ሓረስቶት ሰለስተ ጥቐስ።
1: ዲታ ደናዳይ፣ ዲታ ጉንዶ ደናዳይ ባራተሎ
0: ቀፅል እስካ ክትረክቦ ምፈትን ግዜኻ ተጠቀመሉ።
1: ኣዝያ ባራ ቴሊ
0: ሓራይ ርብካ ኣለኻ ንዑ ጠጭኻ
1: ደና ደቀ ኸቢደ
0: ኣይ
1: ታ ግንዶ ደና ደይ
0: ሓራይ ካልእ ጊዜ ንኣኸለት እያ ሰለስተ ነጥቢ ረኺብካ ኣለኻ። ካብቶም ንሕርሻ ኤርትራ ናብ ዘመናውነት ንምምዕባሉ ዘፅንዑን ዘልምዑን ውርያት ኢጣልያውያን ሓረስቶት ሰለስተ ጥቐስያ ነራ ሕቶኻ። ሓደ ጉዮዶ ዳናዳይ ወይ ባራቶሎ ኣፍራይ ዝነበረ ካላይ አዛይ ባልዴራቲ ተመራማሪ፣ ሳልሳይ አቨርቲ ልውጂ መሐንድስ፣ ራብዓይ በርቲ አልበርቶ ዳሳሲ፣ ሓሙሻይ ባጣልያ ናቶኒኖ ኣፍራይ ዝነበረ ማለት እዩ። ካብዚኦም ክልተ ርኺብካ ኣለኻ ብኸምኡ ሰለስተ

ተነጥ ተዋሂብካ ኣለካ ማለት እዩ። ዝቕፅል ስነ ስርዓት ምዕዳል ሽልማት ኣለና። ምሳና ፅንሑ። ኣራይ እዚ ንወርሒ መመላታ ብምትሕባር ሃገራዊ ማሕበር መንስያትን ተምሃሮን ኤርትራ ምስ ሚኒስትሪ ሕርሻ ዝተካየደ ውድድር ኣብ ዝተዛዚሙሎ ንሽልማት ዘዕድለልና

ኣበን ይሕደጎ ብ22 ነጥቢ ካብ ሓልሓለ ኣበን ካብ ሓልሓለ መጻረይ ማያ ሽልማቱ ሳልሳይድ ወፀ ሓበን መጻረይ ማይ ተሸሊሙሎ ካልኣይ ዝወፀ ተስፋ ጋብር ኪዳነ ብ25 ነጥቢ ካብ ቪላጆ ሽልማቱ ሞባይል እያ እንኳ ሓጎሰካ ናይዚ ውድድር ሙሉእ ቀዳማይ ኮይኑ ዝተዓወተ ጣዕመ ሃብተ ስላሰ ብ29 ነጥቢ ካብ ሓልሓለ ጣዕመ እንኳ ሓጎሰካ ሽልማትካ ታብለት እያ ዘላ ዓባይ ታብለት ምስ ናውታ ሕራይ እምባር ክቡራትን ክቡራንን ተኸታተልቲ ከምዚ ክትዕዘብዎ ፀናሕኩም እዚ ውዕውዕ መንፈስ ዝነበረ ውድድር ኣብ ዝተዛዚሙኣሎ ኣብዚ መፅእ እዋን ምስ ካልኦት ተወዳደርቲ ብካልእ ትሕዝቶ እዩ ክኸውን ምርኻብና ክሳብ ሽዑ በቢ ዘለናዮ ሰሰናዩ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 56 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ከምዚኦም ዝበሉ ሰባት ክምኽሮም ንደሊ
1: ክምኽሮም ዝደሊ ኣነ ንተምሃሮ እዩ ተምሃሮ

0: ሰላም ሰላም፣ ክትዋትራ ታተልቲ መደፊዮርና ከመይ ቀኒኹም? ፅቡቅ። ንሕጂ እምበኣር ከም ትፈልጥዎ ብልሳና እዩ ዘልኩም መፅአ ዘለኹም። ናይ ሎም ብልሳና ናባኹም ዘብላ ኣነ ሳብና ምሕረት ኣበይክኸውን። መደብና ጀሚሩ ክሳብ ዝውድእ ክትከታተሉና ብክብሪ እንዳዓደምኩም እምበኣር ድሕር ዝሓፃር መሰጋገሪት ክምለሰኩም እየ እሞ ሰናይ ምክትታል። ክትዋትራ ታተልቲ መደፊዮርና ድሕር ዝሓፃር መሰጋገሪት ምቃር ተመይሰኩም ኣለኹ። ሰይዳኹም ኣጣጢሕኩም ኮፍ ኢልኩም ፅበይኒ ፀኒሕኩም ምህላውኩም በዓልቲ ሙሉእ ተስፋየ። ቅንያትና እምበኣር ቅንያትና ፅነት እዩ ዘሎ። ኣነ ከዓ ምዝ ቅንያትና ፅነት ዘሎስ ኣርእስቲ ናይ ሎም ምዕላልናስ ናፅነት ትብል ተኾነት ከመይ ይሓይሽለ ናይ ሎም ኣርእስትናስ ናፅነት ብዝብል ይክኸውን። ምንታይ ዘዕልሉ ኣጋይሸይ ከዓ ተምሃሮ መባእታ ኮይኖም ኣዝዮም ንፉዓት ተምሃሮ እዮም። መጀመርታ ግን ኣስማቶም ክንላለዮም ኢና ሞ ናብኦም ክብለኩ።
1: ኣነ ሽመይ መላክ መሓመድ ይበሃል። ክፍለይ 45 ቤት ትምህርተይ ቤት ትምህርቲ ዓወት ዕድመይ ከዓ 10።
2: ሽመይ ሰናይ ኣስመሮም ይበሃል። ኣብ ቤት ትምህርቲ ዓወት 45 ምሃር ዕድመይ ከዓ 9።
3: ሽመይ ሪታ ድምዕተሲም ይበሃል። ክፍለይ ከዓ 45 ዝመሃር ቤት ትምህርቲ ከዓ ኣማኒኤል ዓመተይ ከዓኒ 10።
4: መጀመርታ ሽመይ ያስሚን ዳዊት ትበሃል። ዝመሃረሉ ቤት ትምህርታ ቤት ትምህርቲ ዓወት እዩ። ዕድሜ ከዓ 10 እዩ። ክፍለይ ድማ 45 እዩ።
5: ስመይ ኣቢጋይል ተክለ ይበሃል። ካብ ቤት ትምህርቲ ዓዳ ቤቶ መፅ ክፍለይ 5 ክፍሊ እየ። ዕድሜ ከዓ 11።
0: ኣጋይሸይ እምበኣር ኣስማቶም ተላለዩምና ኣለዉ። ፅቡቅ ሌላ እንዳበልኩ ናፍቲ ዕላልና ክሰግብ ቀዳመይቲ ከም ሕቶ ክኮነ ናይ ለመሪፅ እያ ዘለኹም በኣር ኣብ ቅንያት ናፅነት ብዝተፈላለየ ጌርናስ ናፅነት ድሙቕ ከነብልሲ ነብዕል ኢና። ግን ስለምንታይ ኢና ነብዕሎ? ናፅነት እንታይ ማለት እዩ ኢለ ሓይተዮም ነይሮሞ ናብኦም ክብለኩም ደጊመ።
1: ናፅነት ማለት ባህሊ ማለት እዩ። ሕጂ ንኣብነት ኣብ ቤት ትምህርትና ኣማኒኤል ኣሎ። ኣብ ቤት ትምህርቲ ኣማኒኤል ሕጂ ክንገብር ከለና በቃ ሰሙ ክልተ ሰሙ ክተርፎ ከሎ ልምምድ ገለ ንገብር። ሕጂ ኣብ ቤት ትምህርቲ ዓወት ድማ ፅቡቅ መደብ ንገብር ገለ ሕጂ ተጋደልቲ ንዓና ክብሉ ደምና ማፍሲሶም ብከምዚ ድማ ናፅነት ኢልና ንገብሮ ማለት እዩ።
2: ናፅነት ማለት እዚ ቀደም ዘመን ኤርትራ ምስ ጠላታት ዋጋ ነይራ። እዚ ሽዑ ኸዓኒ ይቃለሱ ሽዑ እዚ ኣብታ መዓልቲ 24 ጉንበት ስለ ነበረት ኤርትራ ተዓዊታ ሽዑ መዓልቲ ኸዓኒ መዓልቲ ናፅነት ስለ ነበረት ከዓ መዓልቲ ናፅነት ኢሉ ትክትውዕል።
5: ናፅነት ማለት ዝኾነ ሃገር ወይ ዝኾነ ሰብ ካብ ዝኾነ ነገር ናፃ ክወፅእ ከሎ ወይ ከዓ ዝኾነ ሃገር ካብ መግዛእት ይኹን ካብ ዝኾነ ናፃ ክትወፅእ ከላ ናፅነት ይበሃል።
4: ናፅነት ማለት ኤርትራ 1991 ሓራ ወፃ 24 ጉመት ማለት እዩ። ናፅነት ከዓ ንዓና ክብርቲ መዓልቲ እያ። ኣብሊፅና ነብዕላ መዓልቲ እያ ናፅነት ንውል መግለፂ የብላን። ምክንያቱ ስዋኣት ንዓና ክብሉ ተጋዲሎም እጂ ናፅነት እዚ መግለፂ የብላን።
2: ናፅነት ማለት ኩሉ ሰብ ዘናግዓሉ ናፅነት ማለት ኩሉ ሰብ ዘናግዓሉ ዘናግዓሉ ማለት እዩ። ኣብ 24 ጉበት ከ እዚ ኩሉ ሰብ ኣብ ጎደና ወፂ ይዘናጋዕ፣ ሙዚቃ ይሰምዕ ዝወላ ዝኾነ ገለ ባንዴራ ሒዙ ይዛናጋ ማለት እዩ ይስዕስዓ ኣብቲ ጎደና።

ወይዱ ሒዛና ጋር ዓንትና ፅነና ኮይኑ ይዝክር ከምዚ ዝበፀናይ እዚ ናይ 2ሸዓተን ጉበት ዝዘናግዕሉ ኣብ ገዝኦም ከይዶም ናይ 2ሸዓተን ጉበት ስእሊስ ኢሎም ገለ ኣብ ገዝኦም ይጥቅዕዎም እዮም።

0: ኣብታ ካልኣይቲ ሕቶይ ምስ ዝሰግር ኣብ ቅንያትና ፅነቲ ኣብ ቤት ትምህርትናስ ከም ተምሃሮ መጠን ዝተፈላለየ ኣበዓዕላ ንገብር ኢና። ሕጂስ ካብ ቤት ትምህርቲ ናብ ቤት ትምህርቲ ክፈላለ ስለ ዝኽእል ናይ ገይሸይ ከም ኣብነት ወሲድናስኪ እንታይ እንታይ ትገብሩ ኢልዮም ነይሮ ሞ ኣብኦም ከብለኩም።
1: መጀመርታ ንዓና ኣብ ቤት ትምህርትና መደብ ነካይድ ፅንፅዋይ ንንገር፣ ካብቲ ፅንፅዋይ ዛንታ ንገብር፣ ፋሽንሾ ይግበር፣ በቃ ፅቡቅ መዳባት ይግበር። ደስ ይለኒ።
2: ቅድሚ ንላማመድ ምሽ ዝተላመመድና ግጥሚ ወይ ሳስዒት ወይ ሙዚቃ ንላማመድ ምሽ ሽዑ ተላማሚድና ኣብ 24 ጉበት ወይ ግጥሚ ሙዚቃ ገለ ንርኢ ንሰብካ ንዕዘቦ ተራይ ንርኣይ ዝንሪኦም ንዕዘቦም ይርኢና ገለ ይዕዘቡ ይሕገሱ።
3: ብምክንያት ናህፅነት ኳ ኣብ ትምህርትና ዝግበር ብዙሕ ነገር እዩ። ሓደ ካብኡ ከዓ መምሃራን ናብ ትምህርትና ይመፅእ ሽዑ ኣብቲ ዝበላና ዕለት ከዓ ምስ ወለድና ንመፅእ ሽዑ ግጥምታት ንባብ ፀወታታት ሓፈሻዊ ፍልጠት ይግበር።
4: ኣብ ቤት ትምህርትና ማለት እዩ 24 ጉመት ብፍልይ ኢና ንብዕላ ኣብ ትምህርትና ኣብ ኣማኒኤል ማለት እዩ። እጂ ኣብ ትምህርትና እንታይ እስከ ንገብር ኩላቶም ተምሃሮ መጀመርታ ቶም መምሃራን ይምፁ ይብሉና ንጎሲ ይምፁ ይብሉና ሽዑ ንሕና ከዓ ናብኡ ንኸይድ ኣብ ኣማኒኤል ቤት ትምህርቲ ኣማኒኤልካ ብዙሕ ምርኢታት ነካይድ። ኣብ ቤት ትምህርቲ ኣማኒኤል ብዙሕ ዝተፈላለየ ዓይነት መደባት እዩ ዘሎ። ብፅቡቅ ኢካ ከዓ ትሕልፎ።
5: ኣብ ቤት ትምህርትና መዓልቲ ናፅነት ክኸውን ከሎ እዚ ንዓል ንሕና ንገብሮካ ኤሮቢክስ እዩ። ኤሮቢክስ ስለ ዝኾነካ ኣብዓልካ ዝገብሮካ ፋንሾ እተን ቻዕተ ብሄራት ካልእ ኸኒ እዚ ሳዕስዒት ካልኻኒ ግጥሚ መዝሙር ደርፋ ይገብሩ። ኣብ ቤት ትምህርትና ካልኦት ሰባት ከዓኒ ንዓና ነቶም እዞም ኩሎም ክጠቕሶም ፀናሕ ከዓኒን እቶም ኣብ ቤት ትምህርትና ዘለዉ ከዓ ንዓና ይርኢና።
0: ሰይቲ ሕቶይ እምበኣር ልክዕ ምስተዓንተ ወይ ዝሓተትኩም ሕቶ ትመሳሰል ኮይና ግን እዚኣ እንታያ ትብል ክነግረኩም ኣብ ቅንያትና ፅነት ሲ ኣብ ገዛውትና ንገብሮ ኸ ኣብ ገዛውትና ወይ ምስ ወለድና ንገብሮ ዝተፈላለየ ሰብ ነናቱ ንዲ ትገብር ገሊኦም ከተማ ወፁ ገሊኦም ኣብ ገዛውቶም ግብጃ ገብሩ ገለስ ናይ ገይሸይ ከኸመይ ይመስል ንርኣዮ ብሓባር።
1: ኣነ ኣብ ገዛውትና ዳስ ዝስራሕ እዩ። ሕጅብቲ ዳስ ኮካ ትሰቲ ምግቢ ቅርቡልካ ትበልዕ ገለ ትበልዕ ትፃወት ደርፊ ገለ ኣለካ። ሕጂ ናይ መዋልሂ ናይ ከንዝላ ናይ መዋል ህፃናት ገለ ከዓ ሕጂ ኣብ መዋል ህፃናት ኣሎ። እቶም መዋል ህፃናት ሽዑ መደብ ገብሩ ከምዝናትና ናይ ኣማኒኤ ንገብሮ መደብ ገብሩ እንዲኦም ኣብቲ ዳስ ይስዕስዑ ገለ ኩሎም ሽዑኡ ባህሊ ኣሎ ናይ ትግርኛ ዓፋር ሳሆ ብዳዊት ገለ ተን ቻዓቲ ብሄረትና ኣለዉ ማለት እዮም። ምስ ዳቤት ወፅኢ ዝገብሩ ከዓ ድሌትና ንገዝእ ፅንፅዋይ መፅሓፍ ንገዝእ መፅሓፍቲ ገለ በቃ ኩሉ ንገዝኦ ኢና። ደስ ዝብለኒ ናይ ሃሎ ቆልዑ ምሻሎት ዝደርፍ ኣብ ናይ ሃሎ ቆልዑ ዝደርፍ ንሱ ንሪኦ ኢና። ፋላንቺና ኣሎ ናፅነት ገለል ዝተፃሓፈሉ ኣሎ በቃ ብዙሕ ንርኢና። ደስ ዝብለኒ።
4: መጀመርታ ምስ ወለደይ ዝበሎ ብፍሉይ እንዲና ነበሎ ግን ኣብ ገዛና ብፍሉይ ነብዕሎ መዓልቲ ሲ መዓልቲ ናፅነት እንድያ ግን እቶም ስድራ ቤትና ቡን እንዳሰተዩ ክዳኖም ቀያይሮም ክዳና እንዳቀያየርና ኢና ንብዕሎ። ቡን እንዳሰተዩ እንዳዕለሉ ገሊኦም ዘብዕልዋ ሓድሽ ክዳን ከዓ ንክደን ማለት እዩ። ብፍሉይ እንዲና ነበሎ ግን እንዳተዛወርና ሻሂ እንዳሰተና ምርኢት እንዳተዓዘብና እቲ ምርኢት ንሪኦ ከዓ ብዛዕባ ናይ ፊልም ናይ 24 ንሱ ከመይ ገይሮም ከምዝተሰውኡ ገለ ኢና ንሪኦም። ብዛዕባ ብጀኮ ከዓ ናይ ባህልና መንናና መግለፂ እንድዩ ሕጂ ብዛዕባኡ እንታይ ከምርኢ ንዕዝዘብ። ደቂ ገዛውትና ካብ ገዛና ምስ መፀና ናብ ገዛና ምስ መፀና ምስ ደቂ ገዛውትና ነብዕሎ ኣብ መሬት ከምዚ ካርታ ገለ ንስእል ምሾ ሽዕ ብፍሉይ ነብዕሎ ንዝምር ከዓ ኮንጎ

0: ለጌርና ንዝምር ጨርቂ ጌርና ንዝምር ብድሕሪኦም ንዘመርና ምስ ደቂ ገዛውትና ሓድሽ ክዳን ናይ ኤሪትራ ስእሊ ዘለዋ ተኸዲና ንዛወር ከዓ ምስኦም ዝተፈላለየ ምርኢታት ከዓ ብዛዕባ ናይ ስዋእና መይ ገይሮም ከም ዝተጋደሉን ብዛዕባ ናይ ባህሊ እንታይ ማለት እዩ ንዕዘብ።
1: መጀመርያ ናይ ገዛውትና ኣብ 24 ጉንበት ካራሜለ ዝዓሴ ብሽኮት ገና ቀራሪብና እንቀራሪብና ምስ መሓዝትና ኮይና ኣብ 24 ነብዕሎ ኣብ ምሸት ከዓኒ ኣብ 24 ጉንበት ምስ ስድራይ ክዛውር ከሎ ከዓኒ ኣስክሬን በልዕ ኩላህና ኣስክሬን በልዕ ንዛወር እዚ ስድራ ቤትና ከዓ ከምኡ
2: እዛ ቤት ሰማዕቶም ጉበት ምስ ደቂ ዝገዛውትና ኮይና ንሕልፎ ሰብ ዝሓልፍ ብ 24 ጉበት ፅባሎ ድዩ ገለ ኢልና ንሽልሞ ርሑስ በዓል ንብሎ ንሕና ከዓ ብኡ ጌርና ንፀወት ናይ 24 ጉበት ንሕልፎ ኩሉ ገባቢርና ከዓ ብሽኮት ድዩ ማድዩ ገለ ገባቢርና ገዚና ሰልጠኢኪልና ናይቲ 24 ጉበት ኣብ ደገ ወፂና ንሕልፍ ንሰብካ ንሽልሞ።
3: ኣነ ኮ ምስ ስድራይ ትገብሮ ብዙሕ ብዙሕ ነገር እዩ። ሓደ ካብኡ ከዓ ከተማ ወፂና ንዛወር ኣብ ከተማ ከዓ ብዙሕ ነገር ንርኢ፣ ምርኢታት፣ ግጥምታት፣ ሳዕስዒታት፣ ሸዓተ ብሄራት ንርኢ። ምስ ደቂ ገዛውተይ ትገብሮ ከዓ ኣብ ገዛውትና ኮይና ወፍያ ንብል፣ ካልእ ከዓ ግብጃታት ንገብር፣ ንስዕስዕ፣ ንፃወት።
4: ሸይ በዓር ነዝሓቶም ዘለዉ ክሕቶታት ፅቡቅ ገይሮም እዮም መልሲ ዝብና ዘለዉ። ካብ መልስታቶም ድማ ዓጊብና ክንከውን በዓልቲ ምሉእ ተስፋ እሞ ድማ ሕጂ በዝጋጣሚ ዝስ የውሃና ክትብልዎም ትደልዩ ሰባት እንተለውኩም ሲ ዕድል ክበኩም ኢሉ እዮም ነይሮ ሞ ናብኦም ከብሎም
0: መጀመርታ ዮሃና ክብሎም ዝደሊ ነደይ ነቦይ ንኣሕወተይ ንኣሕወተይ ነባሓጎታተይ ንዓባይይ ዮሃና ክብሎም ይደሊ። ብምቕፃል ድማ ንክቡር ፕረዚደንት እስያስ ኣፈወርቂ ብድሕሪኡ ከ ማ ንመምሃራነይ ብድሕሪ ከዓ ንደቂ ክላሰይ ክብሎም ይፈቱ ዮሃና ክብሎም ይፈቱ
1: ዮሃና ክብሎም ዝደሊ ማማ ሓትነታተይ ኣኮይ ንስሞም ከዓኒ ኑራ ነጃት ኣኮይ ከዓኒ ማሕሙድ ይበሃሉ። ካልኣይ ከዓ ቀንዲተን መሓዞተይ ከዓኒ ናኦሚ መሬምካ ዮሃና ክብሎም ዝደሊ
5: ዮሃና ክብሎም ዝደሊ ንወለደይ ሩታ ገብረ ሚካኤልን ተክለ ኣብርሃምን ንክልተ ኣሕዋተይ ዮሳንን ኣርካንን ዮሃና ክብሎም ይደሊ። ንኣሞታተይ ልቾም፣ ኢየሩሳሌም፣ ልዋም፣ ኣዝመራ፣ ወሓዚት፣ ኣኽበረት ዮሃና ክብለን ይደሊ። ንሓወ ቦታተይ ሚካኤለ ኤቨን ተክሎም ባባይን ኣለን ዮሃና ክብሎም ይደሊ። ንሓትነታተይ ጸጋ ገብረ ሚካኤል፣ ሳባ ገብረ ሚካኤል ዮሃና ክብለን ይደሊ። ንኣኮታተይ ሳይሞን ገብረ ሚካኤል፣ ቢናም ገብረ ሚካኤል፣ ኣማን ገብረ ሚካኤል ዮሃና ክብሎም ይደሊ። ንደቂ ክላሰይ ንኩሎም፣ ንመምሃራናይ፣ ንጎረባብተይ፣ ንህዝቢ ኤርትራ ከዓ ዮሃና ክብሎም ይደሊ።
6: መጀመርታ ዮሃና ክብሎም ዘሊ ባባ እስያስ ኣፈወርቂ፣ መሓመድ ዓሊ፣ ሰሊና ሳልሕ፣ መታብ፣ ሙራድ፣ ሙዓስ፣ ሓትነተ ሳልሕ፣ ብረክቲ ነጋሽ፣ መሓረስጊ፣ ራህዋ፣ ስራይ፣ ልዋም ዝተፈላለየ ነዚኦም ከዓ ዮሃና ክብሎም ይደሊ። እንኳዕ ናብ 24 ጉመታት ፅሐና የቐኒለይ
2: ዮሃና ዝብሎም ትደሊ ንስድራ ቤተይ ንኣባሓጎይ ንዓባየይ ኣባሓጎይ ንዓባየይ ንሓትነይ ንኣሞይ ኣኮይ ክብሎም ደልየ ንባበይ ንማመ ኩላቶም ብክብሎም ንክደልየ ዮሃና ቋዓቋዓኩም ገለ ክብሎም ደ
4: ዋ ተኸታተልቲ መደፈሩ

0: ንስኹም ከምዚኦም ዝበሉ ሰባት ክምኽሮም ንደሊ
1: ክምኽሮም ዝደሊ ኣነ ንተምሃሮ እዩ ተምሃሮ

0: ሂወትና ኣብ ሬድዮ ኮይን ክዛረባ ፀኒሐ ናበይዳ ሽደራ ዛረባ ኣለዋልግና ሕጂ ዳ ወዲን እንዴ ንኣስታት ሓደ ሰዓት ኮይን ኣብነታውያን ተባሂለን ቀለ ምሕትት ክግበረለን ፀኒሑ በቃ ዝተዓወቶ ዓወታት ዝረከቦዎ ናይ ምስጋና ወረቀት ብፖሊስ እንታይ ከም ዝተሸለማ ብቤት ትምህርቲ እንታይ ከም ዝተሸለማ መዓት እዩ ክንደይ ኢሎሞ ሕጂ ናይ ሰዓት ሙሉእ ዘረባ ክዕለኩም
1: እዚአን ኬርያን ሉልያን ሳሳይ ክፍሊ ዝመሃዳስ ስራሕ ሲና ማብ ሬድዮ ከዛርብዎን
2: ንፉዓት ምዃነ እዳ ንፈልጥ ና ነርና ክሳዕ ብሬድዮ ዝረበለን ግና ኣይመስለንን ነይሩ
3: ከመይ ገይረን ግን ነዛ ዓብ ክብሪ ረኪበኖ ንሳተም ኮ ወላ ንፉዓትን ፍትዋት እንተኾና ካዋና ዝንእሳ ንኣሽቱ ኮን
0: እሞ ንሰንስ ኣብነታውያን ተምሃሮ ተባሂለን ሽመን ላዕሊ ላዕሊ ተሰቂሉ ምስጋና ንምስጋና እየን ኮይነን ዘለዋ ዝፈልጠንን ዘይፈልጠንን ቴሌፎን እናደወለ የውሃና ክብሎ ንውዕል ኣሎ
3: ዓሽ ክቕናዕኸምሽ
2: ንቕና ጥራይ ኣይኮነን ንሕና እውን ኣሰረን ክክተል ኣለና እንታይ ደይጎለናይ
4: ዋ ናበይ ኣሰረን ክክተል እዩ ንሰን ንኣሽቱ እየን ሳልሳይ ክፍል እየን ድምሃራ ንሕና ሻድሳይ ሸባዕ ክፍል ንምሃርሲ ንሳ ንበል ኣሰረን ክክተላ
0: ሄይ ክትልክመን ንሰ እንዳ ኣብነታውያን ከማን ተባሂለን
2: ዳህላ ኮያ ክተጋጊኸ እታ ቃለ ምሕትት ክትጅምር ኮላ ተትነግርና ነርክ ኩሉም ሰማዕናዮ እሞ ብዙሕ ምስ ተምሃርና ኣላ ነርና
0: እሞ እንታይ ማይ ሓሊፎ ባዕልና ፀዊዕና ቀለ ምሕትት ዘይንገብረለን
2: ፅቡት እዚኣኻ

0: ክንበፅሕ ዝሓገዘና ምክሪ ምራቐ ናይ ቦይ ተክለ እዩ።
1: እዋ ንዓይኒ ኬርያን ክምርኦና ከለዉ ከም ገመልኩና ኢሎም እዮም ዝምርቕና።
0: ኣቦይ ተክለ ናይ ወትሩ ምርቆምን ምክሮምን ኣይትቕየርን እያ ከም ገመልኩኑ እዮም ዝብሉና። ንሕና ግን ከምኡ ኮይንና ጠቂምና ንኣሽቱ ከለና ዓበይቲ ዓወታት ተዓዊትና።
2: እንታይ ማለት ኢኸ ከም ገመልኩን?
0: ኣብ ያ ዘላ ዛ ምስጢር።
1: ንሕና እውን እንታይ ማለት እዩ ኢልና ትርጉማ ልዕሊ ኣቐምና ምስ ኮነት ነን ስድራን ሓቲትና ገመል እንታይ እዩ ዝገብር ኢልና ሓቲትና ማለት እዩ። ኩሉ ምስ ነገሩና ንዓይን ከነተግብርን ጀሚርና ርኡይ ለውጢ ከዓ ምፅኢና። ኣብነታውያን ተምሃሩ ተባሂልና ድማ ብድምፂ ሓፋሽ ተፀዊዕና።
3: እሞ እንታይ እዩ ትርጉሙ ከም ገመል ማለት?
4: ነጊረናና ኮ ልዕሊ ዝዳታ ደሊኹም
1: ሓንሳብ ሓንሳብ እስከ ንስኽን እንታይ ክንጌር ክንገራና
0: ከምዛናትክን እንታይ ማለት ኢልና ሓሲብና ክንምልሶ ስለ ዘይከኣልና ናብ ገዛና ንኺ ድሞ ነቲ ዝመለሱልና ኣፍሪና ንፅሑፎ ሸፎቶ ኮፒ ጌርና ነቲ መልእኽቲ ኣብ መደቀሲና ንጠቃዓዮ ተባሂልና ንጎን ምሸቱን ኣብ መደቀሲና ስለነንብቦ ኩሉ ግዜ ዘኻኽረና ሽዑ ቀፃሊ ስለኸም ንገብር ከይተረዳእና ኣብዚ ደረጃ በፂሕና።
4: ወዲ ግን ንሕና ድማ ኣብ ገዛና ኸልና ከም ገበል ዝኾኑ ነገራት ንስድራና ንሓቶም ድሕሪኡ ድማ ኣብ ወረቐት ኣፍሪና ንፅሕፎ ሽዑ ፎቶኮፒ ጌርና ኣብ ገዛና ንጥቀዖ ከመይ ይመስለኩም?
1: ፅቡቕቲ ሓሳብ ፅቡቕ ኣብዛ ቦታ ወረቓቕትና ሒዝና ኣብዚያ ንራኸብ
5: ፅቡቕ ሓሳብ።

0: ንሕና ትርጉም ግመል ካብ ስድራና ሓቲትና ነጊሮምና ካብዚ ድማ ብዙሕ ተማሂርና ኣብ መደቀሲና ድማ ክንጥቀዖ ኢና
1: ስኻትካባግበሩ
2: እወ ገመል ኣብ ታሪክ ሰውራ ኤርትራ መዓረ ጀጋን ተጋደቲ ተጋዲሉን ክብሪ ረኺቡን
3: ገመል መዙዝ ምዃኑ ንምርኣይ ተንበርኪኹ ይፅዓን
0: ገመል ኣብ ብርቱዕ መቆጠሜ ደኺመ ከይበለ

0: ከቢድ ሰቐም ተሰኪሙ ይጓዓዝ።
1: ገመል ብምንባሕ ኣኽላባት ከተሰናኸለ ኣብ ዕላሙ ይበፅሕ።
2: ገመል ኣብ መንገዱ ዘሎ ስብሒ ንሕማቅ ግዜ ይጥቀመሉ።

Voilà.

ንክኽር ንከብተላ እንተ መታን ይነክራ የዋ ንክኽር ከብተላ እንተ መታን ይነክራ ኩቲውን ደኩንማ ይነክል ጃቢዘው ናው ኩተከወነ ኤርትሬር አንቀይሻሚሰው ኣባይ ደምንጅግን ኸይሪ ርታሚሰው ናዕልል ዓረብ ሮግን ኩል ኣኽራስ ሳንኪተው የዋ ናዕልል ዓረብ ሮግን ኩል ኣኽራስ ሳንኪተው

0: ምኩርኳዕ ምስ ነገሰ ንምቁር ተሓሲሙ ዕረ ዝቐመሰ ተረድይዎ እምበር ናይ ተንኮል ሽሕታት ኣይደልን ዝበለ ድኹም ረድኤታት ሞራር ዝመረፀ ምስ ውሑዳት ዕድቂ ህድኣት ክብሂጉ ሓራ ንኽትወፂ ፀሓይ ተመሲሑ ቁሪ ተደሪሩ ፀሚአ በለን ፀሚአ ድሌቱ ቐቢሩ እምኔቶ ተርእሱ ተገምሲሱ ሓመድ ቤቱ ቐይርዎ ናይ ውሃሩ ጉድጓድ ተኣምሩ ብዙሕ ዩ ክንደይካ ክዝንቶ ዘይተፀውየ ኣለዎ ቀለም ዘይሓለፎ ዘይተነግረ ኣለዎ ቀለም ዘይሓለፎ
1: ኩር እዋናት ፀላእቲ ከም ዝዋሓዱ ወሲኾም ዘራያት ኣይሂ ቦምባታት ከዝንቡ ካብ ሰማያት መንዶ ሰሚዒኡ ናይዚ ህዝቢ ኣውያት ግና ፅንዓት ኮይንና ዋሕስ ኣብቲ ውሑድ ኣየር ይዕሚቕና ክነስተንፍስ ድርዖ ኮይንና ኣንጻር መዳፍዕ ጥየት ክንትኩስ ንጎታን ዝርኢ ዓለም ሰጢምና ክንብንጭር ካብ ጎቦታት ሳሕል ሓርነት ክነበስር ካልእ የለን ፅንዓትና እዩ ትምስጢር እወ ካልእ የለን ፅንዓትና እዩ ትምስጢር
2: ببير زلا ببير ببير

ኣዴታት መልሲ እውን ረኺበ ካብ ባባ ካብ ማማ ናፅና ዝምርስም ጉር ድማ ሰሚሮም ወፊሮም ዘምፅዋ ብለማ ብርሆ ሰፊሮም ረኺቦም ትረፃማ ብዕልልታ ብገበላ ኣትዮም ንኸተማ ብዕልልታ ብገበላ ኣትዮም ንኸተማ ክዳኑኒ ባንዴራ ሃገረይ ክዝንብር ክስተማር ናፅነተይ ሕድሪ ኣለኒ ሕድሪ ሰማታተይ ኣበተን ናይ ዕብሮን እየ ቃል ኣቦታተይ ክኽስክሳየ ክቢራ ሓምላይ ክሃንፃየ ድርብታት ንሰማይ ክሃንፃየ ደርብታት ንሰማይ ብዛንታ ሰሚዐ መተፃናትነት ብፅሑፍ ኣንብበዮ ተወቂቱ ብቐራት ምኽንያት ኣይመፀትን ብሸመታት ወራት ብስምረት እያ መፅያ ብፍቕሪ ሓድነት ብስምረት እያ መፅያ ብፍቕሪ ሓድነት ሞታ ናይ ትማሊ ናትነት ሎሚ ክብራየ ብክብረት ክዝምብርየ ሰዓብ

0: ነፃነት ዘጓናፅፍ ከም መላት ኢለ ንፀላእቲ ዘንፈጥፍጥ ምስ ምሉእ ኣፅዋሮም ኣፍሪሑ ዘንቀጥቅጥ
1: ባኬ መዳ ወቅቲ የደደሃይ ርስነው መበዳ

0: الاستعمار مسكر مهدد إريتريا الثورة جنبات الدباكتي نجح له سرة جنبات الدباكتي نجح له سرة
1: الريا شبكة بتحكاية تقول له حلم نقول لهم تراري كاز بل كايم ودم ربما قاكم ذكرهم بعين حلنا قروا بيتكم نقول لك أبوتانا زحلف أي مثلا نيرو بزي قادمنا
2: سلام سلام نقول لهم بحبرة أبزت انبرنات النت ዘለኹም ደቂ ኤረይ ኣውራ ንጀጋኑና ነመስግን ንዘምፁልና ሓራ ከምዚ ብርዕን ዝገበሩ ናይ ጸላእቲ ፍኽራ ናፅነት
3: ኣቦታት እያ ይትበለና ኣቦታት ካይኮና ንተዕሱ ግደፍ ናይ ፋልካን ተስፋይ ዓርከ ኣቦይ ትትሃወ ህድበል ዘይከም ተሓስበኒ ክኸውን ይኽእል ዘይከም ተሓስበኒ ክኸውን ይኽእል በልሕራይ ከነጋነቱን መን ይቐትልወን ከድያነቱን ተቐሲለን ኣይፈለጥካ ዲኻ ወ
4: ሓይላዊ ወድኻ ንግ
3: ሓይላዊ ወዲ ሓዳንዓስ ክሰዓመኒ ወይ ተመስገን ወይ ተመስገን ክንተኺዳና ምህረትኖ ዩ ሓይላዊ ወደ እንታ ብህወት ከለኻ ወይ ወድ ወይ ወድ ተመስገን ከፈጣሪ
5: ዝግ ድሕሪ ዋንጫ ክበሃል ንወግዒ ኣምር ዶ ይብልካን ገለ ብዛዕባ እዚ ወይስ ናይ ማይ ኩምዩ ትጉራን ፈኸራን በልዓዲ ውዓል ቅኒ ቅኒ ክትብል መታን በየናይ ኣጋር ኣሰጋጋር ድንቂ ብኣፍፀፍ ከምውንታኻ ምፍካር ክልተ ጫፋት እንደሞ ኾኑ ግብርን ሓሳብን በልዓዲ ውዓል ትድል እንተኾንካ ዕምርን ልብን
6: ዝተውዕል ይዘርብ ይኮ ዘሎ ትም ዓብዪ ድምፂ እዝንኻ ዘፅምም ትም በቃ ትም ዝርድኦ ክርድኦ ንዘይሰምዕ ከመይ ከም ዝኽርክዖ
7: ወልጊ ኣጠበቀቶ ብስራሕ ኣዘወልዓብለዎ ኩሉ ወያዝዎ
8: ምራ
9: ሞራል ናቶም ዝረኣ ጥራዝ ናይ ሰሜንያ ቆፅሊ ሞራል ሲዶና ገብረ ሚካኤል ዓይነባ ቤት ትምህርቲ ዕናቡር መምህር ሉል ደረጃ ቤት ትምህርቲ ምዕ መሓዛ መምህር ሃብቶም ግደይ

መደርትን ምስልያትን ከየሽካዕልሉሉ ሰላምና ክዘርጉ ክምድሩ ዝውዕሉ ኣብ ሃገርና ዘሎ ሰላም እንታይ ቃሪብናሉ ህወና ኣትናሉ መዓድና ንሱ ይባዕሉ ንጠንቀቕ ዳኣኽያት ወና ጓና መልሓሶም እንተጣዕሙ ከይመስለና ንኣና መዲሮም መዳዲሮም ከየቃትሉና ንሱ ትምኒቶም ንሰምዖም ኣለና

ካልኦት ወደት ትኣብር ኣሳድር ኣሳድር ኣለም ክሓላለ ምዛን ዓየት ብረክዕብ ሓብረ ይታስኖም ሕጁማ ተታል ይታስኖም ሕጁማ ተታል ሓየት እንተ ወድሓይ ወትበከል

ሰላም ተናብፃሕኩም ኣብ ውሽጢ ሃገርን ወፃን ብምዃን ንመደባት ኤሪቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከም ይቀኒኹም ተሕዝቶ መደብ ማእገር ዝቐርበሉ ሰዓት ኣኺዱ ኣሎ ክሳብ ፍፃሜ መደብና ከም ወትሩ ምሳና ሓቢርኩም ክትፀንሑ ዕድሜና እዩ።

ዝኽበርኩም ተኸታተልትና ብቋንቋ ትግራይ ዝተላለውት ተኸታታሊት ፊልም ሕደጋት መበል ሳልሳይ ክፋል ኢና ከነቕርበልኩም ናብኣ ካስክረኩም

0: ዋዛ እንታ ድ ምገብና ልጅነት ኣካይ መቕረሒ ይትግባእና ብውንካስታ
1: ኣክሪ ሰነት እንዳበፅሐው ከ ልሕተፍሉ ኣሎ

0: ምት መላይካ ምንረስፎ ምንቀንፃ
1: ኣዘቃ መሰረታ
2: ሙሉ ወለት ሰኒኩ ነበረ ቤት
0: ከነክራም ሰሬዘይኩም
1: ይዋ ሳማና ክሎትን ቤለ ዛ ኣነ ወንቲ ክለ ነው
0: ኣነ ሓድራም ሰሳሪ ሰት
1: ኣዘይማ ግደ ኣሰቲ ሓረቡን የሰኒ ተቢሩ ብሉ ሓንገል ተፈልጦ ድራስ
0: ብሓን ሕፍዝማ እምበር ቡን ይትሓለልኒ ይብ ጀበናት ይተትሓበኒ
1: ኣ ከማ ዋዓት ክበሎ ስና

0: እቲ ውዳበ ብመንእሰያት ኮይኑ ክትዕዘቦም ከለኻ ድማ ዝያዳ ኩርዓት ዝፈጥረልካ እዩ። እዚ ሓቂ ኣብቲ ብኣባላት ካድራት ፖሊስ ኤርትራ ዝተወደበ ብምኽንያት 24 ግንቦት ዝተሰላሰለ ኣብ ስፖርታዊ ፍልጠት ጠቀስን ስነ ጥበባውን ውድድራት ጐሊሑ ዝተዓዘብናዩ እዮም።
1: ዋጋኺ ዓደይ ከቢድ እዩ ዘይምዘን ጥረ ነገር ኣይኮነን ብገንዘብ ዝትመን ፍረ ኽባር ዓደይ እያብ ዓፅመደም ህይወት እዩ ዋጋኺ ካብ ኩሉ ዝረዝን ዛንታ ሕልፍኪ ዘኾርዕ ዝሕብን ዓደይ ዓዲ ዋርሳይ ዓዲ ይከኣሎ ሕፉር ልዳትኪ በናብስ ዝሕሎ ኮኸብ ከዋኽብቲ ግርማዊት ተፈጥሮ ንንጸብራቕ ብርሃንኪ የለን ዝደፍሮ ዓደይ ዓዲ ሰላም ዓዲ ፍቕሪ ዓደይ ዓዲ መጎስ ክብሪ ዓደይ ዓዲ ታሪኽ ዓዲ ባህሊ መን ኣሎ ንዓኺ ክመስል ዘይደሊ ጽባቐ መልክዕኪ ኣባይ ምስ ሰሓበ ዕቑር ሃብትኺ ብሽላ ኽዝንበ ነቢያት ሓሶት ጥፍኣትኪ ምስ ሰተንበ ደመና ተንኰል ኣብ ልዕሊኺ ምስ ሰረበ ሽቶኡ ኸይወቕዐ ሰርቡ ኸይዘነበ መፀ መፀ ጸላእትኺ ዝድምስስ ዝተኸፍለ ይከፈል ሰላምኪ ዘውሕስ መሰላትኪ ዝናሩ ናጽነትኪ ዕጣቑ በጃ ሓሊፍልኪ ፀሓይኪ ኣብሪቑ ዓደይ ሕጂ እውን ኣለና ከምቲ ናይ ዓንተቦ ጥያኡ ንደግም ታሪክኪ ንዕቅቦ ሕድሩ ንፍጽም ኣሰሩ ንስዕቦ ልሳን ከይከፈትኪ ውሽጢኺ ነንብቦ ግርማኺ ነውርሶ ታሪክኪ ንርክቦ
2: ካብቲ ጸበናዮ ንላዕሊ እቲ ዘዳለዎ መደባ ዘምፅኦ ሓሳባት ብዙሕ ነገር ከዓ ፈትሾም እዮም እቶም ኣባላት ፖሊስ ከዓ ኣባራቢሮሞም እዮም እቲ ዝድለኻ ንሱ እዩ ሓደ ካድር ኩሉ ግዜ ካብ ሜዳ ትሒዝካ ዝስራሓሉ ዝነበረ እንድዩ ተመሊሱ እቲ ካድር ኣብ ኩሉ ነገር ሲ መሪሕ ኮይኑ ዝውፈ መስዋእቲ ቀዳማይ ኣማእቶት ቀዳማይ ብፆቱ ምእላይ ቀዳማይ እዚ እቲ ዕላማ እሞ ሕጂ ከዓ ተስፋ ንገብር እዚኣቶም ከዓ በዚ ጀሚሮሞ ዘለዉ እዚ ባህርያት ናይ ካድር ወሪሶም ካብኦም ዝድለ ኣበርክቶ ብዝላዕለ ክገብሩ ትስቢትና እዩ እምነት ከዓ ኣለኒ ብኡ መጠን ከዓ ጀሚሮም ኣለዉ እቲ ነገር እውን ኣቐዲምካ ብኣኼባ ገለ ንገብር ነርና እንዲና ድሓር ምስ ኣስተውዓልናሉ ግን ዝውዳበ ኣገዳሲ ኮይኑ ረኺብና ምስ ወደብናዮም ከዓ ከም ዝግበሩ ከይበልካዮም በዕሎም ዝውገሶ ዓይነት ሰባት ኮይኖም ረኺብና ብኡ መጠን ይጎዩ ኣለዉ ፅቡቕ ውፅኢት ከምፅልና ከዓ ተስፋ ኣለና
3: እቲ ከምዚ ዘብፅሖ ነገር ከዓ እቲ ውዳበ እዩ
4: ከማ ንኩሉ ደማእከለ እዩ ነይሩ ኣዋልድ ነረን ተሳትፎኦን ኣብ ኩሉ ነረን ብፍላይ ከዓ ኣብቲ ደድማዓሉ ኢለን ዳሓሰብኦ ማለት እዩ
5: ብስፖርት ይኹን ብሓፈሻዊ ፍልጠት ዋላ በቲ ግጥሚ ስነ ጥበባዊ መዳዩ ክትርኢ ከለካ ኣዝዩ ዕዉት ኣዝዩ ደስ ዘብል ሃዋህዊ ነይሩ ስምዒታዊ ስምዒትካ ዘለዓል ዘገናፍል ሃዋህዊ ነይሩ እሞ ብጣዕሚ ፅቡቅ እዩ ነይሩ
0: ፖሊስ ምስ ህዝቢ ብምውህኻድ ፀጥታ ሰላምን ርግኣትን ሕብረተሰብ ዝሕሉ ኣካል እዮም እዚ ዕላማ ሸትኡ ክሃርም እንተኮይኑ ግና ብመጀመርያ ኣብ መንጎኡ ዘሎ ውህደት ዝያዳ ምስ ሰጥምን ዝጥንክርን እዮም ነዚ ብኣግኡ ዝነቐሐሉ ካድራት ፖሊስ ኤርትራ እምበኣር ነዚ ንምትግባር ንነዊሕ እዋን ውዳበና ከመይ ክኸውን ኣለዎም እንታይ ኢና ክንገብር ዘለና ብኸመይ ኣገባብ ከ ዝብሉን ካልኦትን ሕቶታትን ብዝግባእ ኣፅፊፎም ብምብጋስ እዮም ነዚ ዝተዓዘብናዮ ብምክንያት በዓልና ፅነት ዝተካየደ ውድድራት ከሰላስሉ በቂዖም
3: ስለዚ ብካድራት ጌርካ እቲ ትካላዊ ኣሰራርሓ ናይ ፖሊስ ምሕያል እዩ ደጋፊ ኮይንካ ኣብ ግብራዊ ስራሕ ውፅኢታዊ ንምዃን እዩ ንቕሓት ዓጢቕካ ተወፋይነት ሒዝካ ኣድማዐ ዝኾነ ወይ ከዓ ልዑል ኣገልግሎት ንህዝቢ መሃብ እዩ ነይሩ እቲ ዕላማና ጥራይ ብኸምኡ ዘይተሓፅረ ግን ብዚ ኣጋጣሚ ናይ በዓል ናፅነት መበል 35 ዓመት ምርኩስ ብምግባር ከዓ ኣካል ናይቲ ዕላማና ስለ ዝነበረ እዚ ውዳበ ብምግባር ውዕውዕ ዝኾነ መንጎ መንእሰያት ንንቕሓቶም ኩሉ ነገሮም ዝፍትሽ ሞይኦም ዘለሊ ስራሓት ተኻይድሎ ከይነቕሓኻ ትገብሮ ነገር የለን ንክትውፈ ከም ዝኾነ ብዚ ሃገር ዘገልግል ዘሎ ብግቡእ ስራሕና ውፅኢታዊ ንክንኸውን እዩ ብቴክኖሎጂ ዝዓጠቐ ብፍልጠት ዝዓጠቐ ብስነ ሓሳብ

0: ሰረፀ ወይ ከዓ ዶ ሰልጠነ መንእሰይ ሃሊና ኣድማዕን ውፅኢታውን ስራሕ ንምምፃእ ኣብ መዓልታዊ ስራሕ ዘሎ ስራሓትና በዓልና ንበዓልና ገምጊብና ዕው ዝኾነ ስራሕ ንምክያድ እዩ። ኣብነታዊ ምዃን እዩ ብዓብ እዩ
1: ስፒከር ኣክሮ ጥንስቲ ምስ ከልቢ ተሓባ ምስ ኮና ምስ ከልቢ ተሓባ ጎብየ ብሰላምታ ባንዴራ ተሰቂላ ሰቂሎም
2: ኣብካ ግደ
1: ግዜ ኣሎ ኣለካ ቀፅል ቀፅል ሰላምታ ገይረ ባንዴራ ሰቂለ ሙሉእ መልሲ
2: ሙሉእ መልሲ ሰላምታ ገይረ ባንዴራ ሰቂለ።
3: እዚ ውዳበ ቅርፅታቱ ብምቋም ካብ ግዜ ናብ ግዜ ተመክሮታቱ እንዳደለበ እዩ ዝቐፅል ዘሎም መንእስያት። እዚ ውዳበ ኪኖቲ ብውልቂ ዝገብርዎ ካድራዊ ክባኣቶም ብጥርኑፍ ዓበ ፅልዋ ዝገብርን ንንጥፈታት ፖሊስ ኤርትራ ድማ ማርሻ ወሲኹ ንቅድሚት ዝደፍእ ንክኸውን ድማ ኣብ ሓያል ፃዕሪ ይርከቡ ኣለዉ።
4: ቀዳማይ ነገር ክእለታት ዘይነበረ ተምፅእ ትኽእል ኢኻ እቶም ኣባላት ከም ዝበራበሩ ከም ዝተሓዋቐፉ ናይ ኣህዱ ፍቕሪ ከም ዝሓድሮም ስለ ዝገብር እዚ ጥርኑፍ ዝኾነ ውድድራት ዘለዎ ናይ ስፖርት ኹን ካልእቲ ዝረእኹም ሓፈሻዊ ፍልጠት ኣብ ርእሲ እቲ ዓቕምታት ናይቶም ኣባላት ምዕባዩ እቲ ውህደት ፍቕሪ ስምምዕ ሌላ ኣብ መንጎኦም ድሓርቲ ኣብ ግዜ ምቅያር እውን ክራኸቡ ስለ ዝኽእሉ ዝያዳ ሂወት ትፈጥር እዩ ሞ ኣገዳሲ ዝኾነ መደብ እዮም ወዲቦም ብኡ መጠን ከዓ ንዕጉብ እየ።
0: እቲ ዝነበረ ስምዒታት ዘለና ዕቁር ፀጋ ዘይፈለጥናዮ ኣፍሊጥና ኣሎ ማለት እዩ።
5: መንእስያትናስ ማዕረ ክንደይ ብቕዓት ምዃኑ እዩ መርኢልና ኣሎ ማዓንቲ መደበራት ማእከላ ቤት ፅሕፈት ኩሉ እቲ ድነበረ ሲ ምሽ እቲ ሃዋህውሲ ንጥምረት ደኸይድ ነይሩ ማለት እዩ።
6: ኪንኡ ድማ እዞም ሰባት እዚኣቶም ንኣብነት መንእስያት ብምልኦም ተኣኪቦም ኣብ ሓደ ስራሕ ክሰርሑ ምስ ፀንሑ ናብ ከምዚ ዓይነት ንጥፈታት ናብ ግጥ ናብ ስነ ጥበባዊ ውድድራት ስፖርታዊ ውድድራት ክትመርሖም ከለኻ እቲ ኣእምሮኦም ተነቃቂሑ ወይ ድማ ናይ ምፍጣር ክእለቱ ኣስፊሒ እዩ ናብቲ ስራሕ ዝምለስ ሽዑ ኣብቲ ስራሕ ኣድማዓት ኮይኖም ክወፁ ዝሕግዝ ባይታ እዩ ማለት እዩ።
7: ሓቢ ዝነበረ ወይ ተደጉዱ ዝነበረ ብቕዓት ናይ ካልኦት ሰባት ክንርእውን ክኢልና ኢና።
8: ብዓብኡ ከዓቲ ሞያ ናይ ፖሊስ ዲስፕሊን እንዲ ድምህር ኣብዞም ስፖርታውያን እዚኦም ሕጂ ብባህሪ ናይ ስፖርት ሓርፋፍ ወይ ህልኽ ድመልኦ እዩ። ነቲ ናይ ፖሊስ ባህርያት ኣብዚ ኣንፀባሪቖም ስነ ስርዓት ዘለዎ ውድድር ኢና ንርኢ ዘለና።
6: እቲ ዝዓበየ ወለዶን እቲ ንኡስ ዝወለዶን ኣብ ሓደ ጣውላ ኮፍ ኢሎም ክዛተዩ ክበሃሃሉ ሓደ ሕድ ክጠማመቱ ክረኣኣዩ ከለዉ ቀሊል ነገር ኣይኮነን። ብኡ መንፅር ከዓኒ እቲ ክውረስ ዝግብኦ ነገራት ናቶም ክትወርስ ሓጋዚ ነገር እዩ።
9: ኣብቲ ናይ ሓፈሻዊ ፍልጠት እንተርእናዮ እቲ ሕቶታት ምስ ሞያ ፖሊስ ዘተኣሳስር እዩ። መብዛሕትኡ ኣብ መዓልታዊ ስራሕ ፖሊስ ዘጓንፈና ኣባላት ከዓ ይፈልጥዎን ናይፈልጥዎን ንኸተፍትሽ ዝሕግስ ዝነበረ ዓንቀጻት ነይሩ ምስ ቤት ፍርዲ ምስ ኣኽባር ሕጊ ዘረኽበና ኣብ ስነ ምግባር ፖሊስ ዝተኣሳሰር ነይሩ። ኣብ ሓንቲ መደበርሲ እንታይ ዓይነት ኣሰራርሓ ካብ ኣዛዝ ስጋብ ተራ ይኽተል ብሕጋዊ መንገዲ ምስኡ ዝተኣሳሰር ነይሩ። ሓፈሻዊ ንፖሊስ ዝውክል ሕቶታትን ዋላት ስፖርታዊ ሕቶታት ተሪኢኹሞ ኸማ እንተስተቢልኩምሉ ምስ ጋንታ ፖሊስ ወይ ኣልተሕሪር ዝተኣሳሰር እዩ ዝበዝሐ። ምክንያቱ ኣብ ሓደ ኣህዱ ድዕራ ኣለኻሲ ድሕረ ባይታ ናይቲ ኣህዱ ክትፈልጥ ኣለካ። ካብኡ ዘይፍለ ከዓ መዓልቲ ናፅነት ነብዕል ስለ ዘለና ታሪካዊ ሕቶታት ምስ ናፅነትን ምስ ታሪክ ሃገርናን ምስ መንነትናን ዝተኣሳሰሩ ሕቶታት ከዓኒ ተዳልዮም ኣባላት ውን ንክፍትሹ ገይርዎም እዩ። ናይ ታሪክ መፅሓፍትን ቢቦም ድሕሪ ተመሊሶም ፖሊስ ፈትሾም ከምዚ ዝተረኣየ ድማ ልዕሊ ትፅቢትና ውፅኢታዊ ነይሩ። እቲ መደብ ማይም ውን ብልሕ ናይ ሓደ ሰብ እዩ ዘረዳእካ ብምንቅስቃስ ከመይ ጌርካ ሓሳብካ ትገልፅ ወይ ከዓ እዚ ቦዲ ላንጉጅ ዝበሃል ፖሊስ ካ ከምኡ ክኾን ኣለ። ፖሊሲ ንሓደ ጥርጡር ክሕዞ ተደልዩ ሲ ብቦዲ ላንጉጅ ከሽክዖ ወይ ከዓ ክታሎ ክእል እዩ። ከመይ ገይሩ ይፈልጦ? እዚ ንባዕሉ ኣካል ናይቲ ሞያ ፖሊሲ እዩ ነይሩ ከምዚ ዝረኣናዮ ድማ ብጣዕሚ ዕውት ዝኾነ ነይሩ።
10: ኢራብ ከም ምልክት ኣርማ ፖሊስ ኤርትራ ክትኸውን ዝተመርፀትሉ ምክንያት ግለፅ። ኣርማ ፖሊስ ኤርትራ ኢራብ ስለምንታይ እያ ኣርማ ና ፖሊስ ወይከዓ ኢራብ ክትኸውን ተመሪፃ?
11: ሓደ ፍጥነት ስለ ዘለዋ ፈጣን እያ፣ ካልእ ናይ ምስትውዓል ኣቕማዊን ሓያል ኣቕሚ ኣለዋ ንከባቢኣ ናይ ምስትውዓል ኣቕሚ ማለት እዩ። ካልእ እውን ሕያወይቲ እያ ከዓ
10: ሙሉ መልሲ ረኪብሎ ኢራብ ከምልክትኣታፈርዘትራክከውን ተመርፀትሉ ምክንያት ቅጥፍቲ ስለ ዝኮነት መስተውዓሊት እያ፣ ሰላማዊት እያ፣ ሃብቲ ሃገር እያ። ሓደ ጥርጥር ኣብ ፖሊስ ቀሪቡ ብዘይ ዝኮነ ይኹን ፀቕጢ ቃልእነቱ ወይ ቃል ተኸሳስነቱ ዝህበሉ ዓንቀፅ ክንደይ?
1: ኣንቀፅ 27 ገበናዊ ስርዓት ማለት እዩ። 27 ሳብ 2 ንኡስ ኣንቀፅ 2 ማለት እዩ።
10: ተዓወት ኣብ ዓመተ 2025 ሻምፒዮን ልግምሽተ ሃገርና መን ነይሩ? 2025
11: ንሆም ዝራይ ውግእ ተጎርባ ሰና ርባዕት
3: ውዳበ መሰረት ናይ ኩሉ ዓወት እዩ ዝብሉ እዞም ኣባላት ንዝዓበየ ስራሕ እውን እጅግኦም ሰብሲቦም ተበጊሶም ከም ዘለዉ ይገልጾም።
4: ውዳበ ተዘየሎ ዝኾነ ነገር የለን። ድሕር ዘይተወደብካ ድማዕ ዝኾነ ስራሕ ክስርሐ ትኽእልና በበይኑ ፋሕፋሕ ዝበለ ስራሕ ክስርሐ እንድሕር ኮይኑ ውፅኢት የብሉን። ስለዚ ውዳበ ጥራይ ዘይኮነ ናይ ጉጅለ ስራሕ ንባዕሉ ቲም ወርክ ንብሎ እዚኣ ኣገዳሲ እዩ። ኩሉ መደባት ከዓ ብዝተወደበ መልክዕ እንድሕር ክትመርሖን ክትሰላስሎን ክኢልካ ዝዘለኻዮ መደባት ኣብ ሸቱ ንምብፃሕ ዝያደ ሓጋዚ እዩ። ድሕሪ ውዳበ ዘየለ ግን ልካ ከም ማእዝና ዘይትፈልጥ መርከብ ከምኡ ማለት ኮ እዩ። ስለዚ ተወደበ ሓይሊ ጥሙር ዝኾነ ዓቕሙ ሒዙ ኣድማዕ ዝኾነ ስራሕ ክሰርሕ ክእል። ንድሕር ዘይተወደበ ግን ፋሕፋሕ ዝበለይ ብቐሊሉ እቲ ዝሓሰበውን ክተግብር ኣይክእልኒ እዩ። ስለዚ ውዳበ ኣዝዩ ኣገዳሲ እዩ። ድሓር መደባትካ ሰሪዕኻ ብመደብ ንክትከይድ እውን ሓጋዚ እዩ ማለት እዩ። ተደ ውዳበ ሃሊ ኮይኑ መዓስ እንታይ ትገብር መን እንታይ ገብር እንዳ መደባት እንዳሰራዕኻ ስለ ትኸይድ ስለዚ ንውዳበ መተካእታ ይብሉን። ውዳበ ስለዝሃለዎ እዩ ህዝቢ ኤርትራ መሪሕ ውድብ ስለ ዝረኸበ እዩ ናብ ዓወት ክበፅሕ ክኢሉ። ስለዚ ውዳበ እሞ ከዓ ኣንፋት ዝኾነ ውዳበ ሕንፃፁ ንጹር ዝኾነ መትከሉ ንጹር ዝኾነ መደባቱ ንጹር ዝኾነ ኣወዳድባ እንድሕር ኣሎ ኮይኑ ኩሉ ግዜ ዓወት ኣብ ቅድሚ
12: ዘይንቀል ጉዕዞ ዘይግራሕ መጻኢ ዱልዱል መሰረት ዘይዕንቀፍራይ ትርጉም እምባረይ ዝኸዶ ብፃዕሪ ንዘይትገር እምባ ካሕሁ በህሊ ኣብ ዝዓወረት ዓለም ብርሃነይ ክደጉሕ ኣብ ዝሕንቁፍ ዓለም ስርዓት ዓልቦ ስርዓት ኣብ ዝመግሃር እዋን እሳት ዝሕለቦ መዋእል ደሴት ሰላም ኮይነ ብንቕሓት ክሳግም ዋጋያ ሓቲታትኒ ዝሓንኳል ዓለም ሸኽ ምፅዒናትኒ ናሻዕ ዝደጋገም ረፅሚ እኩይ ትልማ ኣብ ልዕለይ ካሃመም ሕንኩር ቀናን ፍርዳ ኣብ ዝባነይ ክድብል ራይ ምንባረይ ብደበና ኣድልዋ ክዕሎ ትልሚ ጉዕዘይ ብመንረጋዕ ክፍኣታ ክድረብ ሸኽምጨው ተፃዒነ ካብ መትከለይ ከንደልህፅ ክንደይ እሞ ዘይፃዕተረት ንጥፋተይ ክትእውጅ ሽኮ ኣጋረይ ቀርሲማ ድውያ ኣጋራ ኸተግዝመኒ ብርሃን ዒንተ ያንቂራ ሓባል ዒንታ ኽትስልመኒ ሓቒር ማየይ በሪዛ ትፋ መርዛ ኽተልሕሰኒ ረስያ ናሕልዋ ትርጉም ብፅና ክትሰብከኒ እንታይ ዘይገበረት እንታይ ከሓደገ መሬት ፃሕጢራ ሰማይ ጠንቂራ ብሞተይ ክስሕብ ኣብ ገዛ መረበተይ ከም ጊልያ ኸገልግል እሳት ኣሳዊራ ሲኦል ካኪሓያ ክሳደይ ክደፍር ብሸጣን ረስያን ያኢ ቀልበይ ክትሰልበኒ ሰላም ውሽጠይ ክትዘርግ ብፅሉል ዲሞክራሲ ብዕንጋሎ ውህበት ካዕበት ሃብተይ ክትምንዛዕኒ ብዘብለጭረጭ ኩርኳዕ

ተፅላዕኒ ኣበደኒ ለነቒለ ፅዋ ክፍኣታ ክፍርዞ ነበልባል ሽንካራብ ደረት ዓተይ ከፅዕዮ ነዊሕን መሪርን ተፀሚመ ጥርሳን ዓሉቓ ኸበርዕኖ ኣብ ፅኑዕ መትከለይ ዓሪደ ብርሃውታይ መፅሕዮ ባሃይ በልካ ዓለም በጢሰዮ መፈንጠራ ሕሰምኪ ምስ እምባ ተራፂመ ረመፅኪ ኣብሪደየ ረቲዐኪ ስጉመይ ኣይቅልበስን ካብ ደረት ርኢተይ ኣርሒቐኪ ግምጃ ፅበሐይ ወኒነየ ኣለኹ ብቕርፀት ተለለወ ሕጂ

0: ንመንእስያት ኣብ ከምዚ ዓይነት በብተውህብኦም ዝጐይሉ ባይታ ምጥጣሕ ኣባላት ፖሊስ ኤርትራ ጽባሕ ንግሆ ኪኖ ኣኽበርቲ ጸጥታ ንፉዓት መደርቲ ብቑዓት ስነ ጥበበኛታትን ስፖርተኛታትን ኮይኖም ክፈርዩን ፍርዮም ድማ ኣብ ብራኸ ሃገርና ኣብ ዝመዳይ ድማ ዓብ ተራ ክጻወቱ ዝኽእሉ ዜጋታት ኣብ ምፍራይ እውን ዕዙዝ ኣበርክቶ ክህልዎ እዩ።
1: ድረዊን ከምዚ ዓይነት ውዳበ ተኣታት እዩ ስለ ዘሎ ከመይ ጌርና ንሕና ነቶም መንእስያትና እቲ ረቂቕ ዝበሃል ክብርታት ናይ ህዝቢ ኤርትራ ነመሓላልፈሎም ብዝተፈላለየ መንገዲ ብስነ ጥበብ ጥራሕ ዘይኮነ ሲ ከምኦም መንእስያት እንታይ ይገብሩ ኣለዉ ኣብ ካልእ ቦታ ድዕዳ ወሲድካ ኣርኢኻዮም ኣብ ህንፃት ኣብ ህንፃ ኣብ ምሕላው ልኡላውነት እንታይ ርኢኻዮም ከማኒ ሓደ ነገር ክስወጦም እዩ ወይ ከዓ ረቂቕ ዝኾነ መልእኽቲ ሒዞም ክመፁ ይኽእሉ እዮም። ኣብዚ እዋን እዚ እዚ ኤኣይ ዝበሃል ወይ ከዓ እዚ ብልሒ ኣእምሮ ዓለምና ናብኡ እዩ ዝቕየር ዘሎ ይጎይዩ ከማን ዘሎ ነዚ ክብድሆ ዝኽእል መንእሰይ እዩ። ብፍላይ ድማ ምስ ገበን ዝተኣሳሰር ብዙሕ ነገራት እዩ ዝቀላቐል ዘሎ ነዚ ክብድሆ ወይ ከዓ ነዚ ክከታተሎ ዝኽእል ከዓ እቲ መንእሰይ ምስ ቴክኖሎጂ ዘለዎ ናይ ቀረባ ርክብ ወይ ናይ ቀረባ ሌላ እዩ። ከምዚ ድዕር ኮይኑ ነቲ መንእሰይ ከመይ ጌርካ ይካትሕዞ በቲ ንሱ ዝደልዮ ዝምባለ ወይ ከዓ በቲ ንሱ ባህ ኢልዎ ዝቐርቦ ዝምባለ ወዲብካ ይካትኣትዎ። ስለዚ ነዞም መንእስያትና ብዙሕ ስራሕ ይጽበየና ኣሎ ብዙሕ ኣእምሮ ዝሓትት ስራሕ ኣጽበየና ኣሎ ምስ ዓለም ዘጉይ ስራሕ ኣጽበየና ስለ ዘሎ እዚ ውዳበ እዚ ኣብ ቀጻሊ ሓይሉ ነቲ ሞያ ፖሊስ ከዓ ንኸሕይሎ ብዙሕ ተስፋ ኣለና ማለት እዩ።
2: ብሰፊሕ ይጽበየና ዘሎ ከም ብዝዓበየ ብዝተወደበን ብዝፀፈፈን መንገዲ ንክንገብሮ ከዓ ዘጸግም ዘሎ ኣይመስለንን።

0: ኣነ እንተ ደኣ ሓንቲ ወሲኸ ካልእ ሰብ እውን ሓንቲ ደኣ ወሲኹ ክድመር እያ ተደሚሩ እዩ ከዓ እቲ ብዙሕ ነገር ድመፅእ ማለት እዩ። ስለዚ ብቓዕትና ንርኢ ስኒሕና ክንገብሮ ንኽእል ንግበር ማለት እዩ።
1: ከምዚ መድረኻት እዚ ከዓ ኣብ ካልእ ግዜ ክፍጠረልና ኣባል ፖሊስ ኮይንካስ ምስ ካልኦት ምስ በዕሊ ኢሚግሬሽን ድዩ ናይ ሃገር ወኪልካ ከማ ክፃወት ኢንትራ ስፖርት ዝበሃልቲ ክንሳተፍ ንደሊ
2: ዮሃና ንኩሎም ኣባላት ፖሊስ መጀመርያ ንኩሉ ህዝቢ ኤርትራ ንኩሎም ኣባላት ሓይልታት ምክልኻል ኤርትራ ብምሉእ ንህዝብና ረህዋን ቅሳነትን ብልፅግናን ምዕባለን እውን እምነየለዎ ዝጋጣሚ
3: ነቲ ኣብ ዶባት ኤርትራ ኮይኑ ሃገር ኣብ ምውሓስን ናብ ህንፀትን ተዋፊሩ ዘሎ ሓይልታት ምክልኻል ከምኡውን ንኩሎም ኣባላት ፖሊስ ንመላእ ህዝቢ ኤርትራ ኣብ ውሽጢ ናብ ደገን ዘሎ ድማ ብሽም ወይ በዚ በዓል ዚ ዮሃና ይብል ይቕኒየለይ
4: ድምቀት እዛ ባንዴራ እዛ ባንዴራ መን ኢልዋ ጨርቂ ከመይ ኢላ ትበሃል ተሃራፊት ወርቂ ብኸመይ ትምሰል ኣልማዝ ክቡር ዕንቂ ኪንዩ ኽብራ ኪኖት ዓለባ ፍጹም ዘይትግለጽ ብልሳን ዘረባ ቀደማ መግዛእቲ እንከለና ብዛሬባ ክትወርድ ክትድይብ ከመይ ድያረብ ሪባ ሎሚ ግን ኣብ ዘንጋሓ ዂራ ተንበልብል ወቂባ ምስተን ሞዛናኣ ኰሪዓ ውለብሊባ እናሃ ነጊሳ ብሳላ ጽምቢ ሕዝባ እምበር እዛ ባንዴራ እዚ ህዝቢ ሕልፊ ሰብ ዘፍቅራ ኪኖ ብደም ብርሑ ዘንብራ ሞጊቱ ረቲዑ ኣብ ዘንጊ ዘሕኰራ መታን ከይትወርድ ሓንጊሩ ዝጾራ እዛ ባንዴራ መንበልባላ ብሓይላዶ ብሓይለ ንፋስ ብሓይላ እምበር ከመይ ብሓይለ ንፋስ ከትዕጸፍ ክትዝርጋሕ ኣሎኮ ትንፋስ ኣብ ህላዊኣ ዝነብር ዘስተንፍስ እዛ ባንዴራ መለለይትናያ ኣርማን ሕላገትን እቲ ደም ባሕርና ባዕላ ማዕድንን መሬትን ከመይ ኢላ ትኣቱ ኣብ ዋጋ ዕዳጋ ህይወት እንዲ ተኸፊልዋ ረዚን ዋጋ ካብ ዓዘቕቲ ካብ ናይ ሓርገፅ መንጋጋ ኣውፅኡ ኣብ ሓቂ ጽኒዕዋ ኣብ ቁኑዕ ዘይጊጋ እዚ ህዝቢ እወ እዚ ህዝብን ዛባንዴራን ዘይነጻጸሉ ከም ዋልታን ጭማራን ጥምረቶም ስምረቶም ከም ገጻት ናይ ሳንቲም ፍቕሮም ዘቕናዓካ ሓድነት ዘደጋግም ረቢሖም ጐዲሎም ተደሚሮም ሓደ ዘይነጻጸሉ ሓንቲ ኻብቲ ሓደ ክንደይ ድሓሊፉ ስለ ዛ ባንዴራ ንእንቲ ዝሃገር ዎ ስለ ፍቕራ ንሳብ ላዕሊ ንሕና ፍግራ እናጸለለትና ንውሕሰላ ኽብራ እዛ ባንዴራ ምንብልበላ ብሓይላዩ ዋይ ብሓይልን ንፋስ ክትዕጸፍ ክትዝርጋሕ ኣሎኮ ትንፋስ ኣብ ህላዊኣ ዝነብር ዘስተንፍስ ህልውን ሰማዕትና ኣሎ ኣብ ዛ ባንዴራ

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገር ኢኹም ዘለኹም ካብ ዝቐፂልና እውን መድረኽ ዕዱም ጋሻ ማእገር ኢና ክቐሪብናልኩም ዘለና። ናይ ሎሚ ዕዱምና ድማ ኣብ ዓውደ ኣትሌቲክስ ዝነጥፍ ናሆም ኤርምያስ ብዝያዳ ዝፅዋዕላ ድማ ሰንዓፈ ምስ ኢና ዕላል ክነካየድ ክሳብ ፍፃየ መደብና ምሳና ሓቢርኩም ክፀንሑ ድማ ዕድሜና እዩ። ናሆም ኤርምያስ ከመይ ኣለኻ?
1: ፅቡቅ ፅቡቅ።
0: ብሰንዓፈ ዶ ክብለካ ዋላ በታ ናኹም?
1: ብሰንዓፈ በርታሓሽ፣ ምክንያቱ ዝያዳ ብሰንዓፈ ስለ ዝፍለጥ።
0: ፅቡቅ ሃራይ ሰንዓፈ ቅንያቱ ቅንያት በዓልና ፅንፍ መበል 35 ዓመት ኣብ ምክባር ኢና ቀኒና ገና እውን ተሃዋሁ ኣይሓሰሰን ዘሎ ከመይ ኣሕሊፍካዮ በዓልና ፅነት?
1: ብጣዕሚ ናይ ባሓቂ ብዘይቀልዓለም ፅቡቅ ነይሩ በዓልና ፅነት። ምክንያቱ ፅንዓትና ውሓስና ኣብ ትሕቲ ዝብል ቴማ መበል 35 ግዜ ሕጂ ንዝክሮ ኣለና ማለት እዩ እጂ ዓሚ ነይሩ እቲ ናፅነት ቅድሚ ዓሚ ነይሩ ግን ካብ ዓሚ ብዝበለፀ ሎም ዓመት ብጣዕሚ ፍሉይ ነይሩ ወላ ንኣብነት ብምክንያት እዚ ክቡር በዓል ማለት እዩ። ኣብ ትካላት ምስ ከድካስ ዋጋታት ናይ ምሕሳር ነይሩ። ኣብ ምግብታት ክኸውን ይኽእል፣ ኣብ ክዳውንቲ ክኸውን ይኽእል፣ ኣብ ጫማታት ብምክንያት ዝረዚን ማዕርክ እንደይ ረዚን ምዃኑ ትበዓል ሲ ኣብ ትካላት ወላ ምስ ከድካስ ምጉዳል ዋጋታት ትገብሩ ማለት እዩ። ስለዚ ብጣዕሚ ፅቡቅ ዝኾነ ካብ ዓሚ ሎሚ ዝበለፀ ሓሊፉ ካብ ሎም ዓመት ከዓ ዝመፅእ ፅቡቅ ከም ዝሓልፍ ርጉፅ ነገር እዩ። ስለዚ ብዘይቀል ዓለም ኩሉ ህዝቢ ኤርትራ ብጣዕሚ ንበዓልና ፅነት መበል 35 ዓመት ብጣዕሚ ብፍሱህ መንፈስ ይሕሊፎ።
0: ፅቡቅ ሓደይስ ክና ምሳኻ እውን ንፋስ ናፅነት ከተዝተማቕርያ ክኒኻ ኣብ ጎደናታት ልምምድ እውን ተካይድ ነርካ ማዕረ ማዕረ ምስ ናይ በዓል ናፅነት እሞ ሰባት ድማ ብየማነ ፀጋም ክፅውዑ ከንዕዘብ ኢና። እዚ ናይ ሰባት ምፅዋዕ ከመይ ትሪዮ እስከ ንስኻ ንኩሉ ኣኽቢርካ ድማ ኢኻ ትኸይድ ኣብዚ እንታይ ኣለካ መግለፂ?
1: እዋ እንታይ ድዩ ኩሉ ግዜ እቲ ቅድሚ ናብቲ ዓወት ምምፃእ ከይ ተዓወት ከለኹ ሲ በቲ ሞራል ናይቲ ህዝቢ ኣብዚ ደረጃ ዝበፂሐ ማለት እዩ። ስለዚ ብናይቲ ሞራል ናይቲ ህዝቢ ናብ ዓወት መፅአ ኣብ ዓወት ምስ መፀ ኳ ነቲ ህዝቢ ከዓ ሳላኻ እዩ ማለት የቐኒየለ እዩ። ከምዚ ሞራል ናብቲ ዓወት ኣንፂኻ ድሞ ሕጂ የቐኒየለይ ፃማኻ እዩ ንምባል እዩ እቲ ደገፍ ማለት እዩ። ንሻሎ ከምዝበልካ ከዓ ዓብ ንእሽተይ ከይበልካ በቲ ትጎይ ስንዓፈ ገለ ብሉኻ ሕጂ። ስለዚ ኩሉ ግዜ ንሓደ ህዝቢኻ ናብቲ ዓወት ዘብፅሓካ ስካላ ከዓ ኪኖ ክትቅፅል ትኾንካ ከዓ መርሓባ እንዳበልካ ያ ክትከይድ ከዓ ግቡእ ስለ ዝኾነ ማለት እዩ። ስለዚ በዚ ኣጋጣሚ ነዚ ህዝቢ ይቕኒ የለ ይብሎ ማለት እዩ። ብፍላይ ከዓ ነቲ ፎዘይ ኣብ ደገን ኣብ ውሽጢ እንደሎ ማለት እዩ።
0: ሃረይስከ ናሆም ኤርምያስ ኣነኮ ብዝያዳ በታ ናሆም እየ ዝፅዋዓካ እሳ ድማ እትመልቀኒ ኣብ ዝበዝሐ ግን ሰባት ተርእና እዮም ሰንዓፈ ክብሉካ ኢና ንሰምዕ። ናሆም ዝብሉካ ኣጋጣሚታት ኣለዉ ዶ ሰባት ኣብ ከመይ እዋን እዮም ዝፅውዑካ?
1: እዋ ሓደ ንስኻ ካብኦም ኢኻ ዝበዝሐ ኣብ ጎደና ኹን ኣብ እንዳ ዜና መንገዲ ሓፈሻዊ ዝኾነ መንገዲ ናሆም ኢልካ ኢኻ ትፅዋዕኒ። ካብቶም ናሆም ኢሎም ፅውዕኒ ሓሙሽተ ወይ ኣርባዕተ እዮም ድኾኑ በር ካልእ ዳርጋ ሰንዓፈ ዓቢልዋ ወላ ሕጂ ብገዛና እንድሕር መፅኻ ሕጂ እንዳ ናሆም እንተይልካ ሳይፈልጥዋን እዮም ወላ ብቲ ጎረቤትና ማለት እዩ ዝያዳ እታ ሰንዓፈ ዓቢላ። ግን ናሆም ኢሉ ትፅዋዕኒ ሓደ ካብኣቶም ንስኻ ኢኻ።
0: ናሆም ዝብለካ ሰብ ስቁልሕ ትብል ዶቐልጢፍካ ወላስ?
1: እዋ ክሳዕ ሰለስተ ግዜ በፂሐ መበል ሳልሰይቲ እያ ትስወጠኒ ኣታ ሽመ ኣባ ገለመለ ገለብል በር ክሳዕ ክልተ ግዜ ገለመለ ኣይ ንዓይ ኣይኮኑን ካሊኦም ገለመለ ነዚም ፊቶም ዘነዞም ብጎድነይ ወይ ብፊት ይደለዉ ሰባት እዮም የድብል ድሓር ቀዳመይቲ ካልይቲ ሳልሰይቲ ምስ በሉ ሆይ ይብሎም ወይ ከዓ ቤት ገለብሎም የዳምፆም ማለት እዩ። ስለዚ ሲ ግን ብዘይቀልዓለን ካብታ ሽመይ ግን ዝያዳ ታሳጓ ስለዝዓብለለት ታሳጓ ኣነ የድንቕ ፈቱ ማለት
0: እዩ። ተቐፅል ስምካ?
1: ተቐፅል ስም ታሳጓነ
0: ብዝያዳ ኣብ ዓውደ ኣትለቲክስ ኢኻ ሰብ ተራሊካ ኣብኡ ኢና ንፈልጠካ። ናሆም ኤርምያስ መዓሲ ተወሊዱ ኣበይ ዓብዩ ብድሕሪ መዓሲ ናበይ ስመራ መፅ?
1: ዋ ኣትሌት ናሆም ኤርምያስ ሰንዓፈ ልክ ኣብ 2000 ዓመተ ምህረት ኣብ ሰንዓፈ ተወሊዱ ከባቢ 2015 ነስመራ መፅ ማለት እዩ። ቅድሚኡ ኣብ ኩዕሶ እየ ዝነጥፍ ነረ ድሓር መምህር ብራሂም ድበሃል ነይሩ ናይ ስፖርትና ዝያዳቲ ኩዕሶ ጉያ ዳዓብለሎ ኮይኑ ናተይ ማለት እዩ። ጉያ ዝዓብለሎ ምስ ኮነ ሽዑ እዛ ወዲ እዛ ቆልዓ ሲ ኣብ ጉያ እያ ክትነጥፍ ዘለዋ ምክንያቱ ሲ ቴክኒክ ገለመለ ወላስ ብዙሕ የብሉን ግን ኣብቲ ኩዕሶ ግን ነዊሕ ይቀልዓሞ ቀዲሞዎን ከይዱ ከዓ ናይ ጎል ምእታዊ ኣለዎ። ስለዚ ወላ ምስቲ ስፒድ ዘለዎ ምስቲ ሬስታንስ ዘለዎ እዚስ ኣብ ጉያ መድምዐ ኢሉ ኣብ ጉያ እቲኒ ካብኡ ፅቡቅ ናይ ትምህርቲ ዓወታት ከምፅ ጀሚሮ ሽዑ ነስመራ 2015 መፅ ኣብኡ ከዓ ኣብዚ ዓዲ ከዓ ማእከል ማራቶን ዝበሃል ነይሩ ብስመራ ክዕወ ጀሚረ ዝያዳ እቲ ድሕረ ባይታ ከምዚ ዓይነት ይመስል ማለት እዩ።
0: ኣብ ዓውደ ኣትሌቲክስ ተዚ ተኣቱ ነርካ ኣብ ምንታይ ሞያ ምርኣናካ?
1: ዎ ልክዕ እዩ ማታ ፈለኛ ሞ ምተረእኹ ነረ ብርግፅ ማለት እዩ። ምክንያቱ ቅድሚ እቲ ጉያ ምእታ ወይ ዳርጋ ዓመት ክኸውን ፈለኛ ሞ ሰሪሐ እየ ኢብን ክሳዕ እንዳቡን ምስራሕ እውን በፂሐ ነረ ዳውንስ ክሰርሕ በቂዒ ነይረ። ስለዚ ስቲል ናው ኣብቲ ኣትለቲክስ ተዘይሄሉ ነረስ ኣብ በዓል ፈለኛሞ ከምኡታት ክሰርሕ ምጀመርኩ ፈለኛሞስ ምረኸብ ክዋ ይብል ኣነ ነብሰ ማለት እዩ።
0: ብምሸት ኣብ ጎደናታት ኣስመራ ብጉያ ክትንቀሳቀስ ንሪኤካ ኢና ምስ ዕጥቂ ምሉዕ ዕጥቂ ለቢስካ ብቀትሪ እውን ከምኡ እስከ ግዜ ልምምዳትካ ከመይ ኢኻ ብመደብ ዲኻ ክሉ ተካይድዮ ዋላስ ከመይቲ ናትካ ኣገባብ ኣካይድ ኣብ ልምምድ
1: ዋ እንታይ ድዩ ሰሚራይ ኦሬዲ እቲ ናተይ መደብ ብግዜ ዝተሰርዐ እዩ ማለት እቲ ግዜ ዝጥቀመሉ የ ብግዜ ዝተሰርዐ እዩ። ንኣብነት ከም ዝበልከዮ ዝበዝሐ ናይ ምሸት ልምድ ይገብር። እቲ ምክንያት እንታይ እዩ ናይ ንኮ እቲ መፅሓፍ የንብብ የ ዳርጋ ክልተ መፅሓፍቲ ሙላኣት ወዲእ ኣለኹ። ንኣብነት ሕሰብ ሞክትህትም ትብል መፅሓፍ ኣላ ኣዝኻ እንተዓቢኻ ኣዝኻ ትሕትኩን ትብል ዳርጋ ዝበዝሐ ናይ ልቦናይ እዚአን ክልተ እዚአን ወዲእ ኣለኹ ማለት እዩ። ሕጂ ናይ ንኮ ብቲ መፅሓፍ ምንባብ ዝሕልፎ ኣብቲ ድሓር ናይ ምሸት ዘሎ ብቲ ሰዓት 4፡5፡6 ከዓ እዚ ከዓ ኣብ ከምዚ ተወሳኺ ስራሕ ገለመለ ዕረፍቲ ገለመለ ይጥቀም ማለት እዩ። ማለት እዚ ከምዚ ናይ ገዛ ምፅርራይ ገለ ኣብ ጫማ ምሕፃብ ገለ ግን ገለ ከምዚ ግዜኻ ዘይትጥቀመሉ ብመደብ ደይተኸይድ ሶ ኢልካ ኣለለ ሃዋለይቱ እንታይ ገለመለ ገለ ብሉካ ግን ኣነ ናይ ንኮ ኣንቢበ ናይ ምሸት ዕሪፈ ውዒለ እየ ናይ ለይቲ ልምዳተይ ድገብር ማለት እዩ። ዝበዝሐ ከዓ ኣብ ከተማታት ይገብር ማለት እዩ ከምቲ ኩሉ ድፈልጦ ማለት እዩ።
0: ሓራይ ከምዚ ዝገልፅካ ሕጂ ኣብ ጎደና ኣስመራ ብብዝሒ ቀፃሊ ኢኸ ልምምዳት ከተካይድ ምስ ኣብ ዘሎ ፀዓቕ ትራፊክ ናይ ኣጋር ንበለዉ ከምኡ ናይ ብሽክለታ ብምትእስሳር ኣብ ልምምድካ ዕንቅፋት ኣይፈጥረልካን ስለምንታይ ኢኻ ኣብ ጎደናታት ኣስመራ ዝበዝሐ ግዜ ልምምድ ከተካይድ ትመርፅ?
1: እወ ብጣዕሚ ብዘይቀልዓለም እንታይ እዩ ዕንቅፋት ኣለዎ። ምክንያቱ እቲ ስፒድ ሒዝካዮ ፀኒሕካ ኣብ መንጎ ሴማፈሮ ጠጠው ድበላ መካይኒ ፀንሓ ሞ ይዓግተኻ ኣብ ከምዚ ሕጂ እቲ ፍጥነትካ ትንክ ማለት እዩ። ሕጂ እዚ ሓደ ካብቲ ዕንቅፋታት እዩ። ካልእ እንታይ ኣሎ ንምንታይ ኢካ እቲ ጎደና ትመርፆ ንዝብል ከዓ እቲ ጎደና ኢብን እስቲልና ውሲ እቲ መዋዳደሪ ቦታናስ ተኸተማይ ኣብቲ ኸተማ ኢኻ ትጀርር ማለት እዩ። እቲ ስመራ ኤርቶዴኮ ድበሃለ ሕጂ ነቲ ቦታ ከዓ ንክለምዶ ማለት እዩ። ካልእ ከዓ በቲ ከተማ ቅድሚ ሕጂ ጎይ ስለ ዝነበሩ ከዓ ምሻሎ ኣብ ጎደናታት ኣስመራ ዓወት ስለ ዘምፃኹ ብቲ ጎደናቲ ከዓ ምሻሎ ፍሉይ ተዘክሮን ተመስጦን ከምዚ ዕጋበት እንዳተሰማዐኒ ከዓ ልምድ ስለ ዝገብረሉ በዚ ንወዲ ከምዚ ትልምድ ይገብር። እቲ ብዛዕባ ናይ ዕንቅፋታት ድበልካያ ግን ከም ዝበልኩካ ቁርብ ኣብቲ ናይ ሴማፈሮ ናይ ፀዓቂ ተሽከርከርቲ ገለ ኣብ መንጎ እንዳጉይካ ከለካ መሬት ኣማና ሉ ኢልካ ስፒድ ትረግፅ ፀንሕ ዓይነ ስውራን ፅንሑካ ሽዑ ዘይተደለየ ስፒድ ጠጠው ትብል ገለ

0: ሽዑ ጋጣሚ ብድሕሪት ከታተለኒ ዝነበረት ማኪና ነራ ሽዑ ፅዒኖም ኦሮታ ኣምፂኦም ኢንፊጅን ገለ ገይሮም ኣተሲኦምኒ ሰዓት 9 ከዓ ሃለዋተይ ፈሊጠ ተባራቢረ ማለት እዩ ግን እዚ ስምዒታዊ ዳ እምበር ርድኢታዊ ይኮነን ነይሩ
1: ሓረ ኢናኹም ኣብ ዝበዝሕ ምንቅስቃሳትካ ቀስ ኢልካ ዝኸድካሎ ዶ ወይ ከምዚ ሸናዕ እናበልካ ዝኸድካሉ ኣጋጣሚታት ኣሎ ዶ

ዝኸበርኩም ተኸታተልትና ምስታወቱ ኣብ ሰዓ እዚ ተፈንያ ረቡዕ ድሕራቅ ትርገም ትሕዝቶ መደብ ማእገሪኹም ኣብ ምክታል ዘለኹም ካብ ዝቐፂልና ንኡስ መደብ መቓልሕ መንእሰያት ኢና ክነቕርበልኩም ኣብ ዞባ ዓንሰባ ከተማ ክረን ካብ ዝርከባ ኣብያተ ትምህርቲ ንሓንቲ

0: ናይ ልዕሊ 75 ዓመታት ዕድመ ዘለዋ ቤት ትምህርቲ እያ። ኣብ ሓደ ህንፃ ንሰለስተ ደረጃታት ትምህርቲ ትጥርንፍ። ኣብ ዝተፈላለየ ስራሕ ተመዲቦም ብሓላፍነት ዝዓይ ሞያውያን ክትፍርዝ ብቕዐት እያ። ንዓመታት ፍልጠት ይዕጢቓ። ናብ ቤት ትምህርቲ ዋርሳይ ካልኦ ሳዋዕ ዝለኣኸቶም ተምሃሮኣ እውን ኣብ ናይ ሞዴል መገምገሚ ተምሃሮን ኣብ ሃገራዊ መልቀቂ ምርምራ ማትሪክን ብዘመዝገብዎ ውፅኢት ንስማ ኣድሚቕዎ ይርከብ። ቤት ትምህርቲ ላሳለ ውፅኢታ ዝለዓለ ሓንቲ ካብተን ኣብ ዞባ ዓንሰባ ከተማ ከረን ዝርከባ ኣብያተ ትምህርቲ ቤት ትምህርቲ ላሳለ እያ። ኣብ 1949 ብኣባል ማሕበር ላሰላውያን ኣድርያኖ ክሌመንተ ተመስሪታ። ኣብ ዓመተ 1951-52 ናይ ፈለማ ስራሓ 150 ዝበፅሑ ተምሃሮ ደቂ ተባዕትዮ ተቐቢላ ብሰለስተ መምሃራን ጠርኒፋ ናይ መባእታ ደረጃ ትምህርቲ ኣገልግሎት ክትብ ጀሚራ። ኣብ 1962 ናብ ማእከላይ ደረጃ ዕቤት ኣርእያ። ኣብ ሰዓብ ዓመታት ኣብ 1993 ናይ ካልኣይ ደረጃ ፍልጠት ክተስንቕ ድልውቲ ኮነት። ኣብ ውሽጢ ናይ 4 ዓመታት ጉዕዞኣ ድማ ንሰለስተ ደረጃታት ትምህርቲ ኣብ ሓደ ህንፃ ጠርኒፋ ኣገልግሎት ትምህርቲ ኣብ ምሃብ ትርከብ ኣላ። ቤት ትምህርቲ ላሳለ ካብ ዝተመስረተትሉ ኣትሒዛ ንልዕሊ 70 ዓመታት ፍልጠት ኣብ ምምጋብ፣ ብቕዓት ኣብ ምምልማል፣ ኣእምሮ ዜጋታት ኣብ ምህናፅ፣ ብሉፃት ተምሃሮ ኣብ ምፍራይን ኣበርከቲ ዜጋታት ኣብ ምድላውን ልዑል ኣበርክቶ ክትገብር ጽንሐት እያ። ኣብ መስከረም 2019 ብመሰረት ዝተኻየደ ናይ ምስግጋር መስርሕ ካብ ብሕታዊ ናብ መንግስታዊ ትካል ዝተሰጋገረት ቤት ትምህርቲ እያ። ድሕሪ ናይ ምስግጋር እዋን ተሳታፍነት ተምሃሮ ብዕፅፊ እክብ ኢሉ። ኣብ ሰለስቲኡ ደረጃታት ትምህርቲ ተዘርጊሑ ዝነበረ ቆፅሪ ተምሃሮ ካብ 1541 ናብ 2988 ከምኡ ውን ቆፅሪ መምሃራን ካብ 4 ናብ 120 ብዕፅፊ ዕቤት ኣርእዩ። ዝተረኣየ ደረጃ ዕቤት ተምሃሮን መምህራንን ናይ ኣሃዝ ለውጢ ጥራይ ዘይኮነ ናይ ዓይነት ለውጢ እውን ክረአ ክኢሉ እዩ።
1: እዚ ቤት ትምህርቲ እዚ ኣገልግሎት እውን ከስፍሕ ስለ ዘለዎ ከም ፖሊሲ መንግስቲ ቀዳምነት ዝህቦ እቲ ዕድል ምፍጣር እዩ። እቲ ኣክሰስ ንብሎ ወይ ተምሃሮ ኣገልግሎት ዝረኽብሉ ኩነታት ምፍጣር እዩ። ድሕሪኡ ከዓ እቲ ብቕዓት ምርግጋፂ ማለት እዩ። ኣክሰስ ኤንድ ኳሊቲ ኢልና ንዛረበሉ ጉዳይ ማለት እዩ። ስለዚ ብክልቲኡ መዐቀኒ ክረአ ከሎ እዚ ቤት ትምህርቲ ነቲ ከማልኦ ዘይፀንሐ ናይ ሓደ እቲ ጠለብ እዩ። እቲ ጠለብ ናይቲ ህዝቢ እዚ ቤት ትምህርቲ ክህቦ ዝፀንሐ ኣገልግሎት ነቲ ህዝቢ ከገድሶ እውን ስለ ዝፀንሐ ዕድል ክነግፍሕ ከነስፋሕ ኣለና ተባሂሉ ምስ ኮሚቴ ቤት ትምህርቲ ብዝተገብረ ምርድዳእ ሚኒስትሪ ትምህርቲ እውን ብፍላይ ጨንፈር ሚኒስትሪ ትምህርቲ ዞባ ዓንሰባ እቲ ኣገልግሎት ናይ ምስፋሕ መደብ ተታሒዙ ኣብ ክልቲኡ እብረ ተምሃሮ ንክምሃሩ ሙሉእ ናይ ክልተ እብሪ ኣገልግሎት ክህብቲ ቤት ትምህርቲ ከዓ ተፈቲኑ ማለት እዩ።

0: ብኡ መጠን ሕጂ ዝህሉ ቀረብ እቲ መሳለጥያታት ዓይነት መምህር ኩሉ ዝውን ኣብ ግምት ኣትዩ ክኸይድ ስለ ዘለዎ እቲ ክወሃብ ዝፀንሐ ኣገልግሎት ብመንፅር እዚ ንብሎ ዘለና መሳለጥያታት ክረአ ከሎ ክጓደል ወይ ብቕዓት ኮምፕሮማይዝ ክትገብሮ ወይ ንብቕዓት ዋጋ ናይ ብቕዓት ብዋጋ ናይ ብቕዓት ዕድል ናይ ምፍጣር ኩነታት ከይፍጠር ዝከኣል ጥንቃቐታት ተገይሩ ማለት እዩ። ኣብኡ ሕጂ እንታይ እዩ እቲ ተወፋይነት እዩ። ብዓብኡ መምሃራን ካብ ዝተፈላለየ ኣብያተ ትምህርቲ ተመዲቦም ዝመፁ ውሕድ ተመክሮታት ዘለዎም ውሕዳት ነይሮም ዝበዝሑ ከዓ እቶም ሓደስቲ እዮም ማለት እዩ። ስለዚ ነዚ መምህር ዝበሃል ሓይሊ እቲ ወሳኒ ኣካል ኣብቲ ምምሃር ምስትምሃር ምሕያል እዩ ተቐዳማይ ዝተወስደ ስጉምቲ ማለት እዩ። እዚ ከዓ እቲ ኮሚኒቲ ኣሚንሉ ንዕኡ ዝኸውን ቀረባት ንዕኡ ዝኸውን ሪሶርስስ ወይ ፀጋታት ኣጎሳጒስና መምሃራን ናብ ምስልጣን ዝሓየለ ስራሕ ተሰሪሑ ኣብ ምምሃር ምስትምሃር ወሳኒ ዝኾነ መሳለጥያታት ንብሎ ናይ ትምህርቲ መሳለጥያታት ብፍላይ እቲ ዘሎ ቴክኖሎጂ መምሃራን ብዝተኻእለ መጠን ትምህርቲ ናብ ዓይነት ንኽቕይሩ ዘኽእሎም ነገራት ኣብ ምውዳድ ብዙሕ ፃዕርታት ተኸይዱ ማለት እዩ።
1: ማኣዲ ፍልጠት ኣብ ምምጋብ ዝርከብ ተምሃራይ ራእዩ ንዓወት ዘማዕደወ እዩ። ኩሉ ብትግሃት ትምህርቱ ይከታተል። ኣብ ክልተ ደርቢ ተዋዲዱ ዝርከብ ምምሃሪ ክፍልታት ካብን ናብን ርሕቐት ዘለዎ ኣይኮነን። ምስ ዝጥርንፎ ብዙሒ ክፍልን ተምሃሮን ብምንፅጻር ረብሻ ክፈጥር ዝኽእል እኳ እንተመሰለ ጉዳይ ዲሲፕሊን ብቐዳምነት ስለ ዝስራሓሉ ግን ፀጥታ እታ ቤት ትምህርቲ ኣዝዩ ውሕስ እዩ።
2: ከም ባህሊ ንሕና ኣብቲ ዲስፕሊን መጀመርታ ንሰርሕ ዲስፕሊኑ ክዕሪ ክኽእል ኣለዎ እዚኻ ምስ ግዜ ተታሒዛ ታሽም ተብሉ እያ ኩሎም እቲ ናይ ሕብረተሰብና ስነ ምግባር ዝበሃሉ ብግቡእ ክንፀባርቆ ክኽእሉ ኣለዎ። እቲያ ራእዩና ሃና እውን ከምያ ትብል ቅቡል ስነ ምግባር ክህልዎ ክእል ኣለዎ ብመገዲ ተምሃራይ ብመገዲ መምህር ብምሕደራ ይኹን ኩሉ ማሕበረሰብ ናይዚ ቤት ትምህርቲ ኣብቲ ስነ ምግባር ክሰርሕ ክኽእል ኣለዎ ማለት እዩ።
3: ብሓፈሻ እቶም ተምሃሮ ብነፍሶም እዱባት ፃዕረኛታት ብፍላይ ንሕና ከም ሃብቲ ንወስዶ ኣብዛ ቤት ትምህርቲ እዚኣ ሃብትና ወለዲ ጉድሳት ወለዲ ኣብ ትምህርቲ ዘለዎም ኣወንታዊ ዝኾነ ኣረኣያ ስለ ዘለውና ከም ሃብቲ ንገልፆም ልክዕ ካብታ ገዛ ስለ ዝወፅእ እቲ ተምሃራይ ከዓ እንድሕርቲ ወላዲ ህርኩት ኮይኑ እቲ ተምሃራይ ከዓ ብኡ መጠን ህርኩት ተምሃራይ ካ ትረክብ። ስለዚ እቶም ወለድን እቶም ተምሃሮን ናህና ፀጋልና ኢና ንገልፆም ንሕና። ስለዚ ዓማዊልካ እንድሕር ህርኩታት ኮይኖም መክሰብ ከም ዘለካ ኩሉ ግዜ ዘይከሃድ ሓቂ እዩ።
1: ቤት ትምህርቲ ላሳለ ተወርሶ ናይ ምዕወት መንፈስ ዘለዋ ቤት ትምህርቲ እያ። ተምሃሮ ካብ ዝፈለምሉ ግዜ ኣትሒዞም ከምኡውን ብዝተፈላለየ ምኽንያት ተቐይሮም ኣብ ዝፅምበሩሉን ነቲ ናይ ዓወት መንፈስ ብቐጥታ ይለማመድዎ ኣብ መስመር እውን ይኣትዉ። ነፍሲ ወከፍ ተምሃራይ ቅኒት ኣእምርኡ ብናይ ዓወት መንፈስ ዝተነድቀ እዩ። ኣብ ዕለታዊ ትምህርቱ ተወዳዳሪ ብሉፅን ኣብነታዊ ኮይኑ ክስመን ይፅዕር። ኪኖ ውልቃዊ ዓወት ሓቢርካ ንቤት ትምህርቲ ከተስሚ ናይ ምድላይ ሃረርታውን ነፀብራቕ ተምሃሮ እዩ።
4: ሕጂና ሓምሻ ክፍል ኒ መፅ ቤት ትምህርቲ ማለት እዩ። ሕጂ ሓቂ ክዛር ምስ መፅ ክበርቲዖም ማለት እዩ ንዓይ ኣዝዩ ንፍዓት ነሮም ቅዱሳት እዮም ማለት እዩ። ድሓር ሕጂ ምስ መፅ ክሻብዓይ ወፅ ማለት መጀመርታ ሓምሻ ክፍል ድሕሪ ኣብ ቅደም ካብቲ ባግራውንድናት እዩ ማለት እዩ ቀዳማይ ጎብለል ገለውፅ ነሮ ካልቤት ትምህርታት ሕጂ ኒ ሒዘ ማለት እዩ ስካብ ሻትያ ክፍሎ ቅርብተይ ተማሓይሸ ሕጂ ፈልጦም ስለ ዘይነበር ከምቲኦም ተምሃሮካ ምስኦም ምርድዳእ ጀሚርና ማዕሩፍ ኮይና ማለት እዩ ሻትያ ክፍሊ ረብዓይ ወፅ ማለት እዩ ሻትሻይ ድሕሪ ሻብዓይ ቅርብተይ ተማሓይሸ ካልኣይ ወፅ ብሻብዓይ ማለት እዩ። ድሕሪ ሻምናይ ክፍሊ ናይ ጀነራል ዝገብረና ስለ ዝነበረካ ኣብ ሻብዓይ ኣብ ሻምናይ ክፍሊ ካልኣይ ወፅ ማለት እዩ። ድሕሪ ኒ ሃገራዊ መርመራ ማለት እዩ ናይ ዘብኣን ሰባ ጉብለል ሲደ ካብኡ ኒ ሃይስኩል ሓድሽ ሂወት ማለት እዩ ሃይስኩል ምስ ጀመርና ሃይስኩል ካብ ጉብለል ወፅ ማለት እዩ ካልኣይ ደረጃ ማለት እዩ ዓሽራይ ክማን ጎብለል ወፅ ጃሃ ኢለበን ዝክፍል ኣለኹ ማለት እዩ።
5: ኣብዚ ቤት ትምህርቲ እዚ ከምዚ መንፈስ ኣሎ ናይ ትምህርቲ ኩሉ እቲ ተምሃራይ ስናሓድሕዱ ይፃላሎ እዩ እቲ ፒር ፕሬጀር ዝበሃል ፖስቲቭ ፒር ፕሬጀር ዝበሃል ኣብዚ ቤት ትምህርቲ እዚ ኢናርኢና ናይ ብሓቂ ኩሉ ተምሃራይ ንሓድሕዱ ይፀላሎ ንሓድሕዱ የፅንዕ ክሳብ ሕጂ እውን እቲኦም ብሉፃት ተምሃሮ ዝበሃሉ ኣብ ሃገር ደረጃ ይኹን ወላ ቤት ትምህርቲ ደረጃ እሶም እዮም

0: ከም ሳይ ዝምሃሩ ዝነበሩ ንሳም እዮም ቶም ብሉፃት ተምሃሮ እዮም ዘለዎ ኣዛ ቤት ትምህርቲ
1: ተምሃሮ ውልቃዊ ክእለቶም ኣለልዮም ብቕዓቶምን ኣድማዕነቶምን ዝድህስስሉ ኩነታት ምፍጣር ከም ኣወንታ ይግለጽ ናይ ምዕባይ ጻዕሪ ምክያድ ኣብ ነፍሱ ኣሚኑ ዝምርኮስ ካብ ጽግዕተኛነት ዝጽየፍ ባዕሉ ክሰርሕ ዝብግስ ንዓወት ቅድሚት ዝግስግስ ርእሰ ምትእማን ዝዕቢ ሓድሕድ ምትሕገዝ ሰረቱ ሓልዮትን ርእሰ ምርኮሳን ዘርኢ መሃዝነት ዘማዕብል ብሉፅ ክብርታት ሕብረተሰብ ዘንጸባርቕን ኣበርካቲ ምዃንን ዝብሉ ኣምራት ካብ ሓድግታትን ውርሻታትን ቤት ትምህርቲ ላሳለ ምዃኖም ይግለጽ
2: ኣብ መንጎ መምህር ተምሃራይ ድልድል ዝበለ ዝምድና ኣዝዩ ተመላላኢ ምክብባር ዘለዎ እቲ ሕብረተሰብ ብዓብኡ ከዓ ተደጋጋፊ ማለት እዩ ምስ ቤት ትምህርቲ ከዓ ኦፕን ኮሚኒኬሽን ቻነል ዘለዎ ርክባት ስሩዕ ርክባት ምስ መምህራን ናይ ተምሃሮ ናይ መምህራን ናይ ወለዲ ርክባት ከምዚ ዓይነት ባይታታት ዘፅንሐ ቤት ትምህርቲ ማለት እዩ
1: ኣገባብ ስነ ምምህርናዊ ማእከል ኣብ መስርሕ ምምሃርን ምስትምሃርን ብዕቱብ ይስርሓሉ ደረጃ ፍልጠት ተምሃራይ ንምዕባይ ተበግሶታት ይውሰድ ብመንፅር ተወሊዶም ዝርከቡ ቤተ ፈተነ ላቦራቶሪ ቤት ንባብ ዲጂታላዊ ቤት ንባብን ብስእላዊ መግለፂ ተሰኒዩ ዝወሃብ ትምህርትን ኣብ መዳይ ሕርሻ ኣተኪሩ ዝወሃብ ዓይነታዊ ትምህርትን ኪኖ ብክልሲ ሓሳብ ብግብራዊ ፍልጠት ተኣሳሲሩ ዝኸይድ ዕለታዊ ንጥፈታት እዮም
3: ኣብቲ ኳሊቲ ኦፍ ኤዱኬሽን መሳለጥያታት ኣለዉ ነቲ መስርሕ ምምሃር ምስትምሃር ዝሕግዙኻ ነዚኦም መሳለጥያ እዚኣቶም ዓይነታውያን ከመይ ጌርካ ትገብሮም ኣት ደ ሰም ታይም ሕጂ እንታይ ዝጠቕሙ ነቲ መምህር እዚ ነቲ ስርሑ ብቐሊሉ ክተግብር ከም ዘለዎ ይገብር ማለት እዩ ንተምሃራይ ከዓ ብቐሊሉ ክምሃር ከም ዘለዎ ይገብር እጅ እቲዮም መሳለጥያታት ናህና ዘለዉ እንታይ እዮም ካብቲያ ክላስሩም ጀሚርና ክንምህር ንሕር ኮይና እቲ መዓልታዊ ውጥን ኣሎ ወይ ሰሙናዊ ውልጡን ንብሎ ነፍሲ ወከፍ መምህር ውጥኑ ብግባእ ኣዳልዩ ከዓ ትኽእል ኣለዎ እቲ ውጥን እንታይ ዘጠቃልል ኣሰስመንት ንስኻ ተካይዶ እቲ ኣገባብ ማሃራ ንስኻ ክጥቀመሉ ነቲ ኣለሰን ተሽማቶ ብላ ንሕር ኮንካ ብሓፈሻ ኣብቲ ቴክስት ዘለዉ ከዓ ክይ ኮንሰፕትስ ንብሎም ኣገደስቲ ቃላት ድዮም ወይ ከዓ ኣምራ ድዮም እቲ መምህር መጀመርታ ነዚኣቶም ፕላን ገይሩ ይኣቱ ማለት እዩ ናብ ክላስ
0: እቲ ካሪክለም ናይ ኣመሃራ መራርሕኦም ለርነር ሰንተርድ ይበሃል ማለት ተምሃራይቲ ትዝበዝሕ ንጥፈት ተምሃራይ ሰርሖ ማለት እዩ ንኣብነት ሓንቲ ፐሬድ ንድሕር 4 ደቂቕ ኮይና እቲያ 10 ደቂቕ እንታ ምምህር ንድሕር ገሊፅልካ እቲ ዝተረፈ ብኣክቲቪቲ ዝተፈላለዩ ንጥፈታት ናይ ክላስ ከምኡውን ዝተፈላለዩ ስራሓት ናብ ክሪኦኹሞ ይኹም ኩሉ ናብ ላቦራቶሪታት ናብ ኣይሲቲ እናኸድና ኩሉ ኢና ንሪኦ ስለዚ እቲ ዝበዝሕ ሲ ተምሃራይ ዘማእከለ ዓይነት ኣመራርሓ ናይ ትምህርቲ ዘለዎ ዓይነት ናይ ትምህርቲ እዩ
1: ኣብዛ ቤት ትምህርቲ ከም መትከል ዝፀዓረሉ እንተለውን ዜሮ ተፃዋርነት ንምቅድዳሕን ዜናትካ ምድላይን እዩ በዚ መሰረት ከም ኣካል ምሕደራዊ ትምህርቲ ተራእዩ ነቶም ኣብ መዳይ ትምህርቲ ዘልሓጥ ዝበሉ ወይ ተወሳኺ ሓገዝ ዘድልዮም ተምሃሮ ፍልጠቶም ክብ ንምባል ወትሩ ብግዜ ተወዲቡ ሓገዛት ይግበር
4: ተወሃሂዱ እቲ መምህርን እቲ ወላድን ከዓ ዝሰርሑ ስራሕ ከዓ ነቲ ጁኒየርን ሃይስኩልን ከዓ ቀለብ ይኮኖ ኣብ ሻምናይ ክፍሊ ምስ በፅሑ ከዓ እቲ ሚዛን ናይ መባእታ ኣብ ሻምናይ ክፍሊ እዩ ዝረአ ኣብታ ጀነራል ኣብኡ ከዓ እቲ ዝለዕለ ውፅኢት ከዓ ይመፅእ ማለት እዩ
0: ኣብ ብዙሕ ፃዕርታት ናካይዳና መምሃራና እውን ብዙሕ ሓገዝ ወይ ድማ ቲቶርያል ናይ ምሸት እውን ብዙሕ ሓገዛት ይቡና ድዮ ስለዚ ድማ ከም ተምሃሮ ከንሕና ወይ ድማ ኣነ ከም ተማሃሪ ነዚ ዝቡና ዘለዎ ሓገዝ ኣብ ክነጥቀመሉን ኣብ ሴም ታይም ከዓ ሓገዝ ናና ወይ ድማ ናይ ወለድና ሓገዝ ኣለዎ ዓብዩ ናና ከዓ ፃዕሪ ክንውስበሉ ማለት እዩ ንስካባይ ከዓ ኣነ ከዓ ፅቡቕ ነፅበና ምፅእ ኣብ ጀርናል ከዓ ይትስፍዎ ማለት እዩ
5: ቤት ትምህርቲ ላሳለ ክትብል ከለኻ ናይ ዓወት መንፈስ ዘለዎ ቤት ትምህርቲ ዝገልፅ ኣብዚ ክንገልፆ ዝፀናሕና ሽልማት ብፍላይ ኣብዚ እዋን እዚ ሽልማት ኦርያ ተባሂሉ ዝፅዋዕ ዘሎ ናይ ሻምናይ ክፍሊ ሽልማት እዚ ዝሓለፈ ዓመታት ብቐፃሊ ኣብ ቤት ትምህርቲ ካብተን ልዑል ውፅኢት ዘመዝግበ ኣብያተ ትምህርቲ እዩ ኣብዚ ዝሓለፈ 4-5 ዓመታት ክንሪኦ ከለና ልዕሊ 90 ደይ ኮይኑ ትሕቲ 90% ሕሊፋ ይትፈልጥን ስለዚ እዚ ከዓ ካበይ መፅኡ እንተልና ሓደ እቲ ምሕደራ ቤት ትምህርቲ ሓደ ስጡም ዝኾነ ምሕደራ ቤት ትምህርቲ ኣለና ዳይሬክተር ኣሎ ሓላፊ ስነ ምምህርናዊ ጉዳያት ኣሎ ጉዳያት ተምሃሮ ኣለዉ እዚኦም ሰጢሞም ብሓደ ስለ ዝኸዱ ናይ ሃይስኩል ዘለዉ ምሕደራ ናይ መባእታ ዘለዉ ናይ ማእከላይ ደረጃ ዘለዉ ሓደ ኮይኖም ተዋሂዶም ስለ ዝሰርሑ እቲ ስራሕ ናይ ዓወት መንፈስ ኣለዎ። እዚ ናይ ጉጅለ ስራሕ መንፈስ ዘለዎ ኣሰራርሓ ስለ ንኸይድ ሓደ ዓወት ንዓወት ዝዕድመና ንስ እዩ። ቀጻሊ ዝኾነ ግምገማ ናይቲ ስራሕካ ሓደ ካብቲ ምንጭ ናይ ዓወት ናይቲ ቤት ትምህርቲ ይኸውን ማለት እዩ።
1: ተራ መምህራን ኣባላት ምሕደራን ለውጢ ንምምጻእ ይጽዕሩ፣ ሓደስቲ ምስ ነባራት መምህራን ውህደት ይፈጥሩ፣ ኣብ ልዕሊ ተምሃሮ ልዑል ተገዳስነት ይሕድሩ፣ ነብሶም ክኢሎም ክሰርሑ ይጽዕሩ፣ ሓባራዊ ናይ ስራሕ ምውርራስ ይዘውጥሩ። ቤት ትምህርቲ ላሳለ ኣብዚ ዓመት እዚ ኣብ ሰለስተ ደረጃታት ዝምህሩ መምህራን ብቕፅሪ ክረአ እንከሎ ኣብ መባእታ 41 ኣብ ማእከላይ 26 ኣብ ካልኣይ ደረጃ 39 መምህራን ከምኡ ውን ኣባላት ክፍሊ ምምሕዳር 41 ዝበፅሑ ክኾኑ እንከለዉ ብጠቕላላ ድማ 147 ኣባላት ጠርኒፋ ዕለታዊ ንጥፈታታ ኣብ ምክያድ ትርከብ ዘላ።
3: እቲ ዝበዝሐ ባጀት ናይዚ ቤት ትምህርቲ ኣብ ምስልጣን ናይ መምህራን ንሕልፎ ማለት እዩ። ኣብ ዓመት ንኣብነት ኣብ ዝተሓለፈ ብደረጃ ክላስተር እውን ተወዲብና 4 ሃይስኩላት ኣለ ኣብዚ ንዘባክረን ከባቢ 10 ዝኸውን ወርክሾፓት ኣካይድና። እዚን 10 ወርክሾፕ ኣብ ስርዓተ ምዘነየ ናይ ዝሓለፈ ዓመት ናይ ውጥን ምህሮ ዝብል ነይሩ። ኣብ ምጅማር እውን ሓደሽቲ መምሃራን ክመፁ እንከሎ እውን ኣብቲ ስርዓት ክኣትውልካ ምእንታን እዚን ዝብለካ ዘለኹ 4 ክእለታት ወይ ስኪልስ ንብለን ዘለና ፔዳጎጂካል ስኪልስ ንብለን ዘለና ብግቡእ ክዓጥቅን ከም ዘለዎ ንገብር ማለት እዩ። ኣብዚ ሓለፈ ከም ዝበልኩካ ሕጂ ኣብዚኣ ዓመት እዚኣ ከባቢ 10 ዝኾነ ኣብ ስርዓተ ምዘና ጥራይ ናይ እንግሊሽ ዲፓርትመንት በይኖም፣ ናይ ቁፅሪ በይኖም፣ ናይ ስነፍልጠት ባህራዊ ስነፍልጠት በይኖም፣ ማሕበራዊ ስነፍልጠት ካብ በይኖም ብምግባር ኣብ ስርዓተ ምዘና ከመይ ገይረም እዮም ታሽም ዘብሉ መሰረቱ ኣብቲ ላፔጂ ጌርና ስልጠናታት ሂብና ማለት እዩ።
4: ኣነ ኣብዚ ቤት ትምህርቲ ላሳለ ብምህላወይ ጌንቲ ቤት ትምህርቲ ከዓ ናይ ስራሕ ቤት ትምህርቲ ብምዃኑ ካብቲ ኣነ ዝተመኮር ኩሉ ነዊሕ ዓመት ዝሰራሕ ኩሉ ሚኒስትሪ ትምህርቲ ዝለዓለ ዝረእኹ ዝበለፀ ናዓይ ዘዕግበኒ ብዝቤት ትምህርቲ እዩ። ምክንያቱ ብዚ ቤት ትምህርቲ ዘሎ ስራሕ ኩሉ ሰብ ክሰርሕ እዩ ዝመፅእ፣ ዝኾነ ዓይነት ተጎልባበነት ኣብ ዘይብሉ እዩ። ከምዚ ኢድኢድ ካይልካ ንዓይ ንዓኻ ዘይኮኑ ኣነ ክላስ ኣትየ ዝምህረሉ ሰዓት ኣለኒ፣ ኣካዳሚ ኮይነ ዘመሓድረሉ ግዜ ካ ኣለኒ ማለት እዩ። እዚ ብምህላው ንዓይት ዝለዓለ ዕግበት ድስማዕኒ እዩ። ኣይሃብካ ካብዚ ንላዕሊ ሰሪሕና ከዓ ዝለዓለ ውፅኢት ከነምፅእ ከዓ ተስፋ ንገብር።
3: ኣብ ናይ ላቦራቶሪ ኢኻ ንምፃእ ኣብ ናይ ላቦራቶሪ እንድሕር መፂና ኸዓኒ ብቐፃሊ ሜቶድስ ኣለዉ እቲ ኤክስፐሪመንት ንርእሱ ከመይ ጌርካ ክተዳልዎ ከም ዘለካ ናተታሽሙ ኣለዎ ኩሉ መምህርካ ክመልኮ ክኽእል ኣለዎ ማለት እዩ። እጅና እዚኣ ኣብዚያ ዝሓለፈት ሰሙን እውን ስልጠና ናይ ኬሚስትሪ ጌርና ነርና። እዚ እንታይ ማለት እዩ ብቐፃለ ሲ ኣብ ስልጠና ኢና ዘለና ገለ ፕሮብለም እንድሕር ረኺብና ገለ ፀገም ንድሕር ጓኒፍና ኣብቲ መስርሕ መምሃር ምስትምሃር እንታይ ንገብር ስልጠና ክወሰድ ከም ዘለዎ ትምምህር ንገብር። ነዚ ብኸመይ ተላልይዎ እንተዳ ኢልካ ንኸዓ ብቐፃሊ እንታይ ንገብር ሱፐርቪዥን ንገብር ማለት እዩ። ነቲ መምህር ኣቴና ኣበና እዩ እንታይ ዘሸግሮ ዘሎ ካብ ዳይሬክተር ጀሚርካ ማሓዳር ኣሎ ንሱ እውን ብኤዲኬሽን እዩ ታሽሙ ወዲኡ እቲም ኣካደሚ ዳይሬክተር ዝደለና ኩላህና ኮይና ብሓባር ኮይና ንሱፐርቪዥን ናብቲ ክላስ ኣቴና እዚኣ ተድልየና ኣላ ኢልናኸ ወጢና እቲ መምህር ክበቃዕ ከም ዘለዎ ንገብር ማለት እዩ።
0: ኣብ ሕቶታት ምምፃእ ይኹን ኣብ ካልእ ንጥፈታት ማዕዳ ይኹን ምክሪ ዝኾነ ኩሉ ነገር ይሕግዙናዮም ማለት እዩ። ብዓብኡ ከዓ ናይ ወለድና ሓገዝ ኣለዎ። ኣብ መንጎ ወለድናን መምሃራናን እውን ጥቡቕ ርክብ ስለ ዘሎ ንዓና ይሕግዘና እዩ ማለት እዩ።
1: ማዕረ ኣካደሚያዊ ትምህርቲ ተወሳኺ ንጥፈታት ዝግለጽ ከም ባህሊ ስፖርትን ጥዕናን ብዝተማእከለ ኣገባብ ይካየድ። ተምሃሮ ዝምባሊኦም ኣለልዮም ክዋስኡ ዕድል ይፈጥር። ኣብ ውድድራት ስፖርት፣ ኣብ ፅምብል ሃገራዊ በዓላት፣ ኣብ ስነ ስርዓት ምዕፃዊ ቤት ትምህርትን ብሓፈሻ ኣብ ዝተፈላለዩ ኣጋጣሚታት ድምቀት ንምፍጣር ካብ ዝብል ዕላማ ተምሃሮ ኣብ ስፖርትን ስነጥበባዊ ትሕዝቶን ተሳታፍነቶም ልዕል እዩ።
2: ብባህላዊ ንጥፈታት ክግለጽ ይከኣል እዩ። ብስፖርታዊ ንጥፈታት፣ ኣብ ጥዕናዊ ንጥፈታት ዘለዎም ጉስጓሳት፣ ኣብ ክለባት ተምሃሮ ዝነጥፍሉ ኩነታት ኣሎ። እዚ ብመሰረቱ ንምሉእነት ናይቲ ምዕባለ ናይ ተምሃራይ ዝሕግዝ እዩ። ሕጂ ኣብዚ መዳይ ዝኸታይ መስልቲ ቤት ትምህርቲ እንተልና ሕጂ ምናልባሽ ዝሓለፈ ዓመታት ኣብ ባህሊ፣ ኣብ ስፖርት፣ ኣብ ጥዕና ዘሎ ውፅኢት ናይ ተምሃሮና ተባቢዕ እዩ ማለት እዩ። ተወዳዳሪ ውፅኢት ኣለና። ንኣብነት ናይዚ ዓመት እዚ ንድሕር ክንገልፅ ኮይና ሕጂ ብዝተካየደ ንጥፈታት ዳርጋ ኩሉ ናብ ጎብለል ገፁ ዝወስደና ውፅኢታት ኣለና ኢልና ክንዛረብ ንኽእል ኢና። ናልባሽ ንዕፀዊ ተገብረን ኣሎ ሕጂ ኣብ ቅፅል ኣዋርሒ ክንሪኦ ኢና። ብሓፈሻ ግን ኣብ መባእታ፣ ኣብ ማእከላይ፣ ኣብ ካልኣይ ዘሎ ኩነታት ናይ ባህላዊ ስፖርታዊ ጥዕናዊ ንጥፈታት ናይ ተምሃሮ እውን ዝምስገን ኢልና ክንገልፆ ንኽእል ኢና ማለት እዩ ብሓፈሻ።
1: ብዘይ ካዚ ኣብ መዳይ ጥዕና ዝከታተልን ንዝተጸልኦም ተምሃሮ ግቡእ ኣልያን ምክትታልን ዝገብር ክፍሊ ምህላው ኣዴታት መምሃራን ብሰንኪ ወሊድ ካብ ስርሓን ከይበኹራ ካብ ዝብል ሓሳብ መጽንሒ ክፍሊ ህፃናት ተዋዲዱ ይርከብ። እዚ ኣገባብ ኣሰራርሓ ኣካል ንጥፈታት እታ ቤት ትምህርቲ ተራእዩ ኣብ ተምሃሮን መምህራንን ምችእነት ፈጢሩ ይርከብ ኣሎ።
4: ብፍላይ ኣብ ቀዳማይ ክፍሊ ክሳብ ሳልሳይ ክፍሊ ዘሎ ዝዓበየ ዓወት ንሱ እዩ። ኣዴታት ክሳብ ዝኾነ ኣዶ ኮይነን ነቶም ተምሃሮ ልክዕ ከም ደቀን ኮይነን እየን ዝኣልዮም። መምህራኖም ጥራይ ደይኮነስ ኣዴታቶም እንተላየን ሓሚመን ንሶኦም ምስ ወለዲ ፅቡቅ ርክብ እናገበራ ዳሓመመ ብቴሌፎንን እናፀዋዕና ተምሃራይ ኣብዝ ሓሚምና ንሕና ስኢና ንገድፈሉ ግዜ ዳርጋ የለን። ድገነ ኮነ ተምሃራይ ኣብዝ ሓመና ዳይረክቲ ናብ ሕክምና ንወስዶ ኢብን ቴሌፎን ፀዊዕና ከዓ ናብ ወለዲ ከም ንበፅሕን ዝኾነ ነገር ኣብ ዘጋጥመሉ እውን ምስኦም እየን ወዲቐን ዝተሰኣተን መምህራን ማለት እዩ። ዝዓበየ ፀጋ ከዓ ናይ ዴኬር ስለ ዘሎ ዚ ቤት ትምህርቲ ዝኾነ ንዐ እንደሸግረን ነገር ክህሉ ይክእል ሓረሰት ኣደ ስለዚ ውላድ ዘለዋ ተዓንቂፋ ብዚ ቤት ትምህርቲ ጠጠው ክትብል ኣይትኽእልን ኣብታ ናይ ዴኬር ደቀን እንዳገደፋ ነቲ ስራሕ ከዓ ድማዓነት ከም ዘለዎ ከዓ ይገብሮ ማለት እዩ።
2: ቤት ትምህርቲ ብኣክሰስ ወይ ፈጢርዎ ዘሎ ዕድል ፈጢርዎ ዘሎ መስተርሆት ቀሊል ኣይኮነን። ብቕዓት ኣብ ሕቶ ምልክት ከይኣቱ ከዓ እቲ ኣገልግሎት ዝረክብ ህዝቢ እቲ ኮሚኒቲ ዝከኣል ምድግጋፍ ገይሩ ምስ ቤት ትምህርቲ ጥቡቕ ዝምድና ፈጢሩ ዘድሊ ፀጋታት ኣጎሳጉሱ ነቲ ብቕዓት ናይ ምሕያል ናይ ምዕቃብ ዘይኮነ ኮይኑ ምዕቃብ ናይ ምሕያል ስራሓት ኣብ ምስራሕ ኢና ዘለና ማለት እዩ።
1: ቤት ትምህርቲ ላሳለ በቶም ከም ዓንዲ ኮይኖም ዝገልግልዋ ራእይ ተልእኾን ክብርታትን ተማእዚና ትኸይድ ምችኡ ሃዋሁ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ቀረብ ዓይነታዊ ኣገልግሎት ትምህርቲ ኣብ ኩሉ ደረጃታት ዘውሑስ ባይታ ምጥጣሕ ብሃገራዊ ክብርታት ዝተኸስኮሰ ትሕትና ዝቐድም ቅቡል ስነ ምግባር ዝውንን ኣብ ነፍሱ ዝምርኮስ ብቑዑን ተወዳዳርን ተምሃራይ ምምልማል ውፉይ ፍቕሪ ስራሕን ሓያል ዲሲፕሊን ዘስርጽ ኣብነታዊ መምህር ምሕያል ትግሃትን ተወፋይነትን ትሕትናን ምክብባርን ግሉፅነትን ተሓታትነትን ዝብሉ ኣምራት ድማ ይርከብዎ።
0: እቲ ቤት ትምህርቲ እዚ ተፀላለወ እዩ ንሓድ ሕዱ ካብ ጀነሬሽን ናብ ጀነሬሽን ሲ ንሓደ ሕዱ እናተፀላለወ እዩ ዝኸይድ። ስለዚ ከምቲ ክነግረካ ፅናሕኩ ከዓ ተምሃራይ ዝማእከል ኣመራርሓ ስለ ዝኾነ ኩሉ ሰብ በብናቱ ብቕዓት ይሰርሕ በብናቱ ብቕዓት ይሰርሕ እንትን ኮይኑ ብናትካ ዓቕሚ ትሓልፍ ማለት እዩ። እዚ ከዓ ከምዚ ብምዃኖም ክሳብ ሕጂ ብሃገር ደረጃ ፀብለል ኣብ ቀዳማይ ደረጃ ዘላ ቤት ትምህርቲ እያ። ከምዚ ብምዃኖም ድማ ከምዚ ዓብ ሰብ እንተገይርዎ ወይ ምዕባይካ እንተገይርዎ ክትገብሮ ኢካ ትደሊ ኩሉ ግዜ። ስለዚ ብከምዚ ተፀልዩ ድማ እዚ ሕጂ ድመፅእ ዘሎ ወለዶ እውን ካባና ጀሚርካ ከምናቶም ባህር እንዳምፀአ ዝኸይድ ዘሎ ከምናቶም ናይ ትምህርቲ ድሌት እናሓዘ ይኸይዳሉ።
2: ነዚ ክትወቅዕ እትኮንካ እቲ ተምሃራይ እቲ መምህር እቲ ማሕበረሰብ ቤት ትምህርቲ ብሓፈሻ ክወስዞም ዝግባእ ተልእኾታት ወይ ሓላፍነታት ኣሰኪምና ኣለና ማለት እዩ።
1: ኣብ ቤት ትምህርቲ ላሳለ ከም ብልጫን ምስጢር ዓወትን ተባሂሉ ዝግለጽ ስሉሳዊ ዝምድና ወይ ውህደት ምሕደራ መምህራን ወለድን ተምሃሮን እዩ። ተራ ወለዲ እውን ካብ መስርሕ ምስግጋር ዝነበረ ግዜ ኣትሒዞም ኣብ ውሽጢ እታ ቤት ትምህርቲ ዝኸይድ ንጥፈታት ኣብ ምክትታል ካብ ዝደቐቐ ክሳብ ዝዓብየ ኣድላይ ዝተባህለ ኣበርክቶ ብሓባር ኣብ ምዕያይ ተምሃሮ ናብ ዝቕፅል ጉዕዞ ትምህርቲ ኣብ ዝሰጋገርሉ ብኣካል ምብፅሕን ተመክሮ ምስግጋርን ካብ መሪሕ ዓወት ኣካል ዝምድናታት ኮይኑ ዝቕፅል ዘሎ እዩ።
5: ኣብዛ ቤት ትምህርቲ ዘሎ ዓወት ውህደት እዩ። ውህደት ናይ ምሕደራ ቤት ትምህርቲ፣ ናይ ኮሚቴ ቤት ትምህርቲ፣ ናይ መምሃራን፣ ናይ ተምሃሮ ብዓብዩ ከዓ እቶም ኮሚኒቲ ናይ ቤት ትምህርቲ ኢልና ንገልፆም እሳቶም ስለ ዘለዉ ናይና ኣብ ዓወት ክንመፅእ ንኽእል ዘለና እዚኦም እንድሕር ወለዲ እንድሕር ድኽም ኢሎምና ተዓወት ምሳና ከምዘየለ በይኑ መምህር ከምዘይሰርሕ ፍሉጥ እዩ። ስለዚ ወላዲ ኣብ ጎኒ መምህር ኮይኑ ተምሃራይ ኣብ ጎኒ መምህር ኮይኑ እንድሕር ብሓንሳ ሰሪሖም ዓወት ክመፅእ ዘይተርፍ ነገር እዩ። ስለዚ ናህና ምስጢር ዓወትና ውህደት ናይ ኩላትና እዩ። ውህደት እንድሕር ኣሎ ዓወት ኣሎ ማለት እዩ። ስለዚ ንሕና ሰሚርና ብስጥመ ስለ ንሰርሕ ዘለና ኣብቲ ዓወት ክሳብ ሕጂ ብፅቡቕ ንኸይድ ኣለና ማለት እዩ። ብዓብዪ ግን እቲ ናይ ዓወት መንፈስ ኣብቲ ተምሃራይ እንድሕር ኣላ ነዚያ ከይትፈርሰካ ክትዕቅባ ክትክእል ኣለካ። ስለዚ ነዚያ ንዕቅባ ስለ ዘለና ክሳብ ሕጂ ፅቡቅ ዝኾነ ውፅኢት ነመዝግብ ኣለና።

0: ሓደ እቲ ብዓብዪ ሓገ ዝወለዱ ሎኒ ሓገ ዝወለዲ ወለደይ ኩሉ ግዜ ኣብ ዝኸዶ ይኹን መንገዲ በቲ ቁኑዕ መንገዲ ንኸይድ ሕግዙኒ ካልኣይ እውን ኣብ ትምህርተይ ንክነፍዕ ንሶም እዮም ዝሃፉኒ እንተ ካልኣይ ነገር ከዓ ኣብ እዚኦም መማህራና እውን ብዙሕ ሓገ ዝገብሩና ወይ ድማ ንክነፍዕ ሲ ብዙሕ ኣበርክቶ ሂቡና ኩሉ ግዜ ሳብ ፃዕሪ እዮም ዝርከቡ ዕረፍቲ ዝበሃል የብሎም ንዓና ንክነፍዕ ማለት እዩ
1: እቲ ዝዓበየ ክንዛረበሉ ንኽእል ተወፋይነት ናይዚ ሕጂ ዘሎ ስታፍ ብሓፈሻ ብፍላይ ከዓ እቲ ኮሚቴ ወለዲ እዩ እዚ ከነነፃፅሮ ፅናሕና ኣሃዛት ናይ ፃዕቂ ተምሃሮን ፃዕቂ ስታፍ ወይ ብዙሕ ኣባላት ስታፍ እሞ ከዓ ምስ ውሑድ ተመክሮ ኣዛሚትካ ክትሪኦ ከለካ ዝነበረ ብልጫ ናይቲ ቤት ትምህርቲ እሞ ከዓ ንዕኡ ሒዝካ ነቲ ውፅኢት ሒዝካ ንምቕፃል ዘኽእል ባይታ ኣይመስልን እዩ ነይሩ ግን ብልዑል ተወፋይነት ናይ ወለዲ ናይ መምሃራን ብፍላይ ከዓ ናይ ኮሚቴ እዚ ውፅኢት እዚ ክዕቀብ ወይ እቲ ዝነበረ ውፅኢት ናይቲ ቤት ትምህርቲ ሒዝካ ንምቕፃል ተኻኢሉ ለልና ክንዛረብ ንኽእል ኢና ማለት እዩ።

0: ኣብ ነፍሲ ወከፍ ዓመት ገስጋስ ዓወታት ቤት ትምህርቲ ላሳለ ከም ባህሊ ሰሪፁ እናተወራረሰ ክቕፅል ዝፀንሕን ዘሎን እዩ። መርኣያ ድምር ሓባራዊ ፃዕር ድማ ኣብ ሃገራዊ መርመራ ሻሙናይ ክፍልን መልቅቕ መርመራ 12 ክፍልን ብውፅኢት ተምሃሮኣ በሪኻ ክትስምእ ዝበቕዐት እያ ቤት ትምህርቲ ላሳለ። እዚ ዝኽርዕ ውፅኢት ኣብ ውሽጢ እዚ ዝሓለፈ ተኸታታሊ ዓመታት ክግስግስ ዝፀንሐን ኣሰር ገዲፉን ዘሎን እዩ። እዚ መስመር ከይብትኽ ድርዒ ኮይኑ ንወለዶታት ተዓቂቡ ክቕፅል ድማ ብዕቱብ ከም ዝስራሓሉ እዩ ርእሰ መምህር ቤት ትምህርቲ ላሳለ መምህር ሃብቶም ሃይለ ዝገልጽ።
1: ሕጂ ብሓፈሻ እቲ ኣብ ሃገራዊ ምርምራታት ዘለና ውፅኢት ብፍላይ ኣብቲ ናይ 12 ክፍሊ ማትሪክ ንብሎ ምርምራ ኣብኡ ኣብ ቤት ትምህርቲ ዋርሳይ ከኣሎ ዝውሃብ ሓፈሻዊ መዐቀኒ ወይ መምዘኒ ከምቲ ዝበልኮ ንዝሓለፈ 4 ዓመታት ኣብ ቅድሚት ተሰሪዑሎ እቲ ቤት ትምህርቲ ክንብል ፀኒሕና እዚ ብኣሃዛት ንድሕር ክንገልፆ ኮይና ንዝሓለፈ 4 ዓመታት ሓፈሻዊ ስእሊ ክህበና ምእንቲ ካብ 2019-20 ወይ 33 ዙርያ ኣቐዲምና ቅድሜና ዝነበረ ቅድሚ ቤት ትምህርቲ ዝምስግጋሩ ዝነበረ ዙርያ ኣብ ቤት ትምህርቲ ዋርሳይ ከኣሎ ዘርከብናዮ ዙርያ እዩ ማለት እዩ። እዚ መጠነ ምሕላፍ ብዲግሪን ዲፕሎማን 82.5 እዩ ነይሩ። ድሕሪኡ 34 ዙርያ ንሕና ሒዝናዮም ዝወረድና ወይ ንሕና ሓደ ዓመት ምሂርና ዝወረድናዮም ተምሃሮ እዮም እዚኦም ከዓ 82.4 ኣብ 35 ዙርያ ናብ 85 ሚእታዊት ዓብዩ ኣብ 36

0: ተኸፍተ ክፍሊ ሙሉእ 4 ምፅ ብድሕሪኡ ለወር ኮይነ ናይ ሞያ ሕጊ ክሰርሕ ማለት እዩ
1: እ ተምሃራይ 11 ብምዃነይ ማለት እዩ እዚ ኣብ ሸክም እዩ ዘለኒ ማለት እዩ እ ሰባይና ክንወርድ ነጥበይ ፎር ማለት እዩ 4 ሙሉእ ማለት እዩ ሕጂ ከድሕሪኡ ናይ ኮሌጅ ዘሎ መደብ ማለት እዩ ኣነ ናይ ዚ ኤሌክትሮሜካኒካ ኢንጂነሪንግ ክወድ ዘሎ ማለት እዩ እ ኣብዚ ወዲ ሃበ ትምህርቲ ስም ሳንድያ ኩሉ ዝትገብረለይ ዘለካ ሳይት ዕብየን ዘላ ማለት እዩ ንኣ ክስም ይዕላም እየ ማለት እዩ
2: እዚ ቤት ትምህርቲ ብዝገበረልና ሓገዝ ንሓናትና ፃዕሪ ተወሲኽዎ ኩሉ ተምሃራይ ናይ ዚ ቤት ትምህርቲ ከምዝሓልፍ ፍሉጥ እንዲ ኣነ ከዓ ዝለዓለ ደረጃ ንነፍሰይ ክርያ ይፅበ ካብቲኦም ሙሉእ ነጥቢ ኣምፂኦም ዝበሃሉ ተምሃሮ ክኸውን ይፅበ ኣብ ዝመፀ ድማ ኣምላኽ ተፈቒድዎ ናይ ሜዲካል ዶክተር ትምህርቲ ክምሃር ድሌት ኣለኒ

ባርከስ ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙ ኣሎ። ንስለ ምክታልኩም እናመስግና። ኣብዚ ብመዳይ ስእሊ ምሳና ሓቢሮም ፅንሑ ሓመድ መሓመድ ምስ ኣስምሮም ይስሓቅ ብምኳን ኢና ምስ ዝቐፅሉ ትሕዝቶታት መደባት ኤሪ ቲቪ ንሓድገኩም። ብወገና ሰላም መዓልቲ እዩ።

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ። ንሎሚ ኣብ ዶክተራት ኣብ ስቱድዮ ንመንሽሮ ኣፍን ከባቢኡን ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና። ኣብዚ ሕማም እዚ ኣብዚ እዋን እዚ ብብዝሒ ይረአ ከም ዘሎ እዩ ዝግለጽ። እንታይ እቲ ሕማም፣ እንታይ እቲ ጠንቂ፣ እንታይ ምልክታት ንርኢ፣ እንታይ ዓይነት ፈወሳ ይካየድ፣ ብኸመይ መንገዲ ክሓው ይኽእል ዝብልን ካልእን ትሕዝቶታት ሒዝናልኩም ቀሪብና ኣለና። ዕድምና ዶክተር ናዝራዊ መሓሪ ካብ ሆስፒታል ኦረታይ። ዶክተር ዕድመና ክቢርካ ብምፃእካ ኣዝየ መስግነካ። እዚ ናይ መንሽሮ ኣፍን ከባቢኡን ካብቲ ካልእ ዓይነት መንሽሮታት ዝፈለየ ነገር ኣለዎ ድ? እንታይ እቲ ብሳይንሳዊ መንገዲ ክንገልፆን ከለና?
1: ረሒቕኒለይ ጴጥሮስ። መጀመርታ መንሽሮ ኣፍ ከባቢኡን ኣቐዲምና ቅድሚ ንዑ ምርኣይና መንሽሮ እንታይ እዩ ዝብል ኣርእስቲ ክንድህስሶ ፅቡቅ ኮይኑ ይስማዓኒ። መንሽሮ ሓደ ካብቶም ኣብዚ ግዜ እንዳሰፍሐ ወይ ድማ እንዳዓበየ ዝኸይድ ዘሎ ዓይነት ሕማም እዩ። እዚ ሕማም እዚ ኣብ መብዛሕትኡ ግዜ ከም ሓፈሻዊ ማለት እዩ ዘይልሙድ ምብዛሕን ዘይንቡር ቅርፂ ናይቶም ዋህታት ብምምፃእ እሞ ከዓ ካብቲ ኣብቲ ከባቢ ተፈጢሩሉ ዘሎ ናብ ካልእ ኣካላት ብምዝርጋሕ ዝፍለጥ ሕማም እዩ። ከምዚ ኣብ ስእሊ ንሪኦ ዘለና እቲ ኣብ ላዕለዋይ ዘሎ ስእሊ እቶም ኖርማል ዋህታት ክኾኑ ከለዉ እቲኦም ከዓ እቲ ናይ መንሽሮ ዋህታት ኢልና ንገልፆም ማለት እዩ። እቶም ኖርማል ዋህታት ኢልና ንዛረበሎም ዘለና ክባዝሑን ከለዉ ትቕርፆም ዓቂቦም ትምብዝሖም ከዓ ውሱን ኮይኑ ክኸይድ ከሎ፣ እቶም ዋህታት ናይ መንሽሮ ዘለዎም ድማ ትቕርፆም ኣይፍለጥን እዩ፣ ብዙሖም ድማ ልዕሊ ዓቐን ይኸይድ። እዚ ኩሉ ግዜ ነቲ ዘይንቡር ኣገልግሎት ናይቶም ኖርማል ዋህታት ንብሎ ዘለና ብምፍጣር ነቲ ኣካላትና ከም ዝደክም ይገብሮ። በዚ ድማ እቲ ሕማም እንዳተላብዐ ናብ ካልእ ቦታ ናብ ካልእ ክፍሊ ኣካላት እንዳኸደ ይኸይድ ማለት እዩ። ምዝብ ዝተኣሳሰር ኣብታ ቁጥር 3 ዘላ ክንሪያ ጥረ ዝበሃል ካልእ ክፍሊ ኣሎ። እዚ ምስ መንሽሮ ዝተኣሳሰር ኣይኮነን። ኣብዚ ሕብረተሰብና ተባዕታይን ኣንስታይን ጥረ ኢሎም እዮም ዝፈልዮ። እቲ ተባዕታይ ንብሎ ዘለና እዚ ጥረ ኢልና ንገልፆ ዘለና ብሳይንሳዊ መንገዲ ክኸውን ከሎ፣ እታ ኣንስተይቲ ጥረ ንብላ ዘለና ከዓ እቲ መንሽሮ እዩ። ጥረ ኩሉ ግዜ ውሱን ዝኾነ ከባብያዊ ዕቤት እዩ ዘለዎ ነቲ ኣብቲ ከባቢ ዘሎ ዋህዮታት ኮነ ቲሹ ንብሎም ኣካላሊት ንብሎም ከምቲ ዝግባእ ኣየፍርሶምን እዩ ወይ ድማ ኣገልግሎቶም ኣየጥፍኦን እዩ። ብኣንጻሩ መንሽሮ ክኸውን ከሎ ነቲ ኣብቲ ከባቢ ዘሎ ዋህዮታት ይኹን ዓፅሚ ይኹን ስጋ ንብምሉኡ እንዳፍረሰ እዩ ዝኸይድ። ካልእ እዚ ጥረ ንብሎ ዘለና

0: ናብ ርሑቕ ክፍሊ ኣካላት ናይ ምዝርጋሕ ባህሪ የብሉን ብኣንጻር ናይቲ መንሽሮ ማለት እዩ። ስለዚ እዚ ኣብ ስእሊ ቁፅሪ 1 ቁፅሪ 2 ዘሎ ጥረ ክኸውን ከሎ ልክ ኣብቲ ከባቢ ጥራይ እዩ ሕበጥ ዝፈጥር። ኣብ ቁፅሪ 3 ንሪኦ ዘለና ስእሊ ግን ናብ ካልእ ክፍሊ ኣካላት ናይ ምዝርጋሕ ልዑል ባህሪ ኣለዎ።
1: ስለዚ ጥረን መንሽሮን በበይኒ ኢና ንብል ዘለና። ስለዚ ኣንስተይቲ መንሽሮ ተባዕታይ መንሽሮ ዝበሃል ነገር የለን፣
0: ከምኡ ዝበሃል ነገር የለን። እቲ ጥረ እዩ ነቲ ተባዕታይ ኢሎም ዝዛረብሉ ዘለዎ ኣብቲ ሕብረተሰብ፣ እቲ ኣንስተይቲ ወይ ድማ ትፋረ እያ ዝብልዎ ዘለዎ ከዓ ነቲ መንሽሮ እዩ ማለት እዩ። ካልእ ምስ መንሽሮ ዝተኣሳሰር ማለት እዩ ቅድመ መንሽሮ ዝበሃል ዝተፈላለዩ ሕማማትን ቁስልን ኣለዉ። እዚኣቶም ልክዕ ናብ መንሽሮ ክምዕብሉ ልዑል ተኽእሎ ዘለዎም ቁስልታት እዮም። ንኣብነት ከምዚ ኣብ ስእሊ ንሪኦ ዘለና እቲ ሓደ ፃዕዳ ዝተሸፈነ እቲ ናይ ኣፍ ክኸውን ከሎ፣ እቲ ካልኣይ ድማ ኣብቲ ትንሓግ ኣዝዩ ቀይሕ ድሙቕ ቀይሕ ቁስሊ ንርኢ ኣለና። እዚኣቶም ክርኢ ከሎ እቲ ሰብ ቅድመ መንሽሮ ዝኾነ ኩነታት ክህሉ ስለ ዝኽእል ብዝተኻለ መጠን ቀልጢፉ ናብ ሕክምና ብምምፃእ ኣቐዲሙ እዚኣቶም ይሓውዩ ሞ ናብ መንሽሮ ከይማዕበለ ከም ዝተርፍ ከዓ ክንሕብር ንፈቱ።
1: ስለዚ እቲ መንሽሮ ንብሎ ዘለና ምስቲ ኣብ ካልእ ኣካላትና ዝረአ ዓይነት መንሽሮ ተመሳሳሊ እዩ ማለት እዩ።
0: ተመሳሳሊ እዩ። እቲ ባህሪኡ፣ እቲ ኣካይድኡ፣ እቲ ምብዛሕ ናይቶም ውሃያታት፣ ከምኡውን እቲ ቅርፂ ምልውዋጥ ናይቶም ውሃያታት ተመሳሳሊ እዩ። እዚ ኩሉ ንብሎ ዘለና ናይ መንሽሮ ባህሪ ነቶም ኖርማል ዋህታት ወይ ድማ ነቶም ጉቡእ ኣገልግሎት ዝገብሩ ዋህታት ብምትካ እዩ ነቲ ኣካላትና ዘፍርሶ። ስለዚ እቲ ኣብ ኩሉ ኣብ ኣፍ ይኹን ኣብ ሰናቡ ይኹን ኣብ ካልእ ናይ ማዓንጣ መንሽሮ ንብሎ ዘለና ተመሳሳሊ ባህሪ እዩ ዘለዎ።
1: ክሳብ ክንደዩ ደስ ፋሕፋሕ ደሎ እዋን እዚ ሓደገኛ ድዩ ብብዝሒ ዝረአ ድዩ እዚ ሕማም እዚ?
0: ሕጂ ኣብዚ ግዜ እዚ እንዳ ዓበየ እዩ ዝኸይድ ዘሎ። ንኣብነት ኣብ ሓደ ኣጋጣሚ ዝተካየደ መፅናዕቲ ኣሎ። እዚ መፅናዕቲ ከም ዘርዮ ኣብ 2002 ኣብ ዝነበረ ናይ ኣፍ መንሽሮ ካብ 100,000 ሰባት ኣብ 12 እዩ ነይሩ፣ ኣብ ደቂ ተባዕትዮ ማለት እዩ። ኣብ 2012 ክነፃፅር ከሎ ግን ናብ 17.7 ሰባት ካብ 100,000 ደ ይብሎ፣ ኣብ ደቂ ኣንስትዮ ከዓ 6 ነይሩ ናብ 7.9። እዚ ማለት ናይ 32 ሚእታዊት ምውሳኽ ኣብ ደቂ ተባዕትዮ ከምኡውን ናይ 33 ሚእታዊት ምውሳኽ ኣብ ደቂ ኣንስትዮ ኣጋጢሙሎ። መብዛሕትኡ ግዜ ኣብ ኣፍ ካንሰር ዝፍጠር ኮይኑ ኣይስምዖን እዩ ሰብ ወይ ዚ መንሽሮ ዝፍጠር ኮይኑ ኣይስምዖን እዩ። ደቂ ተባዕትዮ ክትብል ከለካ ናይ ሳምቡኡ ካንሰር፣ ደቂ ኣንስትዮ ከዓ ናይ ጡብ ካንሰር ወይ ዚ ብረስት ካንሰር ንብሎ እዮም ዝወስድዎ። ሕጂ እቲ ኣፍልጦ ዘይምህላው እንተ ደኣ ክነነፃፅሮ ኮይና ዓስራይ እቲ ዝኸፍአ ካንሰር ካብ ኩሎም ዓይነታት ካንሰር ልዕሊ 100 ዓይነታት ካንሰራት ኣለዉ ወይ ድማ መንሽሮ ኣሎ። እቲ ዓስራይ ናይ ኣፍ ካንሰር እዩ ኣብ ደቂ ተባዕትዮ፣ መበል 15 ከዓ ኣብ ደቂ ኣንስትዮ ማለት እዩ። ስለዚ እቲ ሰብ ኣሰካፍነቱ ወይ ድማ ተኣፍልጡ ስለዘየለ ናይ ኣፍ ካንሰር ዘሎ ኮይኑ ኣይስምዖን እዩ ወይ ድማ ዝኾነ ቁስሊ ተዳርዩ ናብኡ ክምዕብል ይኽእል እዩ ከዓ ብዙሕ ኣይሓስብን እዩ። ስለዚ እዚ ምስቲ ኣብዚ ኣብ ኔክስት ስላይዳት ንሪኦ ጠንቅታትን እቲ ምቕያር ናይቲ ላይፍ ስታይል ናይቲ ህይወት ዘስዓቦ ነገራት ስለ ዝኾነ ኣብዚ መፅእ ክንሪኦ ኢና። ስለዚ እንዳ ዓበየ ወይ ድማ እንዳወሰኺ እዩ ዝኸይድ ዘሎ እዚ ሕማም እዚ
1: ኣብ ሃገርና እውን ከምኡ ድዩ
0: ልክዕ ከምኡ ኣብዚ ሓዲ እውን ይውስኽ እዩ ዘሎ ማለት ሲ እቲ ሰብ ይቕየር እዩ ዘሎ። ንኣብነት ኣብ ዕሹግ ምግብታት ድዩ ኣብ ኣካይድኡ እቲ ኣካላዊ ምንቅስቃሳት እዮ ጉደል። ሕጂ እዚ ብምሉኡ ነቲ ፅልዋ ናይቲ መንሽሮ ኣፍ የምፃሉ ኣሎ።
1: እንታይ እቲ ጠንቂ ናብ ከምዚ ከም ራሕና ንኽእል ኣቐዲምና ከም ጠቐስካዮ እቲ ዋህዮታት እቲ ንቡር ቅርፆምን ንቡር ስርሖምን ስለ ዝቀያየር እዩ ኢልና ኣለና፣ ናብኡ ክመርሖም ዝኽእል ጠንቅታት እንታይ እዩ?
0: ሕጂ መንሽሮ ብሓፈሽኡ ጠንቁ እዚ እዩ ኢልካ ክትፈልዮ ኣፀጋሚ እዩ። ምክንያቱ ዝተፈላለየ ናይቲ ከባብያውን እቲ ተወርሳእውን ዝኾነ ፅልዋ ስለ ዘለዎ፣ ብሓፈሽኡ ግን ምስኡ ልዑል ምትእሳር ኣለዎም ኢልና ነቲ ከም ጠንቂ ክንዛረበሎም ንኽእል 4-5 ክፋላት ኣለዉ። ከምዚ ኣብ ስእሊ ንሪኦ ዘለና ምትካኽ ሽጋራ ወይ ተባኮ ዩዝ፣ ኣልኮላዊ መስተ፣ ዝተፈላለዩ ዓይነት ቫይረሳት፣ ከምኡውን ዓይነት ኣመጋግባ ርእሶም ዝኽኣሉ ከም ጠንቂ ወይ ድማ ተሓዋዊሶም ከም ሓደ ድምር ዝኾነ ውፅኢት ናይ ካንሰር ናይ ምምፃእ ባህሪ ኣለዎም። ሓደ ብሓደ ክንሪኦም እንተደኣ ኮይና ተቐዳማይ ልዕሊ ኩሎም ኣብ ዝበዝሑ ናይ መንሽሮ ከም ጠንቂ ኮይኑ ዝረአ ትንባኮ ወይ ድማ እዚ ምትካኽ ሽጋራ እዩ። ኣብ ትንባኮ ክንሪኦ ከለና ወይ ኣብ ምትካኽ ሽጋራ ክንሪኦም ከለና ልዕሊ 7,000 ዝኾኑ ዝተፈላለዩ ባእታታት ወይ ቅመማት ኣለዉ። ካብዚኦም እቶም 69 መንሽሮ ናይ ምምፃእ ባህሪ ኣለዎም። ስለዚ ሰብ ነዚ ኣ ዩደ ዝተውዕለላ ዘሎ ዝበዝሐ ግዜ መንእሰያት ወይ ድማ ኣብ ክሊ ዕድሚ 15 ክሳብ 17 ዘሎ እቲ ናይ ሽጋራ ምትካኽ ድዩ ትትንባኮ ድዩ ወይ ድማ ዝተፈላለየ ኤሌክትሮኒካዊ መሳርሕታት ተጠቂምካ ዝግበር ዘሎ ኣብዚ ግዜ ዝፍላይ እንዳማዕበለ ዝመፅእ ዘሎ ናይ ምትካኽ ሽጋራ ኣሎ። ስለዚ ካብ ዕድሚ 17 ክሳብ ዕድመ ምናልባሽ ክገድፍዎ ዝኽእሉሉ ዕድመ ድማ ኣብ ከባቢ 35-40 ምስ ወፅሖ ክገ እዚ ከባቢ 15-20 ዓመት ዝወስድ ዘሎ ግን ብኣዝዮም ውሑድ ዓቐን ናይቶም ቅመማት ኣብ ኣካላት ወይ ድማ ኣብቲ ከባቢ ኣፍ እንዳተኣከበ እዩ ዝኸይድ። እዚ ምስቲ ልዑል ረስኒ ወይ ድማ ሙቐት ናይቲ ሽጋራ ነቲ ኣፍና ወይ ድማ ነቲ ኣብ ከባቢ ኣፍ ዘሎ ኣካላት ማለት እዩ ብምሉእ እንዳሃሰዮ ወይ ድማ እቲ ሙቐት ንባዕሉ ርእሱ ዝኽኣለ ቁስሊ ናይ ምፍጣር ክእለት ኣለዎ። ስለዚ እዚ ከምዚ ዓይነት ኣካይዳ ናይ ሽጋራ ምትካኽ ድዩ ወይ ትንባኾ ልዑል ዝኾነ ምትእስሳር ምስ ናይ መንሽሮ ኣለዎ። ሓደ ሽጋራ ዘትክኽ ሰብ ወይ ትንባኾ ዝወስድ ሰብ ምስ ሓደ ሽጋራ ዘይሰቲ ወይ ድማ ዘየትክኽ ሰብ ክነነፃፅሮ ከለና ካብ 2 ክሳብ 12 ዕፅፊ መንሽሮ ናይ ኣፍን ከባቢኡን ክህልዎ ወይ ድማ ከስዕብ ተኽእሎ ኣለዎ ብጣዕሚ። እዚ ማለት ክንብል ከለና እቲ ሰብ ካልኦት ተወሳኺ ሳዕቤናት የብሉን ማለት ኣይኮነን ወይ ድማ ጠንቅታት የብሉን ማለት ኣይኮነን ፓርቲኩላርሊ ወይ ድማ ብዛዕባ ሽጋራ ወይ ድማ ብዛዕባ ትንባኮ ኢና ንዛረብ ዘለና። ትንባኮ ዝወስድ ሰብ ወይ ሽጋራ ዘትክኽ ሰብ ተደኣ ኮይኑ 12 ሚእታዊት ወይ ድማ 12 ዕፅፊ ናይ ሓደ ዘየትክኽ ሰብ ካንሰር ወይ ድማ መንሽሮ ናይ መሓዝ ተኽእሎ ኣለዎ ኢና ንብል ዘለና። ካልእ ምስኡ ዝተኣሳሰር ኣልኮላዊ መስተ ኣልኮላዊ መስተ
1: ዓይነቲ
0: ዓይነት ትንባኮ እዩ ብማስቲካ ክወሰድ ይኽእል ብኤሌክትሮኒካዊ ከምዛ ቀዲመ ዝጠቀስኮ ወይ ድማ ኣብ ኮፍ ኢሉ ዝኸይድ ትንባኮ ኣሎ ወይ ድማ እዚ ሹሻ ዝበሃል ብዝተፈላለየ ምስታት ገለ ዝኸይድ ማለት እዩ።
1: እዚ
0: ኩሉ ሳዕቤን ናይ መንሽሮ ኣለዎ። ኣብዛ ትመፅእ ስእሊ ክንሪአ ኢና እቲ ኣፍ ብምሉእ ተቃፂሉ እዩ ዘሎ ትንሓግ ከምዚ ንሪኦ ዘለና እቲ ከንፈር ዋላ እውን እቲ ግርፃን ብምሉእ ተቃፂሉ ቁስሊ እዩ ዝገብር ዘሎ። ስለዚ ተደራቢ ቁስልታት ኣብዚ እንተ ደኣ መፅኡ ካንሰር ናይ ምዃን ወይ ድማ መንሽሮ ናይ ምዃን ልዑል ተኽእሎ ኣለዎ። ካብኡ ብዘይፍለ ኣልኮላዊ መስተ እዩ። ኣልኮላዊ መስተ ክንብል ከለና ዳርጋ ኣብ ዝኾነ ቦታ ኣልኮላዊ መስተን ሽጋራን ብሓንሳብ እዮም ዝኸዱ። ሕጂ ገለገለ ኣልኮላዊ መስተ መንሽሮ ናይ ምምፃእ ተኽእሎ ኣለዎም ወይ ባእታታት ኣለዎም። ዝያዳ ኩሉ ግን ኣልኮላዊ መስተ እንታይ እዩ ስለምንታይ እዩ ካንሰር ዘምፅእ ወይ መንሽሮ ዘምፅእ ተላኢልና ግን ነቶም መንሽሮ ናይ ምምፃእ ተኽእሎ ዘለዎም ባእታታት ብቀሊሉ ይሕቅቆም እሞ ነቲ ቀዳማይ ቀፀላ ናይ ኣፍና ወይ ኣብቲ ከባቢ ኣፍ ዘለዉ ኣካላት ንዕኦም ቀልጢፉ በሲዑ ናብ ዋህዮታት ብቕልጡፍ ከም ዝበፅሕ ይገብር። እቶም ባህታታት ብቕልጡፍ ኣብቲ ዋህዮታት እንተ በፂሖም ኣብቲ ዲኤንኤ ንብሎ ታሕተዋይ ደረጃ እንተ በፂሖም ድማ ካንሰር ናይ ምምፃእ ልዑል ተኽእሎ ኣለዎም። ስለዚ ኣልኮል ተደመሮ ትንባኮ እንተ ኣለዎ ኣዝዩ ኣሉታዊ ዝኾነ ፅልዋ ኣብ መንሽሮ የስዕበልና። ከምኡውን ዝተፈላለዩ ዓይነት ረክስታት ከም በዓል ፍንጣጣ ናይ ፋንጋስ ሕማም ወይ ድማ ቫይረስ ብፍላይ ድማ ሂማን ፓፒሎማ ቫይረስ ዝበሃል ኣሎ። እዚኣቶም ዓይነት ሕማማት ኣብ ኣፍን ከባቢ እዩ እንተዳ ርኢና ቀልጢፍና ናብ ሕክምና ብምኻድ ግቡእ ዝኾነ ሕክምናን ክንክንን ክንገብረሎም ኣለና። ምክንያቱ እዚኣቶም ተርኦም ማለት ተደጋጋሚ ናይ እዚኦም ምርኣይ ኩሉ ግዜ መንሽሮ ናይ ኣፍን ከባቢኡን ከስዕብ ልዑል ተኽእሎ ኣለዎ። ከም ካልእ ስነ ኣእምራዊ ፀቕጢ እዚ ምስ ከም ጠንቂ እኳ ደይኮነ ግን እቲ ሰብ መንሽሮ ኣብ ዝሓዘሉ እዋን ልዑል ዝኾነ ምቅልጣፍ ናይቲ ሕማም ከም ዝህሉ ይገብሮ። እዚ ከነነፃፅሮም ከለና ኣብ ሓንቲ ፅሕፍቲ ዝረኸብክዋ ነገር ኣላ መንሽሮ ምስ ናይ ልቢ ሕማም እዮም ዘወዳድርዎ። ሓደ ሰብ መንሽሮ ሓሚሙ ክበሃል እንከሎ ናይ ልቢ ሕማም ዘለዎ ሰብን ልክ እቲ ናይ ስነ ኣእምራዊ ፀቕጢ ሓደ እዩ። ሰብ መንሽሮ ሓሚምካ ክትብሎ ከለካ ወይ ዝኾነ ካልእ ቁስሊ ወፂእካ ክትብሎ ከለካን ሰማይን ምድርን እዩ ትፍልል እዩ ዘለዎ። እቲ መንሽሮ ዝሓመ ሰብ ቀልጢፉ ኣካላት እዩ ዘውድቕ ስነ ኣእምራዊ ፀቕጢ እዩ ዝገብረሉ ካብቲ ሕብረተሰብ ክግለል እዩ ዝደሊ መፃኢኡ ብሙሉእ እዩ ዝፅልምቶ። ስለዚ መንሽሮ ልክዕ ከም ካልኦት ሕማማት ክሓዉ ከም ዝኽእል ተኸናኺኑ ናብ ንቡር ክምለስ ከም ዝኽእል ሞራሉ ከውድቕ ከምዘይብሉ ርኣዩ ከጥፍእ ከምዘይብሉ በዚ ኣጋጣሚ ክንሕብር ንፈቱ።
1: እቲ ስነ ኣእምራዊ ኣብ ሓንጎልና ንገብሮ ተሓሳስባስ ነቲ ሕማ
0: ኣዝዩ ፀላዊ፣ ምክንያቱ መሊሱ ከምዝውስኽ መሊሱ ከምዝቕልጥፍ እዩ ዝገብሮ ነቲ ሕማ። ካልእ ዝበዝሐ ሰብ ዝፈልጦ ነገር ኣሎ ጨረርታ። ጨረርታ ክንብል ከለና ናይ ኤክስሬ ወይ ከምኡ ዓይነት ነገራት ጥራይ ዘይኮነ ካብ ፀሓይ ዝርከብ ጨረርታ ንባዕሉ እዚ ኤልትራቫየት ራዲሽን ንብሎ ብምሉእ እዚ ናይ ከንፈር መንሽሮ ከምፅእ ልዑል ተኽእሎ ኣለዎ። እዚ ኤክስሬ ንብሎ ዘለና ኣብ ሕክምናታት ዝግበር ዋላ ኳቶም ሓኻይም እቲ ናቱ ዓቐናት ዝፈልጥዎ እንተኾኑ እቲ ሰብ ተደጋጋሚ ኣብ ካልእ ናብ ካልእ እንዳኸደ እንተ ደኣ ዝገብር ኮይኑ ግን ልዑል ተኽእሎ ናይ ካንሰር ናይ ምምፃእ ኣለዎ። ወይ ድማ ኣብ ከምኡ ዓይነት ናይ ጨረርታ ስራሓት ዘለዎ ትካላት ዝሰርሑ ሰባት እዚ ክንሪኦም ከለና ሓደ ስልሲት ናይቶም ናይ ከንፈር መንሽሮ ዘለዎም ሰባት ዳርጋ ትስርሖም ኣብ ደገ እዩ ኣብ ቅልዑ ዝኾነ ፀሓይ ዘለዎ ቦታ እዮም ዝሰርሑ ስለዚ ኣብ ከምኡ ዓይነት ቦታታት ክሰርሕ ከለካ ብዝተኽኣለካ መጠን መከላኸሊ ተጠቂምካ ክትሰርሕ ተመራፂ ይገብሩ ኣብ ሕክምና

0: ንጥቀመሉ ናይ ኤክስራይ ናይ ገለ ትዝግባእ ክንክን
1: ክንክን ኣለዎ። ንኣብነት ሕጂ ኣብኡ ዝሰርሑ ሰባት ቀፃሊ ነቲ ከምኡ ዓይነት ጨረርታ ኤክስፖዝ እንተ ዝኾኑ ኮይኖም ወይ ድማ ዝቃልዑ እንተ ኮይኖም መብዛሕትኡ ግዜ ዝክሓሙ ተኽእሉ ኣለዎ። ንሳቶም ግን ይፈልጡ እዮም ግቡእ ዝኾነ ሊድ ዝበሃል መከላኸሊ ኣሎ ነቲ ሰብን ሓንሳብ ኤክስፖዝ ምስ ገበሩ ወይ ምስ ኣቃልዕዎ ካልኣይ ግዜ ኣብ ዝተወሰነ እዋን እዮም ዝገብርሉ ተዓቐን ብምሉእ ስለ ዝፈልጥዎ ማለት እዩ። ኣብ ገለገለ ሰብ ግን እቲ ሓደ ንኣብነት ኣብ ሓሊበት ተሓኪሙ ይፀንሕ እንደገና ናብ ኦርታ ይኸይድ እንደገና ናብ ሓዝሓዚ ይኸይድ ከይሓበረ ይኸይድ ሕጂ ከምዚ ዓይነት ተርእዮታት ስለ ዘሎ ናብ ከምኡ ዓይነት ነገራት ክቃላዕ ፅቡቅ ኣይኮና ወይ ከዓ ተመራፂ ክሕብር ኣለዎ ነቲ ሓኪም ብግቡእ ክከታተሉ ክኽእል ኣለዎ። ካልእ ምስ ናይ ሰብ ዝሰርሖ ስኒ ወይ ድማ ኣርቲፊሻል ስኒ ንብሎ ዝተኣሳሰር ነገራት እዩ ማለት እዩ። እዚ መንሽሮ ከስዕብ ይኽእል እዩ ብኸመይ እንተ ኢልና ንኣብነት ብግቡእ ዘይገጥም ኣርቲፊሻል እተ ኮይኑ ኣርቲፊሻል ዝዘልቕ እንተ ኮይኑ ኩሉ ግዜ ብፍላይ እቲ ዝኣቱ ዝወፅእ ኣርቲፊሻል እዩ ግጡም ብዙሕ ከምኡ ኣይገብርኒ ወይ ድማ እቲ ግጡም ንባዕሉ እተ ዘልቕ ኮይኑ ቀልጢፍካ ከድካ ከተግጥሞ እዩ ዘለካ። እቲ ቀንዲ ግን ኣብ ዝኣቱ ዝወፅእ ኣርቲፊሻል እቲ ሰብ ሰርሖ ስኒ ኢና ክንዛረበሉ ዘለና። እዚ ክንብል ከለና ብግቡእ እንተ ዘይገጥም ኮይኑ ቀፃሊ ቁስሊ እዩ ዝፈጥር ቀፃሊ ቁስሊ እንተ ዝፈጥር ኮይኑ ብፍላይ ኣብቲ ግርፃን ወይ ኣብቲ ዓፅሚ ከዓ መንሽሮ ናይ ምስዓብ ልዑል ተኽእሎ ኣለዎ። ካልእ ብፅሬት እንተ ዘይተሓዝ ኮይኑ ርስሓት እንተ ዝእክብ ኮይኑ እቲ ርስሓት ንበዕሉ ጎዳኢ እዩ ነቲ ኣብ ከባቢ እዩ ዘሎ ግርፃን ኮነ ነቲ ዓፅሚ ዋላ ነቲ መንጋጋ ማለት እዩ። ከም ሳልሳይ ብቐፃሊ 24 ሰዓት ምግባር ወይ ድማ 7 መዓልቲ ኣብ ሰሙን ጌርካ ምኻድ ማለት እዩ። ነቲ ኣርቲፊሻል እተ ዘይተወፅ ኮይንካ ኣውፂኻ ብግቡእ ኣፅሪኻ ሓፂብካ ኣትሊስት ምሸት ምሸት ኣውፂኻ ክተቐምጦ እዩ ዘለካ። ስለዚ እሱ እንተ ዘይተገብር ኮይንካ እቲ ስርዓት ዙረት ደም ኣብ ኣፍና ከም ግቡእ ኣይከይድን እዩ። እሱ እንተ ዘየሎ ኮይኑ ዝኾነ ቁስሊ መፅኡ ከም ግቡእ ክሓዊ ወይ ድማ ቀልጢፉ ናይ ምሕዋይ ተኽእሎ የብሉን። እዚ ቁስሊ እዚ ምስ ዝደጋገም ናብ መንሽሮ ናይ ምዕባል ተኽእሎ ኣለዎ። ገለገለ ኣብዚ ግዜ ዝኳ ተሪፍ እዩ ዘሎ ሳክሽን ዝበሃል ኣሎ ልክ ኣብታ ስእሊ ቁፅሪ 2 ንሪያ ዘለና ኣርቲፊሻል ኣብቲ ንሓግ ለጊባ ንመተሓሓዚ ስለ ትጠቅም ከምኡ ይግበር እሞ ብድሕሪኡ እታ ቦታት እያ ንበይና ስሩዕ ዝኾነ ስርዓት ዙረት ደም ስለ ዘይብላ እንዳሓቐቐት እንዳቆሰለት እንዳተበላሸወት ትኸይድ። እዚ ንባዕሉ መንሽሮ ናይ ኣፍ ናይ ምምፃእ ልዑል ተኽእሎ ኣለዎ። ስለዚ ነቲ ሰብ ዝሰርሖ ስኒ ልዑል ጥንቃቐ ክንገብረሉ ኣለና።
0: ቆስሊ ከይፈጥር እዩ ቀንዲ ጉዳይ
1: እወ ቁስሊ ብምፍጣር ተደጋጋሚ ቁስሊ እንተ ዝፈጥር ኮይኑ እቲ ናይ ምሕዋይ ወይ ድማ ናይ ምፅጋን ተኽእሉኡ ስለ ዝጎድል ናብ መንሽሮ ናይ ምዕባል ተኽእሎ ኣለዎ። ልክዕ ከምዚ ብዚ ንሪኦ ዘለና ተደጋጋሚ ቁስሊ ፈጢሩ እቲ ስጋ ኣብቲ ከባቢ ግርፃን ዘሎ ብምሉእ እንታይ ኮይኑ ቦቂሉ ኣብቲ ሓንቲ ክንሪያ ከለና ከዓ ቀፃሊ ደም ናይ ምፍሳስ ተኽእሎ ኣለዎ። ስለዚ እዚ ምስ ፅሬትን ምስቲ ግቡእ ዘይምግጥጣም ናይቲ ኣርቲፊሻልን ዝተኣሳሰር እዩ። ከም ካልእ ጠንቂ ቀፃሊ ማህዘይቲ ሰብ ኩሉ ግዜ ኣስናኑ ሓሲኹ ማለት ታስኒ ጥራይ ኣይኮነትን ተበላሸ ስኒ ምሕሳኽ ነቲ ከባቢ ዘሎ ኣካላት ፅልዋ ከም ዘለዎ ክፈልጥ ክኽእል ኣለዎ። ስለዚ ዝሓሰኸ ስኒ እንተ ኣሎ ልክዕ ከምቲ ዘለቓ ኣርቲፊሻል ስኒ ዝበልናዮ ነቲ ኣብቲ ከባቢ ዘሎ ግርፃን ይኹን ዓፅሚ ነቲ ምዕጉርቲ እውን እንዳጎድኦ ቀፃሊ ማህሰይቲ ይፈጥረሉ። እዚ ቀፃሊ ማህሰይቲ ቁስሊ ናይ ምፍጣር ተኽእሎ ኣለዎ። ከምቲ ኣቀዲምና ዝበልናዮ ቀልጢፉ እንተ ዘይሓዊ ኮይኑ ድማ ናብ መንሽሮ ናይ ምዕባል ልዑል ተኽእሎ ኣለዎ። ካብኡ ብዘይፍለ ፀፀር ስኒ ብዙሕ ግዜ ሰብ ፀፀር ስኒ ምስ ምብዕኻ ክጥራይ እዩ ዘተሓሕዞ ምብዕኻ ክጥራይ ዘይኮነ ነቲ ግርፃን ኣበላሽዩ ነቲ ዓፅሚ ኣበላሽዩ መንሽሮ ናይ ኣፍ ናይ ምምፃእ ልዑል ተኽእሎ ኣለዎ። ስለዚ ፀፀር ስኒ እንተ ኣለዎ ወይ ዝሓስኸ ስኒ እንተ ኣለዎ ብዝተኽኣለ መጠን ከምዚ ናብ ስእሊ ንሪአን ዘለና ማለት እዩ ናብ ሕክምና ከይዱ ቀልጢፉ ነዚአን ፍወሳ ክግበር ለና ኣለዎ ናብ ካልእ ሳዕብን ከይከደ ማለት እዩ።
0: ነቲ ከባቢ ዘሎ ዋህዮታት የባላሽዎ ኢና
1: ቀፃሊ ማህሰይቲ ስለ ዝፈጥረሉ ቀፃሊ ክበልዕ ከሎ ድዩ ክጓነፅ ከሎ ድዩ ወይስ ክተናኸፍ ከሎ ዋላ ብራሽ ክገብር ከሎ ንባዕሉ ስለ ዝትንክፎ ቁስሊ ናይ ምፍጣር ተኽእሎ ኣለዎ። እዚ ቁስሊ እዚ ብተደጋጋሚ እንተ መፅኡ ናይ ምሕዋይ ተኽእሉ የለን። ስለዚ እንዳስፋሕፍሐ ናብቲ ከባቢ እዩ ዘሎ ክኸይድ እዩ። እዚ እቲ መንሽሮ ኢልና ንዛረበሉ ዘለና ኣብ ኣፍ ስፔሻሊ ማለት እዩ። ብፍላይ ካልእ ምስ ዕድመ ዝተኣሳሰር ማለት እዩ። ኩሉ ግዜ ምስ ዕድመ ዝተኣሳሰር ኢልና ክንዛረብ ከለና ካብ ሓምሳታት ንላዕሊ ንሕማም ወይ ድማ ንዝተፈላለየ ድኻም ዝቃልዑ ስለ ዝኾኑ እቲ መንሽሮ ናይ ምምፃእ ተኽእሉ ልዑል ይገብሮ ማለት እዩ። እዚ ክንብል ከለና ግን ዕድመ ስለ ዝደፍአ መንሽሮ ይሓምም ማለት ኣይኮነ። ምስ ኩሎም ቶም ንዛረበሎም ዘለና ጠንቅታት እቲ ዕድመ ርእሱ ዝኸኣለ ኣስተዋፅኦ ይገብር ማለት እዩ። ሕጂ ሓደ ወዲ 20 ዓመትን ሓደ ወዲ 50 ዓመትን ከነወዳድሮም ከለና ሓደ ወዲ 50 ዓመት እቲ ናይ ኣካላዊ ምንቅስቃስ ይጎድል ስለ ዝኾነ ምኽሳዕ ስለ ዝመፅእ ናይ ምክልኻል ዓቕሙ ናይ ምፅጋን ዓቕሙ ናይቶም ውሃዮታት እንዳጎደለ ስለ ዝኸይድ እዞም ካልኦት ዓይነት ጠንቅታት እንተ ደኣ ኣለው ኣብዚ ወዲ 50 ዓመት ወይ ካብ 50 ንላዕሊ ዝገበረ ዓመት ዘሎ ወዲ ሰብ ልዑል ተኽእሎ